ነገነት ዝምልከት ትሕዝቶ ይፅንሐና ኣብ ዓምዲያል ስርዋል ባሕርያ ኣብ ታሪክ ሕጊ ባሕሪ ዝመፁ ምዕበለታት ተዳሲሶም ይፀንሕና ብጋዜጠኛ ሃዋ ስሌማን ብትዳሎ ዓምዲ ተቓሪር ዝተፈላለዩ ጥዕና ጥቀስ ትሕዝቶታት ሰፊሮም ኣለዉ ኣብ ዓምዲ ኦፒንየን ኣምባሳደር ኤርትራ ኣብ ቀጠር ዓሊ ኢብራሂም ኣሕመድ ኢትዮጵያ ናብ ኩናት ክትኣቱ ዘገድዳ ደጋዊ ኩነት ከምዘየለ ባዕላ ብዝፈጠረቱ ዓዘቕቲ ትሰቐ ዘላ ሃገሩ ምዃና ዘመልክት ጽሑፍ ይጸንሐና እዚ ጽሑፍን ነቲ ሰበስልጣን ኢትዮጵያ ሬድዋን ሑሴንን ጌታቸው ረዳን ንምድንጋር ዘገውሕዎ ወረታት ኣመልኪቱ ዝተጻሕፈ እዩ ኣብ ዓምዲ ስፖትላይት ኣብ ዲያስፖራ ዝነበሩ ኤርትራውያን ምስ ሃገሮም ዘለዎም ፍሉይ ምትእሳር ዝገልጽ ትሕዝቶ ንረክብ ኪዳነ ሽሞን ድያብ ዘዳለዎ ዓምዲ ኪዩንኤ ምስ ኪኢላ ስነ መድሃኒት ኑሩ ዓብዱ ዘላለ ትሕዝቶ ይጽርሓና ዝኸበርኩም ተዓዘብትና ንሎም ዝተዳለዎ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፀን ሒዝናልኩም ቅሪብናሉና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ሻምፒዮን ቅድም ብሽክለታ ኤርትራ ትማሊ ሰንበት 28 ሰነ ጁኒየርን ዓበይትን 23 ዓመትን ብዘካይድዎ ናይ ፅርግያ ውድድር ተዛዚሞም ኣባል ኢኒዮስ ግሪናይደርስ ሬሲንግ ኣካዳሚ ሚልካስ ማእከለ ሻምፒዮን ኤርትራ ብምዃን ተዓዊቱ
1: ብሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ተወዲቡ ክካየድ ዝቕነይ ሻምፒዮን ኤርትራ 2026 ሎም ሰንበት 28 ሰነ ኣብ ጎደናታት ከተማ ኣስመራ ብዝተኻይዱ ውድድራ ተዛዚሞ ፈለማ ፀወቶም ዘካየዱ ተቐዳድምቲ ጁኒየር እዮም ነይሮም ዝተመደብሎም ርሕቀት 122.4 ኪሎ ሜትር ኮይኑ ፀወታ ሰዓት 7:40 ጀሚሩ ኣብ ሓፀርቲ ኪሎ ሜትራት ሓያሎ መጥቃዕታት ድማ ክረአ ጀሚሩ ካልእ ኣብ ናይ ሎም ዓመት ዝተረኣየ ምዕባለ ቁፅሪ ተቐዳድምቲ ምስ ናይ ዝሓለፈ ዓመታትን ክነፃፀር ብዙሕ ዝነብሮ ክኸውን ኣብ ፅባቕቲ ውድድር እውን ተራኒርዎ እዩ ኣብ መወዳእታት ተቐዳድምቲ ብሓባር ናብ ቅፆታዊ ውድድር ብዝበፅሑ ሓያል ውድድር እዩ ተኻይዱ ተቐዳዳማይ ክለብ ደንደን ሚስ ምክልኻል ዮናታን ቴድሮስ ብቅፆታዊ ውድድር ንመወዳድርቱ ብምርታዕ ክዕወት እንከዶ ኣብ ሰዓት 42.1 ኪሎ ሜትር እናዘወረ ንውድድሩ ብ2 ሰዓታትን 54 ደቂቕን 16 ካይትን ክዛዝሙ ከሎ ካልኣይ ኢዮቤዴ ፍሬም ካብ ክለብ ደንደን ሚስ ምክልኻል ሳልሳይካ ዊልያም ዘርኢት ካብ ኣስፔኮ ብምዃን ናብ ፖዲዮም ደይቦ ራብዓይ ንፍታሊም ቅዱስ ካብ ደንደን ሮሜዮ ግብፃዊ ካብ ደቡብ ሴም ኣፈወርቂ ካብ ኣስፔኮ ናታን ሃብታብ ካብ ኤሪጀል ዮቤል ተስፉ ካብ ኣሰር ዩኤል በሪሁ ካብ ሰንበል ከምኡ ድማ ሜሮኒሳ ካብ ገዛ ባንዳ ካብ ሓምሻይ ክሳብ 10 ዘሎ ደረጃታት ሒዞም ፈፂሞም ስዒቡ ዝቐረበ ውድድር ተዓዘብቲ ብልዑል ሃንቆታ ዝተፀበዮ ፆታ ናይ ደቂ ተባዕትዮ ተቐዳድምቲ ኤሊትን ትሕቲ 23 ዓመትን ዘካየድዎ ውድድር እዩ ነይሩ ዝተሰላዓሎም ርሕቀት 183.6 ኪሎ ሜትር ማለት 18 ዙርያ እዩ ነይሩ ሚኒስትር ህንፃ ኣቶ ኣብርሃ ስፋ ንተቐዳድምቲ መሪቑ ኣበጊሱ ፆታ ምስ ፈለመ ድሕሪ ሓንቲ ዙርያ ዓባይ ጉጅለ ብመጥቃዕቲ ክትናወፅ ጀመረት ናይ ዝሓለፈ ዓመት ሻምፒዮን ኤርትራ ናሆም ዝረኣይ ካብ ክለብ ኡክዮ ናይ 223 ሻምፒዮን ኤርትራ ዓወት ኣማን ናይ ውልቂ ተቐዳዳማይ ሳሙኤል ተወልደ ናይ ኣስፔኮ ሴምዓንደፅን ኑር ኣሕመድ ዓብደልዋሃብን ኤፍሬም ዘርጋብር ክልትዮም ካብ ደንደን ጉጅለ ብምቓም ፆታ ክቕልስዎ ጀሚሮም ምስ ዓባይ ጉጅለ ዝነበረ ፍልሊ ድማ ናብ 25 ካይታት ክዓሩ እንከሎ ዓባይ ጉጅለ ነቲ ዝተኸስተ ፍጻመ ብዙሕ ግዲ ከይሃበት ክትቅፅል ወሰነት ከም ውፅኢቱ ኸ እቲ ፍልሊ ናብ ኣስታት ሓደ ደቂቕ በፅሐ ፆታ ከምዚ ኢሉ ክቕፅል ዘይተ

0: ዝቕበሉ ሄኖክ ሙሉ ብርሃን ዓባይ ጉጅለ ምጥቃዓት ብምፍጻም ናብታ ኣተሃድን ዝነበረት ጉጅለ ንክሃድም ተበገሰ። ናት ናይር ተስፋፅን ኣክሽን ካልኦት ዝርከቦም ድማ ኣሰሩ ብምስዓብ ንፍጥነት ናይታ ሓዳኒት ጉጅለ ከም ዝዓቢ ገበሩ ሰሊጥዎም ከዓ ነታ ኣብ ቅድሚት ብምዃን እትቕል ዝነበረት ሓዳኒት ጉጅለ ዋሓጥዋ። ሄኖክ ሙሉ ብርሃን ካብ ኤክስዲስ ኣስታና፣ ናትናኤል ተስፋፅን ካብ ሙቪስታር ሚልክያስ ማእከለ፣ ካብ ኢኒስ ግራንደርስ ከምኡ ድማ ማእከል መሰልጠን ዩሲኣይ ዝስልጥኑ ዘሎ ኬቨን ተክለማርያም ዝመስረትዋ ጉጅለ ምጥቃዓት ምፍጻም ንቅድሚት ወፀት እናተበራሬቱ ድማ ኣብ ውሽጢ ሓፂር ርዕቀት ምስ ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ እናዓበየ ኸደ። ካብ ዓባይ ጉጅለ ዝጥቀስ ፈተነ ስለዘይተገብረ ድማ እቲ ናይ ግዜ ፍልሊ ብኣገራም ዝኾነ መልክዕ እናዓበየ ከደ። ፆታ ብመንጎዞም 4 ተቐዳድነት ምዃኑ ድማ ርጉፅ ኮነ። ንዝበዝሐ ክፋል ናይዚ ፆታ ድማ እዛ ክላሲት ጉጅለ ኣብ ቅድሚት ብምዃን ምስታ እቲ ስዕባ ዝነበረት ዓባይ ጉጅለ ዝነበራ ናይ ግዜ ፍልሊ ክሳዕ 3:25 ካይትን ክዓቢ ከሎ ፆታ ንክዛዘማሳት 4 ኪሎ ሜትር ምስ ተረፎ መራሒት ጉጅለ ኣብ እግሪ ፎርቶ ብዝወሰደታ መጥቃዕቲ ንኬቨን ተክለማርያም ግዳይ ብምግባር ተዓዝረት። ነዛ ፍጻመ ዝተዓዘበ ሚልክያስ ማእክል ኣብ ከባቢ ቤት ትምህርቲ ባርካ ናይ በይኑ መጥቃዕቲ ብምግባር ንቅድሚት ወፀ። ሄኖክን ናትናኤልን ግን ኣብ ምጥምማት ብምእታዎ ነዚ ተቀዳድማይ ክሰድዎ ዝመረፁ ክመስሉ ዝኾነ መጥቃዕቲ ክገብሩ ኣይተረኣዩን። ድሕሪ ሓንቲ ዙርያ ማለት ፆታ ንክዛዘም 3 ዙርያታት ምስ ተረፎ ሄኖክ ሙሉ ብርሃን ኣብ እግሪ ፎርቶ ንናትናኤል ስካቶ ገይሩ ክቆርፆ ብዝፈተነ ናትናኤል ኣይሓድገካን ብምባል ካብ ረቱ ምፍላይ ኣበየ። እዚ ምጥማት እዚ ነቲ ኣብ ቅድሚት ዝነበረ ሚልክያስ ማእከለ ዝያዳ 40 ኮይኑ ብምቕራቡ ንዝነበሩ ናይ ግዜ መክሰብ እናዕበየ ብምኻድ ናብ 1 ደቂቕ ዝኾነ ናይ ግዜ ፍልያ ኣንፂፉ መንገዱ ይቕፅል። እቲ ስዕቦ ዝነበረት ጉጅለ ንበይኑ መስመር ሕንፃስ ክረግፅ ብምግዳፋ ተታሒዛ ኣስቀጠት። ሚልክያስ ናይ ግዜ መክሰቡ ናብ ልዕሊ 2 ደቂቕ ብምግፍዑ ኣረጋጊፁ ናብ ጎደና ሓርነት ዝተቐልቀለ። ኣብ መወዳእታ ንውድድሩ ኣብ ሰዓት 42.9 ኪሎ ሜትር እናዘወረ ብ4 ሰዓታትን 16 ደቂቕን 29 ካይታትን ቀዳማይ ኮይኑ ንውድድሩ ብምዛም ሻምፒዮን ኤርትራ 2026 ኮነ። ድሕሪ 2:33 ካይታትን ኣመዛዚ መስመር ዝበፅሑ ተቐዳድምቲ ሄኖክን ናትናኤልን፣ ሄኖክ ካልኣይ ደረጃ ክሕዝ እንከሎ ናትናኤል ድማ ሳልሳይ ደረጃ ብምርካብ ናብ ፖዲየም ደይቦ። ድሕሪ 4 ካልኢታት ንኣመዛዘ መስመር ዝበፅሐት ዓባይ ጉጅለ ኣብ ዝገበረቶ ሓያል ቅፅታ ውድድር ናይ ደንደን ኑፍታሌም ኤፍሬም ብምርታዕ 4 ደረጃ ክሕዝ እንከሎ ወዲ ክለቡ ናታን ተስፋኣለም 5 ደረጃ ረኺቡ። ናውድ በረኸት ካብ ሰንበል፣ ያፌት ሙልጌታ ካብ መሰልጠን ማእከል ዩሲኣይ፣ ናትናኤል ብርሃነ ካብ ኢስታንቡል ቲም፣ ኦሎምፒካዊ መርሃዊ ቅዱስ ካብ ቦርጎስ ከምኡ ድማ ዮሴፍ ኣለም ካብ ኣስፔኮ ካብ ሻርሸክሳ 10 ዘሎ ደረጃታት ብምሓዝ ንውድድሮም ፈጺሞም። በዚ መሰረት ሚልክያስ ማእከለ ሻምፒዮን ኤርትራ 2026 ብምዃን ተሸላሚ ወርቂ መዳልያን 10,000 ኣፋን ክኸውን ከሎ ንዓመት ሙሉእ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ድማ ክሽለም። ሄኖክ ሙሉ ብርሃን ካብ ኤክስዲኤስ ኣስታና ተሸላሚ ብሩ መዳልያን 6,000 ኣፋን፣ ሳልሳይ ናትናኤል ተስፋፅን ካብ ክለብ ሞቪስታር ድማ ተሸላሚ ናሓስ መዳልያን 4,000 ኣፋን ኮይኑ ሚልክያስ ማእከለ በዚ ትማሊ ዘመዝገቡ ዓወት ብናይ ትሕቲ 23 ዓመት እውን ሻምፒዮን ብምዃን ድርብ ዓወት ከመዝግብ ከሎ ወርቂ መዳልያን 6,000 ኣፋን ከምኡ ድማ ዓመት ሙሉእ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ተሸሊሞ። ናይ ደንደን ኑፍታሌም ኤፍሬም ተሸላሚ ብሩ መዳልያን 4,000 ኣፋን፣ ናይ ደንደን ናታን ተስፋለምካ ተሸላሚ ናሓስ መዳልያን 3,000 ኣፋን ኮይኑ ኣብ ናይ ጁኒዮር ተቐዳድምቲ ዮናታን ቴድሮስ ካብ ክለም ደንደን ዕወት ብምዃኑ ተሸላሚ ወርቂ መዳልያን 6,000 ኣፋን ከምኡ ድማ ንዓመት ሙሉእ ኣብ ዝባኑ ወዲዋ ዝወዳደር ብባንዴራ ኤርትራ ዝወቀበት ማልያ ክሽለም ከሎ፣ ካልኣይ ኢዮቤድ ኤፍሬም ካብ ክለብ ደንደን ተሸላሚ ብሩ መዳልያን 4,000 ኣፋን፣ ሳልሳይ ካብ ዊልያም ዘሪት ካብ ኣስፔኮ ተሸላሚ ናሓስ መዳልያን 3,000 ኣፋን ኮይኖም ዑታት ተቐዳድምቲ ዝተዳለሎም ሽልማት ካብ ኢድ ዝተፈላለዩ ናይ ክብሪ ዕዱማት ተዓዲሎም።
1: ሊግ ዞባ ማእከል ትማሊ ሰንበት ብክልተ ግጥማት ቀፂሉ ተኻይዱ።
0: ግጥማት ሊግ ዞባ ማእከል ትማሊ ሰንበት 28 ሰነ ምበል 14 ፀወቱ ኣብ ዘካየደሉ ቀይሕ ባሕሪ ምሳስ መራቢራ ባዶ ባዶ፣ ደንደን ምሳደሊስ ድማ 1-1 ብምፍላይን ብማዕረ ማለት 30 ነጥቢ ይቕፅል ኣሎም። ፈለማ ቀይሕ ባሕሪ ምሳስ መራቢራ ኣገጢማ። እዚ ግጥም ዓብ ግም ዝተዋህቦ እዩ ነይሩ። ኣብ ቀዳማይ ዙር ወላኳ ኣስመራ ቢራ ብቀይሕ ባሕሪ 4-0 ተሳዒራት እምበር ትማሊ ግን ኢዳ ክትህባይ ካኣለትን ቀይሕ ባሕሪ ውዳኣት ኩዓሳሱ ሒዛ ናብ ኣስመራ ቢራ እኳ ተተፀግዐት መስመር ምክልኻል ቢራ ክትጥሕሶ ኣይከኣለትን። ድሕሪ ዕረፍቲ ተፃወታይ ቀይሕ ባሕሪ ኣበይ ረዘነ ውድእ እቲ ኩዕሶን ተኸላኸልቲ ኣንጻር ጋንቱ ሓሊፉ እንተነበረ ልዳት ተጎዝጌዛ ወፅያ ኣስመራ ቢራ እውን ሓሊፎም ኩዕሶ ሒዞም ብምውፃን ቀይሕ ባሕሪ ይፍትና እኳ እንተነበሩ እቲ ፀወታ ግን ብዘይሸቶ እዩ ባዶ ባዶ ተዛዚሙ። ብሉፅ ተፃዋታይ ዛ ግጥም ድማ ኣከፋፋል ቀይሕ ባሕሪ ዓብለሎም ተኽለ ዝግ ተባሂሉ ቀፂለና ሜዳ ዝወረዳ ኣዱሊስን ደንደን እየን ነይረን። ኣብ ቀዳማይ ዙር ደንደን ኣዱሊስ 1-0 ተዓዊታት ላመንባራ ይዝከር። ፀወታ ምስ ፈለመ ድማ ኣዱሊስ 2 ውዳኣት ኩዓሳሱ መሪሕነት ከትሕዛ ዝኽእላ ድሕሪ ምብኻና ደንደን ኩዕሶ ሒዛ ናብ ኣዱሊስ ብምፅጋዕ ኣብ ሻሻይደ ብመገዲስ የመብራቱ ብዝረኸብታ ሸቶ ሓደ ባዶ ክትመርሕ ጀሚራ ኣዱሊስ ፍጹም ቅላዕ ኳ ረኺባ ተነብረት ሓላሉዳ ደንደን ንደገ ተፊኡ ፅዋ እዘን ክለባት ድማ ንዕረፍቲ ብመርሕነት ክለብ ደንደን ሓደ ብባዶ ተፈላለየን ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኣዱሊስ ቀይራ ዘእትወቶም ሰለስተ ተፃወቲ ንፀወታ ነዳዲ ክውስኽሉ ተራዮም ምዱብ 9 ደቂቕ ተዛዚሙ ኣብ ተወሰኽቲ 6 ደቓይቕ ኣዱሊስ ፀዓርታት ኣካየደት ፀወታ ክዛዘ ምስ ቀረበ ተፃዋታይ ኣዱሊስ ሳምሶም ተኸስተ ብቕይሕ ካር ተሰጊጉ ብናይ ደንደን ተፃዋታይ ዝተገብረ ጌጋ ኣዱሊስ ነፃ ቅላዕ ምቕፃዕቲ ብምርካብ ሄርሞን ስቴፋኖስ ተቐቢሉ ናብ ሸቶ ብምቕያር እቲ ፀወታ ብናይ ሓባር ውፅኢት ሓደ ብሓደ ክዛዘም ገበረ ብሉፅ ተፃዋታይ ኣከፋፋሊ ኣዱሊስ ሪያን ስዑዲ ተባሂሉ ቀይሕ ባሕርን ደንደንን ብ30 ነጥቢ ብማዕረ ኣብ ቅድሚት ዘለዋ ክኾና ኣዱሊስ 27 ነጥቢ ሳሴቲ ኣልታሕሪር ብ24 ነጥቢ ራብዒቲ ኣስመራ ቢራ ብ16 ነጥቢ ሓሸይቲ ሰገን ብ14 ነጥቢ ሻርሸይቲ ዘራእትን ጥሪትን ብ14 ነጥቢ ሻውዒቲ ሰንበል ብ13 ነጥቢ ሻምነይቲ ማይ ተመናይ ብ5 ነጥቢ ኣብ ታሽዓይ ደረጃ ይርከባ ሊግ ዞባ ማእከል ንክዛዘም ከክልተ ግጥማት ይተርፈሎም እዚ ከምዚ ኢሉ ከሎ ሊግ ደቂ ኣንስትዮ ዞባ ማእከል ዝሓለፈ ቅዳም 27 ሰነ ተኻይዱ ነይሩ ዝተረኽበ ውፅኢቱ ድማ ዝስዕብ ይመስል ጎዳይፍ ንዕዳጋ ሓሙስ 5-1 ደንደን ንሰገን 2 ባዶ ኢንሹራንስ ንገጀረት 6 ባዶ ዝኾኑ ውፅኢት ተዓዊተን ኣለን
1: ብምኽንያት መዓልቲ ሰማእታት ፌደሬሽን ኩዕሶ መርበብ ዞባ ማእከል ክካየድ ዝቐንየ ውርድራት ኩዕሶ መርበብ ተዛዚሙ
2: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምኽንያት መዓልቲ ሰማእታት ክካየድ ዝቐንየ ውርድር ኩዕሶ መርበብ ክለባ ሳልሳይ ዲቪዥን ብቐዳምን ሰንበትን ብዝተኻየዱ ውርድራት መጋደጁ ዓፅዩ ብቐዳም ደቂ ኣንስትዮ ክለባት ደንበስ ሰንበል ኣንጻር ኣዱሊስን ውርድራትን ኣካይደን እዚ ግጥም ድማ ብዓወት ጋንታ ኣዱሊስ 2 ባሎ ተዛዚሙ ደቂ ተባዕትዮ ጋንታታት ዕዳጋ ሓሙስን ድያእን ኣብ ዝተረኸባሉ ዕዳጋ ሓሙስ ኣብ ልዕልታ ኣብ ዝውርድር ሰሓቢ ምንቅስቓስ ከተረይ ዝጸንሐ ድያ ብጸቢብ ውፅኢት 2-1 ተዓዊታ እዚ ናይ ውድጋ ምሕላፍ ውርድር ብሰንበት ኣብ ሰዓታ ድሕሪ ቀትሪ ናይ መዛዘሚ ፀወታ ኣብ ዘካየደሉ ንደንበስ ሰንበል ስዒራ ንፍጻመ ዝበፅሐት ኣዱሊስ ምስ ምምሕዳር ዕዳጋ ሓሙስ ተራኺባ ብወገን ክልትኤን ክለባት ናይ ሰዓርነት መንፈስ ዝዓሰሎ ሚዛናዊ ፀወታ ይተንፀባሪቑ ኣዱሊስ ንቐዳመይቲ ሰት 25 ብ21 ክስዕራን ከላ ዕዳጋ ሓሙስ ኣብ ካልኣይትን ሳልሰይትን ሰት ንፀወታ ክትቋፀሮ ኽኢላ ከም ውፅኢቱ ድማ ኣከታትላ 25 ብ18 ከምኡውን 18 ብ8 ብምስዓር ብድምር ውፅኢት 3-1 ተዓዊታ ዕውቲ ዋንጫ ሰማእታት ኮይና ዝዓበ ፀወታ ክለባ ደቂ ተባዕትዮ ዕዳጋ ሓሙስ ኣንጻር ዋርሳይ ዘካየዶ ግጥም እዩ ተፃወቲ ዕዳጋ ሓሙስ ብቕዓቶም ክቢሉ ኣብ ዝቐረበሉ ፀወታ ኣከታትላ 25 ብ10 25 ብ20 ብምስዓር ነቲ ብደቂ ኣንስትዮ ዝረኸበቶ ክብሪ ዓወት መሊሳ ድርኢ ወሲኻ ዋንጫ ከተልዕል በቂዓ ድሕሪቲ ውርድር ዕውታት ጋንታታት ዝተዳለወለን ናይ ዋንጫን ታርጌታን ሽልማት ካብ ዕዱማት ሓለፍትን ኣባላት ፌደሬሽንን ተቐቢለን
1: ንኣባላት ሓይልታት ምክል ካል ኤርትራ ስልጠና ዳንነት ኩዕሶ ሰኪዐ ተዋሂቡ
2: መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ምስ ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ብምትሕባር ንምብእታ ድያኑ ኩዕሶ ሰኪዐት ስልጠና ሂቦም ኣብዚ ን10 መዓልትታት ዝተዋሃበ ስልጠና ካብ ሓይልታት ምክልኻል ኤርትራ ዝተዋፅኡ 10 ደቂ ኣንስትዮ ዝርከብዎም 26 ሰልጠንቲ ተሳቲፎም እቲ ስልጠና ብኽልሲ ሓሳብን ግብርን ከምኡ ውን ተንቀሳቐስ ስእሊ ተሰኒዩ ነይሩ ነዚ ስልጠና ዝሃቡ ኣብ ሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ዋና ፀሓፊ ኢንስትራክተር ዮናስ ነጋሽን ኢንተርናሽናል ዳኛ ኩዕሶ ሰኪዐት ኣቶ ሙሴ ሚኬልን ተዋሂቦም ኣብ መምረቕታ ስነ ስርዓት ሓላፊ ንኡስ ጨንፈር ምምዕባል ዓቕሚ ሰብ መኮንን ሓበሬታን ጎስጓስን ኣቶ መሓሪ ኢሳ ኣብ ዘስምዑ ቓል ንተመረቕቲ እንቋ ሓጐሶኩም ድሕሪ ምባል ከም ወትሩ ዝወሰድኩምዎ ስልጠና ኣብ ተግባር ብምውዓል ንዝጸንሐ ዋሕደ ድያኑ ኩዕሶ ሰኪዐት ምልኣተ ክትፈጥሩሉ እናተላበኹ ንሃገራዊ ፌደሬሽን ኩዕሶ ሰኪዐት ኤርትራ ምስ መምሃራን ብስም መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ኣመስጊኑ ወኪል ተመረቕቲ ኣቶ ዳዊት ሽሻይ ኣብ ዝስምዑ ቓል ኣብዚ ዝቐነየ ስልጠና ንዝወሃቦም መምሃራን ኣካየትን ብዘርኣይዎ ልዑል ኣበርክቶን ተወፋይነትን ብስም ተመረቕቲ እናመስገንኩ ንዝተዋህበ ስልጠና ኣብ ተግባር ከነውዕሎ ኢና ብምባል ቃልኣት እዮም ኣብ መወዳእታ ሰልጠንቲ ዝተዳለወሎም ሰርቲፊኬት ካብ ኢድ ግዜያዊ ሓላፊ መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ፍሳሀ ተኽላይ ቀይ ሽብርን ሓላፊ ጨንፈር ስፖርት መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ሜጀር ተስፋዝጊ ሃብታይን ተቐቢሎም
1: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ኣብ መዲና መንእሰይ ኣሳዋ ን30 ህፃናት ን10 መዓልትታት ዝቐፀለ ስልጠና ባይታ ቴኒስ ወዲቡ
2: ሃገራዊ ፌደሬሽን ባይታ ቴኒስ ኤርትራ ከም ኣካል ናይቲ ኣብ መላእ ሃገር ዘካይዶ ስልጠናታት ኣብ ሳዋ ካብ 23 ሰነ ክሳብ 1 ሓምለ ን1 መዓልታ ዝፀንሐ ን15 ደቂ ተባዕትዮን 15 ደቂ ኣንስትዮን ብጠቕላላ ን30 ህፃናት ስልጠና ሂቡ። እቶም ነቲ ስልጠና ዝህቡ ዘሎ ክኢላታት ናይቲ ዓውዲ ኣብ ሃገራዊ ፌደሬሽን ባይታ ቴኒስ ኣቶ ጎይቶም ሓድጉን መንእሰይ ሚካኤል ዳዊትን ኮይኖም ኣቶ ጎይቶም ሓድጉ ኣብ ዝሃቦ

0: ርእቶ ሃገራዊ ፌደሬሽን ባይታ ቴኒስ ጭርሑኡ ቴኒስ ንኩሉ ኣብ ኩሉ ከም ዝብል ብምግላጽ ኣብዝሓለፈ ሰሚስተራዊ ዕረፍቲ ተምሃሮ ዋርሳ ይከኣሎ መጺኦም ነቶም ኣብ ኣስመራ ኣብቲ ዓውዲ ዝነጥፉ ዝነበሩ ተምሃሮ ኣወዳዲሮም ትሕተ ቅርጺ ባይታ ቴኒስ ብዝግባእ ተዓዚቦም ከም ዝተመልሱ ኣብሪሁ እዚ ሕጂ ዝውሃብ ዘሎ ስልጠና ዕላሙ ምስልጣን ግራስሩት ብሃገራዊ ፌደሬሽን ባይታ ቴኒስ ተወደበ ምዃኑን ነቲ ኣብ ዓመት 2 ግዜ ኣብ ወርሒ 2 ወርሒ 8 ዝካየድ ውድድር ባይታ ቴኒስ ሳዋ ከም ሻብዐይቲ ዞባ ኮይና ተሳተፈሉ ባይታ ንምጥጣሕ ከም ዝኾነ ኣረዲኡ ባይታ ቴኒስ ካብ ወዲ 5 ዓመት ክሳብ ደቂ 80 ከም ዝፃወትዎ ብምግላጽ ኣብ ሳዋ ብዝሰፍሐ ንምትእትታው ነቲ ኣቐዲሙ ዝተሃንፀ ትሕተ ቅርጺ ኣብ ጥቕሚ ብምውዓል ብሉፃት ተፃወቲ ኣፍሪካ ስሞምን ስም ሃገሮምን ዝፀውዑ ብቑዓት ሙያውያን ንምፍራይ ዝዓለመ ተበግሶ ምዃኑ ሓቢሩ መንእሰይ ሚካኤል ብወገኑ ፀወታ ባይታ ቴኒስ ብመሰረት መምርሕን መደባትን ሃገራዊ ፌደሬሽን ባይታ ቴኒስ ኣብ መላእ ሃገር ብቕዓቱን ዝርግሕኡን ንምስፋሕ ብሃገራዊ ፌደሬሽን ባይታ ቴኒስ ዝካየድ ዘሎ ኣብ ሳዋ ብተመሳሳሊ ብዝሰፍሐ ንምትእትታው ይስራሕ ከም ዘሎ ብምሕባር ንልዑል ተቐባልነት ናይቶም ስልጥኑ ዘለዉ ህፃናት ብምንኣድ ድማ ናይቲ ባይታ ዝፈጥረ ማእከል ስልጠና ኣመስጊኑ ሓላፊ ስፖርት ማእከል ስልጠና ሃገራዊ ኣገልግሎት ሳዋ ኣቶ ብርሃነ ጸጋይ ብወገኑ ሃገራዊ ፌደሬሽን ባይታ ቴኒስ ማዕረ ናይተን ካልኦት ዞባታት ዕድል ብምፍጣሩ ብምስጋን እዞም ስልጥኑ ዘለዉ ህፃናት ንመጻኢ ስሞምን ስም ሃገሮምን ዘፀውዑ ብቑዓት ሞያውያን ከም ዝኾኑ ዘለዎ ጽኑዕ እምነት ገሊጹ
1: ኣብ ከተማ ዓዲ ቀይሕ ግጥማት ኩዕሶ እግሪ ተኸይዶም
0: ኣብ ከተማ ዓዲ ቀይሕ ውድድር ኩዕሶ እግሪ ካልኣይ ዙርያ ናይ መዛዘሚ ፀወታ ኣብ ከተማ ዓዲ ቀይሕ ኣብ ዝገብሮ ፀወታ ብ26 ሰነ ኣብ መንጎ ንኡዞባ ዓዲ ቀይሕን ንኡዞባ ድባርዋን ኣብ ዘካየዶ ፀወታ ብካፒቴን ኪዳነ ፍትዊ ኣዛዚ ፖሊስ ንኡዞባ ዓዲ ቀይሕን ፌደሬሽን ኩዕሶ እግሪ ንኡዞባ ዓዲ ቀይሕን ብናይ ኢድ ሰላምታ ተኸፊቱ ኣብቲ ዝነበረ ፀወታ ቅድሚ ዕረፍቲ 2 ንኡሳን ዞባታት ፅቡቅ ፀወታ ኳንተር ኣያ ብዘይሸቶ ባዶ ባዶን ዕረፍቲ ኣትየን ንዕረፍቲ ግን ህልኽ ዝተሓወሶ ፀወታ ብምንባሩ ኣብ መብል 53 ደቂ ቁፅሪ 17 ተፃወታይ ንዞባ ድባርዋ ብዘመዝገባ ሸቶ ተፃወቲ ድባርዋ ሞራል ብምርካብ ቀፂሎም ድሕሪ 3 ደቂቕ እውን ኣብ መብል 57 ደቂ ተፃወታይ ድባርዋ ሮቤል ብርሃንም ንጋንቱ ካልኦት ሸቶ ኣመዝጊቡ በዚ መሰረት ንዞባ ድባርዋ ንንዞባ ዓዲ ቀይሕ 2 ባሮ ሲዒራ ናብ ቦታ ተመሊሳ ኣብዚ ግጥም ተፃዋታይ ድባርዋ መርሃዊ ሃብተ ብሉ ተፃዋታይ ናይ ዝግጥም ተፀዊዑ
1: ኣብ ንኡዞባ ድገ ብምኽንያት 20 ሰነ መዓልቲ ሰማዕታት ዝተፈላለዩ ስፖርታዊ ውድድራት ተኻይዶም
0: ኣብ ንኡዞባ ድገ ብምኽንያት 20 ሰነ መዓልቲ ሰማዕታት ዝተፈላለዩ ስፖርታዊ ውድድራት ማለት ውድድራት ኩዕሶ እግሪ ዝላ ታሕቲ ዝላ ላዕለትን ኣትለቲክስን ኩዕሶ መርበብን ዘጠቓለለ ስፖርታዊ ውድድራት ተኻይዱ ኣብ መንጎ ክለባት ኩዕሶ እግሪ ብዘካየዶ ግጥማት ብድምር ውፅኢት ቀዳሚቲ ጋንታ ሓሻኪቶ ክትከውንን ከላ ጋንታታት ዓዲ ኢብራሂም ጋንታ ተኽረሪትን ካልኣይትን ሳልሳይትን ደረጃ ብምሓዝ ውድድሮም ክዛዝሙ ኽኢሎም ጋንታታት ኩዕሶ መርበብ ድማ ኣብ ዘካየድዎ ተመሳሳሊ ውድድራት ብውህልል ነጥቢ ቀዳሚቲ ጋንታ ተኽረሪት ካልኣይቲ ጋንታ ዓዲ ኢብራሂም ሳልሳይቲ ድማ ጋንታ ሓሻኪቶ ብምዃን ውድድራተን ፈጺመን ተዋድርቲ ዝላ ታሕቲ ኣብ ዘካይድዎ ውድድር እድሪስ ሓሰን ካብ ሓሻኪቶ ቀዳማይ ክኸውን እንከሎ መሓመድ ሳልሕ ካብ ተኽረሪት ካልኣይ ዓሊ ሳልሕ ካብ ሓሻኪቶ ሳልሳይ ዕውታት ናይቲ ውድድር ክኾኑ እንከለዉ ኣብ ናይ ዝላ ልዕለት ድማ ሙስጠፋ ዓሊ ካብ ሓሻኪቶ ዓሊ ኖራይን መሓመድ ሳልሕን ክልቲኦም ተዋድርቲ ካብ ተኽረሪት ካልኣይን ሳልሳይን ደረጃ ብምሓዝ ውድድሮም ዛዚሞም ተቃደምቲ ኣትለቲክስ ኣብ ናይ 100 ሜትሮ ኣብ ዘካየድዎ ውድድር ሳልሕ ከራር ካብ ተኽረሪት ቀዳማይ ክኸውን እንከሎ መሓመድ ኣደም ካብ ሓሻኪቶ ካልኣይ ሳልሕ ዑስማን ካብ ተኽረሪት ሳልሳይ ዕውታት ክኾኑ እንከለዉ ኣብ ናይ 200 ሜትሮ ድማ መሓመድ ሳልሕ ካብ ተኽረሪት ዓብደላ ሙሓመድ ካብ ሓሻኪቶን ሚካኤል ከዋኒ ካብ ዓዲ ኢብራሂም ሰለስቲኦም ተቃደምቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ብምሓዝ ውድድሮም ፈጺሞም ተቃደምቲ 400 ሜትሮ ኣብ ዘካየድዎ ውድድር ዑስማን ኣሕመድ ካብ ዓዲ ኢብራሂም ቀዳማይ ክኸውን እንከሎ ዑስማን ኣደም ካብ ሓሻኪቶን ሞንተሲር ሳልሕ ካብ ተኽረሪትን ካልኣይን ሳልሳይን ደረጃ ክሕዙ እንከለዉ ኣብ ናይ 800 ሜትሮ ዑስማን ኣሕመድን ኢብራሂም መሓመድን ክልቲኦም ተቃደምቲ ካብ ዓዲ ኢብራሂም ቀዳማይን ካልኣይን ደረጃ ክሕዙ እንከለዉ እድሪስ ሓሰን ካብ ሓሻኪቶ ሳልሳይ ብምዃን ውድድሮም ፈጺሞም
2: ኣብ ከተማ ቅዶት ክስራሕ ዝፀንሐ ሓደስቲ ሜዳታት ኩዕሶ ሰኪዒት ናይ ውሽጢ ገዛን ተመሪቑ ኣብ ከተማ ቅዶት ብምትሕባር ምምሕዳር ንኡዞባን ጉዱሳ ስፖርተኛታት ንኡዞባ ቅዶት ክስራሕ ዝፀንሐ ሓድሽ ሜዳ ኩዕሶ ሰኪዒት ናይ ውሽጢ ገዛ ፀወታታት ዝካየደሉ ሜዳ ማለት ኢንዶር ጌምስ ብ23 ሰነ እዩ ተመሪቑ ኣሰልጣንን ሃገራዊ ዳኛ ኩዕሶ ሰኪዒት ንኡዞባ ቅዶት መንእሰይ ኣማኑኤል መስፍን ኣብ ዝሃቦ ሓበሬታ እቲ ንሜዳ ኩዕሶ ሰኪዒት ናይ ውሽጢ ገዛ ፀወታታት ንምክያድ ምችእቲ ኮይና ዝተረኸበት ኣዳራሽ ኣቐዲማ ድሕር

0: ናጽነት ከምቲ ሃንፀት ብምሕባር ኣገዳስነት ሜዳ ኣብ ዞባ ጋሽባርካ ብሓፈሻ ንዞባ ኦዶ ድማ ብፍላይ ንፀንሐ ሽግር ውድዳት ዝካየድሉ ሜዳ ብምፍታሕ ብሃገር ዞባን ንኡ ዞባን ዝተሰርዑ ውድዳት ንምክያድ ልዑል ኣስተዋፅኦ ከም ትገብር ገሊጾ። ኮሚሽነር ስፖርት ንኡ ዞባ ቁርደት መምህር ዓብዱልቃድር ዑስማን ቦጎኑ ሜዳ ኩዕሶ ስክዒት ኣብቲ ንኡ ዞባ ብዘይጉቡእ ፅገና ካብ ነዊሕ ግዜ ኣትሒዞም ውድዳት የካይዱላ ምንባሮም ባይታዊ መንደቓ ብምፍራስ ንውድዳት ኩዕሶ ስክዒት ዘይምችእቲ ሓደገኛን ብምንባራ ምስ ምምሕዳር ንኡ ዞባ ጉዱሳት ዜጋታትን ስፖርተኛታት ናይቲ ንኡ ዞባን ብምርዳእ ጉልበቶምን ገንዘቦምን ኣዋሂዶም ብዞባን ሃገራዊ ውድዳት ኩዕሶ ስክዒት ናይ ውሽጢ ገዛ ፀወታታት እተገልግል ሜዳ ከም ዝሃነፁ ሓቢሮም። ኣመሓዳሪ ንኡ ዞባ ቁርደታቶ ኢሳቅ ጥዑም ቢግድዩ እቲ ኣብ ከተማ ቁርደት ዝተሃንፀት ሜዳ ኩዕሶ ስክዒትን ኢንዶር ጌምን ብሃገር ደረጃ ካልእቲ ብዞባ ደረጃ ቀዳሚቲ ምዃና ብምሕባር ምንስያ ስፖርተኛታት ኣካላውን ኣእምራውን ብቕዓቶም ብምሕያል ካብ ዞባ ሓሊፉ ብሃገር ደረጃ ንዝካየዱ ውድዳት ዑታትን ተወዳድርትን ንክኾኑ ከምኡ ውን ቀጻልነት ናይዚ ሜዳ ንምርጋጽ ፌደሬሽን ኩዕሶ ስክዒት ንዞባ ቁርደት ኣብ ምክታሉን ምዕቃቡን ከይተሓለለ ክስራሕ ተሓሳሲቦም። ኣብቲ ናይ መምረቕታት ስነስርዓት ንምምዕራግ ፌደሬሽን ኩዕሶ ስክዒት ዞባ ጋሽባርካ ኣብ መንጎ ጋንታታት ናይ ንኡ ዞባታት ጎልጅ ተሰነይ ሃይኮታ ባሮንቶና ቁርደትን ብናይ ክልቲኡ ፆታ ንሓሙሽተ መዓልታት ዝቕፅል ውድዳ ሰሪዖም ኣብ ፈለማዓ ዕለት ኣብ መንጎ ጋንታታት ጎልጅ ና ቁርደትን ናይ ደቂ ተባዕትዮ ዝተካየደ ውድድር ኣቁርደት 78/16 ክትዕወትን ከላ መንጎ ጋንታታት ሃይኮታን ተሰነይን ዝተካየደ ተመሳሳሊ ውድድር ተሰነይ 62/31 ዝኾነ ውፅኢት ተዓዊታ። ኣብ ናይ ደቂ ኣንስትዮም ስንዕዘብ ኣብ መንጎ ጋንታታት ኣቁርደትን ሃይኮታን ኣብ ዝተካየደ ውድድር ጋንታ ቁርደት 26/22 ዝኾነ ውፅኢት ክትዕወትን ከላ መንጎ ጋንታታት ጎልጅን ባሮንቱን ዝተካየደ ውድድር ባሮንቱ 57/20 ዝኾነ ውፅኢት ረቲዓ።
1: ፌደሬሽን ኩዕሶ እግሪ ንኡ ዞባ ጊንዳዕ ምስ ፌደሬሽን ኩዕሶ እግሪ ዞባ ብምውሃድ ናይ ኣሰልጠንትን ዳንነትን ስልጠና ኣብ ከተማ ጊንዳዕ ወዲቡ። ፌደሬሽን ኩዕሶ እግሪ ንዞባ ጊንዳዕ ምስ ፌደሬሽን ኩዕሶ እግሪ ዞባ ብምውሃድ ናይ ኣሰልጠንትን ዳንነትን ስልጠና ኣብ ከተማ ጊንዳዕ ወዲቡ። ኣብቲ ካብ 22 ክሳብ 26 ሰነ ብምኩራት ክኢላታት ዝውሃብ ዘሎ ብክልሲ ሓሳብን ግብርን ዝተሰነየ ስልጠና ኣብ ዳንነት 16 ደቂ ኣንስትዮ ዝርከብዎም 33 ድያኑ ክሳተፉ እንከለዉ 4 ደቂ ኣንስትዮ ዝርከብዎም 43 ድማ ኣሰልጠንቲ ብምዃን ኣብ ፌደሬሽን ኩዕሶ እግሪ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ቴክኒክ ኣቶ ተስፋኣለም እምባዩ ኣነፂሩ። ኣቶ ተስፋኣለም ቀጺሉ ሰልጠንቲ ኣብቲ ብክልሲ ሓሳብን ግብርን ዝተዋሃቦም ትምህርቲ ንዝረኣይዎ ዝምስገን ጠባይ ብምምስጋን ኣብ ስርሖም ዓወትን ኣሳልጦን ተመንዩ። ካብቶም ኣብ ስልጠና ዝሳተፉ ዘለዉ ኣሰልጣኒ ክለብ ቀይሕ ባሕሪ መሓመድ ዑመር መሓመድን ኣሰልጣኒ ትዩስራ ጥሉልን ኣብ ዝሃብዎ ርእቶም እቲ ንኣስታት ሓደ ሰሙን ኣብ ክልተ ሽፍቲ ዝቐሰምዎ ስልጠና ነቲ ብሓድሽ ተበግሶ ርኡይ ለውጢ ኣመዝጊቡ ዘሎ ትንሳኤ ስፖርት ንዞባ ጊንዳ ንዝሓሸ ውፅኢት ሓጋዚ ምዃኑ ከም ዝተገንዘቡ ብምግላጽ ኣብ ርእሲ እቲ ጸንሖም ኣምር ስፖርት ተወሳኺ ዘስፍሕ ፍልጠቶምን ብቕዓቶምን ዘበርኽ ብምዃኑ ኣብ ቀጻሊ ብዝሰፍሐ ክካየድ ተላብዮም። ብዳንነት ካብ ስልጥኑ ዘለዉ ናትናኤል ረዘነን ኑሮ ኣሕመድን ብግድኦም ብፌደሬሽን ዞባን ዞባን ተወዲቡ ዘሎ ናይ ስልጠና መደብ ኣብ ሂወቶም መቐይሮ ምዃኑ ብቕዓትን ተዋድርትን ስፖርታዊ ንጥፈታት ንምብርባር ድማ በቲ ካልእ ኣገዳስነቱ ዕዙዝ ከም ዝኾነ ብምግላጽ ቀሲሞሞ ዘለዉ ሞያ ብስነ ምግባር ኣብ ባይታ ንብቕዓት ስፖርት ብድሌትን ተበግሶን ክሰርሕሉ ድልዋት ምህላዎም ኣረጋጊጾም። ኣብቲ ናይ ምዝዛም ስነ ስርዓት ኣብ ቦንበር ፌደሬሽን ኩዕሶ እግሪ ንዞባ ጊንዳ ኣቶ መሓመድ ሳልም ዕላማት ስልጠና ምስ ዘለዎም ብዙሒ ክለባት ኣብ ሰለስትኡ ደረጃታት ማለት 8 ናይ ቀዳማይ ዲቪዥን 12 ናይ ካልኣይ 24 ድማ ናይ ሳልሳይ ብድምር 44 ክለባት ብምልኣት ንምክያድ ኣብ ስራሕ ንፀንሑ ኣሰልጠንትን ድያኑን ሕጋውነት ላይሰንስ ንምልባስ ምዃኑ ብምግላጽ ኣወዳበቲ መደብ ፌደሬሽን ኩዕሶ እግሪ ንዞባ ሰሜናዊ ቀይሕ ባሕሪ ንዝወሰዶ ተበግሶን ናይ ምምሃራን ተገዳስነትን ኣመስጊኑ።
2: ግጥማት ዋንጫ ዓለም ትማል ሰንበት ወጋሕታ ብዝተካየዱ ግጥማት ናይ ምድብ ግጥማቱ ዛዚሙ።
1: ካብ ኣባላት ምድብ 11 ኣቐዲማ ምሕላፋ ዘረጋገፀት ሊዮኔል ሜሲ ትቕለስ ኣርጀንቲና ኣንጻር ጆርዳን ኣብ ዘካየረቱ ግጥም 3 ባሕሪ ተዓዊታ። ኣርጀንቲና ቅድሚ ዕረፍቲ ካብ ጂቫኒ ሎሶልሲዮ ካብ ላውታሮ ማርቲነዝ ብመንገዲ ፍጹም ቅላዕ ብዘመዝገበተን ክልተ ሸቶታት እያ ንዕረፍቲ 2 ባዶ መሪሓ ውፅያ። ንቐዳሚት ሸቶ ኣርጀንቲና ዘመዝገበ ጂቫኒ ሎሶልሲዮ ድሕርቲ ኣብ ዋንጫ ዓለም 2010 ኣብ ልዕሊ ግሪክ ኣብ ፋልማይ ፀወቱ ሸቶ ዘመዝገበ ማርቲን ፓሌርሞ ስዒቡ ኣብ ፋልማይ ፀወቱ ኣብ ዋንጫ ዓለም ሸቶ ዘመዝገበ ኣርጀንቲናዊ ተፃወታይ ኮይኑ ንኻሊት ሸቶ ዘመዝገበ ላውታሮ ማርቲነዝ ድማ ካብ 9 ግጥማቱ ናይ ዝውድድር ፋልሚት ሸቱ ብምዝጋብ ጾሞ ልጓሙ ናይ ዋንጫ ዓለም ግጥማት ፈቲሑ። ድምር ኣህጉራዊ ሸቶታቱ ድማ ናብ 38 ክብ ምባል ራብዓይ ናይ ኩሉ ግዜ ዝለዓለ ኣመዝጋብ ሸቶ ኣር

0: ኣርጀንቲና ንምዃን ክኢሉ ድሕሪ ረፍቲ ጆርዳን ኣብ ምብሊ 55 ደቂቕ ሙሳ ኣልታማሪ ብዝቝፀረላ ሸቶ ናብ ፀወታ ክትምለስ እኳ እንተፈተነት ኣብ መበል 60 ደቂቕ ካብ ወንበር ተላዒሉ ናብ ሜዳ ዝኣተወ ሊዮኔል ሜሲ ኣብ መበል 80 ደቂቕ ብመንገዲ ነፃ ቕላዕ ብዘመዝገባ ሸቶ ኣርጀንቲና ኣብ ልዕሊ ጆርዳን 3-1 ብምዕዋት ናይ ምድብ ግጥማታ ብናይ 100-ሚታዊት ዓወት ፈጺማቶ። ኣብ ዝሓለፉ መዓልትታት መበል 39 ዓመቱ ዘኽበረ ሊዮኔል ሜሲ ድምር ናይ ዝካየድ ዘሎ ዋንጫ ዓለም ዘመዝገቦም ሸቶታቱ ናብ 6 ከበሪ ኾን ከሎ ድምር ኣብ ኩሎም ውርድራት ዋንጫ ዓለም ዘመዝገቦ ሸቶ ድማ ናብ 19 ኣደይቡ። ሊዮኔል ሜሲ ኣብ 7 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ምምዝጋቡ ስዒቡ ናይ ፈለማ ነዚ ክብሪ ዝተላበሰ ተፀወታይ ኮይኑ ኣርጀንቲና ኣብ ውርድራት ዋንጫ ዓለም ኣንጻር ናይ ኤሲ ሃገራት ኣብ ዘካየደቶም 7 ግጥማት ኣብቶም 6 ክትዕወትን ከላ ኣብ 2022 ጥራያ ብስዑድ ዓረብ ተረቲዓ። ኣብዛ ግጥመ ብል 17 ናይ ዋንጫ ዓለም ግጥሙ ዘካየደ ኒኮላስ ኦታሜንዲ ብኦስካር ሮጌሪ ተታሒዙ ንዝነበረ ክብረ ወሰን ብሓንቲ በሊፁ ኣብ ዋንጫ ዓለም ዝበዝሐ ግጥማት ዘካየደ ኣርጀንቲናዊ ተኸላኸላይ ኮይኑ ኣርጀንቲና ኣብ ዝቕፅል ዙርያ ኣንጻርታ ታሪክ ኣብ ምስራሕ ዘላ ኣፍሪቃዊት ሃገር ኬፕ ቨርደ ክትገጥም እያ።
1: Celso has done it today. Leo Messi match it. Here he goes, there he is. It was a sighter. And the second one was bang on target.
2: I mean, look, again, I think the goalkeeper has got to do more. You hit the target, he whips it around that wall, he keeps this one low. Goalkeeper maybe, he's not in a position to really see the strike. But it's what everybody in the stadium wanted to see. They wanted to see him enter in the field, and then they wanted to see him add to the five that he's already got.
0: ኣባላት ናይ ዝምድብ ኣልጀርያ ኣንጻር ኦስትሪያ ኣብ ዘካየደው ግጥም ማዕረ 3-3 ብምፍላይ ክልቲአን ኣርጀንቲና ተኸቲለን ናብ ዝቕፅል ዙርያ ናይ ዝውርድር ሓሊፈን። ብወገን ኣልጀርያ ርያድ ማሕረዝ 2 ሸቶታት፣ ቤልጋድ ድማ 1 ሸቶ ከመዝግብ እንከሎ ብወገን ኦስትሪያ ድማ ኣርናቶቪች ሳቢዘርን ካላዲዚችን 3 ሸቶታት ኣመዝጊቦም። ኣብዛ ግጥም 37 ዓመትን 70 መዓልታትን እናሃለወም ንቐዳሜት ሸቶ ኦስትሪያ ዘመዝገበ ኣርናቶቪች ብሚካኤል ኮንሰል ተታሒዙ ንዝጸንሐ ክብረ ወሰን ሴሩ ብዕድመ ዝዓበየ ተጻወታይ ኦስትሪያ ኣብ ታሪክ ዋንጫ ዓለም ኮይኑ ንቐዳሜት ሸቶ ኣልጀርያ ዘመዝገበ ቤልጋድ ድማ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ኣልጀርያ ኣብ ውድድራት ዋንጫ ዓለም ኮይኑ ናይ ፈለማ ናይ ዋንጫ ዓለም ሸቶታቱ ዘመዝገበ ሪያድ ማሕረዝ ንሳላሕ ዓሳር ስዒቡ ኣብ ሓደ ግጥም 2 ሸቶታት ዋንጫ ዓለም ዘመዝገበ ተፃወታይ ኣልጀርያ ኮይኑ ኣብ ዝቕፅል ዙርያ ኦስትሪያ ኣንጻር ስጳኛ ክትገጽም ከላ ኣልጀርያ ድማ ኣንጻር ስዊዘርላንድ ፀወታ ከተካይድ እያ።
3: The service across, snap back through, the header down is in. Austria is alive. Collides it. Celebrating into the corner. They were out. It was over. Austria back in the World Cup.
4: Well, they keep it alive, Austria. That little nod back across. And it's not an easy header. Glajic, by the way, from there. There's bodies in front. Quite a few yards out, so you've got to get the power. Bemba tries, he might, can't get anywhere near it. And this is one of the best games of football I've ever seen in my life.
0: ኣባላት ምድብ 12 ኮሎምቢያን ፖርቹጋልን ካብ ምድበን ቀዳሚ ኩንካ ናይ ምሕላፍ ርክበን ሸቶ ከይተመዝገቦ ባዶ ባዶ ተዛዚሙ። ኣብዛ ግጥም ማዕረ ምውፃእ ንምድባ መሪሓ ክትሓልፍ ዝኽእላ ዝነበረ ኮሎምቢያ ብተደጋጋሚ ክተካይዶ ዘምሰየት ፈተነታት ብሓላው ሉዳት ፖርቹጋል ዲያጎ ኮስታ ብምድሓኖም ካብዚ ግጥም 3 ነጥቢ ሒዛ ብዘይምውፃእ ዘይዕድለኛ ጋንታ ይገብራ። ኮሎምቢያ ኣብ ቀዳመይቲ ደቂቕ ጥራይ ብዘካየደተን 2 ፈተነታት ኣብ 21 ክፍለ ዘመን እተን ዝቕልጠፋ ፈተነታት እዩ። ቅድሚ ዕረፍቲ ኮሎምቢያ 12 ፈተነታት እያ ኣንጻር ፖርቹጋል ኣካይዳ። እዚ ቁፅሪ እዚ ፖርቹጋል ኣብ ዝሓለፉ 2 ናይ ምድብ ግጥማታ ብሓፈሻ ዝረኣየቶ ኣንጻራ ዝተኻየደ ፈተነታት እዩ። ኣብዛ ግጥም ብ 25 ናይ ዋንጫ ዓለም ፀወቱ ዘካየደ ሮናልዶ 35 ግዜ ኩዕሶ ክትንክፍ እንከሎ 2 ግዜ ድማ ፈተነ ካይዱ። ኣጽጋዓይ ኮሎምቢያ ጀምስ ሮድሪገዝ መበል 11 ግጥሙ ናይ ዝውድድር ብምክያዱ ዝበዝሐ ግጥማት ናይ ዝውድድር ዘካየደ

0: ኮሎምብያዊ ተጻዋታይ ኮይኑ ብሓፈሻ ኣብ ዘግጽም ኮሎምብያ 1.3 ትኽእሎ ምምዝጋብ ዝነበረን 6 ዕላመን ዝወቕዓ 24 ፈተነ ከተካይድን ከላ ፖርቹጋል ድማ ብ7 ትኽእሎ ምምዝጋብ ሸቶ ዝነበረን 2 ዕላመን ዝሓለዋ 13 ፈተነታት ኣካይዳ። በዚ መሰረት ካብ ዝምድብ ቀዳመይት ኮይና ዝሓለፈት ኮሎምብያ ኣብ ዝቕጽል ዙርያ ኣንጻር ኣፍሪቃዊት ሃገር ጋና ክትገጽምን ከላ ኣሰራ ሒዛ ዝሓለፈት ፖርቹጋል ድማ ኣንጻር ክሮሽያ ክትጻወት እያ። ኣባላት ናይ ዝምድብ ዲሞክራስያዊት ሪፓብሊክ ኮንጎ ኣንጻር ኡዝበኪስታን ኣብ ዘካየደው ግጽም ኮንጎ ካብ ዩኣን ዊስታ 2 ሸቶታት ካብ ማያለ ድማ 1 ሸቶ ብምዝጋብ ኣብ ልዕልታ ቀዲማ ብመንገዲ ሸሞረዶቭ ምሪሕነት ዝሓዘት ኡዝበኪስታን 3-1 ተዓዊታ ንኮሎምብያን ፖርቹጋልን ስዒባ ናብ ዝቕጽል መድረኽ ናይ ዝውርድር ሓሊፋ። ድሕሪ 52 ዓመታት ናብ ዝውርድር ዝተመልሰት ኮንጎ ናይ መጀመርያ ዓወታ ኣብ ዝውርድር ኣብ ርእሲ ምምዝጋባ ኣብ ታሪኻ ንፈለማ ግዜ ካብ ምድብ ሓሊፋ ኣብ ዙር 32 ክትጸወት እያ። ኣብ ግጥም ኣንጻር ፖርቹጋል 1 ሸቶ ኣመዝጊቡ ዝነበረን ኣብዛ ግጥም ድማ 2 ሸቶ ዘመዝገበ ዩኣን ዊሳ ኣመዝጊቦም ዘሎ 3 ሸቶታት ምስ ኣጥቃዓይ ሞሮኮ ኢስማኤል ሳይባርን ኣጥቃዓይ ሴኔጋል ኢስማኤል ያሳርን ብምምዕራይ ኣብዚ ውርድር ዝበዝሐ ሸቶታት ምስ ዘመዝገቡ ኣፍሪቃውያን ተጻወቲ ተሰሪዑ። ዲሞክራስያዊት ሪፓብሊክ ኮንጎ ኣብ ዝቕጽል ናይ ዙር 32 ጸወታ ኣንጻር እንግሊዝ ክትራኸብ እያ።
1: ዮኣን ዊሳ scores!

0: which answered the question of what he's going to do. Mayele does a great job of winning that ball, puts the ball across the face of goal, and then Wissa goes and says, hey, I'm not holding on to this one. Look at me. Look what I can do. Just gets the shot off when I think everybody else was expecting, is it going to be a pass? And he just buries this one.
1: ግጥማት ዋንጫ ዓለም ትማል ምሸት ብናይ ዙር 32 ግጥማቱ ቀጺሉ ካናዳ እታ ናይ ፈለማ ናብ ዝቕፅል ዙርያ ዝሰገረት ሃገር ኮይና
2: ካብ ምድብ 2 ንስዊዘርላንድ ተኸቲላ ዝሓለፈት ካናዳ ኣንጻርታ ካብ ምድብ 1 ሳልሳይ ተርታ ሒዛ ዝሓለፈት ደቡብ ኣፍሪቃን ገጺመን ከም የንጋሪት ሃገር መጠን ንኩሎም ናይ ምድብ ግጥማታ ኣብ ሃገራ ዘካየደት ካናዳ ካብ ምድብ ካልኣይ ተርታ ሒዛ ድሕሪ ምሕላፋ ግን ናብ ሕቡራት መንግስታት ኣሜሪካ ተጓዒዛ ግጥማታ ከተካይዳ ተቐሲባ ደቡብ ኣፍሪ ቃን ካናዳን ናይ ፈለማ ናይ ዙር 32 ግጥማት ዋንጫ ዓለሜን ኣካይደን ግጥም ናይ ዘን 2 ጋንታታት ክሳብ ምድብ 9 ደቂቕ ብዘይሸቶ ዝተጓዕዘ ኮይኑ ኣብ ዝተዋህበን ተወሳኺ ደቂቕ ድማ ካናዳ ኣብ መበል 92 ደቂቕ ብመንገዲ ዌስታኪዮ ብዘውጠረላ ሸቶ ንደቡብ ኣፍሪቃ ኣንበርኪኻ ከም እንደገና ኣብ ታሪኻ ንፈለማ ግዜ ናብ ዙር 16 ግጥማት ዋንጫ ዓለም ሰጊራ ንመዕወት ይትሸቶ ካናዳ ዘመዝገበ ዌስታኪዮ ድማ ብሉፅ ተፃዋታይ ናይ ዝግጥም ተሰይሙ ኣብ ሜጀር ሊግ ሶከር ኣሜሪካ ብልቓሕ ማልያ ሎስ ኣንጀለስ ኤፍሲ ለቢሱ ኣብ ምፅዋት ዝርከብ ሓላው ዳት ካናዳ ዊልያምስ ኣብ ዘግጥም 77 ኩዓሳውሱ ብምቕባሉ ቁፅርታት ዋንጫ ዓለም ካብ 1977 ክቕምር ካብ ዝጅምር ዝበዝሐ ኩዓሳሱ ዘቐበለ ሓላዊ ውልዳት ኮይኑ ደቡብ ኣፍሪቃ ኣብ ውሽጢ 6 ደቃይቕ ቀዳመይቲ ኣብ ዝግጥም ዕላማ ዝሓለወት ፈተነ ድሕሪ ምክያዳ ዳግማይ ተመሳሳሊ ዕድላትን ፈተነታትን ከተካይዳ ኣይከኣለትን ካናዳ ኣብ ዙር 16 ኣንጻር ካብ ሞሮኮን

ፓናማ ድሕሪ ዕረፍቲ ካብ ጁድ ቤሊንግሃምን ሃሪኬንን ዝረኸተን ሸቶታት ንምድባ ብ7 ነጥቢ መሪሓ ክትሓልፍን ከላ ኣባላት ናይ ዝምድብ ዝኾነ ሃገራን ጋንታታት ክሮኤሽያን ጋናን ኣብ ዘካየደ ፀወታ ክሮኤሽያ 2-1 ብምዕዋት ናይ ካልኣይ ደረጃ ቦታ ከተውሕዝን ከላ ጋና እውን ብዝኣከበቶ 4 ነጥቢ 3ይ ደረጃ ሒዛ ናብ ኣውዲቕካ ምዕላፍ ፀወታ ሰጊራ

0: ሰላም ከመይ ውዒልኩም? ዝኸበርኩም ተኸታተልቲ ንሎሚ ሰሉስ 30 ሰነ ሰዓት 5 ድሕሪ ቀትሪ ዝተዳለወ ዜና ውሽጡን ወፃን ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ንዕድም ጴጥሮስ መንግስት ምስ ኣቅራቢት ቋንቋ ምልክት ኣብረት ተወልደ ብምዃን ኢና። ኣርስተ ዜና ባንኪ ኤርትራ ኣብድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ባጢራ ናቕፋ ሕጋዊ መተሓሳሰብ ይውፅ እዩ። ፌስቲቫል ኤርትራውያን ነበርቲ ኢጣልያ 2026 ኣብ ከተማ ሚላኖ ብልዑል መዓርግ ተኻይዱ። ጨንፈር ትምህርቲ ዞባ ማእከል ኣብ ታሪኻ ተኪሩ ንተምሃሮ ዝወድቦ ውድድራት ተዛዚሙ። ቻይና ንኤውሮፓ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም። ኣብ ቬንዙዌላ ብምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 1700 ክቢኑ። ኣብ ኣይቨሪ ኮስትን ጋናን ሓደጋ ዕለቕልቕ ሰባውን ንዋታውን ክሳራታት ኣውሪዱ። ባንኪ ኤርትራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ዓቐን ዘይብሉ ባጢራ ናቕፋ ሕጋዊ መተሓሳሰብ ይውፅ እዩ። ምሉእ ትሕዝቱ ይስዕብ።
1: ሕጋዊ መተሓሳሰብ ነፍሶ ከፍ ዜጋ ይኹን ትካል ሃገራዊ ባጢራ ናቕፋ ናይ ምጥቃም መሰል ጥራይ ከም ዘለዎ ፍሉጥ እዩ። መሰል ጥራይ ዘይኮነ ግን ጉቡኣት ምፍፃም እውን ናይ ግድን እዩ። ሃገራዊ ባጢራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ዓቐን ብዘይብሉ ንዘይተወሰነ ግዜን ክትሓዝ ሕጋዊ ይኮነን። በዚ መሰረት ካብ ባንክታት ወፃኢ ተታሒዙ ዘሎ ባጢራ ናቕፋ ክሳብ ዕለት 31/2/2026 ኣብ ዘሎ ግዜ ኣብ ባንክታት ኣብ ዝርከብ ሕሳባቶም ክእትውዎ፣ ሕሳብ ዘይብሎም ድማ ሕሳብ ከፊቶም ኣታዊ ክገብርዎ ንሕብር። እዚ ምስ ዘይግበር ግን ሕጋዊ ስጉምቲ ክውሰድ ምዃኑ ነፍልጥ። ባንኪ ኤርትራ
0: ፅንዓትና ዋሕስና ብዝብል ቴማ ዝተወደበ ዓመታዊ ፌስቲቫል ኤርትራውያን ነበርቲ ኢጣልያ ብ27-28 ሰነ ኣብ ከተማ ሚላኖ ብውዕ መንፈስ ተኻይዱ። ኣብዚ ኣብ ኩሉ ክልል ዕድመ ዝርከቡ ካብ ዝተፈላለየ ከባቢታት ኢጣልያ ዝመፁ ዜጋታት ዝተሳተፈ ዓመታዊ ፌስቲቫል ባህላውን ስነ ጥበባውን መደባት ምርኢት ኣልባሳት ብሄራትና፣ መደባት ህፃናት፣ ህሉ ኩነታት ሃገርና ብመንፅር ዘባውን ኣህጉራውን ምዕባለታት ዘብሪ ሰሚናር ከምኡውን ስእላዊ ምርኢት ዘጠቓለለ ነይሩ። ኔርካዶ ዘርእስቱ ብኮሚቴ ሚድያ ኢጣልያ ዝተዳለወ ኤርትራውያን ዲያስፖራ ፀረ እገዳታት ንዘካየድዎ ሰላማዊ ሰልፍታት ዘንፀባርቕ ስእላዊ ምርኢት ካብ ተሳተፍቲ ዓብዪ ኣድናቆት ከም ዝረኸበ እቲ ዝበፅሐና ሓበሬታ ኣፍሊጡ። ኣምባሳደር ኤርትራ ኣብ ኢጣልያ ኣቶ ፍስሓፅን ጴጥሮስ ንኩሉ ኩነታት ሃገር ከምኡውን ኣበርክቶ ኤርትራውያን ኣብ መደባት ጥሙር መኸት ኣመልኪቱ ሰሚናር ሂቡ። ናይ ሎም ዓመት ፌስቲቫል ካብ ኤርትራ ዝኸደት ህቡባት ድምፃውያንን ሙዚቀኛታትን ዝርከቦ ጉጅለ ባህሊ ብዘቕረበቶ መደባት ደሚቑ ነይሩ። ጨንፈር ትምህርቲ ዞባ ማእከል ምስ ቤት ፅሕፈት ግደፍ ዞባ ማእከልን ሃማመተ ዞባ ማእከልን ብምውሃድ ዝወደቦ ኣብ ታሪካዊ ፍልጠት ዘተኮረ ውድድር ብ24 ሰነ ኣብ ኣዳራሽ ባህላዊ ማእከል ተዛዚሙ። እቲ መደብ ንቅድመ ትምህርትን መባእታን ኣብ መዛሙር ንማእከላይ ደረጃ ኣብ ታሪክ ህዝቢ ኤርትራን ብረታዊ ቃልስን ንካልኣይ ደረጃ ድማ ኣብ ስነ ምግባርን ሃገራውነትን ዘተኮረ እዩ ነይሩ። እቲ ዕላማ ቀጻሊ ውድድራት ብምስራዕ ዓቕሚ ኣፍልጦን ንቕሓትን ተምሃሮ ክም ንምባል ከም ዝኾነ ተገሊጹ።

ኣብቲ ዝተፈላለየ መሰናድኦታት ዝቐረበሉ መዛዘመ ስነ ስርዓት ንዕዉታት ወረቐት ምስክርን ገንዘባዊ ሽልማትን ንኣብነታውያን መምህራን ድማ መተባብዒ ሽልማት ተዓዲሉ ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ካልኣይ ደረጃ ኣብያተ ትምህርቲ መምህር ዮሃንስ ሰሎሞን ኣብ ዘስምዖ ቃል ተምሃሮ ፖለቲካዊ ንቕሓቶምን ሃገራውነቶምን ክብ ንምባል ዕቱብ ፃዕርታት ክካየድ ምፅንሑ ብምጥቃስ እዚ ኣገዳሲ መደብ እዚ ብውህደት ክስራሓሉ ከም ዝግባእ ኣገንዚቡ ኣብቲ ኣጋጣሚ ሓለቓ ጠቕላል ስታፍ ሚኒስትር ምክልኻል ጀነራል ፊልጶስ ወሊ ዮሃንስ ሓላፊ ውድባዊ ጉዳያት ህግደፍ ኣቶ የሱፍ ሳይቅ ኣቦ ወንበር ሃማመተ ኣቶ ሳልሕ ኣሕመድዲን ከምኡውን ኣቦ ወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመረ ተረኺቦም ነይሮም። ኣብ ሓውሲ ከተማ ዕተከሌዛን ቀረብ ፅሩይ ስተማይ ንምውሓስ ሰለስተ ተወሰኽቲ ምንጭታት ከም ተኳዕታ ሓላፊ ልምዓት ማይ ኣብቲ ንዞባ ኣቶ ዮሃንስ ብርሃነ ገሊጹ እቲ መደብ ንምትግባር ኣቐዲሙ መፅናዕቲ ከም ተካየደ ብምሕባር መስርሕ ምዝርጋሕ ገፋሕቲ ትቦታትን ምስራሕ ተወሰኽቲ ታንከራትን ክቕፅል ምዃኑ ብሪሁ ኣብ ማሕዳሪቲ ንዞባ ሌተናል ኮነሌል የማነ መብራህቱ ብግዲኡ ህዝቢ ንዝረኣየ ተወፋይነት ብምምጓስ ተጀሚሩ ዘሎ ፕሮጀክት ኣብ መፈፀምቲ ንምብፃሕ እጃሙ ከበርክት ኣዘኻኺሩ ዘይውሕሉል ኣጠቃቅማ ማይ ካብ ቀንዲ ጠንቅታት ሕፅረት ማይ ምዃኑ ብምጥቃስ ድማ ህዝቢ ኣብ ኣጠቃቅማ ማይ ዕቱብ ጥንቃቐ ከዘውትር ተላብዩ ነበርቲ ብወገኖም ሕፅረት ማይ ንምፍዋስ ንዝግበር ዘሎ ኣበርክቶ ድሕሪ ምምስጋን ተታሒዙ ዘሎ መደባት ንምዕዋት ድልውነቶም ኣረጋጊፆም። ኣብ ንዞባ በሪኽ ኣባላት ህግደፍ ሲቪል ሰራሕተኛታት ዘዋፅዎ 24,000 ናቕፋ ን6ዱሽተ ስድራ ሰማታት ተማቓሪሑ ኣብ ማሕዳሪቲ ንዞባ ኣቶ ተስፉ ፍስሓ ፄና ብዝሃቦ ቃል ነቲ መደብ ኩን ንዝገበሮ ኣካላት ኣመስጊኑ እዚ ከምዚ ኢሉ እንከሎ ኣብ ንዞባ ሰረጃቀ ዝተወፈ 48,000 ናቕፋ ብተመሳሳለ ን24 ስድራ ስዋኣት ተዓዲሉ ምእላይ ስድራ ስዋት ናይ ነፍሲ ወከፍ ዜጋ ሓላፍነት ምዃኑ ዝሓበረ ኣመሓዳር ንዞባ ሰረጀቓ ኣቶ ክፍለ ማርያም ገብረ መስቀል ካልኦት ኣካላት እውን ክስዕብዎ ዘኻኺሩ ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም ከም ኣካል ናይቲ ስጉምቲ ወከልቲ ክልቲኦም ወገናት ትማሊ 29 ሰነ ኣብ ምምሕያሽ ንግዳዊ ዝምድና ምቁፅፃር መጠን ቀረፅ ከምኡ ውን ኣብ ዳግሚ ህዳሴ ውድብ ንግዲ ዓለም ዘተኮረ ዝርርብ ከም ዘካየዱ ተገሊጹ እቲ ዝርርብ ሃናፂ ምንባሩ ብምጥቃስ ካ ንተወሳኺ ርክባት ባይታ ከም ዝጣጣሕ ኣረድዮም ቻይናን ኤውሮጳዊ ሕብረትን ብጉዳይ ቀረፅ ኣብ መንጎኦም ዝተፈጥረ ንግዳዊ ዘይምቅዳው ንምህዳእ ተደጋጋሚ ዝርርብ ከካይዱ ምፅንሖም ፀብፀባት የረድቡ ክልቲኦም ወገናት ኣብ 225 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካየዱ ዝጠቐሱ ፀብፀባት እቲ ኣሃዝ ኣብዚ ዓመት እዚ ኣስታት 1 ትሪልዮን ዶላር ክበፅሕ ከም ዝኽእል ይምቱ ኤውሮጳ ሕብረት ሓደ ካብ ዝዓበዩ ንግዳውያን መሻርክቲ ቻይና ምዃን እዩ ዝጥቀስ። ኣብ ቬኔዙዌላ ብ24 ሰነ ብዘጋጠመ 7.5 ሬክተር ምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 1700 ክብ ከም ዝበለ ፀብፀባት ሓቢሮም በቲ ተፈጥራዊ ሓደጋ ልዕሊ 5,000 ቁስላት ስለ ዘሎውን ኣሽሓት ዳሃዮም ጠፊኡ ስለ ዘሎን ቁፅሪ ምዉታት ክንህር ከም ዝኽእል እዩ ዝእመት ዘሎ ግዳያት ንምርዳእ ፅዑቕ ኣህጉራዊ ስርሒት ይካየድ ከም ዘሎ ዝገለፁ ሰብ መዚ ቬኔዙዌላ ብርክት ዝበሉ ብሂወት ከም ዝሰረሩ ፍሊጦም ብመሰረት ፀብፀባት ዛጊት ኣስታት 30 ሃገራት ኣብቲ ስርሒት ዝተሳተፉ ክኢላታትን ሰብኣዊ ረድኤትን ይልእኽ ኣለዋ ብሰንኪቲ ከቢድ ንዋታዊ ዕንወት ዝወረደ ምንቅጥቃጥ ዳርጋ ፍርቂ ካብ ህዝቢ ቬኔዙዌላ ህውፅፅ ረድኤት ከም ዘድልዮ ተገሊጹ እቲ ምንቅጥቃጥ ድሕሪ 1900 ዓ ም ኣብ ቬኔዙዌላ ካብ ዘጋጠመ ተመሳሳለ ሓደጋታት እቲ ዝዓበየ ሰብኣዊ ክሳራ ዘወረደ ምዃኑ ይሕበር። ኣብ ኣይቨሪ ኮስትን ጋናን ዝወቕዐ ዝናብ ዘሰሓቦ ብርቱዕ ዕልሃል ሓደጋ ሕለቕለቕ ሰብኣውን ንዋታውን ክሳራታት ኣውሪዱ በቲ ተፈጥራዊ ሓደጋ ኣብ ክልተን ሃገራት ዛጌት 20 ሰባት ከም ዝሞቱ ዝሓበሩ ፀብፀባት ዳሃዮም ዝጠፈ ብምህላዎም እቲ ኣሃዝ ክዛይድ ከም ዝኽእል ኣሚቶም ብዘካዚ በቲ ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ስለ ዝወረደ ኣሸሓት ሰባት ከም ተመዛበሉ ተፈሊጡ ርእሰ ከተማታት ኣቢጃን ኣክራን ሕልፊ ካልእ ከባቢታት ከም ተሃስያ ተገሊጹ ኣሎ። ህዝባዊት ሪፓብሊክ ቻይና ኣብ ልዕሊ 40 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደት ሓቢራ
ተኣጊደን ዘለዋ ትካላት ንወተሃድራውን ሲቪላውን መዓላታት ዘገልግል ፍርያት ካብ ቻይና ከይዕድጋ ተኸልኪለን ኣለዋ። እቲ ስጉምቲ መልሰ ግብሪ ናይቲ ጃፓን ወተሃድራዊ ኣቕማ ንምድንፋዕ ተካይዶ ዘላ ፅዑቕ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእትታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ። ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዕ ምዃኑ ድማ እቲ ሚኒስትሪ ኣረድዩ። መንግስቲ ጃፓን ቻይና ኣብ ጉዳይ ደሴት ታይዋን ሓይሊ ምስ ትጥቀም ኢዱ ኣጣሚሩ ከም ዘይዕዘብ ኣብ ዝሓለፈ ዓመት ዝሃቦ መግለፂ ንቻይና ከም ዘቆጥዐ ኣይርሳዕን። ጃፓን ንሚዛን ሓይሊ ዞባ ኤስያ ብኣሉታ ዝፀሉ ወተሃድራዊ ምንቅስቓሳት ተካይድ ከም ዘላ እትወቅስ ቻይና ብዕቱብ ከም ትከታተሎ እያ እትዕብር። ብሪጣንያ ወተሃድራዊ ኣቕማ ንምድንፋዕ ኣብ 227 ኣስታት 2.5 ሚታዊት ካብ ጃምላ ሃገራዊ ወተታ ነቲ ፅላት ክትስልዕ ምዃና ሓቢራ። እቲ ሃዝ ዓመታዊ እናወሳኺ ከም ዝኸይድ ዝገለፀ ሚኒስትሪ ምክልኻል ብሪጣንያ ኣብ 235 ናብ 3.5 ሚታዊት ክብ ከም ዝብል ኣፍሊጡ ኣሎ። እቲ መደብ ብሪጣንያ ኣብ ፅላት ምክልኻል ንዘለዎ ሃጓፋት ብምዕባት ፀጥታ ንምውሓዝ ዝዓለመ ምዃኑ ሚኒስትሪ ምክልኻል እቲ ሃገር ሓቢሩ። ከም ኣካል ትውጥን ሃገሩ ክሳብ 230 ኣብ ዘሎ ግዜ ዝትግበር ድሮናት ክዋደደለን ዝኽእላ ዘመናውያን መራኸብ ኩናት ክትሰርሕ ምዃና እቲ ሚኒስትሪ ኣፍሊጡ ኣሎ። እዚ ዝግለፅ ዘሎ ሚኒስትር ምክልኻል ብሪጣንያ ዝነበረ ጆኒ ሄንሊ መንግስቲ ንፅላት ምክልኻል ዝገብሮ ወፍሪ ክብ ከብሎ ብምጥላብ ብ12 ሰነ ስልጣኑ ብወለንቱ ድሕሪ ምግዳፍ እዩ። መንግስቲ ብሪጣንያ ነቲ ፅላት ንምምዕባል ዝተሓተተ መጠን ባጀት ከዋፍር ከም ዘይከኣለ ብምውቃስ እዩ ሚኒስትር ሄሊ ካብ ስልጣኑ ወሪዱ። ሃገራት ኤውሮፓ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ብዝተፈጥረ ፀጥታዊ ስጋት ባጀት ምክልኻልን ከዕብያ ከም ተገደዳ ይጥቀስ። ፖላንድን ሽወደንን ናይ 15 ቢልዮን ዶላር ወተሃድራዊ ውዕል ተፈራሪመን። እቲ ውዕል ሽወደን ንፖላንድ ዘመናውያን ሰብማሪናት ክትሰርሐላን ኣፅዋር ክሸጠላን ከም ዘጠቓልል ተገሊጹ። ብመሰረት ስምዕ ፖላንድ ነተን ኤ26 ዝዓይነትን ዝተረቓቓ ሰብማሪናት ኣብ 238 ክትርከበን እያ። ብዘካዚ እቲ ወተሃድራዊ ስምዕ ክልቴን ሃገራት ኣብ ወተሃድራዊ ስልጠና ክተሓጋገዛ ከም ዘኽእልን ተፈሊጡ። እቲ ስምዕ ኣብ ምድንፋዕ ሓይሊ ባሕሪ ፖላንድን ምምዕባል ወተሃድራዊ ዝምድና ክልቴና ሃገራትን ወታዊ ተራ ከም ዝህልዎ ይጥቀስ። ደቡብ ኮርያ ፅላት ቴክኖሎጂ ንምዕባል ዘገልግል ኣስታት 1 ትሪልዮን ዶላር ወፍሪ ከም ትገብር ገሊፃ። እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ዝዓይነትን መጠንን ንምዕባይ ከምኡውን ኪነታዊ ብልሕን ሮቦትን ምምዕባል ከም ዝኾነ ሰብ መዝ ናይቲ ፅላት ሓቢሮም። መንግስቲ ደቡብ ኮርያ ነቲ ውጥን ንምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተወ ኣፍሊጡ ኣሎ። እቲ ውጥን ክሳብ 236 ክዛዘም ከም ዝኽእል ብምእማድ ድማ ኣብ ምምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሩ። ደቡብ ኮርያ ኣብ ምምዕባል ፅላት ቴክኖሎጂ ቁልጡፍ ገስጋስ ካብ ዘርእያ ዘለዎ ሃገራት ምዃና ፀብፀባት የረድኡ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታት ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ባጢራ ናቕፋ ሕጋዊ መተሓሳሰብ ውፅኡ። ፌስቲቫል ኤርትራውያን ነበርቲ ኢጣልያ 2026 ኣብ ከተማ ሚላኖ ብልዑል ማዕርግ ተኻይዱ። ጨንፈር ትምህርቲ ዞባ ማእከል ኣብ ታሪክ ኣተኪሩ ንተምሃሮ ዝወደቦ ውድድራት ተዛዚሙ። ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም። ኣብ ቬንዙዌላ ብምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 17 ክቢሉ። ኣብ ኣይቨሪ ኮስትን ጋናን ሓደጋ ዕለቕለቕ ሰብኣውን ንዋታውን ክሳራታት ኣውሪዱ። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

እናተኹል ልዕዝለ ጉሕን እናነጐደ ዝበርቕን እወ ኣማን ብኣማን ልዕላውነታ ዘረጋገጸት ወይዘሮ ብጻዕሪ ብቕዲ ኣዳምን ሔዋንን ዝመጸት ተሃራፊት ብርኩታ ወለዶታት ደጉዓ ካብ መድሃቕ ሓሊፎም ክልሕስዋ ዘይተዓደሉ ፈጣሪ ዝለገሳ ወለላ ሚለና ምስካን ሸሎና።

0: ንስኻ ዲኻ ወዱ ብያ
1: ቁፅሪ ገዛ ተጋጊኸ ኣለኻ ኪድ በዚ ነፀላ መንደቕሕተት
0: ገብሪ ዓቋም ኣይትጋገ ለትሽሻሊ ኢኻትኒ ሒዝከያ ምንፃ ኢላትኒ
1: ለትሽ መሳፊሒት ከም ዝለኣኸቲ ካ ፈሊጥ ኣለኹ
0: በጃኻ ንዓኒ ኣብቲ ሓድሽ ገዛና ደስ ዝበለካ ክገብሩልከ ረአዮ ሞ ዝጃካ እሶም እዮም ከዲኖምኒ
1: ጠፈርተኛ መሲልካ መን ሞት ሓጒስልካ
0: ወረገና ካልእ ካልእ መብፃዓት እዮምሉይ ኣለው
1: ዘይኮንካዮ እንዳጠጠፉ ኸዶን ዝዙኸዮም
0: መውሽጢ ካንቸሎ ኣትሄዶ ክረዳዳእከ
1: ናይ ካንሸሎና ጥቕስ እንታይ ይብል መሲልካ ካብ ቡርቱዕ ርስዓት ፈጠንቀኹ ስለዚ ናብዚ ካንሸሎ ክትኣቱ ተሓፂብካ ምፃእ
0: ዋላ
1: በል ከይተሓፀብካ ኣይተኣቱን ኢኻ
0: ኣታ ባላሽኻ
1: ታፍላ ጠፈርተኛ
2: ሚለና ዓቕሊ ጥራይ እምበር ንግደት ብብራን ቸሌተ ክንባፃፃሕ
3: ኦ ገብሪ ዓቋ ቋዕበል ቋዕ ቪታሚን ተለሊኻ እንካንዶ ፔፕሲ ፔፕሲ
1: ደሃን ደሃን ጸባጓጉድ ኣለኒ
3: ኦ ሪመምበር ሚ ኣዝኪርካኒ እንካ በል ፕሽኩት ፕሽኩት
1: ጎጎ ኣለኒ እንታይ ግድኻ ንዓኻ ኹንካ
3: ዋይ ዓለም ኣብዳ በፂሓ ዘላ ኣይፈለጥካን በልሓዝ

0: ዋጭል ወዋጭል ኣተደቀስካ እንዲኻ
1: ተደቂ ሰዳ ክትቀስና
0: ኣንታ ስምዓና ባ ቀደም እኳ ደቂ ቤት ትምህርቲ ኢና ነይራ
1: እዚ ኩሮ ቀደም ናተማሃርና በርሀ ካብ ሙሉእ ቤት ትምህርትና ናይ ዩኒት ቀዳማ ኢካ ትወፅ ነርካ
0: እዚ ክዛረበካ
1: መዓስ ብልጫ ኣይለካ
0: እንታይ ዳ
1: ኣብ ፍዳሴ
0: ንዓን ሕጂ ኩሉ ወፅናሓልና ኣብቲ ቐንዲ ጉዳይ ኢና ኖቶ ንዓናይ እንዶ ምሳና
1: እንታይ ኣምፅኦ ቴስታ ትብል ዳቤስታ
0: በልጉለና ንገረና
1: ተሓፂብካ ምፃእ
0: ሰቁራጦስ እንታይ ይብል ነይሩ መስለካ
1: ሰቁራጦስን ቀላሚጦስን ኮምፒተርን ኮንተይነር ዘይፈሊ እንተ ኮይነ እሞን ዓሰ ካብ ናብ ዝኻን ሸለቶ
0: ካቱ ሚሽ ዶኒ
1: ብማሕዘል ጃኬ ሰሪሖም ሰይዶምካ
0: አንታ ማሕዘል ኣይኮነ እዚ እዚ ሌዘር እዩ ሌዘር
1: ማሕዘል ማሕዘል አንታ ካባና ወሲኖም ሽም ቀይሮም ዝወስዱልና ኣነ ከዓ እዚ ማሕዘል ኣበይ ጠፊ ኢለ ይጭንቕ ሓንሳብ ቆንጮ ቆንጮ ና ወስዱልና ሓንሳብ እዛ እንታ ከንሸለና አንታ እንታይ ኢና ክንገብሮ ቸለጭት
2: ከመይ ዘኒጠመፅካ
1: ሓሲበኪ ሕስቢት በለት ርግቢት ኣብ ዕቋር ማይዶ ተምስያ ብዘይላምስያ
2: ብፍቕሪ ሚለን ሃነን ኢልካ ከለኻስ መንከይ ሓተካ ፈሪሕካ
1: እዋይ ሓራም ሕብራዊ ቴሌቭዥን መስልኪ
2: ከም ናተይ ወርቅን ጨርቅን ክገብረካ ንዓናይ ክማለካ ይብለካ ኣለኹ
1: ኣይ እቲ ሓዙና ዝበሉኺ
2: ኣይፈለጥካ እንዲኻ ንሓላለ እዮም ሂቦምኒ
1: ንሓላልኪ ልቢ ዝሃቡኺ እምበሪ
2: እሞ ልቢ የብለይ እንድዩ
1: ልባ መጨንጉዕ ደም ጥራሕ ትጥቀመሉ ኢሎምና
2: በልክ ትፈልጥ ሰብ ርእሱ እዩ ዝሓስብ
1: ገደደ ንስኺ ግን ርእስኺ መቆነኒ ጥራሕ ክትጥቀምሉ
2: ዘረባን ሓለኽለኽን ተሪፉ ወርቅን ጨርቅን ክንገብረልካ ተበልና ካዲ ዝኩሉ ዘለፋ
1: መያይ እንታይ ኢሉ የመሲልኪ ቅድሚ ወርቂ ልባሃበኒ
2: በልናዓይሲ ዝገብሩለ ይጠፊእዎም ዘሎ
1: ለትሽ መሳፊሒት ቅድሚ ቻይና ይኹ ኮ ዕትሮ ክሰርሐ ጀሚርኪ ኣብዘይ ውራይ ክሶምን ክትገብር ግና ማርሻን ዴትሮ ማሻንዴትሮ
2: ክላእ ስኢልካ ይኸስኻ ኣብ ውሽጢ ፍርቂ ሰዓት ኩሉ ነገር ክሳልጡልካ እዮም
1: ኣነን ሚለናን ናይ ሰዓታት ዘይኮንና ናይ ሰብዓታት ይኣኽ
2: ኣኽ
1: ኣኽ ኣይትበሊ ኣይትሕረቕ ለትሽ ለትሸይ
2: ኣቤት
1: ቀረበ ንባ
2: ሕራይ
1: ኣዝግንኒ
2: ብምንታይ
1: ብችችች
2: ኣበይ ለካ በዓል ችችች
1: ሎማዓይ ክችች ፅባሓይ ክችች
2: ወይለይ በላዝግነኒ
1: ብምንታይ
2: ብሳላጣ
1: ኣበይ ለ ክብዓ ሳላጣ
2: ስቕበል ቋንጣ
1: ፀፍቕቲ ፀፍቕቲ ኣዝግንኒ ኣዝግንኒ
2: ብምንታይ
1: ብፍንጃል
2: እንታይ ኣለካ በዓል ፍንጃል
1: ንመናደቕቲ ዓንጃል
2: በላዝግነኒ
1: ኣይፃወትን
2: ኣታካልሰ ንበር
1: ኣይፃወት ኣይማወት ክልተ ብሓደ ኣብ ሜዳና ተሳዒርና ኣይንፈልጥ ኢና
2: በል ሎም ኣይሕፅብ ፅባሕ ኣይሕፅብ
1: ኣነ ከዓ ሎም ኣይፃወት ፅባሕ ኣይፃወት ክድዝኣኺዲ ለትሽ ለትሽ ንዕንዕ ንዓ ክትጠቅም ክነግረኪ
2: ሕረይ ንገረኒ
1: ኣይፃወት ነ
2: ገብርዓማ ኣታሳላጣ
1: ይኹን ንዓይጠቕመኒ ወይ ዛዓደ ከንሸሎና ዓይኒ ዓራት ጫሕ ፍርንጫሕ 28 ካራት ከንሸሎና ሽኮር ዓዘይ ዓዘይ ሸለይ
3: ገብሪ ዓቆ ከምቲ ዝተባሃልናዮም ኣይሮባት ሓፂብና ኣብቲ ዝነበርናዮ እንጌሮኦም ማእኮት ሲኢና ኣሎ ንፋሶም ህድኣት ከልይና ንፋስ ከንሸሎና ናፊቕና መፂናካ ኣለና
4: ማሽያ ክተማሊእና ካብዚ ደንበኻ ንሸሎና ይቕረ ግበረልና ይቕረ ግበረልና ካንሸሎና ሕሸና
1: በርሀ ኣፍንጭ ዓሳ ታፍላ ርእሲ ሳልሳ ተጣዓይሳ
5: ሕዋኣት ወርቂ ዳክ ካንሸሎና መሮሩ ወፊኦም ዝፀንሑ

0: ግን
1: አንበሳ
0: ድምጽኻ ቱታ ቱታ ቱታ ሁላን ሳዋ ፈጻ ምህድሪ አፋረን በሰቃጭል አሳሪ ክሳጸላት ከመታር ቀንጻሊ አሰራያታት ከመብጻ ተቀባሊ አሰራያታት ከመብጻ ተቀባሊ ወዲ ዛሃላን መሬት ማእኸል ፍልጠት ናይ ወለደታትዋ

0: ሰላም ከመይ ውዒልኩም ኩራት ተኸታተልትና። እዚ ዶክተራት ኣብ ስድዮ እዩ። ኩራት ተኸታተልቲ፣ ንሎሚ ኣብ መደብ ዶክተራት ኣብ ስድዮ ቀሪብናዮ ዘለና ዛዕባ ብዛዕባ ምልጋስ ደሚ ክኸውን ትማሊ 14 ሰነ ዓለማዊ መዓልቲ ልግሲ ደሚ እዩ ነይሩ። ደም ንለግስ ተስፋ ንሃብ ሓቢርና ህይወት ነድሕን ኣብ ትሕቲ ዝብል ኣርእስቲ ድማ ምስ ሃገራዊ ባንኪ ደም ኤርትራ ተተሓይዙ ተፀንቢሉ ኣሎ። ንሕና ከም ሃገር ብዛዕባ ዝኣርስ እዚ ንነዊሕ እዋን ክስራሓሉ ዝፀንሐ እዩ። ክንዝኾነ ድማ ደንብ ምልጋስ ሂወት ብዙሓት ሰባት ክድሕኑ ክኢሎም እዮም ኣብ ሃገርና። ስለዚ ኣገዳስነት ምልጋስ ደም ዝፈጥሮ ጥዕናዊ ሓገዝ ወይ ዝህቦ ሂወት ናይ ምድሓን ዕድል ከመይ ዝመስል፣ መነመን እዮም ደም ዝልግሱ፣ መን እዮም ከዝልገሰሎም፣ እንታይ ጥቕምታት ኣለዎ ንዝብሉ ኣርእስታት ዶክተር ዮሃንስ ተኸስተ ዳይሬክተር ሃገራዊ ባንክ ደም ኤርትራ ኣብ ሚኒስትሪ ጥዕና ምሳና ኣብ ስትድዮ ኣሎ። ዶክተር እንቋዕ ድሓን መጻእኻ።
1: እንቋዕ ድሓን ፀናሕ።
0: ክጥቀስ ፀኒሕ እዩ ደም ንለግስ ተስፋ ንሃብ ሓቢርና ሂወት ነድሕን ዝብል ኣርእስቲና ሒዝና ዘለና። ቅድም ናብቲ ደሊናዮ ዘለና ቀጥታ መደብ ምእታውና እስከ ዶክተር ማዕር ክንደይ እዩ ኣገዳሲ እዚ ርእስቲ እዚ ክንልዕሎ ዕፅር ኣቢልካ
2: ያ ማለትሲ ደም ሂወት እዩ ህወት ስለዝኾነ ዝኾነ ከበድቲ ሕማማት ትብሎ ምስ ደም ይተሓዝ ዝኾነ ብህስታ ዘሎ እቲ ዝከበደ ትብሎ ምስ ደም ይተሓዝ መጥባሕቲ ክኸውን ይኽእል ናይ ኣደን ህፃነን ክኸውን ይኽእል ናይ ቆልዑት ክኸውን ተከቢድ ትብሎ ኮታሲ ብዘይ ደም ኣይሰራሕን እዩ። ስለዚ ደም ብጣዕሚ ኣገዳሲ እዩ። ንኸምኡ ከዓ ንሕና እቲ ሃገራዊ ባንኪ ደም ዓላማ ኣለዎ ብኡ ተመሪሒ ይሰርሕ ዘሎ ማለት እዩ።
0: ልግሲ ደም ክንብል ከለና ኤርትራ መቸም ታሪካዊ ድሕረ ባይታ ከም ዘሎ ወይ ከዓ ትርዳእ። ምክንያቱ ኣብ ግዜ ብረታዊ ቃልሲ ኣብ ዝካየድ ዝነበረ ቃልስን ናፅነት መውጋእቲ ኣሎ ካልእ እውን ኣሎ። ስለዚ ልግሲ ደም እውን ስለ ዘድልፍቲ መድረክቲ እስከ እቲ ሕጂ ዘለናዮ ናይ ልግሲ ደም ኣሰራርሓ ወይ ስነ ሓሳብ ወይ መጎት ካበይ ዝነቅል? እቲ ድሕረ ባይታ ናትና ናይ ትካልኩም ብፍላይ ካበይ ዝነቅል?
2: ፅቡቅ። ምናልባት ኣብቲ ታሪካዊ ድሕሪ ባይታ ክንዛረብ ተደኣ ኮይና ኣብ ናይ ህዝባዊ ግንባር ሓርነት ኤርትራ ኣብ መጀመርያ 76 ኣከባቢ ትራንስፊዥን ወይ ከዓ ደም ይህቡ ከም ዝነበሩ እቲ ታሪክ ይሕብር እዩ ማለት እዩ። ሽዑ ኣብ 84 ናብ ዓራርብ ማለት እዩ ደም ምእካብ ወይ ምዕቃብ ተጀሚሩ ክበሃል ካል ኣብቲ ሽዑ ዝነበረ ብላምባ ዝሰርሕ ነሩ ተም ፍሪጃት ማለት እዩ ዳሕራይ እንዳተመሓየሸ ብሶላር እንዳኾነ ኸይዱ ድሕሪኡ ኣብ 1988 ድማ ከም ተንቀሳቀሲ ባንኪ ደም ተጀሚሩ ክበሃል ከኣል ንግንባራት ድማ ይኸይድ ነይሩ ማለት እዩ። ምስኡ ድማ ኣብ ግዜ ደርጊ ድማ እዚ ናይ ቀይ ኮኮብ ዘመቻ ዝብሎ ወይ ከዓ ወፍሪ ቀይሕ ኮኮብ ዝብሎ ብዝያዳ ነቶም ናቱ ውግኣት ንክገብር ኢሉ ኣብ 1981 ኣብ መካነ ህይወት ሆስፒታል ከፊቱ ከም ዝነበረ እቲ ተኣሽሙ ዘረድአና። ኣብቲ ግዜ እቲ ዝነበረ ኣብቲ ሆስፒታላት ዳይረክት ካብቲ ቤተሰብ ንደም ቀጥታ ይወሃብ ነይሩ ኢልካ ክዝረብ ክኣል ማለት እዩ። ኣብ ድሕሪ ናፅነት ግን እቲ ደም ኣብቶን ሆስፒታላት ብዝቆማ ባንክታት ደም ይወሃብ ነይሩ። ንሱ ከዓ ኣብ መካነ ሆስፒታል ህይወት እዩ ነይሩ ክበሃል ከኣል በቲ ናይቲ ግዜ እቲ ኣብ 8

0: ወይ ኣውራጃታት ዝበሃላ ነበራ ደም ባንክ ነይረን ክበሃል ከኣል ማለት እዩ። ድሕሪኡ ኣብ 1999 ኣብ መካነ ህይወት ሆስፒታል ኣብቲ ቀፅሪ ውሽጢ ንኩለን ዘ ንበልና ና 8 ኣውረጃታት ንበለን ዝነበራ ሆስፒታላት ኣማእኪሉ ሰርሕ ነይሩ። እዚ ሕጂ ዘለናዮ ሃገራዊ ባንክ ደም ኤርትራ ግን ኣብ 2002 እዩ ተጀሚሩ ማለት እዩ። ናይዚ ዓለማ ባንክ ደም ብሓፈሹ እኩልን ውሑስን ብቑዑን ደም ኣኪብካ ናብ ኩለን ሆስፒታላት ሃገርና ምብፃሕ እዩ። ኣብቲ ተልእኮኡ ግን ብቕዓት ዘለዎ ደም ክህሉ ኣለዎ። ሓደ እቲ ናትና ክራይቴርያ ንብሎ ብቑዕ ደም ክህሉ ኣለዎ። ኣብ ጎስጓስ ውን ሕይልና ንሰርሕና ዝኾነት ይኹን ደም ዝተኣከበት ድማ ምርመራ ናይ ግድን ናይ ኤች ኣይቪ በሎ ሄፓታይትስ ወይ ቢ ይኹን ሲ ምስኡን ሲፍልስ ወይ ከዓ ፍንጣጣ ይወሃብ ማለት እዩ። ኣብኡ ምስቲ ናይ ሃገራዊ ባንክ ድማ ኣብቲ ኦብጀክቲቭ ዝተኣከበ ደም ድማ ኣለዎ ናቱ ኣካይዳ ስታንዳርድ ዝኾነ መክዘን ንገብረሉ ኣሎ። ኣጠቃቅማ ድማ ወይ ኣፕሮፕሬት ክሊኒካል ዩዝ ኦፍ ብላድ እውን ምስኡ ተተሓዘ ኣብተን ሆስፒታላት ከመይ ገይሮም ቶም ሓካ ይምጥቀምሉ ምስኡ ዝኾነ ትሬኒናት ድማ ይውሰድ እዩ። ካልእ ብቑዕ ምሕደራ ናይ ግድን ከድልየካ ሓደ ብላድ ባንክ ከተቆም ከለካ ሃገራዊ ባንክ ደም ምሕደራ ኳሊቲ ዝኾነ ሰርቪስ ተዘይብሉ ዲዛስተር እዩ። ስለዚ እቲ ገዛና ኳሊቲ ዝኾነ ሰርቪስ ኣለዎ ብቑዕ ዝኾነ እዩ። ኣብ ዓቕሚ ሰብ ድማ ቀፃሊ ነቶም ኣባላትና ትሬኒንግ ሪፍሬሽመንት ንህቦም ኢና ማለት እዩ። ካልእ ምናልባት
1: ከምዚ ክትጠቕሶ ፀናሓ መቸን ነዊሕ ድሕረ ባይታ ዘለዎ ተመክሮ ዘለዎ ባንክ ደም እዚ ንጠቕሶ ዘለና ትካል እስከ ምናልባት በዚ ክትሰርሕዎ ፀናሕኹም እቲ ናቱ ደረጃ ብቕዓት ብኸመይ እዩ ዝልለ ወይ ዝፍለጥ ዝናትና ትካል
0: ማለሲ ሓደ ሃገራዊ ባንክ ደም ክበሃል ከሎ ኳሊቲ ሰርቪስ ከምቲ ዝበልናዮ ብቕዓቱ ተሓለወ ክኸውን ኣለዎ። ክልተ ግዜ ሰርቲፋይ ኮይኑ እዩ ብናይ ኣይዞ ኢንተርናሽናል ሳውስ ኣፍሪካን ቢሮ ተዋሂቡ ወይ ሰርቲፋይድ ኮይኑ እዩ። ኳሊቲ ሲስተም ከምቲ ዓንተ ቅድም ኢለ ድበልክዎ ብቕዓት ድማ ንሰርሐሉ ኢና። ቀፃሊ ኳሊቲ ኦዲት ወርሓዊ ይግበር እዩ። እቲ ደም ዘድልዮ ፕላትሌት ይኹን ተቀይሕ ደም ይኹን ፕላዝማ ይኹን ኣብ ኳሊቲ ይረአዩ። ኤክስተርናል ኳሊቲ ኣሰስመንት ንብሎ ከዓ ምስ ናይ ደገ ማለት እዩ ሳምፕልስ እንዳሰደዱልና እቲ ብቕዓቱ ድማ ኣብ ፅቡቅ ከም ዘለና ይሕብር እዩ። ዓመታዊ ከዓ ኦዲት ይግበር እዩ። ምስ ኳሊቲ ተተሓዘ ማለተይ ኦዲት ይግበር እዩ። ቀፃሊ እውን ኣብ ወርሓዊ ይኹን 6 ወርሓዊ ምስ ኳሊቲ ውፅፅር ማለት እዩ ብቕዓት ይግበር እዩ ማለት እዩ። ብሓፈሻ እቲ ደም ክንብል ከለና እቲ ቤዚክ ትራንስፊዥን ቸይን ካብ ለገስቲ ደም ኣትሒዙ ናብ ኣብ ምእካብ ዘሎ ኣብ ፕሮሰስ ኣብ ምግባሩ ኣብ ምልላዩ ሕማማት ኣብ ዓይነት ደም ኣብ ምቕማጡ ምኽዛኑ ማለት እዩ ኣትሒዙ ስጋብ ናብተን ሆስፒታል ትኸይድ ኩሉ እዚ ሰንሰለት ክትሓዝ ኣሎ። ኣብ ሓንቲ ሃጓፍ ተፈጢራ ንኩሉ ክተባላሽዎ ስለ ትኽእል ናይ ብሓቂ ፅቡቅ ጌርና ኢና ንሰርሐሉ ማለት እዩ። ዘ ምስ ኳሊቲ ተተሓዘ
1: ሃራይ ዶክተር ምናልባት ሕጂ ደም መቸም ጥቕሙን ኣገዳስነቱን ዝርድኦ ወይ ዘይርድኦ ሌልካ ክትሓስባ ይትኽእልን ኢኻ። ምናልባት ንነዊሕ እዋን እውን ጎስጓስ ተኻይድሉ እዩ። ኣብዚ ኣርስተ እዚ ግን መረዳእታ እውን ክህልወና ኣብ ሓደ ክህልወና ስለ ዘለዎ እቲ ሓፈሻዊ ትርጉምን ጥቕምን ናይ ደም እንታይ እዩ?
0: ብሓፈሻዊ እቲ ናይ ኣካላትና ሲስተም ዝበሃል ምሻሎ ሰንትራል ነርቨስ ሲስተም ናይ ስርዓተ ትንፋስ ገለ እናለ ትሸዓተ ዝኾኑ ኣለዉ ሲስተማት ካብኦም ሓደ ሲርኩላቶሪ ወይ ስርዓተ ዙረት ደም ዝበሃል እዩ። ኣብቲ ስርዓተ ደም ሕጂ ደም ብጣዕሚ ኣገዳሲ እዩ። እቲ ደም ቀንዲ ኣገዳሲ ኣብቲ ናይ ስርዓተ ደም ክንብል ከለና ሕጂ ምስኡ ምናልባት እቲ ደም ሓፈሻዊ እንታይ ክንብል ንኽእል ከም ፕላዝማ ኣለና ኣብቲ ደም። እቲ ደም ቀይሕ ኢና ንሪኦ ምሽ ኣብኡ ፕላዝማ ኣሎ 55 ሚእታዊ ዝኸውን ፕላዝማ ኣሎ። ቀያሕቲ ውሃዮታት ድማ 46% ዝኾኑ ውሃዮታት ኣለዉ ጀነራል ካብቲ ሚእቲ ማለት እዩ። ሕጂ እቲ ደምና ክንሪኦ ከለና ዘይምቁራፅ ዝሰርሕ ኮንቲኒስ ኢሉ ዝሰርሕ ሕጂኡ ፕላዝማ ኣሎ ውሃዮታት ካ ኣለዉ። እቲ ፕላዝማ ዝበዝሐ 55 54 ሚእታዊት ክኸውን ክእል እዩ። እቲ ካልእ ግን 46 ንበሉ ቀያሕቲ ውሃዮ ደሚ እቲ ቀያሕቲ ውሃዮታት ደሚ ኣብ ውሽጡ ሕጂ ቀያሕቲ ውሃዮ ኣለዉ ፃዕዱ ውሃዮ ኣለዉ ናይ መርጋእቲ ዝኾኑ ፕላትሌት ኣለዉ። እቶም ቀያሕቲ ውሃዮ 44 ሚእታዊት ክኾን ከሎ እቲ ፃዕዳ ዋይት ብላድ ሴል ንብሎ ከዓ ትሕቲ 1% ፕላትሌት ካ ነጥ 5 ግን 1% ወይ ገለ ዋይት ብላድ ሴል ኢልካ ከዓ እንተኣሽሚኮኒ ኣገዳሲ እሱ ንመከላኸሊ ንገብረሉ እዩ። እሱ ንዝኾነ ሕማም መፂካ ትከላኸሉ ዋይት ብላድ ሴል እዩ እሱ። ሕጂ ምናልባት ኣብ ካልእ ግዜ ምስ ካልኦት ክትንተን ከኣል ግን እቲ ዋይት ብላድ ሴል ንርእሱ ማለት

0: ገርሚ ከመይ ይሰርሕ ሲ ድንቅን እንታኣሽሙ ገና ከም ተፈጠርና ሰሪኤካ ልክዕ ዚ ውግእ ድዩ ገለ ናይ ዓድታት ስለያ ትገብሩ ገለ መሽ ትብሎ ኣለካ ካብኡ ድተራቐቀይቲ ናይ ነፍስና ከመይ ገይሩ ሰርሕ ከመይ ይከላኸል መን መን ልእኽ እንታይ ገብር ሲ ርእሱ ዝኸል ዓብ መፅሓፍ እዩ ማለት እዩ ሕጂ ብእሞ ሓደም ጥራሕ 1 ገለ ፐርሰንት ክኸውን የብሉን ማለት እዩ ብሓፈሹ እሱ ክበሃል ካል ምናልባት እወ እሱ ትንታሽሙ ክረአ ክእል እዩ እቲያ ናይ ብላድ ቨዘል ወይ ከዓ ሱር ናይ ደሚ እቶም ንብሎም ፀናሕና ሬድ ብላድ ቀያሕቲ ውሃዮ ፀዓዲ ውሃዮ ፕላትሌት ፕላዝማ ዝበልና ኣብኡ ርከቡ ማለት እዩ ሕጂ እቲ ደም ምስ መፀ ምስተቐድሐ ማለት እዩ ሚዛን ንግበረሉ እዩ ብሚዛን ማዕረ ከም ዝኾኑ ብክልተ ሚዛን ጌርና ቸክ ንገብሮ ሽዑ ሰንትርፊጅ ኣቱ ሰንትርፊጅ ምስ ኮነ እቲ ደም ይፈላለ ማለት እዩ ምናልባት ድሕሪያ ዘላ ስላይድ ክንሪያ እዚኣታ ሕጂ ዝኾነ ሰብ ዝተቐድሐ ደም እዚኣ ከምዚኣ ትኸውን ማለት እዩ ሽዑ እዚኣ በቲ ማሽን ጌርካ ይፈላለ ማለት እዩ እታ ድመፀት ደም ሓደ ሰብ ዝሃባ ናብ ቀይሕ ደም ትፍለ ካብኡ ከዓ ፕላትሌት ሪች ዝበሃል ኣሎ ብላድ ፕላትሌት ሪች ናብ ፕላዝማ ከዓ ይምቀል ማለት እዩ ምናልባት ኣብቲ ስእሊ ከነሪኦ ንክእልና እዚኣ ሕጂ ፕላዝማ ካብቲ ሓደ ሰብ ዝለገሰልና ደም እዚኣ ፕላዝማ ትበሃል ምናልባት ጥቕሙ ዳሕራይ ክንሪኤና ማለት እዩ እዚአን ሕጂ ተን ደም እየን ሰለስትአን እቲ ሓደ ሰብ ምስ ለገሳ ተቀይሕ ንበይኑ ንገብሮ ቀይሕ ደም ማለት እዩ መፃንሕ ኣለዎ ንዕኡ ደፅናሕ ንኣርባዓን ክልተን መዓልቲ ክፀንሐልና ኬሚካል ደኣቱ ኣሎ ምስኡ ተሰርሐ የፅንሐልካ ማለት እዩ በዓል ፕላዝማ ድማ ንሓሙሽተ መዓልቲ ጥራሕ ንክዝኖ እቲ ፕላዝማ ንብዙሕ መዓልቲ ተን ደም ሕጂ እዚአን እየን እዚአን ፈሊና ንቐምጠን ማለት እዩ ኦ ኤቢ ኤ ቢሉ እንደገና ከዓ ኣርኤች ነጋቲቭ ፖዘቲቭ ኢሉ ከዓ ምስኡ ይኸይድ ማለት እዩ ሕጂ እቲ ደም ምስተወደአ ብገዛና ንዕኡ ዝኸውን ፍርጃት ኣሎ በብክንደይ ሴንቲግሬድ ቅመጥ ዳሕራይ ክንሪአና ግን ካብ ሆስፒታል ናክወፅእ ከሎ ከዓ ብከምዚ ክኸይድ ኣለዎ ትራንስፖርት ከይድ ስቕኢልካ ልዕልካ ይከይድን እዩ ኣብ መጨረሻ እዚ እንታይ ርእየና ኣብተን ሆስፒታላት ምስ በፅሐ ንጥንስቲ ድ ክወሃብ ንሓደጋ ድፀንሖ ድዩ ንህፃን ድዩ ብሕማም ዝሓመመ ሰብ ድዩ ኣብቲ ሆስፒታል ከዓ ርእሱ ዝኽኣለ ናት ኣሳይንስ ኣሎ ኣብ ክንደይ ደቂ ሞኒተር ትከታተሎ መንመን ትቦ ኣብኡ ንእሽተ ጌጋ ንሓደ ኤ ከሎ ቢ ተጋጊካ ተሂብካ ብጣዕሚ ሓደገኛ ስለዚ እቶም ኣብኡ ዘለዉ ነርሳት ድማ ናይ ብሓቂ ቪጂላንት ኮይኖም ዝከታተልዎ ዝቋፃፅሩ ብሕርሽ ናይ መጀመርያ 10 ደቂ ሰንስቲቭ ደይ ናትካ ደንተ ተዋሂብካ ዝኾነ ሪኣክሽን ወይ ፀገም ከም ዝኽእል ኣብኡ ተለካ ቀልጢፍካ ምስተ ሓኪም ተራዳሪእካ ኣለዎ ናት ሰራርሓ ትረኽቦ ስለዚ እሱ እዩ እንዳቐፀልና ኣብዚ ሕጂ እዋን ኣብ ቴክኖሎጂ ወይ ኣብ ካምፓኒ ክስራሓ ኣይክእልን እዩ ከምላትና ከም ንፈልጦ ካብ ሰብ ጥራሕ ይትምንጩ ስለዚ ሰብ ከዓ የድልየናይ ማለት እዩ ናይ ኩላትና ሓላፍነት እቲ ዜጋ ማለት እዩ
1: ሕራይ ብዙሕ ባህታት ድማ ኣብ ኣካላት ወዲ ሰብ ጠቂስካለየ ነርካ ግን ብዕድመ ምናልባት ብፅልዋታቱ ከመይ ቅርብኣብረክፍክተብለዋዩታት
0: ሕፅር ኣቢለ ንኣምነት ሲቢሲ ምሽ ይበሃል መብዛሕት ሰብ ኣብ ሆስፒታላት ከይ ኮይ ሲቢሲ ይገብር ገለ ከመይ ኣሎ ሄሞግሎቢን ገለ ተቀይሕ ውሃዮ ደም 5,000,000 ዝኸውን ኣብ ሓንቲ ማይክሮ ሊትር ኣሎ ኣብ ደምና 120 መዓልቲ ይፀንሕ ቀይሕ ውሃዮ ደም ድሕሪኡ ነብስና ባዕሉ ምስ ፀሊም ከብዲ ድዩ ስፕሊን ገይሩ የልግሶ እዩ ስለዚ ባዕሉ ከየልገሶ ከሎ ክንህብ ከዓ በዚ ጋጣሚ ፅቡቅ እዩ ማለት እዩ ፃዕዳ ውሃዮ ደም ክዕቀን ከሎ ካብ 6,000 8,000 ማይክሮ ሊትር ማለት እዩ ትሕቲኡ ተወሪዱ 2,000 1,000 ወይ ገለ ተወሪዱ ፀገም ኣሎ ማለት ናይ ምክልኻል ዓቕሙ ጎዲሉ ኣሎ ልዕሊኡ ተኸይዱ ከዓ 10,000 15,000 20,000 ወይ ኢንፌክሽን ኣሎ ወይ ከዓ ካልእ ምስ ካንሰር ዝተተሓዘ ነገራት ከጋጥም ክእል ንኸምኡ ተዓቐ ንደልየና ናይ ፕላትሌት ሕጂ 150,000 ስጋብ 400,000 ዝኸውን ንብሎ እሱ ከዓ ድሕር ትሒቱ ካብ 150,000 እንዳወረደ ተኸይዱ ፀገም ኣሎ ማለት ተምሓካይም ርእዎ ኣፀቢቁ ተወሪዱ 10,000 ገለ ተበፂሑ ካብ ፍንጫካ ድዩ ካብ ግርፃንካ ድዩ ካብ ኣካላትካ ስቕኢሉ ደም ክፈሰስ ክእል ማለት እዩ ብኡ መጠን ከዓ ተበዚሑ ከዓ ካብ 400,000 ከዓ ዘይተደልየ ደም ምርጋእ ምሻሉ ይሓፍስ መብዛሕትኦም ምሻሉ ሕጂ ፖሊሳይቴምያ ገለ ዝበሃሉ ሓፊሱኒ ደም ገለ ይብሉ ክሓልፍ ከሎ ፍቲ መትንታት ይሓፍስ እሞ ዘይተደልየ ርእሲ ሕማም ኣንዛ ገለገለ ፀቕጢ ይገብረሎም ሽዑ መመፂኦም ይቕድሑ ይልግሱ ማለት እዩ ኣብ ሆስፒታላት ከይዶም በቲ ባግ ካባናል ዝወስድዎ እቶም ሆስፒታላት ኣይውዕልን እዩ ዝተቀድሐ ደም ዲስካርድ ይጓሓፍ ማለት እዩ ግን እሱ ተራፒቲክ ነቲ ሰብሲ እዋ ተደይ ተኣሽሙ ጌርካ ፀቕጢ ገይሩ ኣብ ልቢ ድዩ ካልእ ፀገም ከምፀሉ ይኽእል ማለት እዩ

0: ዓይነታት ደም ከም ዘሎ ዶክተር ፍሉጥ እዩ ኤ ኤቢ ዳበለ ዝኸይድ ስለምንታይ ዝፈላለይ እንደገና እቲ ምፍልላይ ናይቲ ዓይነት ደም ኣብ ኳሊቲ ወይ ብቕዓት ወይ ፍሉይነት ናይ ሰብ እንታይ ተራህልዎ ይኽእል ናባት ከኣቶም ከምኡ ዓይነት ናትና ዓይነታት ደም ዘለና ሰባት ብፍላይ ኣተኩሮ ክንገብረሎም ዝግባአና ዝያዳ ኣተኩሮ ክገብሩ ዝግብኦም ዓይነታት ደም ታወት እዮም።
1: ብሓፈሻ እቲ ጉጅለ ዓይነት ደም ኤ ኣሎ ቢ ሎ ኦ ሎ ኤ ቢ ሎ ኣርባዕተ ዓይነት እዩ። እዚ ብተፈጥሮ ድመፅ ምስ ፋሚሊ ተተሓዘ ክትቀይሮ እውን ኣይትኽእልን እ ሓንሳ መፅያ ብኣኻ ትኸይድ ማለት እዩ። ሕጂ ነጋቲቭካ ትበሃል ኣሎ ኣብቲ መሸፈኒ ናይቶም ሬድ ብላድ ሴል ቀያሕቲ ውሃዮ ኣብ መሸነፈኒ እኦም ድሕር እቲ ፕሮቲን ኣሎ ፍሉይ ፕሮቲን ድሕር ኣሎ ፖዘቲቭ ንብሎ እቶም ዘይብሎም ከዓ ነጋቲቭ እዮም። በዚ ኣጋጣሚ ሕጂ እቶም ኣርኤች ነጋቲቭ ውሕዳት እዮም። ኣብ ኤርትራ መብዛሕትኡ ሰብ ልዕሊ 92% ፖዘቲቭ ዘሎ 8% ገለ ጥራሕ እቲ ነጋቲቭ ካብ ውሃ ክፈል ከሎ ኤ ነጋቲቭ ኣሎ ቢ ነጋቲቭ ኣሎ ኦ ነጋቲቭ ኣሎ ሕጂ ውሕድ እቲ ነጋቲቭ ዘሎ። ብኡ መጠን ሕጂ ኣብ ሆስፒታላት ወይ ኣብ ትካልና ሕፅረት ከጋጥም ይኽእል እዩ። ብኸምኡ ኢና ከዓ ኩሉ ሻዕ ንፅውዕ ኤ ነጋቲቭ ዘለዎም ሂቦም ደይፈልጡስ ንክህቡ እቶም ዝህቡ ከዓ ስሩዕ ኣወዳቲ ኮይኖም ኣብ 3ለስተ ወርሒ ደቂ ኣንስትዮ ብ4ተ ወርሒ ምናልባት ምዝያ ንፋስ ገብረላ ኤ ነጋቲቭ በዚ ጋጣሚ ብሰምዑናት ኣለው ዘይሃቡ ወይ ሂቦም ንፈልጡ መፅኦም ቀፃሊ ተትቡና ቀፃሊ ኢኻ ደጋጥም ሓንቲ ሓራስ ኣደ ኣጋጣሚ ኤ ነጋቲቭ እንድሕር ኣለዋስ ፕሮባብሊቲ ክልተ ወይ ገለ ኢና ንረክብ ሚእቲ ሓንቲ ትምህርቲ ቤት ከድና ወይ ሃይ ስኩል ንወስድ ኒና ደ ተኸድና ሚእቲ ሰባት ቀሪሕና ንመፅ ክልተ ገለካ ትረክብ ኤ ነጋቲቭ እጂ ጋጣሚ ቶን ሆስፒታላት ተወሲድና ሲ ኣብ ኢመርጀንሲ ሰዓት ክትስእን ትኽእል ኢኻ። ሕጂ በዚ ጋጣሚ ነጋቲቭ ዘለዎም ቀፃሊ መፅኦም ክቡና ሓትት ማለት እዩ።
0: ፅቡቅ ምናልባት ተቐባሊ ውሃቢ ዝበሃል ኣሎ ኣዝዩ ዕቡቅ ዝበለ ከይከውን ነቶም ሞያውያን ክንግድፈሎም ንኽእል ኢና ዶክተር ግን ምስኡ ተኣሳሲርካ ናይቲ ስኒት ናይ ዓይነታት ደም ክጥንቀቐሉ ዝግባአና መን እንታይ ክሓስብ ከም ዘለዎ ሞያዊ ምክሪ ከመድለየትዎ
1: ፅቡቅ እዚኣ ከምታ ዓንተ ድበልኩ ኣንዲ እቲ ንኣብነት ኤ ንኤ ድህብ ኩሉ ሻዕ ወይ ከዓ ንቢ ይህብ ቢ ከዓ ንቢ ወይ ንኤ ቢ ይህብ ኦ ግን ንኩሎም ዩኒቨርሳል ዶነር ንብሎ ንኩሉ ሰብ ክህብ ይኽእል እዩ ኤቢ ከዓ ካብ ኩሎም ዝቕበል ማለት እዩ። ሕጂ እዚ ኣብቲ ሰባት ብዙሕ ፀገም የብሉ ኣብተን ሆስፒታላት ብጌጋ ንኸይውሃብ ኣብ ሆስፒታላት ኣባና እውን ኣብቲ ዳታ ክእትዎ ከለዉ ንእሽተይ ጌጋ ተላ ክትከይድ ትኽእል እያ። ኢንፋክት ትሬስ መግበር ኣለና ናይ ዳታ ሲስተም ኣለና ስኻ ሕጂ ሎም መዓልቲ ድሃብካያ ደም ሎሚ ሂብካያ መዓስያ ኤክስፓየር ትገብር እንታይ ዓይነት ደምያ ናበይ ሆስፒታል ከይዳ ኣይደኖ ባሮንቶ ክትከይድ ትኽእል ሰንዓፈ ክትከይድ ትኽእል መዓስ ከይዳ ገለ መለ ኩላ ንፈልጣ ንዲና ብእውን ትሬስ ክንገብሮ ንኽእል ኢና ማለት ግን ጥንቃቐ ከም ዘድልዮ በዚ ኣጋጣሚ ነገር
0: ዘለፅቡቅ ዶክተር እስከ ምናልባት እቲ ቀንዲ ሕጂ ንዛረበሉ ዘለና ሓደ ሰብ ክልግስ ከም ዘለዎ ንክንድርኽ ንዲና ንዛረብ ዘለና ጥቕሙ ምስ ተረድኦ ጥራሕ እዩ ሓደ ሰብ ክልግስ ዝኽእል። ስለዚ ዝልገስ ደም እንታይ ዓይነት ጥቕሚ እዩ ዘለዎ?
1: ደም ሂወት እዩ ከምዚ ቀፃሊ ንብሎ ንኣብነት ቀያሕቲ ውሃዮታት ደም ሬድ ብላድ ሴል ናለት እዚ ንትንፈሶ ኣየር ኣብ ሳምቡኡ ምስ ኣተወ ናብ ደም እዩ ድኸይድ። ካብቲ ደም ሕጂ ኣብቲ ሬድ ብላድ ሴል ሄሞግሎቢን ዝበሃል ኣሎ እሱ ተሰኪሙ ወይ ናብ ኩሉ ኣካላትና ትኸይድ። ሕጂ ኩሉ ኣካላትና ንክሰርሕ ሲ ተቀይሐ ውሃዮ ደም የድልየና ማለት እዩ። ብኡ መጠን እዚ ፕላዝማ ድሞ ድማ ብዙሕ ሆርሞናት ኬሚካላት ፕሮቲናት ኣብ ውሽጡ ኣለዎ። ስለዚ እሱ ከዓ ምስ ብዙሕ ሕማማት ዝተተሓዘ ክልገስ ከሎ ድሓራይ ክንርአና ክጠቅም ማለት እዩ። ፕላትሌት ድማ ንምርጋ እዩ ዝኾነ ብሊድ ጌርካ መፂኡ ንክረግእ ዝገብሮ ቶም ፕላትሌት ስዮም ማለት እዩ።
0: ምናልባት ክትቅፅል ትኽእል ኢኻ ዶክተር።
1: ካልእ ምቲ ድበልክዎ እቲ ደም ንኣብነት ቀያሕቲ ውሃዮ ደም 4 መዓልቲ ሬድ ብላድ ሴል ኢልና ንቐምጦ ንሕና 42 መዓልቲ ክፀንሕ ይኽእል እዩ ካብታ ዝልግሰልና ሰብ 42 ኣብቲ ናትና ስቶር ክፀንሕ ይኽእል እዩ። ክንዲ እኳ ይፀንሐኒ ቀፃሊ ሆስፒታላት ስለ ጠለብ ዘለዎ ቀፃሊ ውዳ እዩ ማለት እዩ። ፕላዝማ እንተዳሪኢካ ብጣዕሚ ኣብ በረድ ኢና ነቐምጦ ማይናስ 18 ዲግሪ ይቕመጥ እጂ ንዓደ ዓመት ከነቐምጦ ንኽእል ኢና። ማይናስ 25 ማይናስ 30 ጌርካ 2 ዓመት ክፀንሐ እዚ ሕጂ ዕድል ይበና ፀገም የብሉን። ኣብ ፕላትሌት ግን ክንመፅእ ከለና ጃስት ንሓሙሽተ መዓልቲ ጥረሐ ሎሚ ኣጋጣሚ እንተሂብካ ሚኪ እቲ ደምካ ኣብ ውሽጢ ሓሙሽተ መዓልቲ ደ ወሲዶ ንኦቶ ሆስፒታል ይጓሓፍ ማለት እዩ። ሕጂ ቅሩብ ፀቕጥታት ኣለዎ ማለት እዩ። ምስኡ ተተሓዘ ካልእ ምስ ናይ ፕላትሌት ሓሙሽተ መዓልቲ እያ ምሽልና ዘለና ሓዳሽ ማሽናት ተኣተይታ ዘለና ዚ ብላድ ሰንተር ማለት እዩ ፍለይቲ ማሽን እያ እዚኣ ፈልያ ተውፅእ ቀደም መፅኡ ሰብ ክህብ ከሎ ሬድ ብላድ ሴል ናብ ፕላዝማ ፕላትሌት ንኸፋፍሎ ነርና ሓቀይ ሕጂ ግን ብሓንሳ ኢ ዝውሰድ ኩሉ ይውሰደሉ ሕጂ ግን ሓደ ሰብ ክመፅእ ተን ፕላትሌት ጥራሕ

0: ነቲሰብ ብዙሕ ቮሊም ኣይትወስደሉን እያ 450 ገለ ዝነበረ ደሙ ኩሉ ትወስዶ ነበርካ ንበሎ ፋክት ብዙሕ ኩሉ ይኮነን 5-6 ሊትሮ እዩ ዘሎ ሓደ ሰብ 450 ጥራሕ ኢና ንወስዶ ብጣዕሚ ውሑድ እዩ። ነዘን ፕላትሌት ከዓ ፀቢቐን ንዓያን ጥራሕ ኢና ንወስደን። ስለዚ ሰብ ወርሓዊ መፅ ክልግስ ክእል ኢደ ፀገም የብሉን። ትጥቕሙ ግን እንታይ እዩ? 6 ሰብ ፀዊዕና ፕላትሌት ሃቡና ክንድንብሎም ኣብ ሓደ ሰብ ናይ 6 ፕላትሌት ክበና ክእል እዩ። ሕዚ ብጣዕሚ ብልጫ ኣለዎ ነተን ሆስፒታላት ብጣዕሚ ኣገዳሲ ንዓና እውን ኣገዳሲ ማለት እዩ።
1: ሃራይቶም ሕጂ ዶክተር እንታይ እዩ ኣገዳስነቶም እዞም ክንጠቕሶም ፀናሕና ንኣብነት ፕላትሌትስ ክንብል ፀኒሕና ንመን እዩ ዘድልዮ? ስለምንታይ ከምኡ 5 መዓልቲ ጥራሕ ዝፀንሓሉ? እንታይ ሽግራት ከየጋጥመኩም ኣሎ? ስለዚ ሰብ ከእንታይ ክሕግዘኩም ኣሎ?
0: ሕጂ እዛ ፕላትሌት ክፀንሐሉ ድኽእል እቲ ቴምፕሬቸር ኣብ 20 ካብ 24 ከምዚ ሩም ቴምፕሬቸር ምሻሎ ኣብ በረድ ኣይኮንካ ተቐምጦ ኣብ ሩም ቴምፕሬቸር ስለ ተቐምጦ ልዕሊ 5 መዓልቲ ከይዱ ባክቴሪያ ክገብር ክእል እዩ። ሕጂ ክቕመጥ የብሎም 5 ደይስ ጥራሕ ዋላ ውሽጢ ነብስና ውን ከምኡ 17 ደይስ ይፀንሕ። ሕጂ 5 ደይስ እዩ ዝፀንሕ ሩም ቴምፕሬቸር ይፀንሕ ተን ሆስፒታላት ክወስዶ ኣለዎን። እቲ ጥቕሙ ነዚ ፕላትሌት ዝበልናዮ ምስ ደም መርጋእ ተተሓዘይ ንኣብነት ለንቀነምሽ እዞም ናይ ልቢ መፅኦም ነሮም ኣዩካ ኣብ ከምኡ ግዜ ክጥቀሙሉ ክእሉ ኣብ ከቢድ ደም ኣብ ዝፈሳ ነገራት ክውሰድ ይኽእል ምስ ካንሰር ክኸውን ይኽእል ኣብ ሓደጋታት ንብዙሕ ይጠቅም ምስ ደም ምርጋእ ተተሓዘስ ይጠቅም እዩ ማለት እዩ።
1: መልእኽ ዝልግስ ሕጂ
0: ነዚ ፕላትሌት ከምቲ ኖርማል ሰብ ልዕሊ 16 ዝኾነ ክልግስ ይኽእል እዩ። ልዕሊ 50 ኪሎ ክልግስ ይኽእል እዩ። ኣብ ኣፍልይ ተብላ ምናልባት ቁፅሪ ፕላትሌትካ ክፍለጥ ኣለዎ። ትሑት ተለካ ፕላትሌት ኣይንቦን ኢና። ምክንያቱ ንሕና ነቲ ሰብ ፕላትሌት ክንቦ እንዳ ዘለና ስትሑት ተለካስ ኣይክውኒ ሳይ ሓንቲ ፍልይ ተብላ ትባግ ድማ ፍሉይ እዩ ርእሱ ዝኽኣለ ባግ እዩ። ከምዚ ምስ ካልእ ባግ ነምፆ ኣይኮነን። እዚኣ ምናልባት ትረአ እንተደኣላ እዚኣታ ኣፋራሲስ ማሽን እቲ ኣባልናዩ ንጃስት ትሬኒንግ ወሲዶም ሰርቲፋይድ ኮይኖም ተዋሂቦም ትሬኒንግ ባዕሉ እንዳተቐድሐ ከሎ እዩ። እተን ትሪእዎን ዘለኹም ብጫ ፕላትሌት የን ማለት እዩ ተቐዲሐን ኣለዋ። እዚአን ሕጂ ድሕር ምልእቲ ማዕረ ምስኮና ንሽዱሽተ ሰብ ዝኸውን 6 ፕላትሌት ዝኾውን ክትህብ ትኽእል ኣክንዲ ሓደ ካብ ዝንወስዶ ን6ሽተ ዝኸውን ፕላትሌት። ስለዚ ፅቡቅ ሓጋዚት ማሽን እያ ዚያዋ።
1: ሃራይ ዶክተር ዮሃንስ እስካ ሕጂ እቲ ከቢድ ዝገብሮ ንደም መቸም ከም ተቐዲምካ ዝበልካዮ ደም ኣብ ፋብሪካ ምስራሕ ወይ ዝፈሪ ኣይኮነን ካብ ወዲ ሰብ ጥራሕ እዩ እቲ ምንጪ። ስለዚ እቲ ምንጪ ደም ክንገልፆ ሞ ማዕር ክንደይ ከቢድ ምዃኑ ንክትረኽቦ ሰባት ከዓ እጃሞም ከበርክቱ ከም ዘለዎም ምእንቲ ክርዳእና ምንጭ ደም ካበይ እዩ ንዝብል ሕቶ ክትርዳእና?
0: ምንጭ ደም ሕጂ ካብ ሕብረተሰብ እዩ ማለት ካብ ሰብ እንዲ ሕብረተሰብ እዩ። ሕጂ ምናልባት በዚ ኣጋጣሚ እንታይ ገልፃ ኣብዚ ኣብ ትምህርቲ ወቅቲ ኩሉ ሻዕ ተምሃሮ ስለ ዘለዎ ድሓኒና ካልኣይ ደረጃ ተምሃሮም ኮሌጃትን ብምልኦም ይቡናዮም። በዚ ኣጋጣሚ መምሃራንን ዳይሬክተራትን ሚኒስትሪ ኦፍ ኤዱኬሽን ብጣዕሚ ኢና ነመስግኖም። ምክንያቱ ብዘይ ስክፍታ ኢና ንሓልፈ ኣብ ትምህርቲ ግዜ ቀፃል እዮም ድቡና ቶም ተምሃሮ። ሕጂ እቲ ደም ካብ ሰብ እዩ ድመፅ ማለት ኣብ ፋብሪካ ይርከብ ንኣብነት ካልእ ዓይነት ማይ ሓይሊ ዝበሃል ምሻሎ ሓንቲ ዓይነት ማይ ሓይሊ ተሲኢንካስ በቲኣ ትከኣታል ትሸፋፈን ደም ተሲኢንካ ጠጠው ይካ ትብ ሓንቲ የብላን ኣማራፂ የብላን ደም ሲኢኑ ሰብ ክመወትካ ብጣዕሚ ኣይትኽእሎን ኢኻ ከም ሓኪም መጠን ኣይትቕበሎን ኢኻ። ብካልእ እኳ ከምዚ ሃይሙ ነይሩ እዚዩ ምናልባት ናይ መጨረሻ ካንሰር ፀኒሑ ትብሎ ወይ ሓደጋ ተኮይኑ ከቢድ ነይሩ ዝስገለ ትብል ኣብ ደም ግን ኣይትወሓጠልካን እያ ክኸውን እውን የብሉን። ስለዚ ቀፃሊ እቲ ጎስጓስ ትግበር እውን ኣብ ሬድዮ ድዩ ኣብ ጋዜጣ ድዩ ኣብ ኩሉ ቀፃሊነት ዝግበር ብከምኡ እዩ ማለት እዩ።
1: መቸም እቲ ተሰኪምኩሞ ዘለኹም ሓላፍነት ቀሊሉ ኣይኮነን ከም ሚኒስትሪ ጥዕና ብፍላይ ከም ባንክ ደም። ነቲ ስራሕቲ ብከመይ ተካይድዎ ኣብ ዓቕሚ ሰብኩም ኣብ ውደባኹም ከመይ ይመስል እንታይ ውፅኢት ከትረኽብሉ ኣለኹም መብርህ ትበል?
0: ምናልባት ምዛ ናይ ለግሲ ደም ኣተሓይዝና ክንዛርብ ኣብቲ ሃገራዊ ባንኪ ደም ርእሱ ዝኽኣለ ዲፓርትመንት ናይ ለግሲ ደም ዝበሃል ኣሎ። ዳርጋ 4 ልዕሊ ዝኾኑ ኣባላት ኣለዎ። እዚኦም ኣብ ፓብሊክ ሪሌሽን ህዝባዊ ፓብሊክ ሪሌሽን ዝገብሩ እዮም። ኣብ ጎስጓስ ኣብ ውዳቤ ይነጥፉ እዮም። እንደገና እቶም መብዛሕቶም ድማ ኣብ ደም ኣብ ምእካብ ደም ይነጥፉ ማለት እዩ። ደም ክንእክብ ከለና ኣብ ብላድ ባንክ መፂኦም ዝውና ኣሎ ባዕሎም ብውልቀ ሰባት ወይ ብትካላት ወይ ከዓ ናብተን ትካላት እንዳኸድና ስጋ ዞባታት ንበፅሕ ኢና። ኣብኡ ከዓ እዞም ሃገራዊ ማሕበር ወለንተኛታት ኣብ ዞባ ዘሎ ብጣዕሚ ይተሓባበሩና እዮም። ሕጂ በዚ መሰረት ኢና ንሰርሕ ማለት እዩ። ምስ እግሪ እግሪ ከዓ ምስኡ ሃገራዊ ማሕበር ወለንተኛታት ለገስቲ ደም እውን

0: ኣለዎም ኣብ ጎስጓስ ኣብ ውዳበ ርእሶም ዝኽኣሉ ኣለዎ። ናትና ግን ርእሲ ዝኽኣለ ዲፓርትመንት ኣለና። እቲ ለግሲ ያው ከም ንፈልጦ ኩሉ ሰብ እዩ ዝልግሰልና። ኣብ ሜድያ ቀፃሊ መፅ እዩ። ሃይማኖታዊ ትካላት ይቡናዮም። ሰራዊት ቀፃሊ ኣሎ ይቡናዮም። ተምሃሮ ከምዚ ዓንተ ይጠቀስክዎ፣ ሰራሕተኛታት፣ ኮንስትራክሽናት፣ ሰብ ማሕበራት፣ ሓማደአ ሓማማት አ ቀፃሊ ኮታ ይወሃብ እዩ ማለት እዩ።
1: ዶክተር ዮሃንስ ምናልባት ልግሲ ደም ክንብል ከለና ይፈላለዩ ምስለኒ ክጠቀሰልና ውን ፀኒኻ ምስ ሓድሽ ምእትታው ናይ ማሽን ብሓፈሽ ዓይነታት ልግሲ ደም ኣሎ ድዩ? ይፈላለዩ ዩ ልግሲ ደም። እንደገና እቲ መስርሕ ልግሲ ኸ ከመይ ይመስል?
0: እቲ መስርሕ ዝኾነ ሰብ ንኣብነት ናብ ትካልና እንተደኣ መፅኡ ኦሪንቴሽን ጀነራል ሓፈሻዊ ይወሃቦ ፎርሙሎ ድምላ እንዳረኣየ እዚ ሕማም ኣለካ እዚ ገለ ኢሉ ኮሽነር ኣሎ ይወሃብ። እሱ ምስ ሓለፈ ሚዛን ይዕቀን፣ ደሙ ይዕቀን፣ ሄሞግሎቢኑ ይዕቀን። ንሱ ምስ ሓለፈ ሽዑ ካውንስሊንግ ዝበሃል ኣሎ። ናይ ኣማኸርቲ ኣለዉ ማለት እዩ። ኣብኡ ከዓ ይሄን ምሄን ሓደ ኢንዲቪድዋል በዓልካ ይሄን ምሄን ትበሃል። ድሕሪኡ ናብቲ ፍሌቦቶሚ ይውሰደልካ ማለት እዩ። እሱ ኣትዩ ንውሽጢ ላቦራቶሪ ከይትደም ማለት እዩ። ኣብ ውሽጡ ድማ ርእሱ ዝኽኣለ ናይ ምርመራታት ይግበር ማለት እዩ።
1: ስድራ ቤታዊ ልግሲ፣ ወለንታዊ ልግሲ ኢልኩም ትኸፋፍልዎ ዓይነታት ኣገባብ ልግሲ ኣሎ። እስከ ጥቕሙታቱ እንታይ እዩ? እንታይ ከም ከስኩም ተተባብዑ?
0: ንሕና ሃገራዊ ባንኪ ደም ኤርትራ 100 ካብ 100 ኣብ ወለንተኛታት ኢና ንምርኳስ። እሱ ከዓ ውሑስ ገብሮ ማለት እዩ። ዋላ WHO ውን እሱ ሪኮመንድ ዝገብር ንሕና ውን ብኡ ኢና ንኸይድ። ኣብ ቀደም ግዜ ፋሚሊ ሪፕሌስመንት ነይሩ ብቤተሰብ ማለት እዩ። ሕጂ እኳ ዳርጋ እንዳተረፈ ከይድ እዩ ደም ክሳእን ከሎ ካብ ቤተሰብ ካም ፅንብሎ እሱ ይህብ ነይሩ። ሕጂ የለን ኦልሞስት ኣብ ገዛና ብወለንተኛታት ለገስ ደም እዩ። እዚ ከዓ ጥቕሚ ኣለዎ። ምክንያቱ ቤተሰብ ተመፂካ ሲ ዝኾነ ነገር ክሓበልካ ክእል እዩ። ዘይተደልየ ነገር ቅድሚ ሰሙን ወርሒ ተገይሩ ሲ ከምዚ ገይረ ነይረ ሞ ገለ ምስ ፆታዊ ርክብ ተተሓዘ ማለት ኣይነግረካ ኒ ፋሚሊ ገድድዎ ኣሎ ሃበልና ሓውና ድ ኣዴና ሓሚማ ብልዎ ሕጂ ሱ ንዕኦም ክሽፍን ክብል ክሽፍን ርከ ባዕሉ ዝመፅእ ብርህርሃየ ግን ክሊር ኮይኑ እዩ ድመፅእ ማለት እዩ።
1: ዶክተር ደም ክልግስ ዝኽእል ሰብ እንታይ ከማል ኣለዎ?
0: ብዙሕ እንተኣሽሙ ከቢድ ነገር የብሉን። ዕድመ ልዕሊ 16 ዝኾነ ትሕቲ 60 ዝኾነ ክህብ ክእል እዩ። ሰብዓ እውን ክበፅሕ ክእል እዩ። ቀፃል ለጋስ ተኮንካ ክትህብ ትኽእል ኢኻ። ካልእ ብዙሕ ከቢድ የብሉን። ደም ብዝሒ ላዕሊ ተኸይዱ ምስኡ ሕማም ልቢ ተምፂልካ ምስኡ ሽኮር ተተሓውሶ ተደይ ኮይኑ ዳርጋ ኩሉ ሰብ ክህብ ክእል እዩ። በዝናተ ኣነ ሄሞግሎቢኑ ድሓ እንተኮይኑ ልዕሊ 12 ተመፂኡ ሄሞግሎቢን ክህብ ክእል እዩ። ስለዚ ብዙሕ ዘሸግር ሲ ኣይኮነን ኢልካ ክዝረብ ክኣል ማለት እዩ።
1: ኣብ እዋን ልግሲ ደም ኣብቲ ትካልኩም ማለት እዩ ዶክተር ካልእ ምርመራታት እውን ትገብሩ ይኹም ዝተፈላለዩ ሕማማት ከይህሉ ጥቕምታቱ እንታይ እዩ? ናይ ምንታይ ዓይነት ሕማማት ይኹም ትገብሩ? እቲ ውፅኢቱ ኸ እቲ ሰብ ከመይ ይቕበሎ? ጥቕምታቱ ኸ ማዕር ክንደይ እዩ?
0: ሕጂ ልካ ከምቲ ውድብ ሃገራት ጥዕና ወይ ከዓ WHO ዝብሎ መብዛሕተን ኣፍሪቃ ይኹን መብዛሕተን ዓድታት ኣርባዕተ ዓይነትን ምርመራታት ትገብራ ናይ HIV ሎ ወይ ቦሎ ሄፓታይትስ ቢ ማለት እዩ ሄፓታይትስ ሲ ሎ ሲፍልስ ወይ ከዓ ፍንጣጣ እዚአን ንገብሮም ኢና ቀፃሊ። ከምቲ ድበልካ ፖዘቲቭ ብዙሕ ኣይርከብን ድሓን እዩ። ኣብዚ ሕጂ እዋን ኣብ ኤርትራ ሲ ስካብ ክንዲ ዝጋነን ኣይንረክብን ኢና። ፖንት 1 ፖንት 2 ገለ ፐርሰንት እዩ ካብ ሽሕ ሰብ ሓደ ክልተ ክርከብ ክእል ኸውን እንተደይ ኮይኑ ድሓን እዩ። ተን ማሽን እውን ዳርጋ ፅቡቃት እየን። ከምዚ ራፒድ ቴስት ጥራሕ ኣይኮነን ፍልይ ድበለ ስለ ዝኾነ ደጊምና ደጋጊምና ብክልተ ብገለ ስለ ንገብሮ ብዙሕ ኣይመልቆናን እዩ። ሕማም ዘለዎ ሰብ ክሓልፍ ሲ ተኽእሉ ፀቢብ ይክብል ይኽእል።
1: ምናልባት ኣብዚ ስራሕ ንከለኹም ዘርኢ ስእሊ
0: ኣብ ስራሕ እንድዩ ከምታ ድበልካ ደም ዝተለገሰ እቲኦም ኣብቲኣ ላዕሊ ዘለው ብኣኻ ሸናኽ ዘለው ናይ ኤቢኦ ብላድ ግሩፕ ይፈላለይዎ ማለት እዩ። እሱ ከዓ ኣገዳሲ ጌጋ ተገይርካ ኣብቲ ብላድ ግሩፕ ኣብቲ ሕሙም እውን ጌጋ ክኸውን እዩ። ኳሊቲ ድ ምስ ሎ በቲ ራይት ሳይድ ኳሊቲ ቀፃሊ ንገብር ኢና ደም ኣብ ከመይ ኮይኑ ትሎ ካብ ታሕተወይቲ ታ ጓል ጥውቃ ዘላ ድማ ናይ TTI ድበልና ወይ ከዓ ናይ ሕማማት ምርኣይ ማለት እዩ። ታብ መጨረሻ ድማ እቲ ድፈላለይዎ ክፋል ማለት እዩ። ጀነራል እዛ ስእሊ ንኩላ ትገልፀን እያ ማለት እዩ።
1: ምናልባት ዶክተር ተኸታተልቲ እውን ኣብ መስመር ክህልው ስለዝኽእሉ ዕፅር ዝበለ ዕድላት ክንህብ ኢና። ክቡራት ተኸታተልትና ልግሲ ደም ኣብ ዝብላ ርእስቲና ምስ ዶክተር ዮሃንስ ተኽስተ ቃለ መሕትት ነካየድ ዘለና። ኣብዚ ርእሲ ዘለኩም ሕቶታት ብቁፅ ቴሌፎናትና 12 24 54 ወይ ድማ 12 24 74 ደው

0: ኮይንኩም ንዶክተር ዮሃንስ ምስ ልግሲ ደም ዝተኣሳሰር ዘለኩም ሕቶታት ከተቕርቡ ከም ትኽእሉ ካብ ሕጂ ጀሚርኩም ማለት እዩ ክሕብር ደሊ ዶክተር ዝተለገሰ ደም ንመን እዩ ዝልገስ መን እዩ ዝጥቀመሉ
1: ፅቡቅ ዝተለገሰ ደም ብዙሕ እንዲ ዝጥቀመሉ ንኣብነት መድመይቲ ዘለዎም ሓደጋ ክኸውን ክእል ወተእበር ሓደጋ ሰብ ሰርሖ ክኸውን ክእል ናቹራል እዚ ንሪኦ ዘለና ሕጂ ውግኣት ገለ ፊልም ኣብ ቴሌቭዥናት ንሪኦ ውግእ እዩ ኣብኡ መዓት ዲዛስተር ኣብቲ ውግእ ሓደጋ እንዲዚ ብዙሕ ኣክሲደንታት እዩ ዘሎ ብዙሕ ማሃረምቲ ኣሎ ደም ምፍሳስ ኣሎ ነዚኦም ወሰድ እዩ ካልእ መድመይቲ ምስ ጥርስን ሕርስን ዘሎውን ምስ ቃፀሎ ድማ እቲ ፈሳሲ ድሕር ሓየር በርኒ ተኮይኑ ብዙሕ ፈሳሲ ክፈሰድ ካልእ ውሽጣዊ ሕማማት ዘለዎም ካንሰር በሎ ናይ ኪድኒ ፌይለር ዘለዎም ሰባት በዚ ሕጂ እዋን ኩሊት ገለ ፈሽልዎ ገለ ምሽ ይበሃል ኩሉ ሻዕሶም ዳያሊሲስ ቅድሚ ምግባሮምን ድሕሪኡን ደም ከም ዝወስዱ እዩ ካንሰር እውን ንሪኦ ንሰምዖ ይበዝሕ ስለ ዘሎ ንካንሰር ሕሙማት እውን ይወሰድ እዩ ካልእ ናይ ልቢ መጥባሕትታት ክግበር ከሎ መብዛሕቲ መጥባሕትታት ንኣብነት ክግበር ከሎ ሓደጋታት ናይ ፀላም ከብዲ ተተሃሪሙ ዓበይቲ ዕፅምቲ ተተሃሪሙ ኦፐሬሽን ናይ ጡብ ክገብሩ ተደልዮም ናይ ጎይተር ንብዙሕ ኮታ ኣብ ኦፐሬሽን ግዜ ድማ ኣድላዩ ክበሃል ካል ሕዱር ሕማም ከዓ ፀላም ከብዲ ድዩ ቲቪ ድዩ ገለ ተለካ ደም ዋሕዲ ከምንፅእ ክእል ማለት እዩ
0: ዳርጋ ኣብ ብዙሕ ሕማማት እሲ ልግሲ ደም የድሊ እዩ ማለት እዩ ስለዚ ከምዚ ካብ ኮነ ዶክተር ኣድላይነት ልግሲ ደም ማዕር ክንደይ ከቢድ እዩ ማለሲ ንሓደ ሕብረተሰብ ማዕር ክንደይ ኣገዳሲ ክተረዳእና
1: እንታይ እዩ ኣገዳስነቱ ዘጠራጥር ኣይኮነን ማለሲ ነፍሲ ወከፍ ደቂቕሲ ኣብ ዓለምሲ ደም ዘድልዮ ኣሎ ዋላ ኣብዚ ሆስፒታልና ኣብዛናትና ብላድ ባንክ ተዳሪኻ ኣኪምናያ ዝመፀና ሰብዓ ድ 8 ሓንቲ መዓልቲ ንፅባሒቲ ትረክቦን እያ ወሮቶ ሆስፒታል ድዩ ሓሊበት ድዩ ሓዝሓት ድዩ ባፅዕ ሆስፒታል ድዩ ሰንዓፈ ድዩ ኦልሞስት መፅኦም መዓልታዊ ይወስድወን ይትካ ይወስ ምክንያቱ እቲ ደም ንእክቦ 42 መዓልቲ ጥራሕ ይፀንሕ ሕጂ ንኸመአኒ ንክዘና ስለዚ ቀፃልነት ኣለዎ ይኣቱ ይወፅእ ይኣቱ ይወፅእ እንዲ ስለዚ ብጣዕሚ ኣገዳሲ እዩ ዋላ ኣብዚ ሕጂ እዋን እውን 100% 100 ካብ 100 ኣማሊእና ኣለን ኣይብልና ነተን ሆስፒታል ዳርጋ ሱሳታት ነይሩ ነማልኦ 65 70 ኣብ 80 ገፅና በፂሕና ኣለና እቲ ነማልእ ኣለን ልዕሊዩ ክንከይድ እቲ ድሌታትና እቲ ሆስፒታላት እውን እንዳዓበየም ዝኸይድ ኦፐሬሽናት እንዳዓበየም ዝኸይድ ጠለብ እውን ክበዝሕ እዩ ብኡ መጠን ሕጂ እቲ ናይ ጎስጓስ ሓይልና ዲ ገለ እንዳበርትዐ ህዝቢ እውን ከም ዜጋሲ ተረዲእዎ ደም ክልግስ በዚ ኣጋጣሚ እውን ንፅውዕ ማለት እዩ
0: ፅቡቅ ቴሌፎን ኣላትና ዶክተር ሃሎ ሃሎ ሃሎ ናብ ዶክተራት ኣብ ስድዮ ሃሎ
2: ሃሎ
0: ሰላም ንሰምዓካ ኣለና መስመር ቀጥታ ኣትኻ ኣለኻ
2: ኣረ
0: ቀፅል ሕትኻ ንሰምዓካ ኣለና ሕትኻ ተቕርብ ትኽእል ኢኻ
2: ኣረ እታ ሃሎ ሰምዓካ ኣሎ ኣታ ደልዮ ዘለኹ እዚ
0: ኣብ ቴሌቭዥን ተፀጊዕኻ ስለትዛረብ ዘለኻ መቓልሕ ስለትመልስ ዘላ ካብ ቴሌቭዥን ርሒቕካ ክትዛረበና ብክብሪ ንሓትት
2: ኣረ ልግሲ ደም ናይ ዕድመስ ድሩት ኣለዎ ድዩ ወይ ካልኣይትኻ እቲ
0: ግዜ ኣ ግዜ ትልግሰሉ ግዜ ይኸውን ክእል የቀኒልና
2: ግዜ ኣለዎ ድዩ ድሩት ግዜ ኣለዎ ድዩ
0: ናይ
2: ልግሲ ደም
0: የቀኒልና ካልእ ቴሌፎን ኣላትና ሃለው ሃሎ ሃሎ ዶክተራት ኣብ ስድ ወፂ ኣላ ዶክተር በዛ ዘ
1: እዚ ሓውና ሓታ ፀንሐ ድሩትነት ኣለዎ ድዩ ዕድመስ ካብ ክንደይ ይድብል ዘሎ ምናልባት ዓንተወይ ጠቀስና ነርና ካብ 16 ላዕሊ ስጋብ ሱሳ ክህብ ይኽእል እዩ እቶም ቅድሚ ሂቦም ዝነበሩ ከዓ ልዕሊ ሱሳ 65 ወላ 7 እቲ ሓኪም ርዩስ ክፈርመምዮም ይኽእል እዩ ተኻልይቲ ሓደ ኣብ ክንደይ ግዜ ሰብ ዝህብ ይድብል ዘሎ ደቂ ተባዕትዮ ብ3 ወርሒ ክህቡ ደቂ ኣንስትዮ ከዓ ኣብ 4 ወርሒ ይህቡ ማለት እዩ እዚ ኣገዳሲት እያ ሕጂ መብዛሕት ሰብ ሓንሳ ሂቡ ሸለል እንዲ ድብል በዚ ጋጣሚ ክንፅውዕ 2-3 ተትቡና እኩል ደም ኣብ ሃገራዊ ባንክ ደም መሃለዎ ሞ ስለዚ እዚአኒየ ንተን መልሲ ማለት እዩ
0: ኣራይ ዶክተር እስከ ምናልባት ንለጋሳይ ከ ምልጋስ እንታይ ጥቕሚ ኣለዎ ወይ እንታይ ረብሓ ይህቦ
1: በዚ ጋጣሚ ንሰማዕትና እንታይ ክብል ደሊ ደም ምልጋሲ ኩሎም ዋላ ደጊሶም ዝመፁ ዝነብሩ ከዓ ደስ እዩ ድብሎም ዕጋበት ኣለዎ ስነ ልቦናዊ በሎ ዋላ መንፈሳዊ ርእሱ ዝኽኣለ ዕጋበት ኣለዎ ሰላም እዮም ብውዕሉ ሓጎስ ኣለዎ

0: ስለዚ ካብ ዝዓቢ ነገር የለን ትቐንዲ ማለት እዩ። ካልእ መብዛሕትኡ መፅናዕትታት ተገይሩ ብዙሓት ሃገራት ቶም ለገስደም ስነ ምግባሮም ፅቡቅ እሩም ስነ ምግባር የማዕብሉ ሕጂ ደቅና እንድሕር እንዳለመዱ ኮይኖም ምስ ደምልጋስ ኣብ ስፖርቲ ኣብ ካልእ ኣብ ካልእ እዮም ዝኸዱ ንበሎ ኣብ መስተ ኣብ ሽጋራ ገለ ኣይትኸይድን ኢኻ ሕጂ ናይ ብሓቂ እሩማት ዝኾኑ ዜጋ ንፅባሕ ንጎ ከተማዕብል ትኽእል ኢኻ። ሕጂ ደቅና ንክልግሱሲ ቤተሰብ ድዩ እቲ ኮሚኒቲ ድዩ እቲ መንግስቲ ድዩ ከምዚ ንገብሩና ክተባብዑ ኣለዎም። መብዛሕቶም ደም ዝልግሱ ኣብ ብዙሕ ሃገራት ስነ ምግባሮም ዝተኣረመ ክልተ ዝጠቕሚ ማለት እዩ። ካልእ በታ ኣጋጣሚ መፂኻ ድማ ኩነታት ጥዕናካ ትርኢ ማለት እዩ። ሚዛንካ ትርኢ፣ ዓይነት ሄሞግሎቢንካ ትርኢ፣ ብላድ ፕሬሽር ካልእ ትፈልጦ ነበርካ በዚ ሓላ እዚኣ ደም ተረኣያ ክብልካ ክእሉ ዶ ትፈልጣ ነበርካ። ካልእ እውን እቲ ኩነታት ናይ ሕማም ናይ ውሽጥካ ዘሎ መርኣይ ይኸውን። ካልእ ከም ጥቕሚ ራብዓይ እንታይ ይብል እቶም ዝልግሱ እቲ ደም ቀልጢፍ ቀልጢፍ እዩ ድምስራሓብ ነፍስኻ። ስለዚ እዚ ስቲሙሌት ገብሮ ነቲ ናትካ ብላድ ሴልስ። ስለዚ ፅቡቅ እዩ። በዚ ኣጋጣሚ ንሕማም ልቢ ከዓ 88% መፅናዕቲ ተደገፈ ይቕንስ እዩ። ለጋሲ እትኮንካ ናይ ካርድያክ ሕማማት ኣታክ ወይ ካርድያክ ኤምኣይ ገለ ዝበሃል ኣሎ ከይመፀካ ይሕግዝ እዩ። ስለዚ ዓብ ጥቕሚ ኣለዎ። ምስ ሓፂን ከይክዘና ኣብ ሊቨር ሕግዘካ ዋላ መጨረሻ ዝገብሩ መፅናዕት እውን ካንሰር እውን ይቕንስ ይብልዎ እዮም። ለጋሲ እተኮይኑ ናይ ሳምቡኡን ናይ ፀላም ከብድን ካንሰር ንክሕዘካ ተኽእሎ የውርዶ እዩ። ስለዚ ዓብ ዕድል ማለት እዩ። ደምካ ሓፊሱ ከዓ ካልእ ሰበብ ከየምፀልካ ይጠቅም። ስለዚ ብዙሕ ልዕሊ 8 ዝኸውን ጥቅምታት ኣለዎ ማለት እዩ።
1: ሕራይ ዶክተር ኣብ ውዳእና ኢና ዓለማዊ መዓልቲ ንግስ ደም ትማሊ ከምዝነበረ ተዛሪብና ኢና። ሕፅር ኣቢልካ ብዛ መዓልቲ እዚኣ ከተመሓላልፎ ትደሊ መልእኽቲ ለብዋን በደምደምታን ክገብረልና?
0: ፅቡቅ። እዚ መዓልቲ ሰነ 14 ንብሎ ብናይ ካርል ላንደስተን ዝተበገሰ እዩ። ምናቱ እሱ እቲ ኤቢኦ ድብል ዓይነት ደም ዝረኸበ ስለ ዝኾነ ብናቱ እያ ተበጊሳ ብናቱ እያ ኩሉ ሻዕ ትበዓል። ኖበል ፕራይዝ ወሲድ ነይሩ ኣብ ቬና ዩኒቨርሲቲ ነይሩ ኣውስትራልያዊ ማለት እዩ። ናይ ሎማ ዓመት ቴማ ድማ ጊቭ ብላድ ጊቭ ሆፕ ኤንድ ቱጌዘር ዊ ሴቭ ላይቭስ እያ ትብል። ደም ንለግስ ተስፋ ንሃብ ብሓባር ድማ ህይወት ነድሕን እያ ትብል። ኣብኡ ምናልባት ከም ቀንዲ ዓላማታት ኣገዳስነት ደም ከምዚ ክግበር ፀንሐ ኣብ ሜድያ ምሕባር ነቲ ህዝቢ ትለጋሲ ደም ከዓ ከምዝሓውና ዝሓትቶ ኣብ ክንደይ ድበሎ 3 ወርሒ ድዩ ወይ ኣብ 4 ወርሒ ቀፃልስ ክህብ ከም ዘሎ ሓንሳ ሂብካስ ዘይምጥፋእ ማለት እዩ። ካልእ ለግሲ ደም ኣብቲ ሕብረተሰብ ድማ ኮሚኒቲ ናይ ምትሕጋዝ ናይ ከምኡ ናይ ፍቕሪ ኣብቲ ሕብረተሰብ ምትሕጋሲ የማዕብል እዩ ዘሎ። ምስኡ ተሓይዘ ድማ ኣብ ናይ ሎሚ ዓመት ቴማ ፈሊድ በለት መንግስትን ወይ ከዓ ናይ ዴቨሎፕመንት ፓርትነርስ ምሻላ ናይ ልምዓት መሻርክቲ ኣብ ሃገራዊ ባንኪ ደም እጃመን ከበርክታ ባጀት ከብዝሓ ቴክኒካዊ ሓገዛት ገብራ ይፅውዕ ማለት እዩ ናይ ሎሚ ዓመት።
1: ፅቡቅ። ምናልባት ክትብሎ ትደሊ ዕድል ንዓ ክክበካ መዛዘኒ ገብርልና
0: መዛዘኒ ክብላ ዝደሊ ያው ደም ኣብ ፋብሪካ ኣይስራሐን እዩ ካብ ሰብ እዩ። ስለዚ ዓማዊልና ለገስቲ ደም በዚ ጋጣሚ ዮሃና ክብሎም ደሊ ብጣዕሚ የመስግኖም። ቀሊል ኣይኮነን መፂካ ክትህብ ግን ኣብ ውሽጢካ ተተሰዊጡካ ንክትህብ ቀሊል እዩ። ሓጎስ ይስማዓካ፣ ዕረፍቲ ስማዓካ። ካልእ ከዓ ዝድበልናዮ ናይ ሕክምና ጥቕምታት ስለ ዘለዎ ሲ ኩሉ ሰብ መፂኡ ደም ክልግሰልና በዚ ጋጣሚ ይፅውዕ። እታ ንህባ ደምሲ ትትከአ ብላሓንቲ ሸዓሸዓኻ ትትከአ እታ ህይወት ግን ኣይትርከብን እያ። ህይወትካ ክብርቲ እያ። ስለዚ ደጊመ ዮሃና ብል ማለት እዩ ነዞም ለገስቲ ደም።
1: ዶክተር ዮሴፍ ዮሃንስ ተኸስተ ዳይሬክተር ሃገራዊ ባንክ ደም ኤርትራ ብስመይን ብስም ተኸታተልትን የምስግነካ ይቐኒልና። ክብራተልትና ናይ ሰዓት እዚ ዶክተራት ኣብ ስድዮ ኣብ ዝዛዚምና ኣለና ኣብ ዝመፅ ሰሙን ብተመሳሳለ ሰዓት ይረኽበና። ሰላም።

ሆስፒታል ሓሊበት ሓንቲ ካብተን ተጠቀስቲ ትካላት ጥዕና ኤርትራ እየን። ካብተን ካልኦት ፍሊትን ግንንትን ዝገብራ ኸዓ ኣብ መስበርትን መጥባሕትን ዓፅምን ቃፀሎን ኣተኪራ ኣገልግሎት እትህብ ትካል ጥዕና ምዃና እዩ። እዛ ሆስፒታል ከም ኩለን ትካላት ጥዕና ሃገርና ዳርጋ ብነፃ ክበሃል ዝከኣል ኣገልግሎት ንኻብ ሙሉእ ከባቢታት ሃገርና ዝመፁ ዓማዊል ተቐቢላ ፅፉፉን ዝተማልአን ኣገልግሎት ጥዕና ክትህብ ፀኒሐን ኣላን። ኣብዚ እዋን ከዓ ብፍላይ ምኩራትን ብሉፃትን ኣብ ውሽጢ ሃገር ዝተምሃሩ ሓካይምን ወፃተኛታትን ክኢላታትን ዘመናዊ መሳርሒታት ዓጢቓ ፅፉፉን ስሉጥን ኣገልግሎት ኣብ ምሃብ ትርከብ።

0: ሕማማት ሆስፒታል ሓሊባት እዞም ዝተጠቕሱ ጥራይ እውን ኣይኮኑን። እዛ ትካል ጥዕና ኣገልግሎት ህፁፅ ረድኤት ኢንዶስኮፒ ሕክምና ቃጸሎን ካልእን ብትህቦ ኣገልግሎት እውን ግንንቲ እያ። ንሓፈሻዊ ኩነታትን ምዕባለን እዛ ሆስፒታል ንምፍታሽ እምባር ብኣገልግሎት ህፁፅ ረድኤት ምጅማር ኣገዳሲ ኮይኑ ረኺብና ኣሎና። ንምዃኑ ክፍሊ ህፁፅ ረድኤት እንታይ ይስርሑ? ብፍላይ ኣብ ኣገልግሎት ህፁፅ ረድኤት ኣብዛ ሆስፒታል ዝመፁ ተገልገልቲ ኸ ከመይ ዝበሉ እዮም?
1: ክፍሊ ህፁፅ ረድኤት ዝበሃል እዚ ሓደ ሕሙም ኣብ ውሽጢ 24 ሰዓት ሽዑንሽዑ ሓደጋ ዝዩ ዝኾነ ነገር ምስ ኣጋጠሞ ሓገዝ ክረኽበሉ ዝኽእል ቦታ እዩ ክፍሊ ህፁፅ ረድኤት ዝበሃል። እዚ ክፍሊ እዚ 24 ሰዓት ኣገልግሎት ኣለዎ። ሸዓቲ መዓልቲ 24 ሰዓት ኣገልግሎት ኣለዎ። ኣይዕፀኒ ማለት እዩ። ምክንያቱ ህፁፅ ረድኤት ስለዝኾነ እቲ ህፁፅ ሓገዝ ዝደለየ መፅኡ እንታን ሓገዝ ክረክብ ክፍሊ ህፁፅ ረድኤት 24 ሰዓት ኣይዕፀኒ ሰሙ ምሉእ 24 ሰዓት ኣሎ ማለት እዩ። ኣብ ዳኣመት ኹን በዓላ ዝኾን ዝኾነ ካልእ ጉዳያት ሃሉ ኣብኣገልግሎት እዩ ማለት እዩ። ኩሉ ግዜ ስታፍ ኣለዎ፣ ኩሉ ግዜ ሓኪም ኣለዎ። 24 ሰዓት ሰርቪስ ዝህብ ትካልቲ ክፍሊ ህፁፅ ረድኤት ዝበሃል ብፍላይ ንሕና ዘለናዮ ናይ ሓሊበት ሆስፒታል እዚ ክፍሊ ህፁፅ ረድኤት ምስቲ ናይ ሃገር ምሉእ ሞ ናይ ዓፅሚ ናይ ቃፀሎ መወከስ ምዃኑ ብኩሉ ግዜ ብስታፉ ኩሉ ግዜ ምሉእ እዩ።
0: ዝበዝሑ ተገልገልቲ ናይዚ ክፍሊ ግዳያት ናይ ዝተፈላለዩ ሓደጋታት እዮም። ጠንቂ ናይዚኦም ድማ
1: እቶም ሓደጋታት ኣብዚ ኣባላ ዝመፁና ኣብ ሰለስተ ከባቢልና ክንሪኦም ንኽእል። ትራፊካዊ፣ ተፈጥሮዊ ሰብ ባዕሉ ብሸለልትነት ዘምፅኦም ድማ ሓደጋታት ኣለዎ ማለት እዩ። እጂ ኣብቶም ትራፊካዊ ተመፂና ሕጂ ምስ መኪና ብሽክሌታ ሞተር ሳይክል ገለ ተሓሓዝ ማለት እዩ። እጂ ኣብዚ መኪና ክንብል ከለና መኪና ምስ መኪና ጥራይ ኮይኑ ትጋጮም መኪና ምስ መኪና መኪና ምስ ብሽክሌታ ኣጋር ተሃርም መኪና በዓል ሰብ ብሽክሌታ ተሃርም መኪና ምስ ህንፃታት ትጋጮ መኪና ትፀድፍ ብዙሕ ነገር ኣሎ። መኪና ምስ ዓበይቲ እዋም ፓሎታት ብዙሕ ሓደጋታት ከምዚ ይመፅእ ማለት እዩ። ካብኣብ ብሽክሌታ መፂና ብሽክሌታ ከዓ ብሽክሌታ ምስ ብሽክሌታ ይጋጮ ብዘይ መንገዲ ካብ ምካድ መገደ ማለት እዩ። ብሽክሌታ ምስ ኣጋር ካብ ብሽክሌታ ካብ ምዝዳፍ ዝበዙሕ ዝም ልዕሊ ዕድመ ልዕሊ ዕድመ እዞም ኩሎም መስበርቲ ናይ ማሕኩልቲ ዘጋጥሞም ሕጂ ልዕሊ 85 ዕድሚኦ ባላንሶም ፅቡቅ ክቋፀር ዘይክእሉ ከለዉ ሽግለታ ተበጢሕካ ንዊሕ ዳሓነይ ዘለኹ ናበልካ ይኸምካ ድመፅእ ሽዑ ኣብ መስበርትን ኣብ እንታይ ዝበሃል ናኣቶ ማለት እዩ። ስለዚ ምስ ብሽክሌታ ተሓዝካ ብዙሕ ሓደጋታት ዘለዎ ብፍላይ ኣብዚ ኣስመራ ዝበዝሑ ናይ ትራንስፖርት ሰብ ዝጥቀመሉ ብሽክ

0: ስለ ዝኾነ ኣብ ሽግታ ብዙሕ ሓደጋታት ኣለዎ ማለት እዩ። ካልእ እዞም ኮርሳተረታት እዞም ብሰንኪ ንኣሽ እዮም ዝበዝሑ፣ ብሰንኪ እቲ ዘይውሑስ ዝኾነ መንገዲ ዝጥቀምሉ እዚ ብሉቱዝ ወሃወቲፍካ እዝንኻ ምኻድ ምስ ከምኡ ተሓሓዝ ድማ ብዙሕ ሓደጋታት ምስ ተጠቀምቲ ብሽክለታ ይመፅእ ማለት እዩ። ዝበዝሕቶም ኣብ ተጠቀምቲ ኣብ ተቓሪ ብሽክለታ ንሪኦ ሓደ ተሳሒድካ ምኻድ ምስ መካይን ኣሎ፣ እዚ ኣብ እዝንኻ ወቲፍካ ከባቢካ ዘይምቁፅፃር ኣሎ። ካልእ ተደሪብካ ምኻድ ወላ ብፅርጊያ ከምንሪኦም ክኸዱ ከለዉ ዕጉይ ኢሎ እዮም ዝኸዱ። ድሕሪ ሓንቲ መኪና ከለዉ ዶቴላ ስታይ ክኾን ኢኻ ትብል ብጣዕሚ ኣሰካፊ ካይዶም ሰብ ብሽክታ ብፍላይ ኣብ ከተማ ኣብቲ ኣብ ውሽጢ ከተማ ብዙሕ ኣሰካፊ ኮነታይ ዝበሃል ኣሎ። ዝበዝሑ ተፈጥሮዊ ዝበሃሉ ሓደጋታት ኣብ ግዜ ክረምቲ እዮም ዝመፁና። እዚኣቶም ምስ ብርቱዕ ዝናብ ዝመፅእ ዓበይቲ ገራ ዝወደቕ ወይ እቲ ህንፃታት ብፅቡቕ ፅገና ስለ ዘይግበረሉ ኣሪጉ ስለ ፀንሕ ብዙሕ ማይ ምስ ሃረመ ይፈርስ ማለት እዩ። ካልእ በርቂ ኣብዚ ከባቢ ስመራ ኮዳሓኒ ውፅኢል ካብ ስመራ ግን በርቂ ብዙሕ ናይ ዝበሃል ሓደጋ ይውርድ እዩ። ብፍላይ ክረምቲ ብርትዕ ክብል ከሎ ምስ በርቂ ተሓሓዝ ከዓ ሓደሓደ ሓደጋታት ኣሎ። እዚ ምስ ተፈጥሮዊ ተሓሓዝ እዚኦም ክትሪኦም ከለካ ብፐርሰንተጅ ውሕድ እዩ። ኣባና ዝመፅና 5% ኣይከውን እዩ ኣብ ዓመት ዝመፁና ማለት እዩ። ወላ ትሳዕቤኑ ገዛ ክፈርስ ከሎ ትሳዕቤኑ ብዙሕ ናይ ሞት ዝበሃል ኣለዎ። እቲ ብመንፅር ሓደጋት ሪኦ ከለካ ግን ብዙሕ ኣይኮነን እቲ ምስ ምፍራት ዝመፅ ሓደጋታት ማለት እዩ። ግን እቲ ክስዕብ ክለት ሓደጋ ሞት ስጋ ሞት ዝኣክል ዝበዝሐ ና ኣብ ምፍራስ ገዛ ሞት እዩ ዝበዝሐ ደቂሶም ከለዉ ለይቲ ዝበዝሐ ዝገርመን ነገር ዝበዝሐ ግዜ ገዛ ክፈርስ ከሎስ ለይቲ ዝፈርስ እንታይ እቲ ምስጢር ኣይንፈልጥን። ግን ኣብ ግዜ ለይቲ እ ብርቱዕ ማይ ሰብዝሃርም ድዩ እንታይ ኣይፈለጥን። ግን ዝበዝሑ ሓደጋት ኣብ ናይ ምፍራስ ገዛ ኣብ ለይቲ እዮም ዘጋጥሙ። ምውዳቅ ዓበይቲ ግራብ ንመካይን ጨፍልቕ ናብ ገዛ ወድቕ ኣብ ልዕሊ ሰብ ወድቕ ዝውን ኣሎ ማለት እዩ። ዓበይቲ ግራብ ሕጂ ብኣብኡ እቲ ዝምልከቶ ሰብ እንታይ ዝበሃል ክገብር ኣለዎ። ንነብረሉ ቦታ ከዓ ብፍላይ ግዜ ክረምቲ ግቡእ ፅገና ተገይሩሉ ንክረምቲ ክሕልፈካ ከምዝኽእል ኣሚንካ እንታይ ዝበሃል ክገብር ኣለዎ ማለት እዩ። ካልእ ኣብዚ እንዳ ፎርኖታት ኣብዚ ሓፂር ግዜ ተለሚዱ ዘሎ ኣብ እንዳ ፎርኖ ከድካ እዚ ብሽኮት ምስራሕ ክትምልካ እታ ቅርፂ ተውፅ ናይ ብሽኮት እንታይ ዝበሃል ብዲናሞ ስለ ዝገብርዋ ኣብዞም ብዶኮም ዝሓዘ ኣሎ ክበኩም ክእል ብዙሓት በቃ የእዳው ትውዳእ ኣላ ሳሕጂ ሽዑ ነቲ ቢሑ ከተዋ ከምዚ ክገብራ ክፀቐጣ ተቐርፂ ክትውፃለን ዲናሞ ስለ ዝገብሩላ መቋፀሪ ኢላ ስሒባ የዳው ክንደይ ናይ ማእሽ ቆልዑን ክንደይ መንስያት የዳዎም ይስእንሎ ማለት እዩ። እዚ ቀለልቲ ነገራት ከሎ ዓበይቲ ስንክልና ንመውቃል ዝኾኑ ስንክልና የምፅእ ማለት እዩ። ቀወምቲ ስንክልና የምፀልካ ማለት እዩ። ስለዚ እዚ ሓደ ካብቶም ብሰለልትነት ዝመፅ ሓደጋታት እዩ። ካልእ ቃፀሎ ኣሎ ቃፀሎ ምስ ላምባ ጋዝ ኣብ ገዛ ንጥቀመሉ ንታይ ማለት እዩ ምስ ተሓዝ ብዙሕ ኣሎ። ኤሌክትሪካል በርን ዝበሃል ኣሎ፣ ኬሚካል ዝበሃል ኣሎ። ኣብ ገዛካ ተቐምጦ ነገር ኩሉ ግዜ ዝኾነ ኬሚካል ኹን ዝኾነ ክነዲ ዝኽእል ነገር ኣብ ቆልዓ ክርክቦ ዝኽእል ነገር ኣየ ተቐምጦ ኣብ ውሕስቦ ተቐምጦ ጥቃ ሓወይ ተቐምጦ ኩሉ እቲ ኣብኡ ዝፀሓፍ ነገራት ብግቡእ ስለዘይ ንጥቀመሉ ምስ ቃፀሉ ከዓ ዝዋና በዝሒ መፅእ ኣሎ። ብፍላይ እዚ ፕሬር ኩከር ዝበሃል ኣሎ እዚ መብሰሊ ቀጢፋ ተብሰለልካ ዓለዝዶ ስጋ ዝበሃል እሽታት ሕጂ እዞም ኩለን ደቂ ኣንስትዮ ዝበዝሓ ዓበይቲ ኣንስት ማለት እዩ ከምዚኣ ገርያ ከምዚኣ ከፊትያ ዚ ትሪዝን ግን ብግቡእ ስለዘይ ንጥቀመሉ እቲ ኣብኡ ዘሎ እቲ መሰረታዊ ዝኾነ ሓበሬታ ስለዘይነንብቦ ኣደዳ ቃፀሎን ኣደዳ ክሳይ ንኸና ማለት እዩ። ካልእ ምስጋዝ ዝተሓዙን ብዙሕ ኣሎ። ምስጋዝ ዝተሓዝ ከዓ ሊኬጅ ጋዝካ እናነፈሰት ከላ ወይ ዝኾነ ፀገም ኩላ እናፈለጥካ ስኢካ ድዓን ሎ መፅባሕ መፅባሕ ትብል ትውላዓ ሽዑ ገዛ ምሉእ ምቅፃል ኣብ ካልእ ዕኖት ኣትሉ ማለት እዩ። ሕጂ ዛዕና ኣብቲ ስራሕ እውን ብዙሕ ፀቕጥ ፈጥር። ስለዚ እዚኦም ካብቶም ዓበይቲ ሓደጋታት ኣብ ዝመፁና ማለት እዩ። መንከስቲ እንስሳታት ምስ ብተሓዝ ኹን ምስ ድሙ ኹን ከልቢ፣ ነብሪ፣ ገመል ገመል ከዓ ዝበዝሐ ግዜ ከዓ ገመል ከዓ ቀጢፍ ዙሕ ኣብኡ ወስ ኣማና ብዙሕ ግዜ ዝሕዙ ከዓ እዚ ናይ ገመል መንከስቲ ንኣብነት ኣብዚ ዓመት እዚ ኣብ 2025 ስጋብ 17 ዝበፅሑ ብገመል ዝተነሱ እቶም ዝመፁና ማለት እዩ። መፁና ከዓ ክንምንታይ ኣለዎ ማለት እዩ። ገመል ንኸይስቦም መስበር ዘጋጥሞም መስበር ስለ ዘለዎም ናማና ብሪፈራል ዝመፁና ካብዚ ቦታት ማለት እዩ ኣለዉና ማለት እዩ። ስለዚ ምስ ገመል ተሓሓዙን ብዙሕ ኣደጋታት ዘሎ። ስለዚ እቲ ሕብረተሰብ ቁሩብ ውሕዝ ዝኾነ ኣጠቃቅማ ውሕ ዝኾነ ወለስ ውሕስነት ዘለዎ ኣካይዳ ክኸይድ ከም ዘለዎ ክላወዝ ዘሎ ማለት እዩ።
1: ሓደጋ መስበርቲ ብዝያዳ ኣብ ዓበይቲ ብፍላይ ከዓ ኣብ ኣዴታት እዩ ዘጋጥም። እዚ ድማ ናይ ገዛ ርእሱ ምክንያት ኣለዎም።
0: መስበርቲ እውን ከፋፊልና ክሪኦ ንክእል ኢና ላይ ድማ ማለት እዩ ዝበዝሑቶም ልዕሊ 65 ዕድመ ዘለዉ መስበርቲ መስበርቲ ምሕኩልትታት ማለት ምሕኩልቲ ኩሉ ግዜ ፍላይ ደቂ ኣንስትዮ ካብ ስሳት ላዕሊ ዕድመና እዳክደ ከሎ ተዓፅ እዳፍኮሰስ ዝመፅእ እዚ መስበርቲ ናይ ጎሎ ምሕኩልቲ የጋጥም ማለት እዩ። እሱ ከዓ ክጋጥም ከሎ ሕጂ ክ ዞም ዑሪዝን ሕጂ ኣባና ከመይ ክትገብዝ ሓደ ኣጋጢሞዋ ምስ መኪና ገለ ክኾን ኣይኮነ ዘጋጥም ብዙሕ ክገርመካ ወዲቐን እየን ዝስበራ። እዚ ከዓ እንታይ ቤተክርስትያን ክተይ ከለካ ዝበዝሑ ቤተክርስትያናት ኣብ ብረክቲ ቦታ ስለ ዘለዉ እቲ መንገዲ ብዙሕ ሓርጎፅጎፅ ኣለዎ። ሕጂ ብንክዳ ይወድቃ ፍላይ ኣዴታት ማለት እዩ። ሕጂ እዚ ናይ ምሕኩልቲ መስበርቲ ዝበዝሐ ግዜ ቤተክርስትያን ንኸደ እዩ ዘጋጥመ ለይቲ ቤተክርስትያን ስለዚ ከዳ ብርሃን ቁርብንቲ ናይ ምርኣይ ብዜ ለይቲ ናይ ምርኣይ ዓይምካ ምስ ዕድመና ጎልነ ስለ ዝመፅእ ኣብዞም ዓበይቲ ዝበዝሐ ሓደጋ ናይ ምሕኩልቲ ዘጋጥም ቤተክርስትያን ክኸዶ ወይ ከዓ ኣብ ካልእ ዝኾነ በዓላት ገለ ክኸዶ ኣብ መርዓታት ገለ እዩ ዘጋጥሞ ማለት እዩ። ወይ ካብቲ ዝቕመጥሉ ቦታ ኣብ ሽቓቕ ወይ ኣብ ሽቓቕ ወድቁ ወይ ኣብ ቤተክርስትያን ወይ ከዓ ከምዚሽር ዘሎ ሰብ ትኮይኑ ሽር ሒድ ንገልኩም ዘጋጥምቲ ናይ ምሕኩልቲ
1: ኣብ ክፍሊ ህፁፅ ረድኤት ይኹን ካልእ ኣሃዱ ሕክምና ብወገን ተገልገልቲ ይኹን ብወገን ዓጃቢ ሕሙም ተዘውቲሮም ዝስምዑ ጉጉያት መረዳእታታት ኣለዉ። ብፍላይ ከዓ ኣብ ኣጠቃቅማ መድሃኒት
0: ኩሉ ግዜ እቲ ዓጃቢ ሕሙም ኩነታት ናይ ሕሙም በዕሊ እዩ ዝፈልጦ። ቅድሚ ሕጂ እቲ ሕሙም እንታይ ፀገም ነይሩዎን በዕሊ እዩ ዝፈልጥቲ ዓጃቢ ሕሙም ማለት እዩ። ስለዚ እስከም ስለ ዝፈለጥ ግን ከምዚ ቅድሚ ሕጂ ከምዚ ተገይሩ ነ ከምዚ ሕጂ ከዓ ከምዚ ግበሩሉ ክብለካ ኣይኮነን ዘለዎ መጀመርታ እቲ ዓጃብ ሕሙም ናይ ሕርዳ ዶኮመንት ኣለዎ ኮይኑ ናይ ቅድሚ ሕጂ ዶኮመንት ሒዝ መፅእ ቅድሚ ሕጂ ከምዝን ከምዝን ኮይኑ ነይሩ ከምዚ ገይሮም ነሩ ኢ ክብ ዘለዎ እምበር እዚኣ ሃቦ መርፍእ ቀይረሉ ኢንፊዥን ግበረሉ ገለ ግን ኣገዳሲ ኣይኮነን ነቲ ነቶም ሕሙም ምሕደራዊ መት ከዓ ተጋሓምጠሉ ማለት እዩ። ሕጂ ብሰንኪ ከምኡ ኣብዘየ የለ ቆይቀ ኣቱ ኣብዘየ የለ ተድባር ኣቱ ስለዚ እቶም ሕሙም ሒዝ ክመፁ ክሉ ግዜ መጀመርታ ኩነታት ሕሙም ትፈልጡ ድሕሪኡ ኩነታት ሕሙም ካብ ምስ ፈለጥካ እንታይ ክግብር ዘሎ ከዓ ዲስካስ ትገብር ተዘራረብ ምስቲ ሓኪም ተዘይኮይኑ ግን ነቲ በዓል ሞያ መፂኻ ከምዝግበረሉ ብዙሕ ኣገዳሲ ይኮነን።
1: ክፍሊ ፊዚዮትራፒ ሓደ ካብቶም ቀንዲ መሻርክቲ ሕክምና መስበርትን መንቃዓትን ኣካላት እዩ። ብዛዕባ እዚ ኣፍልጦ ከለወና እውን ሓጋዚ እዩ።
2: ፊዚዮትራፒ ክበሃል ከሎ ብዛዕባ ኣካላት ናይ ወዲ ሰብ ዘፅንዕ እንታይ እንታይ መጉዳእት ኣሎ እንታይ እንታይ ከመይ ክሰርሕ ከም ዘለዎ ቲ ዝወረደ ጉድኣት ናይቲ ሰብ ዘፅንዕ ፍልጠት እዩ። ኣገዳስነት ናይቲ ሰብ ናይቲ ዓውዲ ከዓ ሓደ ሰብ ተጎዲኡ እንድሕር መፂኡ ንኣብነት መስበርቲ ከጋጥም ከሎ እቲ ፊዚዮትራፒ ቀዳምነት ኣይኮነን ዝረኽቦ። ቀዳምነት ሕሙም ንሕክምና ይኸይድ። ኣብ ሕክምና ምስ ከደ ዶክተር ይረኽቦ። ዶክተር ምስ ረኸቦ ንጆሶ ክፍሊ ይልእኾ። ጆሶ ክፍሊ ምስ ለኣኾ እቲ ፊዚዮትራፒኡ ደሎ ነቲ ደሎ ራጅ ርእዩ ኣበየናይቲ መስበርቲ እንታይ ዓይነት ስራሕ ክሰርሕ ኣለዎ ተኣላይ እቲ ናይቲ ዓፅሚ ምግጥጣም ከመይ እዩ ዝፈሊጡ ስለ ዝፀንሕ ነዚ ተረዲኡ እቲ ክኢላ ፊዚዮትራፒ ከዓ ኣብቲ ናይ ጆሶ ይኣቱ ማለት እዩ። ብሓፈሽኡ ግን ኣብ ናይ ዓፅሚ ጥራሕ ዘይኮነ ፊዚዮትራፒ ዳኣቱ ኣብ ኩሉ መዳይ ይኣቱ። ከም ኣብነት ንኣብነት ሕጂ ሓደ የሓመም ብኒሞንያ እቲ ሓኪም ብመድሃኒት እንዳኣዘዘ ንከሎ እቲ ሕሙም ከ እቲ ፊዚዮትራፒ ከ ብምንታይ ክሕውዮ ኣለዎ? ብምንቅስቃስ ሳምቦኣዊ ምንቅስቃስ ዝበሃል ፊዚዮትራፒስት ኣሎ። ንዕኡ ብከምኡ እንዳሓገዘ ኣብቲ ትሕቲ እቲ መድሃኒት እቲ ሕሙም እቲ ዝወረዶ መጉዳእቲ ናይ ኒሞንያ ድዩ ናይ ካልእ ሓዊ ከም ድኸይድ ይገብር። ብሓፈሹ ኣካላዊ ምንቅስቃስ ንፊዚዮትራፒ ምልከት። ኣብ ውሽጢ ሕክምና ኮንካ ትሰርሕ ከለካ እቲ ኣካላዊ ምንቅስቃስ ከዓ ክሕክምናቱ ደረጃ ብደረጃ መስበርቲ መስበርቲ ኣሎ፣ ብደረጃ ሕማም ሕማም ኣሎ፣ ብደረጃ ምቁራፅ ኣካላት ናይ ምቁራፅ ኣካላት ኤክሰርሳይስ ኣሎ፣ ምንቅስቃስ ኣካላት ኣሎ። ሕጂ እቲ ፊዚዮትራፒ ተዓውሉ ብዙሕ እዩ ኣብዚ እዩ ዝነጥፍ።
1: ፊዚዮትራፒ መሳለጥያታትን መሳርሒታትን ዝሓትት ሕክምናዊ ኣገልግሎት እዩ። እሞ ድኣ ሆስፒታል ሓሊበት ነዚ ንምስልሳል ዝዓጠቐቶ እኹል መሳርሒታት እንታይ ይመስል?
2: እቲ ዘሎ ዕጥቂ ሕጂ እንታይ እዩ? ዝያዳ ኣብ ኣካላዊ ምንቅስቃስ ኹን ኣብ ናይ ጆሶ ኣሰራርሓ ኹን ጆሶ እቲ ካስት ዝበሃል ናይ ፓሪስ ተኣሽሙ ኣሎ ከምዚ ጆሶ ንሕና ንጥምጥመሉ ኣሎ እንድዩ እቲ መሳርሒ ጆሶ ኣሎ ኮቶን ኣሎ ስፕሊንት ንምግባር ማለት እዩ። በቲ ጆሶ ጌርካ ትሰርሕ ብኡ ጌርካ ኢካ ትጥምጥሙ። ጆሶ ኣገዳስነቱ ሓደ ሕሙም እንድሕር ተሰይሩ ከከምቲ መስፖርቱ እግሩ ድዩ ኢዱ ድዩ ኣብ መንኩቡ ድዩ እንድሕር ኣለዎ ከከምናቱ ደረጃ ጌርካ ጠምጢምካ እቲ ዓፅሚ ከምደይ ንቀሳቀስ ኮፍ ኢሉ ከም ዳሓዊ ዓፅሚ ኩሉ ግዜ እንታይ እዩ ተሰይሩ ምስ መፀ ተናቓኒቁ ስለ ዘሎ እዚኣ እንድሕር ተሰይራ ከምዚ ኢላ ነቕነቕ እንዳበለ ቃንዛ ስለ ዝገብር ከምደይ ትነቓነቕ ጌርካ ብጆሶ ጌርካ ኮፊ ኢላ ከም ትሓው ብቆፀራ ነቲ ሕሙም ሰዶ ማለት እዩ ካብ ቃንዛ የድሕኖ እንደገና ከዓ ሰጢሉ ንክሓውት ዓፅሚ

0: ዓፅሚ ክሓዊ ከሎ ኩሉ ግዜ ካልስ እንዳገበረ እዩ ድኸይድ። እቲ ካልስ እንታይ ማለት እየ ከምዚ ሮማድ ሳዕሪ ዝበቁል ብከባቢኡ እንዳክበበ እቲ ዓፅሚ እንዳተላገበ ይኸይድ። ሽዑካስቲ ምስ ገበርካ እዚ ጆሶ ምስ ገበርካ እንታይ እንታይ ክምገብ ኣለዎ፣ ከመይ ክኸይድ ኣለዎ፣ እንታይ ዓይነት ምንቅስቃስ ከዘውትር ኣለዎ፣ ከመይ ክገብር ሓቢርካ ከዓ ትሰዱ።
1: ኣመጋግባን ኣነባብራን ኣብ ምፅጋን መስበርትን መንቃዓትን ዓፅሚ ልዑል ኣገዳስነት ኣሎ። ብዛዕባ እዚ ኸ ብሰሞያ ዝዋሃብ መግለፂ እንታይ እዩ?
0: ኣብ ኣመጋግባ መፂኢኻ ሕጂ ኣብ መስበርቲ ዓፅሚ መፂኢኻ እዚ ክበልዕ ኣለዎ እዚ ክበልዕ የብሉን ኣይትብልን ኢኻ። ኩሉ እቲ ኣብ ገዛና ንረኽቦ ንሕና ክብላዕ ክኽእል ኣለዎ ምስ ደረጃ ዓቕምናትናና ንብል ንሕና ፀባ ክሰት ኣለዎ ንብል። ፀባ ንዓፅሚ ንምትራር ዝያዳ ስለ ድሕግዝ ማለት እዩ። እንቋቑሖ ተወሰደ ፅቡቅ እዩ፣ ፕሮቲናዊ ትሕዝቶ ኣለዎ ነቲ ዓፅምኻ ፅቡቅ ኣብ ምሕዋይ ደረጃ ይሕግዝ። ስጋ ብናቱ ብደረጅኡ ንሕምልቲ ቫይታሚን ስ ከዓ ኣገዳስነት ኣለዎ። ነቲ ተሰይሩ ዘሎ ኣካል ቫይታሚን ስ ትልበላዕና ፕሮቲናዊ ትሕዝቶ ብኦብዘርቭ ገይሩ መታን ናብቲ ኣካላት ከይዱ ነቲ ዓፅሚ ብግቡእ ንክፅገን ይሕግዝ። ኩሉ ዓይነት መግቢ ክበልዕ ኣለዎ። ኣብ ገለገለ ባህላ ሕብረተሰብና ግንታይ ኣሎ ማዕራይ ፅቡቅኒ ምስ መስበርቲ ይብሉ ወላ ሓደ ምትእሳር ይብሉ። መስበርቲ ተሰይሩ ንክላገብ ተሓኪሙ ኣሎ ብጀሶ። ትመጋግባ ግን ከከም ደለና ዓቕምና ኣብ ገዛና እንዳበላዕና ከነሕው የለና። እዚ ብላዕ እዚ ይብላዕን እዚ ጠቅም እዚ ይጠቅምን ትብሎ ነገር የለን። ወላ ሓደ ብዛዕባ ኣመጋግባ ድሩትነት የለና ኣብ ናይ ዓፅሚ ከምታ ብታ ገዛና ደለ ዓቕምና በሊዕና ክንሓወየሉ ንኽእል መገዲ ክንፈጥር ኣለና ማለት እዩ። ዝያዳ ከዓ ተሓኪም ድበለካ ምስማዕ።
1: በንጻሩ መስበርቲ ወይ መንቃዕቲ ዓፅሚ ዘጋጥሞ ሰብ ክምገቦን ከዘውትሮ ዘይብሉ ነገራት ክህልው ድማ ግድን እዩ።
0: ትመጋግባ ክወስዶ ዘለዎ ሕጂ ሽኮርያ ድምገቦ፣ ናይ ደም ብዝሒ ዘለዎ ሕማም ድምገቦ ሓኪም ይነግሮ እዩ ብግቡእ። እሱ ዓፅሙ ስለ ዝተሰብረ ሕጂ እቲ ደይገብሮ ነገር ነበረ ክገብሮ የብሉን። ጨዋይ ትውሰድ ብሎ ደም ብዝሒ ዘለዎ ሕሙም ዝያዳ ቅብኢ ዝያዳ ገለ ምሻ ኣለካ እሱታት ከምቦትኡ ከምቲ ሓኪም ዳኣዘዞ ገይሩ እዩ ድምገብ። ወላ ዓፅሙ ተተሰብረ ስታ ናይ ሓኪም ትእዛዝ ብዛዕባ ውሽጣዊ ጥዕንኡናቱ እሳ ክትቀፅል እዩ ዘለዋ። ዝያዳ ክሓዊ ኤልካ ጨው ምብላዕ ኣይፅቡቕን እዩ። ዝያዳ ክሓዊ ኤልካ ስብሓዊ ነገር ምብላዕ ኣይፅቡቕን እዩ። ሽኮርያ ተኾነ እውን ዝያዳ ክሓዊ ሓይሉ ክኾነኒ ኢሉ ሽኮር ክወስድ የብሉን። ከከምቲ ኣመጋግብኡ ሰብ ክኸይድ ኣለዎ ማለት እዩ።
1: ቅድሚ ኩሉ ድማ ሓደ ሰብ ሓደጋ መስበርቲ ምስ ዘጋጥሞ ክገብሮም ዝግብኦ መሰረታውያን ጥንቃቐታት ኣለዉ።
0: መጀመርታ ሰብ ሓደጋ የጋጥሞ ሰብ ኣብ ከባቢ እንተሎ ተሰኪሙ ንሕክምና ክወስዶ እዩ። ሕክምና ክኸይድ ኣለዎ መጀመርታ። ሕክምና ኣብ ቀዳማይ ረድኤት ይኸይድ። ቀዳማይ ረድኤት ከይዱ ተማኡ ዘለዉ ኣባላት ረድኤት ተቐቢሎም ናብ ሓኪም ዘቕርብሉ መገዲ ክገብሩ እዮም። ሓኪም ሽዑ ራጅ ይገብር መጀመርታ። ኣበየናይ ተሰይሩ ዘሎ የፅንዑ እቲ ሓኪም። ኣፅኒዑ ሽዑኡ ንንዳ ጀሶ ክፍሊ ይልእኽ ወይ ንጀሶ ክፍሊ ክልእኮ እዩ ወይ ከዓ መጥባሕቲ ደድልየቲ ኮይኑ ከዓ መጥባሕቲ ክብሎ እዩ። ኣብ መጥባሕቲ ዝግበራ ሓንቲ መጥባሕቲ ላ ሓፂን ዝግበረሎ ሓንቲ ከዓ ኣብኡ ከሎ ኣነስተዝያ ወጊኦም ከዓ ነቲ ዓፅሚ መሊቑ ዝፀንሐ ኣጋጣጢሞም ነቲ ተሰይሩ ዘሎ ከዓ ብጀሶ ጥቕልልዎ ማለት እዩ። ሕጂ መጀመርታ ሰብ እንተ ደኣ ተጎዲኡ ሃልዩ ኣብ ከባቢኡ ሰብ ተሎ ላዚም እዩ ሕብረተሰብና ተሓጋጋዝ ስለ ዝኾነ ንሆስፒታል እዩ ዘምጥዎ። ኣብ ገለገለ ኣጋጣምታት ግን ይስበሩ እሞ ደሓን የ ደለኹ ኢልካ ናብ ሕክምና ከይመጻእኻ ናብዞም ልምዳውያን ሓከምቲ ይኸይድ። እታ ኢድ ተባላሽያ ካብ ስራሕ ወፃኢ ኮይና ትመፀና ኢድ ብዙሓት እየን። በዚ ኣጋጣሚ ተዛረብና ኣለ እውን ዝሓሸ ኮይኑ ስማዓኒ ማለት እዩ። ምክንያቱ እታ ኢድ ትበላሾ እታ ኢድ ተተባላሽያ ሕጂ ህፃን እንድሕር ኮይኑ ኣደ ህፃን እንድሕር ተሰይሩ ንሕክምና ክተምፆ ጥራሕ እዩ ሓላፍነት ዘለዋ። ነፍስና ምስ ተሰብርና ሓኪም እዩ ሓላፍነቱ፣ ናይ ድኾነ ሓላፊ ሓንቲ ሓሚምና ሓኪም እዩ ሓላፍነቱ። ናይ ጥዕና ሓላፍነት ድስከም ሙሉእ ብሙሉእ ድምልስ ሓኪም እዩ። ኣደ ወላዲ ንሕክምና ከምፅእ ኣለዎ። ተዓብ ሰብ ንሕክምና ክኸይድ ኣለዎ። ነፍሱ ናይ ሕክምና እያ ማለት እዩ ተተወዲኡ። ሕጂ ኣክንዲ ንሕክምና ምምፃእ ናብ ልምዳውያን ሓካይም ይወስዶም። ብፍላይ ዋላ ገለገለ ኣብ ንኣሽቱስ ከምኡ ከጋጥም ትርኢ እሞ ይሕድሰካ። ሕጂ ኣብቲ እንዳ ዓፅሚ ምስ መፀ ብጎቦ ፀጊኑ ሕማቅ ኮይኑ ንፊዚዮትራቢ ይልእኽዎ። ኣብ ፊዚዮትራቢ ምስ መፀ ኣብ ከተዕርየሉ ዘይትኽእል ደረጃ መፅእ። እንደገና እቲ ሰብ ግዳይ ድኾነ ናብቲ ልምዳዊ ሕክምና ከዓ ኣብ ደይተደልየ ቃንዛን ሳዕብየንን እያቱ። ኣብ እንዳ ዓፅሚ እንተኮይኑ ካልኣይ ሰይሮም ነቲ ሕማቅ ድፀገነ መልሾም ኣብኡ ኣር ገይሮም ዕርይዎ ወይ ጆሶ ገይሮም ንጥቕልሎ ማለት እዩ። ዋይ ስለምንታይ ሕጂ እዚ ስለምንታይ ከምኡ ክኸውን ማለት እዩ። እቲ ሕክምና እስኻ ተሓሚምካ ናትካ ነብስኻ ናይ ሕክምና ይኩሉ ግዜ ንሕክምና ክትመፅእ ኢደለካ መስበርቲ ተጋጢምካ እትንኣስትዕበ ዋላ ጎርፂ ኮይኑ ተሰሚዕኒ ኢልካ ሕበጥ እንድሕር ገይሩ ገለ ንሕክምና ክትጎይ ኣለካ መብዛሕትኡ ምልክት ናይ ሕበጥ ከዓ መስበርቲ ከም ደሎ ይሕብረካ እዩ ድሓን እያ ደላ ደይ ሕበጥ እያ ቅሩብ እያ ገለ ኢልካ ኣብ ገዛ ኮንካ ስኢልካ ከተሕልፎ ግዜ የብልካን ሕክምና ትመፅእ ራጂ ትገብር ራጂ ጌይርካ ይረአ ተደኣ ብጀሶ ክሕከም ኮይኑ ጀሶ ክግበረካ እዩ ተደኣ ጎርፂ ኮይኑ ብመኽሪ ክልገሰልካ እዩ ወይ ባንደጅ ከማን ኣልሜኖ ከማን ባንደጅ ተኣስሮ ነቲ ሕሙም ስፕሊንት ጌይርካ መደገፍታ ጌይርካ ሕጂ ንሕክምና እዩ ድመፅእ ዶክተር ንረኽቦ ዶክተር ረኺቡ ከዓ ንፊዚዮትራቢ የምፅኦ ማለት እዩ ፊዚዮትራቢ ከዓ ከከምናቱ ኩነታት ናይ ኢዲ ናይ እግሪ ድዩ ናይ ኣብዚ ድዩ ኩሉ ከከምናቱ ኣላይመንት ገይሩ ከዓ በቲ ጀሶ ክስታ ይገብር ጀሶ ይገብረሉ ጀሶ ገይሩ ከዓ ናብ ሓኪም ምስ ከደ እንደገና እቲ ሓኪም ከመይ ገጢማላ ኤክስረይ ይወስድ ምስ ወሰደ ርእዋሎ እቲ ሓኪም ከመይ ገጢማ ቆፀራ ይህቡ ድሕሪ 4 መዓልቲ ሰብ ኣብታ ቆፀርኡ ክመፅእ ኣለዎ ኣብ ቆፀርኡ መፂኡ ይፈታሕ ድብል ፅሑፍ ህቦ ነንዳክ ጀሶ መፅእ ተፈቲሑ ናብ ሓኪም ከይድ ማለት ተሰይሩ ምስ መፀ ጀሶ ምስ ተኣዘዘሉ ምስ ተገብረ እንታይ እዩ ሕጂ ድመፅእ ዘሎ ናብ ሓኪም ድራኸበሉ ሰዓት ኣብቲ ቆፀርኡ ሓዊ ናይ ሓዊን ምስቲ ሓኪም ዘራርብ ሓኪም ርኢ ከዓ ፊዚዮትራቢ ድ ደድልዮ ፊዚዮትራቢ ኢሉኢኾ እንታ ሓዊ ከዓ ኣብኸሎ መኺሩ ዝንዝን ኢሉ ከዓ ይሰዶ ማለት እዩ ብከምዚ እዩ ዝኸይድ
1: ድሕሪ ጉቡእ ሕክምናዊ ምርምራን ራጅን ዝተሰብረ መሓውር ብግቡእ ምእንቲ ክፅገን ጀሶ ክግበረሉ ግድን እዩ ድሕርዚ እቲ ግዳይ ብስሙያ ናይ ፅገና ግዜ ኣብ ግምት ብምእታው ነቲ ግዳይ ናብ ሕክምና ዝምለሰሉ ቆፀራ ይወሃቦም ድሕሪ ቆፀራ ድማ መስበርቲ ዋላ እውን እንተተፀገነ ካልእ ተወሳኺ ሕክምናዊ ክንክን ከም ዘድልዮ ክዝንጋዕ ኣይግባአን
0: ድሕሪ ቆፀራ ተዓፅሚ ላዝም ሓዊ ኣሎ ብፍላይ ኣብ ማእኸላይ ዕድመ ደሎ ሰብ ኣዝዩ ደ ዓበየ ብዕድመ ላዝም ሓዊ መፂኡ ኣሎ ናይ ግድን ሓዊ ኣሎ እንድሕር ሓዊ ሽዑኡ ናይቲ ጀሶ ድገበሮት ሰውነት ይተኣሳሰር እዩ ንኣብነት ኣብዚ ኣብ ጉንቦ ኢድና ዝተሰብረት ኢድ ጀሶ እንተ ደኣ ከምዚ ጌርና ስጋ ዓብዚ ጌርና እያ እዚ ናይ ምንቅስቓስ ክስታይ ክድረ ትኽእል እዩ እዚ ጉንቦ ኢድና እዚ ብርኪ ኢድና በዚኣ ድመፀት ሕጂ ሓዊ ኣሎ እዚ እዚኣ ሓዊ ኣብ ቦታ ኣትያ ኣላ ግን ፊዚዮትራቢ የድልዮ ፊዚዮትራቢ ከዓ ይመፅእ ናባና ንሕና ከዓ እታ ትግበር ምንቅስቓስ ካብዚኣ ጀሚራታ ኢድ ስጋ ዓብዚኣ ደላ ብሰንኪ ናይ እዚኣ ተሰብረታ እንታይ ኮይናኣላ ርኢና ከዓ እቲ ኣካላዊ ምንቅስቓስ ድበሃል ከዓ ንገብሮ ሓዊ ሽዑኡ ንቡር ሰብ ኮይኑ ይኸይድ እታ ጥንቃቐ እንታይ እያ ኣብ ጀሶ ቀኒዩ ፊዚዮትራቢ ተላኢኹ ከሎ ባዕሉ ብዕጢጢ ኣብ ገዛ ክተርፍ ከሎ ዳርጋ ጀሶ ገይሩ ደይሓወየ እዩ ምክንያቱ ተዓፅሚ ከምቲ ድድለ ምንቅስቓስ ኣይረኸበን ኣሎ ተጨቢጡ ነይሩ 4 መዓልቲ ተዳ ዋላ ሓንቲ ምንቅስቓስ ደይገበርካሉ መልሺ ይትገድድ ሓዊ መፂስ መልሹ ኣብ ካልእ ሳዕብየ ንመፅእ ሕጂ ፊዚዮትራቢ የድልዮ ይውከስ ሕጂ ንህናት ሓኪም እንታይ እዚ ዝፍትሑሉ ክብል ከሎ ኤክሰርሳይዝ ምንቅስቓስ ኣርኢኹም ኣፋንዎ ይብለካ ኣብቲ ፊዚዮትራቢ ልኢኽና ምንቅስቓስ ከመይ ክገብር ከም ዘለዎ ተዳኣ ክቕፅል ኮይኑ ከዓ ንክልተ ሰሙን ዳኣክል ከዓ ብፊዚዮትራቢ ሓዊ ከዓ ናብ ሓኪም ንመልሶ ንሕና ሽዑ ሓዊ እዩ ዋላ ሓንቲ የብሉን ኣብ ስርሑ ከዓ እትኽእል እዩ ትብሎ እሱ ከዓ ርዩ ወረቐቱ ፅሒፉ ሰራሕተኛ መንግስቲ ኮይኑ ናብ ሰራሕተኛ መንግስቲ ገዝኡ እንተ ኮይኑ ከዓ ንገዝኡ ሓዊ ከዓ ኢኻ ስራሕ ኣላ ዋላ ሓንቲ ፀገም የብላ እንተ ቢሉ ተሓቢሩ ከዓ ይኸይድ እዚኣታ መስርሕ ናይ ተዓፅሚ ማለት እዩ መብዛሕትኡ ዝረአ ናይ ቆልዑት እንድዩ ኣብ ቆልዑት እንድሕር መፂእና ኣብዛ ጉንቦ ኢዶም እዚኣት ኣብዚኣ ተጋጥ መብዛሕትኦም ቶም ቆልዑ ካብ 19 ንታሕቲ ዘለው ከይተረድኦም ክጎዩ ክንቀሳቀሱ ወይ ሳይክል ሒዞም ብላዕሊ ክመፁ ክጎዩ ኣብዚኣቶም ስበሩ ኣብዚ ተሓኪም ሓፂን ይገብረሎ ሓፂን ምስ ገበረነቲ መስበርቲ ተላጊቡ ኣብቲ ሓፂን ከሎ ሕጂ ንሕና ምንቅስቓስ ንገብር ኢና ስለምንታይ ኣብ ትሕቲ ሓፂን ከሎ ምንቅስቓስ ግበር ንድብል ኣዘራርባ ግን እንተ ደኣ ስቕኢልካዮ ኣብ ደለዎ እዩ ጠጠው ዝብል እንተ ደኣ ቆቁሩብ ጌርካ ንኣብነት ከምዚ ንኣብነት ሓፂን ዘለዋ ከምዚ ክትብለልካ ይትኽእልና ከምዚ ነብላ እሞ ነታ ደላ ንእሽተይ ጭራ ናይ ምንቅስቓስ መታን ከይትደርቕ ክንጥቀመላ ንፀንሕ ንሕና ቅሩብ ነንቀሳቅሰሎም ነንቀሳቅሰሎም እቲ ሓፂን ምስ ወፀ ሰርጀሪ ገይሩ ምስ ኣውፅአሉ ተሓኪም እንደገና ንፊዚዮትራቢ ላኣኸ ንገብረሎም ሕጂ መብዛሕትኡ ኣሸጋሪ እዝብዚ ዝግበር ኦፕሬሽን ናብቶም ቆልዑ ብዙሕ ቃንዛታት ኣለዎ እንዳበኸዮ እውን ንገብረሎም ሓንቅል ምዝራ ንኸሓውዩ እዚታት ኣሎ ማለት እዩ ሕጂ እቲ መስበርቲ ናይ ኢድ ኣሎ እዛ እዚኣስ ኣብ ክንደይ ትኽፈል መስለ ካብ ሰለስተ ዓይነት እዚኣ እንታይ ኢና ንብላ እዚኣ ኢድ እዚኣ ጉንቦ ኢድ ብርኪ ኢድ መንኩብ ካብዚ ንላዕሊ ሕጂ ኩሉ ኣሎ ብዚ መስበርቲ ኣብዚ ከጋጥም ከሎ ከምዚ ጌርካ ካስቲ ምፅኢኻ ከምዚ ጌርካ ተኣስሮ ኤርኩላን ጌርና ንኣስሮ እዚኣ ተፈቲሓ ምስ መፀት ሕጂ ከምዚ ክትብላይ ትኽእልና ከምዚ ክትብላይ ትኽእልና ከምዚ ክትብላይ ትኽእልና እዚ ሕጂ ኩሉ ከምኡ ክመፅእ ከም ዘለዎ ትፊዞትራቢ ምስ ገበርናሉ ከዓ ተመሓሹ ይኸይድ ዓይነት መስበርቲ ብዙሕ እዩ ኣብ ኢድ ዘጋጥም ኣሎ ካብዛ ደበልኩ ስጋዓርቲ ኣብ እግሪ ዘጋጥም ካ ኣሎ ካብዚ ላዕለዋይ ናይ ምሕኩልቲ ጀሚርካ ብርኪ ጀሚርካ ኣብቲ ዓንካር ዓንካሪቲ ናይ እግሪ በብናቱ ይስበር በብናቱ ከዓ ከከም ዓይነቱ ከዓ ይግበረሉ ጀሶ ድሕሪ ጀሶ መሓዙ ድሕሪ ጀሶ ምስ ሓዙ እቲ ዝግበር ምንቅስቃስ እዩ ወሳኒ ብፍላይ ኣብ ብርኩ እግሩ ተሰይሩ ዝነበረ ሰብ ኣብ ትሕቲ ጀሶ ኮይኑ ከምዚ ኢሉ ንኣርባዓ መዓልቲ ዝደቀሰ ሰብ ብርኪ ክትዕፀፋይ ትኽእልኒ ሕጂ ነታ ብርኪ ምንቅስቃስ የድልያ ብጣዕሚ ሕጂ እቲ ሕሙም ስለ ድቕምዞ ክፀልኦ ክእል ኸውን ነቲ ምንቅስቃስ ንሕና ግን ክንቀሳቀስ ከም ዘለዎ ነቲ ሕሙም እንዳእመና ኖርማል ተዓፂፉ ከም ድኸይድ ንገብሩ ከምኡ ተኽእሎታት ኣለና ምክንያቱ ብማንዋል እዚ ብመሳርሒ ኣይኮነን ብኤሌትሮ ምፅላው ገለ ኣይኮነን ንዓፅሚ ብዙሕ ኣይትፀልዎን ኢኻ ንዓፅሚ ጥራሕ ተንቀሳቅሶ እዩ ዘለካ ኣብ መንጎ ዓፅሚ ዳሓዘ ጭዋዳታት ኣሎ ነቲ ጭዋዳታት ተጨቢጡ ዝፀንሐ ክሰርሕ ዘይፀንሐ ነቲ ነርቭታት ነቲ ናይ ደም ዝሮት ንባዕሉ ኩሉ ሙሉእ ክስታይ ስለ ዝፀንሕ ብሙሉኡ ብማንዋል ምስራሕ ገርና ሰሪሕና ኣብ ቦትኡ ንመልሶ እንዳ ዓፅሚ ናይ ሃገርና ዓፅሚ ኣብዚ ኢዶ ኣሎ እቲ ዝያዳ መስበርቲ ከዓ ኣብዚ ኣሎ እቲ ምንቅስቃስ ዘድልዮ ከዓ ኣብዚ ኣሎ ማለት እዩ ሕጂ ነዚታት ኣንቀሳቂስካ ነቲ ሰብ ንቡር ክኸውን ከም ዘለዎ ቃንዛ ናይ ግድን እዩ ነቲ ቃንዛ ተፃዊርካ ግን ክትሰርሕ ከም ዘለካ ንመክር ገሊኦም ሕጂ ኣቆንዚድና ኢሎም ይጠፍኡ እዮም መፁ የመክንዩት ሪኦም ገለ ግን ነብሲ ወከፍ ሰብ ኣብዚኣ ክፈልጣ ዘለዎ ተሰይሩ መፂኡ ሓንኪሱ ማለት ኣካሉ ሰንኪሉ ማለት ኣይኮነን ተመሊሱ ክሓዊ ይኽእል ስለዚ ቃንዛ ፀሊእኻ ካብ ፊዞትራቢ ክትሃድም የብልካን ዘይከውን ሓንጎልካ መሊኡ ኣብዞም ልምዳውያን ሓከምቲ ክትከይድ የብልካን ትኽኢልካ ምስቲ ሕክምና እንድሕር ተኣሳሲርካ ኣብ መወዳእትኡ ተዓዊትካ ከም ትወፅእ ኣነ ሚእቲ ካብ ሚእቲ ተኣማመን የ ብንዳ ዓፅሚ ማለት እዩ ጋዕ ሕጂ ከዓ ምሳና ተኣሳሲሮም ድኸዱ ጎቦ ድኸዱ የለው ዋላ ብሕማቅ ድፀጎን እውን የለውን ማለት እዩ እቶም ኣብዚ ዘለዉ ደኳትር ኣዝዮም ልምዲ ዘለዎም በላሕቲ ሓካይም ኣለውና ልዕሊ ኩሉ እቶም ደኳትር ንፋዓት እዮም ናይ እንዳ ዓፅሚ ሰረት ስለ ዘለዎ ካብ ቅድም ሒዙ ኣብ እንዳ ዓፅሚ ኣዝዩ ዝተኣማመን ኣብቲ መንግስቲ ክስተይ ኣሎ እቲ ድሒሩ ዝመፅእ ከዓ ንኣብነት ናይ ፊዞትራቢ ከዓ ኣሎ ከዓ ፊዞትራቢ ከዓ ከምኡ ብጉቡእ ተማሂሩ ብዲፕሎማ ዝተመረቀ እንታይ ክገብር ከም ዘለዎ ዝፈልጥ ኣካላት ናይ ወዲ ሰብኣብያበይ ይነብር ከም ዝፈልጥ ከዓ እታ ፊዞትራቢ ከዓ ከም ግቡእ እዚ ኣሎ ሕጂ እዚ ስራሕ እዚ ኣሎ ኣብቲ ሃገር ማለት እዩ ዳርጋ ኣይክእሎን እየ ተባሂሉ ድምለስ ናይ እንዳ ዓፅቡ ብዙሕ ኣይኮነን ብደረጃ ደኳትር ምናልባሽ ሓደ ሓደ ክኸውን ይኽእል ይፈላለ እዩ ካብ ገል ናብ ገለ ይመፁ እዮም ከዓ ክኢላታት በቢ ክስታዩ ናይ ጀርመን መፁ ናይ ስዊዝ መፁ ናይ ጥልያን መፁ ምስኦም ኮይኖም ከዓ ነቲ ሕይል ዝበለ ከዓ ተሰሪሑ ከዓ እንደገና ንፊዞትራቢ መፅእ እንዳ ዓፅምን መጥባሕቲ ናይ እንዳ ዓፅምን ፊዞትራቢን ብሓንሳ ኢድ ዝሰርሕ ኣይፈላለኒ ብደይ ፊዞትራቢ መጥባሕቲ እንዳ ዓፅሚ ይስራሕኒ ብዘይ ደኳትር ናይ እንዳ ዓፅሚ ከዓ ፊዞትራቢ ይሰርሕኒ እቲ ናይ እንዳ ዓፅሚ ማለት እዩ ኩሉ ግዜ ምስ ሓካይም ዝተኣሳሰርካ ኢኻ ፊዞትራቢ
1: ሞያ ሕክምና ፍልጠት ወይ ክእለት ጥራይ ኣይኮነን ብዓብኡ ሕልናዊ ሓላፍነት ዝሓትት ክቡር ስራሕ ምዃኑ እዩ ዝገለጽ
0: መጀመርታ እቲ ፍሉይ ክእለት እቲ ትምህርቲ እኳ ኣቦትኡ እንተሃለወ እቲ ፍልጠት እኳ ኣቦትኡ እንተሃለወ እቲ ሕልና እዩ ኩሉ ሻዕ ሓኪም በዓል ሕልና እዩ ብሕልና እዩ ከዓ ድንቀሳቀስ ምክንያቱ እቲ ተሰይር ዘሎ ኣካል ወገኑ እዩ ናቱ ሰብ እዩ ከመይ ገይሩ ክሓዊ ከም ዘለዎ ንኣብነት ቆልዓ እንድሕር ኮይኑ እቲ ሓኪም ብጣዕሚ ግዜኡ የጥፋኣሉ ስለምንታይ ቆልዓ መፃኢ ሂወቱ ብሩህ እዩ ማእከላይ ዕድመ ዘለውን ሰሪሑ ክናበር ዘለዎ እዩ ኣብ በቆልዑት ይኽኣሉ ዘለዎ እዩ ካብቲ ስንክልና ከመይ ይወፅ ኢሉ ብሕልና ኣተኪሩ እዩ ዝሰርሕ እቲ ሓኪም መሰርሐ ከዓ ከምዚ ድብለካ ኩሉ ሻዕ ከዓ ናባና መፅእ ላእዚስ ካብ ስንክልና ክወፅኢ ዘሎ ክሰርሕ ከዓ ኣለዎ ኢልካ ከዓ ስኻኸውን ብሕልና ኩሉ ግዜታ ተንቀሳቀስ ፍልጠት ኣቦትኡ ኣሎ ምክንያቱ ተማሂርካዮ ኢኻ ተመሪእካዮ ኢኻ ግን ፍልጠት ብደይ ሕልና ብደይ ሓንጎላዊ ምቅርራብ ዝግበር ነገር የለን

0: ሕጂ ልዕሊ ኩሉ ዝደካይዶም ዘሎ ዞም መንእስያት እቶም ደኳትር ተኾኑ ናእሽትኦም እቶም ፊዞትራብ ተኾኑ እውን ናእሽትኦም ብሕልናን እቲ ሃገራውነት ኣብ ትሕቲ ሃገሮም ከም ዘለዉ መጠን ነቲ ናይ ህዝቢ ሃገር ከዓ ከገልግልዎ ድልዋት ስለ ዝኾኑ ይሰርሑ። ብከምዚ ኣብ ኣሰራርሓ ፀገም የለን። ሓደ ስቡር መፅኡስ ሰኣን ኢላ ሓኪም ድምለስ የለን።
1: ሓደጋ ወዝቢ እዩ፣ ሸለትነት ድማ ጎዳ እዩ። ከምኡ ክንዲ ዝኾነ ድማ ሰሞያ ዝሃቡና ለቦዋ ምስማዕ ኣገዳሲ እዩ።
0: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቒጥ ዘዛረበላ ኣለኹ። ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ዘለዉ ስለ ትጉሂ ብፍላይ ቆልዓ ውልድ ኢሉ ተሰይሩ ክመፅእ ከሎስ ኣብ ልምዳዊ ከይዳ ካትሕኩሞ ከላስቲ ቆልዓት እስክንደ ኢድ ፅበ ነይሩ ካብታደ የዕብያ ኣምሂራ የእኺላ ክንዲ ሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ። ስለዚ ንሕክምና ክመፁ ኣለዎ። እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተ ይዛረበላ ኣለኹ ዋላ ኣብዲ ሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛእ እዩ ተማሂሩ ይእቶ ይውፃእ በየንኸይድ እንታይ ይገብር ኣቤሎሳይ ሓደጋታት በዚሕ ደሎ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ። ሓደጋታት ከዓ በዝሕ ኣሎ። ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ዘለና ብየን ኢና ንሓልፍታ ኢና ንገብር ክንጥቀቕ ከም ዘለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ብዚ ደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ። ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ።
2: ኣነ ክላቦ ዝደሊ ማለት ሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓዝ ማለት እዩ ሓደጋታት ንምል እንዳበዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲና ትራፊካዊ። ስለዚ እቲ ሓደጋታት ክነወግዶ ክንፅዕር ክንክል ኣለና ውሑ ዝኾነ መንገዲ ሽግለታታት ታህልያትካ ጥዕና ሽግለትካ ፎርቸላ ተሸርኒ ከም ተሸርኒ ናበልካ ማዓት እዮም ብዙሕ ስንክልና ዘምፅዎም ተቐዳደምቲ ንባዕሎም ብዙሕ መፅእ ዘለዎም ስለዝኾኑ ውሑ ዝኾነ መንገዲ ክትቀሙ ኣለዎም ዝተደራሪብካ ምካድ እዚ ኣብዚ ዝናእትካ ኣድግ ንዓብነት ሕጂ ትማን ዘጋጠመና ኣድጋኣትዮም ኣርባዕተ ወርሳት ተቀዳድሚ ሽግለታ መስበርቲ ጋጢሞዋሉ ኣድጋኣትዮም እማ ጥራይ ጎግል መካይን የለ ገር የለ ዘጅ እንታይ እዩ እቲ ከባቢ ክዘ ምቁፅፃር። ስለዝኾነ ውሑ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ። ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፀር ትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ዶንጌ ምጥወይ ኣይርእዩን ዓይነ ብኩሉ ዛ ምስ ዕድመ ምስ ዕድጋ ማለት እዩ። ስለዚ ኣብ ከምዚ ከዓ ዳሓና ኣሉ ክኢልካ ሽግለታ መስቃል ልዕሊ ዓቕማ ዝኮኑ ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለ ዘቃል ብፍለይ ንዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክክሉ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙ ክንከይ ዝኽእል ሰብቲ ዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርክ ዝበሉ ቦታ ስለ ዝርከቡ ኣብ ኣስካላስካላ ምውዳእ ኣብ ገለ ምውዳእ ዘይ መዕኩት መስበርቲ መዝባሕቲ ምስሉ ስለተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቕ እንተኮይኑ ማይ ብግቡእ ፀፊፉ ሸተይትሎም ክወድቁ ስለዝኽእሉ ቤተክርስትያን እንተኮይኑ ባዓልና ሒዝዮም ክነፅሖም ከም ዘለና ተተኻኢል ከዓ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ። ምክንያቱ ኣብ ዓበይቲ ናይ መዕኩት መስበርቲ ዘን ዝበልካ ቀንዲ ጠንቂ ዝተጠቀመተ ሕብረተሰብ ብዝተካለ መጠን ልባ ሓደረ ክብለሉ ማለት እዩ። ከም ስድራና ንከላኸኖም ብግቡእ እቲ ናይ ኮይወድቅ ማለት ወዲቁ ተሸሩ ጥርዮም ባላ ይኮነ ብተክርስትያን ዘርፍት ባዕሉ እዩ ዝኸይድ ገለ ይኮነ ኩሉ ዜ ምስ ዕድመ ዓይነ ኣቢ እግሪ ኣቢ ኢ ኣቢ ኩሉ ዛ ኣቢ ሽግለታ እንሓሉ ልዕሊ 8 ዕድመ ኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳ ንዝፈልጦ ኣሎ ሕጂ ወዲቁ ሰይሩ ሎምሳና ዚ ኣዴታት ትኾን ቤተክርስትያን ክከለኸን ደጉፉ ናይ ደቂ ካዲ ደቂ ደቂካ ይርካ መኻዲ ሓይሽ

ዳራይ ናኸይገድድ ካብ ዘረባ ኣንስቶ ስክላኽንድሕን መናፅፍና ንልቀ ብሸዓ ክንክል ብሸዓ ክነክር ዝተዘወ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትቡዕ ከይልክም ዓዲ ውዓል ዳሓን ትቡዕ ከይልክም ትቡዕ ከይልክም ትቡዕ ከይልክም ትቡዕ ከይልክም ብድድ ብድድ ዳሕራይናኸይገድድ ካብ ዘረባ ኣንስቶ ስክላ ክንድሕን መናፅፍና ንልቀፍ ብሸሓ ክንክል ብሸዓ ክንክል ዝተሰርሐ እንተሎ ከብዱ ዘላብትን ዓዲ ውዓል ዳሓን ትቡዕ ከይልክን ዓዲ ውዓል ዳሓን ትቡዕ ከይልክን ትቡዕ ከይልክን ትቡዕ ከይልክን ትቡዕ ከይልክን

ናብሩ ናብዚ ዝከብላ እንቁላልን ሙሉ ምዕሩግ ኣቀባብላ ነጋይ ዝሕበ ኣነባባር ናትክን ሕልፍን ትርፍን በላ ተቐበላ ከንቲባታት ይኽእል ከንቲባ ሙሉ ከንቲባ እንቁላልን ሃዋስ ከታትኸባ ከንቲባታት ይለክን ኣለኹ።

ኣብገባ ሓፂን ብሓዲዳ ገይረ ብመንጎ ማዕረባ ዓዲ ዘፀርሰይረ ብህሉን ዘይብሉን ኩሉ ገፋ ግፈ ብዛዕባ ዓድኹም ብዙሕ የዘንየ ገሊኡ ናይ ተድላ ልብዝደበሰ ገሊኡ ናይ ጓኺ ከብዲ

ከመይ ኣለኹም እዞም ደቀይ? ሰላም ሰላም ሰላም ሰላም። ከመይ ኣለኹም ፎቶዋት ደቅና ክቡራት ስድራ ቤታት? ከመይ ኣለኹም ኣብ ውሽጥን ኣብ ወፃእን ትርከቡ ብምሉእኹም? መደብና መደብ ሃለው ቆልዑ ከመይ ኣሎ ትሕጎስሉ ዘለኹም? ዝኾነ ይኹን እንድሕር ርእቶ ኣለኩም ከዓ ኣብቲ ታሕቲ ተፃሒፉሎ ቴሌፎን ደዊ ኢልኩም ማለሲ ዝኾነ ዘለኩም ሓበሬታ ከትሕብሩና ትኽእሉ ኢኹም እዞም ደቀይ። ስለዚ ሕጂ ትምህርቲ ኸ ረሲዑ የ ፀኒሕ ትምህርቲ ማለት መርመራ ከመይ ቀኒ ጣዕጣዕ ደብልኩምሞ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። እዞም ደቀይ ኣጆኹም ኣይትሕመቑ እምበኣር ናብታ ምጩት መደብና መደብ ሃለው ቆልዑ ደበኺልና መፂና ኣለና። ሕጂ ሓንቲ ሙዚቃ ክጋብዘኩም እየ። ተዋዛወዙ ቆልዓር ዓብልዎ ኩሉ ሕቆኹም ደሎ ኩሉ ቃዕቃዕቃዕ ዓብልዎ ብድሕሪኡ ክምለሰኩም እየ። እዞም ደቀይ እዚኣ ንዓኹም።

ከመይ ፀኒሓ ሙዚቃ ተሓጒስኩም ዶ? እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም፣ እንኳዕ ተሓጎስኩም። ሕራይ መቸም ዝሓለፈ በዓል ናፅነት ክንደይ ግዜ ነጊረኩም እየ ብዝተፈላለየ። ብጣዕሚ ኢኹም ነፊዕኩም ዘለኹም። መንከ ግጥሚ ክገጥም ዘይብል መንከ ዝኾነ ክምድር እየ ዘይብል ኩሉ ከዓ ብዛዕባ ስድርኡ፣ ብዛዕባ ሃገሩ፣ ብዛዕባ ኩሉ ዘሎ ማለት ኣብ ከባቢኡ ዘሎ ባህሪ፣ ብዛዕባ እንስሳታት ኩልኹም ዝቀረብኩምዎ ግጥምታትን መደረን ናይ ብሓቂ ሕጉስና ኩላህና ከዓኒ ወለዲ ንዛረበሉ ኣለና። እዚኣ ንዓኹም ዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳ ዲሞይ ከብለኩም እየ ሞ ኣብታ ዲሞይ ዳ ዲሞይ እንታይ ኮን ትህሉ ብድሕሪኡ ክምለሰኩም እየ ብሓባር ምስ ረኣና እያ።

0: ኩሉ ግዜ ቀልቀል ክትወፅእ እንተደልያ ካብ ውሽጢ ገዛ ብምውፃእ ኣብ ሓንቲ ሓመድ ዘለዋ ቦታ ብምኻድ ብክልተ ይእዳዋ ጉድጓድ ብምኩዓት ኣብቲ ጉድጓድ ኩድም ትብል እሞ ቀልቀል ወፅያ ብሓመድ ትደፍኖ ነበረት። እታ ድሙ ኣዝያ ፅሪይቲ እያ ዝነበረት። ንግሆ ንግሆ ብመልሓሳ ጉንቦ ኢዳ ምራቅ ተጠልቅዮ እሞ ገፃ ትሕፀብ ነበረት። እታ ድሙ ዝኾነ ንጣብ ርስሓት ዘይብላ ሻሽ ትመስል ፃዕዳ ኮይና ኣብ ኣፍንጫኣ ፀላም ብሮት ነበረታ። እታ ድሙ ካንሸሎ ካብ ለመምታን ኣናፁን ብጉቡእ እያ ትሕልዎ ዝነበረት። ድሕሪ ግዜ ግን ሓንቲ ደፋራንጭዋ ብቐትሩ ኣብ ውሽጢ እቲ ካንሸሎ ካብ ሰሜን ናብ ደቡብ ካብ ምዕራብ ናብ ምብራቅ ካብ መንደቅ ካንሸሎ ጎያ ክትቆርፅ ተቐማጦ እቲ ካንሸሎ ወዶም ጓሎም ክርእዋ ነታ ድሙ የላን ድያ ናበሉ ክሓሚዋ ጀመሩ። ድሙ ሕሜት ዋናኣን ተቐማጦ እቲ ካንሸሎን ብጣዕሚ ይሕረቃ ነታ ኣንጭዋ ኣብ ኢዳ ክትእትዋ ሙሉእ መዓልቲ ብዕቱብ ክትከታተላ ጀመረት። ካብ መዓልታት ሓደ መዓልቲ ድሙ ኣብ ሓደ ፀግፊስቶ ኣብ መሬት ተላሒጋ ተሓቢኣ ክትፀናፀና ዋዕለት። ኣንጭዋ ከም ኣመላ ካብ መንደቕ ናብ መንደቕ ትሸብብ ሓሓንሳ ቀስ እናበለት ኣብቲ ማእከል ካንሸሎ ብምእታው ቅራፍ ኮሚደረ ብክልተ ይእዳዋ ብምሓዝ ኮፍ ኢላ ክትበልዕ ጀመረት። ድሙ ብተግባራት ድፍረትን እታ ኣንጭዋ ኣዝያ ተገረመት ሓረቀትን። እዛ ሎቕማፅ ኣንጭዋ ሲ ብዋናታተይ ከተንዓቐኒ ከተዋርደኒ ብድፍረት ከም ድላያ ካንሸሎ ክትዕንድረሉ ብምባል ክትጎብጣ ብብቕሩብ ናብታ ኣንጭዋ ገፃ ሰጎመት። ኣንጭዋ ውዳቅ ኮሚደረ ክትበልዕ ንድሙ ፍጹም ኣይዝተውዓለትላን። ድሙ በካይዳ ድሙ ሰላሕ እናበለት ኣብ ሓደ ምቹእ ቦታ በፅሐት። ድሙ ሕጂ ንኣንጭዋ ክጎብጣ ፅቡቅ ቦታ ሒዘ ኣለኹ ምስ በለት ድሙ ከም ነብሪ ተወርወረት። ልክዕ ኣብ ዝባን ኣንጭዋ ድማ ዓለበት። ኣንጭዋ ብስምባደ ልባ ሙሉቃ ኣውያት ድማ ተተሓሓዘቶ በለት። ድሙ ሕጂ ዶ ይሓይሽ ጭጭጭ ካንሸሎ ሕዛእቲ ክጌርክዮ ከም ድላይኪ ክትዕንድርሉ በለታ። ኣንጭዋ ይቕሬታ ድሙ ይቕሬታ ድሙ ንዓይ ሕጂ እንተ ቆራጢምክኒ ንሓንቲ ግዜ ምሳሕኪ ጥራኤ መሓርኒ መሓዙት ንኹን እምበር ቀፃሊ መሳሕክን ድራርክን ካብ ሓደ ቤት መግቢ ተረፍ መረፍ ጮማ ስጋ ከምፃልኪ እየ ምስ በለታ ድሙ ሕራይ ዝሰምዓኪ እየ ግን ቅድም ቀዳድም ኣብዛ ካንሸሎ እንትርፎ ብለይቲ ብቀትሪ ገፅኪ ከይርአኪ ፅባሕ ምሳሕን ድራርን ምሸት ፀላም ከደኖ ተረክብኒ ወድሓንኪ ኢላ ፈነወታ። ኣንጭዋ ፀገም የለን ይቀኒለይ ይቀኒለይ እናበለት ከደት እሞ ኣንጭዋ ከም ቆፀረኣ ከመይ ዝኣመሰለ ጮማ ስጋ ምሳሕን ድራርን ንድሙ ኣረከበታ። ድሙ ካበይ ኣምፂእክዮ በለታ። ካብ ፍሪጅ ናይ ሓደ ቤት መግቢ ኣምፂአዮ ምስ በለታ ስምዒ ኣነ ገንዘብ ስርቂ ክበልዕ ኣይደልን እየ ኣነ ንስኽን ካብዛ ሎሚ መዓልቲ ተዓሪቕና ኢና እንተ እንዳማትክ ንብረት ኣላዓኢልኪ ምብላዕ ግን ኣቋርፅ እዮ መሓዙስን ሙሉእ ምሕዝነትን ክህልወና እንተኮይኑ እንዳማትካ ኣልዒልካ ምብላዕ ኣይፈቱን እየ እቲ ዝመፅእ ዝበልክዮ ጮማ ድማ ኣየድልየንን ሕጂ ተላይ ናብታ ዘምፃእኽያ ፍርጅ ምለስ እየን ኢላ ነተን ስጋ ሓበታ ይበሃል።
1: ክርም ኣብ ዲሞይዳ ዲሞይ እንታይ ነራ መሲልኩም

0: ብዛዕባ ሓንቲ ንጭዋን ድሞን እታ ንጭዋ ደፋር እያ ኣብ ካንሸሎ ዳማታሲ ከም ድላያ ትዕንድር
1: ዋ
0: ደይከውን እታ ድሙ ከዓ ዋዛድ ይመሲልኩም ምክንያቱ እታ ድሙ ስራሕ ኣለዋ እታ ድሙ እታ ንጭዋ እውን ስራሕ ክህልዋ ክእል እንድዩ ግን ኣብ ቅድሚ ፀላኢኻ መፂኻ ውትፍ ውትፍ ኣይትብልን ኢኻ ዳሕራይ ግን እቶም ክልተ ፀላእቲ ከዓ ተዓሪቆም ብሰላም ከም ዝነብሩ ከዓ ኮይኖም ማለት ድሙና ንጭዋን ድሙና ንጭዋን ክዕረቁ ከለዉ ንሕና ሰባት እንታይ ደገራጭ ለና እዞም ደቀይ ትኾነ ምስ ዓርክኹም ምስ ማሓዛኹም ትኾነ ነገራት ንድሕር ኣጋጢሙኩም ትዕርቕ ኢካ ትብል ሰላም ሰላም ኣይተሓዘለ የቅሬታ ዝበሃል እታ ድሙ ግን ሪኢኹማ ደብታ ጥቃፊስቲ ኮይና ቀስ እንዳበለ ሰላሕ እንዳበለ ትፍር ኢላ ከይዳ ዓበት ሽዕታ ንጭዋ ተዓሪቐን ዳሕራይ ግን ብምንታይ ተዓሪቐን ኣነሲ ተረፍ መረፍ ከም ፃልክ የ ኢላ ታምሽ ግና ተረፍ መረፍ ኣይኮነትን ካብ ተላጃ ስጋ ሰሪቃ መፅያታ ንጭዋ ሽዑ ክትባ ቲኣኻ ጎራሕታ ድሙ ስርቂ ትፈቱን እያ ካብ ምፅ ክዮ ትበለታስ ካብ ሓደ ፍርጅ ኢላ ናይ መን ናይ ካልእ ሰብ ጌጋ ሰላሒ ኢል ክመለስ እየን ኣነ ገንዘብ እንዳማተ ኣይበልዕን እየ ኢላ እዞም ደቂ እንታይ ተማሂርና ካብዚኣ ዳማትካ ንብረት መላዓል ነውሪ ምኳኑ ካብ ንጭዋን ካብ ድሙን ተማሂርና ሃራይ ሕጂ ናበይ ከብለኩም እየ ናብ ታትፈትዋ መን ዝያዳ ዘከረ ምውድዳር ከዓ ኣይትሕመቁ ናብኣ ክብለኩም እየ መጀመርታ እንታይ ክኾን ትደሊ
2: ዶክተር
0: ናይ ምንታይ ናይ ቆልዑ ናይ እንስሳ ናይ ማካይን
2: ናይ
0: ህፃናት ሓገይ ሓኪም ናይ ህፃናት ኣጠቁዕላ ስራ መሓዛይ ዲኸ ብረው ወዛ ጓለ ሕጂ ሓኪም ናይ ህፃናት ድክትኮኒ ሽምክ መኒ ሞ
2: ኣርያማን
0: ራእዮት ታምዱር ዓሳ ኣብ ርእስ ዶክተር ኣብ ርእስ ታምዱር ዓሳ ኣብ ቁፅሪ ሓደ ኣሎ ኣብ ቁፅሪ ክልተ ትያ ኣብ ዓበስመራና እዚኣ ትያ ቁፅሪ ክልታ ኣብ ቁፅሪ ቁፅሪ ሰለስተ ጃንባ ኣብ ቁፅሪ ኣርባዕተ ባሕሪ ኣብ ቁፅሪ ሓሙሽተ ምእንቱ ክትሓስቡ ይቀስ ኢሉ ትፈጥ ዘሎ ኣብ ቁፅሪ ሓሙሽተ ራይ ተጋደልቲ ጣዕጣዕ ተይሉ ከይሓልፈኩም መንቲ ክትሓስቡ ኣብ ቁፅሪ ሽዱሽተ ግመ ኣስተውዕሊ ሕጂ ኣቕምት ተብልያ ግመ ኣብ ቁፅሪ ሸውዓተ ሽምዓ ኣብ ቁፅሪ ሸሞንተ ክርያ ናስከታይ ትመፅእ ሓዙ ካእስኹም ሓዙ ዝግኒ ደርሆ ሕዝክ ደለኸ ብራወ ዛ ጓለ ቁፅሪ ሓንቲ ስሒብካ ኣብትያ ክተቐምጥ ደስ ዝበለከ ቁፅሪ ሓደ ኣብ ኣግበርያ ቁፅሪ ሓደ ታንዱር ዓሳ ወይ ነዚ ታንዱር ስክልኹም ትፈልጥዎ ታንዱር ዓሳ ሕረ ታንዱር ዓሳ እስከ ክርያ ኢና ተኮይና ኣነ ይፈለጥኩን እንድ ዛ ጓለ ዶክተር ታንዱር ዓሳ ተኸይና ክርያ ኢና ኣብዚኣ እስከ ታንዱር ዓሳ ታንዱር ዓሳ ብራዎ ዛ ጓለ 10 ነጥቢ ትገሚ ቁፅሪ ክልተ
2: ፍያት
0: ቁፅሪ ክልተ ፍያት ማኪና ኣላዶ ዶክተር ፍያት ክትገዝኡ ኮ ክድሕረይ ማኪና ኣላ ሕራይ ዓባይ ማኪና ኣላ ንእሽተይ ማኪና ኣላ ፍያት ሕራይ ኣብ ዓድና ብዙሓት ኣለዋ ፍያት ቦልግስ ባገር ገለ መለታት ደይኮነ ስካል ፍያት እስከ ፍያት ብራወ ዛጓለይ ኣምፅኻ ሳልሰይቲ ቁጥሪ ርባዕቱ ወዳይቶዶ ቁጥሪ ርባዕቱ ከዓ መፅ ሕጂ
2: ባሕሪ ነራ
0: ዋ ነራ ስካራይ ባሕሪተ ነራ ክርአይና እዚኣ ዶቶረ ናይ ብሓቂ ዶቶረ ድሕራ ዚኣ መሊስ ያቐልጢፍ

0: ቅልጥፍቲ ክደላ ክገብሮ ባሕሪ ባሕሪ ባሕሪ ባሕሪ ባሕሪ ዋዕዳ ውዕላታ ደቂስኩም ይኹም ሃራይ ኣንፅኻ እንደገና ረብዓይ ቁጥሪ ሸውዓተ ኢላ ኣላ ሕጂ ከዓ ሸውዓተ ሽምዓ ምንታይ ድውላ
1: ዝህረ ሰማዕታት ኣብ 20 ሰነ
0: 20 ሰነ ብራዎ እዛ ጓለ ብራዎ ንፍዕቲ ሕጂ ክትመፅያ እስከ ሃራይ ኣብ በሪ ዘይ ክኻ ውላዕ እዩ እስከ ሽምዓ ኣብ 20 ሰነ ኣብ በሪ ዘይ ናይ ሓውኺ ኣብ ናት ክኸማ ይውላዕ ሓቀ ብራዎ ኣምፅኻ ሕጂ ካልእ ሓምሻይ ሓምሻይ ቁፅሪ ሓሙሽተ ገይርክ ኣለኸ ሓምሸይቲ ቁፅሪ ሓሙሽተ ተጋደልቲ ኮኑ ኩሉ እዮም ብራዎ ተጓል ኣይትጠራጠሪ ዶቶረ ንፍዕቲ ኸ እስከ ክረአየና ተጋደልቲ ኮይና ብጣዕሚ ንፍዕቲ እስኪ ዶቶር ምልእቲ ክሕራይ ንቆልዑት ኩሎም ክትሕውዮም ክሕራይ ምስ ዓበኺ ብዕ ዛ ጓለ ጅብዚኣ ክርያና እስከ ተጋደልቲ ዋይ ክትነፍዕ እዛ ጓለ ሓንቲ ካንቲ ሕጂ መወዳእታ መሬትኪ ቁፅሪ 6ዱሽተ ዋይ ክትቅልጥፍ ቁፅሪ 6ዱሽተ
1: ዝግኒ
0: ዝግኒ ኮነትን ኣጆኸ ኣጆኸ ተዓባይ ነፋሪት ነኖ ዝዓባይ ነፋሪት ምሽ ብሰማይ ትኸይድ መሊቓ ኣዋይ ግበ ያ ነራ ተዓባይ ነፋሪት ደለክ ብልዕሊ ግበ ትኸይድ ሓነይ ግን ኣብዚ ክኮ ሓሙሽተ ብረቦ ዘጎለ ንፍዕቲ ሕራይ እታ ትመፅእ ትግጥምዋ እንዲኹም ኣፍየ ትሩሩ እንድያ ግን ኣብ ንኡስ መደብ ኣፍየ እንታይ ክትመፅእዮ ሽዳ ሽዳ ሽዳ ባራራራራራ ቶቶቶቶ ትፈትዎ ማዓት እንዲኹም ንሳ ኣብኣ ገመል ረባዕ ክመፅኡ እንታይ ይብለና ግን ብሓባር ክርአና

0: ሽዳ
1: ሰላም ሰላም ኣነ ገመር ረባዕ ከመይ ቀኒኹም እዞም ደቀይ ኣቃውማ ሓይልታት ገድሊ ከመይ ከም ዝነበረ ክዕልለኩም ዶ ግርም ከም ትብሉኒ ስለ ዘይጠራጠር ዕላለይ ክጅምር መጀመርያ ሓንቲ ሓይሊ ተጋደልቲ ከመይ ምዃና ኣቃውምኣ ክዕልለኩም ኣብ ህዝባዊ ግንባር ሓንቲ ሓይሊ ብሰለስተ ጋንታታት 9 መሳርዕን ትቐውም ነበረት ብፍላይ ኣብ 1980 ቅድሚ ሻድሻይ ወራር ዳርጋ ንኽልተ ዓመታት ኣብ ተዛነ ትምህርትን መቅርራብን ስለ ዝነበርና ብዙሓት ሓደሽቲ ተዓለምቲ ፅምበሩና ስለ ዝነበሩ ሓንቲ ጋንታ ኣሳት 45 ተጋደልቲ ዓቕሚ ሰብ በፂሓ ነይራ ሓንቲ ጋንታ ድማ 3 መሳርዕ ነበራ መስርዕ ኮለይ ካላሽናት ኢንፎርቲን ወይ ናቶ ወይ ጅስሪ ዝበሃል ሓንቲ ነዋሕ ብረት ቦምባታት ኢድ ቦምባ ኤፍ1 ቦምባ ቻይና ቦምባ ችኪ ወይ ቦምባ ትኪ ዝዓጠቐት ስጡም ክፉፍ ዕጥቂ ብስክሊት መቐመጢ ጠያይቲ ክፉፍ መቐመጢ 3 ካዝና መቐመጢ ብራሾ ማይ መቐመጢ 2 ቦምባታት ኢድ ተዓፀፈት ነፀላ ብጀካ ነፀላ ኩሉ ካብ ቆርበት ኣሳእን ጦር ሰራዊት ዝተሰርሐ ነበረ ሓደ ተጋዳላይ ካብ 350 ጠያይት ይሽከም ነበረ መስርዕ ኣርቢጂ ልክዕ ከም መስርዕ ኮለይ ካላሽናትን ቦምባታትን ኢድ ዝዓጠቐት

0: ኮይና ሓንቲ ኣርቢጅ ሰበን ፀረ ታንኪ ዝዓጠቐት ክትህሉ ከላ ገለገለ መሳርዒ ኣርበጂ ድማ ካልአይቲ ኣርበጅ ቱ ዝዓጠቐት ነይራ። መስርዕ ብሬን ካላሽናት ሓንቲ ብሬን ፒኬይ ወይ ከዓ ብሬን እንግሊዝ ብተወሳኺ ብሬን ዲቶሮፍ ወይ ብሬን ካላሽን ተዓጠቕ ነበረት። ሓንቲ ሓይሊ ተጋደልቲ እነሻዕ 135 ጫሕጫሕ ዝብሉ ካብ ኣወዳትን ኣዋልድን ኣቡልኮም ዘተንፍሱ ዓቕሚ ሰብ ነይሩዋ። ኩሉ ጎበዝ ምስቲ ቁምጣ ሚላኖ ስረ ጋምባለ ዝተጠምጠሞ ዳንጋ ሽዳ ጥዮ ነፀላ ወይ ክሹክ ጀብጀብ ወይ ኣፍሮ ፀጉሪ ርእሲ ተፋናቲቱ ብትኩል መስርዕ ብማእከል ዓዲ ሰንጢቑ ክሓልፍ ከሎ ኣዴታት ክዕልላ ኣቦታት ክድብሉ ኣኽላባት ክነብሑ ከለዉ ብገለ ሃሱሳት ሰራዊት ደርጊ ተጋደልቲ በዚ ሓሊፎም እንተ ሰሚዐን ኣብ ስሪአን ሽንቲ ጥሪቕ ጥሪቕ የብላ ነበራ። እዛ ዝተዓዘብናየ ሓንቲ ሓይሊ ተጋደልቲ ብሰለስተ ጋንታታት ብ9 መሳርዕ ዝቆመት ዓርመሾሽ ዘይትድፈር ሓይሊ ብፍላይ ከም በዓል ሻድሻይ ወራር ንሰለስተ ኣዋርሕ ለይትን ቀትርን ብዘይዕረፍቲ ሓደ ኣንፃር 10 እናሻዕ ድማ ኣንፃር 15 ገጢሙ ኣላሽ የብሎም እሞ ብዙሕ መውጋእትን መስዋእትን የጋጥም። እታ 135 ዝነበረት ሓይሊ ናብ 25 ሓንሳእ ሓንሳእ ድማ 15 ተጋደልቲ ትፀሪ ነበረት። ጸላኢ ሰዓር ይርኹመሽ ውግኣት ሓውዮም ናብ ቦታኦም ይምለሱ። ካብ ክፍሊ ተዕሊምን ክፍልታትን ሓደሽቲ ተጋደልቲ ይድረብዋ ሓይሊ ሰሲና ኣብ ንቡር ትምለስ። መልሻ ምስ ጸላኢ ትገጥም ስጋዕ ናጽነት እትመጽእ ድማ ብሓደ ወተሃደራዊ መራሒ ሓይሊ ብሓደ ካልኣይ ማለት ኮሚሽነር ፖለቲካ መራሕ ሓይሊ ብሰለስተ መራሕቲ ጋንታታት ብሰለስተ ኮሚሽነራት ጋንታ ብድምር ብ2 መራሕቲ ሓይልታትን ብ6 መራሕቲ ጋንታታትን ብ9 መራሕቲ መሳርዕን ብ9 ምክትል መራሕቲ መሳርዕን ተመሪሓ ንናፅነት ኣምፂኣ ባንዴራኣ ኣብ መላእ ሃገር ኣንበልቢላ እታ ዝተረፈት ተጋዳላይ ወሊዳ ተዋሊዳ ደቂ ደቃ ሪኣ እዛ ሃገር ከዓ ኮይዕናላ ንነብር ኣለና እብለኩም ገመረባ።
1: ኦ ሪኢኹሞ ዶ ገመረባ እንታይ ምሂሩና? ዓብ ነገር ምሂሩና። ናይ በዓል ኣባ ሓጎይ፣ ናይ በዓል ዓባየይ፣ ናይ በዓል ባባ፣ ናይ በዓል ማማ ኣብ ግዜ ገድሊ እዚ 30 ዓመት ክጋደሉ ከለዉ ካብዚ ኩሉ ገዛውቲ ተሓደ ካብቲ ገሊኡ ካብ ገጠር ገሊኡ ካብ ጉስነት ኩሉ ወፂኡ ግና ኣብ ምንታይ ተጠርኒፉ? ከም ሓደ ስድራ ኣብ ጋንታ ኣብ ሓይሊ ኣብ መስርዕ ተጠርኒፉ እንታይ ይገብር ከም ዝነበረ ከመይ ከም ዝነበረ ከመይ ፅባቐ ከም ዝነበሮ ንፀላኢ ከዓ ራዕራዕራዕራዕራዕራዕ ተጋደልቲ ተሰሪዖም እንድሕር ተር ኢሎም ተፋናቲቶም ሓሊፎም ብሓደ ዓዲ ሽዑኸም ገለ እንድሕር ሰሚዖም ጦር ሰራዊት ኢሎም ሽንቲ ጥሪቕጥሪቕ የፍርሕዎም ነይሮም። ሽዑ ስለ ዝፈርሑ 30 ዓመት ተዛበጥ ክበዝሑ መዓትዮም ንሳቶም ክበዝሑ ኣብ ድቆም ደርብዮም ኣብ መወዳእታ ድሕሪ 30 ዓመት ናፅነት ኤርትራ መፅያቅ ንሶም ተኣኪቦም 120,000 ዝኾኑ ምሩኻት ሽዑ ንዓዶም ቻውቻውቻውቻው ኩይድ ኢልና ኣብዛ ዓድና ፅብቕቲ ኣውፅእ እዚኣ ነራ እዋይ ክትዕም ከሎ ኣነ ሕጂ ክፋንወኩም እየ ዝመፅእ ዘሎ ሰሙን ብካልእ ፅቡቅ መደብ ዘሕጉስ መደብ ሒዝናልኩም ክንመፅእ ኢና። እዚኣ ንዓኹም ትምህርቲ ትሕመቁ ዞም ደቀይ ብስድራኹም ከዓ ተማእዘዙ ቻው ቻው ቻው ቻው ቻው ስጋዕ ድመፅእ ቀዳም

እቲ ምድርት በሪኽ ኣንፋር ጅብሃ ሻዕብየ ትግል ድሞቅራጥያት ዋ ዓዳለስ ሸቃለ መደነ ኣስፋግሮ 24,000 ነቕፋ እግል ስስዓኢለ ሸሃደት መቃርሓ ሙዲር ለሙዲርት ኣሴት ተስፋ ፍስሃ ፅዮን እተቐደመያ ከሊመት ለበርናምጅ ለሰርገለው ጅሃት እሎ መሓመዳ እልክነት እንቱ እቲ ምድርት ሰረጀቀ እብተበርዓት ለትረከባ 48,000 ነቕፋ እግልላ ሕድ እባሸቢ እግል 24,000 ሸሃደት ሃየባ ራዕዮት ዓይለት ሸሃደ መስኡልያት ናይ ክል መዋጥን ከም ሰልቱ ለሓበረ ሙዲር ሙዲርት ሰረጀቀ ሴት ክፍለ ማርያም ገብረ መስቀል ክነ ለምስል ውዳይ ስን ብዕዳም ጅሃት እግልትተላለዉ ኣው ግልትለዉ ኣትፈቐዳ

0: سلام كم تعلو زي خور كم تعزب تعطاو زينا سبورت انه زينا زغرب لكم ميكال حرقوم اب الكتم حقاز بغعات تودادر تيسانات غراس رود نمت تبع سبورتاو نتفتات ان محيال مزعلم ركبات تغايدو بيسان شوعات سنة زي تغايد ركب موار بالن سبورت انه زوا حقاز اب غراس رود زنوت فو هتسانات فدرشن كعسوغري زوا عن سباح غراو فدرشن كعسوغري ارتان زي تغايد ركبات بغندو بغعات تودادر تيسانات احييل كا سمو من سمح غروم زي تصوعو من اسيات مفراي مخانو اب تاقات عم تحابيرو اما حدرنو زوا حقاز اتو ادريس محمد حمدن حلافي بالن سبورت انتنو زوا اتو عثمان محمد سعيدن اب زي سمعو وقال ኣብቱን ዞባ ሓያልን ህልኽ ዝበዝሖን ውዕውዕ ስፖርታዊ ንጥፈታት ይሰላሰል ከም ዘሎ ጠቒሶም እዚ ናይ ምሕያል ብቕዓት ታለንት ግራስሩት ድማ መቐፀልታናቱ ኮይኑ ኣብቲ ንዞባ ዝፈርዩ ዘለዉ ህፃናት ብሩህ መጻኢ መንእስያት ንኽወሓስ ሓያል ፃዕርታት ይካየድ ከም ዘሎ ብምሕባር ንኩሎም ነቲ መደብ ንምዕዋት ገንዘቦምን ግልበቶምን ብምውሃድ ሞራላዊ ደገፋት ዘካየዱ ዜጋታትን ፌደሬሽናትን ኣመስጊኖም ሓላፊ ኮሚሽን ስፖርት ዞባ ዓንሰባ ኣቶ ዓብዱልዋሃብ መሓመድ ዓልና ብወንበር ፌደሬሽን ኩዕሶ እግሪ ዞባ ዓንሰባ ኣቶ ዓብዱላሂ ዓልን ብወገኖም ተራን ተሳትፎን ሕብረተሰብ ኣብ ምሕያል ስፖርት ወሳኒ ምዃኑ ብምግላጽ ነበርቲኑ ዞባ ሓጋዝ ምምሕዳራትን ዝወሰድዎ ተበግሶታት ክስዓብ ብምሕባር ህፃናት ረኺቦሞ ዘለዉ ዕድላትን ጸጋታትን ብግቡእ ክጥቀምሉ ኣተሓሳሲቦም ኣብቲ ኣጋጣሚ ወለዲ ናይቶም ህፃናት 10,000 ናፋ ቤት ፅሕፈት ባህልን ስፖርትን ዞባ ሓጋዝ 18,000 ናፋ ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ድማ ምሉእ ናውቲ ስፖርት ንተወዳደርቲ ግራስሩት ሓገዛት ከበርክቱ ከለዉ ወለዲ ኣብ ምሕያል ስፖርት ደገፍቲ ሓሳባትን ርእቶታትን ኣቕሪቦም ኣብ ዜናታት ወፃኢ ምስ ንሰግር ግጥማት ዋንጫ ዓለም እቲ ማሊ ሶንን ሎም ሶሉስ ኣብ ሰዓታት ወጋሕታን ብዝተፈላለዩ ፀወታታት ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕብ ሰዓ 8:00 ፀወታን ዘካየደ ሃገራዊ ጋንታታት ብራዚልን ጃፓን ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ጃፓን ኣብ መበል 29 ደቂ ካብ ካይሽሁ ሳኖ ብዝረኸበታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣሰልጣን ብራዚል ካርሎ ኣንቸሎቲ ብዝወሰዶ ናይ ምቅያር መስርሕ ሃገራት ጋንታ ብራዚል ተብራቢራ ናብ ፀወታ ተመልሰት ኣብ መበል 56 ደቂ ካብ ካሲሜሮ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ ብድሕሪ ዛ ሸቶ ተፃውቲ ብራዚል መዕወቲ ሸቶ ከናድዩ ኣብዚ ተቓልስሉ ነታ ድሕሪ ዕረፍቲ ደኺማ ዘቐረበ ጃፓን ብፀጋማይ መስመር መጥቃዕቲ ሓደገኛታት ኩዓሳሱ ብምልኣኽ ንመስመር ምክልኻላ ኣብ ከቢድ ስራሕ ሸሚማቱ ያምስያ እዚ ስራሕ ግን ፍረ ዘይነበሮ ከይከውን እሞ ናብ ተወሰኽቲ ፍርቂ ሰዓት ንኸምርሓ ዝሰገጽ ብራዚል ምዱብ 90 ደቓይቕ ተወዲኡ 6 ተወሰኽቲ ደቓይቕ ምስ ተዋሃበ ካብ ተቐይሩ ናብ ሜዳ ዝወረዳ ጥቃዕያ ማርቲኔሊ ኣብ መበል 95 ደቂ መዕወቲ ሸቶ ብምርካብ ብራዚል 2-1 ብምዕዋት ናብ ዙር 16 ሰጊራ ኣብዛ ፀወታ ናይ ጃፓን ካይሹ ሳኖ ይብል ዝተፃወታይ ተባሂሉ ተሰይሙ ብራዚል ኣብ ናይ ዙር 16 ሎምሸት ኣንጻር ኖርዌይ ወይ ድማ ኣይቨሪኮስ ዒራን ዝሓልፈት ሃገር እያ ክትፃወት ብራዚል ኣብ ታሪክ ውድድር ዋንጫ ዓለም ተመሪሓን ዕረፍቲ ክትወፅእ እሞ ድሕሪ ዕረፍቲ ድማ 2 ሸቶታት ኣመዝጊባ ከትዕወት ድሕሪ ዓመት 2002 ንፈለማ እዋን እዩ እዘን ሃገራት ማልሶኒ ኣብ ዋንጫ ዓለም ድሕሪ 2006 ንፈለማ እዋን እዮን ተረኺበን ኣብቲ እዋን ብራዚል 4-1 ክትዕወትን ከላ ብሓፈሻ ግን እዘን ሃገራት ኣብ ዝተፈላለዩ ውድዳትን ናይ ምሕዝነት ፀወታታትን ደሚርካ ምስ ናይ ትማሊ 15 ግዜ ክራኸባ ከልዋ ብራዚል ኣብተን 12 ክትዕወትን ከላ ኣብ 2 ነጥቢ ክትማቕል ጃፓን ካ ኣብ ወርሒ ጥቅምቲ ናይ ዝሓለፈ ዓመት ማለት 2025 3-2 ተዓዊታ ምንባራ ይዝከር ብሓፈሻ ብራዚል ኣብ ልዕሊ ጃፓን ብድምር 38 ሸቶታት ከተመዝግብን ከላ ጃፓን ካ 8 ሸቶታት ጥራያ ኣመዝጊባ
1: Brazil power it away and the whistle goes Brazil have escaped they go through
0: ስዒበኒ ፀወተን ዘካየደ ሃገራዊ ጋንታታት ጀርመንን ፓራጓይን ነይረን ኣብ ናይ ቅድሚ ዕረፍቲ ፀወታ ፓራጓይ ኣብ መበል 42 ደቂ ካብ ኢንሲሶ ብዝረኸብታ ሸቶ ሓደ ባዶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ጀርመን ኣብ መበል 54 ደቂ ካብ ካይ ሃቨርትስ ብዝረኸብታ ሸቶ ክትመዓራረ ዝተመደበ 90 ደቓይቕ ብምዛሙ ዕውትን ምፍላይ ተወሰኽቲ 30 ደቓይቕ ተዋሃበ ተኸላኸሊ ሃገሪት ጋንታ ጀርመን ጆናታን ታህ ኣብ መበል 101 ደቂ ንሃገሩ መሪሕነት ዘተሓዘ ሸቶ እኳ ተመዝገበ እታ ሸቶ ብቫር ብምስራዛ ግና እቲ ግጥም ሓደ ብሓደ ቀጺሉ ብድሕር ዝተኸዝተ ፍጻመ ይነበረን ናብ ፍጹም ቅላዕ ድማ ኣምሪሐን ፓራጓይ ድማ 43 ብምዕዋት ኣገራምን ታሪኻውን ዓወት ብምስናድ ናብ ዝቕጽል ዙር 16 ሓሊፋ ጀርመን ኣብ 1954 1974 1990 ድማ 214 ንፅዋ ዋንጫ ዓለም ክትዕወት ኣላ ኸላ ካብ 218 ናትሒዛ ምዛናይ ሎሚ ለይቲ ወሲኽካ ካብ 3 ተኸታተልቲ ፀወታታት ዋንጫ ዓለም ማለት 218 222 ከምኡ ድማ 226 ብምስንባታ ኣገር ሰዓት 4 ወጋሕታ ድማ ሃገራውያን ጋንታታት ሆላንድን ሞሮኮን እየን ተረኺበን ሓለቓ ሃገራዊት ጋንታ ሞሮኮ ኣሽራፍ ሓኪሚ መበል 100 ሃገራዊ ፀወቱ ኣብ ዘካየደሉ ዝነበረ እዋን ብወገን ሆላንድ እውን ኣጥቃዓይታ ሃገር ኮዲ ካክፖ ዝሓልፈ ቕዳ ምስ በዓልቲ ቤቱ ንምሕቋፍ ዝፅበይዎ ዝነበሩ ወዶም ብምግድኡ ኣብ ከቢድ ሓዘን እናሃለወ እዩ ንሃገሩ ወኪሉ ተፃዊቶም ናብ ፀወታ ምስንሰግር ኣብ ናይ ቅድሚ ዕረፍቲ ግጥም ሞሮኮ ዓብላልነታ ዝረጋገፀትሉ ግን ከዓ ሸቶ ዘይተመዝገበ ፀወታ ክካየዱን ከሎ ድሕሪ ዕረፍታ ኣብ ዝቐጽለ ፀወታ ፈለማ ሆላንድ ኣብ መበል 72 ደ ካብ ኮዲ ካክቦ መሪሕነት ዘተሓዘታ ሸቶ ብምርካብ ንፀወታ ክትቅልሶ ጀሚራ ሞሮኮ ጌና ንፀወታ ዓብሊላ እናሃለወት ማዕረት ገብራ ሸቶ ንኽፅበ ክሳዕ ተወሰኽቲ ደቓይቕ እያ ተፈሪዳ ኣብ መበል 91 ደ ካብ ድሕሪት መስመር ናብ ቅድሚ ዝለኣኸቶ ዒሳ ድዮብ

0: ፆታ ዝመለሰታሸቶ ብምዝጋብ ምዱብ ግዜ ሓደ ብሓደ ብምዛሙ ዕውት ንምፍላይ ተወሰኽቲ 30 ደቓዮ ተዋህበ ኣብዚ እውን ምዕወት ይሸቶ እተመዝግብ ሃገር ስለ ዘይተረኽበት ናብ ፍጹም ቅላዕ ኢና ምሪሐን ሞሮኮ ድማ 3-2 ብምዕዋት ናብ ዝቕፅል ዙር 16 ክትሓልፍ ንከላ ዝምፅእ ቀዳም 4 ሓምሉ ድማ ኣንጻር ካናዳ ክትራኸብ እያ ኣብዛ ፆታ ናይ ሞሮኮ ዲዮፒዩ ብሉሰ ፀዋታይ ተባሂሉ ተሰይሞ ሎሚ ሰሉስ ምሸት ግጥማት ዋንጫ ዓለም 2026 እውን ቀፂሉ ከምስ እዩ ሃገራዊ ጋንታታት ኣይቨሪኮስትን ኖርዌይን ከዓ ዝራኸባ ብምዃነን ዓበቓልቦ ረኺበን ኣለዋ ኣሰልጣን ሃገራዊት ጋንታ ኖርዌይ ስታል ሶልባኽን ዝሓለፈ መዓልትታት ኣንጻር ፈረንሳ ዘወረዳ ጋንታ ሙሉእ ምቅያር ብምግባር ንወሰንቲ ዝኾኑ ተፃወቱ ከም ኤርሊን ሃላንድን ማርቲን ኦዴጋርድን ድሕሪ ናይ ሓደ ሰሙን ዕረፍቲ ሎሚ ምሸት ናብ ሜዳ ክልእኮም እዩ ብወገን ኣይቨሪኮስ ምስ ንምልከት ኣጥቃዒ ኣማድ ዲያሎ ኣብ ዝሓለፈ ፆታ ብእግሩ ጎንፁ እኳ ተፀረ ኣብዛ ግጥም ግን ክህሉ ምዃኑ ይንገር ተኻላኻልያ ዊልፍሬድ ሲንጎ ግን ብሰንኪ ምጭባ ጭዋዳ ኣብዛ ፆታ ክስለፍ ኣጠራጣር እዩ ዘሎ
1: senses this one from the beginning. He's already moving that
2: move. Ismail Saibari, a Dutch champion at PSG, the Dutch league's player of the year, can send the Dutch out of the World Cup sooner than at any other tournament in their history. Ismail Saibari can win the penalty shootout for Morocco with this kick.

0: Morocco win and football.
1: ዝገበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዝየ መስኪ ምስ ተረፉ መረባት ዩቲቭ ሓድጎኩም ብወገነግም ሰላም።

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈኖ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ሰላሚ ትሕዝቶ መደብና እምበኣር ሓበሬታን ጎስጓስን ሚኒስትሪ ምክልኻል ንኣባላት ሰራዊት ናይ ኣርትዖት ግራፊክስ ጋዜጠነትን ህዝባዊ ርክባትን ደረቕን ተንቀሳቓሲ ስእልን ከምኡ ውን ናይ መባእታ ትምህርቲ ኮምፒተር ስልጠና ሂብሎ ንሙሉእ ትሕዝትኡ ናብቲ መደብ ከብለኩም።

0: ትምህርትን ስልጠናን ንዘተኣማምን ብቕዓት እናሻዕ ዝቕየር ሓድሽ ቴክኖሎጂን ምህዞን ኣብ ፀፅባሕ ኣብ ዝገሃደሉ ዘሎ እዋን ምስይ ቋርፅ ምዕባለ ንምጓዓዝ ብቐፃሊ ክትምሃርን ክትስልጥንን ኣብ ዘድልየሉ እዋን ብምህላውና ብኡ መጠን ስልጠናን ትምህርትን ዘየቋርፅ መስርሕ ህይወት ኮይኑሎ እቲ ሎሚ ዘሎ ፅባሕ ክመሓየሽ እዩ። እቲ ፅባሕ ዘሎ ድማ ድሕሪ ፅባሕ ብዝረቐቐ መንገዲ ክቕልቀል እዩ። ስለዚ ድማ ኣብ ዕዕለቱ ምዝኽሰት ፍልጠትን ሓቅን ምጉያይ ግዜ ዝህብ ኣይኮነን። ካብዚ ድርኺት ብምብጋሲ ድማ ሓይልታት ምክልኻል ኤርትራ ብሓፈሻ መኮነን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ድማ ብፍላይ ምስ ብቕዓት ሰራዊት ኣብ ዝተኣሳሰሩ ነንበይኖም ዓውድታት ብመደብን ከከም ኣድላይነቱን ስልጠናን ትምህርትን ክህብ ዝፀንሐ። ኣብዚ ሕጂ እዋን ድማ ዓቕሚ ኣባላት መራኸቢ ብዙሃን ማለት ሜድያ ክብ ንምባል ኣስታት ሰለስተ ኣዋርሕ ዝወሰደ ኣብ መራኸቢ ብዙሃን ዘተኮረ ስልጠና ብምስልሳል ኣብ መፈፀምታ ኣብፅሑ ይርከብ።
1: ኣብ ዘለናዮ እዋን ሜድያ እቲ ዝሓየለ መሳርሒ እዩ። ሓያል ሜድያ ክህልወካ ድማ ሓያላት ፕሮዲሰራት ክህልወካ ኣለዎ። ስለዚ ኣብ ቴሌቭዥን ወያ ሜድያ ሓደ ኣባሃህል ኣሎ። ፕሮዲሰር እንድሕር ዘይብልካ መደብ የለን፣ መደብ እንድሕር ዘየለካ ቴሌቭዥን ወይ ከዓ ሜድያ የለን እዩ ዝበሃል። ስለዚ ዕላማ ናይዚ ትምህርትና ናብዞም ሓያላት ፕሮዲሰራት ንምብፃሕ ድማ እቶም ፕሮዲሰራት ዝበሃሉ በቶም ባእታታት ናይ ሜድያ ዝበሃሉ ከም ናይ ጆርናሊዝም ኤዲትን ግራፊክስ ስቲል ካሜራ ቪድዮ ካሜራ ክሓልፉ ኣለዎም። ነዚኦም ምስ ሓለፍዎም ሽዑ እቶም ክርኤት ዝገብሩ ወይ ከዓ ፕሮዲሰራት ዝበሃሉ ፈጠርቲ ዝበሃሉ ይፍጠሩ ማለት እዩ። ስለዚ መኮንን ገስጓስን ሓበሬታ ብቕዓት መደባ ስራሕ ብኣድማዕነት ንምርግጋፅ ብቕዓት ዓቕሚ ኣባላቱ ክም ንምባል እዩ ቀንዲቲ ዕላማ ናይ እዚ ትምህርቲ እዩ።
2: እዚ ትምህርቲ እዚ ብዕለት 3 ወርሒ 3 2026 ጀሚሩ ማለት እዩ። ንኣስታት 3 ወርሒ ዝኸውን ቀፂሉ ኣብ መንጎ እዚ ትምህርቲ እዚ እውን ካልእ ስልጠናታት ዝተዋሃበ ነይሩ። ኣብዛ ዓዲ ዘለዉ ክኢላታትን ሞያውያንን ከም ሓገዝ ተባሂሉ ምስቲ ትምህርቲ ዝወሃብዎ ፀንሑ ምስ ዝኸይድ ኣገዳሲ ትምህርቲ ክወሃብ ፀኒሑ፣ ሓደ ካብቲ ትምህርቲ ክወሃብዎ ፀንሑ ብቀዳም ቀዳም ናይ ታይም ማናጅመንት ማለት እዩ። ምክንያቱ ኣብ ግዜ ኢና ሂወትና ኣገዳሲ ኢኻ ብዛዕባ እቲ ግዜ ዝምልከት ስለዝኾነ እሞ ምስቲ ሞያ እውን ኣገዳሲ ስለዝኾነ ብዛዕባ ታይም ማናጅመንት ወሲዶም ማለት እዩ። ካልእ ኤኣይ ከዓ ምዚ እዋናዊ ዘሎ ሕጂ ኣርቲፊሻል ኢንቴሊጀንስ ማለት እዩ። ብዛዕባ እውን ፅቡቅ ትምህርቲ ዝኾነ ወሲዶም
3: እዚ ዘለናዮ ግዜ ናይ ቴክኖሎጂ ግዜ እዩ። ሕጂ እዚ ዝተምሃርናዮ ትምህርቲ ድማ ዝወሰድዎ እዞም ተምሃሮ ናይ ብካሜራ ጌርካ ከመርካ ፅሑፍን ነባርን ስእሊ ተትርፍ ወይ ድማ ትስንድ እዩ እቲ ዕላሙኡ ነይሩ ማለት እዩ። ኣብዚ ዘለናዮ ሕጂ ግዜ ግድን ኣይኮነን ካሜራ ዘለካ ዝኾነ ሰነድ ንክትወስድ፣ ኣብ ኢድና ኣለና ዝኾነ ሰነድ መውሰድ ማለት እዩ። እንታይ እዩ ደገድሰና ግን ሕግታት ምፍላጥ የድልየና ማለት እዩ። ብኸመይ መንገዲ ንስንድ፣ እንታይ ንስንድ፣ እንታይ እንታይ ክንፈልጥ ኣለና፣ ኣየናይ ቴክኒካዊ መዳይከ ክነፅፍፍ ኣለና ማለት እዩ። ኣብቲ ፕሮፌሽናል እንድሕር ክንመፅእ ኮይና ገብቲ ዝለዓል ደረጃ እንድሕር ክንመፅእ ኮይና ግን ግድን እዩ ፕሮፌሽናል ዝኾነ ካሜራ ክንዓጥቕ ማለት እዩ። ኣብ ዘለናዮ ሕጂ ግዜ ምስቲ ዘሎ ንብረት ምልላይ ኣዝዩ ኣገዳሲ ይኸውን። እተን ኣብ ኢድና ዘለዋ ካሜራታት ኣብ ሃገርና ዝርከባ ካሜራታት ድማ ምስአን ሌላ ገይሮም ኣለዉ እዞም ተምሃሮ እዚኦም። ካብዚ ምስ መፁ እውን እቲ ግዜ እናማዕበለ ስለ ዝኸይድ ነዚ ከም መባእታ ሒዞም ግን ካብኡ ከዓ ተመርኪሶም ከዓ ባዕሎም ከዓ እንታ ክገብሩ ክእሉ እዮም ከማዕብልዎ እውን ኣለዎም ማለት እዩ። እተን ምሳና ዘለዋ ካሜራታት ምዚ ኣብዚ ሕጂ ዘሎ እዋን ዝኸዳን ድሳነያን ዓይነት ካሜራ እየን ደልዋና። ብመንፅር ድማ ኣብ ኣሃዶኦም ዝከዱ እውን ብዝተካእለ መጠን ከመን ዓይነት ካሜራ ዓጢቆም ነቲ ዝካየድ ንጥፈታት ብግቡእ ሰኒዶም ነባር ዝኾነ ስራሕ ከትርፉ ድማ ይኽእሉ ማለት እዩ።
1: ካብ ኩሉ ሓይልታት ምክልኻል፣ እዝታት፣ ሓይሊ ኣየር፣ ሓይሊ ባሕሪ፣ እስታፋት ምንስክል ምክልኻል፣ ማእኸል ስልጠና ዝተዋፅ እዮም። እዚኦም ድማ ምስቲ ዓውድታት መኮነን ጎስጓስን ሓበሬታን ዝሰርሑ ንጥፈታት ዝዓሙ ዝነበሩ ኣባላት እዮም። ተመክሮ ዘለዎም ኣለው፣ ገሊኦም ካ ተመክሮ ዘይብሎም ኣለው። ስለዚ ነቲ መደባት ታሪክና ንምስናድ ወይ ከዓ እቲ ኣብ ዲቨሎፕመንት ዘሎ ኣብ ህንፀት ሃገር ዘሎ ንጥፈታት ግቡእ ሰኒዶም ነቲ ናይ ናህና ሜድያ ዝበሃል ናይ ዋልታ ንበሎ ብኩል መለክዒታቱ ንዕኡ ብግቡእ ንምፅብራቕ እዩ ማለት እዩ። ቀንዲ ዕላማ ናትና ንቕሓት ሰራዊት ኣብ ኩሉ ሓፍ ንምባል እዩ። ስለዚ ብመገዶም ብዙሕ ነገራት ተክሰኒዱ ናብዚ ዝመፀሉ ንጥፈታት ብግቡእ ታሪክና ዝዕቅበሉ ንምስናድ ወይ ንምዕያይ ስለ ዝኾነ ካብኦም ብዙሕ ፅፅቢት ኣለና።
0: ኣብዚ ብግብርን ክልሲ ሓሳብን ዝተሰነየ ፅዑቕ ትምህርትን ስልጠናን ነቲ ትምህርቲ ብቑዓት ምዃኖም ዝተኣመነሎም 66 ደቂ ኣንስትዮ ዝርከበኦም 175 ኣባላት ሓይልታት ምክልኻል ዝተሳተፉ ክኾኑ ከለዉ ገሊኣቶም ነዚ ዓውዲ ብተመክሮ ክሰርሕሉ ዝፀንሑ፣ ገሊኣቶም ድማ ነዚ ዓውዲ ፍልጠት ሓደስቲ እዮም። እዞም ካብ ዕርድታት ማዓስከራትን ኣብያተ ፅሕፈትን ሓይልታት ምክልኻል ዝተዋፅኡ ኣባላት ሰራዊት ኣብዚ ዘለዎ ኣሃዱ ከስርሖም ዝኽእል ቀሊል ዘይኮነ ፍልጠት ቀሲሞም ምህላዎም ብምጥቃስ በቲ ኣሳታፊ ዝኾነ ኣገባብ ኣመሃህራን ብፃዕርን ተወፋይነትን መምሃራኖምን ዕጉባት ምዃኖም ገሊፆም።
4: ዝያዳ ንፉዓት መምሃራን ኣዝዮም ምቁራት እዮም። ብዝያዳ ከዓ ንሕና ካብቲ ናይ ምሸት ኣብ ትርፊ ግዜና በዓልና ብግሩብ ደረጃ ተኣኪብና ፕራክቲስ ንገብረሉ በዓልና ነቲ ናይ ንጉስ ተምሃርና ናይ ምሸት ንደጋግመሉ ዕድላት ይፈጥሩልና ነይሮም። እንደገና ንፅባሒት እውን ንዑኢና ንደግም። ብጣዕሚ ፅቡቅ ዝኾነ ኣገባብ መምሃራን ነሩ እንትርፎ ናይ ግዜ ፅረተ ዘይኮይኑ ብጣዕሚ ፅቡቅ
5: መምሃራን ኣዝዩ ዝናኣድ ትምህርቲ በቃ ኣዝዩ ዝናኣድ ትምህርቲ ብግቡእ ኣብ ግዜኡ ግዜ ናይ ኩልላፍ ግዜ ኣይነበሮ ዋላ ኣበራዳድኣ ዲስፕሊን ከምዚ ዘይተረዳእካ ህድ ኢሉ ናይ ምርዳእ ብጣዕሚ ፅቡቅ ነይሩ።
2: ኣገባብ ኣመሃራ ብትዮርን ብፕራክቲካልን ማለት እዩ ብግብርን ብክልሲ ሓሳባዊ ማለት እዩ። ኣብዚ ኸ ናይ ብሓቂ እቶም መምሃራን ንዑ ሒዞም መፀንሑ ኣዝዮም ብሉፃት ብኩሉ ዝቐሰሙ እዮም ማለት እዩ ተመክሮ ዘለዎ ብዝግባእ ከዓ እቲ ስልጠና ሰሪሖሞ ማለት እዩ።
6: ወላ ሓንቲ ኣይነበርኒ ኣንፈት ሰላም ምትብባዕ ናይ መምሃራንና ገለግል ምስም ንፉዓት ኮይነ ፅቡቕ ነጥቢ ፅቡቕ ውፅኢት እንዳምፃኹ ከዓ መፅ ሕጂ እዚ ሰለስተ ወርሒ ዝተዋሃብናዮ ስልጠና ቤዚክ ጥራይ ንካ ክትሕዝ ትኽእል ንካልኣይ ግዜ ወሲኾም ገለካ ኣብ ዓብዪ ደረጃ ክንበፅሕ ንኽእል ኢና።
7: ክሳብ ሕጂ በዚ ዝተምሃርናዮ እቶም መምሃራን ብጣዕሚ ኣዝዮም ብቑዓት ዝኾኑ መምሃራን እዩ ከይመስኮንኮም ክሓልፍ ኣይደልኒ።
8: ኣብታ ክላስና ንሕና ፅቡቅ ዕድል ገርና ምኩራት ካሜራማን ፀኒሖም እዮም ቅድሚ ንሕና ንሕና ሕጂ ከም ዝበልኩ ጀመርቲ ኢና ድበዛሕና ዳርጋ 80% ግን ጀመርቲ ዝነበርና ኢና። እጂ ምስቶም ተምሃሮ ፅቡቅ ቅርበት ነይሩ እቲ መምርካ ቐልጢፉ ኣላለዎም ነቶም ክለ ዝፀንሖም ፍልጠት ፀንሖም ስለዚ በቢግሩብ እንዳፈለየ ምስኦም ተጠርኒፍና ዝያዳ ነቲ መምህር ከም ድላዩ ከዓይ ድገበርና ከዓ ልብና ድልው ነይሩ ኩላና ንምሃር ንደሊ ነርና ክንዓቢ ንደሊ ነርና። ስለዚ ዝያዳ እንዳሓተትና ዝያዳ እንዳረበሽና ግዜ ሃበና ከምዝበልና ሓሳሓንሳ እውን ናይ ምሸት ንምለሰሉ ግዜ ነይሩ።
4: ናይ ካሜራ ስልጠና ወሲድና ነርና ኣብኡ ንቐስታት ክልተ ወርሒ ወሲደ ብዛዕባ ኤዲቲን ግራፊክስ ግን ኣምራ ኣይነበረንን ኣብዚ መፅእ ከዓ ብዝያዳ ፅቡቅ ዝኾነ ፍልጠት ሒዘ ከይዳ ኣለኹ ማለት እዩ።
8: እቲ ዝበለፀ ዝነበረ ብናና ብፍላይ ኣብ ናይ ቪድዮ ክላስ ዝነበረ እታ ትምህርቲ ግን ቱቶርያል ብዙሕ ዋሃበና ነይሩ ካብኡ እንዳረእኻ እንዳፅናዕኻ ፈቲንካያኻ ትመፅእ ኣጋጣሚ ፍቲ ናይ መመረቕታ ውን ተዓዚብካያ ትኸውን ኢኻ ክልተ ግዜ ሓንቲ ናይ ሓንቲ ደቕ ታሪክ ሰሪሕና ነርና ኣብ ደገ ውን ስኢልና ድመፃና ፕራክቲካል በዚአ ንሕና ተሸሊምና ናተይ ግሩብ ነበረት ማለት እዩ።
6: እቲኦም ኮምፒተር ዝፈልጥዋ ነበሩ ቅብቲ እዮም ነሮም ወዲ8 ገሌዮም ዝኾኑ ነይሮም ንሶም ንዓና ይሕጉዝና ነይሮም ኣብ መጀመርታ ተተሓጋገዝና ገለ ከዓ ንዖም ሸዓ ኣርኪብና እዮም ንሕና ፅቡ ገይሮምስ በቃ እታ ዝፈልጥዋ ይሕጉዝና ነይሮም እዮም ንሶም እንዳተረዳዳእና ገለገለ ኣብዚ ደረጃ ዝበፅሕና።
0: እዚ መደብ ትምህርቲ ብቐንዱ ዕውት ክኸውን ዝኽኣለ ናይ ተምሃሮ ድሌትን ክትፈልጥ ናይ ምድላይ ሸውሃትን ምዃኑ ዝተገልፀ ክኸውን ከሎ እቲ ኣሳታፊ ዝኾነ ኣገባብ ኣመሃህራ እውን ንተምሃሮ ብዝያዳ ኣብ ግብራዊ ንጥፈት ንኽሕይሉ ዕድል ከፊትሎም እዩ። ኣብ መንጎ ተምሃሮ ዝነበረ ናይ ምድግጋፍ ሓቢርካ ምስራሕን እሂን ምሂን ምባልን ከዓ ናይ ገዛእ ርእሱ እወታዊ ተራ ከም ዝተፃወተ እውን ተገሊ

0: ገሊፁ።
1: እቶም መምሃራን ክሳብ 11 መምሃራን እዮም። እቶም 10 ካብ ውሽጢ ኣቕምና ማለት እዩ፣ ካብ መኮነን ጎስጓስን ሓበሬታን ሓደ መምህር ከዓ ካብ ሚኒስትሪ ዜና እዩ መፂና። ናይ ብሓቂ ብቑዓት እዮም። ከምቲ ክገልፆ ፅናሕኩ ንኩሉ ብግብርን ብክልሲ ሓሳብን እንዳሃቡ ነቲ ትምህርቲ ምስግባእ ስኒቆሞም እዮም።
2: ተምሃሮ ፅቡቅ ከምኡ ስለምንታይ እቲ ትምህርቲ ኒ ሓባር እዩ ነይሩ። ኩላትካ ብሓንሳብ ኮይንካ ትምሃሮ ብሓንሳብ ይህን ሚን እንዳተባሃልና ትምህርቲ ንገብር ነር። ብጣዕሚ ፅቡቅ
3: ተምሃሮ። ሕጂ ብዙሓት እንዲና ነርና ኩልና ከዓ ንረዳዳ ኢና ማለት ኣነ ደይ ተረዳእኒ የረዱእኒ ኣነ ከዓ ብዓቕሚቲ ዘይተረድኦም የረድእ ናይ ይህን ምሂን መንፈስቲ ነርና ያ ኩላትና ሌላ ንዓሚቕ ኩሉ ፅቡቅ ነይሩ።
4: ናይ ብሓቂ ካብ ተምሃሮ ካብቲ ዝተፀበናዮ ንላዕሊ። ምክንያቱ እቶም ተምሃሮ ዝተፈላለየ ዓይነት ክሊ ዕድመ ስለ ዝነበሩ ካብቲ ዝተፀበናዮ ንላዕሊ። ካብ ኣቴንዳንስ ጀሚርካ 8 ፈረቓን ክላስ ተጀሚሩ ኣሎ ኩሉ ግዜ ማለት እዩ ብዘይ ሓሶት። ስለዚ እቲ ህርፋኖም እቲ ናይ ትምህርቲ ድሌቶም ካብዚ ትብገስ ማለት እዩ፣ ካብዚ ብጣዕሚ ተድንቆ። ኣብቲ ትምህርቲ እውን እቲ ፍርቂ ሰዓት ናይ ትምህርቲ ግዜ ኮይኑ እቲ ሰዓት ድማ ናይ ፕራክቲስ ግዜ እዩ ነይሩ፣ ናይ ልምምድ ግዜ እዩ። ኣብኡ ከዓ ኣዝዮም ብሕቶታት መልክዕ ካብኡ እውን ምስ ወፃና ካብ ክላስ ምስ ወፃና ውን ብሕቶታት ነቲ ክላስ ማዕረ ክንደይ ተገዲሶም ሒዞሞ ከም ዘለዉ ብብዙሕ መገዲ ገሊፆምልና ማለት እዩ።
5: ንትምህርቲ ኢሎም ምስ መፁ ዘርኣይዎ ተቐባልነት፣ ንትምህርቲ ኢሎም ምስ መፁ ኣብዚ 3 ወርሒ መመላእታ እቲ ትምህርቲ ካብ ሶኒ ክሳብ ዓርቢ ዝካየድ ነይሩ ዝነበሮም ዲስፕሊን ዝነበሮም ተቐባልነት ከምዚ ኢልካ ክትገልፆ ውን የሸግር እዩ። ብጣዕሚ ህንጡይነት ነይሮዎም። ኣዝዮም ህንጡያት ክፈልጡ ይደልዩ ክገብሩ ይደልዩ። ምስ ምንባሮም ከዓ እቲ ትምህርቲ ማዕረ ማዕረቲ ቴዎሪ ዝያዳ ፕራክቲካል ብግብርና ሰርሑ ብግብርና እቲ ንብሎም እናገበርዎ ኣብ ሓንቲ ፔሪድ ናይ ሰዓትን ፈረቓን ግዜ እዩ ነይርዋ። እታ ፍርቂ ሰዓት ተዳ ቴዎሪ ተማሂሮማ እታ ሓደ ሰዓት ሙሉእ ግን ብፕራክቲካል ብስራሕ እዮም ዝኸድዎ ነይሮም።
6: እቲ ፍልይ ዘብሎ እንታይ ኣብ ተምሃሮ ዝነበረ ናይ ፓርቲስፔሽን ታሽሙ እዩ ነይሩ። ሓደ መምህር ሓደ 20 ሚእታዊት ናይቲ ትምህርቲ እንድሕር ሂቡ እቲ 80 ሚእታዊት ከዓ ተሓጋጊዝካን ተመላለኢኻን ኣብ ክላስ ብትገብሩ ኣክቲቪቲን ብግሩፕ ወርክን እንዳሰራሕካ እዩ እቲ ትምህርቲ ተኻይዱ። ፅዑቅ ፅፉፍ ፅቡቕን ትምህርቲ እዩ ነይሩ ከዓ ክብል ይኽእል ማለት እዩ።
1: ብወገን ተምሃሮ እንድሕር ኢና ናይ ብሓቂ ተምሃሮ ነቲ ትምህርቲ ካብ መጠን ንላዕሊኦም ደልዮም መፀኒሖም መርኣያ ናቱ ከዓ ከምቲ ብቲ ፀብፃብ ዝገለፅክዎ ማለት እዩ። 8 ኣባላት ናይቲ ሓይልታት ምክልኻል ማለት እዩ ኣብ ርእሲ እቲ ተወሲኑሎም ዝመፀ ትምህርቲ ወይ ከዓ ነቲ ቀስሞ ዝመፁ ትምህርቲ ብልዕሊኡ ካልእ ተደራቢ ትምህርቲ እውን ጠሊቦም ማለት እዩ። እዚ ከዓ መርኣያ ናይቲ ድሌታት ማለት እዩ። ናይ ብሓቂ ካ ብፅቡቅ ንክልቲኡ መኪቶሞ ማለት እዩ።
5: ኣቀዲሞም ብዙሕ ምስ ኮምፒዩተር እኩል ሌላ ናፍልጦ ናይ ነበሮምን ናይ ሕጂ ኣብዝሓለፈ 3 ወርሒ ብዝገበርዎ ፃዕርን ብዝኸድዎ ሓያል ስራሕን ግን ብውሕዱ ፀብፃባቶም ከፃፍፉ ፀብፃባቶም ክፅሕፉ እዚ ኣብቲ ማይክሮሶፍት ወርድ ማለት እዩ ኣብ ኤክሰል ኬድና ውን ናይ ሕሳባት ዝምልከት ክሳዕቲ መባእታ ናይ ሕሳብ ዝኾነ ናይ ቅመራ ስራሓት ኤክሰል ተጠቒሞም ክሰርሑ ካብኡ ናብኡ ዊን ዳታ ቤዝ ኣክሰስ ስለ ዝተምሃሩ ከዓ ብውሕዱ እቲ ፕራክቲካል ዝሰርሕዎ ዝነበሩ ናይ ዳታ ቤዝ ትምህርቲ መባእታ ናይ ዳታ ቤዝ ስራሕ ከስርሖም ዳታ ቤዝ ባዕሎም ክርኤት ገይሮም ኣብ ዳታ ቤዝ ኣትዮም ክሰርሑ ንስራሓት ብዳታ ቤዝ ከቃልሉ ኣብ ዝኽእልሉ ደረጃ እዮም በፂሖም። ፓወርፖይንት እውን ብተመሳሳሊ ስላይድስ እናገበሩ ፀብፃባት ድዩ ኣስተምህሮታት ድዩ ገለ ዝኣክል ተኣሽሙ ክሰርሑ በቲ መባእታ ናይ ኣፕሊኬሽን ትምህርቲ ዝጠልቦ ስራሕ ንክሰርሑ ሲ ኣዝዮም ብቑዓት እዮም ኢለ ክዛረብ ይደፍር በቲ ዝረአኽዎ ግብራዊ ስራሕ።
0: ኣብዚ መራኸቢ ብዙሓን ካብ ዝኾነ ይኹን ግዜ ንላዕሊ ኣገዳስን ጸላውን ዝኾነሉ ዘመን ምስ ግዜ ዝኸይድ ብቕዓት ንምድላብ መስርሕ ትምህርትን ነብስኻ መምዕባልን ደው ዝብል ኣይኮነን። ሓይልታት ምክልኻል ኤርትራ ድማ ኣብ ኩላቶም ኣሃዶታት ዝዝርጋሕ ስሉ

0: ፍሉጥ ናይ ዜናን ሓበሬታን ምልውዋጥ ንኽህሉ ኣቐዲሙ እዩ ክሰርሓሉ ጸኒሑ። ኣብ ነፍሲ ወከፍ ክፋል ማሕበራዊ መራኸቢታት ብቑዕ ሰብ ንምፍራይ ዝግበር ጻዕሪ ብግዜ ዝድረት ብዘይምዃኑ ይጽንሓለይ ዝብሃሎ ኣይኮነን። እዚ ኣብ መራኸቢ ብዙሓን ቆላሕታ ብምግባር ዝሰላሰል ዘሎ ስልጠና እምበኣር በብደረጅኡን ግዜኡን ዝቕጽል መስርሕ ከም ዝኾነ እዩ ኣብቲ ኣጋጣሚ ተገሊጹ።
1: ብጣዕሚና ስርቕቕ ዝበለ ቴክኒካዊ ነገራት እሳቶም ግድን ከማልእዎ ዘለዎም ሒዞም ከይዶም ኣለዉ። ኣብ ኣሃዶኦም ከይዶም በዚ ሕጂ ተማሂሮሞ ዘለዉ ሞያ እንድሕር ክሰርሑ ኮይኖም በትናትና ብቑዓት እዮም። ባዕሎም ድማ ግድን ተወሳኽናቶም ፃዕሪ እውን ከድሊ ማለት እዩ።
2: እዚ ዝመሃርናዮ ዝሓለፈ ሰለስተ ወርሒ መበገስ እዩ ማለት ነቲ ተማሃራይ ካብቲ ጠቕላላ ዘይነበሮ ኣብ ሓደ መበገሲ ደረጃ ምብፃሕ እምበር መወዳእታ ወይ ኣብ ብቑዕ ደረጃ ምብፃሕ ማለት ስለ ዘይኮነ ግድን ልምምድ ከድል እዩ። ምስኡ ካብቲ ዘለዎ ኣሃዱ ንፅበዮ ናይ ኮምፒተራት ድዩ ካልእ ኣክሰሰሪስ ዝኾነ ሓገዛት እንድሕር ተዋሂቦዎ ትምህርቲ ዝያዳ ኣድማዕ ይኸውን ማለት እዩ።
3: እዚ ሞያ እዚ ክቕፅል እየ ዝላቦ ማለት ንመፃኢ ኣዝዩ ሓገዝ ዝኾነ ሞያ እዩ። ኣብቲ ንኸዶ እውን ንሕና ኣብ ጨንፈር ዜና ስለ ንሰርሕ ከ መዓልታዊ ንሰርሓሉ ክሳዕ ዝኾነ ንቐፃሊ ተደፊኢሉ ግዜ ተዋሂብዎ ሰለስተ ወርሒ ዘይኮነ ክሳዕ 6 ወርሒ ካልእ ዝኸውን ግዜ ተዋሂቦ ኣዝዩ ክድፋቕሉ ነቲ ሞያ ደጊምና ንመሃሮ ይላቦ ኣነ
4: ናይ ብሓቂ ለይትን መዓልትን ዋላ ቀደም ከይተረፈ ኢና ንምህሮም ነርና። እቲ ትምህርቲ ንጎን ምሸትን እዩ ነይሩ። ሰለስተ ወርሒ ዝተምሃሮ ሓፂሩና ባህልቲ እዮም ከማ ካብ ኩቱር ድልት ማለት እዩ። ኣብ ሲቲ ድልት ብዲስፕሊን ብግቡእ እዩ ተኻይዱ። እቲ ትምህርቲ ዝተኻይደ ድማ ብግቡእ ተዕማሙ ሽቱ ወይ ከዓ ወቂዑ ንብል ንኽእል
2: ብእዋኑ ከሎ ጌና ኣብ ምርሳዕ ከይበዝሐ ምክንያቱ እቲ ፕራክቲስ ስለ ዘዕብዮ ነቲ ስራሕ ኣብ ዝቀረባ ግዜ ተወሓደ ካብ ሰለስተ ወርሒ ደይርሕቕ ግዜ ካብኡ እንዳሓር ተወሳኺ ዝበልናዮ ነቲ ትምህርቲ ዘዕቢ ካልኣይ ኮርስ ድዩ ከም ዝበልናዮ ብላፕቶፕ ሓገዝ ድዩ እንተተዋሂቦም ዝያዳ ነቲ ትምህርቲ ከይጠፍአን ከይሃሰሰን ከሎ ዝያዳ እንዳደመቐ እንዳዓበየ ይኸይድ እቲ ትምህርቲ እየ ዝብላና።
5: ሕጂ ካብዚ ተማሂሮም ክኸዱ ከለዉ ልክዕ ኣብቲ ዝኸድዎ ኣሃዱ በዚ ዝተምሃርዎ ሞያ ዝሰርሕሉ ባይታ ክትጣሓሎም ከድሊ እዩ። ኣብቲ ኣሃዶኦም ከይዶም ፕራክቲስ ክገብርዎ እቲ ዝተምሃርዎ ኣብኡ ከይዶም ብግብሪ ክሰርሕሉ እዚ ናትና ትፅቢት እዩ። ከም ለበዋ ንላበዎ እውን ነተን ኣሃዱታት ንሱ እዩ። ተወሳኺ እዚ ሕጂ ወሲዶሞ ዘለዉ ፍልጠት ምስቲ ዘለዎም ዓቕሚ ምስቲ ህንጥዩነት ምስቲ ዘለዎም ናይ ምቕባልን ክትገብር ናይ ምድላይን ደረጃ ተኣሽሙ ዘለዎም ግን ሕጂ እውን ብዙሕ ግዜ ከይወሰድካ ካልኣይ ሌቨል እንተዝዳልወሎም።
6: እዚ ትምህርቲ ኮምፒተር እንታይ ኣለዎ መሲልካ ተረሳዓይ ትምህርቲ እዩ ዋላ ኣብቲ ትምህርቲ ክንምሃሮ ደቕነናስ ተዘይሒዝኩሞስ ተረሳዓይ ትምህርቲ እዩ ዝበሎም ድዩ። ሕጂ ንሱ ንኸይከውን ግን እንታይ ክግበር ኣለዎ ብልኣነ ከም ሜሪ ኣብቲ ዝኸዱ ኣሃዱ ክህልዎ ኣለዎ እቲ ኮምፒተር ዝበሃል ትመስርዕ ዋላ ካልእ ትረፍ ትመስርዕ ናይ ትምህርቲ ተማሂሮ ዩ ድመፃኹስ ክደግሞ ክኽእል ኣለኒ ቀረብሲ ክህሉ ክኽእል ኣለዎ ባህሊተ ከሜር ንኸይርሳዕቲ ትምህርቲ ማለት እዩ።
7: ኣነኮ መጀመርያ ካብዛ ትምህርቲ እንታይ ረኺብካ ተልካኒ ይሰርሓሉ ነይረ እንደ ዝሞያ እዚ ልዕሊ ብዙሕ ዓመት እየ ሰሪሐሉ ልዕሊ 15 ዓመት ገለ ሰሪሐሉ እየ። ኣነ ግን ካብዛ ትምህርቲ ብዙሕ ዘይፈልጥ ከም ዝነበርኩ ብዙሕ ፈሊጠ ከዓ ነቲ ዝሰርሖ ዝነበርኩ ስራሕ ከዓ ብፍልጠት ኣደሪዐ ክሰርሕ ናተይ ትፅቢት ማለት እዩ። እቲ ድሰርሖ ዝነበርኩ ስኒ እንታይ ይገብር ከም ዘለኹ ፈሊጠ ሰርሖ ከም ዘለኹስ ክፈልጥ ዝኽእል ካብ ዝሕጅንንዮ ድሰርሖ ማለት ስኒ ብቋንቋ ጆርናሊዝም ዝኾነ ሰብ ክትዕልል ትኽእል ካብ ሰዓት እዚ እስዩ ተኣሽሙ ትብልጩ ማለት እዩ። ብኣፍልጦ ብዘይ ኣፍልጦ ዝሰርሖ ነበርካ ሕጂ ብኣፍልጦ ፅቡቅ ዝኾነ ዕዮ ክንሰርሕ ተስፋ ንገብር ማለት እዩ።
0: እዞም ትምህርቲ ዛዚሞም ንመመረቕታት ዝበፅሑ ተምሃሮ ኣብ ምስናት ታሪክ ሰራዊትን ኣብ መምሕልላፍ ሓበሬታን እጃሞም ከበርክቱ ትፅቢት ዝግበረሎም ኮይኑ ብተመክሮም ብፍልጠትን ንኽዓብዩ ኣብ ልዕሊ እቲ ኣብ ኣሃዱታቶም ዝቐሰምዎ ግብራዊ ተመክሮ ቀጻሊ ዝኾነ ናይ ትምህርቲ መደባት ክስራዓ

0: ኣለዎም ተላብዮም
1: መኮንን ጎስጓስን ሓበሬታን ዓመታዊ ውጥን ኣለዎ። ስለዚ በቲ ውጡን እዩ ዝኸይድ። መጀመርያ እዚኣቶም ከም መባእታ እዮም ተማሂሮም ዘለዉ። ዳርጋ ናብ ኢንተርሚድት ዘብፅሕ ኸማንቲ ተማሂሮሞ ዘለዉ። ኣብ ቀፃሊ ግን ሕጂ ኤክሰርሳይዝ ምስ ገበሩ ወይ ዕማማት ምስ ሰርሑ ኣቦቶኦም ኮይኖም ኣብ ቀፃሊ ናይ ኣድቫንስ ትምህርቲ ሰሪዕና ኣሎም ኣለና ክምሃር እዮም። ቀፃሊ እቲ ትምህርቲ በዚ ዘለዎ ዝቋረፅ ኣይኮነን። ብዓብኡ ድማ ነታ መደብ ዋልታ ትበሃል ሓደ ናይ ኣድቫንስ ትምህርቲ፣ ምክንያቱ ኩሉ ግዜ ተመክሮ ጥራይ ኣይኮነን ዘስራሓካ። እቲ ሳይንስ እንድሕር ተሓዊስዎ ወይ ሞያዊ ትምህርቲ እንድሕር ተሓዊስዎ ኩሉ እቲ ስራሓትካ ብግቡእ ሸብ ኮይኑ ስለ ዝኸይድ ነቲ መደብ ዋልታ ሒዞም ዘለዉ ኣባላት ኣብዚ ማእከላይ ቦታ ንዕኦም ናይ ኣድቫንስ ትምህርቲ ሰሪዕና ኣለዎ። ኣብ ዘቐረባ እዋን ክንጅምር ኢና ማለት እዩ።
2: እቲ ትምህርቲ ዝተምሃርናዮ ብቲዮርን ብፕራክቲካልን እዩ ነይሩ። ዝያዳ ከዓ ኣብ ሰሙን ሙሉእ ስለ ዝነበረ ግዜ ነርና መዓልታዊ ክንማ በዚ ዝተምሃርኮ ከይደ ክሰርሓሉ ክእል እየ በቲ ናይ ኣይተኣሃዱ ዝጠልቦ ወይ ድማ በቲ ስራሕ ነቲ ምክልኻል ዝሓተካ ክትሰርሓሉ ትኽእል እያ። ንዝለዓለ ደረጃ ግን እቶም መምሃራና ብኸምን እዮም መምሃራና ተባሂሎም እንዳዓበየ እንዳወሰኺን ክኸይድ ተስፋ ንገብር። ምክንያቱ ካብ ቤዚክ ኢና ናብ ክንሰርሕ ንኽእል ኣብ ውሽጢ ሰለስተ ወርሒ መፂእና ኣለና ደረቕን ቪድዮን ማለት እዩ። ካብዚ ከዓ ከመይሉ ይቅፅል ወይ ከዓ ኩርሳት ንድሕር ተባሂሉና ዓድል ክዓቢ ዝኽእል እዩ።
0: ኣብዚ ጀነራል ፊሊጶስ ወልዲ ዮሃንስ ኣዘዝቲ ሰራዊት ኣባላት ህዝባዊ ማሕበራት ዝተረኽብሉ ናይ መመረቕታት ስነስርዓት ብሉፅ ውፅኢት ዘምፅኡ ተምሃሮ ካብ ዝተፈላለዩ ሓለፍቲ ሰራዊት ውፅኢት ፃዕሮም ዝኾነ ሽልማት ተቐቢሎም። ጀነራል ፊሊጶስ ድማ ሓፂር ናይ መዛዘመ ቃል ኣስሚዑ።
3: ኩሉ ግዜ ኣነ እንታይ ድብል ንመንእሰይ ማለት መፃኢ ማለት እዩ። መፃኢ ክበሃል ከሎ ከዓ ንመፃኢ ባይታ ዝፈጥር ንመፃኢ ዝድርዕ ነገራት ክሰርሕ ኣለዎ። ንመፃኢ ዝድርዕ ነገራት ክሰርሕ እንተኮይኑ ከዓ ኣብ ታሪክ ኣማዕዲኻ ክትርኢ ተደሊኻስ ኣብ ዝባን ኣብ ሓጎታትካ ተሰቂልካ እዩ። ብኣካል ኣይኮንካ ትስቀል፣ ግን ኣብቲ ታሪኾም ነቲ ታሪኾም ብኩሉ ትፈልጦ መበገስ ኮነካ ነቲ ታሪክ ምስ ፈለጥካ ሽዑ ኣብ ሓንጎልካ ዝሓድረካ ብዙሕ ነገራት ኣሎ። ብዙሕ ስእልታት መፀካ ሕልናኻ ቅስቀስ ክትሰርሕ ትብገስ፣ ክትመራመር ትብገስ። ክትመራመር ምስ ጀመርካ ከዓ ብዙሕ ትፈልጥ እሞ ነቲ ዝፈለጥካዮ ከዓ ኣብ መዝገብ ተስፍሮ ትስንዶ ናብ ወለዶ ተመሓላለፎ ቀፃልነት ናይ ሃገር ከዓ ተውሒስ ማለት እዩ። ንስ እቲ ሓላፍነትኩም ሕቶም ሕጂ ዘለኹም መንእሰያት ንሕና ትዝግበር ጌርና ኢና እንተሓሚቑ እንተፀቢቑ እንተትነቕፉና እንተትክትንእድና እቲ ዝግበር ጌርና ናፅነት ኣምፅኢና ኣለና። ናፅነት ናይ ንዕቃብ ሃገር ናይ ምህናፅ እቲ ታሪክ ናብዞም ንኣሹ ዘለዉ ህፃውንቲ ሕጂ ዘለዉ ኣብ መዋእለ ህፃናት ዘለዉ ኣብ ጁኒየር ዘለዉ ኣብ ሰከንደሪ ስኩል ዘለዉ ናይ ምምሕላፍ ካ ናትኩም ሓላፍነት እዩ ማለት እዩ። ንዕኡ ጥራሕ ኢና ንሕና ንላበወኩም ንኽእል። ሓቂ እዩ ኣብዚ ብዙሓት ዓበይቲ ኣለዉ። እዚኦም ኣብዚ ዘለዉ ዓበይቲ እዞም ኣብ ዘለና ዓበይቲ ማዕሪኹም ክንጎዩ ኣይንኽእል ኢና። ግን መወከሲ ዲክሽነሪ ኢና ከዓ እቲ ታሪክ ስብርፅን ኣሎ

ሃገራዊ ወተሃደራዊ ኣገልግሎት ኣብ ዓለም ዳርጋ ኣብ ኩሉ ታሪኽ ሃገራት ዓለምና ሉዓላውነተን ንምሕላው ሓድነትን ምትእስሳርን ሕብረተሰብ ንኸደልድላ ከምኡ ድማ

ዜጋታት ኣብ ሃገራዊ ምዕባለ ኣበርክቶ ዝገብርሉ ባይታን ምፍጣር ዝተፈላለዩ ሜላታት ክጥቀማ ጸኒሐን እየን። ሓደ ካብቶም ብዝያዳን ብስፍሓትን ኣብ ግብሪ ዘውዕልኦ ድማ ሃገራዊ ወታደራዊ ኣገልግሎት እዩ። ኣብዚ ዘለናሉ እዋን ኣብ መላእ ዓለም ብሚልዮናት ዝቝፀሩ ደቂ ተባዕትዮን ደቂ ኣንስትዮን መንእስያት ብመልክዕ ወታደራዊ ወይ ሃገራዊ ኣገልግሎት ኣብ ዕማማት ሃገር ኣብ ምስታፍ ይርከቡ። ሃገራዊ ኣገልግሎት ኣብ ገለ ሃገራት ከም ብሕጊ ዝጸደቐ ግዴታ ተወሲዱ ዝስርሓሉ ክኸውን ከሎ፡ ኣብ ገለ ሃገራት ድማ ብወለንታ ይሰላሰል። ንውሓት ግዜ ኣገልግሎት ዕላማን ኣቃውማን ካብ ሃገር ናብ ሃገር ዝፈላለ እኳ እንተኾነ እቲ መሰረታዊ ናይ መወዳእታን ዕላምኡ ግን ተመሳሳሊ እዩ። እቲ ዕላማ ድማ ዜጋታት ኣድላይ ኣብ ዝኾነሉ እዋን ንሃገሮም ንኸገልግሉ ድልዋት ምግባር እዩ። ሃገራዊ ወታደራዊ ኣገልግሎት እምበኣር ዜጋታት ወታደራዊ ስልጠና ወሲዶም ኣብ ምክልኻል ሃገር ከምኡ ድማ ኣብ ካልኦት ዕማማት ሃገር ኣበርክቶ ዝገብርሉ ሜላ እዩ። ኣብ ታሪኽ ማሕበረሰባትን ንግስነታትን ንግዛኣቶም ንኽከላኸሉ ኣብ ዜጋታት ክምርኮሱ ግድን እዩ ዝነበረ። ዘመናዊ መንግስትታት ኣብ ዝተቐላቐልሉ ድማ ዜጋታት ብዝተወደበ መልክዕ ወታደራዊ ታዕሊም ድሕሪ ምውሳዶም ንዝተወሰነ ግዜ ከም ዘገልግሉ ክገብራ ጀሚረን። ዕላማታት ሃገራዊ ወታደራዊ ኣገልግሎት ኣብ ኩላተን ሃገራት ተመሳሳሊ ኮይኑ ሃገር ወይ ግዛኣት ናይ ምክልኻል ዓቕሚ ምጥንኻር፣ ብዲስፕሊን ዝተሃንፀ ሓላፍነታዊ ዜጋ ንምምልማል፣ ኣብ መንጎ ካብ ዝተፈላለየ ኩርናዓት ድሕረ ባይታን ዝተኣኻኸቡ ዜጋታት ሓድነት ንምትእስሳር፣ ግብራዊ ፍልጠት ንምስራፅን፣ ናይ መሪሕነት ስልጠና ንምሃብን፣ ኣብ ናይ ህፁፅ ግዜ ሓደጋ ውዱብ ዝኾነ ሓይሊ ንምቕራብ ተባሂሉ ክግለጽ ይከኣል። ኣገባብ ተሳትፎ ሃገራዊ ወታደራዊ ኣገልግሎት ኣብ መንጎ ሃገራት ይፈላለ እዩ። እቲ ምኽንያት ድማ ናይ ነፍሲ ወከፍ ሃገር ታሪኻዊ ድሕረ ባይታ፣ ኩነታት ጸጥታ፣ ቀዳምነታት ሃገር ኣብ ግምት ብምእታው ምስ ኩነታትን ዝዛመድ ዝተፈላለየ ኣገባብ ኣተገባብራ ክኽተላ ይኽእላ። ምስ እዋናዊ ፍጻሜ ዝተኣሳሰረ ኣገልግሎት እውን ክጥለብ ይኽእል። ኣብ ዝበዝሓ ሃገራት ኤውሮጳ ሃገራዊ ወታደራዊ ኣገልግሎት ኣብዚ እዋን ዝጸደቐ ግቡእ ወይ ግዴታ እዩ። ከም ፊንላንድ፣ ስዊዘርላንድ፣ ኦስትሪያን ግሪኽን ዝበላ ሃገራት ዜጋታተን ወታደራዊ ስልጠና ወሲዶም ንዝተወሰነ ግዜ ኸገልግሉ የገድዳ። እዘን ሃገራት ንሃገራዊ ወታደራዊ ኣገልግሎት ግዛኣተን ንምክልኻል ከምኡ ድማ ኣብ ዕቤትን ምዕባልን ተራ ክፃወት ዝኽእል ዕቑር ሓይሊ ንምድላው ይጥቀማሉ። ውሕዳት ዘይኮና ሃገራት በዚ መደብ እዚ ኣቢለን ካብ ድስካለ ናብ ዝሓሸ ኩነታት ከም ዝተሰጋገራ ድማ ታሪኽ ይነግር። ኤስያ እንተወሲድና ካብ ዓለም እቲ ዝበዝሐ መደባት ወታደራዊ ሃገራዊ ኣገልግሎት ዝሰላሰለላ ኣህጉር እያ። ምስ ነፍሲ ወከፍ ግዜን ኩነታትን ክገጥም ዝኽእል ዕቑር ሓይሊ ምዕቃብ ድማ ዝያዳ ጸቒጠን ይሰርሓሉ። ከም ደቡብ ኮርያን ሲንጋፖርን ዝበላ ሃገራት ብቑዓት ዝኾኑ ዝበዝሑ ደቂ ተባዕትዮ ዝምልከት ግዴታ ወታደራዊ ኣገልግሎት የተግብራ። እዘን ሃገራት ዞባዊ ጸጥታ ንምዕቃብ ካብ ዘለዎን መርገጺ ቁርብነት ዜጋታት ንምውሓስ ዲስፕሊንን ሃገራዊ ተጻዋርነትን ንምዕባይ ይሰርሓሉ። ምስ ፍሉይ ኩነታት ማለት ምስ ኩነታት ህፁፅ ናይ ሓደጋ እዋን ከምኡ ድማ ምዕባለ ቴክኒካዊ ክእለት፣ ወታደራዊ ታዕሊም ብሲቪላዊ ሓይሊ ምክልኻል ክስነ ይኽእል። ብዙሓት ሃገራት ማእከላይ ምብራቕ ግዴታዊ ወታደራዊ ኣገልግሎት የተግብራ። ዕላማታቱ ድማ ምድላው ንምክልኻል ሃገር፣ ሃገራዊ መንነት ንምሕያልን ንእዋን ቅልውላው ድልው ዝኾነ ሓይሊ ንምፍጣርን እዩ። እቲ ዕላማ መብዛሕትኡ ሃገራዊ ናይ ምክልኻል ሓይሊ ንምድላው፣ ሃገራዊ መንነት ንምትርናዕ ከምኡ ድማ ኣብ ግዜ ቅልውላው መልሲ ክህብ ዝኽእል ዕሉም እኹልን ብቑዑን ሓይሊ መልሚለን ንኽጸንሓ እዩ። ኣብ ኣፍሪቃ ኣተገባብራ ሃገራዊ ወታደራዊ ኣገልግሎት ናይ ሃገራት ጉልሕ ዝኾነ ፍልሊ ኣለዎ። ኣብ ገለ ሃገራት ኣፍሪቃ ብወለንታ ዝሰላሰል ክኸውን ከሎ፣ ኣብ ገለ ድማ ሕጊ ዘሰነዮ ግዴታ ይኸውን። ብመንገዲ ወታደራዊ ኣገልግሎት ዝተዓለሙ ዜጋታት ከምቲ ሕጃ ማለት ከም ተጠባበቐ ሓይሊ ክጠቀማ እውን ይረኣያ እየን። ዝኾነ ህፁፅ ጉዳይ ምስ ዘጋጥም ድማ ንፍሉይ ዕላማ ዝሰልጠኑ ዜጋታት ብኣዋጅ ሃገራዊ ክተት ኣብ ዝተመደበሎም ቦታ ተረኺቦም ሃገርን ህዝብን ዝጽበዮ ዕማም ይፍጽሙ። ኣብ ብዙሓት ሃገራት ላቲን ኣሜሪካ ሃገራዊ ወታደራዊ ኣገልግሎት ሕጋውን ብግዴታን ክፍጸም ዘለዎ እዩ። ኣብዚ ዘለናሉ እዋን ገለ ሃገራት በቲ ሓደ ወለንታዊ ሃገራዊ ኣገልግሎት ከሰላስላ ኸለዋ፣ በቲ ሓደ ድማ ተጠባባቐ ሓይሊ ይዕልማ። ዋላ እኳ ሃገራት ብሃገራዊ ወታደራዊ ኣገልግሎት ኣቢለን ናይ ልምዓት ህዝባዊ ኣገልግሎት ኣብ እዋን ህፁፅ ባህርያዊ ሓደጋ ቕልጡፍ ስጉምቲ ናይ ምውሳድን ዝኣመሰሉ መደባት ዘሰላስላ እንተኾና፣ ናይ ዝኾነት ትኹን ሃገር ቀንዲ ዕላማ ግን ብቐዳምነት ግዝኣት ምእንቲ ኸይድፈር ዱልዱል ሓይሊ ንምምስራት ዝዓለመ ኣማራጺ እዩ። ሃገራዊ ኣገልግሎት ካብ ዝተፈላለዩ ከባቢታት ዝተፈላለዩ ቋንቋ ዝዛረቡ
በበይኑ ባህልን ማሕበራዊ ድሕረ ባይታን ዝመፁ ዜጋታት ንክራኸቡ ባይታ ስለ ዝፈጥር ኣብቲ ብሓባር ዝሰላሰል ስራሕ ይኹን ማሕበራዊ ምውሳእ ሓያል ሃገራዊ መንነት ንኽፍጠር ይሕግዝ። ውትህድርና ብዓብዩ ብተሪር ዲስፕሊን ዝስነ ሞያ ብምዃኑ እውን ዜጋታት ሓንቲ ሃገር ስልጠና ኣብ ዝወስድሉ እዋን ሰዓታት ስራሕ ናይ ምኽባር፣ ኣብ ሓባራዊ ስራሕ ናይ ምስታፍ እጃምካ ናይ ምትግባር፣ ተሓታትነትን ትግሃትን ኣብ ኩሉ ዕማማት ዝኣመሰሉ ልምድታት ንኽጥርዩ ኣዝዩ ይሕግዞም። እዚ ጥራይ ዘይኮነ እውን ኣብዚ ዘመናዊ ወታደራዊ ኣገልግሎት ከም ናይ ኮሚኒኬሽን፣ ኢንጂነሪንግ፣ ቴክኖሎጂ፣ ሓበሬታ፣ ሕክምናን ዝኣመሰሉ ቴክኒካውን ሞያውን ተዓሊም ስለ ዝወስዱ ተሳተፍቲ ናይ ሃገራዊ ወታደራዊ ኣገልግሎት ዝቐስሞ ትምህርቲ እውን ሞያዊ ፍልጠት ኣብ መጻኢ ህይወቶም ከም ዝሕግዞም እምነት ይግበረሉ። ኣብ ሲቪላዊ ህይወት ናይ ስራሕ ዕድል ንክረኽቡ እውን ሰፊሕ ባይታ የንፅፈሎም። ኣብ ኤርትራ ምስ ንመጽእ ሃገራዊ ወታደራዊ ኣገልግሎት በቲ ፍሉይ ናይ ታሪክ ድሕረ ባይታን ተሞክሮን ዝተቐርፀን ዝተደረኸን ምዃኑ ንግንዘብ። እዚ ድማ ነቲ ናይ ዓሰርተታት ዓመታት ከቢድ ውግእ ዝተረኽበ ብዋጋ ዘይትመን ህይወት መንፈስን ንዋትን ዝተኸፍለሉ ናጽነት ብጽኑዕ ክዕቀብ ከም ዘለዎ ካብ ዘለዎ እምነት እዩ። ብሓፂሩ ተሞክሮ ኤርትራውያን ንዝቐጸለ ናይ ሃገራዊ ወታደራዊ ኣገልግሎት ኣቃውማን ዕማምን ዝቐረጸ እዩ ክብሃል ይከኣል። በዚ መንገዲ ዕላማ ሃገራዊ ወታደራዊ ኣገልግሎት ኣብ ኤርትራ ብቐንዱ ሃገራዊ ናይ ምክልኻል ሓይሊ ንምዕባይ ኣብ መንጎ ዜጋታት ተሪር ሓድነት ንምፍጣርን ሕውየትን ዕብየትን ሃገር ንምቅልጣፍን ተባሂሉ ብሓፂሩ ክግለጽ ይኽእል። ግንዛቤ ናይ ኤርትራ ወታደራዊ ኣገልግሎት ጸጥታን ድሕነትን ሃገር ብሰብ ሞያ ውትድርና ጥራይ ዘይኮነ ናይ ኩሉ ዜጋ እኩብ ሃገራዊ ሓላፍነት ምዃኑ እዩ። ሃገራዊ ኣገልግሎት ኣብ ኤርትራ ነቲ ኣብ ምምጻእ ናጽነት ዝተሃንፀ ሃገራዊ ሓድነት ዝያዳ ከም ዝተርርን ከም ዝሰፍሕን ገይሩ እዩ። ብዘይካቲ ሉዓላውነት ንምክልኻል ንምዕቃብን ጸጥታ ንምውሓስን ዝህልዎ እጃም ኣብ ህንፃ ሃገር ንጥፈታት ህዝባዊ ኣገልግሎት ኣከባብያዊ ሕውየት ከምኡ ድማ ዳግመ ህንፃ ስምራት ዘለዎ ዕማም የንብር ኣሎ። ካብ ኤሮጳ ክሳብ ኤስያ፣ ካብ ኣፍሪቃ ክሳብ ኣሜሪካ ሃገራዊ ኣገልግሎት ንብዙሓት ሃገራት ኣገዳሲ መንኮርኮር ክኸውን ከም ዝኸኣለ ታሪክ ኣስፊርዎ ይርከብ። ስለ ዝኾነ ድማ መልክዓቱ ዳኣ ክለዋወጥ ይኽእል እምበር ብዘለዎ ደርማስ ጥቕሚ እንክረአ ዘቋርፅ መደብ ኣይኮነን።

ክቡራት ተኸታተልቲ ፍኖ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናዮም ትሕዝቶታት መደብና እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ሰሰናይ ንኽሉና ደሓንቀኒዩ።

ሰላም ከመይ ተምስኡ ዝኸበርኩም ተዓዘብቲ ንሎሚ ሰሉስ 30 ሰዓት 9:00 ዝተዳሎ ዜናታት ውሽጡን ወፃን ሒዘልኩም ቀሪብ ኣለኹም። ንምክታልኩም ብቅርቢ ዝዕ ድምፅኻትኩም ፀንሕ ሚካኤል ሓድጉ ፈልማ ግን ብቀነጡታት እፍልም ባንኪ ኤርትራ ኣብ ኢደ ወልቀ ሰባትን ትካላትን ብዛዕባ ዘሎ ባጢራ ናቕፋ ሕጋዊ መተሓሳሰብ ኣውፅኡ ፌስቲቫል ኤርትራውያን ነበርቲ ኢጣልያ 2026 ኣብ ከተማ ሚላኖ ብልዑል ማዕረግ ተኻይዶ። ኣብ ንዞ በዓተ ክሬዛን ቅርብ ስተማይ ንምውሓስ ይስራሕ ከም ዘሎ ተገሊጹ። ኣብ ዜናታት ወፃኢ ቻይና ንኤሮጳ ሕብረት ንግዳዊ ፍልያቶም ንምፅባብ ዝሕግዝ ናይ ምኽኻር መስርሕ ኣበጊሶም። ኣብ ቬኔዙዌላ ብምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 1700 ክቢሉ። ኣብ ኣይቨርኮስትን ጋናን ሓደጋ ዕለቕልቕ ሰብኣዊ ንዋታዊ ክሳራታት ኣውሪዱ። ዝርዝር

0: ባንኪ ኤርትራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ዓቐን ዘይብሉ ባጢራ ናቕፋ ሕጋዊ መተሓሳሰቢ ኣውፅኡ ሙሉእ ትሕዝቱ ይስዕ።
1: ሕጋዊ መተሓሳሰቢ ነፍሶ ከፍ ዜጋ ይኹን ትካል ሃገራዊ ባጢራ ናቕፋ ናይ ምጥቃም መሰል ጥራይ ከም ዘለዎ ፍሉጥ እዩ። መሰል ጥራይ ዘይኮነ ግን ጉባኣት ምፍፃም እውን ናይ ግድን እዩ። ሃገራዊ ባጢራ ካብ ባንክታት ወፃኢ ኣብ ኢድ ውልቀ ሰባትን ትካላትን ዓቐን ብዘይብሉ ንዘይተወሰነ ግዜን ክትሓዝ ሕጋዊ ይኮነን። በዚ መሰረት ካብ ባንክታት ወፃኢ ተታሒዙ ዘሎ ባጢራ ናቕፋ ክሳብ ዕለት 31 ሓምለ 2026 ኣብ ዘሎ ግዜ ኣብ ባንክታት ኣብ ዝርከብ ሕሳባቶም ክእትውዎ፣ ሕሳብ ዘይብሎም ድማ ሕሳብ ከፊቶም ኣታዊ ክገብርዎ ንሕብር። እዚ ምስ ዘይግበር ግን ሕጋዊ ስጉምቲ ክውሰድ ምዃኑ ነፍልጥ። ባንኪ ኤርትራ
0: ናብ ካል ዜና ምስ ንሰግር ጽንዓትና ውሓስና ብዝብል ቴማ ዝተወደበ ዓመታዊ ፌስቲቫል ኤርትራውያን ነበርቲ ኢጣልያ ብ27 28 ሰናብ ከተማ ሚላኖ ብውዕውዕ መንፈስ ተኻይዱ። ኣብዚ ኣብ ኩሉ ክልል ዕድመ ዝርከቡ ኣብ ካብ ዝተፈላለዩ ከባቢታት ኢጣልያ ዝመፁ ዜጋታት ዝተሳትፎ ዓመታዊ ፌስቲቫል ባህላውን ስነጥበባውን መርባት ምርኢት ኣልባሳት ብሄራትና መረባት ህፃናት ህልው ኩነታት ሃገርና ብምንፅር ዞባውን ሃገራውን ምዕባለታት ዘብር ሰሚናር ከምኡ ውን ስእላዊ ምርኢት ዘጠቃለለ ነይሩ። ኔርካዶ ዘርእስቱ ብኮሚተ ሜድያ ኢጣልያ ዝተዳለወ ኤርትራውያን ዲያስፖራ ፀረ እገዳታት ንዘካየዶ ሰላማዊ ሰልፍታት ዘንፀባርቕ ስእላዊ ምርኢት ካብ ተሳተፍቲ ዓብዪ ኣድናቆት ከም ዝረኸበ እቲ ዝበፅሓና ሓበሬታ ኣፍሊጦም። ኣምባሳደር ኤርትራ ኣብ ኢጣልያ ፍስሓ ፅዮን ጴጥሮስ ንህሉ ኩነታት ሃገር ከምኡ ውን ኣበርክቶ ኤርትራውያን ኣብ መረባ ጥሙር መኸት ኣመልኪቱ ሰሚናር ሂቡ። ናይ ሎም ዓመት ፌስቲቫል ካብ ኤርትራ ዝኸደት ውባት ድምፃውያንን ሙዚቀኛታትን ዝርከቦ ጉጅለ ባህሊ ብዘቕረበቶ መረባት ደሚቑ ነይሩ። ኣብ ሓውሲ ከተማ ዓርተ ክሌዛን ቀረብ ፅሩይ ሽቶ ማይ ንምውሓስ ሰለስተ ተወሰኽቲ ምንጭታት ከም ተኳዕታ ሓላፊ ልምዓት ማይ ናይቲ ንኡ ዞባ ኣቶ ዮሃንስ ብርሃነ ገሊፆም። ነቲ መደብ ንምትግባር ኣቐዲሞ መፅናዕቲ ከም ተኻይደ ብምሕባር ምስርሕ ምዝርጋሕ ገፋሕቲ ቱቦታትን ምስራሕ ተወሰኽቲ ታንከራትን ክቕፅል ምዃኑ ኣብሪሆም። ኣብ መሓዳሪቲ ንኡ ዞባ ሌተናል ኮሎኔል የማነ መብራቱ ብግድዩ ህዝቢ ንዘረኣዮ ተወፋይነት ብምውጓስ ተጀሚሩ ዘሎ ፕሮጀክት ኣብ መፈፀምቱ ንምብፃሕ እጃሙ ከበርክት ኣዘኻኺሩ። ዘይውሕሉል ኣጠቃቅማ ማይ ካብ ቀንዲ ጠንቅታት ሕፅረት ማይ ምዃኑ ብምጥቃስ ድማ ህዝቢ ኣብ ኣጠቃቅማ ማይ ዕቱብ ጥንቃቐ ክዘውትር ተላብዩ። ነበርቲ ብወገኖም ሕፅረት ማይ ንምፍዋስ ንዝግበር ዘሎ ኣበርክቶ ድዕር ምስጋን ተታሒዙ ዘሎ መረባት ንምዕዋት ድልውነቶም ኣረጋጊፆም። ኣብ ዞባ ማእከል ጨንፈር ሚኒስትሪ ትምህርቲ ምስ ናይ ስራሕ መሻርክቱ ብምትሕባር ኣብ ዝተፈላለየ ደረጃታት ንዝርከቡ ተምሃሮ ዝወደቦ ኣብ ታሪክ ዘተኮረ ውድዳ ተዛዚሙ። ወኪል ሪና ናዝር በይን ንዘዳለቶ ፀብጻብ ኣርሴማ ኣስመሮም ከተቕርብ እያ።
2: ጨንፈር ትምህርቲ ዞባ ማእከል ምስ ቤት ፅሕፈት ህግደፍ ዞባ ማእከልን ሃማትኦ ዞባ ማእከልን ብምውሃድ ዝወደቦ ኣብ ታሪካዊ ፍልጠት ዘተኮረ ውድድር ብ24 ሰነ ኣብ ኣዳራሽ ባህላዊ ማእከል ተዛዚሞም። እቲ መደብ ንቅድመ ትምህርትን መባእታን ኣብ መዛሙር ንማእከላይ ደረጃ ኣብ ታሪክ ህዝቢ ኤርትራን ብረታዊ ቃልስን ንካልኣይ ደረጃ ድማ ኣብ ስነ ምግባርን ሃገራውነትን ዘተኮረ እዩ ነይሮም። እቲ ዕላማ ቀጻሊ ውድድራት ብምስራዕ ዓቕሚ ኣፍልጦን ንቕሓትን ተምሃሮ ክብ ንምባል ከም ዝኾነ ተገሊፆም። ኣብቲ ዝተፈላለየ መሰናድኦታት ዝቀረበሉ መዛዘሚ ስነ ስርዓት ንዕውታት ወረቀት ምስክርን ገንዘባዊ ሽልማትን ንኣብነታውያን መምህራን ድማ መተባብዒ ሽልማት ተዓዲሎም። ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ካልኣይ ደረጃ ኣብያተ ትምህርቲ መምህር ዮሃንስ ሰለሙን ኣብ ዘስምዖ ቃል ተምሃሮ ፖለቲካዊ ንቕሓቶምን ሃገራውነቶምን ክብ ንምባል ዕቱብ ፃዕርታት ክካየድ ምፅንሑ ብምጥቃስ እዚ ኣገዳሲ መደብ እዚ ብውህደት ክስርሓሉ ከም ዝግባእ ኣገንዚቦም። ኣብቲ ኣጋጣሚ ሓለቓ ጠቕላል ስታፍ ሚኒስትር ምክልኻል ጀነራል ፊሊጶስ ወልደ ዮሃንስ፣ ሓላፊ ውድባዊ ጉዳያት ግደፍ ኣቶ ዩሱፍ ሳይቅ፣ ኣቦ ወንበር ሃማተ ኣቶ ሳልሕ ኣሕመድዲን ከምኡውን ኣቦ ወንበር ባይቶ ዞባ ማእከል ኣቶ ኣብርሃም ሰመረ ተረኺቦም ነይሮም።

ናተ መርሒ ዝሰለሰ ዘለዎ ፍራታት ግራውቲ ሓረስቶት ብምዝላይን ማይ ኩዕታት ብምፍዋስን እቶታውን እቶታውነትን ንምብራኽ ዝዓለመ ምዃኑ ኣመሓዳርቲ ንኡዞባ ወይዘሮ ዓሻ ዓሊኑር ገሊጻ። ማዕረ ማዕረቲ ንጥፈታት ናይ ምግራ መረባት ንምስልሳል ምድለዋት ተገይሩ ከም ዘሎ ብምሕባር ንተሳታፍነት ሕብረተሰብ ሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ ሞጊሳ። ኪላታት ሕርሻ ኢንጂነር ሰገን ዘካርያስን መንእሰይ ሽፋ ማሕመድ ዓልምቦ ግኑ እቲ ዕውት

ኣብ ንኡ ዞባ በሪኽ ኣባላት ህግደፍ ሲቪል ሰራሕተኛታት ዞባ ፅዋዕ 24,000 ንኣፋን 6 ስድራ ስዋኣት ተመቓሪሖም ኣብ መሓደርቲ ንኡ ዞባ ኣቶ ተስፉ ቅሬታ ኣብ መሓዳርቲ ንኡ ዞባ ኣቶ ተስፉ ፍስሓ ፅን ኣብ ዝሃቦ ቃል ነቲ መደብ ክውን ዝገበሩ ኣካላት ኣመስጊኖ እዚ ከምዚ ኢሉ እንከሎ ኣብ ንኡ ዞባ ሰረጅቓ ዝተወፈ 48,000 ንኣፋ ብተመሳሳለ 24 ስድራ ስዋኣት ተዓዲሎ ምእላይ ስድራ ስዋት ናይ ነፍሲ ወከፍ ዜጋ ሓላፍነት ምዃኑ ዝሓበረ ማሓዳር ንኡ ዞባ ሰረጅቓ ኣቶ ክፍለ ማርያም ገብረ መስቀል ካልኦት ኣካላት እውን ክስዕብዎ ኣዘኻኺሩ ዜና መስዋዕቲ ኣባል እዚ ህዝባዊ ሰራዊት ኤርትራ ዞባ ማእከል ገዲም ተጋዳላይ ሌተናል ኮሎኔል ጎይቶኦም ተኪአ በኺት ብ29 ሰነ ኣብ መበል 74 ዓመት ዕድሚ ብሕማም ተሰውዩ ኣብ 1975 ናብ መሳርሒ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ጎይቶኦም ኣብ እዋን ሓርነታዊ ቃልሲ ኣብ ተዋጋኢ ሰራዊት ካብ ተራ ተዋጋኢ ክሳብ ስታፍ ምልክት ክፍለ ሰራዊት ድሕሪ ናጽነት ድማ ኣብ ሓይሊ ባሕሪ ስታፍ ምምሕዳር ሚኒስትሪ ምክልኻል ኩባንያ ኤሪቴል ካብ ወርሒ ጥሪ 2022 ክሳብ ዕለተ መስዋእቱ ድማ ኣብ እዚ ህዝባዊ ሰራዊት ኤርትራ ዞባ ማእከል ክፍለ ሰራዊት 24 ብዝተፈላለየ ፅፍሕታት ሓላፍነት ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ ሓርበኛ ሌተናል ኮሎኔል ጎይቶኦም በዓል ሓዳርን ኣቦ ሰለስተ ውሉዳትን እዩ ስነስርዓት ቀብሩ ድማ ሎሚ 30 ሰነ ሰዓት 4 ድሕሪ ቅትሪ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈፂሙ እዚ ህዝባዊ ሰራዊት ብመስዋእቲ ሌተናል ኮሎኔል ጎይቶኦም ዝተሰምዖ ምርር ሓዘና ገለፀ ንስድራ ቤቱ መቓልሱን መሳርሕቱን ፅንዓት ይምነ ዝኸበርኩም ተዓዘብቲ ሽዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክቅፅል ደጊመ ብክብሪ ዕድም ዜናዊ መሰናዶ ኤርቲቪ ይቕፅል ኣሎ ዝኸርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን ዜና ወፃኢ እዩ ህዝባዊት ሪፓብሊክ ቻይና ንኤሮጳ ሕብረት ንግዳዊ ፍልያቶ ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም ከም ኣካል ናይቲ ስጉምቲ ወከልቲ ክልቲኦም ወገናት ትማል 29 ሰነ ኣብ ምምሕያሽ ንግዳዊ ዝምድና ምቁፃር መጠን ቀረፅ ወፍሪ ከምኡ ውን ኣብ ዳግመ ህዳሴ ውድብ ንግዲ ዓለም ዘተኮረ ዝርርብ ከም ዘካየዱ ገሊፆም እቲ ዝርርብ ሃናፅ ምንባሩ ብምጥቃስ ከዓ ንተወሳኺ ርክብ ባይታ ከም ዘጣጣሓረድዮም ቻይና ንኤሮጳ ሕብረትን ብጉዳይ ቀረፅ ኣብ መንጎኦም ዝተፈጥረ ንግዳዊ ዘይምቅዳው ንምህዳ ተደጋጋሚ ዝርርብ ከካይዱ ምፅንሖም ፀብጻባት የረድኡ ክልቲኦም ወገናት ኣብ 225 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልዋጥ ከም ዘካይዱ ዝጠቕሱ ፀብጻባት እቲ ኣሃዝ ኣብዚ ዓመት እዚ ኣስታት 1 ትሪልዮን ዶላር ክበፅሕ ከም ዝኽእል ይእምቱ ኤሮጳ ሕብረት ሓደ ካብ ዝዓበዩ ንግዳዊ መሻርክቲ ቻይና ምዃኑ እዩ ዝጥቀስ ኣብ ቬነዙዌላ ኣብ 24 ሰነ ዘጋጠመ 7.5 ሬክተር ምቅጥቃጥ ምድሪ ናይ ዝመቱ ሰባት ቁፅሪ ናብ ልዕሊ 1700 ክብ ከም ዝበለ ፀብጻባት ሓቢሮም በቲ ተፈጥራዊ ሓደጋ ልዕሊ 5,000 ቁስላት ስለ ዘለውና ሸሓት ድሃዮም ጠፊኡ ስለ ዘሎን ቁፅሪ ሞታት ክንህር ከም ዝኽእል እዩ ዝእመት ዘሎ ግድያት ንምርዳእ ፅዑቅ ኣህግራዊ ስርሒት ይካየድ ከም ዘሎ ዝገለፁ ሰመዚ ቬነዙዌላ ብርክት ዝበሉ ብሂወት ከም ዝሰረሩ ኣፍሊጦም ብመሰረት ፀብጻባት ዛጌዳስታት 30 ሃገራት ኣብቲ ስርሒ ዝሳተፉ ክኢላታትን ሰብኣዊ ረድኤትን ይልእኻ ኣለዋ ብሰንኪቲ ከቢድ ንዋታዊ ዕንወት ዘውረደ ምንቅጥቃጥ ዳርጋ ፍርቂ ካብ ህዝቢ ቬነዙዌላ ህፁፅ ረድኤት ከም ዘድልዮ ተገሊጾ እቲ ምንቅጥቃጥ ድሕሪ 1900 ዓ.ም ኣብ ቬነዙዌላ ካብ ዘጋጠመ ተመሳሳሊ ሓደጋታት እቲ ዝዓበየ ሰብኣዊ ክሳራ ዘውረደ ምዃኑ ይሕበር ኣብ ኣይቨሪ ኮስትን ጋናን ዝወቕዐ ዝናብ ዘሰዓቦ ብርቱዕ ሓደጋ ዕልቕልቕ ሰብኣዊ ንዋታን ክሳራታት ኣውሪዱ በቲ ተፈጥራዊ ሓደጋ ኣብ ክልቴን ሃገራት ዛጊድ 30 ሰባት ከም ዝሞቱ ዝሓበሩ ፀብጻባት ድሃዮም ዝጠፈ ብምህላዎም እቲ ኣሃዝ ክዛይድ ከም ዝኽእል ኣሚቶም ብዘካዚ በቲ ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቱ ድማ ብፍላይ ከቢድ ዕንወት ስለ ዝወረደ ኣሸሓት ሰባት ከም እተመዛበሉ ተፈሊጦም ርእሰ ከተማታት ኣቢጃንን ኣክራን ሕልፊ ካልእ ከባቢታት ከም እተሃስያ ተገሊጹ ኣሎ ህዝባዊት ሪፓብሊክ ቻይና ኣብ ልዕሊ 40 ኩባንያታት ጃፓን ናይ እገዳ ስጉምቲ ከም ዝወሰደት ሓቢራ ተኣጊደን ዘለዋ ትካላት ንወተሃደራውን ሲቪላውን መዓላታ ዘገልግል ፍርያት ካብ ቻይና ከዕድጋ ተኸልኪለን ኣለዋ እቲ ስጉምቲ መልሲ ግብሪ ናይቲ

ጃፓን ወታደራዊ ዓቕማ ንምድንፋዕ ተካይዶ ዘላ ፅዑቕ ምንቅስቓሳትን ኣብ ጉዳይ ደሴት ታይዋን ትገብሮ ዘላ ምትእትታውን ምዃኑ ሚኒስትሪ ጉዳያት ወፃኢ ቻይና ሓቢሩ። ተወሲዱ ዘሎ ስጉምቲ ንረብሓታት ሃገሩ ቀዳምነት ዝሰርዐ ምዃኑ ድማ እቲ ሚኒስትሪ ኣረድዩ። መንግስቲ ጃፓን ቻይና ኣብ ጉዳይ ደሴት ታይዋን ሓይሊ ምስ ትጥቀም ኢዱ ኣጣሚሩ ከም ዝዕዘብ ኣብ ዝሓለፈ ዓመት ዝሃቦ መግለፂ ንቻይና ከም ዝቆጥዑ ኣይርሳዕን። ጃፓን ንሚዛን ሓይሊ ዞባ ኤስያ ባሉታ ዝፀሉ ወታደራዊ ምንቅስቓሳት ተካይድ ከም ዘላ እትወቅስ ቻይና ብዕቱብ ከም እትከታተሎ እያ እትሕብር። ብሪጣንያ ወታደራዊ ዓቕማ ንምድንፋዕ ኣብ 227 ኣስታት 2.5 ሚታዊት ካብ ጃምላ ሃገራዊ እቶታ ነቲ ፅላት ክስልዕ ምዃኑ ሓቢራ። እቲ ኣሃዘ ዓመታዊ እናወስኺ ከም ዝኸይድ ዝገለፀ ሚኒስትሪ ምክልኻል ብሪጣንያ ኣብ 235 ናብ 3.5 ሚታዊት ክብ ከም ዝብል ኣፍሊጡ ኣሎ። እቲ መደብ ብሪጣንያ ብፅላት ምክልኻል ንዘለዋ ሃጓፋት ብምዕባስ ፀጥታኣ ንምውሓስ ዝዓለመ ምዃኑ ሚኒስትሪ ምክልኻል ተሃገር ሓቢሩ። ከም ኣካልቲ ውጥን ሃገሩ ክሳብ 2030 ኣብ ዘሎ ግዜ ዝትግብር ድሮናት ክዋደደለን ዝኽእላ ዘመናውያን መራኽብ ኩናት ክሰርሕ ምዃና እቲ ሚኒስትሪ ኣፍሊጡ ኣሎ። እዚ ዝግለፅ ዘሎ ሚኒስተር ምክልኻል ብሪጣንያ ዝነበረ ጆን ሄሊ መንግስቲ ንፅላት ምክልኻል ዝገብሮ ወፍሪ ክብ ከብሎ ብምጥላብ ብ12 ሰነ ስልጣኑ ብወለንቱ ድሕሪ ምግዳፉ እዩ። መንግስቲ ብሪጣንያ ነቲ ፅላት ንምምዕባል ዝተሓተተ መጠን ባጀት ከዋፍር ከምዘይከኣለ ብምውቃስ እዩ ሚኒስተር ሄሊ ካብ ስልጣኑ ወሪዱ። ሃገራት ኤሮጳ ብፍላይ ድሕሪ ምውላዕ ኩናት ዩክሬን ብዝተፈጥረ ፀጥታዊ ስጋት ባጀት ምክልኻልን ክዕብያ ከም ተገደዳ ይጥቀስ። ፖላንድን ሽወደንን ናይ ኣስታት 5 ቢልዮን ዶላር ወታደራዊ ውዕል ተፈራሪመን። እቲ ውዕል ሽወደን ንፖላንድ ዘመናውያን ሳብማሪናት ክሰርሓላን ኣፅዋት ክሸጠላን ከም ዘጠቓልል ተገሊጹ። ብመሰረቲ ስምዕ ፖላንድ ነተን ኤ26 ዝዓይነተን ዝተራቐቓ ሳብማሪናት ኣብ 2038 ክትርከበን እያ። ብዘካዚ እቲ ወታደራዊ ስምዕ ክልቲን ሃገራት ኣብ ወታደራዊ ስልጠና ክተሓጋገዛ ከም ዘኽእለን ተፈሊጡ ኣሎ። እዚ ስምምዕ ኣብ ምድንፋዕ ሓይሊ ባሕሪ ፖላንድን ምምዕባል ወታደራዊ ዝምድና ክልቲን ሃገራትን እወታዊ ተራ ከም ዝህልዎ ይጥቀስ። ደቡብ ኮርያ ፅላት ቴክኖሎጂ ንምምዕባል ዘገልግል ናይ ኣስታት 1 ትሪልዮን ዶላር ወፍሪ ከም ትገብር ገሊፃ። እቲ ግዙፍ ወፍሪ ብቐንዱ መፍረ ባእታታት ቴክኖሎጂ ማለት ቺፕስ ብዓይነትን መጠንን ንምዕባይ ከምኡ ውን ኪነታዊ ብልሕን ሮቦትን ብምምዕባል ከም ዝኾነ ሰመዚ ናይቲ ፅላት ሓቢሮም። መንግስቲ ደቡብ ኮርያ ነቲ ውጥን ምትግባር ምስ ዓበይቲ ኩባንያታት ቴክኖሎጂ ሃገሩን ናይ ኣሜሪካን ውዕል ከም ዝኣተዎ ኣፍሊጡ ኣሎ። እቲ ውጥን ክሳብ 2036 ክዛዘም ከም ዝኽእል ብምማጥካ ኣብ ምምዕባል ቁጠባ ሃገሩ ኣገዳሲ ተራ ከም ዝህልዎ ሓቢሩ። ደቡብ ኮርያ ብምምዕባል ፅላት ቴክኖሎጂ ቁልጡፍ ገስጋስ ካብ ዘርያ ዘለዋ ሃገራት ምዃና ፀብፃባት የረድኡ። ዜናታት ድምዛም ቀንዲ ነጥብታቱ ክደግመልኩም፣ ባንኪ ኤርትራ ኣብ ኢድ ውልቀ ሰባትን ትካላትን ብዛዕባ ዘሎ ባጤራ ናቕፋ ሕጋዊ መተሓሳሰቢ ኣውፅኡ። ፌስቲቫል ኤርትራውያን ነበርቲ ኢጣልያ 2026 ኣብ ከተማ ሚላኖ ብልዑል ማዕረግ ተኻይዱ። ቻይናን ኤሮጳ ሕብረት ንግዳዊ ፍልያቶም ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም። ኣብ ዓርተ ክሌዛን ቀረብ ስተማይ ንምውሓሲ ስራሕ ከም ዘሎ ተገሊጾም።

ኣብ ቬነዙዌላ ብምንቅጥቃጥ ምድሪ ናይ ዝሞቱ ሰባት ቁፅሪ ናብ ልዕሊ 1700 ክቢሉ ኣብ ኣይቨሪኮስትን ጋናን ሓደ ጋዕለልኽ ሰብኣዊ ንዋታን ክሳራታት ኣውሪዱ ዝቐበርኩም ተዓዘብቲ ነዚ ምሽት ዝተዳሎ ዜናዊ ምስናብሮ ኣብዚ ይፍፀም ስለምክታልኩም ኣዘየመስግን ሲትኮም እንዳ ዘማምስዒባ ትቀርብያ ብወገነ ግን ሰላም

0: አንተ ሩታ ባለ አብዛ ምድር ዓለም ከለናት ክንዲ ዝመጠብቃ
1: ኣይገርመከ ኣንተ ባባ ምስ ንስኻ ኮይ እታ ጓል ዓርከይ ምባር ሞ ዳሓ ንትረፍ ነዞም ደቂ ጓል ዓርከይ ስክሪኦም ኢልካስ ኣላንስ ይገብር
0: በዚ ኣሳሓቂከየተሰ እዚ እምበር ዋ ሩታ ባሌ ከመየላ ሰላም በልዋ እዚ ናይ ሰላምታ መለክቲ ኩልሻ ምሰብብ ኣይበፅሓክን
1: ጭራሽ
2: ወይ ከዓ ኮ ዳሓኒ ምስታታይ ዝክርኒ
1: ሰብ ተዝኸውን
2: ዘይምፃባይትንፅዮ
0: ኣንዳንዶ ይኮነ
1: ናይ ሰላምታ መልእኽቲ ደኣ እሞ ባባ ተዘይኮይኑ ዳኣ መን ከምፀለለ
0: ብበዓል ቤት ክብ እዮ
1: እዮም ዳንሕና ኳ ክንረክቦ ዘይከኣልና ኣይ ቢዝ እንዲ ዘሎ ብስራሕ ስኻዳብ ርክከ
0: ዋይ ሓንቲ ገዛ ላ ምሸት ምሸት ደምስየላ ድሓካ ጭዋይ ብጀካ ዊስኪ እዚ በዓል ዴላ ገልበለ ትንክቦ ማለት ሓሶ ልክስኸ እዛ ኢድ ስላዕ ድበክ ብፍላይ ንዓ ኣያመስ ከም ድላይ ካስክዓንፍዋ
2: መስፍን ንዮብ ትፈልጦ ሪኻ ምናልባት ካልእ ሰብ መሲሉ ክኸይኮን
0: ተኮይነ ዘይፈልጦ ዋ ሚካል ኣብ መርዖ እንኮ ደው ኢሉ ካብ ዝብ ዘጋዘምኮ ከየ
2: ሓንቲ ሩጣ እዩ ኣማስ ድ
1: ባባ መስፍን ምስ መን ይኸዘማስ
0: መማሲ ትዕርፍ እኳ የብሉ ምስፋን ምስታ በዓልቲ ባር ግን ኣብ ናብ ተዋሂቡን ውጅብ ክብል ዘምስ እዩ እንታይ እዩ ዝብላ ዝገይርዎኑ ኣንቲ ምስሓቅ ስማዓልታ ክበስካ
2: ኣንታ መስፍን ዝዘረቦ ዘለካ ርዳእ ካሎ ድዩ እንታይ ናበይን ትዘረባ ኣብ ግምት እትዎ እዚ ዝዘረቦ ዘለካ ኮ ካል ምስሊ ክብኸ ድዩ
0: እንታይ ድሕማቅ ትዛሪበ ጭዋ እዩ ለጋፊ ዳእለ ዝገሮ ቤ መንጎም ዘይቀሩ ነገር ኣለኩም
1: መልዩ
0: ዋ ሕደኹም ዶ ዝመስሉ
1: ጨጨጓር ንውሽጢ ገይር
2: ተቐቢለ ይመፅ

0: ስዑማት እግሪ ኮይንኩም ኣብ ጥዑም ዘበን ተወሊድኩም እምበር በዓል ኣነ ዳ ጥዑሙን ህፃናት ኣብ ዝበሃለሉ ግዜ ተወሊድኩም። ኣበይ ሞ ኣበይ ሞ ርኢኻ ለካ እዚ ንሕና ዝሓለፍና ቀደም ብከምዚ ብፊልሚ እንተ ትሪኦሲ ብኺኻ ከማ ናይ ምፀገብካ ዋ ንስኻ ዳ እንታ ክትበኪ ናይ ኣቦካ ወሲድካ ኣቦካ ዳ ስሒቁ ኸ ይኽእሎ ዶ ትብሎ ኢኹ
1: እንታ ብሓጎኛ ማኸ ስረ ተኸዲና ትፈልጥ ዶ
0: ዋይ በዓለ ዲኻብ ዘበነ ማዓርነት ተወሊደን እምበር በዓለ ደይ ዳ ቀደም ርኢኻ ኣለኻ እዛ ደርየ እኳ ተተኸዲነን ኣቦይ ኣብቲ እንታይ ክጥራይ ነብሲ ክኾንኪ በል ኣደርየ ዚ ምቕላዕ ክዳን ተቐይሩ ዓላ ዲኻ ግና ሕምብርተን ቀሊዑ ንኸዳ ኣለዋ ኣታ ደይ ዘኪርካ እዶ ግዳይ ዝኸብደ ሕውት ብጫ ኣቢልካ ንዋይ ዛደይ
1: ኣብሓጎይ ንዓምሳይ ሸተት በል
0: ሸተት ክብል ኣታ ክእሎ ደልካ ኒኢኻ ኣብ ሓደ እዋን ዝሓለፈ ዕድልካስ ከም ክሳራ ይቁፅሮ
2: ዋ ምለስ ዘይክእል ተኮይኑ ድኣ ተኸሲሮ ወሰተወዳይ
0: ብምዃኑ ዕድል ማለትይ ማለት እዩ
2: ዕድል ማለት ድኣ ኣብ ሂወት ዝፍጠር ኩነ
0: እሞ ሕማቕ ዕድልን ፅቡቕ ዕድልን ዝበሃል ከመይ ከነ እዩ
2: ዋ ፅቡቕ ዕድል ዝበሃል ድኣ እቲ ኣብ ሂወት ዝፍጠር ሽሻይ ሓጎስ ረሃዋ ክኸውን ከሎ ሕማቕ ዕድል ድማ ብኣንፃር ዝገለፅናዮ ድኽነት ጓሂ ሕሰብ ማለት እዩ
0: ሓራይ ቁርሱስ ዕድልከ
2: ዋይ እንታ ወደይ ቁርሱስ ዕድል ድኣ ሞ እንታይ ክብለካ ቁርሱስ ዳ ቁርሱስ ግዲ
0: ዓደና ስበ ቅርሱስ
2: ዋ ቁርሱስ የብሉኻ እንታይ መፅኒ ቅርሱስ ዝኸውዋ ኣታ ምንታይ ካ ውዒለ
0: ዋዋዋሰለና
2: ብለን ምት
0: Ah!

0: ኣስበርብር ክኽበካ እዩ። ንስኻ ኸ ኣብ እዮ ባብኣ ምህላዊ ምስ ረጋገፅካ ትድውለለ።
1: እዚ ቀሊል ንልምድማ ነዛ ምሸት ንልምድማ
2: ኣይትረስ
0: ክውለለ።

0: ኣበይ ዳ ዘኪርካኒ
1: ዋ ዘኪርካ ብሓቂ ዕምርካ ነዊ እምበር ንድርታ ሕዚ ድያ
0: እንታይ ትብል ወደይ ኣበይ ዳ ረኪብካ ይኹ
1: ኣብቲ ስራሕ ናይ ኣባ እዮብ ጠፊኡ ኢለያሲ ዋ ስራሕ ቢዝኒ ኮይኑ ንኣና ከማን ግዜ ክሪኢና ኢላስ ኣስተማሲላ እንታወዲ
0: እንታይ ማለት ኢኸ ግዜ ክሪኢኸና ማለት
2: ኣብ ገዛ ተመሲዑ ንዝሓድር ሰብኣይ ሲ ግዜ ክሪኢና ካ ዘረባ ኣሎ እወይ ናይ ኢሎም ንስኮ ቀበጥበጥ ክብላ ደቂ በጃኸም ኒአ
1: ኣቲ ከምኡ ዘይበሃል ዝባል ድሓድካ ኣብ መንጎ ሰብ ሓዳራ ጣልቃ እቶን እዩ ባዕላቶም ነንሕሽን ቀረቡ
2: እንታይ ደየለ ኣነስ ብሓፈሽኡ ነቲ ኣዴታትና ዝሓለፉ ተመክሮ ንዑ ዘኪረ እንዳ ኣለይኹም ኢለ
1: ንስ ፅቡቅ ኣለ ክንዲኽ ግን ሩታ ሰይቲ እየብኮ ከምኡ ብባላ ንዓይ ኣቅሪባ ዓርኩ ባኣስሉ ዝኾንኪ እያ እምበር ከም ግዳ ሓቂ ደ ምስጢር ገዛኻ ንሓዳርካ ዶ ስኢልካ ክቀልኡ ዘርቦ ኮንካ
0: ቃል ብቓላስ ግዜ ክልኢና ኢላትካ እንታይ ክትብል ስለ ዝደለየት እያ
1: እዋ እዚኣ እንታይ ስለካ ሓቂ ምዝራብ ኣብቲ ተራጓጉማ እያ ትምስና
0: ከመይ ማለት እስከ ንገረኒ
2: እዚ ዳ ርዶ ግዜ ክልኢና ማለት ሲ ኣይገደሰለኒ ከስምዖ ክእል
1: እወ ተናዒቀ ተበዲለ እዮ በዓል ቤተ ዘይኮነስ ንፀላመ ንደቕ ወሬ ቤተ እዩ ከማን ከስምዐ ክእል
0: ከንደ ዝበልካኒ ኢላት እኒያ
1: ከያ ክትብለላ ክተ ቃል ብቓላስ ንፀላመ ንደቕ ወሬ ቤተ ኢላትካ
0: እወ
1: እስክስክስ ኣድዮ
2: እውይ በስማኣም ነበውላትካስ ነፀላ መንደቕ ጎረቤት ነልካ ዘረባ ኣሎ ሕው እዚኣ ቃል ብቐላ ብገዲም ኳራ ምሕርሓረ ሕው
0: ፀጊባ እንድ ኣብ ርእሰይ ኳይ ሸሸ ኢላት ኣለይ
1: እዮ እንታይ ዝመሲልካ ኣብ መንጎ ሓዳር ከምታት የጋጥም ግን ዓውዓው ከይበልካ ኣብ ዕፁብ ገዛ ኮንካ ርኢ ከለካ ብኢህን ምሂን ብምልዛብ ትፍታሕ
2: ወይ ኣብ ምድፋር ተበፂሕካ ስልዝግደሎ ኢልካየ
1: ዋእመብ ክሳብ ኩንዶ ፅባዕ ንጎኸ ቶም ደቆም ከ
0: ቆልዑ ዳ ከም ዕበየ ምዓብ እዩ
2: ወይ እየበይ ሽኮር ንስኻ ጥራሕ ኣይትሕረቐኒ
1: ፈገር ኣይትሕረቐለይ ክጥቕልሎ ስለ ዝደልየት ኮይ
3: ስምዑ ዶ ኣብ ዓለም ካብ ዘለዎ ፍጡራት እቲ ዕድለኛ ፍጥረት ሰብ እዩ ምሽ ሓቂ
4: ኣንተ ሓፍተይ ኣብ 30 ዓመት ክዲ ወዲ ሰብ ዕድለኛ ከም ምዃኑ ያዕኒ ዝተረዳእክ
5: እዚ ኮ ጉዳይ 30 ዓመት ምንባር ዘይኮነሲ ጉዳይ ምንቃሕ ክንደይ ሰብ ብደቡብ ዝደቀሰ ከም ዘሎ ሳይትፈለጥን ማለት ድ
3: እወ ግን ኣዙ ሄለን ምድቃስ ክትብል ከላ ሓደራ ክብጥርያ ከይትርድእ እያ ዲሒሩ ኣለዎ ማለት እያ
6: ደኒ ሕጅስ ዘረባ ሄለን ምርድኡ ጭንቕ ስለ ዝበለንስ ካባ ክስኣይ ግልህላ ኣቢል ክረዲእ ክንዲ ማለት ክ እንታይ ዋዳ መማድሃ ምዝበለት ከዓ እንታይ ሓቀ ኣደብ የድለይ ክሉ ሓራይ ትኸንክዚ ሳንክታብ ቃላት ክትፈላሰፊ ገለ ትፍትኒ እሞ ድማ ባይ
3: እንታይ ድ ክስኽ
6: ኣንዳ ኣዛሚት ጠምቲ ንትዕጀርኪ
4: ያ በናት ማልክን ያኸ እዚ ኮ ተራ ዕላል እዩ
3: ዕላል ወ ዕላል ድማ እህ ምሂኒ ሓሰባት ምልዋጥን ምምላእን እንተ ዝሓፍትና ግንትልካ ሃንደበት ከም ጀበና ሸረክረኪኢላ ትግንፍለኒላ
6: መምሰብ በልበለኒ ንስኽ ብጋሃፃሃጥ ዝበላሓዊ ምሰርተንክኒ እግንፍል ጥራይ ዘይኮነ ከይድፍኣካም ኣንፍሪ
5: ወ ኣዝደይ ማዓረ ንስኹምን ቅሑኹን ተተደፊኡኹም
6: ዳእንታክኣትስቐል ንስኻ
4: ያ ዛሚት ስዋያ ዓላ ዋሕድ ውንስ ህዲ እበል ንሕና ንዓመታት ብሓንሳብ ሰርሒና ንስራሕ ኣለና ወ እንሻላ ብሓንሳብ ክንሰርሕ ኢና ኣብቲ ዕላልና ድማ ንሕና ፍንው ስንደው ነብሉ ንትዕላል መላኪን ክንሃስ ዘይኮነ ያዕኒ ተራ ዕላል እዩ ነዚ ኸሪተካቢድያ ዛሚት ማሊክ እያ
6: ኣታትያ ክትብል ዘለካ ንስኻኸ

0: ነርናቶ ጓዒዝና ረውዒሽ ምዕሽዶ እሱ ድማ ዘዛርበን ዘሎ እዚ ኩሉ ዓመታት ኔርና ብሓንሳብሲ ዘይንፋለጥ
1: ታእዚ ተተዳ ኮንኪ ኣነ ንስኽን ለለን ዑስማንን ኣነንስ ኣይንፋለጥ ኒና ትብለኺ
0: እወ ስለ ዘይንፋለጥ ደይኮነ ከም ሕንጫል ቆልዓ ብዛዕባ ድቃስ ከተርዳእ ንስፈተን
2: ኣቲ ሰብ ኣነ ከምዚ ዝበልክዮ ከም ፍንጃዶ ዋላ ከም ሕንጫል ኣይረኣኽኩሉ
0: እዚ ደደይ እዚ ኣቲ ትበልና ኣተኸይ ትበሃሊ ሓራይ መንጎንኪ ክስኽ ብሰባት ክትዋላ ዘይትፍትኒ ፅያፈን ዘይፈተታስ በኣኻ ሌፍ ይብላ ደዮም ዝብልዎ ከምዝናትኪ
2: ኣዛሚት ኣዛሚት ግነፊት ትኻትኩኒ
0: ኣቲ ዘይተኻትኽክ እስኽ ደኮም ከመን ሓደርሆ ተኻኺልክ ወዲቕኒ ዘለኺ
1: ወይ ኣንተኣዝ ኸመኢሉ ዝኮኻገለ
0: ዝድመፅእዝኽል ካ ንስኽ ፈሳው
1: ፈሳው ኮይትሕሽ ማንጢስ እዩ ዳ ተሰልሚትክኒ
0: መኒኽ ማንጢስ ትብልዮ ዘለኺ ኣብ መፅኦ ድኩዕ ድኩዕ ካይብለኪ
1: ንበናዓ
0: ንዓኽዋ

0: በቃ ድሕሪ ክልተ ደቂቅ ደድሕራ ይመፅ ኣብኡ ሎ እሳላቅ ንሱ ሎ ፊት ንፊት ኣፍ ንኣፍቶ ሃይቦም ጉጅም ይብሉ ኣለዉ ሓረ በቃ
1: መስ ምንታይ ሰርሕ ኢኻ ትሰርሕ ዘለካ ሓዳር ተፈረሰስ እንታይ ኢኻ ትጥቀም ንምንታይ ኢኻ ኩልሻ ኮክቡ ትሓስብ ኮክቡ ትዓለ ንምንታይ ንምንታይ ንምንታይ
0: ንምንታይ ዶ እንድዒ ምክንያት ኣይፍለጠንን ወ እንተጋኒ እንተፃዒነኒ እንተ ተዕባቢ ኣይበድልኒ ኣነ ፅቡቕ ሰናይ ናይ ሰብ ነገር ኣይብርሃንን እዩ ንምንታይ ኣይትበሉኒ እንድዒ ኣነ ኮመየ

Ой, это солит. Сянск, сянь, курса. Давай.

0: ሽትሮት ጓለ ኣበዳ ፀኒሕክ
1: ኣብ ሓደ እንዳባር ምስ ሓንቲ በዓልቲ ባር ኣፍ ንኣፍ ተዋሂቡ ጉጅም ክብል ፀኒሕ
0: እወ
2: እዮ ኣብ ኪዳንካ ፅኑዕ ኣብ ልዕሊ በዓልቲ ቤትካ ዘለካ ፍቕርን ኣኽብሮትን ድማ ፈልጦ እየ ግን ዘይረአ ብውሽጢኻ እዩ
1: ወይ እስኻ ጓሊ ክተፀባብቕ ሞ ኺኢልኪ ሓደ ዘፍቅረካ ሰብዶ ኣብ ገዛ ዓፂካብ እንዳባር የምስ እዩ
2: ኣወደ ንብርት
1: ሕረገፅል
3: እንታይ ድዩ እቲ ተፃዒኑ ንዝበዕለ ፀቕጢ ክረግፍ ኮይ እንዳባር ዝኣት
2: ይርዳእኒ በቲ ንስኻ ትርድኦ ግን ብሩትኮ ትርድኦ ዶ
3: ስደ ፅቡቅ ኣለኹ
0: ስማ ሓንቲ ዕድል ክበክ ሕጂ ጓለይ ሒዘዶ ኸይድ ወይስ ኢዳን እግራን መሲልካ ትኸይድ
3: እዋ ኢዳን መሲለ ኸይድዎ
0: እ እግራኸ ቐጢንካ

0: ሰላም ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎም ረቡዕ ሓደ ሓምደ ፍርቂ መዓልትን ፍርቓን ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም እስጢፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክሰርሓሉ ከም ዘድሊ ተሓቢሮም። ኣብ ንኡ ዞባ ፀሮና ወከልቲ ጥዕና ዓዲ ንጥፈታቶም ክዕዝዙ መፀኻኸሪ ቀሪቦም። ኣብ ንኡ ዞባ ዒላ ብርዕድ ወፍራታት ምዕቃብ ማይን ሓመድን ይሰላሰል ኣሎም። ሰራዊት ሶማልያ ብዘካየዶ ደብዳብ ንተርኪ ብውሕዱ 35 ኣባላት ዕጡቅ ጉጅለ ኣልሸባብ ከም እተቐትሉ ተሓቢሮም። ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ሓድሽ ወተሃደራዊ እዚ ከቕውም ምዃኑ ኣፍሊጦም። ሩስያን ሩዋንዳን ኣብ ምምዕባል ንሰላማዊ መዓላ ዘገልግል ኒክሌሳዊ ፀዓት ዘተኮረ ስምምዕ ከቲመን። ዝርዝር ዜና። ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክሰርሓሉ ከም ዘድሊ ተሓቢሮም። ጋዜጠኛ ሳሙኤል ሃብቲ ሚካኤል ዘዳለዎ ፀብጻብ ኣሎ። ኣዲብ ዓብዱ ከቕርቦ እዩ።
1: ኣገልግሎት ትምህርቲ ሃገርና በቑዕን ውፅኢታውን ንክኸውን ተምሃሮ ተጨባጢ ክእለትን ፍልጠትን ንኸጥርዩ ዝሕግዝ ስርዓተ ትምህርቲ ብዝለዓለ ክስርሓሉ ከም ዘድሊ ካብ ክፍሊ ሓፈሻዊ ትምህርቲ ኣቶ ኣብርሃም ርእሶም ገሊጹ። ምርግጋፅ ብሉፅ ተዛማድን ተወዳዳርን ስርዓተ ትምህርቲ ምዝርጋሕን ምክትታልን መምሃሪ መፅሓፍትን መምርሒ መምህራንን ገምጋምን ክለሳን ስነ ምህርናዊ ኣገባባትን ስርዓተ ምዘናን ምውዳብ ስልጠናታት ክትትል ርትዓውነት ሃገራዊ ምርመራ ምድላው መምዘኒታትን ሕጋጋትን ዳህሳሳዊ መፅናዕትታት ከምኡ ውን ምምሕያሽ ዓይነትን ውፅኢትን ትምህርቲ ካብ ቀንዲ ዕማማት ክፍሊ ሓፈሻዊ ትምህርቲ ምዃኖም ዝተቐሰ ኣቶ ብርሃም እዞም መሰረታውያን ተልእኾታት ሓቋፊ ምዕሩይን ዓይነታውን ዕድላት ትምህርቲ ንኩሉ ዜጋ ምርግጋፅ ዝብል ራእይ ሚኒስትሪ ትምህርቲ ንምስማር ወሳኒ ተራ ከም ዘለዎም ኣረዲኡ። ንጥፈታት ተኽፍሊ ኣብ ሰለስተ መድረኻት ክፋፊልካ ክረአ ከም ዝከኣል ዘነፀረ ኣቶ ኣብርሃም ካብ 1991 ክሳብ 2001 ኣብ ዝርጋሕ መድረኽ ተሃድሶን መፅናዕትታትን መንግስቲ ኤርትራ መግዛእታዊ ኣገባብ ትምህርቲ ብሃገራዊ ስርዓተ ትምህርቲ ከም ዝትካእ ከም ዝገበረ ነዝን ምዕዋድ ድማ ኣገደስቲ ንጥፈታትን መፅናዕትታትን ከም እተኻየደ ብርሂቡ። ካብ 2002 ክሳብ 2010 ናብ ዝርጋሕ ካልኣይ መድረኽ ኣምራዊ ወረቐት ተዳልዩ ክለሳ ስርዓተ ትምህርቲ ከም ተሰላሰለ ካብ ኣብ ትሕዝቶ ኣብ ውፅኢት ዘተኮረ ስርዓተ ትምህርቲ ተዳልዩ ከም ተሰርሐሉ ኣገባብ ኣመሃራ ካብ መምህር ዘማእኸሎ ናብ ተምሃራይ ዘማእኸለን ኣሳታፍን ከም ተቐይረ ውፅኢታውነት ትምህርቲ ብዝበለፀ ዝምዘን ቀጻሊ ስርዓተ ኣገማግማ ክስርሐሉ ከም ዝተጀመረ ብተወሳኺ ሓደስቲ ዓይነታት ትምህርቲ ከም እተኣታተወ ኣገንዚቦም። ካብ 2011 ክሳብ 2026 ኣብ ዘሎ ሳልሳይ መድረኽ ድማ በብእዋኑ ገምጋማትን መፅናዕትታትን ከም ተኻየደ ድሒሩ እውን ስርዓተ ትምህርቲ ዝጠምር ጽላታዊ መፅናዕቲ ከም ተሳለጠ ገሊጹ። ክፍሊ ሓፈሻዊ ትምህርቲ ብዘካየዶ ገምጋማት ዋሕዲ ክኢላታትን መምህራን ቋንቋ ደን ዝሰልጠኑ መምህራን ሕፅረት ናይ ትምህርቲ ግዜ ዋሕዲ መፅሓፍትን መሳርሕታትን ከምኡ ውን ብኽነት ንብቕዓት ትምህርቲ ካብ ዝፅልዉ ዘለዉ ብድሆታት ምዃኖም ኣቶ ብርሃማ ነፂሮም። ኣብ መወዳእታ ድማ ስልጠና መምህራን ምውዳድ ኣድላይ ትሕተ ቅርፂ ዕድጊ ናውቲ ምውሓዝ ተሳታፍነትን ቀጻልነትን ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ምስፋሕን ምድልዳልን ኣገልግሎት ቅድመ ትምህርትን ፍሉይ ትምህርትን ብቕዓት ዝተኸሙ ተምሃሮ ምምሕያሽ ምምዕባል ኣብ ኣገልግሎት ፀንሐ መፅሓፍትን ምርግጋፅ ቀጻልነት ትምህርትን ኣካል ናይቲ ምዕሩይን ዓይነታውን ትምህርቲ ናብ ኩሉ ንብፃሕ ዝተሓንፀፅ መደባት ከም ዝኾነ ብርሂቡ።
0: ኣብ ንኡ ዞባ ፀሮና ዝነጥፉ ወከልቲ ጥዕና ዓዲ ዘካይድዎ ዘለዉ ንጥፈታት ውፅኢታዊ ስለ ዝኾነ ብዝለዓለ ክቕፅልዎ ብ24 ሰነ ኣብ ዝተኻየደ ኣኼባ ተሓቲቶም። ሓላፊ ማእከል ጥዕናት ንኡ ዞባ ነርስ ኣኽሊሉ ዮውሃንስ ኣብ ዝሃቦ መግለፂ ሕማም ዓሶ ንምቁፃር ብቕዓት ሞያውያንን ትካላት ጥዕናን ክም ንምባድ ፃዕርታት ይካየድ ከም ዘሎ ብምጥቃስ ወከልቲ ጥዕና ዓዲ ህዝቢ ኣከባብያዊ ፅሬት ክዝነጥፉ ግቡእ ተርኦም ክፃወቱ ኣዘኻኺሮም። ኣብቲ ኣኼባ ንጠንቅን ሳዕቢናትን ዓሶ ዝምልከት ሰፊሕ መብርሂ ዝሃቡ ሞያውያን ምስ ዝሓለፈ ዓመታት ብምንፅፃር መልከፍቲ ሕማም ዓሶ ሎሚ ዓመት ብ42 ሚእታዊት ከም ዝጎድለ ገሊፆም። ሓላፊ ህዝባዊ ጥዕና ኣቶ ኣድሓኖም

መዋእል ወከልቲ ጥዕና ዓዲ ኣብ ሜላታት ምክልኻልን ምቆፃርናት ሂቦም ክነጥፍዋ ኣዘኻኺሮም ኣብ መወዳእታ ግዜያዊ ኣመሓዳሪ ንእዞባ ፀሮና ኣቶ ሃይለ መንገሻ ወከልቲ ጥዕና ዓዲ ምስ ኣመሓደርቲ ከባብን ኣነባበርቲ ዓድን ተወሃሂዶም ኣብ ክራማት ክኽሰት ዝኽእል መልከፍ ተዓሶን ንምቁፃር ስሩዕ ከባብያዊ ፅሬት ንምውዳብ ክሰርሑ ተላብዮም ኣብ ሓውሲ ከተማ ዓዲ ቴክሌዛን ቀረብ ፅሩይ ማይ ንምውሓዝ ሰለስተ ተወሰኽቲ ምንጭታት ክምእተ ኳዕታ ሓላፊ ልምዓት ናብቲ ማይ እቲ ንእዞባ ኣቶ ዮውሃንስ ብርሃነ ገሊፆም ነቲ መደብ ንምትግባር ኣቐዲሙ መፅናዕቲ ከም እተኸየደ ብምሕባር መስርሕ ምዝርጋሕ ገፋሕቲ ቦታትን ምስራሕ ተወሰኽቲ ታንክራትን ክቐፅል ምዃኑ ኣብሪሆም ኣብ መሓዳርቲ ንእዞባ ሌትናል ኮንሬል የማነ መብራህቱ ብግድኡ ህዝቢ ንዘርኣዮ ተወፋይነት ብምጓዝ ተጀሚሩ ዘሎ ፕሮጀክት ኣብ መፈፀምቲኡ ንምብፃሕ እጃሞ ከበርክቶ ኣዘኻኺሮም ዘይውሕሉል ኣጠቓቕማ ማይ ካብ ቀንዲ ጠንቅታት ሕፅረት ማይ ምዃኑ ዝጠቐሰ ድማ ህዝቢ ኣብ ኣጠቓቕማ ማይ ዕቱብ ጥንቃቐ ከዘውትር ተላብዮም ነበርቲ ብወገኖም ሕፅረት ማይ ንምፍዋስ ንዝግበር ዘሎ ኣበርክቶ ድሕሪ ምምስጋን ተታሒዙ ዘሎ መረባት ንምዕዋት ድልውነቶም ኣረጋጊፆም ኣብ ንእዞባ ዒላ ብርዕድ ነበርቲ ተወዲቦም ሰፊሕ መረባት ምዕቃብ ማይን ሓመድን የሰላስሉ ኣለዉ እቲ ካብ ወርሒ ለካቲት ጀሚሩ ብክኢላታት ሕርሻ እናተመርሐ ዝሰላሰል ዘሎ ፍራታት ግራውት ተሓረስቶት ምዝላይን ማይ ኩዕታት ብምፍዋስን እቶትን እቶታውነትን ንምብራኽ ዝዓለመ ምዃኑ ኣብ መሓዳሪ እቲ ንእዞባ ወይዘሮ ዓሻ ዓሊ ኑር ገሊፃ ማዕረ ማዕረ ትንጥፈታት ናይ ምግራብ መደባት ንምስልሳል እውን መድለዋት ተገይሩ ከም ዘሎ ብምሕባር ንተሳታፍነት ሕብረተሰብ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ መጒሳ ክኢላታት ሕርሻ ኢንጂነር ሰገን ዘካርያስን መንእሰይ ሽፋ መሓመድ ዓሊም ብወገኖም እቲ ዕውት ማእተታዊ ንጥፈታት መርያ ናይቲ ኣብ ምዕቃብ ማይን ሓመድን እናሰለፀ ዝመፀ ርድኢት ከም ዝኾነ ሓቢሮም ድሕሪ ዛ መሰጋገሪት ሙዚቃ ዜና ወፃሒ ዘልኩም ክምለሰ ንምክትታልኩም ደጊመ ብኸብሪ ይዕድም ዜና ወፃኢ ሰራዊት ሶማልያ ብ30 ሰነ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ዕጡቕ ጉጅለ ኣልሸባብ ከም እተቐትሉ ሓቢሮም በቲ ኣብ ደባዊ ሸነኽ ሃገሩ ዘካየዶም መጥቃዕቲ ልዕሊ 20 ከም ዝቆሰሉን ብርክት ዝበለ መርበባት ናይ ተሽበራዊ ጉጅለ ኣብ ትሕቲ ቁፅፅሩ ከም ዘእተወን ሰራዊት ሶማልያ ብተወሳኺ ገሊጹሎም እቲ ስርሒት ኣብ 2026 ኣብ ልዕሊ እቲ ዕጡቕ ጉጅለ ካብ ዝተኻየደ እቲ ዝዓበየ ሰብኣውን ነዋታውን ክሳራ ዘውረደሉ ምዃኑ ዝገለፁ ኣዘዝቲ ሰራዊት ሶማልያ ኣብ ዝተመርፀ ግዜ ክቕፅል ምዃኑ ኣፍሊጦም እቲ ዕጡቕ ጉጅለ ንልዕሊ 10 ዓመታት ቀንዲ ፀጥታዊ ስግኣት ሶማልያ ኮይኑ ከም ዘሎ ፀብጻባት የረድኦም ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ሓድሽ ወተሃድራዊ እዚ ክቐውም ምዃኑ ኣፍሊጦም ሃገራት ባልቲክ በቲ ኣብ ፖላንድ ዘሎ ማእከል እዚ ኔቶ ክመሓደራ ምፅናሐን ዝፍለጥ ኮይኑ ካብ ዝመፅእ ቀረባ ግዜ ኣብተን ሃገራት ሓድሽ ማእከል እዚ ከም ዝቐውም ተገሊጹሎም ኔቶ ዕላማት መደብ ፀጥታ ኣባል ሃገራት ንምውሓስ ምዃኑ እኳ ይገልጽ እንተሎም መቐፀልታ ናይቲ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ዘካይዶ ዝፀንሐ ምንቅስቃሳት ምዃኑ ግና ይእመት ኣሎም በዚ ድማ ሩስያ ንምዕባለታቱ ብዕቱብ ክትከታተሎን ምላሽ ክትህበሉን ከም እትኽእል ይግለጽ ጎራብቲ ሃገራት ባልቲክን ኖርዲክን ካብ ሩስያ ክመፀን ዝኽእል ስግኣት ንምምካት ተወሳኺ ኣፅዋርን ሰራዊትን ኔቶ ኣብ ግዝኣተን ከዋፍራ ክጥልባ ፀኒሐን ኣለዋ ፊንላንድ ኣብ ግዝኣታ ኒክሌሳዊ ኣፅዋር ኔቶ ክዋደድ ኣብ ዝሓለፈ ሳለስቲ ምፍቃዳ ኣይርስዓን ፀጥታ ምብራቕ ኤውሮጳ ብሰንኪ ምስፍሕፋሕ ኔቶ እናንቆልቆለ ይመፅእ ከም ዘሎ ምስቲ ዞባ ቅርበት ዘለዎም ወገናት ይጠቕሶም ሩስያን ሩዋንዳን ኣብ ምዕባል ንሰላማዊ መዓላ ዘገልግል ኒክሌሳዊ ፀዓት ዘተኮረ ስምምዕ ከቲመን እቲ ሩስያ ንሩዋንዳ ንኒክሌሳዊ ፀዓት ክትሃንፀላ ዘኽእል ስምምዕ ኣብ ዝሓለፈ ሳለስቲ ኣብ መንጎ ሰመዚ ፀዓት ክልትኤን ሃገራት ከም እተፈረመ ተገሊፆም ቀንዲ ዕላማ ናይዚ ኣብ ፈለማ 2030 ክዛዘም ትፅቢት ዝግበረሉ ፕሮጀክት ቀረብ ኤሌክትሪሲቲ ሩዋንዳ ክም ንምባል ምዃኑ ክፍለጥ ተኻኢድሎም ንተበግሶ ሩስያ ዝመጎሰ መንግስቲ ሩዋንዳ ትግባርኡ ንምቅልጣፍ ብዕቱብ ከም ዝሰርሕ ሓቢሮም እቲ ስምምዕ ንኩሉ መድያዊ ዝምድና ሩስያን ሩዋንዳን ብእወንታ ከም ዝፀሉ ተገሊጹሎም ሩስያ ምስ ሃገራት ኣፍሪቃ ኣብ ህንፀት ኒክሌሳዊ ፀዓት ዘተኮረ ስምምዕ ክትገብር እዚ ናይ ፈለማ ከም ዘይኮነ ፀብጻባት የረድኦም
ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶምን ምፅባብ ዝሕግዝ ናይ ምምኽ

ክልኻል ባሕሪ ዝሓዘት ጋንታ ሒዙ ክቐርብ እንከሎ ኣሰልጣኒ ኖርዌይ ስታለ ሶልባከን ድማ ኣንጻር ፈረንሳ ካብ ዝገጠመት ጋንታ ን10 ተጻወቲ ምቅያራት ገይሩ ናብ ዝግጥም ኣትዩ ኣብ መበል 39 ድቕ ናይ ዝግጥም ኖርዌይ ብመንገዲ ኣንቶኒዮ ኑሳ ብልፅቲ ሸቶ ብምዝጋብ ንዕረፍቲ ሓደ ባዶ መሪሓ ወፅያ ወዲ 21 ዓመት ኣንቶኒዮ ኑሳ ኣብ ዓበይቲ መድረኻት ሸቶ ዘመዝገበ ብዕድመ ዝነኣሰ ኖርዌጃዊ ተጻወታይ ንምዃን ክኢሉ ንሸቶ ኑሳ ዝሃንደሰ ማርቲን ኦዴጋርድ ድሕሪ ሆላንዳዊ ዴሪክ ካይት ናይ ፍለማ ኣብ 3 ተኸታተልቲ ናይ ዋንጫ ዓለም ግጥማት ናይ ሸቶ ቀረብ ዝገበረ ተጻወታይ ኮይኑ ድሕሪ ረፍቲ ተቐይሩ ዝኣተወ ኣማድ ዲያሎ ምስ ኒኮላስ ፔፐ ድሕሪ ዝገበርዎ ቅብብል ኩዕሶ ኣብ መበል 74 ደቂቕ ንኣይቮሪኮስ ናብ ፀወታ ዝመለሰት ሸቶ ኣመዝጊቡ ምዱብ 90 ደቂቕ ንኽዛዘም 4 ደቂቕ ጥራይ ምስ ተረፎ ኣብዛ ግጥም ኣፅቂጡ ዘምሴ ኤርሊንግ ሃላንድ ንሃገሩ ኖርዌይ ናብ ዝቕፅል ዙርያ ዘስገረት መዓዊት ሸቶ ናይቲ ግጥም ኣመዝጊቡ ሃገሩ ኣብ ናይ ኣውዲ ከምሕላፍ ግጥማት ዋንጫ ዓለም ናይ ፈለማ ዓወት ከተመዝግብ ዝመርሐ ሃላንድ ኣብ ናይ መወዳእታ 13 ኣህጉራዊ ግጥማቱ መበል 25 ሸቱ ኣመዝጊቡ ኣብዚ ግጥም ልዕሊ ኖርዌይ ዝሓሸ ናይ ፈተነ ቁፅሪ ዝነበረ ኣይቮሪኮስ ክሳብ 14 ዝኣኽሉ ናይ መኣዝን ቅልዓት ረኺባ እኳ እንተነበረት ናብ ጥቕሚ ከተውዕሎም ግን ኣይከኣለትን 20 ዓመት ከይመልአ 4 ግጥማት ዋንጫ ዓለም ዘካየደ ያን ዲያሞንደ ድሕሪ ናይ 1994 ናይጀርያዊ ሳንደይ ኦሊሰ ኣብ ንስ ዕድሚኡ ነዝኣሃ ዝበፅሐ ካልኣይ ኣፍሪቃዊ ተፃወታይ ኮይኑ ሓለቓ ጋንታ ኖርዌይ ማርቲን ኦዴጋር ድሕሪ ናይ ሕብረት ሶቪየት ኢጎር ቤላሮቭን ድሕሪ ጀርመናዊ ማይክል ባላክን ኣብ ቀዳሞት 3 ናይ ዋንጫ ዓለም ግጥማቱ ናይ ሸቶ ቀረብ ዝገበረ ናይ ፍለማ ተፃወታይ ንምዃን በቂዑ ኣይቮሪኮስ ንጋና ኣልጀርያን ደቡብ ኣፍሪቃን ተኸቲላ ራብዒቲ ኣብ ናይ ፈለማ ንያውዴጋ ምሕላፍ ግጥማት ዝተገለፈት ኣፍሪቃዊት ሃገር ኮይና በዚ መሰረት ኖርዌይ ኣብ ዙር 16 ግጥማታ ኣንጻር ብራዚል ክትገጥም እያ እዚ ግጥም ድማ ነቶም ቀንዲ መተሃላለኽቲ ኣብ ፕሪምየር ሊግ እንግሊዝ ኤርሊንግ ሃላንድን ጋብርኤል ማጋላስን ክራኽብ እዩ ሓንቲ ካብ ሕፅያት ዕውታት ናይ ዝውድድር ትውሰድ ፈረንሳ ኣንጻር ካብ ምድባ ሳልሳይ ተርታ ሒዛ ዝሓለፈት ሽወደን ኣብ ዘካየረቱ ግጥም ካብ ኬልያን ምባፔ 2 ሸቶታት ካብ ብራድሊ ባርኮላ ድማ ሓንቲ ሸቶ ብምዝጋብ ንሽወደን 3 ባዶ ረቲዓ ናብ ዝቕፅል መድረኽ ሰጊራ ፈረንሳ ናብ ዙር 32 ድሕሪ ናይ 1998 ንፈለማ ግዚኣ ንሰለስትዩ ናይ ምድብ ግጥማታ ድሕሪ ምዕዋታ እዩ እቲ ዓመት ድማ ፈረንሳ ንመወዳእታ ግዜ ንፅዋዕ ዓለም ኢዳ ዘንብረትላዩ ኣብዚ ግጥም ንኽልተ ሸቶታት ፈረንሳ ዝሃንደሰ ማይክል ኦሊሰ ብቕዲ ኣክሮባት ዝፈተና ሓንቲ ካብ ብሉፃት ሸቶታት ዋንጫ ዓለም ክትከውን ትኽእል ዝነበረት ፈተነ እውን ዓንዲ ልዳት መሊሱሉ ኣብዛ ግጥም ክልተ ሸቶ ዘመዝገበ ኬልያን ምባፐ መበል 18 ናይ ዋንጫ ዓለም ፀወቱ ብምክያድ ድሕርቶም 20 ግጥማት ዘካየደ ሁጎ ሎሪስን 19 ግጥማት ዘካየደ ካሪም በንዞማን ኣብ ሳልሳይ ተርታ ተሰሪዑ ኬልያን ምባፐ ኣብዛ ግጥም ብዘመዝገበን ክልተ ሸቶታት ምስ ሊዮኔል ሜሲ ብማዕረ 6 ሸቶ ተመዓራሪ ወርቂ ኩዕሶ ንምዕታር ኣብ ዝግበር ዘሎ ቅልስ ኣብ ተዳልኦ ምህላው ንቐንዲ መወዳድርቱ መልእኽቲ ይሕሊፉ ብዘይካዚ እምባፐ መበል 18 ናይ ዋንጫ ዓለም ሸቶ ብምዝጋብ ንሚሮዝላቭ ክሎዝ ሓሊፉ ካብቲ 19 ሸቶ ብምዝጋብ እዚ ክብረ ወሰን ካብ ግጥም ናብ ግጥም ዘበርኾ ዘሎ ሜሲ ብሓንቲ ድሒሩ እግሪ እግሩ ይኽተለሎ እምባፐ ኣብ 2018 ዋንጫ ዓለም ሩስያ ፋልማይ ፀወቱ ካብ ዘካይድ ልዕሊኡ ናይ ሸቶ ኣበርክቶ ዝገበረ ተፃወታ የለን ምባፐ 18 ሸቶ ከምዝግብ እንከሎ 4 ድማ ናይ ሸቶ ቀረባት ገይሩ ብዘይካዚ እምባፐ ኣብ ናይ ውደካ ምሕላፍ ግጥማት ዋንጫ ዓለም 10 ሸቶታት ብምዝጋብ ነቲ ብሊዮኒዲስን ሮናልዶ ዓብን ኣብዚ መድረኽ ተመዝጊቡ ንዝነበረ ናይ 8 ሸቶ ክብረ ወሰን ሰጊርዎ ማይክል ኦሊስ ኣብ ናይ ዝዓመት ውድድራት ዋንጫ ዓለም 5 ናይ ሸቶ ቀረባት ክካየድ ብምኽኣሉ ድሕርቲ ኣብ 1994 ብተማሳሊ 5 ቀረባት ገይሩ ዝነበረ ጀርመናዊ ቶማስ ሃብለር ተማዕራርዩ ኣብ ሓደ ግጥም ዋንጫ ዓለም ዝበዝሐ ቀረባት ዘካየደ ብራዚላዊ ፔለ ኣብ ዋንጫ ዓለም 1970 ዝገበሮም 6 ቀረባት እዮም ኦሊሰ ድማ ነዚ ቁፅሪ ክበፅሖ ሓንቲ ቀረብ ተሪፋቶላ ካብ ምባፐ 6 ካብ ደንበለ 4 ካብ ባርኮላ ድማ 2 ሸቶ ኣመዝጊባ ዘላ ፈረንሳ ምስ ሆላንድ ብማዕረ ካብ 3 ተፃወታ 2 ልዕሊን ሸቶታት ዘመዝገበት ሃገራዊት ጋንታ ኮይና ፈረንሳ ኣብ ቀፃሊ ፀወታ ኣንጻርታ ንጀርመን ገሊፋ ዝመፀት ፓራጓይ ክትገጥም እያ
ናብ ሎሚ ኣብ ዘውግሕለይቲ ብሰንኪ ዝነበረ ሕማቅ ኩነታት ኣየር ካብ ዝተመደበለን ግዜ ድሕረ ንሕሪ ሓደ ሰዓት ፀወተን ዘካየዳ ሓንቲ ካብኤን ገቲ ሃገራት ናይ ዝውድድር ዝኾነት ሜክሲኮ ኣንጻር ኤኳዶርን ገጢመን ኣብ መሬታን ኣብ ቅድሚ ደገፍታን ዝሓለፉ ሰለስተ ናይ ምድብ ግጥማታት ዓዊታትሉ ዝመፀት ሜክሲኮ ንኤኳዶር እውን ኣይነሓፈታን ቅድሚ ዕረፍቲ ካብ

0: ኩዊኒልሶን ራውል ጂሚኔዝን ብዘውፀረተን ክልተ ሸቶታት ክልተ ባሎት ዓዊታ ናብ ዝቕፅል ናይ ዙር 16 ግጥማ ስጊራ ኤኳዶር ኣብ ተወሳኺ ደቂቕ እንተኸላኸላይ ኣርሰናል ፒሮ ሂኒካፕ ብሕጊ ፐርስቲያን ብቀይሕ ካር ከሲራቶ ንቐዳሚት ሸቶ ኣመዝጊቡ ንሸቶ ራውል ጂሚኔዝ ዝሃንደሰን ኩዊኖኖስ ሙሉእ ተፃዋታይ ናይ ዝግጥም ተፀዊዑ ኩዊኖኖስ ኣብ 3 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ብምዝጋብ ምስቲ ኣብ 98 ተመሳሳሊ ኣሃዝ በፂሑ ዝነበረ ሉዊስ ሄርናንደስ ተመዓራርዩ ሜክሲኮ ኣካይዳቶም ኣብ ዘላ 4 ግጥማት ዋንጫ ዓለም መዝገባ ካብ 1994 ንድሓር ካብ ዝተኸየዱ ግጥማት ዋንጫ ዓለም ድሕርታ ኣብ 2006 ኣብ 4 ግጥማት ሸቶ ዘይተመዝገባ ስዊዘርላንድ ተመዓራርያ ንቐዳሜት ሸቶ ሜክሲኮ ዘሃንደሰ ሮቤርቶ ኣልቫራዶ ናይ ፈለማ ሜክሲካዊ ኣብ 3 ተኸታተልቲ ናይ ዋንጫ ዓለም ግጥማት ሸቶ ዘመዝገበ ሜክሲካዊ ኮይኑ ኣብዛ ግጥም ወዲ 17 ዓመትን 259 መዓልታትን ዝነበረ ተፃወታይ ሜክሲኮ ኣልቫሮ ሙራ ንፔለ ተኸቲሉ ኣብ ናይ ወደቀ ምሕላፍ ግጥማት ዋንጫ ዓለም ምስ ቀዳሞ ተሰለፍቲ ዝወረደ ካልኣይ ብዕድመ ዝነኣሰ ተፃወታይ ኮይኑ ሜክሲኮ ኣብ ቀጻሊ መድረኽ ኣንጻር ካብ እንግሊዝን ኮንጎን ስዒራ ምስ ዝመፀት ጋንታ ክትፋለም እያ
1: ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙ ኣሎ ምስ ተርፍ ምረባት ኤርቲቪ ሓድገኩም ብወገነይ ሰላም።

0: ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ከመይ ቀኒሆም። ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 10ይ ክፋል መደብና ሓደ ሙሉእ ትሕዝቶ ፍልይ ዝበለ ጋሻ ሒዝና ቐሪብና ኣለና። ኣብዚ ናይ ሎም መዓንቲ ዓዲምናዮ ዘለና ጋሻ ተቐማጢ ሃገረ ጀርመን ኮይኑ ከም ኩሎም ብዙሓት ሞያውያን ኤርትራውያን ካብ ወፃኢ ሃገር እንዳመፁ ተመክሮኦም ዘካፍሉ ሓደ ካብኦም ኮይኑ ዘካርያስ ቴድሮስ ዝበሃል እዩ። ኣቶ ዘካርያስ ቴድሮስ ንሎም መዓንቲ ኣብ ዲጂታላዊ ኣርት ወይ ዲጂታላዊ ሜድያ ዝበሃል ኣብኡ ዘሎ ብዙሕ ዓይነት ብዳርጋ ቅድሚ ሕጂ ጠቂስናዮም ዘይንፈልጥ ቁርናዕ እንዳገበረ ነዚ ዲጂታል ኣርት ወይ ዲጂታል ሜድያ ዝበሃል ዲጂታላዊ ሜድያ ዘለዎ ትሕዝቶን ዘለዎ ፍልልያትን ብሓፈሻ ስፍሕ ድበለ መግለፂ ክህበና እዩ ማለት እዩ። ኣቐዲመ ንኣቶ ዘካርያስ ቴድሮስ ስለቲ ተገዳስነቱን ዝሃበና ሰፊሕ መብርህን ብስም ተኸታተልቲ መደብ ቴክኢንሳይት ኤርትራ እንዳመስጎንኩ ናብቲ ሙሉእ ትሕዝቶ ክብለኩም እየ። ሰናይ ምክትታል። ኣብ እዋኑ ብዙሓት ክኢላታት ሞያውያን ካብ ወፃኢ ሃገር እናመፁ ኣብ ዝተፈላለዩ ዓውድታት ብዘለዎም ዓቕሚ ኣበርክቶ ምግባር ሓደ ካብ ልሙድ ተርእዮታት እዩ። ብወገና እውን ንከምዚ ዝበለ ተበግሶታት እናተኸታተልና ናባኹም ነብሎ ኣካል መደባትና እዩ። ንሎሚ ካብ ሃገረ ጀርመን ንዝመፀ ኣብተ ናብ ኤርትራ ዝፀንሓለን እዋናት ድማ ኣብ ከተማ ዓሰብ፣ ኣስመራ፣ ከረንን ዒላ በርብዒድን ሰፋሕቲ ኣስተምህሮታት ዘካየደ ክኢላ ዲጂታላዊ ኣርት ዝኾነ ኣቶ ዘካርያስ ቴድሮስ ኢና ከም ጋሻ ኣምፂናዮ ዘለና። ኣቶ ዘካርያስ ኣብ ብዙሕ ሞያታት ዝነጥፍ ኮይኑ ከም ኣርቲስትን ቀብኣይን ንዝነበሮ ዝምባለ ናብ ናይ ዲጂታል ኣርት ቀይሩ ኣብ ዲጂታል ኣርትን ካልእን ተመሳሳሊ ዓውድታትን ዝነጥፍ እዩ። ንሎሚ ኣብዚ ዓውዲ ኣተኪርና ዕላል ኣካይድና ኣለና። ኣብ ፈለማ ምስ ከካይዶ ዝቐነየ ንጥፈታት ኣስተምህሮ መእተዊ ምስሃበና ድማ ዲጂታል ኣርት እንታይ ማለት ምዃኑ ብፍላይ ኣብ ቅብኣ ካብቲ ካልእ ዓይነታት ብምንታይ ከም ዝፍለን መብርህ ክህበና ሓቲትናዮ ኣለና።
1: መጀመርያ ኢሳያስ ቴክኢንሳይት ነዚ ኣጋጣሚ ዝፈጠርካ ክመስግነካ ፈቱ። ቀፂሉ ድማ ቴክኢንሳይት ነቲ ዝገብሮ ደላ ፃዕሪ ህዝብና ርድኢቱ ኣብ ቴክኖሎጂ ንክሰፍሕ ትቃለስዎ ዘለኹም ከመስግነኩም ፈቱ። ምክንያቱ ኣብ ደገ እውን ብዙሕ ተዓዘብቲ ከም ዘለዎካ ሓደ ካብኣቶም ከዓ ኣነ የ። ስለዚ ቴክኢንሳይት ሓንቲ ፍትውቲ መደብ ኤሪ ቲቪ እያ። ቀፂለ ዘካርያስ ቴድሮስ ዝበሃል ኣብ ጀርመን ቅመጥ ኣብ ግራፊክ ዲዛይንስ ነጥፍ ዲጂታል ኣርት ነጥፍ

0: እቲ ፕሮግራም ዝቐረበሉ ቦታታት ኣብ ዓሰብ፣ ኣብ ፎምቦ፣ ኣብ ኣስመራ ጁኒየር ክላብ፣ ኣብ ከረን፣ ኣብ ሰለስተ ቦታ ማለት እዩ፣ ናይ ንጎን ናይ ምሸትን። ቀፂሉ ድማ ኣብ ኤላበሬድ ክምለስ ከለኹ ኣብ ካልእ ዞባታት እውን ሕቶታት ነይሩ። እቲ ግዜ ንድሕር ኣርኪቡ እውን ክኸይድ እየ ዘዋድሩ ማለት እዩ። ተሳተፍነት ናይ ህዝቢ ብጣዕሚ ብተገዳስነት እዮም ዝከታተሉ ነቲ ኣስተምህሮ። ኣፍልጦም ከዓ ሰፊሕ እዩ ማለሲ ከምዚ ኣብ ጥርሑ ሰንኬሎ ይክንከን ማይትመልእ ማለሲ ኣፍልጦ ኣለዎም ኣብቲ ዘለዎም ይካንእሽ ተወስኸሎም እምበር ርድኢቶም ሰፊሕ እዩ። ዘለዎም ተገዳስነት ከዓ ብጣዕሚ ልዑል እዩ። ኩሎም ፅን ኢሎም እዮም ሰምዖም ብፍላይቶም ተምሃሮ ኣብ ዕላ በርዒ ድነበረ ሕጂ ከም ክጠቕሰት ኮይነ እቲ ቦታ ፀቢብናስ ብደጊ ኮይኖም ብፍኒ ስራ ኮይኖም ሰምዑ ነይሮም ፅቡቅ ከም ነበረስ በቲ ረብሽኦም ኢካ ትፈልጦ ኢልኒ ክቐርብ ከልሆ ግን ፀጥ ኢሎም ሰሚዖሞ ማለት እዩ። ስለዚ ተገዳስነት ነይሮዎም ማለት እዩ። እ ከምቲ ሽሙ ዝሕብሮ ዲጂታል ኣርት ማለት ኣርት ብዲጂታላዊ መንገዲ ማለት እዩ። ናተይ ድሕረ ባይታ ከዓ መጀመርያ ከም ሰኣላይ ከም ስነ ጥበባዊ ነዊሕ ዓመታት ይሰርሐ ምሳይ ዝዓበየ ሞያ እዩ። ድሓር ግና ብዝሓለፈ 15 ክሳብ 20 ዓመታት ግን ኣብቲ ዲጂታላዊ ኣርት ክነጥፍ ጀሚረ ማለት እዩ። እቲ ፍልሊ ዳርጋ የብሉን ክበሃል ከኣል እንታይ እቲ ፍልሊ ተልና እቲ ናይ ቀደም ስእሊ ኣብ ወረቐት ኢኻ ትገብሮ ብሕብሪ ወይ ድማ ኣብ ካንቫስ ብሕብሪ ዋተር ክለር ክኾን ይኽእል፣ ኦይል ከለር ክኾን ይኽእል። ዝተፈላለዩ ዓይነት ሚድያታት ኣሎ፣ ሚድዩም ኣሎ። እዚ ዲጂታል ኣርት ከዓኒ ኣርት ክነሱ ግን ብዲጂታላዊ መንገዲ ማለት እዩ። ግን እዞም ዝከታተሉና ዘሎ ብፍላይ መንእሰያት ሓደሽቲ ንሕሪ ናብ ዲጂታል ኣርት ክኣትዉ ደልዮም መጀመርያ እቲ ኣርት ዝበሃል ክፈልጥዎ ኣሎ። ኣነስ ኣብ እርሳስን ወረቀት ጌርካ ክስእል ኣሎ ሰብ። እቲ ብልጫ ናይ ዲጂታል ኣርት ልክ ከምቲ ኣብ ካልእ ዓውዲ ማለት እዩ። ሓንቲ ታብሌት ተላትካ 20-30 መፅሓፍቲ ወረቀት ምስካ ማየት ዘይካን እዩ። ኣብኡ በቃ ኔክስት ፔጅ እንዳበልካ ክትከይድ ትኽእል ኢኻ። ካልኣይ ከዓ እቲ ስእሊ ክትዕብዮ ትኽእል፣ ከተንእሶ ትኽእል፣ ዲፕሊኬት ትገብሮ ትኽእል። ሌየርስ እዩ ሓፂሩ ከምቲ ካልእ ሰነዳት ዲጂታላዊ ሰነድ ልክዕ ከምኡ እዩ። ስለዚ ዲጂታል ኣርት ማለት ኣርት ክነሱ ብዲጂታላዊ መንገዲ ማለት እዩ። ንክትሕትሞ ወይ ድማ ናብ ካልእ ቦታ ንክትሰዶ ኦንላይን ክትዝርግሖ ከዓ ዝያዳ ኮምፓቲብል ማለት እዩ። ዝያዳ ዲጂታል ስለዝኾነ ቀሊል እዩ ንክተሰጋግሮ ማለት እዩ። ሕጂ ብፍላይ ኣብቲ ደገ ዘሎ ኣብ ወፃኢ ዘሎ ናይ ግራፊክስ ዕዳጋ ኣሎ። እቲ ሓተካ ዘሎ ሰብ ኣይትፈልጦን ሃበይ ዓድሎ ኣነ እንዳሻሃላትኒ ከምዚ ሽማ ሎጎ ደልየለኹ ንኣብነት ደልየለኹ ወይ ድማ ከምዚ ደልየለኹ ማርኬቲንግ ክገብር ደልየለኹ ዕዳጋ ከስፍሕ ደልየ ሞ ዲዛይን ግበርሎ ኢሉ የውፅኦ። ኣብ ሙሉእ ዓለም ዘሎ ነታ ኣካውንት ነታ ሕቶ ዝረኣያ ከዓ ይፍትን ምስ ዋጋ ኣገይሩ ማለት እዩ። እጂ ኣነ ንድሕሪ ኣባል ኮይነ ይፍትን $50 ብሎ ኢሳያስ ሰሪሕካ 100 ትብሎ ኤማ ማለት ኩሉ ሰብ ነናት ዋጋን እቲ ዲዛይን ንገብር ሽዕት ዋና ይመርፅ ምስ መረፃ ኣነ እዚኣ ደልየለኹ ንድሕሪ ኢልካ ሰሪሕካ ትሰደሉ ንስካብቲ ሕሳብካ ገንዘብ ሰደልካ ማለት እዩ። ሕጂ ስኻ መን እዩ ኣይትፈልጦን እዩ ስእሱን መን ኢካ ኣይፈልጠካን እዩ። እቲ ርክብካ ኣብ ዕዳጋ ኣብ ኦንላይን እዩ ኣብ ክላውድ ኢካ ትራኸብ ካብኻ ዕድግ ከፍለካ ከዓ ማለት እዩ።
1: ምስ ምምፃእ ዲጂታላውነት ሓደ ካብቲ ዘሰክፍን ብቕልጡፍ ናህሪ ዝኸይድ ዘሎን እቲ ናይ ዲጂታል ኣቑሑ ምውላፍ እኳ እንተኾነ ነቲ ኣብ ዲጂታላዊ መሳርሒ ዘሎ ኣወለፍቲ ኣልጎሪዝማት ተጠቂምካ ዝካየዱ ብዙሓት ኣሉታውያን ጎድታት እውን ካብቶም ዓብ ንቕሓት ዘድልዮም እዮም። እዚኣቶም ከም ዲጂታል ኣዲክሽን ወይ ምውላፍ ናይ ዲጂታላውነት ትሕዝቶ፣ ዲጂታላዊ ምክፍፋል ወይ ዲጂታል ዲቫይድ፣ ዲጂታላዊ ስእነት ብሕትውና ወይ ዲጂታል ሶቨርኒቲ፣ ከምኡውን ዲጂታላዊ ምጡን ኣጠቃቅማ ወይ ዲጂታል ዳይት ወዘተ እናበልካ ክረኣዩ ዝከኣሉ እዮም። ኣዝዩ ዓሚቕ ኣሉታዊ ወገን ከም ዘለዎም ዘረድኡ ብምዃኖም ድማ ነዚኦም እውን በብሓደ እናገበረ ትርጉሞምን ኣሉታዊ ሳዕቤነቶምን ብከምዚ ዝስዕብ ገሊፅልና ኣሎ።
0: ሓቂ ከዓ ኢሳያስ፣ እዚአን ኣገዳሲ ሕቶታት እየን ከማ ምክንያቱ ኣብ ሙሉእ ዓለም ኣገዳሲ ውዑይ ቴማ ኮይኑ መፂ ሎ እዚ ጉዳይ እዚ። እሱ ድማ እንታይ እዩ እቲ ዲጂታላዊ ዓለም ሲ ናቱ ካልእ ዓለም ፈጢሩ ኣሎ። እቲ ኣብዚ ዓለም ዝነብሮ ነበርና ኣብቲ ዲጂታላዊ ዓለም ከዓ ልክዕ ኩሉ ብዲጂታላዊ መንገዲ መፂ ሎ ማለት እዩ። ንኣብነት ዲጂታል ዳይሜንሽያ ጠቂስና ነርና እሱ እንታይ ማለት እዩ ረሲዕ ክበሃል ከሎ ዳይሜንሽያ ሰብ ምስ ዓበየ ብዕድመ ምስ ደፍአ ወይ ሓንጎሉ እንዳተባላሸዎ ምስ ዝኸይድ ይርስዕ። ሕጂ ግን ብዘበነ ዲጂታላዊ ዓለም ግን ኩሉ ሰብ ዝኾነ ነገር ምስኣል ጥራይ ኮይኑ ኣሎ። ቆፀራተለካ ትስእላ

0: እንድሕሪ ቆፀር ኣለካ ወይ ድማ ሰዓት ክንደይ ክትስ ኣላርም ፕሮግራመር ሪማይንደር ገለ ዝበሃሉ ብዙሓት ዝተፈላለዩ ፕሮግራማት ኣለዉ። እዚ ሕጂ እንታይ ዝገብረና ሓንጎልና ንኸይሰርሕ እንታይ እዮም ድብሉካ ሓንጎልናስ ማስል እዩ ጨዋዳ እዩ እቲ ማስል ከዓ እንድሕሪ ክድልድል ኮይኑ ክሰርሓሉ ኣለካ ማለት እዩ ሓቂዶ ሓንጎልና ካልካ ከምኡ እንድሕሪ ደይሰሪሕና ኣሉ እንዳደኸመ እዩ ዝኸይድ ማለት እዩ ሕጂ ረሲዕ መፃና ማለት እዩ ብሰንኪ ዲጂታላዊ መሳርሒታት ሕማም ረሲዕ ቀልጢፉ መፃና ሰብሲ ኣላርም ኣክንዲ ባዕሉ ተሲኡ ወይ ድማ ፅባሕ ቆፃራ ንድሕሪ ፅባሕ ከምዝለኒ ኣክንዲ ዝብል ኩሉ ፕሮግራም ገብሩ ኣብቲ ናቱ ዲጂታል ሕጂ ባዕሊ ኣላርም ትገብር ሪማይንደር ትነግረካ ዕለት ክንዲዚ ከምዝለካ ዕለት ክንዲዚ ኣይ ፕሮግራማት ውን መፂእ ኣሎ ክሳብ ቆፀራታት ሕዘልካ ባዕሉ ቲኬት ቆርፀልካ እታ ትኬትካ ንድሕር ተቀይራ ኣላ ብለካ ብሓፂሩ እስኻስ ኣይድል ትኸውን ማለት ልኡም ትኸውን ሽዑት ሓንጎልካ ዩዝ ኢት ኦር ሉዝ ኢት እዩ ዝበሃል እዚ ሕጂ ወይ ተጠቀመሉ እንታይ ተጠቂምካ ኣሎ ከዓ ትኸስሮ ማለት እዩ ጨዋዳ ስለ ዝኾነ ሓንጎልካ ክምጠጥ ኣሎ ክንቀሳቀስ ኣሎ ትሬኒንግ ክገብር ኣሎ ሽዑ ካብቲ ዲጂታላዊ ረሲዕ ትድሕን ማለት እዩ ንኣብነት ኣብቲ ዲጂታል ዳይመንሽን ድበልናዮ ብግብሪ ክንሪኦ ኮይና ተጋደልቲ ቅድሚ 40 ዓመት 50 ዓመት ሰብዓታት ማለት 77 78 ዋላ 60 ግለን ዓመተ ምህረት ዘጋጠመ ሓደ ብሓደ ዕለት ክንዲዚ ክንዲዚ ሰባት ክንዲዚ ሰዓታት ተጓዒዝና ወዲ ክርስቶስ ዝበሃል ተሃሪሙ ድሓር ከምዚ ከይድና ኣብዚ ሓዲርና ከምዚ ተመጊብና ኢሎም ዲተይል በቃ ዝርዝራዊ ተዘክሮታት ኣለዎም ስለምንታይ እዮም እዚኦም ካልእ መሳርሒ ይነበሮም ብምሉእ ሓንጎሎም ጥራይ ዝጥቀሙ ነይሩ ማስል ሕጂ እቲ ጨዋዳ ናይ ሓንጎልና ተስርሖቲ ኮይንካ እንዳዓበየ እንዳተወጠረ ከይድ እንዳደልደለ ከይድ ልክዕ ከምዝካል ኣካላት ማለት እዩ ሕጂ ግን ዝሓድሽ ወለዶ ዘሎ ዋላ እዞም ሽዑ ናይ ቀደም ታሪክ ዝነግሩ ዝነበሩ ናይ ወድኻ ቴሌፎን በላ ፅሕፈኒ ቅድሚ 4 መዓልቲ ኸ ክንደይ ብቁፅሪ ብፍላይ ከምዚ ዝበልኩካ ናይ ቀደም መን ተወጊኡ መን ሓሊፉ ክንደይ ሰዓት ተጓዒዞም ክንደይ ሰዓት ደቂሶም ክንደይ ጠያይት ተኪሶም ከይተረፈ እዮም ዝዝክርዎ ናይ ሕጂ ግን ከምኡ ዝመስል ዝርዝራት ክዝክሩ ይክእሉን እዮም ምክንያቱ ከማና ሰባት ስለዝኾኑ ኣብዚ ዲጂታላዊ ዓለም ስለ ዘለዉ ምሳና ዝኾነ ነገር ስክሪንሾት በዚ ጋጣሚ ክንዝክራ ደለና ኣብቲ ቀዳማይ ዲዳክሽን ዝበልናዮ ኩሉ ሰብ ክስእል እዩ ዝውዕል ቆፀራት ኣለካ ትስእል ሓንቲ ኖታ ግዳሲ ትብላ ምሽ ስክሪንሾት ትወስድ ትስእላ ተመሊስካ ኮይተን ብባንሓ ካባይ ጀሚርካ ሕጂ ንምውቃስ ዘይኮነ ኩሉ ሰብ እዚ ዲጂታላዊ መሳርሒታት ከም ንስልቹ ከም ዘይነንብብ እዩ ገይርና ደሎ ኣብቲ ሶሻል ሚድያ እውን ንመፆ ንኸውን እምበር ዋላቶም ፀሓፍቲ ሓደ ንፉዕ ፀሓፋ ኣክንዲ ፅሕፍ ኣክንዲ ፅቡቅ ገይሩ ግራማር ሓልዩ ዝፅሕፍ ደይኑ ሶሻል ሚድያ ኢሉ ቁርፅቁርፅቁርፅ ኣቢሉ ኣብሪቤሽን እናገበረ ብትኽብተኸብሎ እቲ ኣንባባይ ካልቅዖም ጅምር ኣቢሉ ንድሕሪ ንውሕ ኢላቶ ገድፈ ኣይንብብ ዋላት ከንብብ ዝኽእል ሕጂ ነቲ ቋንቋ ንኮላ ይፀልይዎ ነቲ ወዲ ሰብ ከዓኒ እቲ ዲጂታላዊ መሳርሒ ሙሉእ መዓልቲ ደኒኑ ክውዕል ከሎ ሓንጎሉ ከዓ እንዳደኸመ እዩ ዝኸይድ እቲ ዲዳክሽን ከዓ ልቅዖም እዩ ወዲ ሰብ ቀደም ሲ ሓደ ነገር ክውስ እንተኮይኑ ወይ ድማ ንድሕር ተኻቲዑ ድዩ ወይ ክፈልጥ ደልዩ መፅሓፍ ከፊቱ የንብብ ሞ ፍልጠት ይድልብ ነይሩ ሎሚ ከም ይኮነን ብዛዕባ ቻይና ትፈልጥ ዘለካ ኣብ ጉግል ብ ዝኾነ ፕሮግራም ታይፕ ትገብሮ ሰከንታት ከይወዳእ ክኮልካ መፅእካ ተንብብ ክንዲዚ ሚሊዮን ክንዲዚ ስፍሓቱ ክንዲዚ ገለገለገለ ዕፁቡ ምሰበልካያ እቲ ትምህርቲ ከዓ ኣብ ሓንጎልካ የለን ሽዑ መፅእ ምሰጥፋእካያ ከዓ ካብ ሓንጎልካ ከጠፍእ ቀደም ግን እንድሕሪ ሓደ ፍልጠት ክትድልብ ደሊካ ወይድማ ክትፈልጥ ደሊካ መፅሓፍ ከፊትካ 2-3 መዓልቲ ንብቦ ሞ እቲ ፍልጠት ቀሲ ኢሉ ኣብ ሓንጎልካ ኣቱ ይፀንሕ ከዓ ነባሪ ማለት ሓዳሪ እዩ ፍልጠት ማለት እዩ እዚ ሕጂ ዘሎ ግን ቅፅበታዊ እዩ ብዙሕ እዩ ግን ብልጭ ኢሉ ጥፍእ ኣብ ሓንጎልካ ካልክ ከምኡ ኤፌክት ኣለዎ ሕጂ እዚ እቲ ረሲዕ ማለት እዩ እቲ ዲዳክሽን ዝበልካዮ እዩ እቲ ሶቨረንቲ ወይ ድማ ፕራይቨሲ ዝበሃል ካልክ ከምኡ እዩ ቀደም ድሕሪ ሚሳይልን ታንክን ወታደራትን ኣለዎ ኣብ ግንባር ተዓዲ ውሕስቲ እያ ንድሕሪ ኦንላይን ጌርካዮ ኩሉ ኣካላት ናይቲ መንግስቲ ናይ ጥዕና ናይ ባንክ ናይ ፀዓት ብሓፂሩስ እቲ ሲስተም ኩሉ ብኦንላይን ድሕሪ ጌርካዮ ሓደ ካልእ ሃከርስ መፂኦም ሃክ ክገብሩካ እዮም ስለዚ ልኡላውነት የብልካ ወይ ድማ ብውልቂ ሰባት ኮይኑ ከዓ ፕራይቨሲ ማለት እዩ ኣብነት ኣነ ናተይ ፋይልስ ናተይ ዳታ ብዛዕባ ኩሉ ደለካ ንብረት ናይ ጥዕና በሎ ኩሉ ኦንላይን ድሕሪ እቲካዮ እቲ ምስኻ የለን ናትካ ንብረት ኣይኮነን ማለት እዩ ኣይኮኖን ዶ ናይ ውልቀ ሰባት ናይ በዓል ፔንታጎን ክኸውን ኣሎ ሕጂ እታ ምናልባት ካብዞም ተኸታተልቲ ሓሳብ ክብሉ ክእሉ ብቲ ናትካ ዌብሳይት እታ ዝበለፀት መፍትሕ ወይ ድማ ዝበለፀት ሴፍቲ ቢ ኦፍላይን ይብሉና ድሕሪ ውሕስነት ዘለካ ኦፍላይን ኩ ሕጂ እዚ ናይ ሃገርና ፖሊሲ ከምኡ ኮይኑ ስማዓኒ ክሳብ ኩሉ ናይ ሴኪሪቲ ኦንላይን ሴኪሪቲ ወይ ድማ ዲጂታል ሴኪሪቲ ዘረጋግፅ ኦፍላይን ክፅንሐ ኣለዎ ድሕሪ ኦንላይን ኣትኻ ሚሳል ካብ ኒ ኮይኖም ክትክሶ ክእሉ እዮም ወይ ድማ ክተክስካዮ ንዓኻ ክሃርመካ ክኽእል ኣብ ደገ ኮይኖም ኮንትሮል ክገብሮ ክእሉ እዮም ባንክካ ክወስድዎ ክእሉ ጥዕናኻ ሓፂሩ ዲጂታላዊ ሰቨኒቲ ብጣዕሚ ኣገዳሲን ሓደገኛን ኣርእስቲ እዩ ስለዚ ንሕና ውን ክንፈልጦ ኣለና ብውልቂ ደረጃ ውን ብመንግስቲ ዝሓስብሉ ኣለዉ ብውልቂ ደረጃ ከዓ ንሕና ኩሉ ሰብ ነናቱ ዳታ ሕጂ ሶሻል ሜድያ ድሓር ንዛረበሉ ንኾን ኩሉ ናይ ደቁ ስእሊ ናቱ ስእሊ መዓስ ተወሊዱ ኣበይ ተማሂሩ ኩሉ ፕሮፋይል ከምዚ ጌርካ ትህቦ ንመን ትህቦ ኣለካ ሕጂ ሱኢቲ ዲጂታል ሰቨንቲ ዝበሃል ዲጂታል ዲቫይድ ከዓ ተመሳሳሊ ቀደም ዓሌትነት ፀዓዱን ፀለምትን ኣፍሪቃን ገለገለ ባሃል ነይሩ ሕጂ ግን እቲ ዓሌትነት ዲጂታላዊ ኮይኑ እሱ እንታይ ንምባል እዩ ብቋንቋ እንግሊዝኛ ወይ ድማ ብዌስተርን ላንጉጅስ ከም በዓል ፈረንሳ በሎ ጀርመን በሎ ሓፂሩ ናይ ምዕራቦ ቋንቋ ጌርካ ንሓደ ሰብ ክትፅርፎ ወይ ድማ እዚ ሄት ስፒች ዝበሃል ክትገብር ዕድል ይብልካ እቲ ዌብሳይት ናትካ ዕፆ መቕፃዕቲ መፃእካ ክሳብ ክትእሰር ክትክሰስ ትኽእል ኢኻ ብእንግሊዝኛ ኮይኑ ወይ ድማ ብናይ ዌስተርን ዓለም ንኣብነት ዋላ ብቋንቋ ፈረንሳ በሎ ፍሬንች ማለት ዝካልእ በሎ ውቲ ኮይኑ ካታተብሎ ከዓ ንምንታይ ምቲ ሕጂ ድሕነትናቶም ሕልውሎ ማለት እዩ ብትግርኛ ጌርካ ብቋንቋ ብሊን ጌርካ ብቋንቋ ሳሆ ጌርካ ወይ ድማ ብቋንቋ ናይ ኬንያ ንበሎ ገለ በሎ ንድሕሪ ተዛሪብካ ንድሕሪ ዓዲ ዘጣፍእ ተዛሪብካ ግን ቁልሕ ድብለካ የለን እቶም ኮንተንት ኢቫሉዌተርስ ዝበሃሉ ኣብቲ ሶሻል ሜድያ ዘለዉ በሎም እቲ ነቲ ትሕዝቶታት ዝምርምሩ ሰባት ምናልባት ሓደ ሰብ ክልተ ሰብ ናይ ትግርኛ ክኢላታ ተቐምጡ ኮኑ ናይ ትግሪ ኣይረኽቡን እዮም ዋላ ተደለዩ ገንዘብካ ኢንቨስት ይገብሩኒ ሕጂ እቲ ዓለይትነት ተርዲእካ ነቲ ናቶም ሳይድ በቃ ድሕም ክትብላይ ትኽእልና ካብቲ ግቡእ ንድሕሪ ወፂኻ መቕፃዕትን እገዳታትን መፅእ እገዳ ክብለካ ስቲ ናትካ ዌብሳይት ናትካ ፔጅ ይዕፆ ትኽሰስ መቕፃዕቲ ከዓ ትኸፍል ብካልእ ቋንቋ ግን ከምኡ ከዓ ኢና ንሪኦ ዘለና ንድሕሪ ኦንላይን ብትግርኛ ሪኢካ ዓድና ዓዲ ዘጠፍእ ዓሌታት ዘነውር ብሓፂሩስ ክትብሎ ክደግሞ ዘሸግር ትሕሶታት እዩ ዝፍኖ ዘሎ ግድሾም ሳእታ ዲጂታል ዲቫይድ ዝበሃል ዓሌትነት ሕጂ እንታይ ኮይኑሎ ብዲጂታላዊ መንገዲ ኮይኑሎ ማለት እዩ
1: እዚ ክግለፅ ፀንሐ ቀሊል ዝመስል ግን ሓደ ካብቶም ተጠቃምነት ናይ ዲጂታላዊ ምዕባለ ሒዝዎ ዝመፀ ኣሉታ እዩ ከምቲ ኩሉ ግዜ ንብሎ ፔን ኦፍ ግሮውዝ ወይ ኣብ ምዕባለ ዝርከብ ቃንዛ እውን ክበሃል ዝከኣል እዩ ካብዚ ዝገደደውን ነቲ ነዊሕ እዋናት ሰሚዕካ ዘይኮነ ርኢኻ እዩ ዝእመን ዝበሃል ዝነበረ ወይ ምርኣይ ምእማን እዩ ዝበሃል ሎሚ ሎሚ ምርኣይ ምእማን ከም ዘይኮነ ዘረጋግፅ ብዙሕ ኣብነታት ኣሎ እዚ ኦፕቲካል ኢሉዥን ዝበሃል ነቲ ትሪኦ ብዘእምን መንገዲ ዝቐርብ ዝተጋነነ ወይ ጌጋ መልእኽቲ ዘመሓላልፍ እዩ ነዚ እውን ምስ ሞይኡ እናዛመደን ኣብነታት እንዳሃበን ብዝርዝር መሊስልና ኣሎ
0: ኦፕቲካል ኢሉዥን ዓይንናስ ክሪኦ ዝደለየ ዝርኢ ወይ ድማ እቲ ንሪኦ ዘለና ኩላ ግዜ ሓቂ ይኮነ ሕጂ ኣብዚ መዋዓውዒ ብዙሕ ግዜ ንሰምዓይና ምርኣይ ምእማን እዩ ሞ ረኣዩ ገለባሃል እዩ ርኣይ ግን ምእማን ኣይኮነ ሕጂ ሓደ ብሓደ ክንምግቶ ንኽእል ኢና እዚ ንኣብነት እታ ትርእዋ ዘለኹም ናይ ዳማ ሰንጠረጅ ኤን ቢን እንድሕራ እናፃፂርናየን ክልቲኤን ዝተፈላለየ ሕብሪ ዘለዎን መስላ ዳማ ትኮይኑ እቲ ፀሊም እዩ እቲ ፃዕዳ ከዓ ፅዕዱ ድበሎ ወይ ሓመሽታ እዩ ክንሪኣ ኩልና ውን ከምኡ ትመስለና ኣላ እንድሕራ እንቀሳቂስና እታ ፊደል ቢ ንላዕሊ ገፅና ቀስ ኢልና ንድሕራ እንቀሳቂስና ትረኣየኩም ኣላ ሕ የንቀሳቀስ ኣለኹ ናብ ቢ ኣብቲ ኮርና ምስ ወሰድኳ ቢን ኤን ሓደ ሕብሪ ኣለዎን እተን ፀሊምን ፃዕዳን ዝነበራ ክልቲአን ሓደ ዓይነት ሕብሪ ከም ዘለዎን ትረኣየና ኣላ ኣብታ ቦታ እንድሕር መሊሳያ ግን ኤይ ፀላም ትመስል ቢ ከዓ ፃዕዳ ትመስል ሕጂ እዚ ኣብ ሓንጎልና ዝፍጠር ዘሎ ሃለውስታ ኢሉዥን እዩ ሓፂሩ ብትግርኛ እንታይ ክንብሎ ኢና ሕጂ ቅርፅታት ጌርካ እዚ ሕጂ ብናይ ሕብሪ ማለት እዩ ብቅርፅታት እውን ኣሎ እዚ ሕጂ ክንደይ ትሪያንግል ኣለ ኢላ ድሓቶም ኣሎ ተማሃሮ ይኹን ዓበይቲ ዘይተማሃሩ ብዙሕ 9-8-12 ገለኢሉ እዩ መልሲ ዝህብ በዚ ኣጋጣሚ እዚ ናይ ዝተማሃሩ ስለ ዝተማሃርካ ፍልጠት ስለ ዝደለብካ ትፈልጦ ፍልጠት ተደደሊብካ ዘይትፈልጦ ኣይኮነን እቲ ናይ ንኣብነት ናይ ፐርስፔክቲቭ እዚ ትረኣየኩም ደላ እዛ ማኪና እዚኣ ሕጂ ኣርባዕተ መኪና ክሰርዐ ሓንቲ ላ ዓቐና ከይቀየርኩ እታ ማኪና ንቅድሚት ገፀ ክሰርዐ ንብብሓደ ንቅድሚት ክሰርዐ ከለኹ እተን ማኪና እንዳናእሳ ዝኸዳ ዘለዋ መስላ እንዳናእሳ ግን ኣይከዳን እየ ዓቐነን ሓደ ሕጂ እዚ ኢሉዥን እዩ ስለምንታይ ኢሉዥን ዝፈጥር ዘሎ ቅድሚ ኣሽሓት ዓመታት ናይ ወዲሰብ ሓንጎልስ ብከምኡ እዩ ተዓሊሙ መፅዩ ቀለም ዝተማሃረ ዘይተማሃረ ኣብ ርሑቕ ዘሎ ደቂቕ ኮይኑ ረአየካ ምስ ቀረበ ከዓ እንዳዓበየ መፅእ ሕጂ ንድሕር ሓደ ዓይነት ዓቐን ዘሎ ማካይን ሰሪዕካይን ሓንቲ ድሕሪት ኮይና እንዳቅረብካይን ተመፅኻ እቲ ዝቐርብ ዘሎ ዓቢ እዩ ዘለዎ ብሎጂክ እዚ ግን ንድሕሪ ፐርስፔክቲቭ ይበሃል ዕምቀት ከይተኸተልካ ሰሪሕካ ግን ተቐድሚ ዘላ ዝነእሰት መስሊ ሕጂ ኣብ ሜድያ ኣብ ኒውስ ብጣዕሚ እዮም ነዚ ዝጥቀምሉ ብኣፎም ገይሮም እዚ ምዕሩያ ኣይኮነን ኣይብልኻን እዮም ግን ሓደ ቁፅሪ 4 ወሲዱ ሓደ ቁፅሪ ሓደ ወሲዱ ክበሃል ከሎ ሓደ ዓይነት ዓቐን ወሲዶም ከለዉ እቲ ንእሽቶ እቲ ዓብድ ወሰደ እዩ ዝመስል ሕጂ ብጣዕሚ እዮም ዝጥቀምሉ ከምዚ ዓይነት ቴክኒካት ማለት እዩ እዚኣ ሕጂ እዛ ትረኣየኩም ዘላ ጣውላ እታ ቀዳመይቲ ብፀጋም ዘላ ዝነውሐት ብየማን ዘላ ድማ ከምዚ ጭብጥ ዝበለት ሞ ካልእ ቅርፂ ዘለዋ እያ ትመስል ንድሕራ ንቀሳቂስናያ ግን ኢሉዥን እዩ ዝፍጠር ዘሎ እምበር ዓቐና ሓንቲ እያ ካብ የማን ዝፀጋም ድሕራ ወሲደያ ዓቐና ሓንቲ ምዃና ክትረኣየኩም እያ ናይ ቀጠልያን ናይታ ቅያሕ ትመስል ሕብሪ ሓደ እዩ ይንቀሳቀሰን ኣለኹ እወት ዕቤተን ሓደ እዩ ድሕሪ ጥቀስ ጌርና ወሲድና ልክ ዓብቲ ርእሳ ምስ መፀት ማዕረ ምዃንን ትረኣየና ማለት እዩ እታ ናይ ስሉስ ኩርናዕ እውን ከምኡ እታ ስሉስ ኩርናዕ ማለት ሓንጎልና መሊ እዩ ዘርእየና ኩሉ ግዜ ነቲ ንሪኦስ ተመሊ ባዕሉ እዩ ዝቕፅሎ እምበር ኩሉ ኣይንሪኦን ኢና ክሪኦ ደሊ እዩ ዝርኢ ዓይንና እቲ ትረኣየና ዘላ ሕጂ ትራያንግል ዝበሃል የለና ትራያንግል ዝበሃል ሰለስተ መስመር ዕፁብ ክኾነ ኣሎ እዚኣ ግን ዕፁብ መስመር የብላ ስለዚ ከምዝታት ዓይነት እቲ ኦፕቲካል ኢሉዥን ዝበሃል ቅርፂ ብቅርፂ እተን ኣርባዕተ ዓይነት ኢሉዥን ሓደ ብሓደ ብስእሊ ክንሪአን ኢና እዚኣ ትረኣየና ዘላ ሕጂ ፀሊምን ፃዕዳን እቲ መስመር ካብ የማን ንፀጋም ዝኸይድ ዘሎ መስመር ንኩሉ ሰብ ተሰባበረ መስመር እዩ ዝመስሎ ዘሎ መሲሉ እዩ ዝረአ ሕጂ እቲ መስመር ግን ድሕሪ ፅቡቅ ጌርና ዝተርአየናሉ ዝተሰባበረ መስመር ኣይኮነን ፓራለል እዩ ፓራለል ማለት ስፍሓቱ ኣብ መንጎኡ ደሎ ፍልሊ ዘቂር እሞ ከዓ ብመስመር ዝተመስመር ዝተሓንፀፀ ትኽ ዝበለ መስመር እዩ ክንሪኦ ከለና ግን ዝተሰባበረ መስል ሕጂ እቲ ሕብሪ ጥራይ ምስ ቀየርኮ ኣብዛ ካልአይቲ ስእሊ እቲ መስመር ትኽ ከም ዝበለ ይረአየና ሕጂ እዚ ኣብ ሓንጎርና ዝፍጠር ዘሎ ኢሉዥን እዩ ስለዚ እታ ምርኣይ ምእማን ድዩ ትብል ሕቶ ቅድሚ ኤኣይ ምምፅኡ ማለት እዩ ቅድሚ ኤኣይ እውን ምርኣይ ምእማን ኣይኮነን እቲ ዓይንና ሲ ኩሉ ግዜ ዝመሰሎን ክሪኦ ዝደለየን እዩ ዝርኢ ሕጂ ብዘበን ኤኣይ ከዓኒ ዝገደደ በቃ ንሓደ ሰብ ዘየለዎ ዘይገበሮ ክትገብሮ ትኽእል ኢኻ ማለት እዩ ስለዚ ንዝኾነ ነገር ኩሉ ግዜ ክተ ግዜ ክትሓስበሉ ኣለካ ማለት እዩ ሓንቲ ላ ኩሉ ግዜ ምስላ ዝነግሮም ኣብ ሓደ እዋን ኣብ ሓደ እንዳ ጥልያን ሬስቶራንት ዝሰርሕ ነረ ኣብቲ ሬስቶራንት ዓባይ ታቤላ ኣላ እንታይ ድብለካ እቲ መሳርሕታት ኣብ ደሎ ውዕዩ ዝሕሉዩ በሊሕ ነገር ኣሎ ስባር ጥሩሙዝ ኣሎ ዓባይታ ፖስተር እንታይ እያ ትብል ኣብዚ ገዛ ክትኣቱ ከለካ ኣብዚ ክሽና ክትኣቱ ከለካ ኩሉ ግዜ ኩሉ ቑሕትካ ብጓንቲ ጌርካ ሓዞ ምክንያቱ መፅኡ እዚኣ ውዒትያ እዚኣ ዝሕልቲ ኣብዚ ካራ ኣሎ ኣብዚ ስባር ጥሩሙዝ ኣሎ ኢሉ ዝነግረካ የለ ስለዚ ኩሉ ግዜ ንጥንቃቐ ንናትካ ድሕነት ጓንቲ ጌርካ ክትሕዞ ኣለካ ኦንላይን ካ ልካ ኸም ሓደ ሰብ ክስዕስዕ ርኢኻ ወይ ድማ ከምዚ ንብሎ ዘለና ኢሉዥን ኣሎ ቅድሚ ኤኣይ ማለት እዩ ኤኣይ ምስተወሰኩ ከዓ ዝገደደ ከምቲ ስኻ ኩሉ ግዜ ተርእየና ዲፕቴክ ኣሎ ካልእ እውን ክመፅእ ብሕጂ ኩሉ ግዜ ሕጂ ክተ ግዜ ንሓስብ ኣለና ክንዲ ከምዚ ንዲ ተባሂሉ ከምዚ ንዲ ገይሮ ክንዲ ምባል ክኸውን ንኽእል ድዩ ፌክ ዶ ክኸውን ንኽእል ኢልና ክንሓስብ ኣለና ማለት እዩ
1: ንኣቶ ዘካርያስ ቴድሮስ ዘቕረብናሉ ሕቶታት ምስ ሞይኡ ዝዛመዱን ብሰፊሑ ክገልፀልና ዝደለናዮምን ክኾኑ ከለዉ ዲጂታላዊ ትሕዝቶ ዝፈጥሮም ኣሉታታት ኣተኪርና ኢና ሓቲትናዮ እታ ራብዒቲ ዘቕረብናሉ ሕቶ ድማ ብዛዕባ ኣብ ዲጂታላዊ ትሕዝቶታት ወይ ስእልን ምስልን ዘለዉ ሕቡኣት ዝበሃሉ መልእኽትታት እዮም እዚ ሳብሊሚናል ኣርት ዝበሃል ኮይኑ ንዓኻ ዝረኣየካን ብዘይውናኻ ወይ ሳብ ኮንሽስ ለቨል ኣብ ውሽጥኻ ዝሰርፅ ትሕዝቶታትን ዘጠቓልል እዩ ብፍላይ ኣብ ምውዕዋዕ ብዙሕ ግዜ ዝጥቀምሉን ሳብሊሚናል ማርኬቲንግ ወይ ሳብሊሚናል ኣድቨርታይዝን ብምባል ብዙሕ እዋን ዝጥቀስን እዩ ነዚ እውን መብርሂ ክህበና ሓቲትናዮ ኣለና
0: እዚኣ ግዳይ ሕቶ ኢሳያስ ምክንያቱ እዚ መዋዓውዒ ኣቑሑት ኩሉ ንሪኦ ሕቡእ መልእኽትታት ኣለዎ

ሓንቲ ሕጂ ዓለም ሙሉ ድፈልጣ እዘን ናይ ኩባንያ ናይ ትንባኾ ናይ ሽጋራ እቲ ናይ ኣሜሪካን ኣብነት ኤፍዲኤ ዝበሃል ፉድ ኤንድ ድራግ ኣድሚኒስትሬሽን ዝበሃል ገዲድዎን እዩ ኣብቲ ናይ ሽጋራ ባኮ ቴክስት ክፅሕፋ ማለት ሲ እዚ ሓደገኛ እዩ ሽጋራ ምስታይ ካንሰር ምፅ እዩ ንጥዕና ከዓ ሓደገኛ እዩ ገለ ዝብል ክፅሕፉ ተገዲዶም ፅሕፉ ከዓ ነይሮም እሱ ኣያክለን ስእሊ ከዓ ግበሩ ተባሂሎም እቲ ስእሊ ግን መጀመርያ መን ሂቦሞም እቶም ናይ ኤፍዲኤ ዝበሃሉ ኢሎም ሂቦሞም እስካሕክሕ ቁስሊ ዝመስል ገለ መለ ዝለጥፉሉ ኢሎም ሂቦሞም ንዝተወሰነ ግዜ ለጢፎም ሸጥዎ ነይሮም እቲ ዕዳጎም ቀልጢፉ ወዲቁ ሽዑ ሕጅሶም ከሲሶም እስኹም ክትቅድዱና መሰልኩም እቲ ኤፍዲኤ ዝበሃል ክግድዶም መሰሊ እዩ ምክንያቱ ጥዕና ናይ ሕብረተሰብ ንክሕሉ እዝን እዝን እዝን ሰኣሉ ብሉና ስእሊ ግን በዓልና ክንጥቀዕ ኣለና ኢሎም በዓልና ዝመረፅናዮ ስእሊ በዓልና ክንገብር ኣለና እዚ ፍሪዶም ኦፍ ስፒች ዝበሃል ማለት እዩ ሓደ ሰብሲ ንነብሱ በዕሉ እዩ ዝገልፃ እምበር እዝን ከምዝን ከምዝን ኢልኩም ስ ንዓና ይትግለፁና በዓልና ነብስና ክንገለፅ ኢና ኢሎም እዚኦም ከምኡ ክብሉ ከለዉ ረቲዖም እዮም ሓደ ኣብቲ ቤት ፍርዲ ከይዶም ረቲዖም እዮም ከምኡ ክብሉ ከለዉ ግን በዓሎም ክገልፅዎ ስለዝደለዩ ኣይኮነን እንታይ ደኣ እቲ ሳብሊሚናል ዝበሃል ሜሰጅ ክሕልፉ ስለዝደለዩ እዮም ሕጂ ክትሪኦ ከለካ ብኣካል ክዛረብሉ ይትኽእል ኒ ወይድማ ነቲ ስእሊ ክተምፅኦ ኣይትኽእልኒ ኢኻ ግን ኣብዚ ኩሉ ሽጋራታት ባኮ ተጠቂዑ ዘሎ እንድሕርኢናዮ ቁስሊ ዝመስል ኦፕሬሽን ዝተገብረ ዝመስል ወይ በዚ ከፋት ዘለዎ መስተንፈሲ ዝተጎደአ ዝመስል ኢሉዥን ይሰጅ ሳብሊሚናል ሜሰጅ ይሰጅ ድሕሪ ርኢካዮ ንድሕፅ ጌርካ ዝተውዒልካዮ ካልእ እዩ እቲ ዕዳጎም ከዓ ብኡ መጠን ከዓ ውሲኮ ሽዑ ሕጂ ኩሉ ግዜ ንሕና ዘይንሪኦ ፅሑፋት ኣሎ ዋላ ጎደና ሕጂ ዓባይ ናይ ሽጋራ ባኮ ስእልልካ እዛ ኩሉ ሰብ ኣብሒዱ ሒዝዋ ዘሎ ሲ ዓባይ ገይሮ ኣብ ጎደና ስእልዋ ሽጋራ ኣይኮነትንሳ ድሕሪ ርኢካ ካልኣይ ነገር ኣብዚኣ ክንፈልጣ ዘለና እቲ ሽጋራ እቲ ነዚ ንምንባብ ምምሃር ኣየድለይካ ምሁር ስለዝኾንካ ተንብቦ ዘይተማሃርካ ከዓ ዘየንብቦ ኣይኮነን ዝኾነ ቋንቋ ዘየድልዮ ዝኾነ ትምህርቲ ዘየድልዮ ወዲ ሰብ ክሳብ ዝኾነ ክርኢ ሰብ ዝከኣለ ከንብቦ ክእል እዩ እንታይ ትርኢላካ ተልካያ ግን ክነግረካ ይክእል ኣብ ኩሉ ግን ደስ ብሎ ሕጂ መብዛሕትኡ ኣካላት ናይ ደቂ ሰባት እዩ ትብኡ ደሎ ስእልታት ወይ ናይ በዓል ዝፈሳሲ መስተታት ናይ በዓል ዊስክ በሎ ናይ በዓል ኮካኮላ በሎ በረድ ገይሮም ገልብ ታሕቲ ሕብራዊ ገይሮም ስእሉልካ ቴክስት ካ ፅሑፉ እንጂ እሱ ግን በረድን ዊስክን ኣይኮነን ትብኡ ደሎ ስእሊ ንሕፅ ጌርካ ርኢካ ኣብ ሕቡእ ስእልታት ኣሎ ንኣኸሪኢ ክተብሎ ከለካ ጥርሙዝ ዊስኪ እያ ትመስለካ ወይ ኮካኮላ መስለካ ወይ ዝኾነ ፈሳሲ መስለካ እቲ ሓንጎልካ ግን የንብቦ ኢቲ ውሽጢ ተሓቢኡ ዘሎ እንታይ ምዃኑ ፈልጦ እዩ ሕጂ እስኻ ክትዕድጎ ትግደድ ብዙሕ ሰብ ከይፈተ እዩ መስተ ዘዕድግ ከይፈተ እዩ ሽጋራ ዘዕድግ ከይፈተ እዩ ካልእ ነገር ንኣብነት ኣብ ሓደ ድኳን ክትኣቱ ከለካ ዘይትሪኦ ኮንዚዩም ዝብል ፅሑፍ ኣሎ ሓሽሽ ብለካ ወይ ድማ ጎደና እዚ ቢልቦርድ ዝበሃል ምሻ ዓበይቲ ጎደናታት ኦበይ ዝብል ፅሑፍ ኣለዎ እቲ ፅሑፍ ሕቡ እዩ ግን ኦበይ መሻለካ መንግስቲ ዝበለካ ግበር ዚ ዓይነቱ ወይ ድማ ሓሽሽ በቃ ስእልካ ዱካን ሰዓትካ ትደልዮ እንደይትደልዮን ገፋፊጥካ ትኸይድ መን ኣዚዝካ እቲ ሕቡእ መልእኽቲ ሕጂ ስኻ እንታይ ትርኢ ኣለካ ተልካ ንሰብ ንወልሓንቲ ዕምባባተ ትርኢ ኣለኹ ብለካ ንድሕር ኣብ ዕምባባ ተሓቢኡ ኮይኑ ቴክስት ንድሕር ፈሳሲ ወይ ዊስኪ ኮይኑ ወይ ገለ ኮይኑ ከዓ እታ ትረኣየካ ዘላ እዚኣ የ ትርኢ ዘለካ ትብል ብውሽጢ ግን ሓንጎልካ ተኣዚዙ ኣሎ ነቲ መልእኽቲ ስለ ዘንብቦ ዘሎ ይትግብሮ ሕጂ እዚ ንምንታይ ኢና ንዛረበሉ እዚ ቅድሚ ኤኣይ ዝነበረ መድረኽ ንደቂ ሰባት ብጣዕሚ ሓንጎልና ተቋፃፂርና ይፅል እዩ ቅድሚ ኤኣይ ማለት እዩ ኤኣይ ምስ መፅእ ከዓ ዝገደደ ክኾን ስለዚ ኩሉ ግዜ እዚ ክትዕድግ ከለካ ወይ ድማ ሓደ ነገር ትገብር ከለካ ስለምንታይ ልካ ትሓት ኣለካ ኣብ ትሕቱካ ውን ኢልካ ሰብሲ ዝበዝሐ ሰዓታት ኣብ ስክሪን ውዕል ኣሎ ኢልካ ሕጂ ካብተን ዓበይቲ ሚት እቲ ጌጋ ርድኢት ብዙሕ ሰብ ሕጂ ኣብቲ ሶሻል ሚድያ ድኣ ንመፆ ንኸውን እምበር ብዙሕ ሰብ ነቲ ኮንተንት ከም መቕረድ ባሃሉ ገይሮ ውስቶ ድሕርተካትዑ ሰብዓይን ሰበይትን ወይ ድማ ምስ ወድካ ኖ ኩዕሶ ኩዕሶ ድካ ትርኢ ዘሎ ሓራይል ዘሎ ትብሎ ወይ ድማ ማቴማቲክስ እ ዘፅንዕ ዘሎ ትልካ ትሪኣ ከዓ ማቴማቲክስ ይፅንዕ ኣሎ ንፉዕ ልካ ትኸይድ ኣይፅንዕኒ ግን ዘሎ ሕጂ እቲ ኮንተንት ሲ ታራ ይብሉ ትሕዝቶ ናይቲ ትሪኦ ዘለካ ታራ ይብሉ ሓቂ ተለዎ መፅሓፍ ደ ይንብል መፅሓፍ ፍርቂ ሰዓት ኣይንብባኒ ንሳ ግን ከምዚ ደኒ ንውዕል ምክንያቱ ንዓኻ ዝስሕበካ ሕብርታትን ሕቡእ መልእኽትን ኣሎ ንሳቶም ከዓ ናትካ ኢንጌጅመንት እዮም ደል ኣብታ ዳየት ዝበልናይ ዓንተዋይ ናብኣይና ንመፅእ ንኣብነት ሓደ ሰብሲ ኣራንሺ ፕሮቲን ኩሉ ብሓፂሩ እዚ ቫይታሚናት ንድሕር በሊዑ ድሕር ኣብዚሕዎ ይኽስዕ ማለት እዩ ሓኪም ወይ ድማ ዝኾነ ሰብ እንታይ ድብሎ ሞ ዳየት ግበር ማለት ኣጉድሎ እቲ ተህልኮ

0: ብለኻስ ኣጉድል ይብለካ ንምንታይ ከይትኽስዕ ማለት እዩ ሚድያ ካልቀኹም እዩ ንድሕሪ ክትጥቀመሉ ኣለካ ኣንፃር ቴክኖሎጂ ኮና ቴክኖሎጂ ኣገዳሲ እዩ ግን ክትዕቅኖ ኣለካ ዳያት ልክዕ ከምዚ መዓር ፅቡቅ ኢልካ መዓር ጥራይ ደትበለ ወይ ድማ ፀባሰት ደይትውዕል እቲ ሜድያ ከዓኒ ሰዓታት ትገብረሉ ኣብ ሰዓታት ከዓኒ ትጥቀም ማለት እዩ ሕጂ ዳያት ብስርዓት ትገብረሉ ኣለካ ካልኣይ ቤተሰባት እንታይ እዮም ዝገብረሉ ሕጂ ብዚ ምዕቡል ዓለም ምዕረባዊ ዓለም ክትኣቱ ከለካ ማዕፆ ሓንቲ ሳንዱቅ መሳሊት ኣላ ቀደም ሰብ ጫሙ ውፅኢ እዩ ዝኣቱ ነይሩ እጂ ግን ሰብኣይ ሰበይቲ ኣቦ ወዲ ብሙሉእ ስድራ ቤት ቴሌፎኑ ዘቐምጠላ ንእሾ ሳንዱቅ ኣላ ኣብ ኣቕሚጡ ኣቱ ኣብቲ ውሽጢ ገዛ ነንሕዶም ዛረቡ ከም ቀደሙ ማለት እዩ ከምኡ እንተደ ኮይኑ ግን ኩሎም ነናቶም ሞባይል ሒዞም ከምዛ ትሪእዋ ዘለኹም ስእሊ ሕጂ ኣብዚ ስእሊ እዚኣ ንድሕሪኢኹም ሰብኣይን ሰበይትን ኣብ ሓደ ዓራት ደቂሶም ነናቶም ሞባይል ንሪኢ ኣለዎ ነናቶም ሞባይል ክሪኢ ከለዉ ምስ ካልእ ሰብ እዮም ዘዕልል ዘለዎ ሕጂ ምናልባት ሕማቅ ገብሩሎ ከይኮኑ ክእሉ እዮም ሓደ ክዕሱ ርኢ ኣሎ እሳ ተኸታታሊ ድራማ እውን ትሪኢ ትልትኹም ግን ስለዚ ክፍትኦም ሕማቅ ኣይኮኑ ትዝርእዎ ዘሎ ሞ ጌጋ ኣይኮነ ድሕሪና ግን ተጋጊና ኣለና እቲ ኮንተንት እቲ ትሕዝቶ ትሪኦ ዘለካ ኣገዳሲ ይኮነ ንድሕሪ ኣብ ዓረት ብሓንሲ ኣለካ ትዕልል ኣለካ ትዛረብ ኣለካ ድሕሪ ሞባይል ሪኢካ ንስኻ ግን ሓንጎልካ ደክም ኣሎ ንስኻ ኣብ ካልእ ዓለም ኣለካ ማለት እዩ ኣካልካ ይውድ ኣሎ
1: ኣብ መወዳእታ ድማ ነዞም ዝተጠቕሱ ዓይነታትን ኣሉታታትን ዲጂታላዊ ሜድያ ምስ ማሕበራዊ መራኸቢታት ኣዛሚዱ ሓፂር መዛዘሚ ገይሩልና ኣሎ
0: እዚኣ ከማን ብጣዕሚ ኣገዳሲ ትርኢቶ ሕቶ እያ ምክንያቱ ንዓና ንኤርትራን ጥራይ ደይኮነስ ንሙሉእ ህዝቢ ዓለም ተቋፃፂርዎ ዘሎ እዩ እቲ ማሕበራዊ መራኸቢታት እዚ ዩኤስ ዋር ዲፓርትመንት ወይ ድማ ቀደም ዲፓርትመንት ኦፍ ዲፈንስ ዝበሃል ብወግዒ ሂማን ማይንድ ኢዝ ዘ ኔክስት ባትል ግራውንድ ኢሉ እዩ ኣውጅ ማለትሲ ናይ ደቂ ሰባት ሓንጎልሲ ድሕሪ ሕጂ ሳኡ ኢና ክንወጋእ ሓይሊ ኣየር ሓይሊ ባሕሪ ሓይሊ ምድሪ ሳይበር ገለ ዝበሃል ነይሩ ሕጂ ግን ንወዲ ሰብ ኣብ ሓንጎሉ ከድካ ትዋግኦ ኣለካ ሚሳይል ኣብቲ ከሎ ኣብ ገዝኡ ምክንያቱ ቴሌፎን ባዕልካ ካትዕድጋ ባዕልካ ትመላእ ኤሌትሪክ ትሕልዋ ከይትባላሸው ሕጂ ኣብኡ ግን ንዓኻ እንታይ ሰዱልካ እትሳቶም ዝደልዮን መልእኽታት ሰዱልካ ከምዚ ንብሎ ዘለና ቲ መልእኽቲ ሕማቅ ግበር ዓድኻ ንድምሰብ ተዋኣስ ገለ ይኮነ ንድብለካ ዓሚ ብረቂቕ ዲዛይን ዝተሰርሐ ንዓኻ ዘይጎድእ ዝመስለካ ጥራይ እቶ ሓደ ከማ ዲስትራክት ይገብረካ ይሕዘካ ኣክንዲ ትምሃር ስኻ ኣክንዲ ምስ ሰብ ትዛረብ ኣክንዲ ትንቀሳቀስ ኣክንዲ ዓይንኻ ናይ ርሑቕን ናይ ቀረባን ዝርኢ ብሓፂሩ ስ ቀደም ዝነበርናዮ ኣክንዲ ትኸውን ሙሉእ መዓልቲ ከምዘልካ ትብል እዚኣ ኹን ንባዕላ የጥቃዓካ ኣሎ ማለት እዩ ስኻ ንፉዕ ወታደራይ ትኸውን ኢኻ ንፉዕ ሓኪማ ኣይትኸውን ኢኻ ንፉዕ ኢንጂነር ኣይትኸውን ኢኻ ማለት እዩ ንፉዕ ተምሃራይ እውን ኣይትኸውን ኢኻ ንፉዕ ዜጋ እውን ኣይትኸውን ኢኻ ሕጂ ብዙሕ ግዜ እቲ ትሕዝቶ እዩ ዘስተብዕል ሰብ ወይ ድማ ደቅና ተባላሽዮም ዝብለሉ ሰዓታት ምና ኣሎ ግን እቲ እዚኣውን ካልአይቲ ሚት እያ ደቅና ጥራይ ደይኮኑ ዋላ ዓበይቲ ንኣሽቱን ኩሉ ብማዕሪ ይፅሉ ዘሎ ኣብ ርእሲኡ እቲ ሰዓታት ከ ክንደይ ሰዓት ትርእያ ማዓልቲ እቲ ትሕዝቶ ዲጂታላዊ ኮይኑ ኦንላይን ይኹን ኣይኹን ኩሉ ሓደ እዩ ድብዚ ኣነ ደቂ ሓፍተይ ድዮ ካልእ ሰባት ርእየ ካብ ቲክቶክ ዝተመልአ ካብ ብሓፂሩ ካብ ሶሻል ሚድያ ዝተመልአ ብክልተ ናቕፋ ብሰለስተ ናቕፋ ተዓዲጉ ክማቐልዎ ሼር ክገብሮ ገለ ርኢና ኣብ ምንታይ ኢና ንመፅእ ብሳይንስ ተረጋገፀ ናተ ርእቶ ዘይኮነ ብሳይንስ ተረጋገፀ መፅሓፍት ኣሎ መፅሓፍ ሪፕልስ ዝበሃል እዚ ዓዲካ ተንብቦ መፅሓፍ ኣብ ወረቀት ዘይኮነ ግን ኣብ ዲጂታላዊ መልክዕ ሕጂ ብዙሕ መፅናዕቲ ተገይሩ ሰብ እታ መፅሓፍቲ ሓንቲ መፅሓፍ ኣብ ወረቀት ከተንብባን ኣብቲ ዲጂታላዊ መንገዲ ከተንብባን ሓደ ይኮነት ውፅኢቱ ብወረቀት ከተንብቦ ከለካ ዝያዳ ፍልጠት ኣለዎ ሓንጎልካ ምክንያቱ ዋላ እዚ ናተይ ኣነ ሰርሐ ኣሎ ዓውዲ ሕጂ ናብነት ዲጂታል ኣርት ንሰርሐ ኢለካ ምሽ ታብሌት ኣላትን ገለ ፔሮ ብወረቀት ክስእሎን ኣብቲ ስክሪን ክስእሎን ሓደ ይኮነ ውፅኢቱ ሕጂ ንዓ ወረቀት ንከምስልዋ ብዙሕ የምፅዕሩ ዝዕደግ ኣሎ ሰብዓ ዩሮ ሂብካ ትዕድጎ ትልጥፎ ኣብ ርእሲታ ታብሌት ናተ ሕጂ ኣይፓድ ኣብ ርእሲኣ ትልጥፎ ሓርፋፊ ሕጂ ክፅሕፍ ንፅፅ ከለካ ልክዕ ቁሩብ ድምፂ ገብር ከም ወረቀት ሓኹኽ ብል ሕጂ ታ ሓኹኽ ምባል ንባዕላ ንዓ ገንዘብ ከፊልካ ካ ተምፃእ ነታ ድምፂ ቀደም ነይሩ ዋላ ሕጂ እውን ኣሎ ንድሕር ገንዘብ ከተውፅእ ደለካ ስእሊ ሞ ሸተት ሸተት ይብለካ እቲ ፒሮን እቲ ክስታይን ሕጂ መቐረት ናይ ስእሊ ይብልካ ትሕንፅፅ ዘለካ ይመስለካ እዩ ሕጂ ግን እብለካ ኣለኹ 78 ኣለውን ክብር ዝበለ ክሳብ ሕብሪ ዘለዎሉ ናብ ብጭው ዝበለ ሕጂ ብኡ ክስእል ከለካ ልክዕ ከም ኣብ ወረቀት ስእል ዘለካ ይመስል ሕጂ እንታይ ንምባል ዲጂታላዊ መሳርሒ ክንርሕቕ የብልና ማለት ቴክኖሎጂ ኩሉ ግዜ ከምቲ ኩሉ ግዜ ንፈልጦ ሓዊ ተደሊኻ ምግቢ ትሰርሓሉ ተደሊኻ ግዛኻትን ደሉ እዚ ቴክኖሎጂ ካ ልክዕኹም እዩ እንድሕሪ ብመዓላ ብስነስርዓት ብግቡእ ኣጋብ ተጠቂምካሉ ብዙሕ ውፅኢት ከምፃልካ ክእል እዩ እንድሕሪ ብዘይ ዓቐን ስኢልካ ኣውዒልካ ግን ጉድኣት እምበር ጥቕሚ ይብሉን ሕጂ ከም ዝበልካዮ ዋላ ኦፍላይን ኹን ሸር ዝግበር ነገራት ምስ ጓሓፍ ኢኻ ሸር ትገብሮ ዘለካ ማለት እዩ እቲ ሕቡ መልእኽቲ ምምፅኡ ይተረፎን ዕዮ ገዛ ኢልካ ሸር ትገብሮ ትኽእል ኢኻ ደርፊ ኢሉ ክሰደልካ ክእል መዘናግዒ ኢሉ ሰደልካ እዚ ግን ኩሉ መብዛሕትኡ ሕቡእ መልእኽትታት ኣለዎ ዋላ እተደይሃለዎ ከዓ ግዜኻ ዲስትራክት ገብረካ ኣሎ ግዜኻ ዩ ዝደልካ ደሎ እቲ ከማ ገይሩ ዘፅንእ ዝሰምዕ ዝከታተል ደሎ ዋላ ናይ ትምህርቲ እንድሕሪ ኢልካ ኣብ ወረቐት ክንዳ ግዜ ኣየጥፍእኒ ኣነ ናይ ነብሰይ ክነግረካ ክስእል ከሎ ኣብዚ ዲጂታላዊ መንገዲ ነዊሕ ሰዓታት ኣጥፍእ እንዳፈለጥክዎ ከማ ማለት ከምኡ ክኸውን የብለይ እዳበልኩ ኣነ ኣብዚ ናተይ ዕድመ ሓደ ወዲ 1 ዓመት ቆልዓ ይሰቦ ወዲ 15-17 ብዘየገድስ ሕጂ ንዕኦም መጀመርያ እንታይ ኢና ክንገብር ዘለና እቲ ዲጂታላዊ መሳርሕታት ገደብ ክግበረሉ ኣለዎ ኣብ ብዙሕቲ ሃገራት እተኣታተሎ ካብ 1 ክንዚ ንታሕቲ ንላዕሊ ንታሕቲ ባ ዝኾነ ዲጂታላዊ መሳርሒ ከይሕዙ በዓል ሞባይል ታብሌት ገለ መሳሊ ማለት እዩ ኣብ ገሊኡ ኣብ ቤት ትምህርትን ኣብ ገለ ንኸልከል ኣብ ገሊኡ ባሕፂሩ ብዙሕ ቃልሲ እዩ ዘሎ ወይ ድማ ሶሻል ሚድያ ዘይብሉ ሃገራት ኣሎ ቻይና ተኸድካ ሕጂ ፌስቡክ የለን ወይ ኣብ ሓደ ዓዲ ንድሕር ዕግርግር ኣሎ ተቀዳዲሞም እንታይ ምነጥፍዎ ነቲ ሶሻል ሚድያ ምነጥፍዎ ስለምንታይ ሶሻል ሚድያ መዘናግዒ ኣይኮነ እጂ ንሕና ንዘናጋዕ ዘለና መስለና በር ንዘናጋዕ ኣይኮና ዘለና ካልኣይ መብዛሕትኡ ግዜ ናይ ምህላኽ መልክዕ ኣለዎ እንታይ ንምባል እዩ ሓደ ሰብ ሙሉእ መዓልቲ ስራሕ ወኢሉ ደኺሙ ገለ መልኩ ሉ ምስ ወድአ ሕጂ ቀልጢፎ ድቅስ ኣለዎ ግዜ ናተያ እዚኣ ምስ በለ ታናቱ ግዜ ኣክንዲ ዝዕርፍ ዋክ ክገብር ማይ ሰቲ ንቀሳቐስ ዝግብኦ ናተይ ግዜ እንዳኢሉ ኩሉ ስራሕ ወድአ ኢሉ ሞባይል ሕዝ ወይ ታብሌት ሕዝ ፍርቂ ሰዓት ዝሓሰባ 3-4 ሰዓት ይርኢ ማለት እዩ ሽዑ ሙሉእ ለይቲ ደኺሙ ሓድር ንፅባሕ ሒቱ ኣክንዲ ሕጉስ ኮይኑ ፍሬሽ ኮይኑ ዝትስእ በቲ ዝሓደሮ ፀቕጢ ክትሪኢ ከሎ ሓደ ርስካ እዩ ዝሃርመካ ትሕዝቶ መዓት ጓሓፍ መዓት ሞራልካ ዝሰብር ደይርዳእካ እየግን ቀጥታ ወደይኮነ ንዓኻ ድኻ ምዃንካ ዝነግረካ ረጉድ ኮይንካ ከሲዕካ ኣለካ ፅቡቅ ኣይኮነን ቅርፅካ ገለ ዝብል እዩ መልእኽታት እዩ ዝመፀካ ሕጂ ንስኻ ሓዚንካ ካ ተሃድር ከይተረዳእካ መብዛሕትኡ ግዜ ሕጂ እቲ ሰብ ነቲ ዝጥቀመሉ መሳርሒ ዋላ ኦፍላይን ማለት ዋላ ከምዚ ብዛዕደ ንሪኦ ዘለና ሸር ዝግበር ድዩ ሰብ ዳውንሎድ ዝግበር ሕጂ እንታይ ድኾሎ እቲ ኦንላይን እንተኮይኑ ቅፅበታዊ እዩ ሓድሽ ሓድሽ ትርኢ ድሕሪ ዳውንሎድ ጌርካ ወይ ድማ ሸር ጌርካ እቲ ትሕዝቶ ሓደ ዓይነት ትሕዝቶ እዩ ጥራይ ሽዑሽዑ ቅፅበታዊ ኮንካ እንትሪኦ እምበር እቲ ማህሰይቲ ኣብዚ እውን ኣሎ ማለት እዩ ስለዚ ኣብዚ ወለዲ ይኹን ደቅና ተምሃሮ ድም ዓበይቲ ንኣሽቱ ከስተዕልሉ ግባእ ኣነ እውን ቴክን ሳይት ደጊመ ነቲ ዝተካይድዎለኹም ፃዕሪ ማለት ንነዊሕ ዓመታት ተኸታተልያ እንደ ኩሉ ግዜ ተምፅዎ ኣርእስቲ ተምፅዎ ትመርፅዎ ኩርናዕ ፍሪድ በለ ደቅና ዋላ ንዓበይቲ ዝጠቅም ኣስተምሮ ሕዘል እንደገና ምስ ግዜ ዝኸይድ ሓደሓደ ግዜ እውን ግዜ ቀዲሙ ዝኸይድ ትሕዝቶታት ኢኹም ተቕርቡ ስለዚ በዚ ዘለኹሞ ሓይልን ናህርን ክትቅፅሉ ተስፋ ግብር ንኣይ ኣብ ዝዓደኩም ከዓ የመስግነኩም ይቀኒለ
1: ባርከስ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ እዚ ክትከታተሎ ፅናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ ኣቶ ዘካርያስ ቴድሮስ ዘለዎ ህሉል ተመክሮ ኣብ ዲጂታላዊ ወይ ኣብ ናይ ሜድያ ኣርት ገይሩ ብፍላይ እዚ ኢሉዥን እንዳበልና ክንጠቕሶ ፅናሕና ክሳብ ክንደይ ንሪኦ ሓቂ ከምዘይኮነ ብፍላይ ኣብ መዕዋውዒታት ኣብ ዝተፈላለዩ ንሪኦም ነገራት ዳርጋ ርኢናዮ ፃዕዳ እዩ ሞ ፃዕዳ የርአ ፀሊም እዩ ሞ ፀሊም የርአ ትኽድበለ ሕንፃፂ ሞ ከምዚ የርአ ንብሎ ክሳብ ክንደይ ዝተጋነነ መበገሲ ክኸውን ዝኽእል ይሂብና ደጊመ ንኣቶ ዘካርያስ ቴድሮስ ስለቲ ዝሃበና ሰፊሕ ሕብሬታ እንዳመስገንኩ ዝመፅ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክታልኩም ደጊመ የመስግን ሰናይ ቅነ

ሕያይ ማ እምበር እንሳነት እግል ግባእ ይቀድር ክሌቱ ምስሊ ግልምፃ ቡ ምስሊ ግልግስ ቡ ሰበት ከዓ እንታ ደም ክትበርዕ ኣላስተሓዘየካ ኣላ ሚት በል ክምገብእ ቀደም ኩሉ ደም እትበርዕ ነፈር ምላ ኣስተሓዝዮ ዕምር ናዩ ምን 16-60 ዝሃላ ደም ግልበርዕ ቀድር እሊ ደም ልትበርዕ ምን 16-60 ዕምር ንብሎ ዝህለና ኣወል ልትበርዕ ነፈርቱ ቀደምዮም ትበርዕ ኣልካ ምገቢሀ እስ ክሳብዒን ክትፈርዕ ትቀድር ካልኣይ ደም ክትበርዕ ሚዛን ናይ ጎረብካ ካምሲን ኦ ምንላዓል ክትግባእ ብካ እሊ ሓቆይ ዓሬካ እክትበርዕ ይትቀድር እሚ ሰበብቱ ቤልክነ ምገብእ እታ ጎረብካ ላሃላ ደም እባ ሚዛነት ናይካ ንሕና ንኣምርሮ ካም ገብእ ደንብካ ካም ሊትሮ ትላሃላ እታ ጎረብካ እባ ሚዛነትካ ንኣምርሮ ነፈር 4 ወስዕ ጋኣ ምገብእ ክትበርዕ ይትቀድር ንብሎ እግልሚድ ቤልክነ ምገብእ እታ ጎረቡ ላሃላ ደም ምና ላህለት ደም ናዩ ሓቆ ትበርዓ እግል ኣርውሓቱ መሽክለት ግልምፃእ ቀድር ምኑ ሰበት ገት ሚዛኔት ምና ካምሲን ወላዓል ሓቆይ ግአት ምና ሓተት ምገብእ ወይ ከዓ ዳሃረት ምገብእ ኩሉ ርእሱ ክትበርዕ እታ ናይ ቃኑን ባንከት ደም ይገብእ እላ ሳልሳይት ሂሞግሎቢን ንብሎ ኣለና ሂሞግሎቢን እ ቀይሕ ደም እታ ቀያሕቲ ዋይታት ደም ዝሃላ ንብሎ እቱማ ንጀርቦ ሓቆ ትጀርቦ እሊ ሂሞግሎቢን ሓቆ ምና ሕና ንሓዝዮ ሓቆ ተሓተት ወይ ከዓ ዳሃረት እግል ትበርዕ ይትቀድር ካምታ ነፈር ናወለት ኣንስ ዝግባእ ወተባዕን ግልበርዕ ካምቲ ላስተሓዝዮ ሓቆ ቤልኪ ወለት ኣንስ 10.5 እግ ትግባእባ ምና ተሓተት ወዳሓረት ምገብእ ኩሉ ርእሲ ይትበርዕ ምና ወተብዕን ሀ 13.5 ግልግባእ ብቱ ምና ሓቆ ድሓረት ኩሉ ርእሱ ይትበርዕ ምባህለቱ ምና ታሓት ገአት ምገብእ ይትበርዕ ቤልና ምገብእ ሕሙም ህለየካ ባህለት ይኮኒ እሊ እታ ጎረብካ ላሃላ ሂሞግሎቢን ምና 12.5 ምላህለና ወለት ኣነስ ምገብእ 13.5 ወተብዕ ምገብእ ምኑ ሓቆ ነክሰት ሓቆ በራዕካ እግል ንወስካ ግላ ርውሓትካ መሽክለት ግዳምፅእ እግልካ ሰበት ገአት ኩሉ ርእሲ ይትበርዕ ንብሎ ኣለና ባህለቱ ምና ፀቕጢ ደም ንምሎ ንጀርብ ምኑ እሊ ናይ ዝገበር ግባእ ሕያይ ነፈር ፀቕጢ ደም ብሎ 120 እታ ራእስ 80 ንብሎ ኣይዋ እሊ ሌጣ ይኮኒ እታ ና ባንከት ደም ቃኑን ናይ ፀቕጢ ደም ብሎ ሌት ቀያሰት ብና እላ ቀያሰት ምንታሓቲት ምእት እታ ርእስ 60 ምንገብእ እግል በርዕ ቀድር ምላዓለሀ 180 እታ 90 ምገብእ እግል በርዕ ቀድር ላኪን እሊ ግደው ንበየ ምት ላሰሓዘ ሉ ነፈር ሕያይ ግልግባእ ብቱ ዝገብአት ግልግባእ መሽክለት እታ ጎረቡ ላኣላቡ ግልግባእ ቡ እንሳንየት ሎቡማ ግልግባእ ብቱ እሊ እንተ ወዴካ ኣኽር እታ ተበርዓት ደም ወዳታ ኣርቃይ ዲባ ትዓርግ ባህለቱ ዲባ ትዓርግ እላ ተበርዓት ደም ትወዲ ካብ መስለኪ 450 ሲሲ ደምታ እሊ ሰር ሊትሮ ማይ ትገብእ ኣይዋ ምና ተሓቲታ እላ ደም ምና ነፈር ሓቆ ሃቤካ ሓቆ ተበርዓ ባንከት ደም ተኣተ ባንከት ደም ሓቆ ኣቴት ባንከት ደም እግልላ ደምላ እግል ሰለስ ከፍላ እሎም ፕላትሌት ልትበሃሉ በኖም ዝፈግሮ እሎም ቀያሕቲ ዋህታ ደም ብሎም ኣርቢሲ እምብሎም ሄ በኖም ዝፈግሮ እሊ ሳልሳይ ማ እላ ፕላዝማ ንብሎ በይኑ ፈገር ደም ሽቁል ናይ ባንከት ደም ሚት ይበል ክንምገብእ ሽቁል ናይና እተለገበአ ልግባእ እንደጌስና እታ መደረሲ ንግልግባእ ቀድር ኮሌጅ ካልኣይ ደረጃ መደረሲ ንግልግባእ ገብእ ኣይዋ ትካላት ግልግባእ ማሕበራት ግልግባእ ማ ቀድር እተለገበአ ልግባእ እንደጌስካ ምና እንሳንየት ቡነፈር እሊ እንዳ ኣምፃእካ እታ ባንከት ደም ምርመራ እንደወደካ ተዓቅቦ

እታ ሆስፒታልት እታ መዲና ምን ትብልያለ ኣስብዳሌት ዝሃለዉ ሓካይም እቶም ደም እግሊ ላስሓዝ ነፈር ለሂቡ ንሕና ኣይኮኒ ባንከ ደም ደም ይለሂብ ባንከ ደም ምና ልገባ ልግባእ ኣካን እንዳምጣ መርመራ እንተኾዳ እሊ ደም ዝዓቅቦ እታ ባንከ ደም ልትዓቀብ ሓር ሓኪም ላስተሓዝዮ ደም ከምሃላ እብወረቕ ነከትባ ግል ባንክ ደም ነዶ ባንክ ደም ሄ እባ ወረቐት ካም ደም ላስተሓዝዮ ማ ዓይነት ምጅንስ ደም ላስተሓዝዮ እንደርኣያ ምና ላሃለት እንዳኣፍገራ ግሊ ሆስፒታል ነዶ ባሃለቱ እታ ሆስፒታል ከም ጌሳ ሓኪም እግሊ ሓማይም ደም ለሂ ኣይዋ

0: ባንክ ቀደም ዲብ ሰለስ ኣካን ፈናትዮ በለት ፀዓዲ ሴላት ደም ቀሒ ሴላት ደም ወፕላትሌታት ወፕላዝማ ለማይ በንበር ንከርዮ ዲባን ከተም ዘለልትፈናት ሓረ ሓኪም ዲብ ዝኣዘዝ ዲበሃልና እላ ሓዘይኮ ትለልበል በለት ኣው ደም ካምል ሀየ ሓ ዘገብ
1: ሓኪም ሓማይ ምሃላው ግሉ ይኮን እታ ስብዳልየት እሊ ሓኪም መወደ እሊ ነፈር ምላ ተሓዝዮ ማ ዓይነት ደም ሚ ጅንስ ደም ብትሉ ብቱ እላ ነፈር ሚ ጅንስ ደም ደብልቱ እንደ ቤላ ኣኽር የምክን እሊ መሽክለት ናይ ሊ ነፈር ል ሓማይ ምታ ሆስፒታል ከለዉ ሓተ ግልግባ ይቀድር ሓተ ነፈር ፕላትሌት ላ ዝተሓዝዩ ሃላ ባህለቱ ሚቱ መሽክለት በልክም ገብእ ምናጎረቡ ብዙሕ ደም ልገይስቡ ገበይ ሃላ ባህለቱ ሕዳም ፕላትሌት ብባህለቱ ዋ ረግእ ይሃላ ሌጣ እንደይገብእ እተፋናታ ምትብሎ መሽክለት እሊ ሕማም ግልንፀቡ ሓተ ፕላትሌት ላ ዝተሓዝዮ ጋ ምገብእ ምና ፕላትሌት ዝለሂቦ እግል ነፈር ደም ነቕሶይ ምገብአ እላ ኣርቢሲ ንብሎ እቱ ዝሂቦ የምክን እሊ ነፈር እሳት ነዳ ምንገብእ መሽክለት ናይ ኤሌክትሪክ ብዕድ ረክበይ ምገብእ ማ ፕላትሌት ፕላዝማ ዝተሓዝዮ ምገብእ ፕላዝማ ዝሂቦ ለዚ ባንክ ደም ደም ይልሂብ ደም ዝዓቀብ ደም ምና ከደን እነጌሳ ደም ላመፅእ መርመራ ወደ ኣኽር እታ ባንክ ደም ዝዓቁቦ እታ ኤርትራ ርህለያ እስራ ወስዕ ሆስፒታላት ላ እግርና ዝፀበረ ደም ላዝተሓዝየን ደም ከም ረክባ ነፈር ኣላሓየ ደም ሓቆይ ረክባ ነፈር ግልቡ ትቀድር ሰበትሊ ገኣ እተን ምተን ኣ ቀደም ኣምቡላንስ እታ ባንከ ደም መፃእካ ደም ክን ዓይነት ደም ክን ዓይነት ደም ብኩም ንሓዝህልየና ኣለሉ ብና ከምቤልካኹም ኣጊት መፁ ትሉ ወቅትሊ ሽወያ ደም ምናቅስ ምን ኢና ትሉ ወቅትሊ ምን ሸር ዓስር ኣይዋ ምን ሸር ዓስር ስክ እሊ ማዩ ኣኽር ደም እታ ባንክ ደም ምሉእቱ ኣዚ ላኪን ምና ጁን እስክ ሰፕተምበር ዝሃላ ሽወያ ደም ነቅስ ምን ኢና ሚቱ መሽክለት በልክም ገብእ እሎም መድረሰት ላዓለው ኩሎም ፈርተኮ ይኮ ኮለጃት ኩሉ ፈርተካ ይኮ ኩሉ ድቡእ ሃላ እሎም ሸባብ ይሄለት
0: ባህለትዋ
1: የለው እቶም ሓቆ ይህለው ደም እታ ትሓዝዮ ገበይ ግትርከቦ ይትቀድር እሊ ሰበት ከዓ እትል ወቅትሊ እትሊ ምምሕዳራት ንገይስ ሚኒስትሪታት ንገይስ ብሓተ ንገይስ ምክልኻል ንገይስ ኩሉ በፅሖ ላኪን ከምሰሊ ናይ መድረሰት ደም ግትርከብ ይትቀድር ሰበት ገአት እትል ወቅትሊ ኩሎም ሸባቢን መደረሲን ዝግብኡ ኣው እታ ሚኒስትሪታት ዝህለው እታ መሽክለት ናይ ባንክ ደም እንዳኣምረው እታ ባንክ ደም እንዳመፀው ደም ትበርዖ ሎም ሓማይ ምግልስ ደው ግል ባንክ ደም ህሌናኩም ገሉና ግን ሓዚ ህሌና ባህለቱ
0: እዚ ዝተበርዓት ደም መንቱ ለልትበራዕ ሸርሕ ግና ፀንሓ ከለ ሸባብቶም ተበርዓት ደም ኣቃሊም ገብእ ሓድላ ለደም እታያ መርመራ ገብእሉ እንደትፈናታ ብንዑ እንደትከራ መዐላለት

0: ኣዝያ ግሊግስ ዲባ እያ ትለገብእ ኩሉ ዲባ ኣስመራቶ ካብ ምኑ እስካ ቃሊም ገይስ ከፎት
1: ሰልፍ እተበራ ዓደም እሊ ሽቑል ናይ ባንክ ደምቱ ባንክ ደምቱ ዝወድዮ ባንክ ደም ዶ ዝወደ ምን ኩሉ ዓድና ነጌስና መሰለ ባንክ ደም ኣርባዕ ዞን ስንገይስ ኣርባዕ ዞን ስንገይሶ ማእከል ሃላ ደቡብ ሃላ ሰሜናዊ ቀሕብሓር ንብላ ሃላ ዓንሰባ ሃላ ኩሉ ንገይስ ምን ኩሉ ኣካን ኣይዋ መተርዓ ደም ሓቂ ወዴና ታብ ባንክ ደም ትመፅእ ሓቲሓቲ ወቅት ላኪን መሽክለት ሃላ ሃለት እታ ዞባታት ምንገይስ ንኡሳን ዞባታት ምንገይስ እታ ሆስፒታላት ሃላቱ ኣካን ምንገይስ መሽክለት መፅእ ደም ምን ባንከት ደም ግትረከብ ይቀድር ነፈርማ ደም ለስሓዚ ሃላ ምግቲ ደብካ ማሕበር ወለንታውያን ለገስ ደም ልትበሃሎ እታ ዞባ ኣለው ንኡ ዞባ ኣንብሎሞ ሃላ እግሎም ምስላ ሆስፒታላት ትሸቆ ኣለው ሎሞ ወዲ መስለኪ ኣይዋ ወዲ መስለኪ ሰልፍ እሎም ሸባቢን እታ ድዋር ናይላ ሆስፒታሌት ዝህለው ኩሎም ቀደም እንደመፀው እታ ሆስፒታሌት ናዮም ጅንስ ደም ዝኣምሩ መርመራ ዝወዱ እግሎም ኣኽር ደም ላስተሓዚ ሃላ ምንገብእ ምን ባንክ ደም ሓቆ ይረክቦ ምኖም እንደላከው ዶም ምኖም ደነስኦው እግላ ደም ላስተሓዚ ነፈር ረሂቦ ባሃለቱ ዲባ ዝወድኦ መርመራ ሃላ ባንክ ደም ዝገብእ መርመራታት ሃላ እቲ ባንክ ደም ዝገብእ መርመራታት ናይ ዳብሊኤች ኦ ቃኑንቱ ኩሉ ዝትበርዓ ደም ባንክ ደም ገልእተ ይብል መሰለ ባንክ ደም ብኤርትራ ኣብ ክል ሃላ ግልና ሓተ ዓባይ እትልይ ሃላ ባንክ ደም ናይናቱ እለ ካልኣይት ዞባጋሽ ባርካ ህሌት እግልና ባሮንቲ ህሌት እታ ባሮንቲ ህሌት ባንክ ደም እግላ ድዋራ ዝሃላ ሆስፒታሌት እግሉታት ነፋዕ ምስሎምታት ሸቀ መሰለ ተሰነይ ዝህሌት ንእሽ ባንክ ደም እታ ሆስፒታል ህሌት እላ ባንክ ደም ምና ድዋራ ዝህለው ሸባቢን ዝብሎ ፀናሕና ናይ ደም ርመራ ንዲወደት ናይ ሎም ሸባቢን ዓይነት ደም ፋርዕ ደም ኩሉ ተኣምሮ ምስላ ኣብ ክቱብ ፀብጦ እታ ወቅትላ ኤ ፕላስ ኣስሓዘዮ ምገብእ ምኖም ኤ ፕላስ ዝገብኦ ነፈር እንደላኬት መትበርዓ ደም ንደወደት እግላ ሕሙም ኣጊት ግተይቦ ትቀድር እሊ ላሓተ ገበይ ዋድያ ሙን ሄለና ትባሃለቱ ላል ዓበት ሀ ናይ ዳብሊኤች ቃኑን ኩሉ ለትበርዓ ደም እቲ ባንክ ደም እንተኣታ መርመራ እቲ ባንክ ደም እግሊደ ቡ ሙናሓር እሊ ደም እታ መሰለ ዓንሰባ ምንበ እብ ከረን ሓተ ናይ ዲስትሪብሽን ሰንተር ዝገብእ ፍሪጅ ዝሃላቱ ስኒ ዝገብኣ እቱ ግልፅናሕቦ ምን ናቕፋ ነፈር ሓቆ መፃ ደም ላስተሓዝዮ ምን ኣፍ ዓበት ነፈር ሓቆ መፃ ደም ላስተሓዝዮ ምን ሓጋዝ ወባኩል ሃላ ርድ መፃ ገብእ ደም ላስተሓዝዮ ዲቡ ደም ግልግፅናሕቦ እሊ ግልግባእ ባንከ ደም ዝሸቀ ደም ኩሉ ደም እግለን እስራ ወስእ ሆስፒታላት ዝሃለያ እባ ቃኑናዩ እባ ክቱብናየን ደም ኩሉ ዲበን ወዛዕ ባሃለቶ እሊ ሰበት ከዓ ትሊ ወቅት ሊ ኩሉ ደም ላስተሓዝዮ ነፈር ባንከ ደም ትሊ ይኮን መፅእ እታ ሆስፒታላት ትመፅእ እታ ሆስፒታላት ከመፃ ሆስፒታል ዝሃለ ሃኪም ማ ዓይነት ጅንስ ደም ላስተሓዝዮ እንደረኣያ ኣከር ምእኖም ባኩል ሃላ ባንክ ደም ምሽ ሰቀ መስለኪ ሰልፍ ንሕና ባፅዕ ንገይስ ባካል ሃላ ርድ ንገይስ ስክ ሓይሊ ባሕር ንበፅሕ ስክ ሓይሊ ኣየር ንበፅሕ ኩሉ ድዋራ ዝሃላ ኩሉ ተበርዓ ደም ወደ ኣኸር እሊ ተበርዓ ደም ዝወዳ ንሕና ወደ መርመራ እንዲወደና ውፅኢት ናዩ እግሊ ዞባ ንሀይቦ እሊ ዞባ ምስሊ ሆስፒታል ንገኣ ምስል ኩሉ ጅንስ ደም ንሪኦ እሊ ማሕበር ወለታውያን ለገስ ደም ብሎም ምስሎም ደግኦ እሊ ደም እታ ኣካኖም ከምሃላ እታ ለስተሓዘ ወቅት ምኖም ደላከው ምኖም ደም ደነስኦ እግሊ ሓማይም

0: አርቢሲ ልበልሆም እጅዋ ናይ ምልሃላ ሂሞግሎቢን ልትበሃል ኢማቹር ገብእ ይነፍዕ እግሉ ሰኒኮ እታ ዕምሩ መግልፅናሕ ይቀድር ሓደ ቀያሕ ዋህደ ምብሎ 120 ምዕል ዝፀንሕ ናይ ሎም ሓማይም ግን ሰለስተ ምዕል ማ ይፀንሕ ኣጊድ ነቅስ ላሓቆ ከዓ ኣጊድ ደም ግቶ ይበቡካ እሊ መሽክለት ናይ ደም ብሓቆ ጌሳ እግሎም እሄ እግሎም ሓማይ ብሎም ደም ክትሂቦም ብካ ባህለቱ እሊ እግል ግባእ ንኩሉ እሊ ብሎ ዝህለየኩ ሓኪምቱ ኩሉ ዝኣምሮ ሓኪምቱ ደም ላዝተሓዝዮ ሓኪምቱ ደም ክን ዓይነት ደም ኦው ጂንስ ዓይነት ደም ዝሓዝ ህለየኩ ልብል ባንከደም ንከድም ንሸፍግ ላዓል ወትሓንበ ደም ብዝሐ ናመፅእ ኣኽር እግልማ እንትብል ክምገብእ እታ
1: ወቃትና ሰበት ገይሰለ ማለት በ ባንከደም ደማ እንዳዳሌት ዲባ ለጠልበ ተበፀ ምንነለትጠለብ ሀ ደም መትበራዕት ዲብ ደንጎባ መልእ ከትግል ተሓለፍ ተሓዘ ሰለስተ ደቂቀት ኣለያኒ
0: ኣደ ወቅት ከረም ሰበት ጋኣት ትሊ ወቅትሊ ኣሎ መድረሰት ድቡእቱ ኮለጃት ድቡእቱ ለሃላ ከምሰል ናይ በዲር ስክማዩ ዝፀናሓናሆ እቡ ገበይ ግንግስ ንቀድር ደም ብዝሐ ግንርከብ ይንቀድር እቲ ወቅትሊ መሽክለት ኣላ እግልና እሊ መሽክለት ሓቆ ደም እታ ባንክ ደም ይፀበጥካ ኦ ይሃላ ሓኪም ደም ቤላ ምንገብእ ደም ግልርጋ ደም እግልሕዘ ይቀድር እሊ ሰበት ከዓ ኩሎም ሸባቢን ኩሎም ዓፍየት ልቦም ነፈር ምን 16 እግር 60 ዕምር ቦም እታ ባክና ኣለው እታ ባንክ ደም እንደመፀው ደም እግል ትበርዖ እሊ ሸዓቦም እግል ስደው ስግ ሰብተምበር ገብእ ላለት መሽክለት ናይ ባንክ ደም ብሊ ሸዓብ እግል ደባ
1: ናቅስላኣትመሞድናኣዋ
0: ቱትን ሓዘ ዝህለና ንሕና እግሎም ትላክዮም ዝህሎ ከዓነ
1: ለደም እዘት ነስቦ ዝህለየኩም ይፀንሕና እክል ኣይፀንሕ
0: ደም እባጅንሱ እታ ሰልፍ ብለክልዓልክኮ እሊ ፕላዝማ ንብሎ ፕላዝማ ክፋል ናይ ደም ንብሎ ዝህልየና ኔጋቲቭ 18 ዲግሪ ሴንቲግሬድ ንብሎ ዝሃላ እስክሓተ ስነ ዝፀንሕ እሊ ኣርቢሲ ንብሎ ቀያሕቲ ዋህታ ደም ንብሎም ዝህልየና እቶማ ምግብ ልበላዕ እንዳሃብና እግሎም እታ ደም እናወሰካ እግሎም ስክ 4 ወክለ ምዕል ዝፀንሕ እሎም ፕላትሌት ንብሎም ዝህልና ክል 5 ምዕልቶም ዝፀንሑ ሕጂ ኩሉ ወቅት ፕላትሌት ኣሰሓዘይካ ባህለቱ ምዕል ምዕል እትሽቀብካ ፕላትሌት
1: በትሊ ለለት ከዘን ደም ሰበት ኣለቦ ዲማ ደም ንትበራዕ
0: ዲማ ደም ትበራዕ
1: ናሓምደካ ዲብላ ግነት መማትለ በርናመጅና ሰዓት ሰበት ተመት ሓይሳም ሓይሳት መታቕብለት በርናመጅ ገለብዛሓን ዮም ዱልያ መልዓልና ፅበጥ ዲብላ ታምምሃላ እግል ኣሰይድ መሓሪ ኣብርሃም ኣብ ስሜትኩም ናሓምዶ ውቀት ሓሪትማ እትላ ምስልና እግል ሻርክንስዮ ሳምን ሓሪ ትበቅ ትበላ ትራክባና ዳሓናስምና
0: ኣና መምኒስትሪና ንሓምደኩም እቲ ግራይት መደብ ሰኔት ንሓምደኩም
1: ሽክራን

0: ሰላም ንኣኹም ይኹን ዝኸበርኩም ተኸታተልቲ መረፍረፅ ዓሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላምን ጥዕና ንምነየልኩም። ኣብ ናይ ሎም ኣተኩሮ መደብና እምባር ካብ ከውሒ ናብ ሰውሒ ኣብ ትሕቲ ዝብል ኣርእስቲ ዛንታ ሓደ ፃዕራምን ኣብነታውን ዝኾነ ሓረስታይ ኣቶ ዮሴፍ ተክሊማርያም ንሕዝናልኩም ቀሪብና ዘለና ሰናይ ምክታል።
1: ሓረስታይ ዮሴፍ ተክሊማርያም እዩ ዝበሃል። ኣብ ዓዲ ቅስሞ ደንጎሎ እዩ ብሕርሻ ካብ እትናበር ስድራ ተወሊዱ ኣብኡ ውን ዓብዩ። ኣማ ኣዳም ምስ በጽሐ ከዓ ኣብ ዝተፈላለየ ንግዳዊ ስራሕ ተዋፊሩ ክሰርሕ ጀሚሩ፣ ጸኒሑ ግና ናብ ሕርሻ ተመሊሱ። ኣብ ገደና ናይ ገዝኡ ብ10 ተኽሊ ፈልሲ ጌሶ ልምዓት ጀሚሩ። በተን ዝተተኽላ ጌሶ ደሓን ምንጪ ኣታዊ ክረክብ ምስ ጀመረ ናብዚ ሰብሐ ስራሕ ልምዓት ተበጊሱ። ምስ ዓዱን ምምሕዳሩን ብምርዳእ ድማ ኣብ በረኻ ዓዶም ኣብ ሓደ ሽንጭሮ ማይ ዝሓልፎ የማነ ጸጋሙ ድማ ከውሒ ዝኾነ ቦታ ክጥቀመሉ ሓቲቱ። እንተኾነ ኣብዚ ከውሒ እንታይ ተኣምር ክሰርሕ እዩ ተባሂሉ። ንሱ ግና ነቲ ተውሃቦ ቦታ ብምዝላይ ብምድልዳል፣ ከምኡ ውን ካብ ካልእ ቦታ ምሩፅ ሓመድ ብምምጻእ ዶኪዑ ናብ ለሰግራት ብምቕያር ናብ ልምዓት ተዋፊሩ። ሓረስታይ ዮሴፍ ኣብ ፈለማ ተበግስኡ ዝነበሮ ኩነታትን ዘካየዶ ፃዕርን ከብርህን ከሎ፣
2: ኣነ ሕርሻ ክጅምር ዝኽኣለኒ ቅድሚ ሕርሻ ምጅማሬ ኣብ ካሊእ ንጥፈት ይነጥፍ ነይረ ኣብ ንግዲ። ካብ ንግዲ ግን ኣብ ሕርሻ ሕሸኒ ኢለ ኣብ ገደና ዝጀመርክዎን ጌሶ ካብ 10 ዘይበዝሓ ፅቡቅ እቶት ምስ ሃባኒ ኣነ ዳሕራይ ካብዚአን እኳ ክንዲዚ እቶ ፅቡቅ ዝረኸብኩስ ኣብ ጥቓርባ ገይረ ረብሓ ረኺበ ደቀይ ዘዕብየሉ ኢለ ናብ ገማግም ሩባ ሃሰስ ኢለ ኣብቲ ዝረኸብኮ ቦታ ከዓኒ ኣኻዊሕ ነይሩ። ነቲ ኻዊሕ ምስ ሓተትኩ ምምሕዳር ከባቢ ኣናብርቲ ዋ እዚስ ከይትህሰ ከውሒ ኢሎምኒ ደሓን ጥራይ ፍቓድ ሃቡን እምበር ኣነ ነዚ ኸውሒ ፅዒረ ናብ ሰውሒ ክቕይሮ ኢለ ተበጊሰ።
1: ሓረስታይ ዮሴፍ ቅድሚ ሎሚ ዒላ ብምኩዓት እዩ ብሞተር ገይሩ ጀርዲኑ ማይ ዘስቲ ነይሩ። ምስ ግዜ ግን ዋጋ ነዳዲ ክዋፆ ስለ ዘይከኣለ ፀሓዊ ፀዓት ማለት ሶላር ብምትካል ማይ ከስቲ በቂዑ።
2: ንሕና ነዛ ኣብዛ ግደና እዩ ዘላ ዘበገሰትኒ ጀሪን ጀርዲናይ እዛ ገደና ካብቲ ሩባ ጀርዲናይ ብመኪና ኢና ማይ ንጓርተላ። ነዛ መኪና ካብ ዒላና ብሶላር ንመልእ፣ ብሶላር መሊእና ነዛ ገደናና ነስቲ። ሶላር ግን ሎሚ ዓመት ብጣዕሚ ዕዉት ስራሕ ኢና ነርና፣ ኣበይ ፀኒሕና ስጋዕ ንብል ኮይና። ሶላር ዘለዎ ውፅኢት ናይ ብሓቂ ሓረስቶትና እቲ ዓቕሚ ዘሎ ብሶላር ንክጥቀም ኣነ ክዛረብ ዝኽእል ብጣዕሚ ውፅኢታዊ እዩ ሶላር። ዒላና ካብ ምፍሳስ ነዳድን ገለ እንዲሒኑ
1: ሓረሳ ዮሴፍ ኣብ ምዕቃብ ኣከባቢ እውን እተፈላለየ ባህርያዊ ኣግራብ ብምትካል ንኸባቢኡ ብምቕያር ዓብዪ ፅልዋ ኣሕዲሩ ይርከብ።
2: እጂ ኣብ ባህርያዊ ገረብ ንሕና ነጢፍና ኢና ኣብቲ ኸባቢ። እቲ ቦታ ንሕና ክንኣቱ ከለና ቀልጦ እዩ ነይሩ። ንሕና ምስ ኣተና ጎሞሮ፣ ሸዊት ሓጋይ፣ ልስንያ እዚ ተኺልና ኢና ብብዝሒ። ኣብ ርእሲ ተወሳኺ ኣብ ባህርያዊ ገረብ ከዓኒ ከም በዓል መሞና ዓላ ጨዓ ስጋዕ መቒዕ ኣብቲ ኸባቢና ሙሉእ ምግራብ ጌርና ኣለና። በቃ ብጣዕሚ ፅቡቅ በዓል መሞናስ ፈሪስ ንጥሪት ቀለብ በፂሑ ኣሎ። ዕንበባታት ሸዊት ሓጋይ ንንህቢ ፅገን ገለን ፅቡቅ ጀሚርና በፂሕና ማለት እዩ። ኣብ ዘተኣምን ናይ ምግራዊ ነጢፍና ኢና ምዕቃብ ሓመድን። እጂ ኸባቢና ናብ ጫካ ቀይርኒ ኣለና። ጀርዲን ጥራይ ዘይኮነስ ግሪቡስ ጫካ ኮይኑ እዩ ብኩሉ ኢና ንሕና ነጥፍ ዘለና ብቲ ኸባቢ።
1: ሓረስታይ ዮሴፍ ሓደ ካብቶም ፍሉጣት ተጠቀምቲ ባህርያዊ ድኽዒ ምዃኑ ይፍለጥ። ንሱ ካብ ባህርያዊ ድኽዒ ዝረኸቦ ብልጫታት ከብርህን ከሎ፣
2: ኣነ ድኹዒ ኮምፖስት ይጥቀም። ባህርያዊ ድኽዑ ከዓኒ ናይ ጥሪት ናይ ጤል ይጥቀም እዩ ኣብ ኩሉ ሕርሻይ ድኾ ናይ ጤል እየ ዝጥቀም ብጣዕሚ

0: ሩይ ለውጢ ከዓ ዝረከብ ኩሉ ከዓ ናይ ጤል እዩ። ኣብ ስርናይ ነጢፈ ፅቡቅ ዓወት ኣምፅየ። ኣብ ኩሉ ሕርሻ ኣሕምልቲ ኹን ከዓኒ ሩይ ለውጢ ዘርኢ ብኮምፖስትን ብባህርያዊ ድኩዕን ስለጥቀም እዩ። ዋላ ነዚ ገይሶይ ኣነ ናይ ጤል ድኩዕ እየ ዝገብረሉ። ስለምንታይ ማይ ዓይነት ተዕንዩ እንድሕር ናይ ጤል ጌርካ ኣሎ። ሕጂ ኣነ ኩሉ ጠቕመይ ካብ መዳበርያ ውፅኢ ናብ ድኩዕ እየ ኣነ ዝነጥፍ። ብድኩዕ እየ ከዓ ተዓዊት ሎ ዓመት ድንሽ ዝረከብናያ ሲ ብድኩዕ ነዘን 10 ኩንታል ድንሽ 4 ብያጆ ድኩዕ ምስ ገበርና ኣለኒ ኢና ልዕሊ ንረክቦ ነበርና ብዙሕ ምህርቲ ሓፊስና።
1: ኣብ ንጥፈታት ሕርሻ ገይሶ ኸ ከመይ ከም ዝነጥፍ ክገልፅ እንከሎ
0: ብዛዕባ ገይሶ ኣነ ዝበፃሕኽዎ ፅቡቅ መረዳእታ ሒዘ እየ። ገይሶ ኣብ ዓመት 2 ግዜ እየ ዝቆርፅ። 2 ግዜ ቆርፅ ከለኹ ኣብ ዓመት ንቀደም ትዕንብብ ትፈሪ ፈርያ ኣብ እግራ ብጫ ምስ ኮነት እንድሕር ቆሪፅናያ ወርሕን 2 ሰሙንን ማይ ነፅምኦ ኬስተና ዳሕራይ እንድሕር ቆሪፅናያ ኣብ ፀሓይና ነንቅፆ ኣብ ካንሸሎና ብድሕሪ ብጣዕሚ ስውኡ ፍሉጥ ፅራይ ሕጂ ካብ ገዛና መፂኦም እዮም ንዓና ንመርዓታት ዝኮኑ ውራያት ዝወስዱ። ሕጂ ገይሶ ኩሉ ሓረስታይ እንታይ እየ ክገብር ዘሎ ኣብ ዓመት 2 ግዜ ከይፈርየስ ክቆርፅ የብሉን እያ ነዝብል ገይሶ ስጋዓ ትፈሪ ዘይጦ ስጋዕ ተውፅእ እንድሕር ፀኒሓ ብጣዕሚ ኣብ ዕዳጋ ከይዱ እውን ተጠቃማይ ዕጉብ እዩ ዝኮኑ ሽሕና ብከምኡ ኣነ ዝነጥፍ ቀልጢፍካ ናይ ምቁራፅ ባህር የብለይን ህዝቢ ዝሕጎሰሉ ስራሕ ኢለ ኣነ ዝወፍር እምበር ንዕዳጋ ኢለውን ብዙሕ ቁርፅቁርፅ ኣቢለ ካብ ዕዳጋ ክረብሕ ኢለ ኣነ ይብግስኒ ህዝቢና ሲ ፍሉጥ ገይሶ እንድሕር ኣቅሪብካ ኣሎ እቲ ህዝቢ ዕጉብ ይኸውን ብኡ ስለ ዝዓገቡ ከዓ ካብ ርሑቅ መፂኦም ንዓና ዕዳጋ ዝወስድልና።
1: ሓረስታ የሴፍ ሓደ ካብቶም ኣብ መደብ ንእሱን ርቡሑን ቃፅኦ ሕርሻ ማለት ንርቃሕ ብምስታፍ ዕውት ውፅኢት ብምምዝጋብ ብኣብነት ዝጥቀስ ሓረስታ እዩ። ንሱ ንረብሓታት ንርቃሕ ክምስክር ከሎ
0: ብዛዕባ ንርቃሕ ነጢፈ ብሚኒስትሪ ሕርሻ ዝተዋሃበኒ ሓበሬታ ነጢፈ ክነጥፍ ከለኹ ስርናይ ዘርአ ብመስመር 9.7 ኩንታል እያ ንረኪበ። ሕጂ ብልጫ ናይ ምርቃሕ ብመስመር ዘርኢኻ ብዙሕ እዚ ጭንፍር ንዕ ክትዘርኦ ከለካ ብባህርያዊ ድኩዕ እየ ዝጥቀም ኣነ ባህርያዊ ድኩዑ ገይረ ኣዝዩ ብሉፅ ምህርቲ ረኪብና። ብሓቂ ክገርመኩም እቲኡ ዝነበረ ዝሓዞ ጉንቦ ዘገርም እዩ ኣበይዳ ኢና ነርና ኢልና። ሕጂ ንመፃኢ ኣነ ኣዕብየ ንክወፍር እየ መደብ ተታሒዝ እየ ዘለኹ።
1: ሓረስታ የሴፍ ኣብ ልምዓት ዘራእትን ኣሕምልትን ጥራይ ተሓፂሩ እውን ኣይተረፈን። ኣብቲ ዝኩዓቶ ዒላ እኹል ማይ ብምርካቡ ኣብኡ ዓሳታት ብምዝራእ ንስድራ ቤቱ ዝኸውን ዓሳታት ብምፍራይ ተወሳኺ ረብሓ ይረኽበሉ ኣሎ።
0: ንብዙሕ ዓሳዊ ነጢፍና ኣለና፣ ፅቡቅ ኣፍሪና ኣለና፣ ኣባዚሕንዮም ኣለና። ብሰለስተ ኣርባዕተ ዓሳ ዝጀመርና በዚሖም ሕጂ ቶም ዝዓበዩ ንሕና ምብላዕ ካብ ዒላና ጀሚርና ዓሳዊ ፈሊጥና ዓሳ ደቅና ሲ ዓሳ ተገፊፎም ከም ዝብላዕ ፈሊጦም ካብታ ዒላና።
1: ድሕሪ ብልሓትን ፃዕርን ዓወት ከም ዝርከብ ዘጠራጥር ኣይኮነን። ሓረስታ የሴፍ ተክሊ ማርያም እውን ሳላ ዘካየዶ ፃዕርን ዘተኣታተዎ ሜላታትን ኣብ መነባብርኡ ዘምፀ ለውጢ ቀሊል ዘይምኳኑ የብርህ።
0: ብዛዕባ መነባብሬ ክዛረብ እንድሕር ኮይነ ካብዚ ዝተበገስ ኩሉ ሰዓት ንቀደም ኣነ ጀሪነይ ይዕብዮ ዓብዩ ኩሉ ድኩዒኡን ምድልዳሉን ወዲአ ብድሕሪኡ ብናቱ ፍርያት ቸንቶ ደሺ ገይረ ንናብራይ ትሕግዘኒ ትመርሓኒላ ሶላረይ ገይረ ፀገም ነዳዲ ነበረ ፈቲሐ ኣብ ዘለኹ ደረጃ በፂሐ ኣነ ፅቡቅ እዩ ኣብ ሕርሻ ብምፋሪ ብጣዕሚ ዓጊበ ንቀደም ንቀደም ዝተመጣጠነ ምግቢ መኣዛ ምስ ደቂ ይረክብ ኣነ።
1: ሓደ ሓረስታይ ናይ ብሓቂ ኣብነታዊ ክበሃል እንተኮይኑ ብውሕዱ ኣብ ከባቢኡ ንዝርከቡ ሓረስቶት ፅልዋ ክፈጥር ይግባእ። ሓረስታይ የሴፍ እውን ኣብዚ ጉዳይ ኣይሓመቐን።
0: ኣብ ከባቢና ዝገበርናዮ ፅልዋ ሰብ ነቲ ከውሒ

0: ሰው ዕኹም ዝኸውን ኣሚን እዩ መሬት ሰብ እንድሕር ስኢና ከውሒ እያ ከውሒ ግን መሬት እንድሕር ረኺባ ሰውሒ ስለ ዝኾነ ኩሉ ሰብ ኣሚን እዩ ጎዝና ኣነ ስራሕ ክወስራሕ ኩሉ ሰብ ይሕጎስ መመፅ ይምሃር ብዙሕ ሰብ እዩ ኣነ ካባይ መፅኡ ርዩ ዝኸይድ ዝሕጎስ ይምሃር ከምዚ ንሕና ክንገብር ኢና ዝብል መሊእ ሰብ እዩ ኣብቲ ስራሕ እውን ንሕና ብዙሕ ሰብ ይመፀና እዩ ንሰርሕ ኢና ምሳና ዝውዕሉ ኣለዉ ደቂ ኣንስትዮ ኣብዚ ዓድና ዘለዋ ምሳና ይሰርሓ ፅቡቅ ናይ ትምህርቲ ስራሕ ከፊትና ኣለን ፈሊጠን ንኣሽቱ ተምሃሮ እውን ኣብ ቀዳመ ሰንበት ቀዳም ቀዳም ኣብ ሰሙን ሓንቲ ግዜ ስራሕ ፈሊጦም ብዛዕባ ኩሉ ሕርሻ ብዙሕ ፅልዋታት ኢና ንሕና መናእሰይ እውን ንምህር ይመፁ ይምሃሩ ስለዝኾነ ንሕና ኣብ ከባቢና ፅቡቅ ዲፕሎማሲ ምስ ህዝቢ ስለ ዘለና ፅቡቅ ሰብ እዩ መመፂኡ ክሰርሕን ክርእን ዝውዕል እጂ ብዙሕ ሰብ ምስ ረኣዩ ዋ እዚ ከ ሕዚ እንድሕር ከምዚ ኮይኑ ደኣ ኢሎም ዝሕጎስ ኩሉ ሰብ ንሕና ውን ረኣ ክንገብር ኢና ዝብል ሰብ ብዙሕ እዩ ዘሎ
1: ወኪል ቤት ፅሕፈት ሕርሻ ንኡዞባ ዓዲ ኳላ ኣቶ ኪዳነ ማርያም ለኣከ ብዓይኒ ሞያ ሕርሻ ንሓረስታይ ዮሴፍ ተክሊ ማርያም ብከምዚ ዝስዕብ ይገልፆ
2: ኣቶ ዮሴፍ ተክሊ ማርያም ካብ ዚሮ ተበጊሲ ኣብዚ ሕጂ ደረጃ በፂሕዎ ዘሎ በፂሑ ማለት እዩ እዚ ክንብል ከለና መጀመርታ ድሌት ናይ ሕርሻ ምስድርኡ ስለ ዝነበሮ ሓንቲ ሄክታር ሕርሻ በዚ ታሕቲ ናይ ከባቢ ዓዶም ማለት እዩ ኣብ ከውሒ ዝበዝሐ መሬት ወሲዱ እዚኣ ኣስታት 700 ብጃጆ ልዕሊ እዩ መኪና ሓመድ ገይሩ ናብ ልሙዕ መሬት ቀይርዋ ማለት እዩ ዮሴፍ ፍልይ ዘብሎ ነገር ከዓ እንታይ እዩ ኣብነታዊ ሓረስታይ ኣብነታዊ ክንብል ከለና ምክሪ ሞያውያን ኣዝዩ ዝሰማዕ ሓረስታ እዩ ኣብዝ ሓለፈ ዓመት ኣብዚ ናይ ምድቓል ዕፉን ንመጀመርታ ግዜ ኣብ ንዕዘባና ኣብኡ ጀሚርና ማለት እዩ እዚ ክንብል ከለና ኣብ ርብዒ ጎደል ንሄክታር ዘርኢና ልዕሊ ሞያውያን እንዳተዋስአ ምክሪ ሞያውያን እንዳሰምዐ ፅቡቅ እቶት ኣትዩ ኣብ ምብዛሕ ዘርዕፉን ዓብዪ ኣበርክቶ ገይሩ ኣብ 2024 እዚ ናይ ንኡስ ርብሒ ቃፅዑ ሕርሻ ንርቃሕ ክተኣታተ ከሎ መጀመርታ ኣብኡኢና ጀሚርና ማለት እዩ እዚ ክንብል ከለና ሕጂ ንሱ እታ 1000 ሜትር ስኬር ፈልይና ዓቂና ምሳብናዮ መጀመርታ ትግቡእ ንጥፈታት ናይ ምዕቃብን ማይን ሓመድ ንጥፈታት ገይሩላ ብድሕሪኡ ባህርያዊ ድኩዕ ምፅ እዩ ኣስታት ሓደ መኪና ዝኸውን ድኩዕ ገይሩላ ድኩዕ ናይ ጤለ በጊዕ ማለት እዩ ገዚኡ ኣምፅኡ ምስ ገበረላ ካብዚኣ ንእሽተይ ቃፅዖ 97 ኩንታል ረኪቡ ማለት እዩ እዚ ናብ ሄክታር ክቅየር ከሎ 97 ኩንታል ኣብ ሄክታር ስርናይ ረኪቡ ማለት እዩ
1: ኣብ መወዳእታ ሓረስታ ዮሴፍ ንሓረስቶት ካብ ዘተሓላለፎ መልእኽቲ ብምቕራብ ምስኡ ዘካየድና ዕላል ክንዛዝም
0: ኣነ ንሓረስቶት ክብሎ ዝኽእል ኣብ ድኽ ኣቃሊብና ንደኩ እየ ዝብል ኣነ ካሊእ ክብልና ይክእል ኣነ ንሓረስቶት ደጋጊመ ዝዛረባ ባህርያዊ ድኩዕ ንጠቀም ባህርያዊ ድኩዕ ዘቐመጥናዮ ልክዕ ኣብ ግራትና እንድሕር ኣቐሚጥናዮ ኣብ ባንኪ ዘሎ ሰልድና እዩ ንመሬትና እንዳ ወለደ እዩ ዝሓድር መዳበርያ እንድሕር ኣቐሚጥና ኣላ ንመሬትና ግን እንዳ ሞተት እንዳኸሰርና ኢና ንሓድር ዘለና ኣነ ባህርያዊ ድኩዕ ንጠቀም እየ ዝብል ሰልድና ሲ ተቐሚጡ ከም ዘሎ እዩ ሸሚትና ዋላ ገዚእና ባህርያዊ ድኩዕ እንድሕር ኣምፅና ከፍቲ ዋላ ክውዕዳና ክእል እየን ገዚእና ምፅና ኣብኡ ንድሕራ ኣቕሚጥና ግራትና ግን ይወለድ እዩ ዘሎ ሰለስተ ምህርቲ ኣርባዕተ ምህርቲ ክንሓፍ ስለ ንኽእል በ ኣብዚ ዓበይ ክንበፅሕ ንኽእል ኢና ባህርያዊ ድኩዕ ንጠቀም ሓረሶት እያ ንዝብል

ክቡራት ተኸታተልቲ መደብ ፈጻሪ፣ ካብዚ ክትከታተሉ ዝጸናሕኩም ኣብነታዊ ሓረስታይ እምበኣር ገለ ኣስተምህሮ ቐሲምኩም ክትኮኑ ትጽቢትና እዩ። ካብዚ ቐጺላ ትቐርበልና መደብ እምበኣር ንኡስ መደብ መኣዛ ፍረጻዕርያ ክትከውን ናብ ኣዳለውታ ኣስመረ ዳምር ከምኡውን ሕሩይ በረኸት ከብለኩም እየ። ብሓባር ንከታተል።

ሰላም ዝኸበርኩም ተኸታተልቲ፣ እዚ መደማ ዛፍረ ጻዕሪ ንሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣካሻሽና ፓስታ ምስ ፀባ ይኸውን። ብሓባር ንከታተል። ሕጂ እምበኣር ቅድሚ ናብቲ ኣገባብ ኣካሻሽና ምኻድና ከምቲ ኩሉ ግዜ ንገብሮ የዳወይ ኣፅሪ ኸፀብየ ይ ሕጂ ናብ ኣገባብ ኣካሻሽና ክንኣቱና፣ ቅድሚኡ ግን ንዕኡ ዘድልየና ዓቐን ኣስቤዛና ክንገልፅ ኢና። መጀመርያ ፓስታ ብማይ ኣብሲለ የፀኒሐ ኪሎን ርብዕን ተጠቒመ ኣለኹ። ምክንያቱ ንሽዱሽተ ሰባት ሓሲብ የ ዝሰርሑ ዘለኹ። ንሓደ ሰብ ብ200 ግራም ሓሲብና ስለ ንሰርሑ ዘለና ከዓ ኪሎን ርብዕን ወይ ከዓ 1250 ግራም ፓስታ ተጠቒምና ኣለና። ሽጉርቲ ገጅፍ ከም ዝስርይዎ ዘለኹም ብኸቢ ወይ ከዓ ብስላይስ ተምትረ፣ ጅንጅብል 100 ግራም፣ ሽጉርቲ ፃዕዳ 100 ግራም። እዚ ግራማ ዝገልፆ ዘለኹ ናይ ሽጉርቲ ፃዕዳን ናይ ጅንጅብልን ምስ ቅራፍ ከሎ ዝተመዘነ ማለት እዩ። 100 ግራም ከዓ ሓርጭ ናይ ዕፉን ተጠቒመ ኣለኹ፣ ፃዕዳ ዕፉን። ካብዛ ዘይቲ 4 ማንካ ጣውላ ክጥቀመ፣ በርሰሜሎን ስምስምን ከዓኒ ንመመላክዒ ዝኸውን። ካልእ ፍርቂ ሊትሮ ፀባ ኣብ መወዳእታ እንተ ኣድላዩ ኮይኑ ከዓ ፎርማጆ ክንጥቀም ኢና። ስለዚ ናብ ኣገባብ ኣካሻሽና ኣትሕጂ ሽጉርቲ፣ እዛ ጥሉል ጅንጅብል፣ ሽጉርቲ ፃዕዳ ብሓንሳብ ነእትዎ። ዘይቲ ኣቐዲመ ሓቢረ ፀኒሐተ ዓቐን 4 ማንካ ዝገብር እዚ እዛ ሽጉርትና ፅቡቅ ፍኩስ ይልሃልና ኣላ። ከምዚ ኢሉ ልክዕ ፍኩስ ምስ በለልና እቲ ጅንጅብል ሃገግ ድበለ ሽታ ምስ ሃበልና ቀፂልና ኣብኣ ማይ ንገብረሉ። ሕጂ እዛ ማይና ክሳብ ትፈልሓልና ነዛ ሓርጭ ዕፉን ብማይ ገይረ ቁር ማይ ገይረ ነዛ ፀባና

ተንኩረና እንዲያ ገርና ኢድና ኸይፈለና እንዲ ጽቡቅ ገይሩ ሓቢርና ኣሎ ማይናውን እዚያ ሰኺትናያ ፀብሕና እንዳፈልሐትልናያ ፅቡቅ ገይራ መሸረክረ ክትበለልና ሕጂ እዚ ዕፉና ብፃባ ጌርና ፅቡቅ ጌርና ይሕቢርና ኣለና ሳኽቲትናያ ዝፀንሕና ጥሉል ጅንጅብል ሽጉርቲ ፃዕዳ ቀይሕ ሽጉርቲ ከዓ ማይ ወሲኽና ፅቡቅ ገይሩ ፈሊሕልና ኣሎ ስለዚ ነዛ ነዳለናየን ብምልአን ኣብዚኣ ንዝውቀን ማለት እዩ ሽጉርቲ ፃዕዳ ሽጉርቲ ቀይሕ ጥሉል ጅንጅብል ኣብኡ ከይሓልፈና ከምዚኣ ጌርና ንዘወቕናየን እዚኣ ከዓ ቅፅልና ከምዚኣ ጌርና ንሕብራ ቁሩብ ደቃይቅ ክበስል ሓንሳብ ዓፂና ንገድፎ ማለት እዩ ሕጂ ዘን ብሓንሳብ ዝሓዋወስናየን ፀባን ሓርጭን ምስኣተወ ከምዚ ዓይላ ሓፊሳትልና ኣላ ኢደ ክሕዘኒ ጀሚሩ መጀመርያ ኖርማል ቅጢን ነይሩ ድሓር ግን ከምዚ ዓይላ ክሬም ይኮይኑልና ኣሎ ልክዕ ከምዚ ኢሉ ምስ ሓፈሰ ጨው ሓንቲ ንእሽተይ ማንካ ይጥቀም ኣሉ ከኣነ ዝኸበር ክንተኸተልትና ከነዳለዎ ፀንሕና ፓስታ ምስ ፀባ እቲ ፓስታ ኣቐዲማ ኣብሲለ የፀኒሐ ግዜና ንምቁጣብ ዝተዋሃበና ግዜ ነታ ንክኣክለልና ኢልና ፓስታ ብማይ ጥራይ ዝበስል እዚኣ ከዓ ከምዛ ክትሪእዋ ፀናሕኩም ኮይና ወዲእና ኣለና ሕጂ ናብ ምቕራብ ክንኣትና መጀመርያ ጋዝና ክነጥፍእ ፓስታና ክንቀርብ ኢና ዝኸበርኩም ተኸተልትና ክንክሽኖ ዝፀንሕና ፓስታ ምስ ፀባ ሕጂ ናብ ምቕራቡ በፂሕ ኣሎ ፓስታና ን6ዱሽተ ዝኣባላታ ስድራ ቤት ሓሲበ ሰሪሕዮ

እዛ ናይ ሎሚ ዓንቲ ትምህርትና ፓስታ ካብ ስልሲ ወፃኢ ወይ ካብ ስጋ ስጎ ወፃኢ ማለት ካብ በርበረ ድዩ ካብ ቶማቶ ሶስ ካብ ብኮሚደረ ዝስራሕ ስልሲ ወፃኢ ብፀባ እውን ክንሰርሕ ከም ንኽእል እያ ትምህረና። ፀባን ሓርጭ ዕፉንን ተጠቒምና ዝሰርሕናዮ መግቢ ፓስታ እዚ ይመስል። ሕጂ እንተደሊና ፋርማጆ ተፀኒሕና ማለት እዩ ተሊና ፋርማጆ ንስንሰሉ ብላዕሊ እዘን ሰለስተ ከዓ ብስምስም ስምስለኒ ተደሊና ስምስም ተሊልና ፋርማጆ ከምቲ ኣብ ገዛና ዘለና ከከምቲ ትሕሶና ማለት እዩ በርሶሜሎ ኣመላኽ ኣቢልና መግቢ ከምቲ ኩሉ ግዜ ንገልፆ መጀመርያ ዓይኒ እዩ ዝበልዕ ዓይንኻ ክስሕበካ ኣለዎ ኣዝዩ መሳጢ ጌርካ ከተቕርበለካ ድሕሪኡ ጥዑም ሽታ ክሽትተካ ኣለዎ ከም መወዳእቱ ከዓ ፅቡቅ ክሰማዕካ ኣለዎ ክትበልዖ ከለካ መቕረት ክህልዎ ኣለዎ ማለት እዩ። ስለዚ ከምዚ ጌርና ኣመላኺዕና ቀሪብናየ ኣለና። ናይ ሎሚ ዘደለናዮ ፓስታ ምስ ፀባ ዝያዳ ንስፖርታውያን ሓሲብ ኣዳለዩ ስፖርታውያን ኣመጋግባና ካብ ፓስታ ኩሉ ግዜ ነዘውትሮ ኢና ካብቲ ፓስታ ብስልሲ ወፃእ ከዓ ብከምዚ ዓይነት ክንፍትኖ ይላቦ ማለት እዩ። ካልእ እቲ ፓስታ እውን ከነብስሎ ከለና ከምዚኣ ፀቢቁ ክበስል የብሉን ኣልዴንተ ይብሉ ጥልያን ቁሩብሲ ኣብዚ ክሕስ ከብለካ ኣለዎ ዝክርምትካ ክትሕይኮ ከለካ ሰኢሉ ምውዝ ዝበለ ወይ ኣፀቢቁ ዝበሰለ ክኸውን የብሉን። ናይ ሎሚ ዘዳልኽዎ ፓስታ ምስ ፀባን ሓርጭ ዕፉንን ደጊመ ስፖርታውያን ክትፍትንዎ ይላቦ። ዝያዳ ንዕኦም ሓሲበ የ ሰሪሕ ዮ ኩላህና ክንምገቦ ብዝያዳ ከዓኒ ኬላ መኣዛ መግቢ ክሕብረና እዩ ከመይ ዓይነት ሰብን ዝምገብዎ ንመኣዛዊ ትሕስኡን ጥዕናዊ ረብሓታትን ዝምልከት ከዓ ክኢላ ስነ መኣዛ መግቢ ክሕብረናይ ብሓባር ንከታተል።

0: ብጣዕሚ ጥሩ ሎማዓንቲ ማኣድና ከምዚ ክንሪኦ ፅናሕና ፓስታ ብፀባይ እዚ መግቢ እዚ ሎማዓንቲ ሓደ ካብቲ ፍልይ ዘብሎ ነገር እቲ ዘሎ መጠን ሓይሊ ካብቲ ብብዝሒ ልዕል ዝበለ ምዃን እዩ እዚ መግቢ እዚ ክንሪኦ ከለና ከባቢ 7600 ዝኸውን መጠን ሓይሊ ኣብታ ክስራሕ ዝፀንሐ ድስቲ ኣለና እዛ ኣነ ብውልቂ ሒዝያ ዘለዎ ከዓ ከባቢ 282 ዝኾውን መጠን ሓይሊ ትህበኒላ እዚ መግቢ እዚ ቀንዲ ኣገዳሲ ዝገብሮ ወይ ከዓ ንመን ዓይነት ሰብ እዩ ዘድሊ ክንብል ከለና ንሓደ ኣካላዊ ንጥፈት ዝፀንሐ ሰብ ንኣብነት ከም ስፖርት ኮይኑ ጉያ ናይ ብሽክለታ ካልእ እውን ናይ ጉልበት ስራሕ ዝሰርሕ ወይ ከዓ ኣብ ናይ ማዕድን ኮነ ወይ ናይ ማሕረስ ስራሕ ዝሰርሕ ሰብ እዚ መግቢ እዚ ኣዝዩ ጠቓሚ ዝኾነ ትሕዝቶ ክህቦ ይኽእል እዩ ማለት እቲ ኣትይዎ ዝፀንሐበት ናይ ሃላ እህሊኽዎ ዝፀንሐ ክመልሶ ብቐሊል እዩ ዝገብሮ ንዓይ እንሓደ ኣብ ኦፊስ ዝሰርሕ ዝኾነ ዓይነት ኣካላዊ ንጥፈ ዘይሰርሕ ዘሎ ሰብ እዚ መግቢ እዚ ከባቢ ልዕሊ ፍርቂ ዝኾኑ መጠን ሓይሊ ኣብ መዓልቲ ክምገቦ ዘለዎ እዩ ዝሽፍነና ዘሎ ነዞም ከምዞም ክንጠቕሶም ዝፀንሐን ኣብ ኣካላዊ ንጥፈ ዘለዎ ዝበልናዮም ሰባት ግን ከባቢ ሓደ ሲሶ ዝኸውን ናይ መዓልቶም መግቢ ሸፊንና ኣሎ ማለት እዩ ስለዚ እዚ መግቢ እዚ ኣዝዩ ሃብታም ዝኾነ ብመጠን ሓይሊ እዞም መጠን ሓይሊ ዝህቡና ከዓ መግቢ ክንሪኦም ከለና ከም በዓል ካርቦሃይድሬት ፕሮቲን ስፍሒ እዮም ማለት እዩ ብዘይካ እዚ ንዛረቦ ዘለና ካልእ ዓይነት ትሕዝቶ እውን ኣብዚ መኣዲ ኣለና እዚ ክንብል ከለና ማዓድን ቫይታሚናትን እዮም ቫይታሚን ኤ ኣብዚ መግቢ እዚ ሓደ ካብቲ ብሃብታም ወይከዓ ብብዝሒ ክርከበልና ዝኽእል ሓደ ቫይታሚን ኣለና ቫይታሚን ኤ ሓደ ካብቲ ቀንዲ ጥቕሙ ነቶም ብርሃን ዝቕበሉ ክፋላት ዓይኒ ብፅቡቅ ክቕበሉ ከምዚ ብርሃን ከይደኽሙ ኣዝዩ ዝድግፈና ትሕዝቶ ይህበና ካልእ ተወሳኺ ኣብ ማዕድናት ክንጠቅስ ከለና ኣብዚ መግቢ እዚ ዚንክ ኣለና ዚንክ ሓደ ካብቲ ፅቡቅ ዝኾነ ትሕዝቶ ናቱ እንታይ እዩ ንፀጉሪ ኣብ ቆይሙ ከምዝተርፍ ይገብር ምዃኑ እዩ ካብ ምርጋፍ ኣብ ቀልጢፉ ናይ ምርጋፍ ናይ ምብልሻው ዓቕሚ ከምዚ ህሉ እዩ ዝገብር ኣብዚ መግቢ እዚ ከዓ ንረኽቦ ኣለና ማለት እዩ ካልእ ተወሳኺ ከዓ ሰለኒም ዝበሃል ማዕድን እዩ እዚ ሰለኒም ዝበሃል ማዕድን ንሓበሬታ ኣብ ስርዓተ መትኒ ማለት እዩ ብቁልጡፍ ከም ዝመሓላለፉ ንምብርባር ነቶም ስርዓተ መትኒ ዘለዉ ዝጠቕመና ካልእ ማዕድን እዩ ሓደ ከም ፅቡቅ ዝኾነ ትሕዝቶ ክንጠቕሶ ንኽእል እውን ሳልሳይ ሶዲም እዩ ሶዲም ሓደ ካብቲ ፅቡቅ ዝገብሮ ነገር ሓደ ከም ኤሌክትሮላይት ማለት ንምንቅስቃስ መግብታት ካብ ቀጢም ዓንጣ ናብ ሰራውርደም ይጠቕመና ምዃኑ እዩ ካልእ እውን ዝኾነ ዓይነት ሰብ ፀቕጥተም ጎዲሉሉ ብዝተባሃለሉ ግዜ ማለት እዩ ኣብዚ መግቢ እዚ ከምዚ ዓይነት መግቢ እዚ ብምምጋብ ነዚ ትሕዝቶ ናይ ምምላስ ዓቕሚ ይህበና ንኣብነት ከምዚ ክንጠቕሶም ፀናሕና ኣካላዊ ንጥፈ ዘለዎም ሰባት ናይ ሶዲየም ወይ ከዓ ከም ረሃፅ ኮይኑ ዝወፅእ ትሕዝቶ ስለ ዝኾነ እዚ መግቢ እዚ ክንበልዐ ከለና ብቁልጡፍ ከምዚ ትከ ኢና ንገብሮ ዘለና ማለት እዩ ስለዚ ዝኾነ ዓይነት ስፖርታዊ ቀንዲ ከዓ ድማ ኣብቲ ግዜ ዕረፍቶም ማለት እዩ ነዚ መግቢ እዚ ክምገብዎ ኣዝዩ ጠቃሚ ስለ ዝኾነ ኣብ ቤትና እቶም ኣብ ኣካላዊ ንጥፈት ስራሕ ዘለዉ ከቢድ ናይ ጉልበት ስራሕ እዚ መግቢ እዚ ኣብ ቤቶም ክፍትኖም ክምገብዎ ካልእ መብዛሕትኡ ግዜ ሓደ ካብቲ ጉትት ነብሉ ዓይነት መግብታት ከዓ ፍሩታታት እዮም ፍሩታታት ሓደ ካብ ባይታ ወይ ካብ መሬት ንረኽቦም ዝኾነ ትሕዝቶታት ናይ ማዕድናት ናይ ቫይታሚናት ብብዝሕ ዝበለ ሒዞምና ዝርከቡ እዮም ንኣብነት ነዚ ኣነ ከቢድ ኢልና ንበልዖ ዘለና መግቢ ማለት እዩ ቀልጢፎም ንክሓቁ ድሕር ኮይኖም ነዚ ኣብ ቅድመይ ተቐሪቡ ዘሎ ማዕድናትን ቫይታሚናትን ብብዝሒ ሒዚ ዘይፀንሐ መግቢ እየ ክምገብ ዘለኒ ስለዚ ኣብዚ ዝተፈላለየ ዓይነት ፍሩታታት እቲና ኣለና ስለዚ ሓደ ሃብታም ዝኾነ ብቫይታሚናት ቢ ኤ ካልእ እውን ከም በዓል ሲ ዝበዝሐ ሒዝና ይርከብ በዓል ሲ ክንርብል ከለና ተራ ነገር ይመስል እዚ መግቢ እዚ ግን ስንኻ ወላ ኣብቲ ዝግብኦ ቦታ መታን ቆይሙ ነዊሕ ግዜ ክፀንሕ ዝጠቕመና ትሕዝቶ ካብዚ ፍሩታ እዩ ዝረኽቦ ዘለኹ ስለዚ ኣብ ዝኾነ ዓይነት መግብታከምዚ ዓይነት መግቢ ከዓ ቀንዲ ክምገብ ከለና ናይ ምትካም ወይከዓ ናይ ምፍዛዝ ነገር ስለ ዘምፅልና ምክንያቱ ከብ ኣካላትካ ነዚኦም ክሕቅ ብዙሕ ግዜ ይወስድ እዩ ስለዚ እዚኦም ምምጋበይ ግን ናብ ምድቃስ ምድላይ ወይ ምፍዛዝ ዘይኮነ ዘምፃለይ ናይ ምብርባር ድኣ ቀልጢፉ ድኣ ናይ ምምስራሕ ኣካላት ድኣ ይኸይድ ስለዚ ነዚ በሊዐ ደጊመ ናብ ካልእ ስርሒ ካ ክምለስ ይገብረኒ ማለት እዩ ንቀደም
1: ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍለፃሪ ንሎሚ ኣዳሌልኩም ዝነበርኩ ኣገባብ ኣካሻሽና ፓስታ ምስ ፀባ ነዚ ክትከታተሉ ዝፀናሕኩም እዩ ዝመስል ነይሩ ካልእ ግዜ ካልእ መደብ ሒዘልኩም ክሳብ ዝቐርብ ሰላም ቅና
2: ዝኸበርኩም ተኸታተልቲ መደብ ፍለፃሪ ንሎሚ ኣዳሊናዮ ዝነበርና መደብ ኣብ ዝንዛዝም ኣብ መደባትና ሕቶ ወይ ርእቶም ዝህልወኩም ኣብ ታሕቲ ተፃሒፉ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶ ኢኹም ምርኻብና። ክሳብ ሽዑ ግን ሰላም ቅነ ንኹልና፣ ውሕስን ማእዛውን መግቢ ንኹሉ ኣብ ኩሉ።

ኣብ ሃገርና ይኹን ኣብ ዓለምና ካብ ዝውሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካኣል ካልይ

ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝውሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዱኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻ ንከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዱኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝውሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል ቤት ትምህርቲ ሕርሻ ካልእን የጠቓልል እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ

0: ሰባታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኸን እናማዕበለን ይመፅን ይኸይድን ኣሎ። ብሕፅር ዝበለ ቅርፅን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝፀንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክፃወት ኣለዎ ኢሎም ዝገልፁ ሊቃውንት ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምሃራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮለጃት ክፀንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣጉኡ ኣለልዮም ዝሕሾም ዝመርፅሉ ኣገባብ ዝሕግዝ ዓውደ መፅናዕቲ ከዳሉ በቂዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ዝተፈላለየ ቅርበት ወይ ኣቕርቦት የእንጉዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊትሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ፀኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኸኣለ መጠን ክገልፅዎን ኣብ ባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ ንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ ንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መፅናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ፀጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ፀጋታት ሃገርና ሓበሬታ ንኽተመሓላልፍን ንኸተውርስን ኣብ ምዕቀቦም ከዓ እወንታዊ ተራ ክትፃወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮለጃትን ዓለምና ክፅናዕ ካብ ዝጅምር ነዊሕ እዋን ኮይንዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ እቲ ናይተይ መበገሲ ሕጂ ዓመት ዓመት ኣብ ዘዝተፈላለየ ቤት ትምህርትታት ዘዝተፈላለየ መደባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘዝተፈላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እየርኦም ኩሉ ግዜ ሕጂ ዓሚ ንኤለቨንስ መምህር ነይረ ንሕና ከ ኣይንገብር ዲና ንሕና ከ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፅሉ ነይሮም። ካብዚ ዝጀመረ እቲ ሓሳበይ ማለት እዩ ንሕና ከ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ምሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና ንሱ ከዓ

0: እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕር ክንደይ ክምዕብል ከም ዝኽእል፣ ማዕር ክንደይ ሓሳባት ከም ዘሎ፣ ማዕር ክንደይ ሰፊሕ ምዃኑ፣ ኣብ ነንሕድሕዱ ምትእሳር ከም ዘሎ፣ ከምኡውን ምስቲ ካልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነ ፍልጠት ተባሂሉ ዝሕሰቡን ምስኡ ዝተሓሓዝ ነገራት ምህላው ከነርኢ ኢልና ብምሕሳብ ናይ ና ጌርና
1: እንታይ ዝብል ኣባህል ኣሎ ሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ካ ኣሎ ማዓንቲ እያ ትምህርትና ኸ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ክውዕሎ ምኽኣሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅፉፍን ፅቡቕን ነይሩ ማለት እዩ
2: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ከነርእዮ ስለ ዝዘለና ኢና ማለት እዩ ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ ኢትስ ኤ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና ኢና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፅእና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕሊ ንታሕቲ ንብሉ ነይሮም እዮም ንዑ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መጻኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ
3: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነ ፍልጠት እናትና ዕላማ እቲያ ስሎጋን ወይታ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነ ፍልጠት ንማሕበራዊ ዕቤት እያ ትብል ነረ ወይ ማሕበራዊ ምዕባል እያ ትብል ነረ እዚ ኸለ እንታይ ናደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነ ፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከላይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነ ፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ከነርኢ ስለ ዝዘለና ናታ ቴማ ተጠቂምናላ ማለት እዩ
4: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኾውን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክንእዘባ ፀናሕና ቅሪብና ኣለና ማለት እዩ
5: ኣነ ሕትያ ዝነበርኩ ኣርእስቲ ፖለቲካል ሳይንስ እዩ ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን ካብዚ መፅናዕቲ እዚ ዝፈለጥኩ እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክተካይድ ከም ዘለካ እዩ እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ
6: ኦኬ ኢንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ እዚኦም ድማ ስቴሮታይፕ ኤንድ ዲስክሪሚኔሽን ን ስቴሮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እታት ኣሎ ማለት እዩ እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ ሊንግስቲክስ ድማ እቲ መበቀል ቋንቋ እቲ ቋንቋስ ብኸመይ መፅ እዩ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ
7: ክል ዘ ብሉፅነት ክመፅእ እንከሎ ፍልልያት ካ ትፈጥር ሕጂ ቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮና ኣሎ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ ሕጂ መንእሰይ ዝበሃል ካ ክሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍልጠት ኮይኑ ድዩ እንተ ባህርያዊ ስነፍልጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት ካብ መጀመርቶ

0: እዚ ቀዳማይ ቀዳማይ ፀላው እንታይተና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዝ እንተኮይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኮይኑ ከ ወላ ሓንቲ እታ ኢፌክትስ ሓንቲ እያ ማለት እዩ። እቲ ፅቡቅ ውፅኢት ኣብ ዝተምሃራይ ከነምፅእ እንተኮይና ግ እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምልከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ። ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቶ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገሊሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ። ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ። ንመፃእ ከ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣትየ ክምዕብል ኽእል እየ ጂኦግራፊ እንተኣትየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣትየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅእ መጀመርቶ ማለት እዩ። ሕዚ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈላላይካ ኣሉ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኸፍሉ ዘለ ባይታ በበይ ንኸውን ይኽእል እዩ ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ። ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ሃልዩ ከ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ። ሕጂ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህቦ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነዚ ሶሻል ሳይንስ ወይ ኣርት ሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ። ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዲት እውን ክበብል ይሓስብ ማለት እዩ።
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ። ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ። ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ። ከም ዓይኒ ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነ ፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ ምፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ።
3: ኣነ ኮ ናይ ሕማቓት እዩ ናይ ንፋዓት እዩ ዝበሃል ነገር የለና ኣብ ስትሪም ምምረፅ ማለት እዩ። እቲ ቀንዲ ዘገድስ ነገር ንዓኻ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ። ኣነ ብዛ ነብሰ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ።
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብነይ ማይ ነፍሒ ናብ ወቅት ከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር። እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም። ካብዛ ነፍሰይ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሙያታት ክሕዙ ይክእሉን እዮም። እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ዝረኣናዮ በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና። ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ካ ፍልጠት ኣለዎ ክገብሮ ዝኽእል ኣድማዕነት እውን ኣለዎ። እዞም ተምሃሮና ከኣኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ካኣትው ኢና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከኣኒ ኣብ እውን ክቕፅሉ ኣይክእሉን እዮም። እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና ዳኣቱ ከኣኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ። እዚ ነገር ዝክንቂሮ ንደሊ ንሕና ዘለና ካብኣተን ዕላማታት እየን ዘን

0: ሰብ ዘስተፈላለየ ክእለታት ኣለዎ ኣብ ዘስተፈላለየ ከዓ ክድመዕ ይኽእል እዩ ንግድን ዶክተር ጥራይ ኮንካ ክትኮን ዘለካ ወረባት እቶም ካልኦት ከ ድያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ኸ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
1: ነኖ እዚ ናይ ሕማቓት ኣይኮነን ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካብይ ጀሚርካ ማለት እዩ ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ ግእዝ ድማ ብዙሕ ሰብ ዘይፈልጦ ኣሎ እቲ ቁፅርታት ኣፀሓሐፉ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ ስለዚ ነዚ ድማ ንኸነንብብን ንኽንፈልጥን ይሕግዘና እዩ እዚ ስለዚ ድማ ናይ ሕማቓት ኣይኮነን
2: እወ ልክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርትኡ ስለክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቱ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርይዎ ዝወዓልኩም ብተምሃሮና ንሕና ጃስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉእ ናት እዩ ስለዚ እቲ ዝወዓለ ሲ ፅቡቅ መርኣያ እዩ ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓት እዮም ኣውፂኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ብሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ ተቐዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኽኣቱ እንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብርዎ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርዩ ኣለዎም። ማዕር ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕር ክንደይ ፍትወትን ማዕር ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝመርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሑዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ እዩ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽን ናሲ ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይን ከምኡን ተስፋ ገብር።
3: ኣነ ኣምላኽ ተፈቒዶ ትምህርተይ ወዲየ ሕጊ ክውድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፍትሒ ኣምጋስ ክሰርሕ ደሊ።
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾን ኣለዎ ፅዒርካ ጥራይ ካብቲ ዝደለካዮ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕርን ብዙሕ ስራሕን ከዓ ይሓትት እዩ ማለት እዩ። እዚ ኣነ ካብ ቀደመይ ምንባብ ፈቱ ምፅናዕ ፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጠ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክመሃር ደሊ ማለት እዩ።
6: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት የዓቢ ኮና ንዝም ዘለና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘድሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፊሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ

0: ነፊ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንዳሪ ወይ ካልኣይ ደረጃ ቤት ትምህርታት ብዙሕ ኣይግበርን እዩ። ስለዚ ብሕጂ እንታይ ፅበዮም ኣለው ብፍላይ እዞም ዓሳይ ክፍል ኣለው እንታይ ፅበዮም ኣለው እንታይ እንታይ ሪኦም ክኣትኹም ዘለው እዩ ትናህና ዕላማ ማለት እዩ።
1: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ። ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ። ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ።

ሕቶታት መደባት ኤሪ ቲቪ ተኪና ሰዓታት መደብ ህርመት ዝፍነወሉ ስለ ዝኣኸለ ንምዝናይኩም ኣብ ናይ ዕረፍቲ ግዜኹም ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሒዝና ከም ቆፀረና ተረኺብና ኣሎና። ሰላም ሰላም ኣብ ዝተፈላለየ ቦታታት እትርከቡ ክቡራትን ክቡራንን ተኸታተልትና ከመይ ቀኒኹም? ንሎሚ ቀርብናዮም ዘለና ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቕርቦም ኢና። ብብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ከም መኽፈቲ ቀሪብና ዘለና ደርፊ ድምፃዊ ዮሴፍ ተኽላይ ኣርብዓያ ክትከውን ካብ ደርፍታቱ ሳምራዊት እትብል ኣብ መጀመርታ ስርሑ ዝደረፋ ናይ መጀመርታ ስርሑ ማለት እዩ ሳምራዊት እትብል ደርፊ ቀሪብናልኩም ኣለና። ብኣ ክንጅምር ኢና ሳናሕበሮም

ዝተኸታተልኩም ደርፊ ድምፃዊ የሴፍ ተኽላይ ክቡራትን ክቡራንን ተኸታተልትና ናይ ሎሚ ሰሙን ትሕዝቶ መደበርመት ኣህዱ ኢላ ከፊታትልና ከም ዝተዓዘብኩሞ ብምቕፃል ቀሪብናን ዘለና ደርፊ ክልተ ክኾነ የን። ሓንቲ ናይ ድምፃዊ እስቴፋኖስ ኣብርሃም ዘማች ገዲም ድምፃዊ እስቴፋኖስ ኣብርሃም ዘማች ካብ ደርፍታቱ ህንፃ ፍቕሪ እትብል ደርፉ ክትከውን እያ። ካብኣ ተኸቲላ እውን ቀሪብና ዘለና ደርፊ ናይ ድምፃዊት ገዲም ድምፃዊት ፋጥማ ኢብራሂም ብትግረ ሊቤ ልበል እትብል ደርፋ ክትከውን እያ። እዘን ደርፊ ተኸታቲለ እንድሕር ምቕራብ እንደጊመ ክምለሰኩም እየ። ሕጂ እውን ምስ ትሕዝቶ መደብ ህርመት ክትሓብሩ ብክብሪ ዕደም

ክቡራትን ክቡራን እንተኸታተልትና ደጊምና ተመሊስናኩም ኣለና መስትሕዝቶ መደብ ርመት ኣለኹም ካብዚ ብምቕፃል ቀሪብናዮ ዘለና ደርፊ ድምፃዊ ጀማል ሮሞዳን ክትከውን እያ። ኣብዚ እዋን እዚ ድምፃውያን ሃገርና ተዳርእናዮም ኣብ ዝተፈላለየ እዋናት ዝደረፍዎ ደርፍታቶም ጠርኒፎም ኣብ ሸው ናብ ህዝቢ የቕርብዎ ኣለው ከም ዝተዓዘብኩም ውን

ኣብ መኽፈቲ ዝጋበዝናኩም ደርፊ ድምፃዊ ዮሴፍ ተኽላይ 4 ሳምራዊት እትብል ደርፊ ካብቲ ብዙሕ ሓንቲ እያ። እዛ ንሕጂ ቀሪብና ዘለና ደርፊ እውን ብክሊፕ ዝሰርሓ ጀማል ሮሞዳን እያ ነራ ቅድሚ ሕጂ። እዛ ንሕጂ ግን ቀሪብና ዘለና ናብ ህዝቢ ሾው ዝቐረባ ንስኽ ዶ ትብደሊ እትብል ደርፊ ኣክትከውን ንሙሉ ትሕዝታ ናብታ ደርፊ ክንሰግር

ክቡራትን ክቡራንን ተኸታተልቲ ኣፍቀርቲ ትሕዝቶ መደብር መቲ ደጊምና ተመሊስና ኣሉና። ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ከላልየኩም ሓንቲ ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ ክትከውን እያ። ግዲም ድምፃዊ ነፍሴር ምምራል ኣሚን ዓብደልለጢፍ ምስ ድምፃዊት ሰማር ዮሃንስ ሓቢሮም ዝደረፍዋ ኪድለይ ኪድለይ እትብል ኣብ 2017 ዝተሰርሐት ስራሕ ክትከውን ከላ፣ ካብኣ ቀፂላ እውን ድምፃውያን ሃገርና ኣብ 2016 እዚ ሒዝናዮ ዘለና ዓመት ብሓባር ዝሰርሕዋ ደርፊ ፍቅሪ ሕሸና እትብል ክትከውን እያ።

0: ቃል በዓሎ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ተራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕኮኻ ኣይፀላኳን መርከዝ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎኖማጎዳገለያሎሾማውራር ፈላኣኩኖሱቱባናይናሜኮዋይንኮኖኣደይ
7: ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሙት ኣድዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ትሕዝቶታት መደብርመት ከመይ ትከታተልዎ ኣለኹም? ክቡራትን ክቡራንን ተኸታተልትና ኣብ ናይ ዕረፍቲ ግዜኹም የዛነየኩም ክህሉ ተስፋ ይሙሉ እዩ። ካብዚ ብምቕፃል እውን ቀሪበየን ዘለኹ ደርፊ ከላልየኩም። ሓንቲ ናይ ዛይድ ኣውተና ኣብ 226 ናይ ቢልየን ደርፊ ግማይ ጀለ እትብል ክትከውን ከላ ካብኣ ቀፂላ ናብ ድምፃዊት ገዲም ድምፃዊት ኣምለሰት ኣባይ እንካ ውሰዶ ዝልበይ እትብል ክንጋብዘኩም ኢና።

ኣብ ሎሚ ሰሙን መሪፅናዮም ዘለና ደርፍታት ሓደ ድሕሪ ሓደ ኣከታቲልና ክቡራትን ክቡራንን ተኸታተልትና ናብኹም ነቕርበወልና ምሳና ሓቢርኩም ክትልው ተስፋና ሙሉ እዩ። ንምክታልኩምን ደጊመ ብክብሪ እየ ዝዕድም። ካብዚ ብምቕፃል እውን ኣብዘን ዘለዋና ሰዓታት ደርፍታትና ናብኹም ክቐርብ ማለት እዩ። ካብዚ ብምቕፃል ቀሪብያ ዘለኹ ደርፊ ሓንቲ ናይ ሶልያና በረኸት ኣብ 223 ዝደረፈታ ኣይክእልኒ እትብል ክትከውን ከላ ፍቅራዊት ስራሐ ካብኣ ቀፂላን ናብ ዊልያም ግደ ክንሰግር ኢና። ዊልያም ግደ ኣብ 225 ዝደረፈታ ሜላዊት እትብል ደርፊያ ክትከውን

ክቡራትን ክቡራንን ተኸታተልቲ ትሕዝቶ መደብ ህርመተ ሰዓታትና ናብ ምእካል ገፂኡ ድርታትና ሓደ ድሕሪ ሓደ ከታቲልና ናብኹም ከነቐርብ ደስ ምበለና። እንትኾነ ግን ዝተዳለዉ መደባት ኤሪ ቲቪ ኣዝዮም ብርክት ዝበሉ ስለዝኾኑ ዝተመደባልና ሰዓታት ሰነን ክኾና ኣብዘን ተሪፈናና ዘለዋ ደቃይቕ ናይ ክልተ ደርፍታት ትሕዝቶ ናብኹም ከነቐርብ ኢና። ሓንቲ ናይ ድምፃዊ ሃኒባል ፍፁም ኣብ 226 ኣብዚ ሒዝናዮ ዘለና ዓመት ዝደረፋ ሽኮር ኢና እትብል ክትከውን እያ። ካብ ቀፂላ ናብ ድምፃዊ ዳንኤል ጊላይ ባነ ህወተይ እትብል ክንጋብዘኩም ኢና።

0: ቃል በዓሎ ትሪኦ ከለኻ ደሃይ እዩ ዝብል ደሃይ ናይ ዝኾነ ናይ
1: ሰሄራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ረአየ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ
4: ትግርኛሰማዕ ኮኸዓ ኣይፀላኳን መርከዝ ዘሎ ስለ ዝኾነት
5: እሞ ከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎሎማ ጎዳ ገለያሎ ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖጎ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣድዩ
8: እንተሓሸኒ ኢልከ ገዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ናይ ሎሚ ሰሙን ትሕዝቶ መደበርመት ከመይ ተዓዚብኩሞ ክቡራት ተኸታተልቲ፣ ኣብ ዝመፅእ ሰሙን እውን ብካልእ ትሕዝቶታት ደርፊ ክኸውን ምረኻብና። ክሳብ ዝመፅእ ሰሙን በቢዘለናዮ ወገን ሰላምን ጥዕናን ንኹልና።

ኣትኻ ብዙሕን ድንቅን ታሪኺኻ ትረክብ። ኣብ ውሽጢ ዛንታ ዝጸንሕ ዛንታ እውን መወዳእታ ይብሉን። ነፍሲ ወከፍ ቀላዕ ስእሊ ናይ ገዛእ ርእሳ ጦብላሕታያ ትፈጥር። ጥልቕ ኢልካን ካብ ስምዒት ወፂኢኻን ነቲ ህይወት ከተሰማዕሮ ከም ዘለዎ ክትርጉሞን ዕምቆቱን ጥልቀቱን ክትንትኖን ተፈቲንካ ሒዝካዩ ዝዕዘር። ኣዝዩ ከቢድ ዕማም እውን እዩ ዝኸውን። ምኽንያቱ ምስሊ ነፍሲ ወከፍ ተጋራላይ ምስሊ ቓልሲ እዩ ዘንጸባርቕ። ነፍሲ ወከፍ ቦታ እውን ናይ ገዛእ ርእሱ ምስጢር ዝሓዘ እዩ። ምንቅስቓስ፣ ጉዕዞ፣ መነባብሮ፣ ዕለታዊ ንጥፈታት ኮታቲ ኣብ ተንቀሳቓሲ ስእሊ ዝረአ ትርኢት ካልእ ስእሊ ኣእምሮ እዩ ዝፈጠር። እዚ መደብ እዚ እውን ገሊ ጽንዓት ተምሳል ባህሊ ዓወት ንዝብል ኣርእስቲ ክትረኽዩ

ኣብቲ ዝኸበረ ገጻት፡ ኣብቲ ዝተረረ ምዕራፍ፡ ኣብቲ ዝጸንከረ ኹነት፡ ኣብቲ ዝጸልመተ ምድራኽ ተስፋ ነይሩ። ዕላማ ዝወለዶ ብርሃን ራእ ነይሩ። ደረት ትርኢት ናጽነት፡ ናብቲ ጫፋት እቲ ንምብጻሕ፡ ነቲ ንዓወት መስመር ንምርግጋጽ፡ ነቲ ዝተሓለነ ምዕራፍ ንምዝዛም፡ ኩሉ ዓይነት ዋጋ ክሕተት ምዃኑ ብምፍላጥ ንዑ ዝዳረግ ዋጋ እውን ክኽፈል ጥርጣረ ኣይነበረን። እምነት ሓይሊ ስለ ዝኾነ፡ እምነት ኪነቲ ጫፍ ዘሎ ዘጠምት መነጽር ስለ ዝኾነ፡ እቲ ንስ ጩራ ውሽጫዊ ጸርጊ ስለ ዝዕድል፡ ገሊ ሓርነት እውን ናይ እምነት ልዑል መንፈስ እዩ ተሃኒጹ። እምነት ከም መርሓት ሓንጺጹ፡ ረቂቕ ሓይሊ ኣፈልፊሉ፡ ልብን ኣእምሮን ገዚኡ፡ ልዕሊ ሰብኣዊ ሕግን ኣጽዋርን ተሰሪዑ። እቲ እምነት ብጽንዓት ተሰሪቱ፡ ኣብ ተሪር ከውሒ ተሃኒጹ፡ ልዕሊ ጫፋት በሪኹ። እምነት ነዳዲ ናይቲ ተቓጺሉ ዘይውዳእን ናብቲ ዝተደለሸቶ ዘብጽሕን ዕላማ መሪሑ። እቲ ዕላማ ትኸኣዩ ነቲ ራእይ ክውን ቀይሩ፡ ራእይ ሓርነትን ናጽነትን።

0: ሂወት ገሊ ነቲ ዘይብልካ ከም ዘሎካ ብምሕሳብን ብምእማንዩን እዩ ተሓሊፉ ካልእ ዓለም ካልእ ኣነባብራ ኣትሒዙ ብዘለካ ምዕጋብ ምሂሩ ኪኖ ስጋዊ ድሌታት መንፈሳዊ ዕግበት ኣስተምሂሩ ካብ ሓሳብ ናብ ግብሪ ቐይሩ ኣብዚ ጐዳጉዲ ምንባር ኣብዚ ገደል ደጋጊምካ ምሕኳር ኣብዚ ቐዛሒ ኣስሓይታ ብእምነት ምግልባብ ኣኽኢሉ እቲ ካልእ ዓለም ገሊ እቲ ፍትሓዊ ቓልሲ ህዝቢ ኤርትራ ንእሽተይ ብልጭታ ተስፋ ኣሚኑ ካብ ውሑድን ንኡስን ዓቕሚ ናብ ደርማስ ሓይሊ ከም ዝቕየር ተኣዋሚኑ ሙሉእ እምነት ናብ ሙሉእ ዓወት ከም ዘብጽሕ እውን ቅንጣብ ጥርጣረ ኣይሕደረን።
1: እንታይ ዓይነት ኩናት ኢና ነካይድ ህዝባዊ ግንባርስ እንታይ ዓይነት ኩናት ነካይድ ብስምዒት እዩ ዝኸይድ ወይ ካብ ህሉ ኩነታት ካብ ውዳዓዊ ኩነታት እዩ ዝኸይድ እነ ዓይነት ኩናት እዩ ዘካይድ እዚ ክንፈልጥ ኣለና ቅድሚ ኩነት ተተኣኪብካ ምኻድ ኣይኮነን ወይ ከዓ ቦንዳልካ ምኻድ ኣይኮነን ኩናት ናይ ዘበን እዚ ውግእ ናይ ዘበን እዚ ሓያል ምዃኑ ተረዲእኻ ንኩሉ ከነማልኦ ዝግባአና ናይ ኩናት ክንፈልጥ ኣለና። ካልእ ዘይተማልአ ከማልእን ክፅዕርን ክቀራረብ ፀም እቲ ናይ መወዳእታ ፍርዲ ናይ ናዘው ግን ሎምንሸት ኮይኑ ማለት እሞ ኣብዚ ናይ ዘበን እዚ ኩናት እሞ ንሕና ከም ኤርትራውያን መጠን ጥራይ ዘይኮነ ዝነቕሐ ሰራዊት ኣለኒ ኢሉ ዝሕበነሉ ህዝቢ ኤርትራ ምዕቡል ህዝብን ምዕቡል ሰራዊትን ክሃንፅ እዚ ውድብ እዚ ላዕልን ታሕትን ኣብ ዝብለሉ ዘሎ እዋን ጥራይ ዘይኮነ ካብ ቅድም ሒዙ ዝሰርሓሉን ዝቕፅሎ ዘሎን ውሑድ እዩ። ጥራይ ኣባህላ ኣይኮነን ልክዕ ዩ ሓፋሽ ህዝቢ ይዕወት እኳ እንተኾነ ሓፋሽ ዘይዕወተሉ ምክንያታት እውን ኣሎ። እቲ ዝዓበየ ክፋል ኣብ መንጎ ፍትሓዊ ኩናትን ኣብ መንጎ ዘይ ፍትሓዊ ኩናትን እዚ ንዓብዪ ኣርእስቲ ገዲፍካ ኣብዚ መንጎ ናይዚ ኮንኩሬሳ ዝወሓደ መስዋዕቲ ከፊልካ ዝበዛሕ ዓወት ቀዳማይ ክንገብሮ ዝግባአና ስፕሊና ኩናት ዘይተቐድሞ ኩናት ዘይምክያል ካብ ቅጣ ሓሊፍካ ኩናት ዘየድሊ ዘይምእጓል ንዝተባሃለ ኩናት ንዝተወጠነ ኩናት ጅማትካ መሃብ ናይ ዘይኮነስ ዘለካ ፅዓትካን ሓንጎልካን ምሃብ። ስለዚ ምስ ከምዚ ዓይነት ዝትግበሩ ኩናታት ራእዮም ኩናት ኮይኖም ዕዉታት ዕዉት ኮይንካ ክወፅ
0: ንኣካላዊ ተግባራት ብምቁፀር ልዑል ስብእና ዝወነነ ሰራዊት ሓርነት ሓደ ልምዲ እዩ ኣማዕቢሉ ብተመክሮ ዝሃነፆ ሰራዊት ባህሊ እቲ ባህሊ እቲ ጽልግልግ ኣብ ዝብል ጫፍ ግቦ ጩራ ተስፋ ኣቐሚጡ ንዝተሓንፀፀ ቐጢን መስመር ሓርነት ሰቒሉ ኩሉ ናብኡ ክጓዓዝ ነቲ መንገዲ ክጸርግ ዝቐደመ ንዝስዕብ እናመርሐ ከብ ጽሑ እውን መስመራት ሒዙ።

0: ኣብ ቅድሚ እቲ ሽግ ሓርነት ዝርከቦ በሪኽ እምባ መቕለያ ዘይብሉ ብድሆታት ክጸንሑ ምዃኑ ኣይጠፍኦን። ንመኻልፋት መፈንጥራታት ግድላትን መስገድላትን ክጥሕሶ ምዃኑ እውን ኣይተማተአን። ንሱ ጥራይ ዘይኮነ ንዕኡን ብዕፅፉን እንተመፀውን ካሕለፍ ምዃኑ ኣርጊጹ ኣሚኑ
1: Thank you.

0: 咱俩玩去。玩去。
1: ብመስርሕ ዝተሃንፀን ዝማዕበለን ገላዊ ባህሊ ንሰብ ናብ ብቑዕ ተጋዳላዩ ዝቕይር ነቲ ብዝተፈላለየ ደረኺት ናብቲ ቓልሲ ዝተጸንበረን ገዛእ ርእሱ ቅድሚ ምስዋእቲ ዝሰውአ ተቓላሳይ ነቲ ባህሊ የስርጾ ካብ ጽባሕታ ናብ ማኣዲ ቓልሲ ዝወፀ ላዕለት ይፍልም ካብቲ ኣህዲሉ ገላዊ ሰብነት ዝለበሰላ መዓልቲ ይቕጽል ካብታ ሓራ መሬት ረጊጹ ናብቲ ዓብ ገድሊ ዝጽምብረሉ ማእከል ምብጽሑ ይኽእል ካብታ ናይ ንፈለማ ጉዕዞ ሓንቲ ስጉሚ ዝረገጸላ ሰዓት ነቲ ዓብ ሓይሊ ዝኾነ መድረኽ መቐይሮ ይምክሮ ኣብ ተዕሊም ምዕላም ምኽኣል ምልምማድን ናብ ምኽኣል ዘስገር ድልድል ስለ ዝኾነ ካብ ሌላ ናብ ፍልጠት ካብ ፍልጠት ናብ ርድኢት ካብ ርድኢት ከኣ ናብ ምሉእ ተግባር ንምብጻሕ እውን ቀሊል ገድሊ ኣይተጸበዮን ንተጋራላይ

0: ክበረስሙን ምናልባት ንሕና ከይልዋ ከይልዋ ክንሃር ማለት ዘለና ሞ ያ ምሕራ ንቐፅል ንቐፅል ስራሕ ንቐፅል
1: ዓንዲ ሕቑ ገላዊ ባህሊ እምነት እዩ። እምነት እምኒ ኹርናዕ መስመር ቁኑዕ መንገዲ ሕንጻ ጻሕርነት ነይሩ። እምነት ብጽንዓት ተግባር ይኸውን። ጽንዓት ኩሉ ግዜ ናብ ምሉእነት ዘብጽሕ መስርሕ ስለ ዝኾነ ካብ ዝኸበደ ናብ ኣዝዩ ዝኸብድ ዘሕኩር መሳልል እውን እዩ። እዚ ንኣእምሮ መንፈስን ኣብ ሓደን ስጡምን መልክዕ ዝቕይር ሓይሊ እዚ ብሓደ ለይቲ ዝስራሕ ብሰናይ ድሌት ዝልበስ ከም ማሕተም ዝውቀጥ ከም መቑነን ዝዕደል ስንቂ ኣይነበረን። ሓያል ስራሕን ዘየቋርፅ መስርሕን እዩ ሓቲቱ። ንቕሓት ሱርናይቲ ዓብ ገረብ እኳ እንተኾነ ካብ ክልሲ ሓሳብ ናብ ተግባር ካብ ስምዒት ናብ ሓቀኛ መልክዕ ንምቕያር ሓያር ስራሕ ጠሊቡ ብተመክሮ ተረጋጊጹ። እዚ ዕለታዊ ንጥፈታት ግድላት ዝበዝሖ ህይወት እዚ ንሰብ ናብ ካልእ ሰብ ክቕይሮ ክኢሉ እዩ። ብእምነት
2: ኣታቐር ኣሩ ካበዝ ማዕረ ዶ ትምህርቲ ሳሳ ትኸውን

0: ላላ አረጋጊ ጽዋት ይብለካለሁ። ተማም ብዙ ነገር ተተረጋግጦ ዘሐሸት ያ
1: አንጃ
0: ላላ

0: ብንኡስ ዓቕሚ ዝተበገሰ ሰውሪ ኤርትራ ናብ ዝዓበየን ስጥናነገን ቃልሲ ኣብ ዝተፀንበረሉ እቲ ብድሆታት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ማዕረቲ ብድሆታት ከዓ መንፈስ ሓርበኒነት፣ ተወፋይነት፣ ተበጃውነትን ብሉፅ ስብእናን ገላዊ ሓይልን ናብቲ ጫፍ ዘይርከቦ ክብታ ክበፅሕ ናይ ግድን ነይሩ። እቲ እምነት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ሓይልኻ ብምዕሪት ምብዛሕ ኣነ ክንዲ መስርዕ ክንዲ ጋንታ ኮይነ ክቃለስ ይግባኣኒ። ንሕና ዞም ውሕዳት ግን ሙሉኣት ነቲ ዝመፀና ጎመዳ፣ ነቲ ዘይዕርፍ ማዕበል ሓይሊ፣ ነቲ መወዳእታ ዘይብሉ ሓፂነ መፂን፣ እሳታዊ ዝናብ ሰማይን ምድርን ረቢሕናን ተራቢሕናን ኢና ናብ ማይ ንቕይሮ ዝብል ጽኑዕ እምነት ተፈጢሩ። እምነት ጽንዓት
1: ግራዋኹን ያደርሳል ያ ሞራምሳ ዘራፍ ተነስቶ ዘራፍ ሲታጠቅ ከጠላቱ ጋር የሚደባለቅ ሆዱ አይሸበር ልቡ አይጠነቅ በመሬት ታንኩ በሰማይ ላይ ጀት ሲደቀደቅ ከመሬት እግረኛ ሳንጃ ለሳንጃ ሲሞሻለቅ ጅግና ሲዋደቅ ፈሪ ሲሮጥ እንዲያሸፈረኝ እንዲያሸፈረኝ ፈሪ አይውደደኝ እየሳቁበት እየነደደኝ ዘራፍ ቆራጡ አካኪ ዘራፍ የሳት ምዝግዝግ የሳቱ ላንቃ የሄደበቱ መሬቱ ነቃ የሳት ጎረቤት ይጋጋምና ይቃጠላል ቤት።

ንህምታ ድምፂ መዳፍዕ ከም ሙዚቃ ንዘይዕርፍ ደብዳብ ከም መዝሙር ኣዕዋፍ ነቲ ተደጋጋሚ መውጋእቲ ከም ፀበል ንገያፅ ገቦ ከም ስሉም ርሻን ነቲ ሃልክን ድኻምን ከም ኣዛናይ ስፖርት ኣሚንካ ክትቅበሎን ክትነብሮን ናብ ረብሓኻ ክትቅይሮን ሓይሊ የድሊ ነይሩ። እምነት ርእሱ ኩሉ ሓይሊ ስለ ዝኾነ ሰራዊት ሓቂ ንእምነት ከም ዘይውዳእ ስንቂ ቆፂሩ ካብ ጫፍ ናብ ጫፍ ተጓዒዙ ካብ ረመፅ ናብ ጋህፅሃፅ ዝብል ነበልባል ዘሊሉ ሸውዓተ ትንፋስ ከም ዝተዓደለ ፍጡር ብተደጋጋሚ ተሰውኡ ንመስዋእቲ። እቲ መስዋእቲ እቲ ነቲ ዘይነፅፍ ዛራ ጃሕጃሓ ኣቢልዎ፣ እቲ ዝቐደመ ነቲ ዝስዕብ መንገዲ ጸሪጉ ኣጓዒዝዎ፣ ኣነ ክሓልፍ ንስኻ ሰዓብ እናበለ ብኣርኣይነት ቀሊስዎ። እቲ ዝዓበየ እምነት ብኣርኣይነት ምምራሕ ስለ ዝኾነን ብግብሪ ስለ ዝተመስከረን

0: ጥራች አይትሩን ቁጥራይ በላይ አጣምነ አሻቀን መጻፍራ
1: ይሄ ነው እያንዳንዳችሁ የምትዋጉት። መቶ ጥይት የያዛችሁት መቶ ወንበዴ የጠላትን ገንጣይ ለመግደል ነው። ደግሞ መግደል አለባችሁ። ደግሞ መግደል አለባችሁ።
2: ገላው ባህሊ ብእኩብ ብምሕሳብ ብውህደት ብምስራሕን ተነዲቁ ገሊ ንውልቀ ባህሪ ናብ ሓበራዊ ልምዲ ቀይርዎ። ብእኩብ ልምዲ ገላዊ ባህሊ ተወሊዱ ብምሕቡር ሓይሊ ኣጎቢዙ ብሉፅ ኣድማሳዊ ክብርታት ወኒኑ። እቲ ባህልቲ ብፍሉይነቱ ደሚቑ ቅድም ቀዳድም ሃገረይ ዝብል ድምፂ ኣቃሊሑ ህዝበይ ዝብል ቃና ኣጋዊ

0: ሕ ውድበይ ዝብል ድሃይ ኣድሚቑ ገዛእ ርእሲ ኣረስዑ ንዅሉ ኣብ ሓደን ናይ ዓወት መስመርን ሰሪዑ ክሳብና ፍጹምነት ዝበጽሕ እኩብን ሓበራውን ሓይሊ ፈጢሩ። ምኽንያቱ ንብልሒ ኣእምሮ ናብ ልዑል ብልሒ ስምዒት እዩ ሰቒልዎ። ባህሪ ምቑልልነት ጥርዚ ኣብጺሕዎ፣ ንኣንነት ወግድ ኢሉ፣ ንትምክሕቲ ቐቲሉ፣ ንጀህራ ካብ መዝገባ ቓላቱ ደምሲሱ። ልዕለይን ዝያዳይን ዝሰርሑ ሓሊፎም እዮም ብምባል ንሰማእታት ልዑል ክብሪ ኣግዚምዎ። ንብጻይን ንውጾቱን ቅድሚ ግዛእ ርእሱ ሰሪዑ፣ መስርዑን ጋንቱኡን ልዕሊ ትንፋስዩ ኣቐዲሙ። እቲ ባህሊ እቲ ሃይማኖቱን እምነቱን ሃገር ኮይኑ
1: ተሳሒሉ ወፂኢ ህዝቢ ኤርትራ ኣይጃጀወን። ኣብ ከተማ እንተ መጺኻ ከዓ ህዝቢ ዘርዕድ፣ ህዝቢ ዘፈራርሕ፣ ብስልኪ ዝሓንቕ፣ በዛ ሓሊፉ ተባሂሉ ዓፈንቲ ጓድ ዝበሃሉ ፈቐዶ ፅርግያታት እንዳኣረዩ መናእሰይ ፈጥፈጥ ከብሉ ዝሓስቦ ዝነበሩ በንጻር እዩ ኮይኑ ንዕኦም ንምምካት ንዕኦም ንምብዳህ ብዙሕ መስዋዕቲ ተኸፊሉ ብዙሕ ስቃይ ብዙሕ ማእሰርትን ኣጋጢሙ። ስለዚ ናፅነት ህዝቢ ኤርትራ ኣብ ውሽጢ ኣብ ደገ ኣብ ከተማ ኣብ በረኻ መሪር ስቃይ እንዳሕለፈ ብፅንዓት ዝመኮተ ከዓ እዚ ናፅነት እዚ ከነስተማቕሮ ክኢልና ማለት እዩ።
2: ራዊ ኣብ ስመራ ይኹን ኣብ ድኾን ይኹን ኩሉ ተጋደለ ይኮ ነይሩ፣ ኩሉ ተቓላሳይ ኮ እዩ ኤርትራዊ። ሕጂ ክርሸን ከሎ ኩሉ ግዜ ኤርትራዊ ከም ስለ ዝኾነ ጥራሕ እዩ ዝርሽኖ ጸላኢ እምበር ፈልጥ እዩ ድገበረ እንደይገበረ እንደይፈልጥ ኮይኑ ኣይኮነን። ነቲ ድገበረ ከዓኒ ጭቡጥ ከይሓዘሉ ግን ከም ዝሰርሕ ስለ ዝፈልጦ እዩ ኮስታ እዩ ዝገብር። ኤርትራዊ ስለ ዝኾነ ነቲ ዘይፈልጥ ከዓኒ ኤርትራዊ ስለ ዝኾነ ከፅምቶ ምእንቲ እዩ ሽዑ ኮስታ እዩ ዝገብር ነይሩ። እቲ ኤርትራዊ ከዓ ሓቦ ንሕን ሒዙ ድንብር ጻይብለኒ ምክንያቱ ሃገሩ ኣብ ምንታይ ኣላ እንታይ ኩነተት ኣሎ ስለ ዝፈልጥ እቲ ህዝቢ ኩሉ ንቑሕ ስለ ዝኾነ ጸላእ ከዓ ብኸምኡ ዓይኒ ርእይዎ እዩ ንድገበረን ደይገበረን ኩሉ ሓደ ገይሩ ድርሽኖ ነይሩ።

0: ገዛ ርእስኻ ብምቁፃርን ብምምላኽን ብሉእ ሰብኣዊ ቁመና ክትውንን ከም እትኽእል ዘረጋገጸ ገሊ ኤርትራ ንስራሕ ብሓፈሻ ንህርኩትነት ናብ ዝለዓለ ደረጃ ኣብፂሕዎ። ሰራዊት ሓቂ ልዑል ስነ ልቦና ክውንን ኣኽኢልዎ። ንኸቢድ ብድሆታት ከም ዝከኣል ብእማን ናብቲ ዝጸንከረ መድረኽ ኣሰጋጊርዎ። ኩነይቲ ጸላም ዘሎ ብርሃን ክርኢ ደርኽዎ። ንጹርን ዘየጋግን ብሰላዕ ዎት ኣጨቢጥዎ። ኣብ ነብሲ ወከፍ ደቂቕ ካብ ውልቀ ተጋዳላይ ክሳብ ምሉእ ውድብ ብሓባር ዝሕተት ዋጋ ንምኽፋል ኣዳልይዎ። ሰራዊት ሓቂ ኩሉ ግዜ ክሳብ እቲ ነቲ ዝለዕለ ዋጋ ምስዋእትነት ድልው ነይሩ።
1: ጸላእኸን ብዝተፈላለየ መልክዕ ክፃውዳኸ ካባና ዋላ ብ20 ብ30 ክፃውዳኸ ምትኽእል ኣብዚ ሕጂ እንታይ ክጥቀማለኒ ሓደ ተብለጭላጭ ነገር ተጋዳላይ ድስሕ ኣብዚ ገይረ እስታ ክገብር እዩ ኣጋብ ሃልይዎ ኣብ ገረብ ክጥቃዓ ይኽእል ኣብ ገረብ ጠቂዕያታይ ክትገብራ ዋላ ብከምዚ ክገብራ ኽእል ዋላ እውን ብከምዚ ክገብራ ኽእል። ንኣብነት ናይ ሓደ ቁሞት ናይ ሰብ ገሚተ ኣብ ገረብ ጥቃ ኣብ ገረብ ጠቂዕታ ይገብር ገድፋ ተሓቢርኸኒ እዛ ነታ ጉዜኣ ኣብቲ ነትጎሎኸኒ ወይ ሰብ ወይ ከዓ ማዕረ ሰብ ዝመፅእ ዝኸውን እንስሳኻ ኣብቲ ቦታ ተንቀሳቀሲኹም ዘሎ ይረጋግፅ።

0: ብረት ብረት ኣለቃ ወዲ ኣድያ ኣዳሊ ሃላ ጉድጓድ ኣዳሊ ሃላ ጉድጓድ
1: ናትኩም ባዕሉ ተወልደ ምስ ወዳኹም ሓቡርና ታሽመኩም

ባህሊ ገሊ ኣብቲ ዘይንብር ኩነት ንቡርን ቅቡልን ሓሳባት መፍጻሚ ነይሩ። ኣብቲ ሕጭጭታን ድምድምታን ዝበዝሖ ሰዓታት ርግኣት ምፍጣር፣ ኣብቲ ሃልክን ድኻምን ዝበዝሖ ጉዕዞ ገዛ ርእስኻ ምርህጋእ፣ ኣብቲ ካብ ውግእ ናብ ውግእ ዝቕጽል ጉዕዞ መሊስካ ምጽናዕ፣ እዚ ካብ ቅሱንን ሰላምን ኣእምሮ እዩ ዝፍጠር። ኣእምራዊ ድልውነት ሓደ ካብቲ ዝለዓለ ሓይሉ እዩ ነይሩ። መሬት ቀውጢ ኣብ ዝኾነሉ እዋን መፍትሒ ምንዳይ እምበር ዘይምርባፅ ነገራት እናኸርሩ መሊስካ ምትራር፣ ኣብ ዘይዕርፍ ማዕብላዊ ወራር ናይ መኸተን ሓይልኻ ምዝያድ፣ ተገዳላይ ቂምታ ተሓሪሙ ድቃስ ኣብ ዝስእነሉ ኣረብራቢ ወራራት ተወሰኸት ጽንዓት ጽንዓት፣ እዚ ልክዕ ከምቲ ኣብ ውሽጢ ሃልሃል ተሓዊ በረት ዝቕይር ሓይሊ እዩ ዝምሰል። ምስ ድኻሙ፣ ምስ ጢሜቱ፣ ምስ ጽምኡ፣ ምስ ዕርቃኑ ሕጉስ ኮይኑ ይግስግስ ተገዳላይ። ሓጎስ ካብ ነገራዊ ርክበት ዘይምዃኑ ብግብሪ ይምስክር። ሰላም ኣእምሮ ካብ እምነት ከም ዝፍጠር ይረጋግጽ። ሰላም ኣብ ትብዓት ቆራጽነት ተበጃውነት ከም ዘሎ ይኣምን። ኣብ ትሕቲ ዝኾነ ይኹን ኩነት ድምብርፅ ዘይብሎ ፍጡር ተቐይሩ፣ እዚ እውን ክሓልፍ ኢሉ ካብኡ ዝኸፍእ ክመጽን ክሰግሮ ምዃኑ ይፈለጥ። ንዅሉ ብዅሉ ቅሩብን ድልውን ኮይኑ ይነበር። ልዕልን መስዋእቲ ቅሩብ ምዃን ዛዕቢ ውሳነ ክህልውን ይኽእል ድዩ? ተልእኾኻ ካብ ምፍጸም ንላዕሊ ቅሳነት ኣእምሮ ዝፈጥር ተግባርከ ይርከብ ድዩ ዝብል እምነት ነበሮ ተጋራላይ ወናኒ ባህላዓ

ገላዊ ባህሊ ብእኩቡን ድምርን ተመክሮታቱ ብውህደትን ስጥመትን ቃልስታቱ ብዘይጓሕጓሕ ዓቕልን ጽንዓትን ናብቲ ዝተተለመ መድረኽ በጺሑ። ሰውራ ኤርትራ ኩነይቲ መዳርግቲ ኣልቦ ወተሃደራዊ ዓወት ባህልዩ ሃኒፁ ባህሊ እምነት ፍቕሪ ሃገር ተበጃውነት ተጸማምነት ጽንዓትን ዓወትን ገሊ ጽንዓት ተምሳል ባህሊ ዓወት እዩ ነይሩ። እዚ ባህሊ እዚ ዝፈጠሮን ዘማዕበሉን ክብርታት እናተኸስኮሰ ከም ትውፊት ናብ ወለዶታት ዝሰግር ዘሎ

0: እዚ ሰላምታና ተቐበሉ ፈኖ ወየሪ ቲቪያ ብምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ባሕቲ ሓምሌን ሰዓት 5 ዝተዳለወ ሃገራውና ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቐረቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብኽብሪ እናዓደምና ብቐንዲ ኣርእስቲ ዜና ንፍልም። ሚኒስተር ዑስማን ሳልሕ ንፀብጻብ ሰብኣዊ መሰላት ኣብ ኤርትራ ዝምልከት መብርሂ ንማሕበረሰብ ዲፕሎማሲ ሂቡ። ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክስራሐሉ ከም ዘድሊ ተሓቢሩ። ኣብ ንኡ ዞባ ጥሮና ወክልቲ ጥዕና ዓዲ ንጥፍታቶም ክዕዘዙ መዘኻኽር ቀሪቡ። እስራኤል ፀጥታ ጠፈር ንምውሓስ ትሕግዝ ዝተረሃቐ ኣፅዋር ከተማ ዕብል ምዃና ሓቢራ። ኣፍጋኒስታን ናብ ልዕሊ ፓኪስታን ናይ መልሰ ግብሪ መጥቃዕቲ ከም ዘካየደት ገሊጻ። መንግስቲ ስዊዘርላንድ ተዘሚቱ ኣብ ኣብያተ መዘከራቱ ካብ ዝፀንሐ ጥንታዊ ቅርስታት ናይጀርያ መሊሱ። ዝርዝር ዜና ሚኒስተር ዑስማን ሳልሕ ንፀብጻብ ሰብኣዊ መሰላት ኣብ ኤርትራ ዝምልከት መብርሂ ንማሕበረሰብ ዲፕሎማሲ ሂቡ። ነቲ ርክብ ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ፀብጻብ ዳናይ ተስፋ ዝጊ ክተቕርቦ እያ።
1: ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ኣብ ኤርትራ ንዝመደበሮም ኣምባሳደራትን ዲፕሎማሰኛታትን ኣብ ዝሓለፈ ዓመታት ብፍሉይ ፀብጻቢ ሰብኣዊ መሰላት ኣብ ጉዳይ ኤርትራ ብዛዕባ ክቐርብ ዝፀንሐ ደዋኒ ፀብጻባት ዝምልከት መብሪ ሂቡ። ኣብቲ ሎሚ ሓደ ሓምለ ዝሃቦ መግለፂ ሚኒስተር ዑስማን ኤርትራ ኣብ ዝሓለፈ 14 ዓመታት ምስ ቤት ምክሪ ሰብኣዊ መሰላት ሓፈሻዊ ጉባኤ ሕቡራት ሃገራት ከምኡውን ክልተኣዊ መስመራት ፅኑዑን መትከላውን መርገፂ ሒዛ ከም እተጓዕዘት ምስ ፍሉይ ፀብጻቢ ሰብኣዊ መሰላት ተኣሳሲሩ ዝተኻየደ ርክባት ግና እወታዊ ውፅኢት ስለ ዘይተረኽቦ ደጊም ኤርትራ ንተመሳሳሊ ዘይቅሩዕ ኣገባብ ኣሰራርሓ ንምምጓት ዲፕሎማስያዊ ፀዓትን ግዜን ከም ዘይተባኽን ኣነፂሩ። ብተደጋጋሚ ናብ ኤርትራ ዘነፃፀረ ብወግዓዊ መስመራት ፍሉያት ፖለቲካዊ ኣካላት ሕቡራት ሃገራት ዝዝርጋሕ ንሓደ ሸንኽ ጥራይ ዘሳሲ ዝንቡዕ ትረእኻ ምስሊ ኤርትራ ኣብ ምድዋን ዝተፃወተ ተራ ዝጠቐሰ ሚኒስተር ዑስማን ብፍሉይ ፀብጻቢ ሰብኣዊ መሰላት ዝቐርብ ዘንቀደ ፀብጻባት ንውሽጣዊ ኩንነት ኤርትራ ዘየንፀባርቕ ጉጉይ ዓለማዊ ኣጠማምታት ዘተባብዕ ከምኡውን

0: ወፍሪ ኣብ ልምዓታዊ መደባት ዘተዓናቐፍ ከም ዝኾነ ኣገንዚቡ። እቲ ሓቂ እዚ እንከሎ ቤት ምክሪ ሰብኣዊ መሰላት ናብ ግብራዊ ምትሕብባር ከምኡውን ሃገራዊ ምምዕባል ዓቕሚ ሰብ ክቐንዕ ዝኽእል ዝነበረ ብሚልዮናት ዶላራት ንዝግመት ፀጋታት ሕቡራት ሃገራት ኣብ ዘይርብሕ ንጥፈት የባኽን ከም ዘሎ ድማ ኣስሚሩሉ። ሚኒስተር ዑስማን ኣስዒቡ መንግስቲ ኤርትራ ኣብ መስከላት ልኡላዊ ማዕርነት ሓባራዊ ምክብባር ዘይምትእትታዊ ውሽጣዊ ጉዳያት ከምኡውን ኣብ ሓቀኛ ምትሕግጋዝ ዝተሰረተ ሽርክነት ንዘለዎ ጽኑዕን ውፉይን መርገጺ ደጊሙ ኣረጋጊጹ። ተሳተፍቲ ብወገኖም ከምዚ ዝበለ ናይ ምብሃር ርክባት ቁኑዕ ርድኢት ንምፍጣር ሓጋዚ ስለ ዝኾነ ብቐጻሊ ክስራሓሉ ተማሕጺኖም።
1: ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክስራሓሉ ከም ዝድሊ ተሓቢሩ ሕጂ እውን ብዛዕባ እዚ ዝተዳለወ ፀብፀባሎ ኣዲብ ዓብዱ ክቕርቦ እዩ።
2: ኣገልግሎት ትምህርቲ ሃገርና በቑዕን ውፅኢታውን ንኸውን ተምሃሮ ተጨባጢ ክእለትን ፍልጠትን ንኸጥር እዩ ዝሕግዝ ስርዓተ ትምህርቲ ብዝለዓለ ክስራሓሉ ከም ዘድሊ ካብ ክፍሊ ሓፈሻዊ ትምህርቲ ኣቶ ኣብርሃም ርእሶም ገሊጹ። ምርግጋፅ ብሉፅ ተዛማድን ተወዳዳርን ስርዓተ ትምህርቲ ምዝርጋሕን ምክትታልን መምሃሪ መፅሓፍትን መምርሒ መምህራንን ገምጋምን ክለሳን ስነ ምህርናዊ ኣገባባትን ስርዓተ ምዘናን ምውዳብ ስልጠናታት ክትትል ርትዓውነት ሃገራዊ መርመራ ምድላው መምዘኒታትን ሕጋጋትን ዳህሳሳዊ መፅናዕትታት ከምኡውን ምምሕያሽ ዓይነትን ውፅኢትን ትምህርቲ ካብ ቀንዲ ዕማማት ክፍሊ ሓፈሻዊ ትምህርቲ ምዃኖም ዝተቐሰ ኣቶ ብርሃም እዞም መሰረታውያን ተልእኾታት ሓቋፊ ምዕሩይን ዓይነታውን ዕድላት ትምህርቲ ንኹሉ ዜጋ ምርግጋፅ ዝብል ራእይ ሚኒስትሪ ትምህርቲ ንምስማር ወሳኒ ተራ ከም ዘለዎም ኣረዲኡ። ንጥፈታት ትኽፍሊ ኣብ ሰለስተ መድረኻት ክፋፊልካ ክንርአ ከም ዝከኣል ዘነፀረ ኣቶ ኣብርሃም ካብ 1991 ክሳብ 2001 ኣብ ዝዝርጋሕ መድረኽ ተሃድሶን መፅናዕትታትን መንግስቲ ኤርትራ መግዛእታዊ ኣገባብ ትምህርቲ ብሃገራዊ ስርዓተ ትምህርቲ ከም ዝትካእ ከም ዝገበረ ነዝን ምዕዋድ ድማ ኣገደስቲ ንጥፈታትን መፅናዕትታትን ከም እትኸየደ ብርሂቡ። ካብ 2002 ክሳብ 2010 ናብ ዝርጋሕ ካልኣይ መድረኽ ኣምራዊ ወረቐት ተዳልዩ ክለሳ ስርዓተ ትምህርቲ ከም ተሰላሰለ ካብ ኣብ ትሕዝቶ ኣብ ውፅኢት ዘተኮረ ስርዓተ ትምህርቲ ተዳልዩ ከም ተሰርሐሉ ኣገባብ ኣመሃራ ካብ መምህር ዘማእኸሎ ናብ ተምሃራይ ዘማእኸለን ኣሳታፍን ከም ተቐይረ ውፅኢታውነት ትምህርቲ ብዝበለፀ ዝምዘን ቀጻሊ ስርዓተ ኣገማግማ ክስርሐሉ ከም ዝተጀመረ ብተወሳኺ ሓደስቲ ዓይነታት ትምህርቲ ከም ተኣታት ኣገንዚቦም። ካብ 2011 ክሳብ 2026 ኣብ ዘሎ ሳልሳይ መድረኽ ድማ በብእዋኑ ገምጋማትን መፅናዕትታትን ከም ተኻየደ ድሒሩ እውን ስርዓተ ትምህርቲ ዝጠምር ጽላታዊ መፅናዕቲ ከም ተሳለጠ ገሊጹ። ክፍሊ ሓፈሻዊ ትምህርቲ ብዘካየዶ ገምጋማት ዋሕዲ ክኢላታትን መምህራን ቋንቋ ደን ዝሰልጠኑ መምህራን ሕፅረት ናይ ትምህርቲ ግዜ ዋሕዲ መፅሓፍትን መሳርሒታትን ከምኡውን ብኽነት ንብቕዓት ትምህርቲ ካብ ዝጸልዉ ዘለዉ ብድሆታት ምዃኖም ኣቶ ብርሃማ ነጺሮም። ኣብ መወዳእታ ድማ ስልጠና መምህራን ምውዳድ ኣድላይ ትሕተ ቅርፂ ዕድጊ ናውቲ ምውሓስ ተሳታፍነትን ቀጻልነትን ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ምስፋሕን ምድልዳልን ኣገልግሎት ቅድመ ትምህርትን ፍሉይ ትምህርትን ብቕዓት ዝደኸሙ ተምሃሮ ምምሕያሽ ምምዕባል ኣብ ኣገልግሎት ፀንሐ መፅሓፍትን ምርግጋፅ ቀጻልነት ትምህርትን ኣካል ናይቲ ምዕሩይን ዓይነታውን ትምህርቲ ናብ ኩሉ ንብፃሕ ዝተሓንፀፂ መደባት ከም ዝኾነ ብርሂቡ።
1: ኣብ ንኡዘባ ፅሮና ዝነጥፉ ወከልቲ ጥዕና ዓዲ ዘካየድዎ ዘለዉ ንጥፈታት ውፅኢታዊ ስለ ዝኾነ ብዝለዓለ ክቕፅልዎ ብ24 ሰና ብዝተኻየደ ኣኼባ ተሓቲቱ። ሓላፊ ማእከል ጥዕና ናይቲ ንኡዘባ ነርስ ኣኽሊል ዮሃንስ ኣብ ዝሃቦ መግለፂ ሕማም ዓሶ ንምቁፃር ብቕዓት ሞያውያንን ትካላት ጥዕናን ክብ ንምባል ፃዕርታት ይካየድ ከም ዘሎ ብምጥቃስ ወከልቲ ጥዕና ዓዲ ህዝቢ ኣብ ከባብያዊ ፅሬት ንክነጥፍ ግቡእ ተርኦም ክፃወቱ ኣዘኻኺሮም። ኣብቲ ኣኼባ ንጠንቅን ሰዕቤናትን ዓሶ ዝምልከት ሰፊሕ መብርሂ ዝሃቡ ሞያውያን ምስ ዝሓለፈ ዓመታት ብምንፃር ምልክፍቲ ሕማም ዓሶ ሎም ዓመት ብ42 ሚእታዊት ከም ዝጎደለ ገሊፆም። ሓላፊ ህዝባዊ ጥዕና ኣቶ ኣድሓኖም መዋእል ወከልቲ ጥዕና ዓዲ ኣብ ሜላታት ምክልኻልን ምቁውፃርን ኣድሂቦም ክነጥፉ ኣዘኻኺሮም። ኣብ መወዳእታ ግዜያዊ ኣመሓዳሪ ንኡዘባ ፅሮና ኣቶ ሃይለ መንገሻ ወከል ጥዕና ዓዲ ምስ ኣመሓደርቲ ከባብን ኣናበርቲ ዓድን ተባሂዶም ኣብ ክረማት ክኽስተ ዝኽእል መልከፍቲ ዓሶ ንምቁፃር ስሩዕ ከባብያዊ ፅሬት ንምውዳብ ክሰርሑ ተላቢኦም። ኣብ ንኡዘባ ማይምነ ብዓውድታት ቀዳማይ ረድኤትን ቴክኖሎጂን ኮምፒተርን ክሰልጥኑ ዝፀንሑ 83 መንእስያትን ተምሃሮን ተመሪቖም። እቲ ጎኒጎኒ ኣካደሚያዊ ትምህርቶም ዝተዋህበ ስልጠና ኣካል ናይቲ ማያዊ ዓቕሚ ሰብ መንእስያት ክብ ንምባል በብእዋኑ ዝውደብ ስልጠናታት ከም ዝኾነ ዝጠቐሰ ሓላፈ ሃማተ ኣብቲ ንኡዘባ መንእሰይ የማነ መድሃኔ ተመረቕቲ 50 ብቀዳማይ ረድኤት ኣብ ማይመነ 33 ድማ ብቴክኖሎጂ ኮምፒተር ኣብ ዓዲ ናላ ከም ዝሰልጠኑ ሓቢሮም።

ኣብ ማሓዳር ንኡ ዘባማይ መንእለት ናል ኮሎኔል ኣብርሃም ሃይለ ኣብ ዝሃቦ መዛዝም ቓል ኣገዳስነት ሞያዊ ስልጠናታት ብምብራህ መንእሰያት ጎኑ ጎኑ ኣካዳምያዊ ትምህርቶም ሞያ ንክዓጥቁ ምድግጋፍ ወለዲ ክዓዝዝ ኣዘኻኺሮም። እስዕብ ዜና ወፃኢ ምሳና ፅንሑ። ዜና ውፃኢ እስራኤል ፀጥታ ጠፈር ንምውሓስ ዝሕግዝ ተራ ኣፅዋር ከተማ ዕብል ምዃና ቀዳማይ ሚኒስትር እስራኤል ቤንያሚን ኔታንያሁ ሓቢሮም። እታ ኣፅዋር ንፀጥታ ሃገሩ ስግኣት ዝፈጥራ ወተሃደራውያን ሳተላይታት ንምጥቃዕ ዝዓለመ ምዃኑ ዝገለፀ ቀዳማይ ሚኒስትር ኔታንያሁ ገዚፍ ወፃኢ ከም ዝግበረሉን ኣብ ቀረባ መፃኢ ከም ዝትግበርን ኣረዲኦም። ይኹን እምበር እቲ ውጥን ንፀጥታ ጠፈር ኣብ ሓደጋ ዝእቱ ምዃኑ ካብ ሓያሎ ሃገራት ተቃውሞ ክገጥሞ ከም ዝኽእል ይእመት። ነቲ ኣፅዋር ካብ ዝወነና ሃገራት ምዃና እትግለፅ ኣሜሪካ ኣብ ዝሓለፈ ቀረባ ዓመታት ወተሃደራዊ ኣሃዱ ጠፈር ከም ዝቆመት ይሕበር። ኣብ ዞባ ማእከላይ ምብራቅ ወተሃደራዊ ህላውኣ ተሰፍሕ ዘላ እስራኤል ንምስማሩ ገዚፍ ወተሃደራዊ ወፍሪ ትገብር ከም ዘላ ይጥቀስ። ኣፍጋኒስታን ሎሚ ሓደ ሓምለ ኣብ ልዕሊ ፓኪስታን ናይ መልሲ ግብሪ መጥቃዕቲ ከም ዘካየደት ማዕከናት ዜና ቀሊሐን። ፓኪስታን ቅድሚ ሳልስቲ ኣብ ኣፍጋኒስታን ብዘካየደቶ መጥቃዕቲ ኣየር ኣስታት 200 ሰባት ከም እተቐትሉን ከም ዝቆሰሉን ዝፍለጥ ኮይኑ ሰራዊት ኣፍጋኒስታን ሕነ ከም ዝፈርዲ ምጥንቃቑ ይዝከር። በዚ ኣፍጋኒስታን ኣብ ኣውራጃ ቦሎቺስታን ዘካየደቶ ደብዳብ ነፈርቲ ከቢድ ሰብኣውን ንዋታውን ክሳራ ከም ዝወረደ ዝገለፀት ፓኪስታን ተወሳኺ መጥቃዕቲ ከም ተካይድ ኣነፂራ ኣላ። እዚ ድማ ምትፍናን ክልጥኤን ሃገራት ናብ ውግእ ከምርሕ ከም ዝኽእል ምስቲ ከባቢ ቅርበት ዘለዎም ወገናት ይእምቶ። እቲ ወተሃደራዊ ምትፍናን ኣቐዲሙ ኣብ መንግአን ካብ ዘጋጥመ እቲ ዝኸፍአ ምዃኑ ዝሕብሩ ፀብፀባት ብሰላም ንምዕራፉ ክካየድ ፀንሐ ዲፕሎማስያዊ ተበግሶ ዛጊት ዝጥቀስ ውፅኢት ከም ዘይተረኽቦ የረድኡ። መንግስቲ ስዊዘርላንድ ተዘሚቱ ኣብ ኣብያተ መዘከራቱ ካብ ፀንሐ ብርክት ዝበለ ጥንታዊ ቅርስታት ናይጀርያ ናብ መበቀል ዓዱ ከም ዝመለሰ ተገሊጹ። እቲ ቅርስታት ኣብ መበል 18 ክፍለ ዘመን ተዘሚቱ ናብ ብሪጣንያ ድሕሪ ምእታው ፀኒሑ ናብ ስዊዘርላንድ ከም እተሰጋገረ እዩ ዝግለጽ። እቲ ናይ ምርኽኻብ መስርሕ ብ30 ሰነ ኣብ መንጎ ሰብ መዚ ስዊዘርላንድን ናይጀርያን ኣብ ከተማ ሌጎስ ከም ተፈፀመ ተፈሊጡ ኣሎ። እዚ ከምዚ ኢሉ እንከሎ ስዊዘርላንድን ናይጀርያን ውልቃዊ ዋኒን ንምቁፃር ዝምልከት ክልታዊ ስምምዕ ተፈራሪመን። ሃገራት ኤውሮጳ ኣብ እዋን መግዛእቲ ዝዘመትኦ ጥንታዊ ቅርስታት ሃገራት ኣፍሪቃን ኤስያን ብኸፊል ክመልሳ ጀሚረን ከም ዘለዋ ይፍለጥ። ሰራዊት ሶማል ብ30 ሰነ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ዕጡቕ ጉጅለ ኣልሸባብ ከም ተቐትሉ ሓቢሮ። በቲ ኣብ ደቡባዊ ሸነኽ ሃገሩ ዘካየዶ መጥቃዕቲ ልዕሊ 200 ይቕሬታ ልዕሊ 20 ከም ዝቆሰሉን ብርክት ዝበለ መርበባት ናይ ተሽበራዊ ጉጅለ ኣብ ትሕቲ ቁፅፅሩ ከም ዘእተወን ሰራዊት ሶማልያ ብተወሳኺ ገሊጹ ኣሎ። እቲ ስርሒት ኣብ 226 ኣብቲ ልዕሊ እቲ ዕጡቕ ጉጅለ ካብ ዝተኻየደ እቲ ዝዓበየ ሰብኣውን ንዋታውን ክሳራ ዘውረዶ ምዃኑ ዝገልፁ ኣዘዝ ሰራዊት ሶማልያ ኣብ ዝተመርፀ ግዜ ክቕፅል ምዃኑ ኣፍሊጦም። እቲ ዕጡቕ ጉጅለ ንልዕሊ 10 ዓመታት ቀንዲ ፀጥታዊ ስግኣት ሶማልያ ኮይኑ ከም ዘሎ ፀብፀባት የረድኡ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ሓድሽ ወተሃደራዊ እዚ ክቐውም ምዃኑ ኣፍሊጡ። ሃገራት ባልቲክ በቲ ኣብ ፖላንድ ዘሎ ማእከል እዚ ኔቶ ክመሓደራ ምፅንሕን ዝፍለጥ ኮይኑ ካብዚ መፅእ ቀረባ ግዜ ኣብተን ሃገራት ሓድሽ ማእከል እዚ ከም ዝቐውም ተገሊጹ ኣሎ። ኔቶ ዕላማ እቲ መደብ ፀጥታ ኣባል ሃገራት ንምውሓስ ምዃኑ እኳ ይገልጽ እንተሎ ንቕፅልቲ ናይቲ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ከካይዶ ፀንሐ ምንቀሳቓሳት ምዃኑ ግና ይእመት። በዚ ድማ ሩስያ ንምዕባላታቱ ብዕቱብ ክትከታተሎን ምላሽ ክትህበሉን ከም ትኽእል ይግለጽ። ጉራብቲ ሃገራት ባልቲክን ኖርዲክን ካብ ሩስያ ክመፅእ ዝኽእል ስግኣት ንምምካት ተወሳኺ ኣፅዋርን ሰራዊትን ኔቶ ኣብ ግዛኣትን ከዋፍራ ክጠልባ ፀኒሐን ኣለዋ። ፊንላንድ ኣብ ግዛኣታ ኒኮሎሳዊ ኣፅዋር ኔቶ ክዋደድ ኣብ ዝሓለፈ ሳለስቲ ምፍቃዳ ኣይርስዓን። ፀጥታ ምብራቅ ኤውሮጳ ብሰንኪ ምስፍሕፋሕ ኔቶ እናንቆልቆለ ይመፅእ ከም ዘሎ ምስቲ ዞባ ቅርበት ዘሎዎም ወገናት ይጠቕሱ። ሩስያን ሩዋንዳን ኣብ ምምዕባል ንሰላማዊ መዓላ ዘገልግል ኒኮሎሳዊ ፀዓት ዘተኮረ ስምምዕ ከቲመን። እቲ ሩስያ ንሩዋንዳ ኒኮሎሳዊ ትካል ክትሃንፀላ ዝኽእል ስምምዕ ኣብ ዝሓለፈ ሳለስቲ ኣብ መንጎ ሰብ መዚ ፀዓት ክልጥኤን ሃገራት ከም እተፈረመ ተገሊጹ። ቀንዲ ዕላማ ናይዚ ኣብ ፈለማ 2030 ክዛዝም ትፅቢት ዝግበረሉ ፕሮጀክት ቀረብ ኤሌክትሪክ ሲቲ ሩዋንዳ

ክብ ንምባል ምዃኑ ክፍለጥ ተኻኢሉ ኣሎ። ነተበግሶ ሩስያ ዝመጐሰ መንግስቲ ሩዋንዳ ትግባርኡ ንምቅልጣፍ ብዕቶብ ከም ዝሰርሕ ሓቢሩ። እቲ ስምዕ ንኩሉ መድያዊ ዝምድና ሩስያን ሩዋንዳን ብእወታ ከም ዝጸሉ ተገሊጹ ኣሎ። ሩስያ ምስ ሃገራት ኣፍሪቃ ኣብ ህንፀት ኒኮሎሳዊ ፀዓት ዘተኮረ ስምዕ ክትገብር እዚ ናይ ፈለማ ከም ዘይኮነ ጸብጸባት የረድኡ። ዜናታት ንምዛምባር ኣርእስቲ ዜና ክደግመልኩም። ሚኒስተር ዑስማን ሳልሕ ንጸብጻብ ሰብኣዊ መሰላት ኣብ ኤርትራ ዝምልከት መብርሂ ንማሕበረሰብ ዲፕሎማሲ ሂቡ። ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክስራሐሉ ከም ዘድሊ ተሓቢሩ። ኣብ ንኡ ዞባ ፀሮና ወከልቲ ጥዕና ዓዲ ንጥፈታቶም ክዕዝዙ መዘኻኽር ቀሪቡ። እስራኤል ፀጥታ ጠፈር ንምውሓስ ዝሕግዝ ዝተራቐ ኣፅዋር ከተማዕብል ምዃና ሓቢራ። ኣፍጋኒስታን ኣብ ልዕሊ ፓኪስታን ናይ መልሰ ግብሪ መጥቃዕቲ ከም ዘካየደት ገሊጻ። መንግስቲ ስዊዘርላንድ ተዘሚቱ ኣብ ኣብያተ መዘክራቱ ካብ ጽንሐ ጥንታዊ ቅርስታት ናይጀርያ መሊሱ። ንስ ሰዓት ዝተዳለወ ዜናታት ተዛዚሙሎ ምስ ትርፉ መደባትና ንሓደገኩም ብወጋና ሰናይ ምሽት።

ኣብዝ ሓለፈ መደብና ምስ ምሕራር ሰሜናዊ ምብራቕ ኣሰሓላብ 1984 ህዝባዊ ግንባር ሰፊሕ ገማግም ባሕሪ ድሕሪ ምቁፅጻሩ ባሕርያ ዝሰፍሐ ናይ ስራሕን ምንቅስቓስን ዕድል ከም ዝረኸበ ኣብያት ዕዮ ምግፋፍ ዓሳን ንግድን ዝኣመሰለ ትካላት ድማ ብዝለዓለ ናህሪ ይሰርሕ ምንባሩ ርኢና። ባሕርያ ክሳብ ዝንጠቕሶ ዘለና ግዜ ኣብ ምጉዓዓዝን ምስ ቁጠባዊ ጉዳያት ዝተኣሳሰረ ንጥፈታት ኣብ ምክያድን ጥራይ ተሓፂሩ ነይሩ። ጸላኢ ዋላ እኳ ካብቲ ሒዝዎ ዝነበረ ገማግምን ባሕርን ተጸሪጉ እንተወፀ ነቲ ዝተመንዝዖ ቦታታት ብማዕዶ ብመራኸብ ኩናት እናተመላለሰ ካብ ምድብዳምን ኣብ ባሕሪ እውን ንጉዕዞ ጀላቡ ህዝባዊ ግንባር ንምቁፅጻር ቀጻሊ ወፍሪ ካብ ምክያድን ኣየቋረፀን። ነቲ ብጸላኢ ዝካየድ ዝነበረ ናይ ባሕሪ ኩናት ንምግታእ ብቐንዱ ድማ ምስ ምውናን ሰፊሕና ጻማያትን ደሴታትን ማርሳታትን ህዝባዊ ግንባር ነቲ ዕድልቲ ተጠቒሙ ድሮ ተመስሪቱ ግን ከኣ ገና ኣብ ቁጠባዊ ንጥፈታት ጥራይ ተሓፂሩ ዝንቀሳቐስ ንዝነበረ ባሕርያ

0: ኣብዚ ግዜ እዚ ጀሚሩ ናብ ሓደ ወተሃደራዊ ሓይሊ ተቐይሩ ገማገሙን ባሕሪ ንኽሕሉ ባሕርያ ናብ ሓይሊ ባሕሪ ክቕየር ተወሲኑ። ካብቲ ግዜ እቲ ድማ ሓይሊ ባሕሪ ዝብል ስም ለቢሱ ንሓድሽ ዕማም ተበጊሶ።
1: ሕጂ እንታይ ዝውስኽ ዘሎ ኣብቲ ናይ ቀደም ዕማማት ናቱ ሓደ ወተሃደራዊ ኣሃቱ ክቐውም ኣለዎ፣ መሰረት ክንፀፍ ኣለዎ ስለዝተባህለ

0: መፅኦም ማለት እዩ። ንሕና ከዓ ካብ ሜዳ ከምቲ ዝገለፅኩት ከዓ ስጋብ ወርሒ 784 ኣብ ሓይሊ ባሕሪ ቅድሚ ምምፀይ ኣብ ከቢድ ብረት እየ ነረ፣ ኣብ ታንከኛ ነረ፣ ኣብ መዳፍዕ ነረ። ስለዚ ዳርጋት ኣገልግሎት ናተይ ኣብ ከቢድ ብረት እየ ነረ። ድሕሪኡ ግን እዛ መደብ እዚኣ ክትብገስ ስለዘለዋ ሰለስተ መደበ ማለት ተፀዊዕና ምስ ኣነን ካልኦት ብፆተይን ኣብቲ መደብ ከም ዝሳተፍ ተገይሩ ማለት እዩ።
1: እዚ ሓይሊ እዚ ክምስረት እንከሎ ዝኾነ መበገስ ዓቕሚ ይነበሮን። ክምስረት ስለ ዝነበሮን ኣብ መስርሕ ክዓቢ ምዃኑን እምነት ናይቲ ውድብ ስለ ዝነበረ እዩ ኣበጊስዎ። ኣብቲ ፈለማ እዋን እንተወሓደ ገማግሞ ይሕሉ ይምሃርን ይድልድልን፣ ነዝተደልየ ናይ ነዊሕ ዕላማ ድማ ይስርት። ብኸምዚ ድማ ገማግም ባሕሪ ኤርትራ ብሓድሽ ኣሃዱ ሓይሊ ባሕሪ ክሕሎ ጀሚሩ። እዚ ንሪዮ ዘለና ስእሊ ሓይሊ ባሕሪ ምስ ኣሃዱታት ከቢድ ብረት ኣብ ማርሳ ቆባዕ ዝተባህለ ቦታ ብውሱን መሳርሒታትን ራዳርን ንመራኸብ ኢትዮጵያ ኣብ ምሕላው እንከሎ እዩ።
0: ኣብ ብሪጠ ምፅምስ በና በዓል ወደቐላት ኣብኡ ፀኒሖምና ኣብ ትሕቲ ሓንቲ ገረብ ሓንቲ ገረብ እያ። እዋኑ ከዓ ወርሒ 7 እዩ። ወርሒ 7 እዩ። ወርሒ ፅላል የለ፣ ዝሑል ማይ የለ፣ ገለ የለ። ዝኾነ ዝግበር ነገር የለን። ላዕለዎት መራሕቲ ናይቲ ውድብ በዓል ወዲ ኣፈወርቂ በዓል ረመዳን ሓመኖር መፂኦም እቲ መደብ ገሊፆምልና፣ ስለዚ ክንብገስኩም ምዃንና ስለ ዝተሓበርና ንሕና ውን ንህንጠየሉ ስለ ዝነበርና ሓደ ማለት ሓደ ወታደራዊ ሓይሊ ኣውቂምና ንገመግምና ንባሕርናን ሓደ መዓልቲ ክንቋፃፀሮ ክንክእል ኣለና። ክንደይ ግዜ ፀላኢ ፈንጣሕጣሕ ክብለሉ ነዚ ባሕርና።
1: ህዝባዊ ግንባር ኣብቲ ግዜ እቲ ሓይሊ ባሕሪ ክምስርት ዝተበገሰሉ ሰፊሕ ባሕርን ገማግምን ስለ ዝተቆፃፀረ ጥራይ ኣይነበረን። ምቁፅፃር ባሕሪ ንምምስራት ሓይሊ ባሕሪ ሰፊሕ ባይታ እኳ እንተፈጠረ፣ ኪንኡ ግን ኣብ ኣተሓሳስባ መሪሕነት ናይቲ ውድብን ኣብ ኣእምሮ ነፍሲ ወከፍ ኣብ 1977 ኣብ ኩናት ባፅዕ ዝተሳተፈ ተጋዳላይን ሓደ ሕልሚ ነይሩ፣ ምምስራት ሓይሊ ባሕሪ።
2: እዚ ሓይሊ ባሕሪ ድሕሪ 77 ድሕሪ ተመክሮ ናይ ባፅዕ ና 77 ንምትሎ እንትኾኑ ተታሒዛ ነራ ባና ብባሕሪ ዝተኸስን ንባሕሪ ዝሰርሕ ራክብ ስለ ዘይነበረና ኢና ድሕሪ ተመሊስና። ካብዘ ተመክሮ ድሕሪ ምንስሓብ ናይ ባፅዕ እቶም ዓበይቲ ሓለፍትና ግድናት ገለ ክነምህድ ኣሎና ገለ ዝብል ነገር መፅኡ ካብ ሰዋክን ጋዕዝና ኣብ ከባቢ በሪተ ዓስክርና ኣብ ሰራዊት ዝነበሩ ቅድሚ ሕጂ ነብ ዝነበሩ ኣባላትን ገለመለን ባሕረንያን ዝበሃሉ ካብ ኣህዶታት ተሳሒቦም ናብ ሓይሊ ባሕሪ መፅኦም ካብኡ ናይ ባሕሪ ልምምድ ከነገብርን እዚ ማሪን ኮማንዶ ትበሃል ክንቐውም እቶም ሓሳብ ዝነበሮም ሓበሬታ ሂቦምና እቲ በሪታ ተኣኪብና ኣኪቦምና ከመይ ከም ንሰርሕ ኣባ ሕጂ ናይ 4 ሻልማን ኣባህላ ናይ ባሕሪ ዘለዋ 2 ፋይበር ካብ ሓደ ዓርኪና ብሱዳን ገዚና ንዞም ፊታውራሪ ናይ ቤት መንሶራ ዝነኣሹ እዛ 50 ክፍሊ 30 ክፍሊ ዝነበሩ እንዳወሰድና እቶም ዓበይቲ ባሕሪ እንዳመሃርዎም እቶም ንኣሽቱ ጀላቡ እቶም ንኣሽቱ ከም ዝሕዙ ፈተነታት ገርና ኣብቲ ፈተነታት ከማ ተዓዊትና።
0: ድሕሪ ሓንቲ ተመክሮ ኣለሃን ኣነ ዘጋጠመትና ባዕለ ዝተሳተፍኩ ኣብዛ ናይ ንሓርነት ናይ ባፀ ብ77 ዝነበረሉ እዋን ሽዑ ታንከኛ ኮይነ ኣነ ኣብዚ ናይ ሳሊና ይኣትየ ነይረ። ከም ታንከኛ ኮይነ ሳሊና ይኣትየ ነይረ ምስ ኣጥቃዕ ሓይሊ። ስለዚ ኣብቲ እዋን እዚ ዘጋጥመና ዝነበረ ተቃውሞታት ናይ ፀላኢ ካብ መሬት ጥራይ ዘይኮነስ ካብ ባሕሪ እዩ ዝፍንወና ነይሩ። ብባሕሪ ነይሩ፣ ብኤር ነይሩ፣ ብባሕሪ ብመሬት ነይሩ። ስለዚ እቲ ቀንዲ ኣነ ትዝከረኒ መርከብ ኤችኤምኤስ ኢትዮጵያ ትበሃል ካልኦት መራኸብ ከዓ ነይረን ኣብዚ ባሕሪ ኮይነን ንሰራዊትና ይድብድባና ነይረኖ። ሽዑ ኣነ ሸዓ ዝከረኒ ሓይሊ ባሕሪ ነይሩና ተትኸውን እዚ ኩሉ ፀላኢ ከምዚ ገይሩ ላዕልን ታሕትን ክብል መይከኣለን ከምዝካሃሸና መይከኣለን ኣትሊስት እቲ ኣብ ባሕሪ ኮይኑ ዝድበና ዘሎ ፀላኢ ንዕኡ ዕንቅፋታት ክንፈጥረሉ ምኽኣልና ማለት እዩ።

0: ስለዝሕ ግዜኣ ትዝከረኒ ኩሉ ግዜ ዝከረኒ ስለ ዝነበረት እዛ መደብ እዚኣ ኣነ ናይ ብሓቂ ክትብገስ ምዃና ምስ ተገልፀ ምስ ገለፁልና ናይ ብሓቂ ተሓጒትና።
1: ድሌትን ዕላማን ጥራይ ስለ ዝነበረ ተበጊሱ ብዘይ መሳርሒ ብውሑድ ዓቕሚ ሰብ እቲ ክምስረተሉ ዝተመርፀ ቦታ ከይተረፈ ዝኾነ ይኹን ነገር ዘይነበሮ ከም ፍጡር ንኽትነብረሉ ሲትረፍ ካብቲ ሃፈፅታውን ዋዕን ገማግም ባሕሪ እትኽወለሉን ተፅልለሉን መዕቆቢ ኣብ ዘይነበረሉ በሪጠ ዝተባህለ ቦታ ኣብ ሌጣ ጎላጉልን ገማግም ባሕርን እዩ እቲ ወተሃደራዊ ሓይሊ ተመስሪቱ።
0: እጂ ወተሃደራዊ ሓይሊ እንድና ከነቐውም እቲ ቀንዲ ዕላማ ትሕዝቶና ውሱናትን ተንጀለቡት እን በዓል ካሪካረ በዓል ደቕላተ ሒዞመን ዝነበሩ ኣብ ሰዋከ ንሰገን መፅን ንሕና ውን ምናልባት ገለ 3-4 ገለ ንኸውን ቀደም ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ዝነበርና ምናልባት ኣብ ባሕሪ ንፈልጥ ንኸውን፣ ግን ንሕና ጥራይ ኣይኮናን ርዲሃን ኣለሃ። እቲ ዓቕሚ ሰብና ካብቲ ሒዞሞ ዝነበሩ ሒዞሞ ዝመፁ በዓል ወደቕላተ ካብኡ ክብክብል ኣለዎ ነቲ ዕላማ ኣብቲ ዕላማ ክዋስኡ ዝኽእሉ ሓድሽቲ ኣባላት መንእስያት ክመፁ ስለ ዝነበሮም እዞም ሰባት እዚኣቶም ካብቲ ወታደራዊ ሓይሊ ካብ እግረኛ ሰራዊት ማለት እዩ ካብ ነፍሲ ወከፍ ብሪጌዳት ተዋፂኦም መፂኦም ኣለዉ ናዎ። ሕጂ እዞም ሰባት እዚኣቶም ባሕሪ እንታይ ከም ምዃኑ ኣይፈልጡን እዮም። ኣብ ባሕሪ ከመይ ገይሮም ከም ዝጓዓዙ ኣይፈልጡን እዮም። እዚ ንደልዮ ዘለና ዕላማ ከዓ ንብከመይ ገይርኖም ክወቕዕዎ ከም ዘለዎም ኣይፈልጡን እዮም። ስለዚ ክንብገስ ከለና ሕጂ ተቀዳማይ ዕላማ ናና ተቀዳማይ ክንገብሮ ዝግባአና እንታይ እዩ? እቲ ዘለና ዓቕሚ ሰብ ምስልጣን
1: ዝኾነ ይኹን መበገስ ዘይነበሮ ድልዱል ሓይሊ ምቓም ቀሊል ኣይነበረን። እቲ ኣብ ባሕሪ ክዋጋእ ዝተመርፀ ተጋዳላይ ናይ መሬት ውግድኣ እምበር ቅድሚኡ ይትረፍ ናይ ባሕሪ ኩናት ባሕሪ እውን ርዩ ዘይፈልጥ እዩ ነይሩ። እቲ ክዓጥቆ ዝግባእ ዝነበረ ኣፅዋር እውን ምስ ባሕሪ ዝሰማማዕ ምስ ሓደ ድልዱል ሓይሊ ባሕሪ ኢትዮጵያ ክገጥም ዝኽእሎ ክኸውን ነይርዎ። እቲ ኣብ ግንባራት ዝካየድ ዝነበረ ወራራት እውን ነዚ ኩነታት ዝይፀሉ ብምንባሩ ሓይሊ ባሕሪ ከም ተዋግአ ኣኻዱ ክሳብ ዝፍልም 3 ዓመታት ዝወሰደ ምድላዋት ተኻይዱ። ኣብ 1987 ከዓ ሓደ ድልዱል ብዓቕሚ ናይቲ ውድብ ማለት እዩ ኮማንዶ ሓይሊ ባሕሪ ቆይሞ
0: ኣብ 87 ውድባዊ ጉባኤ ማለት እዩ። ድሕሪ ውድባዊ ጉባኤ ሓደ ድልዱል ሓይሊ ኮማንዶ ሓይሊ ባሕሪ ይቐውም። ብምን እዩ ዝቐውም ዘሎ? እዛ ሓይሊ እዚኣ ምሳና ዝፀንሐትን ካልኦት ካብ ኮማንዶ ባዶ 7 ዝነበሩን እዚኣቶም ከም ዝውሰኹ ናገለ ተገይሩ ተደሚሩ እዚ ሓይሊ እዚ ሓደ ድልዱል ኮማንዶ ሓይሊ ባሕሪ ብ87 ሸውዓተን ድሕሪ ወድባዊ ጉባኤ ይቀውም ማለት እዩ።
2: እቲ ሓዱ እቲ ተዋጋ ሓዱ ሓይሊ ባሕሪ እዩ ካብ ዝተፈላለየ ኣህቶታት ዝመፃ ቆይሙ ፀኒሑ ብ3 ጋንታ እዩ። እተን 3 ጋንታ ካብአን ንሳትን ብሓባር ንባሕሪ ዝምልከት ኣፍልጦታት ከም ናቪጌሽን ሲማንሺፕ ካልእን ዝኣምሰለ እን ክመሃራ ፀኒሐናና። እቲ ክፍልታት ንሓይሊ ባሕሪ ብሓፈሽኡ ግን እንዳርጋ ኣብ ቴክኒክን ኣብ ጀላዊ ናይ ሓፃው ምዕራይን ኣብ ቴክኒክ ናይ ጀላዊ ምዕራይን ምውፃእን ምውራድን ዝኣምሰለ ዝተፈላለየ ክፍልታት እዩ ነይርዎ። ሰፊሒት ወታደራዊ ሓይሊ እዩ ዘይነበረ እምበር እቲ ከም ክፍልታት መሳርዓት ናይ ትካላት ሙሉእ ዓቕሚ ነይርዎ እቲ ሓይሊ ባሕሪ። ንሕና ብተወሳኺ ዝመፃናሉ ከዓ ካባና ከም ዝጠቕሰልካ ፅንሕኩ መጀመርያ ሌላ ምስ ባሕሪ መብዛሕቲ ሌላ ዝነበሮ ምስ ባሕሪ ነበረን እቲ ሌላ ዝነበሮ ምስ ባሕሪ ውሑድ እዩ ነይሩ። ምስቶም ናይ ቅድም ኣብ ባሕሪ ብዙሕ ትምህርትታት ቀሲሞም ዝነበሩ ኣባላት ናይ ሓይሊ ባሕሪ ናይ ኢትዮጵያ ነበር ንሳቶም ዝተፈላለዩ ትምህርትታት ምሃብ ናቪጌሽን ሲማንሺፕ ከምኡውን ካልእ ተወሳኺ ትምህርትታት ኣብ ምውሳድ ነይሩ ዝጋብቲ ምስ ባሕሪ ዕሙቕ ዝበለላታ ዝገብር ኣብቲ ኣነ ዝመፃእ ክሉ እዋን ማለት ብድሕሪኡ ድሓን ዝኾነ ትምህርትታት ድሓን ዝኾነ ሌላታት ምስ ዝገበረ ምስቲ ባሕሪ ከዓ ገማግሙን ከባቢኡ ንምቁፃር በብግዜኡ ኣብ ምንቅስቃሳቱ ጀሚሩ ማለት እዩ።
3: እንታይ ስክም ይኹምዝነበረ ወታደራዊ መሳርሕታት ስታይ ጠቀ
2: ኣብቲ ዋንቲ መጀመርያ ብዙሕ መሳርሕታት ነሩና ክትብል ኣይትክልና መብዛሕቲ ብኣጋር ትሽከሞ ኣፅዋራት ነይሩ ምናልባት ሓደ ሓደ ናይ 75 ናይ 14

0: ሓደኣፉ ነርና 14 ሓደነ 14 ነጥ 5 ሓደኣፉ ነርና እዚ ከም ሓለዋን ማዓስከርን ብኣጋጣሚ ገለገለ እንተድልዩ ከዓ ተንቀሳቀሶት ዘይኮይኑ ካልእ ስፍሕ ዝበለ ንብረት ነርና ወይ መሳርያ ነርና ኢልካ ክትዛረብሉ ትኽእል ኣይኮን ናብቲ ናይ መጀመርያ ኣብዳሕራይ ግን ምስቀፃሊ ሰብ ትምህርታ ወሲዳ ምስ ባሕሪ ፅቡቅ ዕንቆትን ሌላ ምስ ገበረት መፅበ ብቕሩብ 14.5 ዙ 23 ከምኡ 75 106 ኣፅዋራት ክንሕጅ ጀሚርና ማለት እዩ ዳሕራይ
1: ኣነ ኣብ ሓይሊ ባሕሪ ብ987 እየ መፅ ሓይሊ ባሕሪ ክንመፅእ ከለና ከም ሓደ ፍሉይ ኣያትና ኩማንዶ ኮና ቅድሚ ባት 7 ነይረ ማለት እዩ ምስ ገል ኣባላት ኣብ ባት 7 ዝነበርና ገለገለ ኣህታት ውን ኣብ ትሕርና ተምሃረ ዙርያታት ሰን ጠሪፍና ሓይሊ ባሕሪ ከም ሓደ ወታደራዊ ሓይሊ ክነቁም ናብ ሓይሊ ባሕሪ ተመዲብና ማለት እዩ ሓይሊ ባሕሪ ሓደ ወታደራዊ ሓይልስ ከም ሓይሊ ባሕሪ ኮይኑ ኣብ ወታደራዊ መዳራይ ዝነጥፍ ኣሃዱ ከም ሓደ ኣሃዱ ጥሩፍ ኣሃዱ መፅና ማለት እዩ
2: እዚ ክጥቀስ ዝፀንሐ ንኣቃወማን ንዓቕሚ ሰብን ዝምልከት እዩ ነይሩ እዚ ኣሃዱ ዘይቆይሙ እቲ ንሱ ሽዑ ዝዓጠቑ ኣፅዋርከ እንታይ ይመስል ነይሩ
3: ዝኾነ ኣብቲ እዋን እቲ ንሕና ተዋጋኢ ደለቡ ክንምፅእ ዓቕሚ የለን ኣተሓሳስባ ውን ኣይነበረናን ምክንያቱ እንታይ ኣተሓሳስባ ገና ምስ ፀላእዩ ስለ ዘይገጠምና በተን ናይ ዕጨሽ ክንዋጋእ ከም ንኽእል ጌርና ኢና ንወስዶ ነርና ስፒድ ናተን ብዙሕ ገምጋማ ኣይገበርናን እቲ ኣፅዋር ውን ኣብ ዕጨይ ፅዒንካዮ መፀላእዮ ከመይ ጌርካ እዚታት ኩሉ ብግብሪ ስለ ዘይተመከርናዮ ብዙሕ ዝረአየና ፀገማት ኣይነበረን ዝኾነ ግን በቲ ዝነበረና ወሶን ዓቕሚ ህላወይና ና ከምቲ ዝገለፅኩልካ ኣብ 87 ሕጂ እዚ ሰሜናዊ ቻናል ናይ ባፀ ስጋብ ማሳ ካብ ማሳ ተክላይ ጀሚርካ ስጋብ ከባቢ በዓል ማሳ ቁባ ማሳ ጉልቡ በዓል ኖራ ገልመታት ራእይ ተወሲኒ ነይሩ
1: ንሕና ልክ ሓደ ድልድል ዓቕሚ ሰብ ነይሩ ናይ ብሓቂ ዝጋነን ዘይኮነስ ናይ ብሓቂ ውፍያት ኣባላት ነይሮምና ናይ ስራሕ ሰባት ብዕድመ እውን ኣዝዮም ብስውላት ዝኾኑ ሰባት ነሮምና ናይ ድልት ስራሕ እውን እዚ ድልት እንተበግሶ ናይ ስራሕ ብመትእቲኻ እዚሃዙ ዝመፅኡ ዝሃዙ ክመፅእ ከሎ መጀመርያ ልክዕ እዩ ዓቕሚ ነበረን ዓቕሚ ሰብ ሰብራን ብምንባርና እቲ ዝነበረ ዓቕምና ኣዝዩ ወሱን እዩ ነሩ ንገዘርእሰን ተንጀላዊ ፅንሓና ኣብ ዕንጨይቲ እየን ፀኒሐናና ሓደ ክልተ ፋይብርግላስ ፀኒሐናና
2: ናይ ዕንፀይቲ ጀልባ ዓጢቖም ምስ ገዚፍ ምዕቡል ሓይሊ ባሕሪ ኢትዮጵያ ኩናት ኣብ ባሕሪ ክገጥሞ ወሲኖም ቅድሚ ዚ እዋን እዚ ኣባላት ሓይሊ ባሕሪ ዝኾነ ግጥም ስለ ዘየካየዱ ዓቕሞም ብግቡእ ኣይመዘኑን ክንገብር ንኽእል ኢና ብዝብል ሕልና ግን ተበጊሶም
3: ዕለት 23 ወርሒ 1188 ሓደ ኣዋጅ ብውድብ ተኣወጁ ነይሩ ኣብዚ ገመግም ናህና ኣብዚ ማያት ናህና ዝኾነት መርከብ ክትንቀሳቀስ ከም ዘይብላ እገዳገለ ተገይሩ ነይሩ ስለዚ በዚ መሰረት ንሕና ዝኾነት መርከብ ናይ ንግዲ ናይ ወፃኢት ኹን ናይ ፀላኢት ኹን ኣብ ማያት ናህና ዝተንቀሳቀሰ ዝረኸብናያ ክንሃር ምዃንና ኣውጅና ስለ ዝነበርና ሓለዋ ኢና ነካየት ነርና ስለዚ መርከብ ክትመፀና ኢና ንፅበ ኣጋጣሚ ካብ ባፅዕ ንሰሜን ገጾ ንሱዳን ገጾ ዝሓልፍ ሓደ መርከብ መፂድና ኣጋጣሚ ናይ ራሽያ እዩ ነይሩ ሕጂ እተን ኣብኡ ተሰሊፈን ዝነበራ ይጀለቡ ክልተ ናይ ዕጨየን ሓንቲ ከዓኒ ፋይበር እያ እታ ፋይበር ሕጂ ናይ ስለያ እያ ነራትና ፅዕነት እቲ ፃዓጢቃቶ ዝነበረት ኣፅዋር እንታይ እዩ ኣርቢጂ ብሬምፒከይ ክልተ ብሬምፒከይን ክልተ ኣርቢጂ ሰቨን እዩ ነርና እተን ካልኦት ግን ዓጢቐን ነራ እታ ሓንቲ ናይ ዕጨይ 14.5 ረሻሽ ፃዕነት እታ ሓንቲ ከዓኒ ብ11 ዝበሃል መጥፍዐ ነይርዋ ብዝኾነ ኣብ ሓለዋ ክንከታተል ድሕሪ ምቕናይ እታ መርከብ መፅያ ስለዚ ንዓኣ ውን ክነጥቃዓ ፈቲና ኣብታ እዋን እቲኣ እተን ናይ ዕጨን ከርክባ ኣይከኣላን ስፒድ የለን ረድያ ኣለ ናይ ዕጨን ክጎያ ኣይክእላን እቲ ሞቶረ ናህና ከዓ ኣብቲ እዋን እቲ 85 75 እዩ ካብኡን ላዕሊ ሞቶረ ኣይነበረና ተን ጀረቡ ናህና ከዓ ናይ ዕጨ ኣፅዋር ናህና ከዓ 14 ብ11 ጀልባ ተዝረከብ ከድምዕ ምክኣለ ግን ጀልባ የለን ስለዚ ኣርክባ ተበልካ ምርካብ የለን ስለዚ እታ ምን እያ ተርክብ እታ ፋይበር ጥራይ እያ ተርክብ እታ ፋይበር ከዓኒ ተፈጣን ማለት እዩ ኣርበጂ ኣርበጅን ፒከይን ገለ ስለዝነበረ ኩሉቱ ዝነበረ ቡንባታት ናይ ኣርበጂ ናይ ክልተ ብረትን ናይቲ ፒከይን

0: ውሉ ነቲ መርከብ ሓዊና ጌርናዮ ዝኾነ ዳሓለይ ፀብፃብ ናቱ ኣብዚ ኣባፅዕሚ ሰኣተና ዝረኸብናዮ ቺፍ ኢንጂነር ናይታ መርከብ ከም ዝመተ ካልኦ ሰለስተ ውን ከም ትወብኡ እቲ ብሪጅ እውን ከም ዝተሃስየ እዚታት ኩሉ ፀብፃባት ናቱ ፀኒሕና ኣብ ዝኾነ እቲ መርከብ መጥቃዕቲ ነቲ መጥቃዕቲ ምስ ጀመርና ጠጠው ክብል ጀሚሩ እቲኣትን ከርክባ ስለዘይከኣላ ግን
1: ዳሓራይ እቲ ዓቕሚ ውን ከተራዊ ዓቕሚ ውን ብርሕታት ነመፀመፂ እንታይ ክንገብር ንኽእል ተባሂሉ ልክዕ እዩ ክንገብሮ ንኽእል ብዕንጨይቲ ውን ፈቲና ክንሰርሕ እተን ዕንጨይቲ በዚ ደቡባዊ መዳይ ኣብ ደቡባዊ ዝነበረ ኣብ ደቡብ ዝበዓል ገራዓሎ ዝበሃል ከ ዳሓራ ኡ ነይሩ ብኡ ክፍትን ንሕና ውን ኣብ 1988 እየ ዝመፅ ዘለኹ ሕጂ ኣብዝዋን እዚ ክንፍትን ፈቲና ከዚ ናይ ዕንጨይቲ ዘለዉና ገለ ውን ፋይበር ሓንቲ ነራትና ኣብቲ ዋኒ እውን ክሰልጠና ኣይከኣለን ብኡ ብዝኾነ ግን እቲ ሕልና ወይ ከዓ እቲ ስራሕ ዕውት ነይሩ ክትብሎ ትኽእል
2: ኣዎ ኣብቲ ናይ መጀመርታ እዋን ዝነበረ ማለት እዩ ኣብታ እዋን መጀመርታ ዝተበገስና ኣላ ንባሕሪ ናይ ኢትዮጵያ ተዋጋእቲ ብባሕሪ ዝንቀሳቀሱ ዝነበሩ ማለት እዩ ካብ ባፅዕ ንው ንሰሜን ናይ ሱዳን ከባቢ ካብኡ ነጀብ ዘሎ ቀፃለ ምንቅስቃሳት ዝገብሩ ነይሮም ማለት እዩ ሕጂ ሓደ እዋን ንብገስ ማለት እዩ ሕጂ እቲ ዓቕሚ ናይ ፅዋርና ማለት እዩ ብ11 ዝበሃል ነይሩ ወላ 14.5 ነይሩ ማለት እዩ 75 ኣፅዋር ነይሩ ሕጂ እዚአን ዓጢቕና ኣንፃር እዚ ናይ ሓይል ባሕሪ ናይ ኢትዮጵያ ተጓዒዝና ማለት እዩ ሕጂ እዛ ብ11 ትበሃል ፍሊት ብረት ግን ንሳ ኣብ ጃልባ እዚ ናይ ዕንጨይቲ ኣበይና ዓጢቕና ማለት እዩ ሕጂ እታ ብኢለመሲ 120 ዲግሪ እንተዘይኮይና ካልእ 130 ዲግሪ ኣይትዘውርን እያ ብዝመፀካ ተንቀሳቃይስካ ሲ ይተብለናኻ ማለት እዩ ብዝመፀካ ግን ብጉልበት እዳጠወኻ ኢኻ ኣንፃር እቲ መርከብ ተብል ማለት እዩ ብዝኾነ ንሱ ንዓና ስለ ዝስሕበና ዝነበረ እቲ ኩነታት ዳርጋ ቢልናዮ ማለት እዩ ቆሪፅናዮ ማለት እዩ ኣንሳሒብና ገዲፍናዮም ዮ እዘ ቀፃሊ ናይ ሩስያ ኣፅዋር ኣብዚ ካብ ሩስያ ናይ ዘን መራከብ ናይ ሩስያ ማለት እዩ ቀፃሊ ኣብ ኣድ ዝመንሽሙ መፃ ስለ ዝነበራ ኣብ ባፅዕ ንሕና እውን ንዕን ነጥቃዕን ማለት እዩ ኣብታ እዋንቲ እያ ማለት እዩ ነቲ ናይ ደርጊ ገዲፍና ነቲ መርከብ ናይ ሩስያ ንዑ ኣጥቂዕና ንዕወተሉ ማለት እዩ በቲ ዘለና መሳርሒ ናይ ብ11 ይኹን ናይ 14 ዋላ ናይ ኣርቢጂ ብኡ ተዓዊትና ማለት እዩ ብዙሕ እቲ ናይ ምንቅስቃስ ካብ ናይ ደገ ዝመፅእ ኣብዚ ዝነበረ ማለት እዩ ዝኣቱ ዝነበረ ከምኡ ተዓዊትና እቲ ናይ ምንቅስቃሰን ርብእነት ገይሩ ማለት እዩ ተዳኺሙ ማለት እዩ
3: እቲ መጀመርያ ግጥም ዝገበርናሎ ክትብል ብክልተ ወገን እዩ ገለ ኣህቶት ካብኡ ዝነበረ ሓንቲ ጋንታጂ ንምብራቅ ከይዳ ነራ እቲ ግዜ እቲ ንሳ ኣቐዲማ ኣካይዳ ነራ ብልክዕ ተዘማዲ ዕለታት ኣብ ሓደ ከባቢ ግን ንሕና ኣብ ዲፍኒ ንፈቲና ነርና እቲ ሒዝናዮ ነበርና ኣፅዋር እኩል እኳ እንትኾነ እተን ሒዝናዮ ነበርና ከዋሪ ምስቲ ፍጥነት ናይቲ መርከብ ክኸዳ ዘይከላ ዕንጨይቲ ስለዝነበራ ግን ክንዕወት ኣለና ኣይከኣልና ሓንቲ ፋይበር ነርና እታ ፋይበር ግን ብኣርቢጂ ዝኣክል መጥቃዕቲ ገይሮምሎም ጉድኣት ከም ዝወረዳ ብርግፂ እዩ ግን እቲ መርከብ በቲ ጠጠው ክብል በቲ ማህረምቲ ጠጠው ክብል ስለዘይከኣለ ተዓዚሩ መርከብ ናይ ሶቤት እዩ እዚ ነሩ ናይ መጀመርያ እቲ ናይ ምራቅ እውን ከምኡ ከም ዝብለካ ዓድማዓ ዝኾነ ስራሓት ዝሰሪሖም እዮም ዕንጨይቲ ስለ ዝኾና ግን ብዕንጨይቲ ክስራሕ ዝከኣል ነገር ወይ ክትዋግኣሉ ኣብ ዘይትኽእል ደረጃ ስለ ዝበፅሐ ዳርጋ ንቐፃሊ ክሕሰበሉ ከም ዘለዎ ዝተፈላለዩ ርእቶታት በቲ ዝነበረ ኣባል ክወርድ ክኢሉ ማለት እዩ ማለት ብዕንጨይቲ ጌርካ ነዘን ህልዋት መራኸብ ናይ ኢትዮጵያ ክትዋግአን ከምዘይትኽእል ተጨቢጢት ነገር
1: ፈቲንኩም ዶ
3: ፈቲንና ፍታን ፈቲ
0: ስርሒታት ክነካየድ ኣለና መደብ ስለ ዝወፀ ብዕለት 19 ወርሒ 488 ብኹሪ ስርሒት ናና ካብ ኣብ ማለት ንሪፋይነርን ንወደብን ዝዓለመ ሓንቲ ስርሒት ኣካየድና ኣብ ዓሰብ እዩ እዙ ስለዚ እዚ ስርሒት እዚ ቀሊል ኣይኮነን እዚ ስርሒት እዚ ከተካይዶ ካብ ደጀን ናትካ ካብ በዓል ብሪጤ ካብ በዓል ዓቢዳ ካብ በዓል ዓጊግ ተበጊስካ ንዓሰብ ክትከይድ እዚ ርሕቐት እዚ ክንደይ ይመስለካ? 430 ማይል ወይ ከዓኒ 795.5 ኪሎ ሜትር እዩ ካብ ደጀን ተበጊስካ ስጋብ ዝብለካ ዘለኹ ቦታ ከትካ ስርሒት ክትፍፅም። እዚ ቦታ እዚ ንክንከዶ ቀሊል ኣይኮነን። ቀዳይ ነገር ቤን ኢኻ ክትሓልፍ፣ ቀዳይ ነገር ገመግም ናይ ስዑድያ ኣሎ፣ የመን ኣሎ። ንነጀው ካብዚ ኢንተርናሽናል መስመር ንሸነኸ የማን ንድሕሪ ተፀጊዕካ ከዓ ንምራኽብ ናይ ፀላእ ኣለዋ። ገመግም ናይ በዓል ዳህላክ ደሴታት ናይ ዳህላክ ሚሊሽያ ኣለው፣ መራኸብ ናይ ፀላእ እየ ዝንቀሳቀሶኦ። እዚታት ኩሉ ጥሒስካ ናብቲ ዕላማኻ ንክትበፅሕ ዝኩሉ ረሕቐት ቀሊል ኣይኮነን። ዳሕራይተን ትሕዝቶና ከዓ ንጀለቡናና ንኣይሽትኤን እዚ ኩሉ ከመይ ገይረን እየን ክቆርፅኦ። መቸም ብጣዕሚ ፈታኒ ጉዕዞ እዩ ነይሩ። ቀዳማይቲ ጉዕዞ ተገይራ ምስ ተበገሰ ኣብቲ መበገሱ ቦታ በዓል ሓነሽ ምስ ተበፅሐ ፅዕነተን ተፃዒነን ክብገሳ ምስ ዝደለያ ማዕበል ስለ ዝበርትዐ ክኸዳ ይከኣለን እንደገና ተመሊሱ እቲ ኣሃዱ ተመሊሱ ካልኣይ ግዜ እዘን ንኣይሽቱ ናይ ዕጨይ ኣለዋ። ድሕሪኡ ተመክሮ ኣይካ ትወስድ ተመክሮ ተወሲዱ ሕጂ ከምኡ ክኸውን ኣይክእልን እዩ እምበኣር ኣብ ስራሕ ትሳትፍ ጃልባ ባዕላ ካብ ዓጊግ ተበጊሳ እዚ ኩሉ ክትቆርፅ ክትክእል ኣለዋ። ስለዚ ፎርቦርድ ንብለን ናይ ዕንጨይቲአን ሕጂ እውን ንሳተን ሓንቲ ንዓኣ ሓጋዚት ገለ ትኸውን ንእሽተይ ጃልባ ብድሕሪት ትጉተት ወይ ከዓ ንብላዕሊ ትስቀል ኣባላታ ፅዒና ኩሉ ፅዒና ካብኡ ትብገስ። ኣብኡ እውን ብዙሕ ፀገማት ነይሩ፣ ምምላስ ነይሩ፣ ምኻድ ነይሩ። ብዝኾነ ግን ኣብ ሓነሽ ተበፂሑ ካብ ሓነሽ ተበጊሶም እንደገና ኣብቲ ዝበልናዮ ቦታ ኣብኡ በፂሖም ስራሖም ሰሪሖም እቲ ስራሕ ተሰሪሑ ማለት እዩ ስራሕ ምስ ተሰርሐ ድሕሪኡ መርከብ ደሴት ያኑ ኣብታ ደሴት ደይቦም እዮም። እቲ ስራሕ ብምንታይ ስራሕ ብግራድ እዩ ነይሩ። ስለዚ እቲ ግራድ ኣብቲ ታባ ተፀጊዓ ማለት እዩ እታ ጀልባ ኣብኡ ኣራጊፋቶም ብዙሕ ፀገማት ናይ ሞቶረ ፀገማት ነይርዎም። ብዝኾነ እቶም መጥፋዓጀታት ኣፅዋሮም ኩሉ ኣውሪዶም ኣብታ ደሴት ኮይኖም ስርሖም እናቆፀሉ ከለዉ እቶም ናይ ቴክኒክ ኣባላት ምስቶም ዝተረፉ ከዓኒ ነቲ ዝነበረ ፀገም ንዕኡ ክፈትሑ ኢሎም ብዙሕ ላዕልን ታሕትን ኢሎም ተጣቢቦም መቸም ተጣቢቦም ክብገሱ ክብሉ ከለዉ መርከብ መፂዎም ዓበ መርከብ መፂዎም እዚ ዘይበሃል ክንዲ ጎቦ ዝኸውን መርከብ መፂኦም ክትሒስዎም ክሓልፍ ክብሉ ከለዉ ዶሽካ ስለ ዝነበሮም ብዶሽካ ገይሮም ተኪሶምሉ እቲ ተኽሱናቶም ብጣዕሚ ኣድማዕ ስለ ዝነበረ ኣብቲ ብሪጅ ኣብቲ መምርሒ ናይቲ መርከብ ኣብኡ ስለዝሃረመ ማለት ትኺሉ ከለዉ ፆም ኣይከኣለ ኣንፈቱ ክቀይር ፈቲኑ ኣንፈቱ ቀይሩ ተኮሊሉ ስጋዕ ዝመፆም ወሲኖም ሕጂ ንሳቶም እቲ ሒዶማ ከዱ ይክእሉን እዮም። ሒዛቶም ዝመፀት ዓባይ ጀልባ ሒዛቶም ክትከይድ ኣይክእልን እየ። ኦልሬዲ ናይ ሞቶረ ፀገም ኣጋጢምዋ። ስለዚ ንዓኣ ነታ ንእሽተይ ከም መድሕን ዝሓዝዋ ታ ንእሽተይ ጀልባ ስለዝነበረት ኣታ ጀልባ እቲኣ እቲ ክትሽከምዎ ዝኽእሉ ኣብኡ ኣስጊሮሞ ማለት እዩ። ካልእ ግን ምስይ ጀልባ ከምዝጥሕል ገይሮሞ ማለት እዩ። እታ ጀልባ ጥሒላ ንሳቶም በዛ ንእሽተይ ጀልባ እዚኣቶም ፅልማት እዩ ብቐጥታ ንየመን ቆሪፆም ሕጂ ብቐጥታ ሕጂ ንሱ እንታይ ርኢ ነይሩ ነታ ዓባይ ጀልባ እዩ ዝርኢ ነይሩ። ነታ ዓባይ ጀልባ ዝርኢ ስለዝነበረ ንሳቶም በታ ንእሽተ ገይሮም ኣዝሊኦም ከይዶም እታ ጀልባ ከዓኒ ኣብኡ ሃሪምዋ ጥሒላ ማለት እዩ።
4: እዘን ስርሒታት እዚአን ንሓይሊ ባሕሪ ብዙሕ ተመክሮታት ኣቕሲመን እተን ብዕንፀይቲ ዝተሰርሐ ጀላቡ ሒዞም ኣብ ባሕሪ ስርሒታት ከካይዱ ከም ዘይከኣል ኣብ መደምደምታ በፂሖም። እተን ጀላቡ ብካልኦት ክትከኣ ግድን ስለ ዝነበረ ብፋይበር ግላስ ዝተሰርሓ ግንገፈፍቲ ዓሳ ዝጥቀሙለን ዓይነት ጀላቡ ብምዕዳግ ክጣብቡ ጀሚሮም። ኣብዚ ናይ ምጥባብ ስራሕ ቀንዲ ተዋሳእቲ እቶም ቀደም ነተን ዓበይቲ ናይ ዕንፀይቲ ጀላቡ እናተበላሓቱ ዘንቀሳቕሱ ዝነበሩ ኣባላት ጋራጅን እንደ

0: ዓንፀይትን እዮም። ነተን ንምክፋፍ ዓሳ ዝተሰርሓ ጀላቡ ድማ ናብቲ ዋጋእቲ ፈጣናት ናይ ምቕያር መስርሕ ተጀሚሩ።
1: እቲ ሓይሊ ባሕሪ ኣብ ዓጊግ ዝበሃል ካብ ካስራ ማለት ቁሩብ ናይ ቁሩብ ኪሎሜትራት ኣብ ደሴት ቆይምና ናብ ሓቂ ጋራጃት ዝተፈላለየ ቆይምና እዚ ሕጂ ንኣሶ ዘለና ዘን መራኽቢ ዘን ሆርታት ዘለናየን በብቁሩ ክመፃ ክኢለን ክመፃ ስለ ዝኽኣላ እዚአን ምስ መፃ 86 ኣብ መጠረሽታ እዚአን ክመፃና ክኢለን ማለት እዩ ዘነሃወር ዘለናየን። ዘነሃወር እዚኣት ምስ መፃና ሕጂ እንታይ ኮይኑ ካብቲ ዝነበረና ናብ ሓቂ ሓይሉ ከዓ ወሲኽና እንታይ እታ ሓይሉ እዚ ካብ ኮማንዶ ዝነበሩ ብርክት ዝበሉ መፂኦም ካብቶም ኣብኡ ዝነበርና ኮይኖም ሕጂ እቲ ወታሃደራዊ ቆሚ ማለት እዩ ምስ ቆመ እዚኣቶም መፅናና እዚአን ሕጂ እንታይ ክንዓጥ ክኢልና ማለት እዩ 75 3.14 23 ቅድሚኡ ዝነበረ ከዓኒ 106 ነርና ማለት እዩ።
2: ዓጊግ ምስ መፃና እንታይ ሓይሽ ዝብል ክስታ ኮይኑ ነረን እዘን ዞድያክ ዝበሃላ እሳተን ናይ ክልተ ሞተር ስዙኩ ዝበሃል ነይርዎን እሳን ግና ነቲ ዝነበረ ክብድሆኦ ስለዘይከኣል ስለዘይክላኸማን እንታይ ደኣ ሓይሽ ተባሂሉ ካልኦት ዓበይቲ ናይ ያን መሪነር 175 ሰቂልናለን ንዝኾነ ይኹን ኣብ ኩነታት ይንቀሳቀሱ ነይሮም ማለት እዩ። ሕጂ ምስቲ ዝነበረ ናይ ምንቅስቃስ እሳተን ንቐፃሊ ከድማዓ ስለዘይክላ እንታይ ደኣ ሓይሽ ተባሂሉ ካልኦት ዓይነት ፋይበር ናይ ሓደ ሞተር ናይ 75 ሞተር ሰቂልና እሳተን ንጥፈት ስለ ዘለዎን እቲኣተን ከዓ ክመድታት ኮይነን ንዝኾነ ይኹን ነቲ ዝኸይድ ኣፅዋርዶ ካልእ ካልእ ንዕኡ ምስኣቶም ንዝኾነ ይኹን ክታ ገብራ ነተን 75 ዝነበረን ሕፅር ዝበላ ዳርጋ ናይ 8 ሜትሮ ናይ 6 ሜትሮ ብኡ እንቀሳቀሳ ነይሩ ማለት እዩ። ካብኡ እቲ ቀንዲ እዚኣተን ከማን ነቲ ዝኾነ ናይ ነዊሕ ቦታታት ዝነበረ ክዕፅዋት ስለ ዘይክላ ቀጥታ ንሕና እንታይ ደኣ ሓይሽ ተባሂሉ ካብኡ መሊሾም ንናይ ዓሳ ኢለን ዓበይቲ ናይ 9 ሜትሮ መፅን ማለት እዩ እቲ ናይ 9 ሜትሮ ንዓሳ ኢለን ዝመፃ ኣንሕና እዚኣተን ብሓደ ሞተር ናይ 175 ገበረን ተባሂሉ ናይ 175 ተገይርዎን እሳተን ከማን ዳርጋ ፅቡቅ ዋላ ብንጥፈት ኹን ብካልእ ናይ ብሓቂ ንዝኾነ ይኹን እዚ ዝነበረ ከባቢና ፀላኢ ድዞሮ ዝነበረ ዳርጋ ከነርዕዶ ጀሚርና ማለት እዩ። እጂ እሳተን ምስቲ ናተን ንጥፈትን ምስቲ ናተን ዕብትን ፅቡቅ ዋላ ዝተፈላለየ ኣፅዋር ሒዘን ናይ 45 መስርዕ ማለት እዩ ኣባላት ሒዘን ፅቡቅ እንቃሳቀሳ ነይሩ ማለት እዩ።
0: እዘን ጀላቡ ክሳብቲ ዝድለ ደረጃ ዝበፅሐን ኣብ ኩናት ኣድማዓ ውፅኢት ዘምፃን ቀፃሊ ናይ ምብልሓትን ምስናዕን ፃዕርታት ተኻይዱለን። ተዋጋኣይ ሰናዓይ ሓላፊ ኩሉ ኣባል ሓይሊ ባሕሪ ሓሳቡ የፍስስ ብግብሪ ይፍትን ይፅዕር ምእንቲ ዕውት ውፅኢት
2: ባሕሪ ዝመፁ ዝነበሩ በዓል ፍስሓ ዝበሃሉ ቀጥታ ምስዓል እቶም ዝነበሩ ሓለፍና ምስዓል ተወልደ ቀላት ማለት እዩ እንዳተራኹ ከምዚ ወሞ ካብስ ካልእ ዓይነት ሞዲፊካ ዶ ንገብር ምናልባት እዚኣ ሓንቲ ሞተረ እንድሕሪ ተባላሻ ከምዚ ንዓና ዘጋጥመና ዘሎ ንዓተን ገለ ነገር ዘይንባልሓት ወሞ ንዓተን ክንገብር ተኮይና ምናልባት 285 እቲ ዓበይቲ ተገርናዮ ንዓተን ኣብ ዝኾነ ይኹን ማዕበል ክግልፀን ስለ ዝኽእል ሓደ ክልተ ሞተርን ናይ 85 ወይ ናይ 75 ከም ሞዲፊካ ዶ ዘይግብር ንዕኡ እምበዓር ኣንሕና ብሓደ ሞተረ ኣብ ክንዲ ዝኸዳተን ዓበይቲ ንዓተን ብክልተ ሞተር ክኾና ከም ዘለን እዚ 75 ብስቴርሶ ዘይኮነ ብሃንደል ከምዚአን ተን መጀመርታ መፅና ነረት ናይ ዓሳ ማለት እዩ ንዓሳ ኢለን ተባህላ ካብኡ ቀጥታ ነዚ ሞተር እዚ ስታካር ጌርና እዚ ፋይበር ግላስ እዩ እዚ ፋይበር ግላስ እዚ ኩሉ ግዜ ክብደት ንድሕር ወሲዱ ናይ ምስባር ተኽልኦ ቀጥታ ክሳይ ዝገብር ሪንፎርሶ ይብሉ ንዕኡ ክንገብር ግና እንታይ ጌርና ይሄና በዚ ላሜራ ድሩዕ ናይ ክልተን ፍረቃን ርጉዲ ዘሎ ነዚ ከምኡ ርጉዲ ናይ ክልተን ፍረቃን ዘሎ ነዚ ከዓ ብምሉእ ሕጂ ነዚ ኣብዚ ዘሎ ብሎንታት ልክ ከምዚ ዳዶ ናይ ዚ ዘርእካ ዘለኹ ነዚ ሞተር ሒዙ ዘሎ ከምኡ ንበይኑ ከም ደእሰር ጌርና ናብዚ ከዓ መልሽ ንዕኡ ካይብርትዖ ኣብዚ ዓይነት ኣብዚ ተወሳኺ ፌሮ ጌርና ምዚ ከም ደእሰር ጌርና ነቲ ሞተረ ክልተ ሞተረ ጌርና ማለት እዩ እምበር ንሓደ ሞተረ ከማ ዚ ምስ ማዕበልን ምስ ፅዕነትን የስግኣካ እዩ ሕጂ ከምኡ ሙዲፍካር ጌርና ቀጥታ ነቲ ሞተር ኮፍ ኣቢልና ካብዚ እዚ ስታካር ጌርና ክልተ ብስቴርሶ ከም ዝኸይድ ጌርና ማለት እዩ።

0: ድሕሪኡ ኮፍ መሰበልና ነዚ ናይ ንክልትኡ ደዋ ስብ ካብ ብስፌርሶ ቲራንተ ክንታ ክንገብር ኣለና ተባሂሉ ቲራንተ ልክዕ ከምዚ ንሪኦ ዘለና ዓበይቲ እዚ ነቲ ሞተረ ኣብ ክልተ ነናይ 15 ግፍሓት ጌርና ኮፍ ኣቢልና ቲራንተ ጌርና ምስኡ ምዝ ከም ዝራኸብ እዚኣ ንሓንቲ እያ ተንቀሳቀስ ነዚኣ ተንቀሳቀሳ ግና ምእንቲ ነቲኣ ተንቃስካ ካልእ ቲራንተ ጌርና ንኣስታ ጌርና ሕጂ እዛ ስፌርሶ እዚኣ ንሓደ ልክዕ ንበይና እያ ተንቀሳቀሶ ናብዚኣ እዚኣ ቲራንተ ተጌርካላ ግና ንክልቲኡ ስለ ዘንቀሳቀስ ክልተ ሞተረ ጌርና ነዚኣተን ዝተፈላለየ ብረት እንዳሰቐልና ዳርጋ ፅቡቅ ክንዕወት ክኢልና ማለት እዩ
1: ዘናቱ ኣምፂኻ ሰኩዕኻ ስጋዕ ክንደይ ምትእማን ነርኩም ኣብ ባሕሪ ከዓ ኩናት ከዓ ከኣት ሰብ ከዓ ፅዕና ፅዋር ፅዕ ምትእማን ስጋዕ ክንደይ ነርኩም
0: እሱ ነርና እንታይ እዩ ከም እቲ ናይቲ ናትካ ኣብ ሙዲፊካር ዘለና ምናላት እሳተን ሕጂ ኣብ ናይ ሌሊካ ሕጂ ሌሊካ ንክልትኡ ናይ የማን ናይ ፀጋም ጭንጉዕ ኣሎ እሱ ሕጂ ስሕበካ እዩ እኒው ኣብ ክልተ ከዓ ነናቱ ሕጂ እዚ ሌሊካ እዚ ሞተረ ንሰቕሎ ሓደ ዓይነት ዝረት ዘለዎ እሱ ሕጂ ከም ክስታይ ስሕበካ እዩ ቁሩብ በላዓልካ እዩ ብዝያዳ ግና እቲ ኣንሒና ንፍትኖ ነርና ንዓቶም ቅድሚ ምስዳድና ምስቶም ዝነበሩ ኣብ ባሕሪ ከይድና ንፍትኖ ነርና ንኣብነት ኣብኡ በዓል ተወልደ ቀላቲ በዓል ጀሪካን በዓል ዝነበርናሉ ናይ ዓብ ብረት እዚ ብረት እዚ ካብ ሜዳ ተሓቲቱ እዚ ቢኤም ዝበሃል ተመቒሉ መፅኡ ማለት እዩ ሕጂ ንዕኡ ከምቲ ናይቲ ኣይኮነ ንዕኡ ሲ በዓልና ከማን ክንፍትኖ ኣለና ዝብል ንዕኡ ምስሰቐልናሉ ሳፖርትታት ገይሮም ብናይ ዕንጨይቲ ዘሎ ብናይ ምልሓምን ምቕናዓን ዘሎ ኩሉ ሙዲፊካር ምስ ተገበረ ናይ ሞተረ ከዓ በዓልና ኩሉ ኣዳሊና ክስታይ ምስ ገበርና ይፈተን ተባሂሉ ኣንሒና ንዕኡ ክንፍትን ዳርጋ ኣነ በዓል ተወልዲ ቀላቲ ዝነበሩሉ እቲ ሃፋ ብጎኒ ስለ ዘይነበረ ንዓና ነዚ ኮበርከት እዝን ኩሉ ንባሕሪ እትዎ ማለት እዩ ሕጂ ከም ክስታይ ተመኩረሲ እንዳተረዳእኻ እንዳተማዕዝካ ስለ ትገብሮ ንዝኾነ ነገርከዓ ድሌት እንድሕርሎ ኩሉ ግዜ እትዕወት ኢኻ ፍርሓ እንድሕርሎ ግና ኣይትዕወትኒ ኢኻ እዚኣ ከምዚኣ ገይረ ወሲደ ብቲኣ ከይዳ ማዕብል ተገልመ ክግልብጣ ክእል እዚ ኣይኮነት ማለት ካልኦት ዓበይቲ ምዕቡላት መራኽብ ከማን ኣብ ባሕሪ ሰጥማየን ከምኡ ከም ክስታይ ግና ንዓና ዳርጋ ብዙሕ ከምዚ ኣይጋጥማን ኣብቲ ዝነበረ ናይ ንጥፈተናይ ንጥፈት ድዩ ናይ ካልእ ናይ ካልእ ዋላ ሚዛን ኣብ ንኸደሉ ኸማን ከምዚ ዘልኩኻ ብፃይ ፍስሓ ዝበሃል ነይሩ ንዝኾነ ነገር ዘጋጠመ ወይ ንዝኾነ ነገር ንየማ እንድያ ትበልዖ ንፀጋ ኣብሕና ንፍትን ነርና ንፍትኖ ግና ኣብ ብዙሕ ማዕበል ምፅዕነትን ምስገለን ንሱ ኸማን ብሓበሬታ ቀጥታ ህበና ስለ ዝነበረ ብኡታት መሰረት ከማን ነቲ ዝነበረ መስርሕ ክንዕወት ተባሂልና ማለት እዩ እዚኣ ሕጂ እታ ሓንቲ ዓይነት ዝነበረን ማለት እዩ ናይ ሓደ ሞተረ ዝነበረን ሕጂ እንታይ ገይሩ እዚ ሳፖርቶ እዚ ፌሮ ኣለዎ በዚ ንገዛ ርሱ እዚኣተን ሕጂ መንቀሳቀሲ ናብዚ ኢሉ ተገበረ እምበር ቀጥታ ፌሮ ዘሎ ናብዚ ከዓ ፌሮ ኣሎ እዚ ብክልተ ሞተር ንዓቶን ናይዚ ሓደ እንድሕሪ ቅሪብካዮ ኣብያት እዩ ዝገብር ክልቲኡ እንድሕሪ ጨቢጥካዮ ናብዚ ሕጂ ኣንሂና እንታይ ዳ ሓይሽ እዚ ኸማን ልክዕ እንዳፈተንካ ዝግበር ዝነበረ እዩ እንተርሒእካዮ ይዓፍር ንላዓሊ ገፁ ድርቢ እንድሕሪ ፅቢብካዮ ከዓ ይእዊ ሕጂ ናይዚ እቲ ቀንዲ ቀስ እንዳልካ እንዳፈተንካ ስራሓት ተኻየደ ናይዚኣተን እንዳቕረብና እታ ናተን ሳይድ ረኺብና ኣላ ማለት እዩ እዚኣተን ሲ ገና ቅድሚ ሕጂ ዘይነበረን ስለ ዝገበርናየን ብኡ መሰረት ናይ 15 ኣብ ጎኒ ገዲፍና በቲ ቀነና 6 ገዲፍና ምስ ፈተናየን እዚኣተን ንጥፈታት ዳርጋ ካብ 25 ስጋዕ 30 ማይል ኖት ከም ዝኸዳ ገርናየን ማለት እዩ ኣብቲ ሸኸም ምስአን ሸኸም ናተን ናይ ብረተን ኣሎ ካልእ ኣሎ ብሙሉእ ምስ ፅዕነተን እዩ እዚ እምበር እዚ ንበይን እዚኣተን ሞ ዳርጋ 45 ክነፍራ ኸለ እዚ ጥራሕ ንዓን ይደፅለን ዘሎ እዚ ግና እቲ ብረት ከምዚ ናይ ቅድም ዝረአኹሞ ብረተን ኣብዚ እዩ እቲ ብረት ልክዕ ከምዚ ዓይነት ኣለዎ ኣብዚ ዝስርሖ እቲ ካልእ ናይ ብረት ከዓኒ በዚ ጎኒ ዘድልየካ ናይ ጥያይድ ዩ ናይ ቡምባ ዩ በብኸ ከም ናተና ክስታይ ኣለ 106 ቡምባ እዩ 14 23 ጥያይ ስለ ዝኾነ ንዓኣቱ ልክዕ ጋራዲ ጌርካ ቦታ ከም ዝሓቁፍ ንዓኣትን ትሚዛነን ማለት እዩ ካልእ ዘድሊ ከምቲ ዘለናይ ዓንተ ወይ እተን ዕንጨይቲ ዓበይቲ ነናይ 175 ሞተረ ጌርና ኣለና ንዓኣተን ምስኣተን ዝጓያ ስለ ዘሎ ፀገም ማለት እዩ ከምኡ እዚኣተን ኩላተን ሕጂ ዳርጋ ናይ 200 ኣሎ ናይ 225 ዘለዎን ሞተር እየን ዘናብ ዘለዋ ኩላ ናብ ዘለዋ ዓበይቲ ማለት እዩ እዚ 85 እዩ እዚ ግና ናይ 225 ኣሎ ናይ 200 ኣሎ ሕጂ ሓድሽ ዓይነት ኣምፂና ምዝ ናይ ሓልየ ብዘን ዓበይቲ ጀላቡ ምስራሕ ንዕኡ ሞተረ እዚ ኣብኦን ሰቂልና ልክዕ እሰን ከዓ ስጋዕ 4ኖት 38 ኣብዚኣ እንዳህላክሲ እንዳዓለልካ በፂሓ ትመፅ ማለት እዩ
2: ንመጀመርያ ኣብቲ እዋን ኢና ንሕና ንገዛ ርስና እውን

0: ከመይ ገረኒን እዚ ከምዝኣመሰለ ኣፅዋር ዝሰቂለን ይኸዳ ክትኩሳ ነዚ ተፃዋርነት ኣለዎ እንዲ ዝብል ኩሉ ግዜ ኣከራኻሪ ነይሩ ክትዓት ዝተፈላለየ ክትዓት ዝለዓል ነይሩ። ስለዚ ፈተነ ተጀሚሩ ማለት እዩ ኩሉ ክንገብር ኣለና ክንፍፅም ኣለና ዝብል ኣረኣያ ስለ ዝነበረ ተበግሶ ከዓ ላዕሊ ስለ ዝነበረ ምስልካ እዩ ዝበሃል ነገር እውን ኣይነበረን። ሓደ ፈተነ ይካየድ ይፈሽል ኣይትዕወትን ካልኣይ ፈተነ እንደገና ይካየድ። ንኣብነት ኣብ ግዜ ተኩሲታ ጃልባ ታ ንእሽተይታ ሽሙ ኣይትፀወሮን እንታይ እይትፀገም ኣበይናይ ስታንድ ኣብ ናይ ዕንፀይቲ ኣብ ናይ ሓፂን ዲ እንዳተባሃለ በብእዋኑ ለውጥታት እንዳተገበረ ይኸይድ ነይሩ ማለት እዩ። በዚ ድማ እቲ ኣፅዋር እውን ዝፅዕንኦ ዝተፈላለየ ስለነበረ ኣብ ሓደ ዓይነት ኣፅዋር ከምኡ ዓይነት ፀገማት ኣጓንፈካ ካልእ ዓይነት ብረት ክትቅኢር ከለካ ዘሰይም ፕሮብሌም ኣጓንፈካ ከምዚ እንዳበለ ንነፍሰ ከፍቲ በብእዋኑ ክካየድ ዝነበሮ ስራሓት ምስልካ እዩ ዝበሃል ነገር ኣይነበረን። ኣነ ኣውራ ዝሐጉሰኒ ነገር ለይትን መዓልትን ፅዒርካ ከመይ ጌርካ በዘን መራ በዘን ንኣይሱ ጃላ ብፈጠና እዚኣትን ጌርካ ፀላኢኻ ተጥቅዕ ዝብል ተጥቅዕ ጥራይ ዶ ይኮነስኒ ብኣካል እውን ከመይ ጌርካ ትሳተፍ ነቲ ናይ ባሕርያ ኣብቲ ዋን ኣውራ ዝዝከረኒ ዝኾነ ኣባል ባሕርያ ኣብቲ ተዋጋኢ ዝነበረ ድዩ ኣብ ናይ ፅገና ዝነበረ ድዩ ካብ ስርሒታት ክተርፍ ዝደሊ ኣይነበረን። ካብ ስርሒታት ንድሕር ዚኣ ተሪፉ ክቃየም ኣለዎ ምስቲ ናይ ቀረባ ሓላፊኡ ክኳር ኣለዎ ስለምንታይ ተሪፈ ከምዚ ነውሪ ገ ዓይነት ገይሩ ዝወስቶ ነይሩ። ስለዚ ፅቡቅ ነገር ስለ ዝነበረ ነፍሰከፍ ኣብቲ ስርሒታት ዝሳተፉ ብናይ ኣፅዋር መልክዕ ኣፅዋር ነቲ ኣፅዋር ፈሊጦም ክጥቀምሉ ዝኽእሉ ሰባት ከማን ኣብቲ ምድላው ናይተን ጀላቦ እጃም ነይሩዎም ንሳቶም እውን ብቕዓት ናይቲ ኤም ጀላቦ ናይ ምጥፋዕ ኣቕሙ ነቲ ኣፅዋር ከመይ እዩ ገለገለ ዝብል ኣቶም ውን ሓሳባት ኣብ ምቕራብ ራ ነይርዎም።
1: ኣብቲ ባሕሪ ዝገበርና ብዙሕ ነገር እዩ ነገር እቲ ብዙሕ ነገር እንታይ እዩ ግራድ ዝበሃል ነይሩ ሓደ ኣፉ ማለት እየ ክልተ ኣፉ ከዓ ነይሩ ኣርባዕተ ኣፉ ከዓ ነይሩ ማለት እየ እዚ ኣርባዕተ ኣፉ ሕጂ እንታይ መፅእና ዲግሪ ይነበሮ እቲ ዲግሪ ዘይነበሮ ክንደይ ርሕቐት ይኸይድ ኣሎ ኣይንፈልጠን ነርና ምስኡ ራዳር ጌርናሉ ምክንያቱ ኣብ ባሕሪ ክትጓዓዝ ከለካ ናይ ቅድሚኻ እንታይ ኣሎ መርከብ ኣሎ ኣይትርእን ኢኻ ሕጂ እቲ ራዳር እንታይ ገርና ምስትፋሉል ኣሲርና ልዕሊኡ ክንብውፅእ ገርናያ ልዕሊ ፈፅካ ኩሉ ሕጂ ክቋፀር ኣበይ ኣለካ ትፈልጥ ማለት እየ ምስ ፈለጥካ ሕጂ ኣንፈትካ ርኢኻ ክትኩስ ትኽእል እቲ ክልተ ኣፉ ከዓ ከምኡ ሓደ ግዜ ክልተ ኣፉ ምስ ገበርናዮ ምስ ኣሰርናዮ ብዙሕ እኳ እቲ ውፅኢት ናክትዩ ኣይፈልጦን ተገምጥልና ንባሕሪ ኣትዩ ምስ ፈተናዮ በዚ ነብርጓራ ዝበሃል ኣሎ ምስ ፈተና ክበሉ ኣትዩ ሓደ ማለት ከም ጠንቂ ዝኸውን ዝኽእል ማልባት ብቡለ ናይ ኣሰርና ብመስማር ኢና ገርና ነርና ካብኡ እና ግን ብቡለን ኣሲርና ምስ ፈተና ፅቡቅ መፅልና ረሲዕልካ እዚ ቅድሚኡ ዝነበረ 120 ከማን ክልተ ገርና ከም ዝነበርና ስጋዕ እዚ ምሕራር ናይ ማፅዕ ሒዝናያ ከም ዝመፀና

0: ከመገበ እያዮም
1: ግትር ከቢት ወንቲ ምሻፍ ገትክል ዓት ክግልፅ ንሓኪት ድዩ ማ ሰብሩ ትሻ
2: ግሌታይ ክሜራት ናይ ጣል ዓለያ ማፊ ኣስመራ እንደገየስኮብን ኣዝቤኮን ውእርድ ንደይመሳቅበልኩ
1: ላላ ኣብ ዓብዲ ድሓን ግን ንምፃእቱ ላኪን ምግል በለካ ሓዘ ለይኮ መስለካ እለ ሰሚራ ሰሚራ ተኣምርና
3: ምሽላብእስኪ
4: ዱር እንተዶ ብእስኪ ራስኩም ይብረት
3: ጋሮ ድበሸ ልበሸ ረብ መንገየሉ በ

ሃሎ ሳለም ኣይዋ ብግስትለ ኮ ናይ ቁርደት ይረከብኮኒ ብሓደም ናይ ከረንግሊ ጀርብቱ ከላስኮይ መርሓባ

0: من بيت نجس عارف هذا؟
1: لا ما علنا شكر
0: هذا ما علنا من عارف الحس

0: ሓይሊ ባሕሪ ብዓቕሚ ናይቲ ውድብ ኣብ 1987 ሓደ ወተሃደራዊ ሓይሊ ብምቓም ነተን ከስርሓና ይኽእላየን ዝበለን ናይ ዕንፀይቲ ጀላቡ ዓጢዑ ወተሃደራዊ ስርሒታት ከም ዘካየደ እንተኾነ እቲ ስርሒታት ከምቲ ዝሓሰቦ ከም ዘይነበረ እዚ ድማ ብሰንክተን ዓጢቕወን ዝነበረ ጀላቡ ምስቲ ከጥቅዖ ዝተበገሳ ገዚፍ ዓቕሚ ጸላእይ ፈጺሙ ዘይመጣጠንን ኣድማዕነት ዘይነበሮን ብምንባሩ ንኻልእ ተባላ ሓትነት ከም ዘበጋገሰ ንምግፋፍ ዓሳት ተባሂለን ዝመጻ ፋይበር ግላስ ዓይነተን ጀላቡ ብምስናዕን ኣጽዋር ብምጽዓንን ናብ ወተሃደራዊ ስራሕ ከም ዝተዋፈረ ርኢና። ድሕሪ እቲ ዝተኻየደ ልዑል ጻዕሪ ምስናዕ ጀላቡን ኣጽዋርን ሓይሊ ባሕሪ ከም እንደገና በዘን ልዑል ፍጥነት ዝነበረን ፈጣናት ኣብቲ ግዜቲ ክዋጋኣና ይኽእል እዩ ዝበሎ ኣጽዋር ብምዕጣቕ ኣድማዒ ወተሃደራዊ ስርሒታት ከካይድ ጀሚሩ። ሓደ ኻብኡ እቲ ኣብ 1989 ኣባጽዕ ዝተኻየደ ስርሒት እዩ ነይሩ።
1: ካብዚ ይጅምር እቲ ስርሓና እንዳቐጸለ እንዳማዕበለ ፋይበር ግላስ ክነምፅእ ጀሚርና። እዘን ፋይበር ግላስ እዚአን ብዛዕለ ደረጃ ክነጥፋ ጀሚረን ዋላ ሓቂ ሓጃብቲ ዋነት ንሕናስ ልክዕ ክትርአን ካለካ ናይ ጸላእሲ ጻፀን ሓርማዝን ከም ትዝበልካ ምግናን ኣይኮነ ብሓንቲ ብረትና ንገብረለን ንሕና ኣብነት ተዋንቲ 85 ሚሜ 106 ስካብዚ ካቱሻ ዝበሃል ኣብ 120 ንሱ 14.5 23 ፅዕናለን ክንጀምር ጀሚርና ዝዋን እዚ ድሕሪኡ እውን እቲ ኣሃዱ ከም ሓደ ገለ ክፋል ናይቲ ኣሃዱ ኣብ ድሕሪ ዝብለካ ዘ ናይ መፃወቢ ኩነታት ኣብዚ ናይ ባፅዕ ኣቲኻ መጥቃዕቲ ናይ ምግባር ተበግሶ ተወሲዱ እቲ ስራሕቲ እውን ኣዝዩ ኣብዚ ብማእኸል ኣብዚ ናይ ውሽጢ ኣብ ደገ ባፅዕ ኣቲኻ ዕውድ ዝኾነ ስርሒት ኣካይዱ ኣብቲ ዋንቲ እውን ዕድ ክትዕውድ ክትብሎ ትኽእል ፀላእ ቲ ዋንቲ እቲ ናይ ሰውራ መስከረሰውራ መስከረም ኢሉ ታሽሙ ዝጭድረሉ ወይ ካብ ብዙሕ ታሽሙ ዝገብረሉ እቲ ዋንቲ ምንባሩ ሓቂ ሓይሽ ዓብድ ማዕይ ነይሩ ክትብሎ ኢኻ ትኽእል።
2: ምናልባት ከም ሓይሊ ደልዲልና ክንገጥመሉ ዝኽኣልና ኣብ መወዳእታ 88 ኣብ መጥቃዕቲ ዝገበርናሉ 89 መጥቃዕቲ ዝገበርናሉ ባፂ ኣብዚ እዋን እዚ እተን ኣቐዲምና ከምርእቶ ሓሳብ ዝቐርብ ዝነበረ ናይ ፋይበር ግላስ ፋልኳታት ክመፃና ተደጋጋሚ ሓሳባት ትቐርብ ነይሩ እዩ። በብቕሩ እውን መፅአን እዮ ንሳተን ምስ መፃ ከምዝብለካ ዝድሊ ኣፅዋራት ብዘይ ካብ ቢኤም ዳርጋ ኩሉ ፅዕና ነርና 120 106 ዝውዕ 14.5 ዝውዕ 23 75 ኣርቤጂ ኩሉ ዘድሊ ፅዕና ኢና ኣቲናያ ዑእ። ምናልባት ኣነ ኣብቲ እዋን እንታይ ኣይነበርኩም ብሕማም ምክንያት ተሪፈ ነራ ኣብዚ ከባቢ ናይ ሃራት ግን ዕው ዝኾነ መጥቃዕቲ ሓይሊ ፀላእ እውን ብዘይተፀበዮወይ ከምኡ ሓይሊ ሎም ዝብል ገምጋም እውን ኣይነበሮን ናይ ሓቂካ ኣሰንቢዱ ወይ ምክንያቱ ኣብ ሕምብር ትባፅእ ኣቲኻ እሞ ብባሕሪ መፅኻ ክትወቕዖ ናይ ሓቂ ኣሰንቢዱ ወይ ኣብዚ ሕጂ 100 ክንገጥሙ ከም ዝኾና ከም ንኽእል ተኣማሚና ኢንሃቡ ካብኡ ብግዜኡ ካብቶም መሳርሕታትና ፈልኳና እንዳዓበና ሓደስ እንዳመፃ እንዳማዕባልዎ እንዳተባሃል ሓትካ ከመይ ጌርካ ኩሉ ኣፅዋራት ኣብ ምንቅስቃስ ሓደጋታት ከምዘየምፃልካ ጌርካ ምስአን ኣሲርካ ከመይ ጌርካ ትንቀሳቀስ በቶም ክኢላታት ናይ ሓይሊ ባሕሪ ነበሩ ቴክኒክ ብጣዕሚ ሓያላት ሰባት እዮም ኒኦም ብዕንጨይቲ ስራሕ ብዕንጨይቲ ብሓፂን ስራሕ ብሓፂን ኩሉ ተና ኣፅዋራት ኣብአን ኣሲርካ ከመይ ጌርካ ትንቀሳቀስ ከመይ ጌርካ ፍጥረት ክሓሊኻ ንፀላእ ክተዋጋእ ትኽእል ምስ ማዕበል ምስ ገ ፅቡቕ ተመክሮታት ቀሲምና ኢና ካብ ዋላ ሓንቲ ዳርጋ ተቋፃፂርናዮ መራይ ተቋፃፀረና ክትብል ትኽእል ኢኻ ምስቲ ናይ መጀመርያ መጥቃዕቲ ናይ ባፅዕ ትገብረሉ።
0: ሓይሊ ባሕሪ ጎኒ ጎነቲ ዘካይዶ ዝነበረ ምውዳብን ምምዕርራያት ኣፅዋርን ቀጻሊ ንኣሽቱ መጥቃዕትታት ከካይድ ድሕሪ ምፅናሕ እቲ ብዝለዓለ ደረጃ እጃሙ ዘበርከተሉን ከም ሓይሊ ዓቕሙ ዝተመዝነሉን ዝተነብረሉ ትፅቢት ዘመስከረሉን ናይ 1990 ስራሕ ትፈንቀል እዩ ነይሩ።
3: ኩሉ ምብኣብ እቲ ምድላዋት ናና ኣብ ማሻ እብራሂም እዩ ተዳድዩ ኣብ ማሻ እብራሂም ካብ ማሻ እብራሂም ኢና ክንብገስ ስለዚ ኣወዳድባ ናና ሕጂ እቲ ምድላዋት ኩሉ ተገይሩ ጀላቡ ተዳልየ ነአን ኣፅዋር ተዳልዩ እዩ ሰብ ተዳልዩ እዩ ስለዚ ኣወዳድባ ናይቲ ስርሒት ከዓኒ ኣብ ክልተ ዝተመቕለ እየ ነይሩ ሓደ ኣጥቃዕ ሓይሊ ኣብ ደቡባዊ ቻናል እቲ ካልኣይ ከዓኒ ኣብ ሰሜን ዝኣቱን ኣብ ደቡብን ማለት እዩ ስለዚ እቲ ብሰሜን ዝኣቱ ብቐጥታ ኣብቲ መጥቃዕቲ ናይ ፈንቅል ኣብኡ ክኣቱ ሕጂ ተንጀላእተን መራኸብ ናይ ፅራይ ብቐጥታ ነቲ እግረኛ ጥራይ ኣብ እግረኛ ጥራይ ክንዲ ዘድህባ እተን መራኸብ ብምሉእን ናብ ሓይሊ ባሕሪ ናህና ጥራይ ከም ዘድህባ ክንገብረን ሓደ ንሱ ጥራይ ዘይኮነስ እንተኻልና ክነፅሐል እንተዘይከኣልና ከዓነ ካብ ስራሕ ጠጠው ክነብለን እዚ እዩ ነርቲ ስለዚ ትፅቢት እቲ ውድብ ኣብ ልዕሊ ሓይሊ ባሕሪ ዝነበሮ ትፅቢት ዓብዩ ነይሩ ልክዕ ከምቲ ዝተገብረሉ ትፅቢት ከኣማን ዓበ ተራእዩ ተፃዊቱ ስለዚ ሕጂ ክልተ ኣሃዲ እዩ ነይሩ ብክልተ ክንፊ እዩ ዝኣቱ እቲ ብሰሜን ዝኣቱን ኣብ ሰሜን ኣብ ደቡብ ዝሓልፍን ስለዚ እዚ ብሰሜን ዝኣቱ ልክዕ ምስቲ እግረኛ ሰራዊት ናና ምስ መካናይዝ ተዋሂዱ ስርሑ ጀሚሩ ማለት እዩ
0: ኣብ ውግእ ባፅዕ ማዕርቲ ብመሬት ዝካየድ ዝነበረ ኩናት ሓይሊ ባሕሪ እውን ምስተን ኣብ ባሕሪ ኮይነን ነቲ ብመሬት ዝግስግስ ዝነበረ ሓይሊ ህዝባዊ ግንባር ክዕንቅፃ ዝድብድባን ካብ ዓሰብን ዳህላክን ሰራዊትን ኣፅዋርን ዘመላልሳን ዝነበረ መራኸት ኢትዮጵያ ቀፃሊ ምርብራብ ኣብ ልዕሊ ምክያድ ኣብቲ ናይ መወዳእታ ሃሞት ጸላኢ ብዘይተጸበዮ ሸነኽ ብድሕሪ መስመሩ ተጋደልቲ ጽዒኑ ድሕሪ ምእታው ዝተኻየደ መጥቃዕቲ ኣብ መዘዛም ናይቲ ኩናት ዝለዓለ ተራ ነይርዎ።

መበገሰ ከምቲ ዝነገር ኳ ካብኒኤሩ እዩ ብቐጥታ እተን ጀረቡ ተበጊሰን ብለይቲ ሕጂ ኣብቲ እዋን እቲ ብለይቲ ጥራይ ኣይኮንካን ወላ ብቐትሪ ወላ ብቐትሪ ኣጋጣሚ ከዓ ኮይኑ እቲ ወይዘር ብጣዕሚ ፅቡቅ እዩ ነይሩ ድማዓ ደመና እዩ ነይሩ ስለዚ ናይ ነፈርቲ ተራ ፈፂምካ ኣይነበረን ዳርጋ ነፈርቲ ኣይነበረን ክትብል ትኽእል ነረን ከም መንባር ንመጠን ግን ብዙሕ ነረን ክትብል ኣይትል ስለዚ እቲ ትራሕ ናይ ሓይሊ ባሕሪ ብለይትን ብቐትሪን እዩ ነይሩ ፍሪጌታት እየን ነረን ፍሪጌት ዝበሃላ ላንዲንግ ክራፍት ነረን ካልኦት ዘና እዛ ኤችኤምኤስ ኢትዮጵያ ገለ ትበሃል ስለዚ ተሓንበለ እዩ ነይሩ ክብለካ ክእል ሕጂ ብቲ እዋነቲ ዝብለካ ምስ ክተረኣዮ ከለካ እቲ ሚዛን ናይ ክልተ ሓይሊ ሓይሊ ናይ ፀላእን ሓይሊ ናይ ሓይሊ ባሕሪ ናይ ኢትዮጵያን ሓይሊ ናህናን ሰማይን መሬት እዩ ተንጀለቡ ናህና ንኣይሽቱ

0: ተንጀሎእተን መራኽብ ናይ ፀላኣ ካኹም ትግብኦ እየን ዝኾና ረዲ ኣላ ኣፅዋርናህና 75 14 5 23 ዋይል ናቶም ከዓ በዓል 122 መዳፍዕ ገ ዘለዎ ብኤም 24 ሻምቡቆ ዘለዎ እዩ እዚታት ኩሉ እናተተኮሰካ ግን ብቐጥታ ትኽልከዓ ካተኣቱ ፍጥነት ስለ ዘሎ ምክንያቱ ድሕሪ ርሒእካዮ ሕማቕምር ድሕሪ ቀሪብካዮ ፀገም የለን ስለዚ ቀልጢፍካ ተፀጊዕካ ከዓ ብታሕቲ ኮንካ ትዘብጥ ብዝኾነቲ ስራሕ ብጣዕሚ ኣትካቢ ነይሩ ብጣዕሚ ዕውት ነይሩ ብዙሕ ስራሕ እዩ ተሰሪሑ ማለት እየ
1: ድሕሪ ምሕራር ባፅዕ ኩናት ሓይሊ ባሕሪ ኣብ የብቅዕን መርኸብ ኢትዮጵያ ካብ ዳህላክ እናተበገሳ ንባፅዕ ብቐፃሊ ድብድባብ ምንባረን እተን መራኽብ ኣብ ዳህላክ ከም ዝሕፀራን ምክብ ዓሰብን ዳህላክን ከም ዝቋረፅን ንምግባር ቀፃሊ ኩናት ተኻይዱ ብኡ ቕፂሉ እውን ኣብ ምሕራር ጢዖን ዓሰብን ኣብ ዝነበረ ኩናት እውን ተራ ሓይሊ ባሕሪ ቀሊል ኣይነበረን
0: ኩነታት ከምዚ እንከሎ ሕጂ ተኣወዳድባናክና ንቕየድናና ሓደ ሓይሊ እዩ ነይሩ ምስ ተደጋገፍቲ ናይ ዳይቨርን ናይ ሸለያ ነገርን ሕጂ ግን እንታይ ገርና ብሰለስተ ሓይሊ ዝቆመ ሓደ በጠሎን እዩ ኣቂምና ክልተ ሓይሊ ናይ ባሕሪ ብፈጣናት ጀላቡ ዝዓጠቓ ክልተ ሓይሊ እታሳልሰይቲ ሓይሊ ከዓኒ ናይ ከቢድ ብረት ማለት እዩ ረሻሻት ናይ ፀረ ኤር ናይ ፀረ ኤር ረሻሻትን መዳፍዕን ገለ ዝዓጠቐት ሓንቲ ሓይሊ ከዓ ስለዚ ሓደ በጠሎን ቆይሚ ማለት እዩ ሕጂ እዚ ሓይሊ እዚ በጠሎን እዚ ምስ ቆመ እቲ ስራሕ ሕጂ ብሰፊሑ ከዓ ዓሚናዮ ሕጂ ትስራሕናና ክንዲ ኣብ ከባቢ ዳህላክ ከባቢና ጠርቂ ዳህላክ ጥራይ ተወሲኑ ክንዲ ዝተርፍ ንደቡብ ገፅና ክንከይድ ንበዓል ጢዖ ክንከይድ ጀሚርና ኣብ ጢዖ ከድና ኣጥቂዕና ካሌብ ዝበሃል ሓደ መርከብ ናይ ኢትዮጵያ ኣብኡ ኣንዲድና ማለት ንዕኡ ኣንዲድናዮ ነቲ ማዓስከር ብምሉኡ ደብዲድናዮ ስርሒታት ጀሚርና ማለት እዩ ስርሒታት ጀሚርና መፅናዕትታት ምወፍርናና ማለት ነቲ ወፍሪ ናይ ደቡብ ንዕኡ ምድለዋት ገለ ዝኸውን ኣቐዲና ኢና ማለት እዩ መፅናዕትታት ገ እናካየድና ገለ ጀሚርና ማለት እዩ ድሕሪኡ ብዓብኡ እዚ ኩነታት ከምዝ ከሎ ሶቪየታውያን ሃዲሞም ከይዶም ኢትዮጵያውያን ጥራይ ተሪፎም ማለት ማዓስከር ብምሉኡ ሓይሊ ኣየር ሓይሊ ባሕሪ ናይ ኢትዮጵያ ተረኪባቱ ማለት እዩ ሶቪየት ከይዶም እዮም ድሕሪኡ ወፍሪ ናይ ደንካልያ እዩ ዝመፅእ ወፍሪ ናይ ደንካልያ ዓብ ወፍሪ እዩ ነይሩ ብዙሕ ለውጢ ዘምፅአ እዩ ንናፅነት ዘቀላጠፈ እዩ
2: ከም ካልኣይ ኣጥቂዕና ምስ መለትና ንፅባሕ ንግ ማለት እዩ ኣንፈትና ክርዳእ ከ ዝኽእል ብዝያዳ ነዘን ክልተ ደሴታ ዝበርን ዝሓነት ዝበሃል ኣቶ ኩረታት ንቐርቦም ገብረ ዝኽእል ማለት እዩ ስለዚ ናባት ብመፈርቲ ደብዳባት ገለ ገብረልና ስለ ዝኽእል ንናይ መርከብ ካሕንበት ይርአይካ ስለዚ እቲ ሕጂ ንሕና ንገብሮ ስርሒት ወይ መጥቃዕት እውን ኣፀቢቕካ ናይ ምፅባብን ናይ መጨረሻ ናይ ምድምዳምን እዩ ዝመስል እዩውን ስለዚ
1: እዚ ኣሃዱ እዚኣ ናብ መጥቃዕቲ ዓሰብ እያ ትዳሎ ዘላ ንሓደ ብደገ መፂኡ ዝርኢ ወተሃድራዊ ክኢላ ይኹን ተራ ሰብ ንኣቃውማን ኣከዳድናን ቅርፅን ዝኣሃዱ እዚኣ ጥራይ ድሕር ምርኣይ ብፍላይ ምስ ሓይሊ ባሕሪ ኢትዮጵያ ክገጥም ዝብገስ ዘሎ እዩ እንተ ዝበሃል እዚኦም ድኣሞ እንታይ ከፍርዩ ኣብ ዝብል መደምደምታም በስሐ እዚኦም ግን ኪኖ ኣከዳድንኦምን ኣቃወሞኦምን ብቆራፅነትን ንፁር ዕላማን ዝተበገሱ ስለ ዝነበሩ ተኣምር ንምስራሕ ይብገሱ እዮም ዘለዉ ተኣምር ድማ ሰሪሖም
3: ሎትናፈሽ

0: ኣባላት ሓይሊ ባሕሪ ኣብ እዋንቲ ኣብ ባሕሪ ዘካይድዎ ዝነበሩ ኩናት ህይወቶም ብሽግር ዝተኸበበ እዩ ነይሩ። ማዕበል ከም ድላዩ ዝገላበጠን ጀላቡ ሒዝካ ምውጋእ ካብ ኩናት ወፂእካ ብዘይ ዕረፍቲ ኣብ ትሕቲ ግራብ ጽገና ምክያድን ንኻልኣይ ኩናት ምድላውን ኮታ ዅሉ ትጽዕነት ኣብ ልዕሊ ዞም ንሪኦም ዘለና ሓርበኛታት እዩ ነይሩ። ድሕሪ ኩናት ጀላቡ ብነፈርቲ ኸይረኣያ ካብ ባሕሪ ናብ ኣግራብ ዘለዎ ቦታ ነዊሕ ካናለ ኩዒትካ መዐሸጊ ምስራሕን ምስ ጥሜትን ጽምእን ኣብ በዓትታት ባሕሪ ተዓሽግካ ውዒልካ ምሸት ድማ ተመሊስካ ናብ ኩናት። ሓይሊ ባሕሪ ኣብቲ ኩሉ ዘካይድዎ ዝነበሩ ግጥማት መስዋእትን መውጋእትን ኣይተፈልዮምን። ማዕረ ማዕረቲ ዘካይድዎ ዝነበሩ ተኣምር ዝኾነ ስርሒታት ምስ ናይ ጸላእይ ፈጺሙ ዘይዳረግ እውን እንተኾነ ብውሱን ዓቐን መውጋእትን መስዋእትን ኣጋጢምዎም እዩ።
1: እቲ ወታደሮ ሓይሊ ምስ ቆመም ነባሽ ክምብልካ ንዕንጨይቲ ጣቕሉ ንእሽቶ መራኸብ ነረን ድሕሪኡ ወላ ድርጅ ማዕብላ እምበር እቲ ኩናት ኣብ ባሕሪ ይኸውንድሕሪ ባሕሪ ኮይንካስ ኣብ ባሕሪ ይኸውን። ሕጂ ሂወትካ ኣብ ሓደ ምኻ ምስ ዓብ ፀላ እዩ ምስ ዓብዪ ዓቕሚ ዘለዎ ሂወት ኣብ ሓደ እቲ ጎያ ክድሕንል ዘይትኽእል መሬት ዝኸውን ናባሽ ኣብ ከምዚ ክትገጥሙ ከለኹም ዘጋጥም ዕንቅፋት ወይ ኣብ እምርኹም እንታይ እዩ ሒዝክኹም ኣብቲ ኮይነ ተኣት
2: ንሕና ምሮና ልክዕ እዩ ከም ነብስና ተጋምዳይ መጠን ንስኻውን ንርድእካ ጉዳይ ይመስለኒ ኣብቲ ዋንቲ ሓደ ዕላማ ነይረና ዝኾነ ሰብሲ ማለተይ ኣነስ ተመሊሰ ንመጻኢቲ ኤርትራ ክርኢ ተመሊሰ እውን ኣብ ኤርትራ ልክዕ ቲ ቀዳማይ ዕላማ ሎሚ እምር ህንፀት ንካልና ኣብቲ ዋንቲ ግን ዝነበረ ዕላማ ንጸላይ ከመይ ጌርካ ስዒርካ ኤርትራ ሓረ ትወፅ ነ ኣብዚ ከምዝኾነ ሰብ ማለት ንድሕሪኡ ዝርየሉ ወይ ከዓ እሞ ኣነ ሎምስ ኣብባሕሪ ኣብ ሰማይ ዘለካ ባሕሪ ከም ዘለካ ማለት እየ ኣብ ውሽጢ ማይሲ ክትዋጋእ ከለካ ቀሊል ኣይኮነን ግን ናብ ሓንቲ ንዓና ዘምፀና ፀገም ይበል ስድዕሊ ኩሉ ናይ ሃረብትና ነጥነት ነ እቲ ህዝብና ኣብ ጸላኢ ሃገርና ተባሒታስ እንደጋ ህዝብና ውን ትሕ መግዛእቲ ዝነበረ ከመይ ገይርና ህዝብና ርዋ ኤርትራ ሓርና ውፃእ ዝብል ዕላማ ስለ ዝነበረና ካብዚ ዕላማ ዝተበጊስና ንሕና ዝኾነ ዝስምዓና ነገር ኣይነበረ ዋላ ንሕና ከማ ናፅነት ክንርኢ ናዩና እውን ተስፈታት ስለ ዘይነበረ ጥራይ ከመይ ገይርና ንዕወት ሓወትና ንጨብጥ ነ እዚ ሕልና እዚ ድሌት እዝን ስለ ዝነበረ ከ ካብ ዝህር ኣሎ ኩሉ ግዜ ብዛዕባ ትሽገረሉ ወይ ትጨነቀሉ ባሕሪ ኣሎ ከብልካ ኣነ ዝረአየኒ የለን ዋላ ከማ እቲም ኣባላት ምሳይ ዝነበሩ ብፆተይ ብጣዕሚ ኣነ ታሽሙ ዝገብሮ
3: ንሕና በቃ እቲ ቀንዲ መበገሲና እታ ዕላማ እያ እቲ ቀንዲ መበገሲና ዕላማ ኢና ሒዝና እምበር ኣብ ሂወትና ንሂወትና ስንብለሉ ነገር የለን። ስለዚ ንሕና ግን ንፀላኢና ከመይ ጌርና ንዕወተሉ እቲ ናይ ነብስናስ ከመይ ጌርና ከነድሕን ብዙሕ እንታይ ሽሙ ንገብረሉ ነገር ኣይነበረን። ንሕና ግን ብኸመይ ንዕወት ብኸመይ ተዓዊትና ንመፅእ ብዝኾነ ከምኡ እንዳገበርና ናይ ዓዲል ጉዳይ ኮይኑጋ ንወፅእ ነርና። ስለዚ እቲ ቆራፅነት ስለ ዘሎ እቲ ትብዓ ስለ ዘሎ ብኸምኡ ኩሉ ግዜ ዕውታት ነርና ኣብቲ ስራሕ ማለት እዩ።
2: እዋ ኣነ ሕጂ እንታይ ክዝከረብካ ዘሎ ሓደ ከም ተጉሶ ኣብ 9 ዓመተ ምህረት ወርሒ 12 ዘውግሕ ኣብ ሓደ ስርሒት ገለ ጀላቡ ተመዲምና ንብገስ ነርና ማለት እዩ። ንኣብነት ኣለዉ በዓል ወዲ ሓሊማ ዘሎና በዓል ወዲ ገርአ ኣነ ጨጊር ንብሎ ሓደ 4 ፈጣናት ሒዝናስ ንፀላኢ ኣብ መፃዊ ባዕሰብ ኬድና ንምጥቃዕ መደብ ነይሩና እዛ መደብ እዚ ኣይ ሰለጠትን ኣብ መንጎ ምሸት ፀላኢ እውን ብዙሕ ካብ ዳህላካ ይቀላቀል ነሩ ከምደይ ወፃ ገና ገርና ያ ነርና። ኣብዚ ዋን እዚ ፍርጌት ወፅእ ማለት እዩ ወፅእ ኣሎ በሃል ሓደ ብፃይ ነይሩ ናይቲ ሓይሊ ባሕሪ ናይ ስለይ ኣሃዱ ወይ ናይ መፅናዕቲ ኣሃዱ ነርና እዚ ብፃይ እዚ ብፃይ ፍስሃ ንዓይ ማለት ኣብቲ ዋን እቲ ኣነ ኣብኡ ስለነበርኩ ቀንዲ መበገሲና መሹም ነይሩ እዚ እንገል ነይሩ ካብ እንግላ ነብ ዝመፅእ ነረ ኣጋጣሚ እቲ ብፃይ ፅቡቕ ሌላን ማለት ዋላ ሰብራዊ ዕክነት ነርና ምስ ናይ ብሓቂ እጂ ዚ ብፃይ እዚ መፀናዓይ ወቲ ሳሚ ብለኒ ውሆይ በሎ ምሸት ብሓንሳብ ክንኸይድና ንሱ ናቱ ነረንኦ ኣሃዱ ነራቶ 23 ዘይብል 23 ናትካ ሒዝካ ተኽብሪ ከምሳይ ክትብገሲካ ብለኒ ራይ ዋ ሓንቲ ፅቡቕ ይብሎ ዝኾነ ዝብፃይ ሞድሓን ወዲ ሳሚ ይዕለና ይዕለና ክማ ብለና ሞድሓን ክንመለስ ይብሎ እንተለናቶ ይብለኒ መጥቃዕቲ ሕጀበይ ነይሩ ደስታት ኣለዋ ብዓ ድርጓም ድርጓላ ንብለን ካብአን ኢድየማን ማለት እዩ ካብ ኣፍ ደገ ነኹራ ምስ ወፃእ ከዳ

0: ላይ ኣብኡ ነይሩት መርከብ ሕጂዘ ናህታት እዚአን ካብዛ ተበጊሰን ኣብዚ ሰዓት እዙ ዝኸውን ወራ 1ሰተ እንተሪኢኻዮ ልክዕ እዩ ብርሃን እዩ ሕጂ ንሰን ይበገሳ ካብዚ ሰን ክበገሳ ከለዋ ንሕና ንበገስ ማለት እዩ ሕጂ ኣነ ፍስሓ ተስፉ ዘለውና ኣብ ሰለስተ ፈጣናት ሒዝና ሓንቲ ኣነ ዝሓዝኳ ሓንቲ ፍስሓ ዝሓዛ ዝብለካ ዘለኹ ብፃይ ፍስሓ ገብረ መስቀል ሓንቲ ዝቑዕ ዝሓዛ ብልክዕ ካብዚ ንበገስ ብርሃን ስለነበረት መርከብ ኣቐዲምና ንሪዩ እቲ መርከብ እውን ንዓና ዝኾነ ከም ዝረኣየና ንዓና ስንታይ ክገብራ የን ዓይነት እዩ እቲ መርከብ ስቕኢሉ ኣብኡ ታሽሙ ይገብር ይኸልል ማለት እዩ ይኸልል ሕጂ ከላስ እጃነ መፀውዒ ሽዑትዋ ንትሰሊና ነይሩ ስሮቴሽን ዝበሃል ነይሩ መፀውዒ እዩ ብፅውዓን ብታ መፀውዒተ ሞ ትሪኦ ዘለካ ብለኒ ንሪኦ ኣለኹ ንክትላይ ንቐፅል ሕጂ ልክዕ እዩ እቲ ዋንቲ መርከብ ፍርጌት ክትሪኦ ከለካ ምሳና ኣዛካሕሽ ዝምግናን ኣይኮነን እቲ ዘለዎ ተክስንዓራ ወንጭፍዎ እዩ ካብፍላይ ዝነበርክዋ ጀልባ ሕጂ ንሱ ማዕኮ ርሒ ዝነበረ ንክልተና ንሱ ጠቃጥቃና ነርና ናይ ተስፍር ዝሕሊላ ስለነበረት ሓውሲ ጎነና እያ ነራ ኣፀያም ኣዝዩ ተክሲ የፀቆና ብየማንና እዛ ብሓር ኩላሲ ዳርጋ ተክሲ እንተበልኩካ ምግና ኣይኮነት ሕጂ ንዕና ሳበና ሰዓትና ንህረም ኣበና ሰዓትና ትቃፀል ጥራኢና ማለት ግን ዕላማና ኣብኣ ክንበፅሕ ስለነበረት ኣብኣ ንበፅሕ ሕጂ ኣነ ሓደ በፃይ ነይሩ ሳሙኤል ምሕረትኣብ ሓደ ባምቡል ንብሎ ሓደ ወዲ ኣርቦ መጥፋዕጂ ሓደ ሕፈሮም ንብሎ ክልቲ መጥፋዕ ሃዚኦም ናፍዕታዚኦም ሓደ እዚ ዝብላካ ይዕብዮ ተሓስብኳን እዩ እቲ ሳሙኤል ካልኣዩ እዩ ማለት እዩ ሕጂቲ ሳሙኤል ጠቕሚ ተፋልኳ ስለነበረ ታብሪ 23 ከምዚ ሒዝዋ ነይሩ ሳሙኤል ይብሎ ንዓጥቁ ኹን ማንታክሲ ስዒቕ እዩ ኣነ ሬድዮ ሒዘ ኣለኹ ጠቓ ይዕብዮ ኹን ይብሎ ሕጂ ተወዲ ክመፅእ ከሎ ናባይ ተክሶ ብላ እዚ ፅዑቕ ስለነበረ እንታ ንዘለኹካ ጀልባ ተርማለ ሕጂ ክተርም ካላ እቲ ብፃይ ከምዚ ክብል እታ መሱ ጥወይ ክብለላ ክልተ እግሩ ከምዚ ምስ ተተኻኸለ ዘቢጥ ትገፈና መርከብ ማለት እዩ እቲ ብፃይ ኣብ ከሎ ክልተ እግሩ ይሕምሻሻ ይዕፅፍ ጀልባ ትነኩል ዝኾነ ግን ንሕና ዝዘርዓልናዮ ወይ ከትረብሽናዮ ይነበረን ሕጂ ኣነ ይብሎም ኣብ ናይ ተኩስ ጉዳ ተኩስ ይብሎ ትመጥፋዕ ጅናተ ተኩስ ዝግበር ስለየለ ሕጂ ተኩስ ብሞንታይ ከዚኣ ንገብር ላላ ተኩስ ትራይ ቶስ ዝብለካ ዘለኹ ብፃይ ፍሳ ከዓኒ ኦሬዲ ብጎኑ ኣት ይብሎ ትመርከብ ብክልተ ጎኑ ኮነ ሃርባሰ ዘበና ተኩስ ይብሎ ሞታሃሪሙ ዝወዲ ስኻ ንዓ ተካላይ መጥፋዕ ጀልዑ ኣሎ ብሎ ተካላይ መጥፋዕ ንገዛ ርእሱ ክልተ እግሩ ተሃሪሙ እዩ ንሱ ብዝኾነ ግን ኣብቲዋን እዚ ምስቲ ሙቐት ስለነበረ ንዑ ይትሰምዑን እቲ ብፃይ የልዕሉ የምፃለይ ኣነ ሓደ ዩ ዘሬድዮ ሒዘይ እታ ንበርኳ ቦታ ኮፍ መበሊት ኣብኣ ነቲ ብፃይና እንታይ ንገብሮ ሓኪምና ክልተ ግ ተሓምሽሻን ነረን ሓፋቢልና እዚ እግሩ ላዓሊ ገና እቲ ደም ከም ዘይፈስኒ ግን ወረዲ ትዝለካቲ ግዜ ናይ ምትኳስን ኣብ ናይ ሓደጋ እዋን ስለነበረና ኣብ ናይ ዜሮ ግዜ ጥራይና ናይ ተክስና ጥራይ ድሂብና ንዕኡ ግን ብዝከኣል መዘ ፅዒርና ኣሉ ኣብዚ እዋን እዚ ብፃይ ፍስሓ ማለት እዩ በቲ ብፀጋምና ለጊቡ መርከብ ይሃል መስ ንሱ ከዓ 75 ሚሜ ስለዝነበሮ ብፃይ ፍስሓ ይስዋ ማለት እዩ መርከብ ኦሬድ እውን ዳርጋ ዝግበር ጌርና ኣሉ ኢና ማለት ሓሲና ኢና ክንብል ንኽእል ና ብፍላይ በቲ ወገን ፍስሓ ዝነበረ ብመጥፍዕ ስለነበረ ስፉ ገይር ሃሪሞዎ ኣድሚዕዎ እዩ ናይ ብሓቂ ስጋብ መኮንና ዘለዎ 12 ሰባት ዋንዘድሕርና ክንረኸብ ናይ ሓበሬታ ማለት እዩ ኣብዚ እዋን እዚ ንሕና እትርክብ ምስ ተቋረፅናነ እዚ ብፃይ ናይ እንገል ድገርየን ብሎ ንሱ ክብገስ ከሎ ቁርብ ይራኸበኒ ይመፃካ ኣለኹ ይመፃኩም ኣለኹ ይብለና ዋላ እንተመፃና ዝገብር ሓበሬታ የለን ብዓይኒ ሒዙ እዩ በልውጭ ብሎም እቲ ብፃይና እውን እንታሽሙ ስለዝኹን ከሎ ትትም ክተውግኣ ስለነበሩና በሉ ንውፃእ ሕጂስ ንውፃእ ድሓን ኢለ ይወፅእ ተወልደ ቃላት ነይሩ ምክትል ኣዛዚ ኣብዛ ቦታ ናይ ኣላታ ቢሻ ኣላ ተሪኢኻ ምንዛሽመላ ቦታ ናይ እዚ ቡላ ላ ምሕንበሲት ኣብኣብታ ምሕንበሲት ኣብኣ ኮይኖም ምስ ወዲ ሓሊማ ይራኸቡኒ ብዝኾነ እቲ ሓበሬታ ኣነ እቲ ቦታ ኣብቲ ዋንቲ ውግኣት ስለነበሩኒ እታ ቦታ ናይ ሓኪም ነራትና ሓንቲ ነብሎምንብላ ኣብኣ ናይ ዓይኒ ግበሮ ለይ ለይቲ እዩ ኣብቲ ዋንቲ ዝኾነ መብራህት ነበሮም ባፅዕ ኣብኣ ናይ ዓይኒ ግበሮ ለይ ኣብኣ ክመፅ ብሎም ኣብኣ ንመፅእ ኣብ ምፃናት ብፃይናዊ ነብሩዶም ክልቲኦም ሕክምና ኸዱ እቲ ብፃይ ሳሙኤል ምሕረት ኣብ ሕክምና ምስ በፅሐ ይስዋዕ
1: ንሃና ፃፀ ምስ ሓርማ እዚኖ እ ፃፀ ምስ ሓርማ ስለዝኾነስ ጓንፈካ ግን መሬት እያ ተዓገስ ብስታሕተ ደረጃ ታእሽ ክትገብረላ ትዋጋ ኣላ ወይ ስዋዕላ ትኽእል ኢኻ እዚኣ ግን ኣላ ተወጊእካ ሓደ ተሰውኡ ኳስ ኣብታ ፋይበር ካ ሒዝካ ያ ክትከይድ ዕልሜ መሬት ግን ኩዕት ኩዕት ኣቢልካ ክትቀብሮ ትኽእል ግን ኣብኣ ሒዝካ ትኸይድ ስኢልካ ክድርዮ ይትኽልና ምክንያቱ ድር ድሕር ኮንካ ኣንከር ጌርካ ክድርዮ ኣለካ ክጠልመ ዘጎን ኣብኡ ድሕር ድርዮ ኸ ፀንበለ ፀንበለ ሓደ ብፃይካ ኣይትቅበለን መብዛሕትኦም እ ኣብዚ ንፅና ኢና ቀቢርና ዮም።

0: بحر تسوق جلبه تسوق مكينه ما تجي يمبر بحري كنات كناتي مريت كينو كناتي بحر كينو كناتي تفلاي تمازازان معبالي انت اللي كوا
1: وبس نبركم
0: بتز نبرنا انا امو كم تزبلكاي مريت مر انا كم مريجاناتي مريت مر تخلت وانا تكم تزول كاينو تصغماسي امريت كتوحدو تخيلها مرات بقى قاطا من هنا زغوانا فنا تصغمات يلا او بحري كن انت زمادي مريت نحرخونسي حنت مش تسبقل نحرخونو انا تحرحام شاي تلوخو تخيل خنا بقول ابغن حموش خان نحرقله هونكاس كتلخا يتخيلنها وين تلفو ريجيركيوري كوكم كان تخينا كرا حنقول كذا اذا كسرح وي حنقول كذا مرحكه حق جبر تخيل
2: እዚ ኣብቲ ወተሃደራዊ መዳይ ካብቲ ኣዝዩ ብዙሕ ከም ኣብነት ጥራይ ነቕርቦ ዘለና እዩ ኣብ ቁጠባዊ መዳይ እውን ሓይሊ ባሕሪ ነቲ ኣብ ቀጻሊ ኩናት መጓእቲ ዘጋጥሞ ተጋዳላይ ወላ ካብ ውስን ዓቐን ይኹን እምበር ኣብ ሕክምና ብፅንሐሉ እዋን ቅያር መግቢ ንኽረክብ ዓሳንቂፆም ንወጋእትን ቤት ትምህርቲ ሰውራን ኣብ ምቕራብ ብዙሕ ፃዕርታት ኣካይዶም እዮም ሓይሊ ባሕሪ ንዋናዊ ሽግራት ኣብ ምፍታሕ ከይተሓፅረ ንነዊሕ ዝፀመተን ንመጻኢ ኣብ ቁጠባ መሰረት ክኸውን ዝኽእልን በቲ ናይ ሽዑ ዓቕሙ ብምዕቡል ኣገባብ ሕርሻ ዓሳ ከተኣታቱ ጀሚሩ እቲ ፈተነ ኣብ ዓወት ኣብ ዝበፅሓሉ እዋን ግን ናፅነት ስለ ዝመፀ እቲ ኣብ በሪጠ ዝተጀመረ ምፍሪ ዓሳ ቀጻልነቱ ይተረኣየን
3: ኣነ እዚ ብዛዕባ እዚ ሽሪምፕስ ሕጂ ዝዛረቡን ዘለዎ ኣሜሪካዊ መፅኡ ኣብ መሽ ምግር ዝበሃል ኣብ ኣጊ ከሎ ተፈቲን እዩ ሓደ ሚስተር ሳቶ ዝበሃል ፕሮፌሰር ሳቶ ዝበሃል መፅኡ ንብሓቂ እቲ ባሕርያ ጎዱ ስለ ዝነበረ ነቲ ሰብኣይ ፅቡቅ ሒዝና እቲ ቴክኖሎጂ ንምትእታ ብዙሕ ኢና ፅዒርና ካብ ኣጊግ እውን ኣብ በሪጠ ዝበሃሉ ፈተነ ተፈቲኑ እውን ተዓዊት እዩ
2: ሓይሊ ባሕሪ ህዝባዊ ግንባር ኣብ ውሽጢ 21 ዓመታት ዕድሚኡ ማለት ካብ 1970 ክሳብ 1991 ዝሓለፎ ተመክሮ ኣዝዩ ፅንኩር ሕለኽለኽ ዝመልኦን ፈታንን ጉዕዞ እዩ ነይሩ ነፍሲ ወከፍ ኣባል ንናቱ ዝሓለፎ ሽግርን ፀበባን ኣለዎ እዞም ሕጂ ብሕፅር ዝበለ ታሪክ ዘዕልሉና ዘለውን ሎምስ ኣይንወፅን ኣይንሓልፋን ኢና ዝብልሉ ብዙሕ ኣጋጣሚታት ሰጊሮም እዮም ነዚ ኸዘንቱ በቂዖም ዘለዉ
4: ዝኾነ ሰብኮ ነቲ መስዋእቲ ይቕበሎ እዩ ምእንቲ ህዝብኻ ምእንቲ ሃገርካ መስዋእ ዝብል ቅቡል ነገር እዩ ስለዚ ቀዲምካ እውን ኣብ ባሕሪ ክትጓዓዝ ከለኻ ባዕሉት ባሕሪ ኣሎ ከም ፀላኢ ካልኣይ ቀዳማይ ፀላኢና ኢትዮጵያ ኣሎ ዋላ ኣብ ገለእዋን ናይ ጀብሃ ተሕሪር ኩነታት ኣሎ እዚ ኩሉ እንዳፈለጥካ ትኸይድ መከላኸሊካ ሒዝካኻ እውን ትኸይድ ኩናት ከጓንፈካ ከምዝኽእል መስዋእቲ ከጓንፈካ ከምዝኽእል እዚ ትርድኦ ከዓ ግን እቲ ሓሳባትካ ልክዕ ኣብቲ እዋን ኣብቲ ክሪቲካል እቲ ዝኸፍአ ሰዓት ገለ ሮማይ ሕጂ ካብዚኣ ምውፃእ የላን ኢልካ ታሽሙ ትኾና ግን ትርዕደሉ ወይ ንበይንኻ ታሽሙ ትኾነሉ ስታይካ የለን ካብ ሰብካ እንዳሊ ናብ ውሽጢኻ ውሽጢኻ ትገብሮ ግን ባዕልኻ ውን ስጋኣትን ከለካ ከማን ድሓን እጅኹም ከምዚ እዩ ዘሎ ከምዚ ትብል እዚ እቲ መንፈስ ምክንያቱ ስኒ ኣነ ሕጂ ሓባ ኣይኮንኩን ትቐብፀሉ ግዜ ኣሎ ግን ዋላ ንስኻ ከምኡ ከለካ ድሓን ኩነታት ክመፅእ ምኳኑ ንሓልፎ ምኳን ና ኢልካ ታሽሙ ትገብር ስለዚ ብድሕሪኡ ከምታይ እንተወይ ትገልፅ ክልካ መሳእተኻ ስኒ ኣብ ባሕሪ ከም ፀንሐካ ከማን ኣውቶማቲክ ድሕርቆ ደቃይቅ ትርስዕ ድሕርቆ
5: ፍ ኣብ ባሕሪ እንታይ ሕማቕ በቲ ሽግር ደጋሪፈካ እንታይ ትብል ኣነ ሎሚ ከምመለስ የለይኮን ድሕሪ ሕጂ ባሕሪ ክሰርሐ ኣላ ኮሎ ኮሎ ይሰርሐን ትብል መኣዝ እግረይ ኣብ መሬት ገብረ ድሕሪ ሰለስተ መዓልቲ ንምንታይ ንጋዓዝ ንምንታይ ይኸይኑ ትብል ትርስዑ ካልትፍኮ ትርስዑ እዚ እዩ ትስራሕ ናይ ባሕሪ እቲ ነገራት ናይ ባሕሪ ዝለክመካ ባ ኣይትበል
6: ብሳሕሊ ዝመፀ ንሕና ኣብ ገልዕሎ ኢና ነርና ንወፅኮ ኣለና ሓንቲ ኣትያ ሓንቲ ግን ተሳኢና ኣብዚ ሸዓ መሓመዶ ዝበሃል ኣብኡ ኣግራውንዶ ኮይና ዓርያ

0: ኣብ ምስ ዓረየት
1: ኣብ
0: ግራውንድ ኮይና ኣብ መሬት መሬት ቀረባ ናይ ባሕሪ ኣብኡ ተጋጭያ ማለት እዩ። ኣብኡ እንታይ ሽሙ ኮይና እዚ ንፅባሒቱ ሶም ምስ ወግሐ ፀላእ ክረክበና ኢሎም ሳፍ ኩሉ ነብሳ ዘርጋ ጥሒልያ እታ ቆብዕ ናይ ገዛ ጥራሕ ደሪባ ብምሎም ኣወፂኦም ዶም ኣበላት። ግን እዚ ናይ ጋንፅላ መዘርግሒ እሱ ነይርዎም ደገል ንዕኡ ካይክሸፍ ካብ ርሑቕ ኢሎም መጋዝ ገሌም ገይሮም ቆሪፆሞ እጂ ረድዮ ስለ ዝነበረቶም መልእኽቲ ገይሮም ኣብ ሳለስቲ ድዮም ገለ ጃልባ ናይ ግባር ገለ ምፅኦም ሲቪል እዮም ከማን ከይዶሞ ማለት ብኔው ናህን ኣበላት ሲቪል ከምዝገፈፍ ተዓሳ ተመሲሎም ከይዶም ክወፅዎም ናባሽ መርከብ ናይ ውግእ ገላካ ይረክቦም ተባሂሉ እዩ።
2: ኩሎም ኣባላት ሓይሊ ባሕሪ እቲ ኣብ ባሕሪ ዘጋጥም ሽግራት ከም ንቡር ወሲዶም ብፍሉይነት ዝዛረቡላ ድሕሪ ጉዕዞ ኣብ መሬት ምስ በፅሑ ፅዕነት ኣብ ምርጋፍን ምፅዓንን ንዝነበረ ኻልኪዩ ብፍላይ ዓበይቲ መራኽባብ ዝመጻሉ እዋን ንዕአን ዝዕሽግ ወደብ ብዘይምንባሩ ምርጋፍ ፅዕነት ብጉልበት ሰብ ይፍፀም ብምንባሩ ኣብ ውሽጢ ባሕሪ ክሳብ ክሳትካብ ዝበፅሕ ማይ ጠሊቕካ ክሳብ 30,000 ኩንታል ተራግፈሉ እዋን እዩ ነይሩ።
0: እቲ ፅዕነት መብዛሕትኡ ግዜ ንሕና ፅዒናይ ንመፅእ ወይ ክንፅዕን ፅዒናይ ንኸይድ ከማን በዓልና ኢና ምቲ ጉልበት ኣብቲ ዝነበረና ማለት ቦታ ኣብቲ መጀመርታ ዋሕዲ ነይሩ ድሓር ግን ሰብ ምስ ተደለመ ተደሊብዎ ሰብ ማለት እዩ ኣብቲ ወደብ ስጋዕ ብዚትካ ጥሒልካ ኤምዳ ተራግፍ ካብቶማ ዝመፀ ስጋዕ ብዚትካ ክትጥሕል ንጀላቡ ምክንያቱ ወደብ የብልካ ናብዚ ተሓቢእ ክተራግፎ ብደሴታት ስጋዕ ብዚትካ ጥሒልካ ተራግፍ ከምኡ ነገርካ ኣብ ደሴት ተቐብሮ ኣብዝጥዕመካ እዋን ምእንታ ተወፅኦ ሱዳን ካይ ትረክበካ በዚ እዚ ካልእ ነገር ካይ ትረአ ለተሓበእካ እዩ ነይሩ እማ ህወት እዩ ነይሩ ብሲ ምክንያቱ ኣብ ባሕሪ ደልድልካ ተሰኪምካ ዓብ ሳንዱቕ ናይ ጣይትን ገለን ፀገሚ ካብ ዓሳ ንፈት በልዓካ እዋን ነይሩ እዩ ጋርካ
1: ገለዋ
0: ንዓይን ገዛ ርሲ ዓሳ ነኺስ ኒ ሽዑ እዋን ግን ዓሳ ሽዑ ኣፅዋር ሒዝና መፂእና ካብ ሶማል ኣብ ሓንቲ ደሴት ዕሪፍና እስከዚ ጀልብ ገለ ተባሂልና ጀለብ እንዳኸድና ከለና ኣነ እዛ ጃልባ ደፍእ ኣለኹ ስጋዕ ብዚኣት ባሕሪ ኣት እጂ እቲ ሓንቲ እግረይ ስቕል ከብላ ነዛ ሓንቲ እግረይ ኣትሪፍዋ ማለት እዩ ክንውዕል ክንቅን ዝግባአና ናይ ግድን ሕክምና ክርክብ ተባሂሉ ብለይቲ ሙሉእ ለይቲ ንጓዓዝ ሓዲርና ማለት እዩ ሽዑ
3: እጂ ትሕቶ እቲ ናይ ብሓቂ ኣብዚ ታሪክ ናይቲ ባሕሪ ክዝከር ዝኽእል ሲ መጀመርያ ነገር ንባሕሪ ኣብዚ ክብፅሓ ዝኽእለ ሓድነት ናይቶም ኣባላት እዩ ሓድነት ተወፋይነት ኣነ ሕጂ ብዛዕባ እዚ ናይ ንግዲ ክንዛረብ ፀኒሕና ብዛዕባ እዚ ናይ ጉዕዞን ክዛረብ ፀኒሕና ናይ ብሓቂ ኣፅዋር ክመፅእ ክሎ እዚ ኩሉ ኣፅዋር ትኩስ ዝነበረ ሜዳ እዚ ብሕቆ ባሕርያ እዩ ተራጊፉ ብሕቆ ባሕርያ ክራገፍ ከሎ እዚ ኩሉ ክረጊፉ ከሎ ክንደይ ናይ ህልክ ነይሩ። ኣነ ኣብ ባሕርያስ ብፍላይ ቶም ንኣሽ ዝነበሩ ፊተወራ ጀሚርካ ሕቆይ ዘይብል ኣባል ባሕርያ የለን ኣይክእሎን እዩ ድበሃል ነገር ኣይነበረን ፈፂምካ እዚ ኣይክእሎን ለዓቕመ እዩ ክስከሙ ኣይክእል እዩ ዝብል ኣይነበረን ሰብ ብተኽእለ መጠን ኩሉ ብተወፋይነት ስካብ ታሕወድ ስበር ይስከም ነይሩ። ኣነ ምናልባት ሕጂ ክትሪኦ ከለካ ተወፋይነት ናይ በዓል ካሪካሪ ካሪካሪስ ምሳና ተሰሪዑ ዝስከም ነይሩ ካካይ ካሪካሪ ተሰኪሙ ስዝነብሩ ንሳቶም ብማእኸላይ ሽማግለ ደረጃ ነተገብሩ ከሎ ሰብስ ካሊእ ክገብር ዝኽእልትሕቶ ካልእ እውን ምናልባት እቲ ኣደናቂ ታሪክ ናይ ባህርያ ዳነ እንደዘክሮ ኣብዚ ምሕራር ናይ ባፅዕ ዝነበር ዝሓዝናዮ መርከብ እያ ስጋብ 6,000 ኩንታል ሒዛ ዝነበረት መርከብ እሞ ከዓ ክትራግፋልካ ዘይሕሰብ መኻይን ፅና ዝነበረት ካልእ ፅና ዝነበረት ኣብ ሓፂር ግዜ ክንራግፋ ክኢልና እዚ ኩሉ እንታይ ሕጂ ተወፋይነት ናይቲ ሰብ እዩ ክገብረ ይባህል ኣይትሕቶ ነተን መኻይን ከመይ ገድ ንራገፋ ነ ክትዛረበ ኣሎ ክል ሕጂ ንክትዛሩ ሰብ ከመን ኣይምን እዩ ንመኪና ሲ ካብ መርከብ ናብ ጀልባ ክትፅዕና ከላ ብክሬን ጌርካ ፅዕና ካብ ጀልባ ናብ ወደብ ክትፅዕና ከላ ግን ብሰብ ይሓፊላ ትራግፍ ነራ
1: ኣብ
3: ዓጊክ ነቲ ኩሉ ከቢድ ኣቑሑት ክራግፎ ክሎ ሰብ ክትሪኦ ከላ ኣነ እዚ ሕጂ ናይ ዝሓለፈ ተወፋይነት ሲ ሕጂ ኣሎ ኢልካ ክትዛረበሉ ኣይትኽእል እያ።
2: እቲ ብኣዝዮም ውሑዳት ብሱላትን ፅኑዓትን ዓበይቲ ዝጀመረ ባሕርያ ብተባል ሓትነቱን ፃዕሩን ጎልቢቱ ሓይሊ ባሕሪ ተሰሚዩ ግቡእ ስራሕ ሓይሊ ባሕሪ ፈፂሙ ኣብ ምምፃእ ናፅነት ብቐሊል ዘይግመት ተራ ተፃዊቱ ሽዑ ዝተሰረተ ሓይሊ ባሕሪ ሕጂ ዘመናውነቱ እናሓለወ ልኡላዊ ማያት ኤርትራ ምውሓስ ይርከብ። እዚ ዘቕረብናይ ሓሙሽተ ተኸታታሊ መደባት ግን ነቲ ዓብይን ኣገዳስን ታሪክ መበገስ እምበር ኣብ ሓይሊ ባሕርን ዝተፈጸመ ኩሉ ቕያን ጅግንነትን ተባልሓትነትን ከምኡውን ንሞያን ኣበርክቶን ናይ ኩሎም ኣብቲ ኣሃዱት ዝነበ

0: በር ውልቀ ሰባት ብፍጹምነት ኣቕሪቡ ዝብል እምነት የብልናን። ነቲ ታሪኽ በዓሎም እቶም ፈጸምቱን ጸሓፍቲ ታሪኽን ክጽሕፍሉ በዚ ኣጋጣሚ እዚ እናዘኻኽርና ኣብ መደምደምታ ብቓላት ናይቲ ካም ነዊሕ ዓመታት ንሓይሊ ባሕሪ ከም ኣቦ ኾይኑ ዝኣለየን ዝመርሐን ሜጀር ጀነራል ሑመድ መሓመድ ካሪካሬ ክንዓጹ
1: ላ እቲ ናይ ወተሃደራዊ ክብትቀውም ድሕሪ 77 ባፂ ምብላስ ድሕሪ 10 ዓመት ስለ ዝነበረ ዘይነበረ ሓይሊ ባሕሪ እንፈታናት ፈትርና ክንብል ንኽእልና ኣብ ሓይሊ ባሕሪ ካብ መጓዓዝያን ከም ተለብ ናይ ህዝቢ ይኹን ናይ ውሽጢ ኣህዱና ናይ ሚድያ ይኹን ንሕና ካብ ቦርሱዳን ይኹን ካብ ጅዳ ካብ ጂዛን ካብ በዓል የመን ክመፅእ ዘኽእል ሶማል ዝመፅእ ዘኽእል ነገራት ለይቲ ምስ መዓልቲ እዳ ተንቀሳቀሱ ዓብዪ ተረ ነይሩና ክንብል ንኽእልና ምስቲ ዝነበሮ ዓበይቲ ተወፋይነት ናይቲ ዝነበረ ሰብ ካሊእ ኣብቲ ናይ ወተሃደራዊ ሜዳ እቲ ናይ ወተሃደራዊ ጉዳይ ሓይሊ ባሕሪ እዚ ሓረ መውፃእ ናይ ባፅዕን ብድሕሮ ሓረ መውፃእ ናይ ዓሰብ ኣብ እምባር ኣብቲ ናይ ቅድሚሑ ዝነበረት ባፅዕ ክልተ ግዜ ፈተነ ተገይራ ነራ ከነ ሃጅማ ናይ ክልድና ኣይነ ይክእልን ኣብ ውሽጢ ባፅዕ ብፈታን ጀላቡ ትገብረ ስራሕ ነይሩ ዓሰብ ሓንቲ ፈተነ ገይርና ነርና ምስቲ ፈተነና መዋዳ ተመስለ ነርና እታ ዓቕሚና ሲ ብሉፅ ዓቕሚ ኢልና ክበ መርፅ ነርና እዚ ኩሉ መራክብ ናይ ኢትዮጵያ ከሎ እቶም ፈተናት ከማ ከሎም ፈንጥሶም ይኹ ዝነሩ ለይኑ ከምዚ ዓይነት ሃሪ መርከብ ስለ ዘየለ ብዙሕ ጥቅም ኣይነበረ ሓረ መውፃእ ባፅዕን ዓሰብን ሓይሊ ባሕሪ ናይቶ ተራ ነይሩ

0: سلام زخبركم تعزبتي على توزينا سبورت حيزلكم قريب لكم ان مكتتالكم بخبز عدم امير علي كوميشن بهالن سبورتن ايرترا ابتي اور حدار نايز حلف عمت اب كينيا بستا انقدا شامبيون قدم بشكلتا افريقا بلوز اوسيد بمزقاب شامبيون افريقا نزخونو ابالاتا هقراوت قان تقدم بشكلتا ايرترا قنزباوي متباب عش الماتيبو اب تب سلاسة السنة ابيت صحفت كوميشن بهالن سبورتن ايرترا استخيدة لعلوات حلف دي سبورت فدرشن قدم بشكلتا ايرترا اسلت انت تقادم تنسترخ بلو مدب كوميشنر بهالن سبورتن ايرترا امباسادر زمرة تخلى نخلوم ابالاتر لولو متباب ገንዘባዊ ሽልማት ዓዲሎም አምባሳደር ዘመደ ኣብቲ ኣጋጣሚ ኣብ ዘስምዑ ቃል እቲ ሃገራዊ ጋንታ ዓወት ኣመዝጊባ ኣብ ዝተመልሰትሉ ንዘመዝገበቶ ብሉፅ ውፅኢት ዝምፅን ምዉቕ ኣቀባብላ ከም ዝተገብረላ ብምጥቃስ እዚ ኣብ ፅባሕ ብድምቂ ዝተኸየደ ሻምፒዮን ቅድድም ብሽክለታ ኤርትራ ዝግበር ዘሎ ተወሳኺ ናይ ምትብባዕ መደብ ኣብ ቀጻሊ ብዝተፈላለየ ደረጃታት ኣብ ዝህሉ ተመሳሰልቲ ኣህጉራዊ ውርድራት ደረጃ ቅድድም ብሽክለታ ኤርትራ ክብ ዘብል ብሉፅ ውፅኢት ንክሕፈስ ድርኺትን መንፈስ ዓወት ንክፍጥር ዝዓለመ ምዃኑ ሓቢሩ ሃገራዊ ጋንታ ኤርትራ ኣብቲ ብኣሰልጣኒ ሙሴ ኣሴል ተመሪሓ ብዓወት ዝዛዘመቶ ውድድር ሻምፒዮን ኣፍሪቃ 10 መዳልያታት ምዕተራ ዝዝከር ኮይኑ ኣብቲ መድረኽ ኣብዛዛሚ ናይ ፅርግያ ውድድር ብኦሎምፒካዊ ተቀዳማይ መርሃዊ ቅዱስ ከምኡውን ተቀዳምቲ ዓወት ኣማንን ናታን ተስፋ ኣለምን 3 መዳልያታት ምዕተራ ኣይርስዕን ሃገራዊ ፌደሬሽን ኩዕሶ እግሪ ኤርትራ ከም ምቕፅልታ ናይቲ ዓቕሚ ሞያውያን ንምዕባይ ዝካይዱ ዘሎ ስራሓት ካብ 26 ሰነ ክሳብ 1 ሓምለ ናይ መንእስያ ኣድያኑ ስልጠና ኣብ ኣስመራ ሂቦም ኣብቲ ካብ ኩለን ዞባታት ዝተዋፅኡ 2 ደቂ ኣንስትዮ ንዝርከብዎም 20 ደያኑ ብግብርን ክልሲ ሓሳብን ተሰኒ ዝተዋህበ ናይ ስልጠና መደብ ፈተነ ኣካላዊ ብቕዓት ሓደስቲ ዝተኣመሙ ሕጋጋት ዳንነት ፊፋ ንምልላይ ከምኡውን ኣገደስትን እዋናውያንን ኣገባብ ምምራሕ ዳንነት ኣብ ዘተኮሩ ኣርእስታት ኣተኪሩ ብኢን ኢንስትራክተር ዳንነት ውሽጥ ዓዲ ተዋሂቦም እቲ ዝተዋህበ ናይ ብቕዓት መሐደስ ስልጠና ሞያዊ ዓቕሚ ሰልጠንቲ ብሓደ ደረጃ ክብ ዘብልን ናብ ደረጃ ኢንተርናሽናል ዳንነት ክሰግሩ ንዝኽእሉ ብቕዓት ሕፅያ ድያኑ ንምማይ ዝሕግዝ ኣጋጣሚ ምንባሩ ነቲ መደብ ዝመርሑ ኢንስትራክተራት ዳንነት ኣብቲ ኣጋጣሚ ኣብ ዝሃብዎ ሓበሬታ ገሊፆም ናይ ዙር 32 ግጥማቱ ኣብ ምክያር ዝርከብ ዋንጭ ዓለም ትማልን ናብ ሎሚ ኣብ ዘውጋሕ ለይትን ብ3 ግጥማት ቀፂሩ ተኸይዱ ኣቐዲመን ፀወተን ዘካየዳ ኣብ ታሪኻ ንፈለማ ግዜ ኣብዚ መድረኽ ዝበፅሐት ኣፍሪቃዊት ሃገር ኣይቨሪኮስት ኣንጻርታ ድሕሪ 28 ዓመታት ዳግማይ ናብዚ መድረኽ ዝተቐልቀለት ብማርቲን ኦዴጋርድን ኤርሊንግ ሃላንድን ትቕለስ ኖርዌየን ኣሰልጣኒ ኣይቨሪኮስት ኤመርሰን ቫየም ብዝያዳ ናይ ምክልኻል ባህሪ ዝሓዘት ጋንታ ሒዙ ክቐርብን ከሎ ኣሰልጣኒ ኖርዌይ ካለ ሶልባከን ድማ ኣንጻር ፈረንሳ ካብ ዝገጠመት ጋንታ ንዓሰርተ ተፃወቲ ምቅያራት ገይሩ ናብ ዝግጥም ኣትዩ ኣብ ብ39 ድቕ ናይ ዝግጥም ኖርዌይ ብመንገዲ ኣንቶኒዮ ንሳ ብልፅቲ ሸቶ ብምዝጋብ ንዕረፍቲ ሓደ ባዶ መሪሓ ውፅያ ወዲ 21 ዓመት ኣንቶኒዮ ንሳ ኣብ ዓበይቲ መድረኻት ሸቶ ዘመዝገበ ብዕድመ ዝነኣሰ ኖርዌጃዊ ተፃወታይ ንምዃን ክኢሉ ንሸቶ ንሳ ዝሃንደሰ ማርቲን ኦዴጋርድ ድሕሪ ሆላንዳዊ ዴሪካይት ናይ ፍለማ ኣብ 3 ተኸታተልቲ ናይ ዋንጭ ዓለም ግጥማት ናይ ሸቶ ቀረብ ዝገበረ ተፃወታይ ኮይኑ ድሕሪ ረፍቲ ተቀይሩ ዝኣተወ ኣማድ ዲያሎ ምስ ኒኮላስ ፔፐ ድሕሪ ዝገበርዎ ቅብብል ኩዕሶ ኣብ መበል 74 ደቂቕ ንኣይቨሪኮስት ናብ ፀወታ ዝመለሰት ሸቶ ኣመዝጊቡ ምድብ 90 ደቂቕ ንኽዛዘም 4 ደቂቕ ጥራይ ምስ ተረፎ ኣብዛ ግጥም ኣፅቂጡ ዘምሴ ኤርሊንግ ሃላንድ ንሃገሩ ኖርዌይ ናብ ዝቕፅል ዙርያ ዘስገረት መዓዊት ሸቶ ናይቲ ግጥም ኣመዝጊቡ ሃገሩ ኣብ ናይ ኣውዲ ከምሕላፍ ግጥማት ዋንጭ ዓለም ናይ ፈለማ ዓወት ከተመዝግብ ዝመርሓ ሃላንድ ኣብ ናይ መወዳእቲ 13 ኣህጉራዊ ግጥማቱ መበል 25 ሸቱ ኣመዝጊቡ ኣብዚ ግጥም ልዕሊ ኖርዌይ ዝሓሸ ናይ ፈተነ ቁፅሪ ዝነበረ ኣይቨሪኮስ ክሳብ 14 ዝኣኽሉ ናይ መኣዝን ቅልዓት ረኺባ እኳ እንተነበረት ናብ ጥቕሚ ከተውዕሎም ግን ኣይከኣለትን 20 ዓመት ከይመልአ 4 ግጥማት ዋንጭ ዓለም ዘካየደ ያን ዲያሞንደ ድሕሪ ናይ 1994 ናይጀርያዊ ሳንደይ ኦሊሰ ኣብ ንስ ዕድሚኡ ነዝኣሃ ዝበፅሐ ካልኣይ ኣፍሪቃዊ ተፃወታይ ኮይኑ ሓለቓ ጋንታ ኖርዌይ ማርቲን ኦዴጋር ድሕሪ ናይ ሕብረት ሶቪየት ኢጎር ቤላሮቭን ድሕሪ ጀርመናዊ ማይክል ባላክን ኣብ ቀዳሞት 3 ናይ ዋንጭ ዓለም ግጥማቱ ናይ ሸቶ ቀረብ ዝገበረ ናይ ፍለማ ተፃወታይ ንምዃን በቂዑ ኣይቨሪኮስት ዝኾነ ጋና ኣልጀርያን ደቡብ ኣፍሪቃን ተኸቲላ ራብዒቲ ኣብ ናይ ፈለማ ንያውሌጋ ምሕላፍ ግጥማት ዝተገለፈት ኣፍሪቃዊት ሃገር ኮይና በዚ መሰረት ኖርወይ ኣብ ዙር 16 ግጥማታ ኣንጻር ብራዚል ክትገጥም እያ። እዚ ግጥም ድማ ነቶም ቀንዲ መተሃላለኽቲ ኣብ ፕሪምየር ሊግ እንግሊዝ ኤርሊንግ ሃላንድን ጋብርኤል ማጋላስን ክራኽብ እዩ። ሓንቲ ካብ ሕፅያት ዕውታት ናይ ዝውድድር ትውሰድ ፈረንሳ ኣንጻር ካብ ምድባ ሳሳይ ትርታ ሒዛ ዝሓለፈት ሽወደን ኣብ ዘካየረቱ ግጥም ካብ ኬልያን ምባፔ 2 ሸቶታት ካብ ብራድሊ ባርኮላ ድማ ሓንቲ ሸቶ ብምዝጋብ ንሽወደን 3 ባዶሮ ቲዓ ናብ ዝቕፅል መድረኽ ሰጊራ። ፈረንሳ ናብ ዙር 32 ድሕሪ ናይ 1998 ንፈለማ ግዚኣ ንሰለስትዩ ናይ ምድብ ግጥማታ ድሕሪ ምዕዋታ እዩ። እቲ ዓመት ድማ ፈረንሳ ንመወዳእታ ግዜ ንፅዋዕ ዓለም ኢዳ ዘንብረትላዩ። ኣብዚ ግጥም ብክልተ ሸቶታት ፈረንሳ ዝሃንደሰ ማይክል ኦሊሰም ብቕዲ ኣክሮባት ዝፈተና ሓንቲ ካብ ብሉፃት ሸቶታት ዋንጫ ዓለም ክትከውን ትኽእል ዝነበረት ፈተነ እውን ዓንዲ ልዳት መሊሱሉ። ኣብዛ ግጥም ክልተ ሸቶ ዘመዝገበ ኬልያን ምባፐ መበል 18 ናይ ዋንጫ ዓለም ፀወቱ ብምክያድ ድሕርቶም 20 ግጥማት ዘካየደ ሁጎ ሎሪስን 19 ግጥማት ዘካየደ ካሪም በንዞማን ኣብ ሳሳይ ተርታ ተሰሪዑ። ኬልያን ምባፐ ኣብዛ ግጥም ብዘመዝገበን ክልተ ሸቶታት ምስ ሊዮኔል ሜሲ ብማዕረ 6 ሸቶ ተማዓሪ ወርቂ ኩዕሶ ንምዕታር ኣብ ዝግበር ዘሎ ቅልስ ኣብ ተዳሎ ምህላው ንቐንዲ መወዳድርቱ መልእኽቲ ይሕሊፉ። ብዘይካዚ ምባፐ መበል 18 ናይ ዋንጫ ዓለም ሸቶ ብምዝጋብ ንሚሮዝላቭ ክሎዝ ሓሊፉ ካብቲ 19 ሸቶ ብምዝጋብ እዚ ክብረ ወሰን ካብ ግጥም ናብ ግጥም ዘበርኾ ዘሎ ሜሲ ብሓንቲ ድሒሩ እግሪ እግሩ ይኽትለሎ። ምባፐ ኣብ 2018 ዋንጫ ዓለም ሩስያ ፋልማይ ፀወቱ ካብ ዘካይድ ልዕሊኡ ናይ ሸቶ ኣበርክቶ ዝገበረ ተፃወታ የለን። ምባፐ 18 ሸቶ ከምዝግብ እንከሎ 4 ድማ ናይ ሸቶ ቀረባት ገይሩ። ብዘይካዚ ምባፐ ኣብ ናይ ወደ ከምሕላፍ ግጥማት ዋንጫ ዓለም 10 ሸቶታት ብምዝጋብ ነቲ ብሊዮኒዲስን ሮናልዶ ዓብን ኣብዚ መድረኽ ተመዝጊቡ ንዝነበረ ናይ 8 ሸቶ ክብረ ወሰን ሰጊርዎ። ማይክል ኦሊስ ኣብ ናይ ዝዓመት ውድድራት ዋንጫ ዓለም 5 ናይ ሸቶ ቀረባት ክካየድ ብምኽኣሉ ድሕርቲ ኣብ 1994 ብተመሳሳሊ 5 ቀረባት ገይሩ ዝነበረ ጀርመናዊ ቶማስ ሃብለር ተማዕራርዩ። ኣብ ሓደ ግጥም ዋንጫ ዓለም ዝበዝሐ ቀረባት ዘካየደ ብራዚላዊ ፔለ ኣብ ዋንጫ ዓለም 1970 ዝገበሮም 6 ቀረባት እዮም። ኦሊሰ ድማ ነዚ ቁፅሪ ክበፅሖ ሓንቲ ቀረብ ተሪፋቶላ። ካብ ምባፐ 6፣ ካብ ደንበለ 4፣ ካብ ባርኮላ ድማ 2 ሸቶ ኣመዝጊባ ዘላ ፈረንሳ ምስ ሆላንድ ብማዕረ ካብ 3 ተፃወታ 2 ልዕሊን ሸቶታት ዘመዝገበት ሃገራዊት ጋንታ ኮይና ፈረንሳ ኣብ ቀፃሊ ፀወታ ኣንጻርታ ንጀርመን ገሊፋ ዝመፀት ፓራጓይ ክትገጥም እያ። ናብ ሎሚ ኣብ ዘውግሕ ለይቲ ብሰንኪ ዝነበረ ሕማቅ ኩነታት ኣየር ካብ ዝተመደበለን ግዜ ድሕረ ንሕሪ 1 ሰዓት ፀወተን ዘካየዳ ሓንቲ ካብ የእንገድቲ ሃገራት ናይ ዝውድድር ዝኾነት ሜክሲኮ ኣንጻር ኤኳዶርን ገጢመን። ኣብ መሬታን ኣብ ቅድሚ ደገፍታን ንዝሓለፉ 3 ናይ ምድብ ግጥማታት ዓዊታትሉ ዝመፀት ሜክሲኮ ንኤኳዶር እውን ዓይነ ሓፈታን ቅድሚ ዕረፍቲ ካብ ኩዊኒርሶን ራውል ጂሚኔዝን ብዘውፀረተን 2 ሸቶታት 2 ባሮት ዓዊታ ናብ ዝቕፅል ናይ ዙር 16 ግጥማት ሰጊራ። ኤኳዶር ኣብ ተወሳኺ ደቂቕ እንተኸላኸላይ ኣርሰናል ፒሮ ሂኒካፕ ብሕጊ ፐርስቲያን ብቀይሕ ካር ከሲራቶ። ንቐዳሚት ሸቶ ኣመዝጊቡ ንሸቶ ራውል ጂሜነስ ዝሃንደሰን ኩይኖኖስ ሙሉእ ተፃዋታይ ናይ ዝግጥም ተፀዊዑ። ኩይኖኖስ ኣብ 3 ተኸታተልቲ ግጥማት ዋንጫ ዓለም ሸቶ ብምዝጋብ ምስቲ ኣብ 98 ተመሳሳሊ ኣሃዝ በፂሑ ዝነበረ ሉዊስ ሄርናንደስ ተማዓራርዩ። ሜክሲኮ ኣካይዳቶም ኣብ ዘላ 4 ግጥማት ዋንጫ ዓለም መዝገባ ካብ 1994 ንድሓር ካብ ዝተኸየዱ ግጥማት ዋንጫ ዓለም ድሕርታ ኣብ 2006 ኣብ 4 ግጥማት ሸቶ ዘይተመዝገባ ስዊዘርላንድ ተማዓራርያ። ንቐዳሚት ሸቶ ሜክሲኮ ዝሃንደሰ ሮቤርቶ ኣልቫራዶ ናይ ፈለማ ሜክሲካዊ ኣብ 3 ተኸታተልቲ ናይ ዋንጫ ዓለም ግጥማት ሸቶ ዘመዝገበ ሜክሲካዊ ኮይኑ ኣብዛ ግጥም ወዲ 17 ዓመትን 259 መዓልታትን ዝነበረ ተፃዋታይ ሜክሲኮ ኣልቫሮ ሙራ ንፔለ ተኸቲሉ ኣብ ናይ ወደቀ ምሕላፍ ግጥማት ዋንጫ ዓለም ምስ ቀዳሞ ተሰለፍቲ ዝወረደ ካልኣይ ብዕድመ ዝነኣሰ ተፃዋታይ ኮይኑ ሜክሲኮ ኣብ ቀፃሊ መድረኽ ኣንጻር ካብ እንግሊዝን ኮንጎን ስዒራ ምስ ዝመፀት ጋንታ ክትፋለም እያ።
1: ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙሎ ምስ ተርፍ ምረባት ኤርቲቪ ሓድገኩም ብወገነይ ሰላም።

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር መደብና ንጅምር ኣለና ብቁፅርታት ቴሌፎን 12244 ከምኡውን 12244 ብምድዋል ኣብዚ ንሎም ተዳልዩ ዘሎ ሕቶታት ክትሳተፉ ትኽእሉ ኢኹም ቴሌፎን ኣለና። ሎ መርሓባ ሎ ሰላም ሎ ኣይ ኣተወና ኣሎ መስመር መስለኒ ቀዳማይ ደዋሊ ብቁፅርታት ቴሌፎን 12244 ከምኡ 12244 74 ብምድዋል ክትሳተፉ ትኽእሉ ኢኹም። ሄሎ መርሓባ።
1: ሄሎ ስለማ።
0: መርሓባ መን ክብል?
1: ኤፍሬም።
0: ኤፍሬም ኤፍሬም ካበይ ኢኻ?
1: ኤፍሬም ኣንሸኸ ፋንኮ።
0: ኣረ ኤፍሬም ከመይ ውዒልካ? ፅቡቅ። እሞ ክንጅምር ኢና። ቁፅሪ ክንደይ ኢኻ ትመርፅ ኣብ ቀዳማይ ደረጃ ሕቶታት?
1: ቁፅሪ ሓሙሽተ።
0: ቁፅሪ ሓሙሽተ ኣራይ ከይድና ናብቲ ሕቶ ኤፍሬም ምርጫ ስለ ዝኾነት ትዓድል ሓንቲ እያ ሓራይ ወይዛ ሓምራ ላመይ እትብል ህበብቲ ደርፊ ዘፍረየ ገዲም ድምፃዊ መን እዩ? ሀ ዑስማን ዓብድራሒም፣ ለ ኢንጂነር ኣስገዶም ወልደ ሚካኤል፣ ሐ ኢንጂነር ኣስገዶም በየነፈረን በረኸት መንግስቲ ኣብና ምርጫ ነይሮም ግና የብፃሕካዮምን ለ ኢንጂነር ኣስገዶም ወልደ ሚካኤል። ቁኑዕ መልሲ ቁኑዕ መልሲ ረኪብካ ኣለኻ ትቕፅል ዲኻ ፅቡቅ። ኣብ ካልኣይ ደረጃ ሓቶ ቁፅሪ ክንደይ?
1: ሸዋተ።
0: ኣብ ካልኣይ ደረጃ ሓቶ ቁፅሪ ሸዋተ። እዚያ እውን ምርጫ እያ ትዓድል ሓንቲ እያ ሴም ኣለኻ ዶ ኤፍሬም ሓረ ፅቡቅ ንኽድ ናፍታሕቶ ካብዘን ስዕባ ብስፍሓት መሬታ ኣብ ቀዳማይ ደረጃ ትስራዕ ሀ ቻይና፣ ለ ካናዳ፣ ሐ ሩስያ።
1: ተንሕቶ ድገመልና
0: ሀ ቻይና፣ ለ ካናዳ፣ ሐ ሩስያ። ሩስያ ሐ ሩስያ 17 ሚሊዮን 40 ኪሎ ሜትር። ቁኑዕ መልሲ ራይ ሳልሳይ ተቕፅል ዲኻ ፅቡቅ 330 ኣለዋኻ ራይ ኣብ ሳልሳይ ደረጃ ሕቶ ቁፅሪ ክንደይ? ቁፅሪ 8 እንከይድና ናፍቲ ሕቶ ስፖርት ከመይ ኢኻ ድሓን ዲኻ?
1: ስፖርት ቤላ
0: ገርም ፅቡቅ። ኣብዛ ኣለዎም ዲኹም ሰባት ሕጉዛካ ኣለዉ ድዮም ዋላ ቢና
1: ኣለዉ
0: ኣራይ ኣራይ ፅቡቅ ናይፍሬም ንኽድ ናብታሕቶ ዛጊት ብዕድመ ዝናእሰ ኣመዝጋቢ ሸቶ ፕሪምየር ሊግ ዓዲ እንግሊዝ መን እዩ?

0: ኣለካ ድማ ወከሰ ኮይኑ
1: ኣላ ንሪኢ ኣለና
0: ኣብ ምንታይ ትፍትሸ ኣለኹ ማለት እዩ ንፈልጦ ከዓ ተሓበረት እቲ መርከብ ይኹም ከዓ
1: ተሓቶም ወደገመና
0: ሰልሰልና ዶ
1: ፕሪምየር ሊግ
0: እዎ ዛጊት ብዕድመ ዝነእሰ ኣመዝጋቢ ሸቶ ፕሪምየር ሊግ ዓዲ እንግሊዝ መን እዩ?
1: ዶማን ማክስ ዶማን
0: ኣይኮነን። ናይ መን ተፃዋታይ ማለት እዩ? እዚ
1: ኣርሰናል
0: ኣይኮነን። እንታይ ሞክ ሓገዘካ ኣብታን ናይ ፕሪምየር ሊግ ዘለዋ ጋንታታት ኣብኡ ምፍታሸ
1: ኤቨርተን ጋንታ ታት ሓሊዘና
0: ንኣነ ውፅያ ሳልሳይ ደረጃ እንዳእዚኣ ፕሪምየር ሊግ ፅቡቅት እያ ኣብ ኣርገፅ
1: ናይ ኣርሰናል ኣለኹውን ንሕናባ ጥራሕ ግዘ ናብ ጋንታ
0: እንድዕሎ ናይ መን ምኳኑ እዚ
1: ኢታን ንዋነሪ
0: መን
1: ኢታን ንዋነሪ
0: ናይ መን ተፃወታ እዩ ዝኸ
1: ናይ ኣርሰናል
0: እዚ ዳ ኣይኮና ናይ ኣርሰናል ኣይኮና ኣርሰናል ኣብዚ ካታ ናይ ኣርሰናል ኢኻ ማለት እዩ
1: ጀምስ ቦጋንቀ
0: ናይ መን ይስኸ
1: ኤቨርተን
0: እስከ ክንሪኣ ንርኢ ኣጠራጢርካነ ኣለካ ታ መልሲ ንረኣያ ድሓ ቴሌቭዥን ከፊትካ ኣለኻ ድያ
1: ላላ ቲቪ ክፈትና ኣብ ከለና እዩ
0: ኣብ ከለኹ
1: ዕድልናበናማለናኣወለና ንስት ንበለና
0: ቆኖዕ መልሲ ናይ ኤቨርተን ሱ ስዋ መን እዩ ትብለን ለካ መልሲ ነጊርካ
1: ኣለካ
0: መን እዩ ሞ ኢልካ ነታ መልሲ ስለ ነገርካ መልሲ ውፅኤልካ ኣነ ቴሌቭዥን ትከታተል ዘሎ ናይ ኤቨርተን እዩ ፅቡቅ ኣለካ ጀምስ ከመይ ዳ ቴሌቭዥን ከይተከታተልኩም መስመር ተኣትው ዳ እንታይ ኮይኑ ደ ይብል
1: ብወልና ብድምፂ ክንፍትን
0: ኢልና ክነግረካ ኣንዶ ኣብ ፋንኮ ኣበይ ዲኹም ትሰርሑ ፓወር ስቴሽን መከታተሊ ቴሌቭዥን የብልኩምን ወይስ ኣብ ርሕቅ
1: ኢ ቲቪ ተባላሻንበር ኣለና
0: ኦኬ ኣሪዋ እሞ ትከታተሉ መደባ ዳእሞ ምታ ትከታተሉ በዓልካትኩም ከዓ ከምኡ እዩ ክኸውን ትኽእል እቲ ሞያኹም መስለኒ ኤሌክትሮኒክስ ኤሌክትሪሲቲ ኣውታት እንዲ
1: ኣጋጣሚ
0: ትማልያ ትማልያ ዕሪዋ በሉ ሓራይ ገንዘብካ ኤፍሬም ማዓሾ ካብ ፋንኮ 880 ካልእ ደዋሊ ሃሎ መርሓባ
2: ሎ
0: ሰላም
2: ሰላም ከመሎ
0: ምን ክብል
2: ማራናታ
0: ማራናታ ሓራይ ማራናታ መን
2: ማራናታ ቴድሮስ
0: ካበይ
2: ኣዲ ጓለን
0: ኣ ፅቡቅ ቁፅሪ ክንደይ
2: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ ቀዳማይ ደረጃ ሕቶ ቁፅሪ ሸውዓተ ንኸይድ ናፍታ ሕቶ ሓጋዝ ኣሎ ድዩ ወይስ
2: እዋ ግን ምስቲ ናይ ቲቪ ሕቶ ንሪኦ ስለደይ ንኸውን ኣሎ መስለኒ
0: እንታይ ይኸውን ኣሎ
2: እቲ ቲቪ ዘረባ ናብ ሞባይል ስለበይና ስካ ቅድማ ኣሎ ኣተይ
0: ግን ንሰማማዕ ኣለና ምሽ
2: እዋ
0: እታ ቴሌቭዥን ተትሒትክያ ብቴሌፎን ክንሰማማዕ ስለንኽእል ፀገም የብሉ
2: ቀድሃን ሰማዕካ ኣሎ
0: ሃራይ ንኸይድ ኣፍታሕቶ
2: ሃራይ
0: ኣብ ሕብረተሰብና ወረጦ ንምንታይ ተገልግል
2: ወረጦ እሾኽ መውፂ
0: ዓርያ ኣብቲ ቋንቋ ቋንቋ ትግርኛ ምሽ ተማሂርክ ኢኸ ተማሃሪት ከለኸ ማለት ሲ ኣብቲ ኤሌመንታሪ ስኩል ዚታት ትምሃሩ ወይኹም ኣብቲ ቀዳማይ ደረጃ ስለዚ ዕሪ ኣቑሩ ንምንታይ ኢና ንታይ መውፅኢ እሾኽ ማለት
2: ወረጦስ ንእሾኽ ኢና ነውፅ ኣላ
0: ንእሾኽ ነውፅኦ ዲና ንብል
2: ድኾነ ነነነነ እንትኾነ ኣብ ነፍስና ንዝኣትወና ሲ ደቂቕ ነገር መስሓብ እዩ
0: ዋ መግለፂ እዩ ዝሕጂ ድሓን ቆኑዕ ቆኑዕ እንዳ

0: ዘለኹ ትመልሲ ኮስ እዩ ግን ኣብቲ ቋንቋ እየ ማዕራር እያ ኢለኪ ንመንቀሊ እሾኽ ኢና ንብሎ
1: መንቀሊ
0: እሾኽ ኢዶ
1: ኣረ
0: በይ ንክዲ ክበላ ሰባት ኣለዎ እዮም ዝሕግዙ
1: ኣሎ ገዛ ኣለዎ
0: ስድራ ኣለዎ ፅቡቅ ቴሌቭዥን ዲ ክትከታተልና ዘለኸ
1: ቴሌቭዥን
0: ኣ ቅኑዕ መልሲ 110 ኣለኪ ማራናታ ተቕፅሊ ወይስ ንቕፅል ካልኣይ ደረጃ ሕቶ ቅፅሪ ክንደይ
1: ካልኣይ ደረጃ ቅፅሪ ሓሙሽተ
0: ቶ ቅፅሪ ሓሙሽተ ካልኣይ ደረጃ ንከይድና ናፍታሕቶ መርጫ እያ ትዓድል ሓንቲ እያ ትንክእልክ ክትምልስ ዘለኪ ንከይድ ናፍታሕቶ ካብዘን ስዕባ ዓድታት ኣብ ከባቢ ጋሕቴላይ ዝርከባ ኣየነይተን እያ
1: ከባቢ ጋሕቴላይ ትርከብ
0: ኣስተውዕል እናተሕተሞ ምሳይ ካብዘን ስዕባ ዓድታት ትብለክ ኣለኹ ኣብ ከባቢ ጋሕቴላይ ዝርከባ ኣየኖት እየን ሀ ድርፎን ዓርበ ረቡዕን ለ ዓድሾማን ደማስን ሐ ኣፍደዩን ሸባሕን መ ወቕርትን ዓደር ዓዳን

0: ሰለስተ ኣራይ ኣብ ሳልሳይ ደረጃ ሕቶ ቁፅሪ ሰለስተ ክንከይድ ኢና ነፍታ ሕቶ ሻም ድሓን ዲኸ ታሪክ ገለ ናይ ገድሊ
1: ወይ ድሓኒ ስትን ድሓን
0: ክንደይ ሰብ ኣለኹም መን ኣለ ዝሕግዘካ ሕጅቡ
1: ቆልዑ ኣሎ እምበር በይን እየ ዘሎ ክልተ ቆልዑ ኣሎ እንታይ
0: ድሓን ተኽኢለን ሞ ይፈትና እንከይድና ናብታሕቶ ሳልሳይ ደረጃ ኩሉ ግዜ ብርትዒልኒ ግን ኣብዚኣ ተደይ መሊስክ ኮ 11 ኣላ ትክጀኹ
1: ወ ድሓን ሓን ኣትያ ንዲ ሕጅራሙ
0: ኣትኸያ ንዲኸ ፀገም የብሉን ዓራይ ክንከይድ ናብታሕቶ ኣብ መጥቃዕቲ ስርሒት ፈንቅል መራሒ ታንክ ታይገር ዝነበረ ተጋዳላይ መን ይበሃል ምርጫ ኣለኪ ሀ ገብረሂወት ከሰተ ማጉላ ለ ገብረ ብርሃን ገብረ ሂወት ወዲ ባሻይ ሐ ወረደ ሃብቶም መ ተስፋይ ገብረ ሂወት ሃርበላ
1: ሕቶ ደደግኒ ዘሞ ሓንቲ ግዜ
0: ኣይተረዳእትምረፅ ጥራይ ክደግመልክ እየ ራይ ቴሌቭዥን ትርኢ ኣለኹ እንዲኸ የብለ ከይዳ ኢልክ ንበኣኽዎ ሓራይ ሀ ገብረ ሂወት ከሰተ ማጉላ ለ ገብረ ብርሃን ገብረ ሂወት ወዲ ባሻይ ሐ ወረደ ሃብቶም መ ተስፋይ ገብረ ሂወት
1: ካብተን ምርጫ ኣሞ ሓንቲ ቤቶ ግድለለይ
0: ሃርበለ ኣሎ
1: ካብተን ምርጫ ሓንቲ ግድለለይ
0: ሓንቲ ኸ ግድለልኪ ሓራይ ሓራይ ሓገዝ እንድያ እዚኣ እውን ለ ኣጉዲለልክ ኣሎ
1: ኣረይ ሕጂ ሕሕመ እንታይ ይብሎ ኣሎ ኣደግመለኢሎ ሰስቲ
0: ግዜ ብዛዕ ትወስድ ኣለኺ ኣይትሕዝንን ኣለኹ ማለት እዩ ሀ ገብረ ሂወት ከሰተ ማጉላ ለእለየለ ኢልክኒ ኣልያ ኣለኹ ናይ ወዲ ባሻይ ማለት እዩ ሐ ወረዳ ሃብቶም መ ከዓ ተስፋይ ገብረ ሂወት ሃርበለ ሕጂ ከመይ ኣመስለኪ ማለትሲ ታሪክ እንዲ ከዓ ንኣፍልጦኺ እቲ ማጉላ መራሒ ታንኪ 795 እቲ 54 ክኸውን ከሎ ወረደ ሃብቶም ናይ ኮማንደር ቁፅሪ ሓደ ወዲ ባሻይ ድማ መራሒ ታንኪ ጃጓር ተስፋይ ገብረ ሂወት ድማ ማለት ዳርጋ ኩሎም እንዲኦም ተሰዊኦም ብዘይካ ተስፋይ ገብረ ሂወት ኣርበለ እ እንታይ ትገብሪ ውሳነ ናባኺ እዩ ኣጉዲለልክ ኣለኹ ታለ
1: ኣራይሓስብ
0: ኣሎ ተሓስብ ለካ ስኡልክ ነበጋብል እያ ሕግዝ ሰብ የለን ሓንቲ ጉዲለልክ ኣለኹ ስለዚ እተውያ
1: ስትንከዓ
0: በ እተውያ
1: ይ
0: ሄድለነ ኣይኮነትን መ እያ ታቐንዕ ትመልቲ ተስፋይ ገብረ ሂወት ታርበለ እያ ታቐንዕ ትመልሲ ሕጂ ኣብታ መብርህ ክህበኩ ከለኹ ሲ ብዘይካ ተስፋይ ገብረ ሂወት ሲ ካልኦት ኩሎም ተሰዊኦም እዮም ኢለክ ነይረ ማለት ኣብቲ ውግእ ተሰዊኦም ኣብቲ ውግእ እዮም ተሰዊኦም ኢለክ ነረ ብዘይካ ተስፋይ ዝኾነ ቀንዕ ትመልሲ ኣይረኸብክያን 110 ክንሰደልኪ ኢና ሻም ነመስግነኪ ይቀኒልና ኣራይ ግዜ ወዲእና ኢና መስለና ኣኺላሃና ኣላ ሰዓት ምክንያቱ ቅርብ ድንጉኢልና ኢና ጀሚርና ናይ ሎሚ ስለዚ መደብና ወዲእና ኣለና ኣብዚ እቶም ኣብ ደው ኢልኩም ኣብ መስመር ዝፀናሕኩም ተኸታተልቲ ይቕሬታ ነቕፅላይ ከኣልና ንታ ሰዓትና ስለዝኣኸለት ዝኸበርኩም ተኸታተልቲ መደብና ንሎሚ ዘዳለናይ ትሕዝቶ መደብ መልሲ ኣብ መስመር ኣብ ዛዚምና ኣለና ዝመፅ ዘሎ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ ድሓንቀኒ እዩ

0: ፊልካ ክንርአ ከም ዝከኣል ዘነፀረ ኣቶ ኣብርሃም ካብ 991 ክሳብ 201 ኣብ ዝዝርጋሕ መድረኽ ተሃድሶን መፅናዕትታትን መንግስቲ ኤርትራ መግዛእታዊ ኣገባብ ትምህርቲ ብሃገራዊ ስርዓተ ትምህርቲ ከም ዝትካእ ከም ዝገበረ ነዝን ምዕዋድ ድማ ኣገደስቲ ንጥፈታትን መፅናዕትታትን ከም እትኸየደ ኣብሪሆም። ካብ 202 ክሳብ 210 ናብ ዝርጋሕ ካልኣይ መድረኽ ኣእምራዊ ወረቐት ተዳልዩ ክለሳ ስርዓተ ትምህርቲ ከም ተሰላሰለ ካብ ኣብ ትሕዝቶ ኣብ ውፅኢት ዘተኮረ ስርዓተ ትምህርቲ ተዳልዩ ከም ተሰርሐሉ ኣገባብ ኣመሃራ ካብ መምህር ዘማእኸሎ ናብ ተማሃራይ ዘማእኸለን ኣሳታፍን ከም እትቐይረ ውፅኢታውነት ትምህርቲ ብዝበለፀ ዝምዘን ቀጻሊ ስርዓተ ኣገማግማ ክስርሐሉ ከም ዝተጀመረ ብተወሳኺ ሓደስቲ ዓይነታት ትምህርቲ ከም እተኣታትዎ ኣገንዚቦም። ካብ 211 ክሳብ 226 ኣብ ዘሎ ሳልሳይ መድረኽ ድማ በብእዋኑ ግምጋማትን መፅናዕትታትን ከም እተኻየደ ድሒሩ እውን ስርዓተ ትምህርቲ ዝጠምር ጽላታዊ መፅናዕቲ ከም እተሳለጠ ገሊጹ። ክፍሊ ሓፈሻዊ ትምህርቲ ብዘካየዶ ግምጋማት ዋሕዲ ክኢላታትን መምህራን ቋንቋ ደን ዝሰልጠኑ መምህራን ሕፅረት ናይ ትምህርቲ ግዜ ዋሕዲ መፅሓፍትን መሳርሕታትን ከምኡውን ብኽነት ንብቕዓት ትምህርቲ ካብ ዝፀልዉ ዘለዉ ብድሆታት ምዃኖም ኣቶ ብርሃማ ነፂሮም። ኣብ መወዳእታ ድማ ስልጠና መምህራን ምውዳድ ኣድላይ ትሕተ ቕርፂ ዕድጊ ናውቲ ምውሓስ ተሳታፍነትን ቀጻልነትን ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ምስፋሕን ምድልዳልን ኣገልግሎት ቅድመ ትምህርትን ፍሉይ ትምህርትን ብቕዓት ዝደኸሙ ተምሃሮ ምምሕያሽ ምምዕባል ኣብ ኣገልግሎት ፀንሐ መፅሓፍትን ምርግጋፅ ቀጻልነት ትምህርትን ኣካል ናይቲ ምዕሩይን ዓይነታውን ትምህርቲ ናብ ኩሉ ንብፃሕ ዝተሓንፀፂ መደባት ከም ዝኾነ ብርህዩ።
1: ኣብ ንእዞባ ፀሮና ዝነጥፉ ወከልቲ ጥዕና ዓዲ ዘካይድዎ ዘሎ ንጥፈታት ውፅኢታዊ ስለ ዝኾነ ብዝላዕለ ክቕፅሎ ብ24 ሰነብ ዝተኻየደ ኣኼባ ተሓቲቱ። ሓላፊ ማእከል ጥዕናት ንእዞባ ነርሲ ኣኽሊል ዮሃንስ ኣብ ዝሃቦ መግለፂ ሕማም ዓሶ ንምቁፃር ብቕዓት ሞያውያንን ትካላት ጥዕናን ክብ ንምባል ፃዕርታት ይካየድ ከም ዘሎ ብምጥቃስ ወከልቲ ጥዕና ዓዲ ህዝቢ ኣብ ከባቢያዊ ፅሬት ንክነጥፍ ግቡእ ተርኦም ክፀዋቱ ዘኻኺሩ ኣብቲ ኣኼባ ንጠንቅን ሳዕቤናትን ዓሶ ዝምልከት ሰፊሕ መብርህ ዝሃቡ ሞያውያን ንዝሓለፈ ዓመታት ብምንፃር መልከፍቲ ሕማም ዓሶ ሎም ዓመት ብ42 ሚእታዊት ከም ዝጎደለ ገሊፆም። ሓላፊ ህዝባዊ ጥዕና ኣቶ ኣድሓኖም መዋእል ወከልቲ ጥዕና ዓዲ ኣብ ሜላታት ምክልኻልን ምቁፃርን ኣድሂቦም ክነጥፉ ዘኻኺሮም። ኣብ መወዳእታ ግዜያዊ ኣመሓዳሪ ንእዞባ ፀሮና ኣቶ ሃይለ መንገሻ ወከልቲ ጥዕና ዓዲ መሰማሕደርቲ ከባብና ነባበርቲ ዓድን ተዋሂዶም ኣብ ክራማት ክኽሰት ዝኽእል መልከፍቲ ዓሶ ንምቁፃር ስሩዕ ከባብያዊ ፅሬት ንምውዳብ ክሰርሑ ተላብዮም። ኣብ ንእዞባ ቁርደት ስድራ ስዋኣት ናይ ምሕጋዝን ምሕብሓብን መድባት ብዝለዓለ ወዳድባ ይቕፅል ኣሎ። በዚ መሰረት ኣብ ውሽጢ ከተማ ቁርደት ዝርከባ ምምሕዳራት ከባቢ 88,000 ኣፋ ሰራሕተኛታት መንግስቲ ልዕሊ 113,000 ኣፋ ምምሕዳር ከባቢ እንገርነ 7,000 ኣፋ ጉዱሳት መንእስያት 15,000 ኣፋ ብጠቕላላ ልዕሊ 223,000 ኣፋ ንስድራ ስዋኣት ከም ተመቓርሐ ፀሓፈ ህግደፍ ኣብቲ ንእዞባ ኣቶ ሓጎስ ተኽለ ሓቢሮም። ማሕደር ንእዞባ ቁርደት ኣቶ ኢስሓቅ ጥዑም ኣብ ዝሃቦ ቃል ንስድራ ስዋ ዝግበር ደገፍ ሓላፍነት ናይ ኩሉ ኣካል ከም ዝኾነ ብምጥቃስ ንዝበለፀ ውፅኢት ተራ ሕብረተሰብ መሻርክቲ ኣካላትን ኣብ ማሕደርቲ ከባብን ክዓዘዝ ኣተሓሳሲቦም። ኣብ ንእዞባ ማይምነ ብዓውድታት ቀዳማይ ረድኤትን ቴክኖሎጂ ኮምፒተርን ክስልጥኑ ዝፀንሑ 83 መንእስያትን ተምሃሮን ተመሪቖም። እቲ ጎኒጎኒ ኣካደሚያዊ ትምህርቶም ዝተዋሃበ ስልጠና ኣካል ናይቲ ሞያዊ ዓቕሚ መንእስያት ክብ ንምባል በብእዋኑ ዝውደብ ስልጠናታት ከም ዝኾነ ዝጠቐሰ ሓላፊ ሃማመተ ኣብቲ ንእዞባ መንእሰይ የማነ መድሃኔ ተመረቕቲ 50 ብቀዳማይ ረድኤት ኣብ ማይምነ 33 ድማ ብቴክኖሎጂ ኮምፒተር ኣብ ዓዲናላ ከም ትሰልጦኖ ሓቢሮም። ኣብ ማሕዳር ንእዞባ ማይምነ ለተናል ኮሎኔል ኣብርሃም ሃይለብ ዝሃቦ መዛዘሚ ቓል ኣገዳስነት ሞያዊ ስልጠናታት ብምብራህ መንእስያት ጎኒጎኒ ኣካደሚያዊ ትምህርቶም ብሞያን ክዓጥቁ ምድጋፍ ወለዲ ክዓዘዝ ኣዘኻኺሮም። ዝስዕብ ዜናታት ሃገራት ወፃኢ ኩራት ተዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ፣ ኣፍጋኒስታን ሎሚ ሓደ ሓምለ ብልዕሊ ፓኪስታን ናይ መልሰ ግብሪ መጥቃዕቲ ከም ዘካየደት ማዕከናት ዜና ቃሊሐን። ፓኪስታን ቅድሚ ሳልስቲ ኣብ ኣፍጋኒስታን ብዘካየደቶ መጥቃዕቲ ኣየር ኣስታት 200 ሰባት ከም ትቐትሉን ከም ዝቐሰሉን ዝፍለጥ ኮይኑ ሰራዊት ኣፍጋኒስታን ሕነ ከም ዝፈዲ ምጥንቀቕ ይዝከር። በዚ ኣፍጋኒስታን ኣባራጃ ባሎቺስታን ዘካየደቶ ደብዳብ ንፍርቲ ከቢድ ሰብኣውን ንዋታውን ክሳራታት ከም ዝወረደ ዝገለፀት ፓኪስታን ተወሳኺ

ጥቃዕቲ ከም ተካይዳ ነፂራ ኣላ። በዚ ድማ ምትፍናን ክልቴን ሃገራት ናብ ውግእ ከምርሕ ከም ዝኽእል ምስቲ ከባቢ ቅርበት ዘለዎም ወገናት ይእምቶም። እቲ ወታደራዊ ምትፍናን ኣቐዲምዋ መንጎእን ካብ ዘጋጠመት ዝኸፍአ ምዃኑ ዝሕብሩ ፀብጻባት ብሰላም ንምዕራፉ ክካየድ ዝፀንሐ ዲፕሎማስያዊ ተበግሶ ዛጊት ዝጥቀስ ውፅኢት ከም ዘይተረኽቦ ይረድኦም።

መንግስቲ ስዊዘርላንድ ተዘሚቱ ኣብ ኣብያተ መዘክራቱ ካብ ዝፀንሐ ብርክት ዝበለ ጥንታዊ ቅርስታት ናይጀርያ ናብ መበቆል ዓዱ ከም ዝመለሰ ተገሊጹ። እቲ ቅርስታት ኣብ መበል 18 ክፍለ ዘመን ተዘሚቱ ናብ ብሪጣንያ ድሕሪ ምእታው ፀኒሑ ናብ ስዊዘርላንድ ከም ትሰጋገር እዩ ዝግለጽ ዘሎ። እቲ ናይ ምርኻብ መስርሕ ብ30 ሰነ መንጎ ሰበስብ መዚ ስዊዘርላንድን ናይጀርያ ናብ ከተማ ሌጎስ ከም ተፈፀመ ተፈሊጡ ኣሎ። ስዊዘርላንድን ናይጀርያን ውልቃዊ ዋኒን ንምቁፀር ዝምልከት ክልተኣዊ ስምምዕ እውን ተፈራሪመን። ሃገራት ኤውሮጳ ኣብ እዋን መግዛእቲ ዝዘመትኦ ጥንታዊ ቅርስታት ሃገራት ኣፍሪቃን ኤስያን ብከፊል ክመልሳ ጀሚረን ከም ዘለዋ ይፍለጥ። ሰራዊት ሶማልያ ብ30 ሰነ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ዕጡቅ ጉጅለ ኣልሸባብ ከም ተቐትሎ ሓቢሩ። በቲ ኣብ ደቡባዊ ሸነኽ ሃገሩ ዘካየዶ መጥቃዕቲ ልዕሊ 20 ከም ዝቆሰሉን ብርክት ዝበለ መርበባት ናይ ትሽበራዊ ጉጅለ ኣብ ትሕቲ ቅፅፅሩ ከም ዘእተወን ሰራዊት ሶማልያ ብተወሳኺ ገሊጹ ኣሎ። እቲ ስርሒት ኣብ 226 ኣብ ልዕሊ እቲ ዕጡቅ ጉጅለ ካብ ዝተካየደ እቲ ዝዓበየ ሰብኣውን ንዋታውን ክሳራ ዘውረደ ምዃኑ ዝገለጹ ኣዘዝቲ ሰራዊት ሶማልያ ኣብ ዝተመርፀ ግዜ ክቕፅል ምዃኑ ፍሊጦም ኣለዉ። እቲ ዕጡቅ ጉጅለ ንልዕሊ 10 ዓመታት ቀንዲ ፀጥታዊ ስጋኣት ሶማልያ ኮይኑ ከም ዘሎ ፀብጻባት የረድቡ። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ሓድሽ ወታደራዊ እዚ ከቕውም ምዃኑ ፍሊጡ። ሃገራት ባልቲክ በቲ ኣብ ፖላንድ ዘሎ ማእከል እዚ ኔቶ ክመሓደራ ምፅናሕን ዝፍለጥ ኮይኑ ካብ ዝመፅእ ቅረባ ግዜ ኣብተን ሃገራት ሓድሽ ማእከል እዚ ከም ዝቐውም ተገሊጹ ኣሎ። ኔቶ ዕላማት መደብ ፀጥታ ኣባል ሃገራት ንምውሓስ ምዃኑ እኳ ይገልጽ እንተሎ ብቐፀልታ ናይቲ ኣብ ልዕሊ ሩስያ ፀቕጥን ምፍጣር ክካይዱ ዝፀንሐ ምንቅስቃሳት ምዃኑ ግን ይእመት። በዚ ድማ ሩስያ ንምዕባለታቱ ብዕቱብ ክትከታተሎን ምላሽ ክትህበሉን ከም ትኽእል ይግለጽ ኣሎ። ጉረባብቲ ሃገራት ባልቲክን ኖርዲክን ካብ ሩስያ ክመፀን ዝኽእል ስጋኣት ንምምካት ተወሳኺ ፅዋርን ሰራዊትን ኔቶ ኣብ ግዛኣትን ክዋፍር ክጠልባ ፀኒሐን ኣለዋ። ፊንላንድ ኣብ ግዛኣታ ኒክሎሳዊ ፅዋር ኔቶ ክዋደድ ኣብ ዝሓለፈ 3 ምፍቃድ ኣይርስዕን። ፀጥታ ምብራቅ ኤውሮጳ ብእሰንኪ ምስፍሕፋሕ ኔቶ እናንቆልቆሎ ይመፅእ ከም ዘሎ ምስቲ ዞባ ቅርበት ዘለዎም ወገናት ይጠቕሱ። ሩስያን ሩዋንዳን ኣብ ምምዕባል ንሰላማዊ መዓላ ዘገልግል ኒኩሎሳዊ ፀዓት ዘተኮረ ስምምዕ ከቲማን። እቲ ስምምዕ ንሩዋንዳ ኒኩሎሳዊ ትካል ክተሃንፀላ ዝኽእል ስምምዕ ኣብ ዝሓለፈ 3 ኣብ መንጎ ሰብ መዝፀዓት ክልትኤን ሃገራት ከም ተፈራርመ ተገሊፆም። ቀንዲ ዕላማ ናይ እዚ ኣብ ፈለማ 230 ክዛዘም ትፅቢ ዝግበረሉ ፕሮጀክት ቀረብ ኤሌክትሪሲቲ ሩዋንዳ ክብ ንምባል ምዃኑ ክፍለጥ ተኻኢሉ ኣሎ። ንተበግሶ ሩስያ ዝመጎሰ መንግስቲ ሩዋንዳ ትግባር እዩ ንምቅልጣፍ ብዕቱብ ከም ዝሰርሕ ሓቢሩ ኣሎ። እቲ ስምምዕ ንኩሉ መዳያዊ ዝምድና ሩስያን ሩዋንዳን ብእወታ ከም ዝፀሉ ተገሊጹ ኣሎ። ሩስያ ምስ ሃገራት ኣፍሪቃ ብህንፀት ኒክሎሳዊ ፀዓት ዘተኮረ ስምምዕ ክትገብር እዚ ናይ ፈለማ ከም ዘይኮነ ፀብጻባት የረድኡ። ዜናታት ንምዝዛም ኣርእስተ ዜና ክደግመልኩም። ሚኒስተር ዑስማን ሳልሕ ንፀብጻብ ሰብኣዊ መሰላት ኣብ ኤርትራ ዝምልከት መብርሂ ንማሕበረሰብ ዲፕሎማሲ ሂቦም። ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክስራሐሉ ከም ዘድሊ ተሓቢሮም። ኣብ ንዞባ ፀሮና ወከልቲ ጥዕና ዓዲ ንጥፈታቶም ክዕዝዙ መዘኻኸሪ ቀሪቦም። ኣፍጋኒስታን ኣብ ልዕሊ ፓኪስታን ናይ መልሰ ግብሪ መጥቃዕቲ ከም ዘካየደት ገሊጻ። መንግስቲ ስዊዘርላንድ ተዘሚቱ ኣብ ኣብያተ መዘክራቱ ካብ ዝፀንሐ ጥንታዊ ቅርስታት ናይጀርያ መሊሱ። ሰራዊት ሶማልያ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ዕጡቅ ጉጅለ ኣልሸባብ ከም ተቐትሉ ሓቢሩ።

0: ብቁፅሪ ኣዝየን እየን በርኪተን። ከም ብዝሓን ድማ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ዝተፈላለየ ኩርናዓት ሃገርና ንዝዓነወ ትሕቲ ቅርፂ ኣብ ምፅጋንን ቅድሚ ሕጂ ተሓሲቦምን ኣብ ግምት ኣትዮምን ዘይፈልጡ ዓበይቲ መስመራት ኣብ ምህናፅ ይርከባ። ንኣብነት መስመር ባፅዕ ዓሰብ፣ ከረን ገለብ፣ ከረን ሓልሓል፣ ባፅዕ ሽዕብ፣ ከምኡ ውን እቲ ኣዝዩ ዓይኑ ዝነበረ መስመራት ኣስመራ ባፅዕ፣ ኣስመራ ከረን፣ ከረን ተሰነይ። እዘን ነዚ መትነታት ሃገር ዝሃንፃ ዘለዋ ኩባንያታት ናይ ሚኒስትሪ ህንፃ ክፍሊ ፅርግያታት ሃይወይ፣ ኩባንያ ህንፃ ሰገን፣ ኩባንያ ህንፃ ገደም፣ ሮዳብ ኤንተርፕራይዝስ፣ ኣስቤኮ ዝኣመሰላ ኮይነን ኣብዚ እዋን እዚ ዘመናዊ ማሽነርን ልዑል ሰብኣዊ ዓቕምን ብምውናን ዝነኣድ ኣበርክቶ ዝገብራ ዘለዋ የን። ናይ ሎሚ ትንታኔ ግና ግን ብዛዕባ ዘን ኩባንያታት ኣይኮነን። እቲ ዝተጠረየ ክእለትን ተመክሮን ካበይ ዝመፀ እዩ ዝብል ሕቶ ንምምላስ እዩ። እቲ መልሲ ድማ ብዘረባ ዘይኮነስ ብግብሪ ኣለዎ። ኣፍራዛ ፑንታ ባዴላ እቲ ቐንድን ልዑል ጥንቃቐ ዝግበረሉን ዝነበረ መሳርሒታት ኮይኑ ኣብ ፍናንን ድልየትን ጥራይ ዝዓብለሎ መድረኽ ኣብ ስንጭሮታት ሳሕል ድምፁ ኸቀልሕ ጀሚሩ። እቲ ግዜቲ ዳግመ ምውዳብ ህዝባዊ ሓይልታት ዝተኻየደሉ ኣብ 1975 እዩ። ሰራዊት ብደረጃ ሓይልታት ዝተወድበሉ፣ እቲ ክፍልታት ዝበሃል ድማ ካብ 4 ብዘይሓልፍ ኣህዱታት ዜና፣ ዕቃበ ብረት፣ ሕክምናን ዕድግን ስንቅን ጥራይ ዝነበረሉ ግዜ እዩ። ኣብቲ ዳግመ ምውዳብ ጨንፈር መጓዓዝያን ህንፃን ዝበሃል ቆይሙ ካብ ሽዑ ጀሚሩ ህንፃ ከም ህንፃ ኮይኑ ንጥፈታቱ ከሰላስል ጀሚሩ። ኢንጂነር ሃብተ ልዑል ገብረ መድህን ምስ ምውዳብ ጨንፈር መጓዓዝያን ህንፃን ኣብ 1975 ከም ሓላፊ ኮይኑ ዝተመደበን ክሳብ ዛ ሰዓት እዚኣ ድማ ኣብ ዝተፈላለየ መደብ ስራሕን ብዝተፈላለየ ፅፍሕን ዘገልግል ዘሎ ኣባል ህንፃ ኮይኑ ብዛዕባ ዝሓለፈ ተመክሮ ስራሓት ህንፃ ብፍላይ ድማ ብዛዕባ ኣካል ፅርግያታት ኣብ ግዜ ቃልሲ ዝትርኽ እዩ።
1: ትሕቶ ምናልባት ብዛዕባ እቲ ስራሓት ናይ ህንፃ እቲ ህንፃ ምስ ቆመ ድዩ ጀሚሩ ዝብል ሕቶ ብርግፅ ሽዑ ይኮነን ጀሚሩ። ቅድሚ ዳግመ ምውዳብ ምግባሩ ኣብቲ መጀመርያ ወርሒ ኣብ 5 ወርሒ 6 ክሳብ ወርሒ 8 እቲ ዳግመ ምውዳብ ዝግበር ብዙሕ ንጥፈታት ናይ ህንፃ ኣካየድ ነይሩ እዩ። ኣብቲ እዋንቲ ዝተፈላለየ ክኢላታት እኳ መፅኦም ተነበሩ። ብፍላይ ከዓ ነቲ ናይ ህንፃ ዝምልከት ኣነን መሓሪ ራሻይዳ ጂኦሜትራን ስለዝነበርና ቴንዳታት ምትካል ኹን ፅርግያታት ውን ናይ መጀመርያ በኽሪ ፅርግያታት ክንሰርሕ ንፍትን ስለዝነበርና እቶም ክኢላታት ምባሃርቶም 2 ኢና ነርና ነቲ ንዝውር ነቲ ስራሕ ማለት እዩ። ስለዚ ከም በኽሪ ፅርግያታት ኣብቲ እዋንቲ ሓደ 3 ትራክተርን ሓንቲ መርሰደስን ካብ ከባቢ ወቂሮ መፅአን ኣብ ቀጣን መፅሐን ስለዝነበርና በቲ ናይ ተዋጋ ሰራዊት ናና ንዕአን ንብልቓት ንምእታው ካብ ተዓለምቲ 1600 ዝኾኑ ተዓለምቲ መሳርሒ እውን ብዙሕ ዘይብሉ ዝርከቡ ኣብ ዜናን ኣብ ገለ ዝነበረ ታእሽ መሳርሒ ሒዝና ካብ ብሌቓት ብወድጋን ሻምቆ ትበሃል ሓንቲ ክሳድ ንቁጣ እንተራኸብ ንዕኡ ሰሪሕካ ነዘን ትራክተራት እዚኣተን ናይ ምእታዊ እዩ ነይሩ። ዳርጋ ብፅፍሩ ሰሪሕ ወተሰብ ክበሃል ይከኣል። ኣብኡ ብዙሕ ነገር ነይሩ ዎኸውን እቲ ምዱብ ስራሕ ክጅመር እዩ ዝተባሃለሉ እንዲሕ ኮይኑ

0: ብኣዚአን ካብኣታ ካብ ሱዳኑን ብሎሪ ንድሕሪ ክመፅእ ኢሉ ብሌቓት ክኣቱ ስለ ዘይክእል ስራሕ ፅርግያ ናይ ጉሬቶ ክስራሕ እንታይ ሽውስታ ይግበር
1: ኢንጂነር ኢዮብ ግርሜ ካብ 977 ኢንጂነር ተኽለ ብርሃን ጌርሱስ ካብ 976 ጀሚሮም ኣብ ህንፃ ዘገልገሉን ገና እውን ምዘን ምዕቡላት ኩባንያታት ህንፃ ኣብ ስራሓት ፅርግያ ተዋፊሮም ካብ ዘለዉ ኮይኖም ንሶሙን ብዛዕባ ሕሉፍቲ ተመክሮ ህንፃን ዘሕለፍዎ ሽግራትን ዝተቐስመ ተመክሮን ዝተሃንፁ ኣደነቕቲ ስራሓትን ክዕልሉና እዮም
2: ኣብቲ ንሕና ዝኣተናሉ ግዜ ህንፃ ዳርጋ ኣብቲ ቀዳማይ ደረጁ ብታሕቲ ደረጁ ነይሩ ክንብል ንኽእል ኢና ምክንያቱ ተዓቕሙ ድሩት እዩ ነይሩ እቲ ዝሰርሖ ዝነበረ እውን ኣብ ጎላጉል ምናልባት ምስቲ ናይቲ እዋንቲ ዓቕሙ ክትሪኦ ከለካ እዚ ናይ ዓወት ዓገት ኣብ 76 ኣቢሉ ዩ ተሰሪሑ እ ዓወት ዓገት በቲ ናይቲ እዋንቲ ዓቕሚ ክረአ ከሎ ቀሊል ስራሕ ኣይነበረን ምክንያቱ ብታሕቲ ክትከይድ ናይ ሳጃን ገለን ነይሩ ካልእ ውን ናቱ ፀገማት ነይሩ ግን ብውሕዳት መሳርዕ ብሓይሊ ናይ ሰራዊት ክሳብዚ ንሕና ናብ ህንፃ ዝተሓወስናሉ መለሲ ዓቕሙ ዘፍቅዶ ኣብ ታሕተ ደረጃ ይሰርሕ ነይሩ ማለት እዩ
3: እቲ ሓድሽ ዝስራሕ ዝነበረ ኣብቲ መድረኽቲ ምስ ዝነበረ ሕፅረት መሳርሒታት ዋላ ምስ ዝነበረ ዓቕሚ ዝተፈላለየ ዓቕሚ ናይ ትሕዝቶ ናይ መሳርሒታት ኩን ዋላ ናይ ሰባት መብዛሕትኡ ግዜ ዝምረፅ ዝነበረ ዝባህርያዊ ፅርግያ እዩ ነሩ ብሕልፊ ብቲ ደጀን ዝበሃል ኣብ ሳሕል ከምኡ ነሩቲ ፅርግያታት ዋላ ብድምሕሪ ምዝላቕ ውን ኣብ ከምኡ ኢና እንታይ ዝበሃል ከምኡ ብዙሕ ፅርግያታት ናስ ኮሚታት ነሩ ሩባ ሩባ ይኽተል ነቲ ሩባ መኻይን ከም ዘሕልፍ ትገብሮ ብዛዕባ ናይ ክተኣልዮ ዘለካ ኣግራብ ውን ኣብ ክንዲ ኣሊኻ ሰት ዝበለ ፅርግያ ወይ ትኽ ዝበለ ፅርግያ ታ ይበሃል ትገብር ምስ ዘለካ ናይ ምቑራፁ ድዩ ምእላዊ ድዩ ሕፅረት መሳርሒታት ተኣሊኻ ያ ክትሓልፍ ኢኻ ትመርፅ ዓበይቲ ደናጉላ ዘለዎ እንታይ ትበሃል ንድሕር ኮይኑ ተኣሊኻ ያ ትሓልፍ ብቐሊሉ ክተልዕሎ ንድሕር ዘይትኽእል ኮንካ በቲ ዘለካ ዓቕሚ ክላዓል ትከኣል ዝነበረቲ ግዜ እቲ ብፍራዛን ብበለንኪኖን ብማሳን እዚታት ታይ ትበሃል ትግበር ጥቃይ ነይሩ ካብ እዚ ሩባሩባን ሳጃታት ዝነበረ ታይ ትበሃል ንዕኡ ከምዝመሓየሽ ምግባርን ኮይኑ እቲ መሳርሒታት ገለገለ እዋን ዋላ ዕንጨይቲ ከም በለንኪኖን ዝጥቀመሉ ታይ ትበሃል እውን ነይሩ ሕፅረታት ኣብ ዝህልወሉ ግዜ ዋላ ውን ፋሒልካ ክሰርሓሉ ኣብ ዘይርከበሉ ግዜ ከምኡ እንታይ ትበሃል ነይሩ ካልእ እቲ ንምኩዓት ንጥቀመሉ ዝነበርና ዝኾነ ካልእ ምዕቡል መሳርሒታት ስለ ዘይነበረ ኣፍራዝ ኣባይ ዴላ እዩ
1: ንስራሓት ህንፃ ኣብ ቃልሲ ኣብ ክልተ መድረኻት ፈሊና ኢና ክንሪኦ እቲ ቀዳማይ መድረኽ ካብ መምስራቱ ማለት ካብ 975 ክሳብ ምሕራር ከተማታት ኣብ 977 እዩ ኣብዚ እዋን እዚ ከምቲ ኣቐዲሙ ዝተጠቕሰ ኣብ እግሪ ተኽሉ ታተ ዝብለሉ ዝነበረ እዋን ኮይኑ ናይ ምግባር ዓቕሙ ኣዝዩ ድሩት ግን ከዓ ካብ ስራሕ ከይቦኸረ ዝተፈላለየ ህንፃዊ ስራሓት ዝተኻየደሉ መድረኽ እዩ ገለ ካብቲ ናይቲ እዋንቲ ንጥፈታት ናብቲ ናይቲ እዋንቲ ደጀን ዝነበረ ከም ፋሕን ብልቓትን ዝኸይድ መስመራት ምስራሕ ነይሩ እቲ ፈላሚ ናይ ፈተነ መስመር ግን ካብ መህሚመት ተበጊሱ ብግሬቶ ኣቢሉ ፋሕ ዝኣቱ ዝነበረ እዩ ድሒሩ እውን ካብ ፋሕ ብብልቓት ሰበርቐጠ ደብዓት ኣቢሉ ዓገት ዝኣቱ መስመር እውን ተሃኒፁ
0: እታ መገዲ ገመል ሒዝና ንኸይድ ንዕኡ እውን ክንሰርሖ ዘድልየካ ተኣሽምብል እንታይ እሞ ክመፅእ ውሱን መሳርሒ ናይ ኣፍራዛ ባዴላ መፅ ይኸውን ግን 400 ዝበሃሉ ተዓለምቲ ሸዓ ስለ ዝነበሩ ንዕኦም ሕዝና ከዓ ንዓ ስራሓ ፈቲና ማለት እዩ ኣብኡ ብዙሕ ታሪክ ኣለዎ ማለት ማለት ኣብቲ ኩነታት ናይቲ ስራሕን ኩነታት ናይቶም ሰራሕተኛታት ኣብ ዝነበሩ ተዓለምትን መሳርሕታትና ክሪኦ እንተኮይና መሳርሒ ነርና ክንብላ ይንክእል ኢና ውስናት ማሳ ነረናና ፓላንኪና ዕንፀይቲ ቆሪፅና ኢና ገረብ ቆሪፅና ኢና ክንጥቀም ንፍትን ነርና ጥሜት ነይርዎ ፅምኢ ነይርዎ ነዚ ኩሉ ሰብ ብገመል ካፋሒ ማይ ክከዶ ዘሎ ማለት ንግሬቶ ሽዑ ወይ ኩባያ ሻሂ ወይ ከዓ ኩባያ ማይ ኣታ ምርጫ ፅምአ ንድሒልካ ስታ ኩባያ ሻሂ ክትርፈካያ ማይ ንሕሰት ይኽያ ማለት እዩ ንዝነበሮ ተኣሽሙ መቂዒ በሊዕኻ ውን ናይ ተኣሽሙ ዝሕቅ ንፀትን ሕማም ዝመፀ ነይሩ ማለት እዩ ግን ተወዲኡ ትስራሕ ስለዚ ጉሬታ ሓንቲ ንቑጣ ናይ ተኣሽሙ ኮይና ማለት እዩ ከም ክስታይ ክንሪኦ ኣለና ካልኦትን ዝተሰርሑ ስራሓት ነይሮም ማለት ካብ ብለቓት ንሕክምና ሰበርቀጠ ገዝካ ንደብዓት ምስቲ ናይ ህዝቢ ሽዑ ተኣሽሙ ዝኾነ ዝነበረ ብዙሓት ስራሓት ክካየዱ ፈቲኖም ማለት እዩ ኣብ መወዳእታ ውን ንፈልከት ገፅና ከይድና ኣብቲ ምውዳብ ተባሂሉ ኣነ ውን ከም ሓላፊ ተረቂሑካ ተነበርኩ ስራሐይ ከይጀመርኩ ከዓ እዚ መገዲ ሓርነት ንብሎም መወዳእታ ካብ ማህመት ብቐጣን ፈልከት ኣቢልካ ብሓምሉል ንዒን ክሳብ ዝበፅሕ ከዓኒ ተዓለምቲ መንጎ እንዳወሰድካ ንዝነበረና ፀገም ናይ ስንቂ ምቕራብ ናይ ሎጂስቲካል ፕሮብለም ዳርጋ ምርፅ ኣቢልና ሰባት ውሕዳት ሒዝና ክንከይድ ንፍትን ነርና ማለት እዩ መሳርሒ ስለ ዘይነበረና ክንኦ መብዛሕትኡ ግዜ ፅርግያታትና ክጥቀቦ ናይ ግዲ ነይሩ ማለት እዩ ገረብ መቁረፂ ፋሳት እውን ስለዝሓፅረናስ ንገረብ እውን ክንጥቀያ ናይ ግዲ ነይሩ ማለት እዩ
3: ቅድሚኡ ቅድሚ ዝን ዓይነት ወቅቲ ምጥቃምና ግን መብዛሕትኡ ሓብ ደንጎላ እንድሕር ኮይኑ ወይ ተኣሊኻያ ትሓልፍ ክእለ ናይ ግድን እንድሕር ዘለዎ ኮይኑ ከዓ ሓውር ሲንካ ማይ ጌርካ እንደገና ብማሳን ብቡምታን ጌርካ ኣናኣኢስካ ፈናጪልካ ክተኣልዮ ትፍትን ካልእ ምዚ እዚ ባህርያዊ ዓይነት እንታይ ድበሃል ወይ ሩባሩባ ትኽተል ወይ ሓደሓደ ጎቦታት እንታይ ድበሃል ወይ ንክሳይ ግበር ነይሩ ብፍል ብሕልፊ ምስ ምብርካት ናይ ተኻትብሎ እቲ ሩባታትን ዝሳጃታትን ኣሸጋር እናኾነ ክኸይድ ከሎ ወይ ከዓ ኣብ ሩባሩባ ክትከይድ ፀኒሕካ ወይ ጎልጎል ጎቦብ ዘጋጥም ንዑ ቆሪፅካ ክትከይድ ኣብ ዝሕሰበሉ ጉልበት ጥራይ ዝሳተፎ እንታይ ድበሃል ወይ ነሩ ኣብ ሳሕል ከምዚ ናይ በዓል ዓገት
2: ሕጂ ትሪኦ ከለኻ ዓወት ዓገት ክትሪኦ ከለካ ሕጂ ምዚ ሕጂ ክንሪኦ ከለና ከምዚ ንእሽተይ ፅርግያት ምስል ትኸውን ግን ኣብቲ እዋንቲ ንዝነበሩ ኣኻውሕ ንምስባር ጎማ ተጠቒምካ ሓዊ ተጠቒምካ ኣርሲንካ ነቲ ከውሒ ማይ ክዒኻ እንዳጫጨፍካ ነተን ዘጋጥማ ዝነበረ ኣብቲ እዋንቲ ክርአ ከሎ ዳሕራይ እቲ መስመር ብፅዑቕ ኣግራብ ዘለዎ ንኸይከይድ ብስሑ ዝበለ ኣግራብ ከምዝኸይድ ኣብ ክንዲ በዚኣ ጌርካ ብሓፂር ትኸይድ ኣን ሓቢልካ ተጠዊኻ ትኸይድ ምክንያቱ ቆጥቋጥ ተኮይነ ነተን ቆጥቋጥ ተሓልፍ ዓበይቲ ዓላታት ተኮይኑ ሕጂ ናቱ ክብደት ስለ ዘለዎ ምስ ዝነበረ ዓቕሚ ንስ ውን እሊኢልካ ከም ተሓልፈሉ ኢኻ ትገብር ሕጂ ፅርግያ ንድሕሪ ርእናያ ከም ሽንቲ ብዕራይ ዚግዛግ እንዳገበረ ግን ናብቲ ዝደልዮ ከም ዘብፅሓካ ግበር
1: ህንፃዊ ስራሓት ብፍላይ ድማ ምህናት ፅርግያታት ጎሊሑ ዝተረኣየሉን ብቕዓትን ተወፋይነትን ኣባላት ዝተመስከረሉን ግን ኣብቲ ካልኣይ መድረኽ ማለት ድሕሪ ምዝላቕ ብ1978 እዩ ኣብዚ ግዜ እዚ ደጀን ህዝባዊ ግንባር ኣብ ሓድሽን ዝተወሰነ ከባብን ከም ዝሰፍር ስለ ዝተገብረ እቲ ዝተመርፀ ቦታ ድማ ቅድሚ ሽዑ ይትረፍ ፅርግያ ከነብሮስ ኣግማል ክኸደኦ እውን ንጋዳ ዝነበረ ቦታታት እዩ ግን ምስቲ ሽዑ ዝነበረ ምህንዳት ፀላኢ ድሕነት ትካላት ህዝባዊ ግንባር ክሕልው ውሕስነት ዝነበሮም እዚኦም ቦታታት ጥራዮም ነይሮም ቅድሚዚ እዋን እዚ ህዝባዊ ግንባር ዝጥቀመሉ ዝነበረ ካብ ደጀን ብጎላጉል ኣቢሉ ናብ ቃሮራ ካብኡ ቐፂሉ እውን ናብ ሱዳን ዝረኸብ መስመር ምስ ኩነታት ምዝላቕ ጸላኢ ብቐሊሉ ክበጽሖ ይኹን ብደብዳብ ክቈጻጸሮ ስለ ዝኽኣለ ሓደስትን ስቱራትን መስመራት ክምረፁ ናይ ግድን እዩ ነይሩ
2: ጸላኢ ብማርሳ ተኽላይ ምቅልቓል ምስ ምፀ ንሕና መጀመርያ ዝተዋህብህና ዕዮ ገዛ ከም ደጀና በዓል ዓንበርበብ በዓል ዓራግ ኮታስ በዓል ሓሊቤት እዚኦም በዓል ግርግር ኣብዚኦም እዮም ነይሮም ሕጂ እታ ዝሓፀረ ዝነበረት መንገዲ ከዓ ዝወሓሰት መንገዲ ከዓ ናይ ቡድያ ነይራ መጀመርያ ካብተን መጀመርያ ኣብ ምዝላቕ ዝረገፅናየን መስመራት ቡድሆ እዩ ነይሩ
0: ስለዚ ናይ ቡድሆ ነፅና ቡድሆ ይጅመር ቡድሆ ነዊሕ ግዜ ከም ዝወስተልና ኣብ ግምት ንእቱ ምክንያቱ ኣይኮነን ክስርሖ

0: ገረብን ካልእ ኣሽሙ እዳሓዝና ኢና እቲ ክንቂስ ኮልና ውን ሓልፎ ነርና ማለት እየ። ሕጂ ፓራለል ማዕርማዕርኡ ዝኸይድ እንታይ ንገብር? መስመር ናይቲ ኣሽሙ ክልወና ኣለዎ። ስንቅዳን ክለናን ዝኣቱ ሓደ ፖርስዳን እዩ ወይ ከዓ ከሰላ ክኾና ኣለዎ። ምስ ተጋሊ ሓድነት እቲ ሓደ ግዜያዊ ስምምዕ ግበር ሽዑ ናይ ሕሽክብ ክንሰርሕ ኣነ ምስ ሓደ ጉጅለ ምስ ናይ መጓዓዝያ ገለ ዘለዎ ብሕሽክብ ኣቢልና ከዓኒ ከሰላ ንኣቱ ተመሊስና ትስራሕ እውን ክንጅምሮ ንፍትን
1: ናይ ብድሆ ፅርግያ ልክዕ ዝምዝላቕ ምስ ኮነ ዕለት ወርሒ 12 ዕለት 17 78 ማለት እዩ ተጀሚሩ። እዚ ሓደ ዝተወሰነታይ ድበሃል ምስ ከደ ምስቲ ስትራቴጂካዊ ኣገዳስነቱ ፀላኢ ብንቃሮራ ዝነበረ መስመርና ከዓፁ ይህንደድ ብምንባሩ እዚ ናይ ብድሆ ንግዜኡ ዋላ ኣገዳሲ ተኾነብቲ ተኻትብሎ ብቀብሪ ወቅት ጌርካ ክክየድ ስለ ዝከኣል ንዓድራግ ክትመፅእ ዋላ ሽዑ ወይ ብኡ ዝክየድ ነይሩ ንመኒካ ትብሎ ብዒላ ፃዕዳ ጌርካ ንቃሮራ ይክየድ ነይሩ፣ ግን ንዑ ክዓፁ ህርድግ ይብል ስለዝነበረ መዓት ምርብራብ ይካየድ ስለዝነበረ እዚኣ ተወንዚፋ ፀኒሓ እታ ናይ ጥርቁርቅ እንድሕር ፈቲሕካ እዛ ከም ሓደጋ ተንፃላሉ ዝነበረት ናይ ምዕፃው ክትፍታሕ ስለ ትኽእል ተባሂላ እታ እዛ ናይ ብድሆ ፀኒሓ እቲያ ክምቲ ስራሕ ተገይሩ። ስለዚ ብቀዳምነት መኒካ ትብሎ እያ ተሰሪሓ እዛ ናይ ጥርቁርቅ ንብላ። ሕጂ መጀመርታ ቅድሚ ናይ ጥርቁሩቅ ኣብዚ ብድሆ ስለ ዝነበረ ዝተጀመረ ብዓንበርበብ እቲ ስራሕ እቲ ሓይሊ ብኡ ዝነበረ ተመቃቂሉ እዩ እንታይ ዝበሃል ገይሩ ማዕረ ማዕረ ናይ ጥርቁሩቅ ሕሽክብ ተጀሚራ ሕሽክብ ተመቃቂሉ እቲ ሓደ ጉልበት ንጥርቁሩቅ ከይዱ ዝተረፈ ጉልበት ከዓ ናብ ሕሽክብ ከይዱ ሕጂ ክልቲአን ምስተወዳ እንደገና ናብ ዓንበርበብ ናብዚ ናይ ብድሆ ንብሎ ዘለና ተኣኻኺቡ እቲ ጉልበት ብክልቲኡ ገጽ ብሰሜኑን ብደቡቡን ነቲ ስራሕ ኣብ 80 ኣብ መፈፀምቱ ብፅሒዎ።

0: ጸርግያ ብድሆ ሽሙ ኸም ዝሕብሮ ንምስርሑ ይኹን ንምጓዓዙ ናይ ብሓቂ ብድሆ እዩ ነይሩ። እዚ መስመር እዚ ምስቲ ዝነበረ ጽዑቕ ወተሃደራዊ ወራራትን ምህንዳድን ጸላኢ ህዝባዊ ግንባር ከም ዘይሰዓርን ጸላኢ ዝዓጸወን ተዓጸወ ዝገበረን ተገበረት ሰውራ ከም ዘይምብርከኽን ዘነጸረ ጽርግያ ኮይኑ ብድሆ ዝብል ስም ድማ ተዋሂብዎ። ጽርግያ ብድሆ ካብ ዓንበርበብ ተበጊሱ ኣጻድፍ ብድሆ ሓሊፉ ብሓሊበት ኣራግ ሓወልዕ ዓየት ኣቢሉ ንመራፊት ዝወስድ እዩ። እዚ ጽርግያ እዚ ንደጀን ዘገልግል ጥራይ ዘይኮነ ቀንዲ ቁጠባዊ መስመር እውን እዩ ነይሩ።
1: ሕጂ ምናልባት ኣብቲኦም ቀንዲ ቀንዲ ክንምለስ ብድሆ ንኣብነት ኣብ ሰማንያታት ክስራሕ ከሎ ሲ ሓደ ተዓቐሙ ዝበልካዮ መሳርሒ ውሑድ ነይሩ ንባዕሉ ብቲ ቅርፂ ናይ መሬት ንብድሆ ክትፍትሻ ምፍታን ክትሪዮ ምፍታን እስካዕ ሕጂ ምን ስልካ ብድሆስ ከመይ ከም ቅርፂ ዘይፈልጦ ሰብ ከመይ ይመስል ብድሆ ብኸመይ ተሰሪሑ እንታይ ሃልክ ሓሊፍዎ ፅርግያ ስጋዕ ክንደይ እዩ ብኸምኡ ክኸውን ተሓሲቡ
2: ሕጂ እንታይ እዩ ኣብ ሓፂር ናይ ጋድማ ርሕቐሲ ኣብ መንጎ ክሳድ ብድሆን ኣብ መንጎ እታ እግሪ ናይ ሓሊበት ክበፃሓታ ማይጨው ንብላ ዘሎ ብራኻ ፍልሊ ካብ 650 ክሳብ 700 ሜትሮ ፍልሊ ናይ ብራኻ ፍልሊ ነይርዎ። ኤሌቬሽን ዲፈረንስ ነይርዎ። ኣብቲ ዋንቲ ይስራሕ ኢልካ ይተሓስብን። ኣነ ኣብዚ ሕጅስ ምስ ገንዘብ ምስ ግዜ ምስ ገለ ኩሉ ሓሲበ ኣብ ንብሩ እዋን ፅርግያ እዚ ይስራሕ ኢላ ከም መሃንድስ ኣይመረፅክዎን። ትሕቶ ግ እንታይ ዝመፅእ ኣብታ ዋንቲ እያ ንሳት ዘይስርሕናስ የለና ምስ ህላዊ ኢኻ ተተሓሓዞ
3: ብከውሒ ምፃእ ብተረይን ምፃእ ኮታሲ ዳርጋ ካብቶም ኣዝዮም ዝተሓላለኹ ዝበሃሉ ኣቋውማ መሬት ዘለዎም ኣብ ኤርትራ ብድሆ እዩ ነይሩ
4: መብዛሕትኡ ሕጂ እቲ ሓደ ካብቲ ሓደ ክከፍ ይኽእል እምበሪ ብሕልፊ እዘን ብድሆን ሸንኮለትን ብድሆን ሸንኮለትን ብኡ ፅርግያ ከተውፅእ ኢልካ ክትሓስብ ኣይትኽእልን ኢኻ። ናይ ግድን ንሱ ጥራይ ስለ ዝኾነ እቲ ኣማራፂ ናይ ግድን ተኣትዩ ኣብ መፅናዕቲ ዝከያደሉ ዝነበረ እግርኻ ክትረግፀሉ ዘይትኽእል እንታይ ድባ ሸታሕታ እዩ ነይሩ። ኣዝዩ ፀዳፊ ነይሩ። ሽኻል ክትሸክል ድዩ ዋላ ምልክታት ክትገብር ኣብዚ እንታይ ድበሃል ወይ ክተፅኒዕ ኢልካ ክትንቀሳቀስ ገሊኡ ፀዳፍ ኣዝዩ ፀዳፍ ስለዝኾነ መንገዲ ስለዘይብሉ ተጥኸዋል ኢልካ ከድካ ብቲ ሓደ ስግር ኮይንካ እንታይ ድበሃል ክትገብር ትፍትን ክትንቀሳቀሰሉ ኣዝዩ ኣፀጋሚ እዩ ነይሩ። ኮታ ሸታሕታሕ ኣዝዩ ከመይ ሞ ክትብሎ ኢኻ ብርቱዕ ፀድፊ እዩ ነይሩ። ሕጂ እቲ ዝናይ ብድሆ እቲ ደቡባዊ ሸነኹ ቀሲሉ እንታይ ድበሃል ንኸይድ ጀንትል ክስታይ ዘለዎ እዩ። እዚ ዕቃበ ዘለዎ እዩ በብቕሩብ እናደየበ ዝኸይድ መርገፂ ወይ እንታይ ድበሃል ኣይትስእነሉን። ብተዛማቲ ስራሕ ከማን ምስቲ ኣይወዳደርን እዩ ምስቲ ሰሜናዊ ገፅ። እቲ ሰሜናዊ ገፅ ፈፂሙ ኣዝዩ እንታይ ድበሃል እዩ ኣዝዩ ፀዳፍ እዩ። ክሳብ ኩዕታ ክሳብ 18 20 ሜትሮ ቆሪፅካ መንደቕ ከዓ ንክሳብ 11 ንታሕቲ ዝግበሮ ቦታታት ነይሩ።
3: 32 ወይ 36 መመላለሲታት ወይ ስዊችባካት ኣለዎ። ፀዳፍነት ናቱ መዐቀኒ የብሉን። መጀመርያ ምስከድና ግን እንታይ እዩ ነይሩ ነዚ ዝህንደ ዝነበረ ፀላኢ መዐገቲ ክግበሩ ኣለዎ። ስለዚ እታ መጀመርያ ምስ ተረአየት እዛ ሓንቲ ኣብ ህንፃ ዝነበረ ፅብቕቲ ነገር ከም ዓባይ ባህሊ ትውረስ እዚ ኣይከኣልኒ ዝበሃል ነገር የለን። እታ ኣይከኣልኒ ትበሃል ኣይነበረትን እዚኣ ክንዲዚኣ ክትወስ ዘለና ትኽእል እዚኣ እዚ መሳርሒታት እዚ የድልየና እዚ ዓቕሚ እዚ የድልየና እተዘይኮይኑ ኖኖ እዚ ክኸውን ኣይክእል እዩ። እጃ ኣነ ተመሊሶ ክዝክሮ ከለዉ ገለገለ ሰባት ክዛርብዎ ብብድሆ ፅርግያ ክትሰርሑ ትሓስቡ ኣለኹም እሞ ተፀሊልኩም ክትኮኑ ኣለኩም እምበር ዝብሉ ነይሮም ሽዑ። ግን ክንሰርሖ ኢና ግን ቁሩብ ግዜ ክወስድ ይኽእል ሽዑ ከምቲ ኣቐዲመ ዝበልኮ እቲ መዐቀኒ ኩሉ ግዜ ናይ ስራሕትና ግዜ እዩ ነይሩ። ክንደይ ግዜ ይወስደልኩም ንትብል ሕቶ እዚኣብ ሰለስተ ወርሒዶ ትውድእዋ ኢሉ ሓደ ሰብ ሓቲትና ሽዑ እዚኣብ ሰለስተ ወርሒ ክንውዳእ ይንኽእልኒ ኢና እዚኣ ካብ 9 ክሳብ ዓመት ክትወስደልና እያ እሞ ግዜ ክወስድ እዩ እሞ ኣብኣ ፈሊጥና ጥራይና ክንከይድ ንኽእል እዩ። ስለዚ ንድሕሪ እዚ ግዜ እዚ ዘይዋፃና ኮይኑ ምክንያቱ ኩሉ ናህና ምስ ግዜ ስለ ዝኸይድ ካልእ ኣማራፂ ክንረክብ ኣለና። ሕጂ ናይ ብድሆ መፅናዕቲ ጀሚርና እሞ ካልእ ኣማራፂ ይረከብ ተባሂሉ ግን መጀመርያ ካልእ መተካእታ ኣይነበሮን ብድሆ ክስራሕ ነይሩዋ። ክስራሕ ስለ ዝነበረ ከዓ ነፍሲ ወከፍ ሰብ ኣብታ ስራሕ ዝተዋፈረ ካብ ላዕሊ ትሒዝካ ካብ ላዕሊ ካብ ፖለቲካ ወይ ፅሕፈት ነታ ስራሕቲኣ ንክትፍፀም ክግበር ዝከኣል ዓቕሚ ዘፍቅዶ ማለት እየ ኣብታ እዋንቲ እያ። ሽዑ ኮምፕረሰር ተገዚአ ሃልና ሓንቲ ኮምፕረሰር፣ ምክንያቱ ብድሆ ክስራሕ ነይርዎ። ካብ ባፅዒ ዝመፃ ቁሩብ ቲኤንቲ ነይረን። ቲኤንቲ ዊን ካብ ሱዳን ብገለ ክመፅእ ተጀሚሩ፣ ምክንያቱ ብድሆ ክስራሕ ነይርዎ።
0: ከምዚ ዝኣመሰለ ፅርግያ ንምስራሕ ህላወ ኩሉ እቲ ንሓደ ፅርግያ ንምህናፅ ዘድሊ መሰረታዊ ነገራት ነይሩ እንተ ዝነበር ንዓና እውን ብዙሕ ኣይመገረመናን ኣይምትዛረብናሉን እውን። ፅርግያ ብድኾን ካልኦት ድሒሮም ዝተሰርሑን ፅርግያታት ግን ብቐንዱ ብኣፍራዛን ባዴላን እዮም ተሃኒፆም ክትብልን ከለኻ ብዓይኑ ዘይረኣየ ክኣምነካ ኣሸጋሪ እዩ። እቲ ሓቂ ግን ንስ እዩ። ነዚ ጭቡጥ ኣብነት ዝኾነና ኣብ ነፍሲ ወከፍ መዓልቲ ዝፈሰሰ ጉልበት ዝነበረ መሳርሒ ዝሃለኸ ነዳድን ካልእን ኣብቲ ግዜ እቲ ብደቂቕ ይትሓዝ ብምንባሩ ሕጂ ከም ሰነድ ኮይኑ ነዚ ንዛረበሉ ዘለና ጭቡጥ መርትዖ ክኾነና ይኽእል። ኣብ መጀመርታ ወርሒ ናይቲ ስራሕ ዝነበረ ፀብጻብ ከም ኣብነት እንተወሲድና ንጠቅስ፣ ኣብ መዳድባ ናይ ኢድ መሳርሒታት፣ ኣብ ቀዳማይ ወርሒ ናይ ስራሕ መደብ ዝወዓለ ናይ ኢድ መሳርሒታት ኣፍራዛ 228፣ ባዴላ 242፣ ማሳ 29፣ ማሴታ 9፣ ማርቴሎ ኣይነበረን፣ ማለንኪኖ 39፣ ፑንታ 38፣ ዓረብያ 8፣ ቢንዳ 3፣ ፋስ 3፣ ምሳር 1፣ መብረድ ኣይነበረን፣ ፎርጃ ኣይነበረን፣ እንኩዲኖ ኣይነበረን፣ ምንቀርቀር ኣይነበረን። ከምዚ ዝረኣናዮ ናይ ሙሉእ ዓመት ንጥፈታትን መሳርሒታትን ብደቂቕ ፀብጻብ ቀሪቡኣሎ። እቲ ፀብጻብ ኣብ መሳርሒ ጥራይ ዘይኮነ ብዝሒ ዝተሳተፈ ጉልበት፣ ዝሃለኸ ነዳዲ፣ ዝተሰብረ መሳርሒታትን ዝተሳተፈ ዓይነት ማሽነሪን እውን የጠቓለል እዩ ነይሩ።
4: እቲ መሳርሒ ከምዚ ዝገለፅኩልካ እዩ። ንኣብነት ኣብ በዓል ብድሆ ሓንቲ ዶዘር እዛ ብካቦ እንታይ ትበሃል ብጣዕሚ ኣረጊት እንታይ ትበሃል ነራ ሓንቲ ፊያት ዲፎርት ብላ ዲ ገለውን ነራ እዚአን ከም ተኻትብሎ ይሳተፋ ነይረን። ኣብቲ ተኻትብሎ ግን ሓንቲ ሶሙን እንድሕር ሰሪሐን እዚአን ወርሒ ድዩ ኣላ 2 ወርሒ ከማ ዝፅገናሉ ግዜታት ነይሩ። ንክፅገና ዝተጠው ብላ ብሕፅረት መሳርሒታት ድዩ ዝተፈላለየ ምብልሓታት ጌርካ እንታይ ትበሃል ይግበር ነይሩ ተባላሂቶም ይፅግኖን የብሎን። ግን ከም ዓቕሚ ወይ ድኹማት ገለ ስለ ዝነበራ እቲ መብዛሕትኡ ዝሰርሑ ዝነበራ ንሳተን ኣብዚ ኣዝዩ ፎኪስ ሓመድ ወይ ከዓ እቲ ጉልበት ዝኳዓተለን ንምጉሓፍ ንሆሚታት ተዘይኮይኑ እዚ ትርር ዝበለ ስታያት ክገብራ ክእል ኣይነበራን። እዚ ኣብኡ ነይረን ኢልካ ንምጥቃስ ተዘይኮይኑ እቲ ዝበዝሕ ስራሓት ዋላ እቲ ቀንዲ ስራሕ ብጉልበት ብፍራዛ ባዴላ በለንኪኖ ብኮሚታት እዩ ተሰሪዑ።
0: ፅርግያ ብድሆ ካብ ኣስታት 1456 ሜትር ብረኸ ካብ ፅፍሒ ባሕሪ ናብ 720 ሜትር ፅፍሒ ባሕሪ ይወርድ። እዚ ፅርግያ እዚ ንውሓቱ ካብ ብድሆ ክሳብ ሓሊበት ከባቢ 19 ኪሎ ሜትር እዩ። ኣብ ውሽጢ 2 ኪሎ ሜትር ዘይነዊሕ ርሕቀት ድማ 32 መጠዋዊ ኣንጎሎታት ኣለዎ። ነዚ ፅርግያ እዚ ንምህናፅ 365 ፈረቓን መዓልትታት ወሲዱ። ብ17 ታሕሳስ 1978 ተጀሚሩ ብ20 መስከረም 1979 ተፈፂሙ ድማ ኣገልግሎት ክህብ ጀሚሩ።

0: ከምቲ ኣቐዲሙ ዝተጠቐሰ ጎኒ ጎኒ ምህናት ጽርግያ ብድሆ ኣብ 1979 ካብ ዓራክ ተበጊሱ ብጥርቑሩቕ ፈልሒ ኣቢሉ ንዓየት ረጊጹ መራፊት ዝኣቱ ብኣይንን ብርከኽን ዝፍለጥ ኣገዳሲ ጽርግያ እውን ተሓኒጹ ነይሩ እዩ። ብዘይካዚ ብቐሊሉ ዘይግመት ኣብቲ ግዜት ዝተሃንፀ ጽርግያታት ትሕሽክምን ሂምቦልን እውን ኣሎ። ድሕሪ ጽርግያ ብድሆ ብትሪኹን ብዝፈሰሰ ጉልበትን ሓንጎልን ብኻልኣይ ደረጃ ዝስራዕ እቲ ኣብ እዋን ሸድሻይ ወራር ዝተሃንፀ ካብ ሂምቦል ተበጊሱ ክሳድ ናሃባይ ኣዶብሓ ሓሊፉ ናብቲ ቐንዲ ደጀን ናይቲ ግዜቲ ዝነበረ ዓራርብ ዘብፅሕ ጽርግያ ሸንኮለት እዩ። እዚ ገቦዚ ብዅሉ መለክዒታት ካብ ብድሆ ብዙሕ ዝፍለ ኣይኮነን። እዚ መስመር እዚ እውን ኣብቲ ጸላኢ ገና ምህንዳዱ ዘየቋረጸሉ ህሞት ዝተሃንፀ ጽርግያ ብድሆ ኣብ ሓደጋ ከይወድቕን ከም ካልኣይ ኣማራጺ ዝያዳ ስቱርን ውሑስን ክኸውንን ተባሂሉ ዝተጀመረ እዩ።
1: ሸንኮለት ከቢድ ስራሕ እዩ ነይሩ። ሸንኮለት ምናልባት ብንውሓት ክትሪኣ ከለኻ ምስ በዓል ብድሆ ብዙሕ ንእስ ዝበለ ትመስል ትኸውን። ናታ ግን እንታይ እዩ ነይሩ፣ ዝርከቦቱ ቦታ ክውሕ እዩ ነይሩ። ግን ሸንኮለት ክስራሕ ነይሩዋ ናይ ግድን። ምክንያቱ እዛ ኮሪዶር ናይ ዓየት በዓል ሓሊቤት ናይ በዓል ዓረርብ ንገዛእ ሰውነቱ ኣብ ስግኣት ወይ ከዓ ደብዳብ ናይ ፀላእ እናመፀ ሕጂ ዝሓሸ ውሕስነት ዘለዎ መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብ ኣለዎ ዝብል ነይሩ። መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብካ እታ መወዳእታ ቤት ትምህርቲ ሰውራ ዝነበራ ናይ ዓረርብ ንሳ ተፀኒዓ እቲ ካልእ ሆስፒታል ከማን ዝሓሸ ቦታ ክረክብ ኣለዎ ተባሂሉ እንዳ ህዝቢ ዝሓሸ ቦታ ክረክብ ኣለዎ ተባሂሉ ነዚ ኩሉ ካልእ ናህና ናይ ቁጠባ ኣካላት ክእንግዝ ዝኽእልካ እዚ ናይ ዓረርብ ኮይኑ ናይ ዓረርብ ንምኽፋት ሕጂ ብመራፊት ብበዓል ዓይተዋይ ጌርካ ንክሳድ ሕሽክብ ክትመፅእ ኣለካ። ናይ ክሳድ ሕሽክብ ከፊትና ናይ መን ሕጂ ምኽፋት መፅያ ናይ ክሳድ ናህባይ መፅያ ሕጂ ሕሽክብ ተኸፊቱ ናህባይ ተኸፊቱ ሸንኮለት ተኸፊቱ እዚ ሕሽክብ ተኸፊቱ ዓረርብ ተኸፊቱ ሕጂ ኩሉ እቲ መስመር እቲ ግንባርና ብቐሊሉ ከም ዝብፅሕ ኮይኑ ማለት እዩ።
2: ሕጂ ብክብደት ናይ ስራሕ ክረአ እንድሕር ኮይኑ ዋላ ብኣገዳስነት ውን እዚ ናይ ሸንኮለት ኣዝዩ ኣገዳሲ እዩ ነይሩ። እዚ ናይ ሸንኮለት ተማዕዳዊ ምስ ብድሆን እዚ ናይ ጥርቕሩቕ ንብሎ ዘለናን እዚ ናይ ሂምቦልን ናይ ሸንኮለትን ንብሎ ዘለና ክልቲኡ መስመራት ንሱዳን ዝኣት እዩ። እዚ እዚ ናይ ሕሽክብ እባ እዚ ናይ ሸንኮለት ምስ ብክብደቱ ካብ ብድሆ ብካልኣይ ክስራዕ ዝኽእል እዩ ብካልኣይ ክስራዕ ዝኽእል እዩ። ኣዝዩ ፀዳፍ እንታይ ድበሃል እዩ ነይሩ። ክብድ በለ ስራሓት ወይ ተካይድሉ ዋላ ኣብቲ ዝተሰርሓሉ እዋን ወይ እንድሕር ኮይኑ እዚ ኣብ እዋን ሻድሻ ወራር ስለ ዝተሰርሐ ብመብዛሕትኡ ግዜ ብለይቲ ይስራሕ ነይሩ።
1: ሸንኮለት ሸንኮለት ለይቲ ኢና ንሰርሕ ነርና። ምክንያቱ ዳርጋ ጅምር ከነብላ ከለናስ ፀላእ ፈሊጡ ዝንብዮ ስለ ዝነበረ ሰዓ 6ዱሽተ ንፍደስ ንጎ ሰዓ 6ዱሽተ ናይ ምሸት ከዓ ስራሕ ንጅምር። ሕጂ ኣብ ሓደ ከባቢ ብፍላይ ዝነበረ 30 ሜትሮ ከጋኖንኩ ከምተር ዝበለት ጎቦ ነይራ። ነዚኣ እቲ ሰብ ንድሕ ክኣምነሉ ኣለዎ መደብ ሰብ ነቲ መደብ ይኣምነሉ ነይሩ። እቲ ስራሕ ክግበር ኣለዎ ክማላእ ኣለዎ ኢሉ ናቱ ተወፋይነት የረጋግፅ ኮሚቴድ ኤቨሪቦዲ ዋዝ ኮሚቴድ። ሕጂ ንድሕር ኢኻ በዚ ገመት ተኣሲሩ ሰብ በፍራዛ ገይሩ ነዚ ይኩዑት ነይሩ እዳዳዳዳዓተ ነዚ ብምሉኡ ንእንታእሽሙ ፅርግያ ከም ዝኸውን ተገይሩ። ምክንያቱ ካልእ ምርጫ ይነበሩ በቲኣ ትኸድካ ካብኣ ዝገደልት በቲኣ ትኸድካ በቲኣ ዝኸደት። ሕጂ ናይ በዓል ሸንኮለት ከቢድ እዩ ነይሩ።
0: ጽርግያ ሸንኮለት ካብ ናይ ብድሆ ብተዛማዲ ዝሓሸ መሳርሒ ይኹን ናይ መጽናዕቲ ግዜ ከም ዝነበሮ ሰነዳት ናይቲ ግዜ ትሕብሩ። ኣብ ግዜ ምስራሕ ጽርግያ ሸንኮለት ኣብ እዋን ምስራሕ ጽርግያ ብድሆ ዘይነበሩ መዐቀኒ መሳርሒታት ማለት ናይ ሰርቨይ መግበሪ ድሮታኣታት እዮም ነይሮምን ክኢላታት ድማ ንመፅናዕቲ ዝሓሸ ግዜ ነይርዎምን ክበሃል ይከኣል። እዚ ግን ነቲ ኣብ ልዕሊኦም መዓልታዊ ዘንጸላሉ ዝነበረ ደብዳብ ነፈርትን እቲ ጽርግያ ንኽውዳእ ዝነበረ ወታደራዊ ጽቕጥን ንጎኒ ገዲፍካ እዩ። ቅድሚዚ ጽርግያ እዚ ምስርሑ ድሮ ክፍልታት ህዝባዊ ግንባር ከም ሕክምናን ቤት ትምህርቲ ሰውራን ኣብ ዓራርብ ሰፊሮም ብምንባሩን ኣብቲ መስመር መጓዓዝያ ዘይነበሩ ቦታታት ውግኣት ብባሬላ ብጉልበት ሰብዮም ዝሓልፉ ነይሮም።

0: እዘን ዝጠቐስናየን ፅርግያታት ካብ ኩሉ እቲ ዝተሰርሐ ከም ኣብነት ኢና ወሲድናያ እምበር ኣብ ነፍሲ ወከፍ ስንጭሮ፣ ኣብ ነፍሲ ወከፍ ዕርዲ፣ ኣብ ነፍሲ ወከፍ ሰራዊትን ህዝብን ዝነበሮ ቦታታት ንኣገልግሎት ዝተሃንፁ ፅርግያታት ቁፅር ይነበሮምን። እቲ ስራሕ ምስ ወተሃደራዊ ኩነታት ዝተኣሳሰረ ብምንባሩ ኣብ ነፍሲ ወከፍ ወተሃደራዊ ምጥቃዕቲ ዝካየደሉ ከባቢታት ንመጓዓዓዚ ዕጥቅን ስንቅን ካልእ ኣገልግሎትን ዝውዕል ፅርግያታት ክህነፅ ግድን እዩ ነይሩ። እቶም ቀንዲ ኣብ ግዜ ሰላሕታ ወራር ዝተሃንፀየ ንሓልሓል ዝኸይድ ናይ ታባ 10 መስመር ካብ ናቕፋ ንሮራ ዝድይብ መስመር ካብ ሂምቦል ብፃብራ ንናቕፋ ዝረኽብ 1986 ዝተሃንፀየ ድሕሪ ምድምሳስ እዝናደው ንሮራ መንሳዕ ዝድይብ መስመራት ድሕሪ መጥቃዕቲ ከተማ ባፅዕ ካብ ባፅዕ ብሩባ ሓዳስ ናብ ዓዲ ቀይሕ ዝኣቱ መስመር ኣብ 1980 ዝተሃንፀየ 300 ኪሎ ሜትር ዝንውሓቱ ካብ ሓስታ ብምህናጅ ከንበክታ ገይሩ ንመራፊት ዝኣቱ ሳልሳይ መስመር ካብቶም ቀንዲ ቐንዲ መገብቲ ፅርግያታት ህዝባዊ ግንባር እዩ ነይሩ። ንውሓት ናይ ኩሎም ዞም ዝተሃንፁ ፅርግያታት ንግዜኡ ብደቂቕ ዝተተሓዘ ሰነድ እኳ እንተዘይረኸብና ብገምጋም ናይቶም ኣብቲ ስራሕ ተዋፊሮም ዝነበሩ ክእላታት ግን ከምዚ ይመስል።
1: ውሓት ናይ ፅርግያታት ናይ ኩሎም ኣይበካን ኣብ ዝተፈላለዩ እዋናት ብዙሕ ሰሚናራት ብዙሕ መፅናዕትታት ንገብረሉ ስለ ፅናሕና ኣነ ካብኣቶም ካ ሕጂ ብፍላይ ካብ 93 ናብ ምክልኻል ምምፅሑስ እቲ ሰሚናራት ብዛዕባኡስ ገዲፈ እየ ማለት እየ ሕጂ ድሮ 8 ዓመተይ ወይ ገረገር ኣለኹ።

0: ምክልኻል ማለት እየ። ግን ኣነ ዝከረኒ እንዲሕ ኮይኑ ኩሉ ኩሉ እንዲሕ ኮይና ልዕሊ 10,000 ኪሎ ሜትርስ ብዙሕ ሰሪሕና ኣላ ማለት እየ። ነፍሰከፍ ፕሮጀክት ነፍሰከፍ መስመር ክንደይ ነይሩ እኳ ዘይብልናስ ንገዛ ሱ ካብ ናቕፋ እንድሕሪ ዓይተርባዕትና ወይ ድማ መዳፊትና ኣትልና ኮይና ሓደ ናይ 400 ኪሎ ሜትር ሰሪሕና ኣለና ማለት እዩ ብካልእ ኣዛርባ።
1: ክንዲዚ ዝኣኽሉ ፅርግ

0: ህላው እንተ ዘይኮይኑ ካልእ ዝውሃቦ መልሲ የለን።
1: እቲ ኩነታት እዩ ኮ እቲ ዝደፍአ ከምኡ ንክትገብር ሓደ ኩሉ እቲ ኣብኡ ዝነበረ ከምታ ዝገለፅ ኩልካ ሰብ እዩ እቲ ተሃትብሎ ክገብሮ ኣለኒ እንድሕሪ ኢልካ ዘይግበር ነገራት የለን። ኣፍኮርስ እንድሕሪ ኣብርህብ ኮይኑ ዝደፋእካ ነገራት ስለዘየለ ካልእ ኣመራፂታት ካ ትደሊ እቲ ዝነበረ ኩነታት ግን ናይ ግድን ይኸምኡ ክትገብር ከምኡ ነርቲ ኣራዳዳእ ናይ ዝኾነ ኣብኡ ይንኣስ ይዕበ ዋላ ሽማግሌታት ደቂ 70 ዝነበሩን ዋላ ደቂ 18 ዓመት ዝነበሩ ፊተውራርን ሓደ ነርቲ ተኻትብሎ ክንገብር ኣለና እቲ ተኻትብሎ በዚ ከምዚ ዓይነት ኩነታት ኣሎ። ስለዚ መዋፅኦ ክንፈጥር ኣለና ስለዝኾነ ኣብ ርህብ ኩነታት ከምኡ ክግበር ኢልካ ክትሓስብ ኣይከኣልን እዩ ብዝኾነ መለክዕ ክኸውን ኣይክእልን እዩ።
0: ኣብ እዋን ምህናፅ ናይዞም ንዛረበሎም ዘለና ፅርግያታት ይኹን ኣብ ካልኦት ስራሓት ሎሙን ኣሎ ኢልካ ዘይትግምቶ ኣወዳድባ ስራሓትን ኣተሓሕዛ ፀብፀባትን እነይር እዩ። ኣብዚ ንሪዮ ዘለና ሰነድ ኣብ ነፍሲ ወከፍ ናይ ስራሕ ዕለት ዘጋጠመ ብደቂቕ ተገምጊሙን ትሰኒዱን ኣሎ። እዚ ሰነድ እዚ ብኮምፒተር ዘይኮነ ኣብ እዋኑ ብኢድ ዝተጻሕፈ እዩ። እዚ እቲ ስራሓት ብወጃሃላ ዘይኮነ ክሳብ ክንደይ ብጥንቀቐን ብዓብዪ ፍናንን ይስራሕ ምንባሩ ዘረዳኣና እዩ።
2: ብዘይካዚ ንዓና ኣብቲ ስራሕ ዝያዳ ዝኾነና ሕጂ እውን ተሓዘ ይብሎ ኣነ ኣብቲ እዋን ትንሕዞ ዝነበርና ፀብፀባትና እዚ ይፅፉፍ ነይሩ ናይ ገንዘብ መልክዕ ኣይንህቦን ነርና ንኸውን ብገንዘብ ኣይንዛረብን ስለ ፅናሕና ብገንዘብ ኣይንዛረብሉ ነርና ንኸውን እንታይ ዓቅም ሰብ ወፊሩ እንታይ ዓይነት መሳርሒታት ነይሩና ክንደይ ጠፊኡ ክንደይ ኣሉ ክንደይ ተሰይሩ ክንደይ ከነበርክት ንኽእል ሓደ ሰብ ምስ ሓደ ክኢላ ወይ ታእሽሙ ወይ ክንደይ ክቁዑ ትኽእል ኣብ መዓልቲ ምስ ገለ ጉር መሳርሕትና ከመይ ገርና ከ ንውዝዖ ወይ ድማ ፋሕ ንብሎ ንክንደይ ሰብ እዩ ዝውሃቦ እቲ ኣድማዕ ዝኾነ ስራሕ ቨሪ ኤፌክቲቭ ክኸውን ሲ ከመይ ይኸውን ፅቡቅ ኣተሓሕዛ እዩ ነርና ሽዑ።
0: ኮሚሽን ህንፃ ክፍሊ ፅርግያታት ኣብ ግዜ ቃልሲ ኣብ ዘበርከቶም ስራሓት ነፍሲ ወከፍ መስመር ነናቱ ታሪክ ዘለዎ እዩ። ኩሉ ተደማሚሩ ድማ ነቲ ፅንኩር ሂወት ገድሊ ኣፈኺሱ ጥራይ ዘይኮነ ንህላወይ ሰወራ እውን ኣረጋጊፅ እዩ። መስመር እንተዘይህሉ ማየ ይመሃለወን፣ መስመር እንተዘይህሉ ውግእ ኣይምድሓንን፣ መስመር እንተዘይህሉ ኣፅዋር ኣይምዘተኮሰን፣ መስመር እንተዘይህሉ ጉዕዞ ሰወራ ኣዝዩ ኣፀጋሚ ምኾነ ሂወት እውን ኣይመቐፀለን። ካብዞም ኣብዝፀንክር እዋን ዝተሃንፁ ተኣምራታት ገድሊ እንምሃሮ ድማ ኣዝዩ ብዙሕ እዩ።

ሰብ ፃዕዳ ባህልና ታይ ኣለኻዶ ሃበኒ ሰብ ኩኖ ኣሰር ሃበኒ ፈቦራ

ኣበኒ ንየማን ንጸጋም ንየማን ንጸጋም ንየማን ንጸጋም ሓዞ ንየማን ንጸጋም ንየማን

0: ብጓሶት ዘይህደድ ብኻልብ ዘይህደን ጥሪትን ዘራእትን እናበረረ ኣብ ርእሲ ሓረስቶትን ጓሶትን ዓብዪ ጉድኣት የውርድ ከም ዝነበረ ይዝንተወሉ። ኣውራኳ ጐናይ ምስ ሰብኣይ ዝገጥም ብእያድ ሓውን ዱላን ሓኽልን ዘይክልከል ክሳብ ዝራበ ዓውዲቑ ዝበልዕ ሓያል ነይሩ ይበሃለሉ። እዚ ኣብ ግዜኡ ንሓረስቶት ጉሕጨዓ ጽልማ ሰፍኣ ቁሸቶ ግሮቶን ክሳብ ርሑቕ ከባቢታት ከበሳን እናኸደ ዓብዪ ሽግርን ራዕድን ፈጢሩ ዝነበረ ጭፍራ ጐናይ ብላላሕ ኣብ ዝተባህለ ኣጻድፍ ሕረተ ዑናዩ ሰፊሩ ነይሩ። ስለዚ ድማ ኣብ ከባቢ ጐቦ ብላላሕን ገዳም ኣቡነ እንድርያስን ዝነበሩ ዓድታት ሓቢሮም ብምዝታይ ጐናይን ጭፍርኡን ንምጥፋእ ሓደ መጻወድያ ክጸውድሉ እመኸሩ። እዚ ልዕሊ 100 ዓመት ዝገበረ ምኽርን መጻወድያን እንታይ ኮን ነበረ? ጐናይን ጭፍርኡን ከ
1: ግርም ሕጂ ግርም ከም ኣይትዕሙቅ ውሽጢ ላዕላይ
2: ኣድርኩም ኣያምርሁ ከመይ ሓዲራትኩም ከመልካ ሓዲርካ ባይሩ ንሓንዲ ሓዲርካ ከመልካ ቀኒኻ
3: መስገኖ ንሓንዲ ሓዲርካ ዓርከይ ባይሩ ከመልካ ቀኒኻ
2: እዚኣን መስገን ከመልኩም ቀኒኻትኩም እንታይ ዘለውራይ ዳይ ተረኺቡ ደጊምናኻትለ ኣማ ኮልኮልኮለ ዳስ ዘስርሕ ከመይ ነገራቱ
3: ባይሩ ዓርከይ ምኽርና እግዚኣብሔር ይተሓወሶ እንሆ ዓደቦኻ ነዚ ዘራእቶት መላእ መሬት ሰፍኣ ዓዲ ፈለስቲ ጨዓት ደቁ ጽንዓ ጽልማታ ዘሰክሐ ዝባን ጉሕጫዓ ዓደቆ ተኩላ ሰምዓ ሰባት ዘሰልከየ ክኢድ ውረድ ስጋዕ ሰብዖ ሕረት ዑና ዘጨነቐ ጐናይን ጭፍርኡን ከነጽኑቶም እነናልካ ንሸባሸብ ግዲ ኣምላኽ ጥራይ ምሳና ይኹም በል ኣብ ሕራይ መጺኻ ኣለኻ
2: ኣብሕራይ
3: መጺኻ ኣለኻ ዓርከይባይ
2: ኣንታ ሓድሽ ጐናይን ጭፍርኡን ንምጥፋዳ እንታይ ዘይገበርና እንታይ ከዘይፈተና ጐናይ እኮ ዓሌት ህበይ ኣለዎ ክበሃላይ ከኣልን ኣቡነ እንድርያስ ኮይኑ ዝባን ባንቡቆናይ ዘሎ ነፍጢ ባሩ ዝሽትት ለይቶ ዝባን ስግል ሎ ክትብሎ ብላላሕ ሓዲሩ ዝባን ኩብየ ዳንባምጭ ዝረአ ዘይኮነ እዚ ጭሮ ድ ዝዓግቶ ጋመ ድባ ዊንስቋድ ድዩ ዝመልሶ ሕላስ ኩናት እንዲዕ ንብትኒ ማለት ኣይጽላእን እምበር ከማና ሓረስታይ ሓረስታይ ዝገ ንጉስ መኺሩ ዝጥርሶ ኣይኮነን ጌታ ዳ ባዕሉ ከም ዕፀ ስራይ ሰውረልና እምበር እንታ ክንብል ደጊምናሃትለ
4: ይ ኮይኑ ዘይጠረሳ እንታ ባይሩ እዝግሄር ጥራይ ይሓግዘና
3: ኣያመርሁ ዝመኸራ ምኽሪ ተዐውተና ኢልና ኣሚንናን ረዲናን ኣቲና ኣለን ዓርከይ ባይሩ እዝጊ ከዓ ኣሎ ድምቀዳድም ከዓ ምኽርና ተኻፈሎ ብዓንተዉ ተስፋ ዘይምቑራፅ
2: እወ ብድሕረይ ዋዕላ ነሩ ሰሚዐ እንተዛ ናይ ሕጂ ምኽሪ ግን ኣይ ሰማዕ ኳን ሞ ያመርሆ ዘይተተንበሃለ
3: ኣተንበሃሉ እንዶ ያመሩ
4: ገሽካ ከምዝ ቐነኻ ሰሚዕና እንቋዕ ከዓ ብድሓን መጻእካ
2: እንቋዕ ድሓን ጽናሕኮ
4: ምኽርና ክትሰምዖን ሓሳብካ ምእንቲ ኸተብስሰሉን እሕፅር ቢለ ክገልጸልካ
2: ግርፍ
4: እንሆ ከምዝስርዮ ዘለኻ ዳስ ብስርዓት ዳስ ይስራሕ ዘሎ ካብታ ትረአካ ዘላ ማይ ክሳብዛ ዘለናያ ዓተር እናንጠርና ብዝበፂሕና ኣለና
2: ህራ
4: እዚ ዝረአየካ ዘሎ ዓይበት እካል ከዓ ኣብ ውሽጢ ዛዳስ ክንስንሶ ኢና
2: እንታይ ሓሳብኩ
4: ሓሳብና ዶ
2: ወ
4: ሓሳብና ቲ ኮይኑ ጐናይን ጭፍርኡን ማይ ክሰቲ ንርባ ምስ ወረደ ነዘን ዘንጠርናያን ዓተር እናለቐመ ክሳብ ኣብዚኣ ክበፅሕ እዩ ካብኡ ድማ ነዚ ውሽጢ ዝነስነስናዮ ሽሻይ ምስ ረአየ ጐናይን ጭፍርኡን ተራሪሑን ኣብዛ ዳስ ክኣት እዩ
2: ኣብዳስ ክኣቶ
4: ምእታው ዳ ሽምባይ ኣብዳስ መሮር ምድሪ ቤሕናደ ይኮነን ዝደፍር ዘሎ ናይ ዚስ ግዲ ይብል ካ ንዳሓናይ ባይሩ
3: ያቱ እምበር ዓርከይ ባይሩ እንታይ ኮይኑ እዚኣቱ እግዚኣብሔር ጥራይ ምሳና ይኹም በል
5: ድምፁ ደሰሚዐ ወ ኣየቐሉ
3: هيا بلو داسنا طلعنا سرحنا نتقلع
4: دقيم قناي نروى مراديو هيا تلاح تلاي عمر التلاح سسو
3: بخينا دقنا قلنا تخولو
2: اوش تقرب تمشبو
4: لو من حاليا زلدت كتولد
3: وين انت
4: هلا جمحو

0: ዳዊትና ፀባ ሰቲና ፀባ ሰዩ ፀባ ሰዩ
1: ገለፍናለ ወይ ወይ ወይ ናቀረ ናቀረ ናይ አሃ

ንሕና ክሳብ ዕለት 9 ኣብቲ ከባቢ ናይ ራማ ፀኒሕና ድሕሪኡ ዘርኢ ዝሓዘን ክልተ በጠሎኒ ኣብኡ ተሪፈን ንሕና ቶም ካብ ግንባር ጊንዳዕ ዝመፃና

0: ስ ወጠሎኒ ካብ ግንባር ደቀ ምሓረ ዝመፀት ቋንቁ ዝሓዛ ሓንቲ ወጠሎኒ እተን ካብ ስርሒት ደንካልያ ናባና ተሳተፋ ሰለስተ ወጠሎኒ ተጠቓሊልና ኣክንድነን ኣብ ቦታና ንምለስ ኣብ ስርሒት ደንካልያ ተደረቡ ስለ ዝተባሃልና ኢና ናብ ስርሒት ደንካልያ ከይድና።
1: ውግእ ዕዲ ኣፋምቦ ኣርዓኖ በርሓለ ዖካረ ዋድን ደረብን ከባቢኡን ጅግና ዝበሃል ሰራዊት ንጢዖን ከባቢኡን ሓራም ምስ ገበረ ኣንፈቱ ንቕድሚት ብምግስጋስ ዕዲ ንምቁፅፃር ይወጢኑ። እቶም ድሕሪ ሓርነት ጢዖ ዝቐፀሉ ውግኣት ጸላይ ናይ ምክልኻል ዓቕሙን ትሩን ሚዛን ስለ ዘይነበሮ እግሪ እግሪ ጸላይ እንዳሰዓብካ ዓስኪሩለን ዝነበረ ዓድታት እናደምሰስካ ሰብኣዊ ዓቕሙን ኣፅዋራቱን እናጓደልካ ህዝብን መሬትን ደንከል ብዝሰፍሐ ደረጃ ሓራር ምውፃእ ተባሂሉ ብዘይቅድመ መፅናዕቲ ዝተኻየደ ሰንሰለተ ውግኣት እዮም ነይሮም። ብምኽንያት ኣቐዲሙ ዝተኻየደ መፅናዕቲ ይኹን ውጥን ኩናት ኣይነበረን።
2: ንዕዲ ክንወርድ ከለና ኣጋጣሚ ኮይኑ እዚ ካልኣይ ዓቤታዊ ሰብራዊ ዝበሃል እቲ ዝሓየለ ናይ ኢትዮጵያ ኣፀላም ኣፍሪካ እዩ። እዚ ብኤርትራ ዝነበረ ወያነ ነዚ ሰራዊት እዚ ኣይትፈትዎን እያ ብመሰሮ ምክንያቱ ይሕይላ እዩ። ሕጂ በዓል 14 ዝበሃሉ ብዓዲ ኋላ ገይሮም ንራማ ክሰጉሩ ይፍቱን ንሕና ንጥዕዮ ኣምዳናዘለሉ ነበርና እዋን ውጡን ኣውፂናስ ኣብ ንብገሰሉ ነበርና ወያነ ሕጂ እቁየለን እይ ምስ በለት እምበዓር ካብዚ ምሳና ነበረ ስፔሻላይዝ ድርጌት ናና ስፔሻል ኮማንዶ ማለት እዩ ትኽልና በዚ ገርና ርባ ሓዳስ ብዓደቀየ ገርና ትኽልና ንራማ ከም ዝወርድ ኣብኡ ከዓ ነርና ኮማንዶ ኣብ ትግራይ ኣብ ዓዲግራት ነርና ንዑ ጨማሚርና ነቲ ብነው ዝነበረ ብኣክል ዓቕሚ ወሲድና ስለ ዝነበርና ነቲ ንራማ ሰጊሩ ንዓድዋ ብድሕሪት ክኸልፎ ዝሓሰበረት ውግእ ናይ ወያነ ንሕና በዚ ተጠዊና ካብዚ ሰዲድና ካብቶም ኣኡ ዝነበሩ ብፅትና ኣብ ግንባር ደቡብ ብኡ ጠውዮም ከዓ ነቲ ንወያነ ብድሕሪት ክኣትዋ ዝተሓሰበ ንዑካ ተኸሊፉ ኣብቲ ናይ ቀደሙን ዓዲ ካልኡ ከም ዝምለስ ተገይሩ ማለት እዩ። ምሳና ተሪፍና ዝነበረዊን ደጅህር ሓይሊ እኳ ተዘይኮነ ፓራኮማንዶ ነርና በጠሎንታት ናብሶ ከፍኮር ዝሃበትና ንዑ ሒና ካ ንሕና ኣላፋቻናቱ ማርሳ ሕጢ ድኽም ኢልያ ሓይሊ ነራ ኣብቲ መጀመርታ ተረፍና ሻድሻ ወራር ዝነበረ ኣብ ዓደ ነረንኦ ስርዓት መንግስቱ ታንክታት ማለት እዩ። እዘን ታንክታት እን ሸይ ብሓንቲ ለይቲ ወሬና መሰንዑ ድሕሪ ናይ ጢዖ ቡምቡ ምስ ወረድና ካብ ዓደን ላንዲን ገይሩ ብሓንቲ ለይቲ ኣምፂዎን ማለት እዩ። ሰራዊት ከዓ ካብዚ ዓሰብ ካብትን ካብትን ገይሩ ንማርሳ ዕዲ ኣጠናኺርዋ ኣብታ ውሽጢ ክልተ ለይቲ ማለት እዩ።
3: ምሉእ ለይቲ መዓልቲ ለይቲ ክዝሓዲሮም በቃ ዓድዋ ኣትዮም ብኣዳቡ ንዕኡ ተቐልቅል ነይሩ ኣዳቡ ተፀጊዑ ንዑ ፀፊኦም ራማስ ጊሮም ተመሊሶም መፅኦምና ሽዑ ከም ዝበልና ከማን ዋላቲ ህዝቢ ሲ ህዝቢ ትግራይ ብጣዕሚ ተገሪሙ ተገሪሙ ምክንያቱ ፀላኢ ጥፊኢልና እናተባሃለ ተወዲኢ ናበሉ ከምዚ እንታይ ሞ ተኣምር እዩ ኣድሒንዎም ማለት እዩ። ሕጂ ዋላቲ መስዋእቲ ናይ ህዝባዊ ግንባር ከዓ እዚ ውሑድ እዩ ክሪኦ ከሎ ሕጂ ስታይ ኢሎም ህዝቢ ነቲ ህዝቢ ቶም ተጋዘልቲ ናይ ህዝባዊ ግንባር ዋይ ዋይ እቲ ህዝባዊ ግንባር ማ ዕኮት እያ ወያነማ ንህዝቢ እያ ኢሎም
4: ኣብዚ ጢዖ ምስ ተወደአት ብድሕሪኡ ዝመፅእ ናይ ዕዲ እዩ ነዚኣ ንምጥቃዕ ምናልባት እቲ ዝተበገሰ ዓቕሚ ወዲ ገብረኣብ ሒዝዎ ትሽዓተ ታንኪ ገለ ፀረ ታንኪ ዝነበረና ናይ ስጋብ ናይ ሰለስተ ገለ ከይዱ ከምኡ እንቲ ረሻስቲ ገለ ነዚኦም ጥሪፉ ፃይ ውጩሕ መጥቃዕቲ ንጉሆ ዝተበገሱ ምስትሳጃ ክሰልጦም ኣይከኣለን። ኣብ መወዳእታ ከባቢ ሰዓት ሓሙሽተ ከባቢ ጢዖ በፂሖም ፀላኢ ምስቲ ናይ ድምፅን ምስትክስታይ ምስቲ ናይ ጢዖ ኣቐዲማ መሓዛን ምክታል ገብር ስለ ዝነበረ ከም ዝቀረብዎ ስለ ዝፈለጠ መጀመርታ ብሄሊኮፕተራ ተቐቢልዎም ሄሊኮፕተራት ኣለዎ ዝበሃል ነዘን ታንክታት ምስታይን ከቃፂል ዝፈቲኑ ምናልባት ደቃፀለ እንኳ ብዙሕ የለን ናይ ኣብ ሰባት ገለ ጉድኣት ፈጢርልና እቲ ምጥቃዕቲ ከዓኒ ፀላኢ ንሕና ሓሙሽተ ታንክ ኣለዎ ኢና ነርና ብግብሪ ግን ትሽዓተ ታንክ ነይረና نحن خاتن تسلفها 9 تانك 9 9 9

0: ኣብቲ ተመክሮ ግን ፀላኢ ማለት ንዓና ከም ተመክሮ ይነበሮን ናይ ውግእ ብቕዓት ኣይነበሮን ብምሉእ እንተንታንኪ ከም ዝተርፋ ኮይነን ማለት እዩ።
1: እቶም ገባር ሓበሬታ ሂቦም ዕዲ ትበሃል ኣላ ብዙ 9 ሓደስቲ ታንክታት ካብ ወደብ ዝኣተዋ ዝመፅ ኣለዋ ነዳፍዒ ከዓ ኣለዎ ዓቕሚ ከዓ ድርት እዩ ምስለ ዝተባሃለ ዕዲ ከይድና ኣጥቂዕና ብዙሕ ኣይፅናሐናን ትውግእ ቀልጢፍና ነቲ ዝፀንሐ ፀላኢ ደምሲስና ታንክታትና ሓደስቲ ታንክታትና ሰሊብና መዳፍዕ ተብልና
2: ዕዲ 2 ሻለቃ ናይ 26 ብርጌድ ኣካል ሓምሻይ ነበልባል ክፍሎ ጦር እዩ ነይሩ እቲ 2 ሻለቃ ኡ ነይሩ ኣብ ዕዲ ነይሩ እቲ ሓደ ሻለቃ ከ ኣፋምቦ ነይሩ ኣዝና ሕጂቲ ውግእ ናይ ምድረ በዳ ናይ ጎላጉል ና መለኽናዮ እውን ስለ ዝኸልና ናበልናዮ ውግእ ናይ ዕዲ ናይ 2 ሰዓት እያ ነይራ
3: ህዝባዊ ሰራዊት ንዕዲ ንምጥቃዕ ዕለ 7/3/991 ካብ ጢዖ ንጎ 7 ባዶ ባዶ በቲ ናይ ቀደም ሓመድ ፅርግያ ኣንፈት ገይሩ ጉዕዞ ጀሚሮም ድሕሪ ናይ ሙሉእ መዓልቲ ጉዕዞ ቀትሪ ኣብ ከባቢ እግዶሊ ኣዕሪፉ ምሸት ኣብ ከባቢ ኣዩመን በፂሑ ሓዲሮም
4: ኣብኡ ናይ 2-3 መዓልቲ ካ ጉዕዞ ናይ ታንክታት ምጥቃም ረስኒ ኣሎ ትድኸፈ ታንኪ 7 ኪሎሜትር ብሓንሳዕት ከደካ ኣይትኽእልን እያ ግን ንገሊኡ ካሻ ጌርካ ተዝሕሎ ንገሊኡ ሓንሳእ ኮፎኖ ከፊትካ ንፋስ እንዳህርምካ እዩ እቲ ጉዕዞ ነይሩ እጂ ንበዓል ጉንጉም ቲዝበርትዐ ከዓ ክትሪኦ ከለካ ካብ ጢዖ ክሳብ ዕድ ከዓ ብውሕድ ናይ 130 ኪሎ ሜትር እዩ በዝቲ ተጣዊካ ትኽእሎ ከዓ ክውስኽ እዩ ትኽኢልካ ከምዚ ዳሓር ባሕርባሕሪ ከትካ መንገዲ ሕጂ ተሰሪሕዎ ዘሎ ሰብ ክሪኦ ክእል ኹም ከምኡ ይኮነን ብእግርካ እንዳፈተሽካ እዩ መንገዲ ጉዕዞ ነይሩ ስለዚ እዚ ኩሉ ንበዓል ጉንጉም ሓሊፍካ እንደገና ንዕዲ ክእቶ ናይ 2 መዓልቲ ኣብ ጉዕዞ ጌርና ኢና
5: ንዕዲ ክንጓዓስ ከለና 137 ኪሎ ሜትር እዩ ኩሉ ግዜ ኣብ ታንከኛ እቲ ጉዕዞ ይመፅእ እሞ ኣብቲ ጉዕዞ ሙሉ መዓንቲ ዝመፅእ ደሮናን ድምፅን ናይታ ታንክ ዝርብሽ ድምፂ ኣሎ ማለት እዩ ብጣዕሚ እዩ ዘስካዕክዐ እንደገና ክትዋጋእ ውዒልካ ከዓኒ ሙሉእ ለይቲ ቦምባ ወልዊልካ ናብታ ታንኪ ክትመልእ ተሓድር እቲ ቦምባ ከዓ ግራሶ ስለ ዝመፆ ብላምባ ወይ ብናፍታ ናይተን ታንክታት ጌርካ ትውልውሎ ሞ ሽዑ ናብተን ታንክታት ክትቅድሞ ተሓድር ረሻሻት ከዓ ብብዙሕ ጎልጎል ስለዝኾነ ረሻሽ ከዓ ብብዙሕ እንትኩ ስለነበርና ረሻሽ ናይ ግሪኖፍ ከዓኒ ኣብታ ታንኪ 2 ስለ ዘሎ ነዚ 2 ረሻሻት ክትመልእ ስጋብ 3-4 ዝመፅእ ጠያይት እውን ክትመልእ ኢካ ተሓድር ልዕሊ ኩሉ ከዓ ታታንኪ ነዳዲ ስለ ትውድእ ኣብ ሓንቲ ጉዕዞ ተጓዒዝካ ናብ ሓደ ውግእ ክትከይድ ከለካ እንተወሓደ 2 ፊሽቶ ካ ትገብረላ ነዚ 2 ፊሽቶ ቑሑም እያ ተብሎ ማለት እዩ ስለዚ ካብቲ ውግእ ንላዕሊ ካብቲ ጉዕዞ ንላዕሊ እቲ ምሸት ንምድላው ንገብሮ ንፅባሕ ውግእ ናይ ታንከኛ ዝኸፈ እዩ ዝጥቀስ ዘለዎ ማለት እዩ ከይዕረፍካ ብኣ ከለካ እያታ ናይ ንጎ ውግእ ተርክበካ ማለት እዩ
3: ነቶም ኣብቲ ከባቢ ዓድታት ዝነበሩ ዕጡቓት ዓፈር ዝኾነ ተፃብኦ ንከይገብሩ ዕጥቆም ከውርዱ መልእኽቲ ስለ ዝተላእኸሎም ድማ ክሳብ ምሶም ዝእለዩ ሰራዊት ኣብኡ ይዕሪፉ ሓዲሮም
2: ተበጊስና ኣብቲ ከባቢ ከምዝብለካ ብዙሕ ዕጡቕ እዩ ነይሩ ዕጡቕ ሚሊሻ ናይ ዓፋር ብዙሕ እዩ ነይሩ ስለዚ ናቶም ህላወ ስለዝተፈልጠ በዓል ካሪካረ ድሓን ክንልእ ከሎም ኢና ዓቕሊ ንግበር ተባሂሉ ኣየምን ሕልፍ ኢልና ብቲ ግምግም ተገምጊምና ኣብኡ ውዒልና ማለት እዩ
6: ንዕዲ ክንብገስ ከለና ኣብቲ ከባቢ ምልሻ ናይ ዓፋር ነይሮም ንዓኣቶም በቶም ዓበይቲ ዓዲ ዝኾነ ይኹን ምሳና ተኽሶ ንኸይገብሩ በቢ ዘለዎ ንዓዶም ንኽባታተኑ መምርሒ ተዋሂብዎም ማለት እዩ ገለ ዝተኮሱ እንተዘየኮይኖም ብምልኦም ፋሕፋሕ ኢሎም ኮይዶም ማለት እዩ
7: ከባያ ሕጂ ናይ ተራ እቲ ሰራዊት ንከንቀፅል እቲ ሚሊሽያት ከይነብል ምስም ንከይገብሉ ምስብቲ ኩነታት ካብዚ ኩነታት ከይኣትዎ ምስ ጠላይስ ከመይ ገርና ንራኸብ ሕጂ ዝዝክር ኣብዚ ካብ ጢዖ ሰብ ኣባጊስና ከይዶም ናብ ጉምጉም እቲ ጉምጉም ተኣኪቦም ዝነበሮ እንታችሞ ረኪብዎም ንሕና ዓላማና እዛ ዓላማና እዚ ወፍሪ ነዚ ዞባ ካብ ፀላይ ፀላይ ካብዚ ዞባ ምውፃእ እዩ እዚ ፀላይ ተሰሊፍኩም ዘለኹም ደቂ ሃገር ኢኹም እዚ ሲመልክተኩም እዩ ነፀላይ ከተብሉ እምበር ነፀላይ ካውፅእ ዘመፀ ሰውራዊ ሓይሊ ከተብሉስ ኣይግበአን እዩ ስለዚስ እንተካይልኩም ተፀንበሩ እንተዘይከኣልኩም ብረትኩም ሒዝኩም ኣብ ገዛ ትኮንከዶ ንሕና ንዓኹም ከነብል ኣይንደልን ኢና ኣሕዋትና ኢኹም ዝብል መልእኽቲ ኣትሒዝናዮም ንሰዶም ነርና ኣብ ጉምጉም ዝነበሩ ኣልጊሶም ዕዲ ተኺልና ኸድና ወላ ሓንቲ ከየጋነፍና
3: ዕለ 8/3/991 ንግሆ ግስጋሲኡ ብምቕጻል ንዕዲ ካብ 30-40 ኪሎ ሜትር ምስ ተረፎ ኣብ ከባቢ ብልዑበይ ዘሎ ዓብሩባህ ይዕሪፉ ካብዚ ሰዓት 13

0: ተመርሐ ኣጋርን መካናይዝድን ተገዲሙ ጉዕዙ ቐጸለም። ጸላይ ኣበይን ብኸመይን ዓሪዱሎ ዝፈልጥ ስለ ዘይነበረ ንሱ ኽሳብ ተኽሱ ኸፊቱ ኣንፈዝህብ ስቕኢልካ ምእታዊ ነይሩ እቲ ምርጫ። ጸላ ብወገኑ ዋላ እኳ ድሕሪ ምሕራር ጢዖ ህዝባዊ ግንባር ንዕዲ ኽመጽእ ከም ዝኽእል ኣይዘንግዐን ክብሃል ዝኽእል እንተኾነ ነቲ ነዊሕ ርሕቐ ዝሽፍን ምድረ በዳዊ ጉዕዞ ኣብ ሓጺር ግዜ ሰጊሩ ክመጽእ እዩ ዝብል ትጽቢት ስለ ዘይገበረ መጥቃዕቲ ህዝባዊ ግንባር ኣብ ልዕሊ ጸላይ ምሉእ ሃንደበትነት ዝነበሮ ይመስል። ምኽንያቱ ናይ መካናይዝድ ዓቕሙ ዝተወደበ ኣይነበረን። ሰራዊት እውን ፋሕፋሕ ኢሉ መዛግቡ ሒዙ ዩ ነይሩ። ኣብ ዕዲ ዝነበረ ዓቕሚ ጸላይ ጠቕላላ 2 ሻለቃ ኮይኑ ካብዚኦም እቲ 1 ሻለቃ ናይ ብርጌድ 126 ሓምሻይ ክፍሎ ጦር ክኸውን ከሎ እቲ ካልኣይ ሻለቃ ድማ ክሳብ 900 ዓቕሚ ዝነበሮ እኽብ ካብ እዩ። ተደረብቲ ኣህዱታት 9 ታንክታት ዝነበሮ 1 ታንከኛ ሻምበል ዙ 23 ሚሜ 14.5 ሚሜ ዝዓጠቐ 1 ሻምበል ናይ ረሻስ መካናይዝ እውን ነይሮም። ኣብ ዓይነቱ ካብቲ ናይ ጢዖ ዝፍለ ይነበረን። ብሓፈሻ ኣብ ደንከል ዝነበረ ሰራዊት በቶም ዝሓለፉ ኣብ ውሽጢ ኤርትራ ዝካየዱ ዝነበሩ ወራራትን ውጋኣትን ዘይተመኮረ ናይ ምድረ በዳ ኣበል ደሞዝ ብላዕሊ እናተሓስበሉ ዝናበር ዝነበረ ሕንቁቕ ሰራዊት እዩ ነይሩ ክባሃል ይከኣል። ብወገን ህዝባዊ ግንባር ዝነበረ ዓቕሚ ምስ ንርኢ ከምቲ ኣቐዲሙ ዝተገልጸ ድሕሪ ምሕራር ጢዖ 3 ቦጠሉንታት ረዳት ናብ ውግእ ራማን ከባቢኡን ስለ ዝተላእከ ውሕድ ዓቕሚ ሒዙ እዩ ናብ ዕዲ ግስጋስ እዩ ቐጺሉ። ንዕዲ ከኣቱ ኸሎ ሒዝዎ ዝነበረ ዓቕሚ ፓራኮማንዶ ቦጠሎንታት ክፍለ ሰራዊት 85 96 ቦጠሎን ሃንደሳ ውድብን ውሕድ ሓይሊ ባሕርን ጋንታ ስለያ ጋንታ ከቢድ ብረትን ኣባላት ስለያ ባደ 5 መካናይዝድ 1 በርጌድ ክፍልታት ውድብ ድማ ነይሮም። ናይ ጸላእን ወገንን ዓቕሚ ሰብ ብመሰረት ኣቋውማ ጸላይ ንሱ እውን ኣብ ዕዲ ካብ ብ2000 ስለ ዘይሓልፍ ዝነበረ ዓብ ጋግ ኣይነበረን። ብኣጽዋርን ተመጣጣን እኳ እንተነበረ እቲ ውግእ ካብ ንዘጥቅዕ ንዝከላኸል ዝምችእ እውን እንተነበረ ጸላኢ ክጥቀመሉ ብቕዓት ኣይነበሮን። ጸላኢ ኣተሓሕዛ መዛግቡ ኣብ ዕዲ ካብ ገማግም ባሕሪ ክሳብ የማናይ ሸነኽ ኮይኑ መዛግቡ ሰንኮፍ እዩ ነይሩ። ዕለ 8/3/1991 ሰዓት 16:30 ናይ ወገን ሰራዊት ናብ ዕዲ ቅድሚ ምእታውካ ኣብ ዘሎ ቀላጥ ጎላጉል ተገዲሙ ናብ ጸላኢ እንዳገስገሰ ኸሎ ጸላኢ ካብ ማዓዶ ስለ ዝረኣዮ ኣብ መዛግቡ ኮይኑ ጽዑቕ ተኽሲ ብምኽፋት ተቃውሞ ክጅምር ከሎ 2 ሄሊኮፕተራት ድማ ወገን ኣብቲ መኸወሊ ዘይነበረ ቀላጥ ጎላጉል ከሎ መጽአን ደብዳብ ኣካይደን። እንተኾነ ጉድኣት ኣይውረዳን። ወገን ኣጋርን መካናይዝን ተዋሂዱ ምስ ጸላኢ ፊት ንፊት እናተተኸሰን እናቐጸለን ከሎ ኣስታት 150 ሜትሮ ርሕቀት ናብ ጸላኢ ምስ ቀረበ ጸላኢ ዓባይ ጌጋ ፈጺሙ። ኣብዛ ሃሞት እዚኣ ጸላኢ ኣብ ክንዲ ኣብ መዛግቡ ኮይኑ ክከላኸል ዝፍትን ጸረ መጥቃዕቲ ክወስድ ኣጋር ሰራዊትን ታንኩን ካብ መዛግቦም ስለ ዝወፁ ሰራዊትን ታንክታትን ኣብ ቃልዕ ቦታ ማለት ታርጌት ስለ ዝወፁ ኣብ ውሽጢ ሓጺር ግዜ ግዳይ ረሻሻትን ታንከኛታትን እንተላይ ጸረ ታንከኛታትን ወገን ኮይኑ ተደምሲሱ። ኣብዚ ዋን እዚ ጥራይ ጸላይ ካብተን ዓጢቕዎን ዝነበረ 9 ታንክታት 3 ተቓጺለን 3 ድማ ንግዜኡ ታሪመን ካብ ስራሕ ወጻኢ ኮይነን።
1: ጸላዊ ንሓጊዝና ሓበሬታ ስለ ዝነበሮ ብዛዕባና ሓበሬታ በፂሕዎ ስለ ዝጸንሐ ኣብቲ መከላኸሊ እዩ ኮይኑ ኣይተኸላኸለናን ንሕና ክንኣትኩልና ንሱ ከዓ ካብቲ መከላኸሊ ወፂኡ መጥቃዕቲ ክገብር ኣብ ጎልጎል ወፂኢልና ማለት እዩ። ካብቲ ድፍዑ ገለ መልዩስ ኣብ ጎልጎል ወፂኢልና ከምዝብሎ ከዓ ብረሻሽ ይኹን ዋላ ብታንክታት ንዕብልሎ ስለ ዝነበርና ምራብኡ ከማ ዘይተፀበናዮ እቲ መፅናዕቲ 3 ታንክ ኣለዋ እዩ ዝብል ነይሩ። ግን 6 ታንክ ሽዑ ምፅ ጸላኢ ናብ ዕዲ ዝፀንሐና ታንክታት 9 ዳርጋ ብታንክስ ማዕረና ነርና ኣብ ውግእ ናይ ዕዲ ናይ 2 ሰዓት እያ ነይራ። ኣብዚ ውን ብዙሕ ክሳራ ኣይነበረናን 5 ታንክታት ካብተን 9 ማለት እዩ 5 ታንክታት ኣቃፂልና ተና 4 ከዓ ተሃርማ ገለ መለየን ግን ተማሪኸን ማለት እዩ።
2: ልክዕ ካብ ዕዲ ተበጊሰን ኣብኣ ንኣና ምስ ረኸበና ብረሻሻት ፈክረሳት ጌርካ ከም ምትኳስን ኮይኑ ኣብ ካልኣይ እግሪ ክዘራ ሰብ ኩሉ ወሪዱ ሸግ ተኣሽጉ ንሄሊኮፕተራት እውን በቲ ዘሎ ረሻሽ ተቃውሞታት ተኻይድዎ እሳቶን ትኩሳ ንሕና ንትኮስ እታ ግዜ እቲ ምቅላዕ ሰዓት 4 ኣቢሉ ኩሉ ተቓልዑ ነቲ ጉዕዞ ዕንቅፋት ገይረናለዩ ሰን ምስ ከዳ ካልኦት ክመፀአን እንታይ ዳ

0: ኣብዚ ኮፍ ኢልካ ተፀቢኻ ዝኩሉ ማካይን ሒዝካ ዝኩሉ ታንክታት ሒዝካ ዝኩሉ ረሻሽ ሒዝካ ከዓ መሊሽካ ክትድብደብ ኣይከውን እዩ እታ ተወስደ ስጉምቲ ምእታው ጥራ
1: ሕጂ ቅድሚ ዕዲ ምእታውና ኣብ ከባቢ ሰዓት ሓሙሽተ ናይ መሸት እዩ ሄሊኮፕተራት ንላዓሊ ክዲባር ኢናዮ ነርና ግን ንሕና ብዙሕ ኣድህወይ ክበራ ንሪኢ ነርና ዝኾነ ግን ኣድህወይ ተዋሃበለን ኣብ መወዳእታ ኣብቲ ናይ ተኩስ ቦታ ምስኣተና ተነ ሄሊኮፕተራት መፅአን ኣብ ልዕልና ተኩሰን ኣብዚ ሕጂ ወዲ ኢታይ እንታይ ዝብል መምርሒ ሂቡ ዝኾነ ሰብ በቲ ጀሚሮ ዘሎ ንቅድሚ ጥራይ ክኣትኩም ዘሎ ዝኾነ ሰብ ንድሕሪት ክምለስ ከም ዘይብሉ ስለዚ በብ ዝነበርናዮ ንውሽጢ ኣቲና ማለት እዩ ሕጂ ኣብዚ ክገልፆ ዝደሊ ዋላ ነቲ ኣዛዚ ካብቲ ሰራዊት ኣይፍለን እዩ ብምሉኡ እቲ መካናይዝ በሎ እቲ ኣጋር በሎ እቲ ኣዛዚ ናይ ትግንባር በሎ ኣብ ልዕሊ ማኪና ኣብ ልዕሊ ታንክ ኮይኑ ስለ ዝኸይድ ኣዝዩ ንክተመሓድሮ ኣዝዩ ኣሸጋሪ እዩ ስለዚ ቀጥታ ንዕዲ ኣቲና ማለት እዩ ኣብዚ ሕጂ ፀላኢ ንዕዲ ንመፅእ ከም ዘለና ፈሊጡ ካብ የመን ዝነበራ ካብ ባፅዕ ዝሃደማ መራክብ ገለ ሰራዊት ነዳዲ ዝፀዓነት ቦጥ ከም ተወሳኺ ነቲ ቦታ ተኣሽሙጊርዎ ፀኒሑ ማለት እዩ ብዝኾነ ግን ኣብቲ ከባቢ ሰዓት 8 ሙሉእ ሙሉእ ዕዲ ተቋፃፂርናያ ሕጂ ኣብቲ ሄሊኮፕተራ ዝሃርማሉ እዋን ምናልባት እንተዘይተጋገ ሓደ ማእከል ነተወፅሉ ናይ መካናይዝ ወዲ በላይ ኣብ ገለ ኣካላቱ ተሃሪሙ ገለገለ ከዓ መውጋእቲ ገይረና ኣለና ማለት እዩ
2: ናይ ረቀትሪ ንዕዲ ምስ ቀረብናያ ተነፈርቲ መፅአን ደክ ካብ ሰራዊት ካብ መኪና ከይወረደ ከለዋ የንተን ሄሊኮፕተር መፅአን ተኩሲ ጀሚረን ዘድምዕ ስራሓይ ስራሓን ቀጢፈን ከዓ ንዓሰብ መንገፀን ከይደ ሕጂ ንሕና ምስ ቀረብና ው ፀላእ እንታይ የገብሩ ጀሚሩ ነተን ታንክታት ኣበጊስዎን ካብ ውሽጢ ዕዲ ተበጊሰን ናባና ገፀን እየን ክሳ ክገብራ ደልየን ሽዑ ናት ታንክታት ናክበለን ተገዲመን መሳርዕ በቦቶን ምስ ሓዛ ታንኪ ብታንኪ እዩ ተኩሱ ተጀሚሩ ሕጂ ሰለስተ ታንክታት ኣቃፂሎም ሽዑ እናትና እሳቶም ከዓ ተኩሱ ስለ ዝነበሩ ብሸነክ ፀጋምና ሕጂ ኣዛዝጋ እንታ ዝነበሩ ሙሉጌታ ኣጎስቲኖ ኣብ ቅድሚ እትወድቕ እዚኣ ጎረሩ ተበቲኹ ማለት እዩ ሕጂ ነዚ ውጋ ሊዒልና ኦራል ከዓ ምሳና ኤምዳድ ይኹን ካ ዝፀዓነት ስለ ዝነበረትና ኣውሶኢልናዮ ነ
3: ዕዲ ክንኣቶ ከለና ኣብኣ ፀላእ ዝተጋገያ ፅቡቕ መደብ ሒዙ ፀኒሑ ኣብኣ ፋሒላቶ ንዕዲ እንዳኣተና ሰዓት 4 ሄሊኮፕተር ብድሕሪ ጎቦ ሓቢኡ ፀኒሑ ሓፍ ኣቢልዎን ኦረ ንሕና ከማን ካብ መኪና ናይ ወረድና እኒ ሓፍ ኣቢልዎን ያ ሄሊኮፕተር ተኩሲ ጀሚረ ኣብ መኪና ከለና ናብቲ ሽቶና ከይበፃሕኒ ኣብኣ ብፃዕቂ ደብዲበ እንተትኾነ ነቲ መልክዕ ናይቲ ኩናት ከባን ምቀየሮኦ ነይረ ግን ኣይኮናን ከቢድ ብረት ስጋዕ ረሻሻቶም ተንድኦም ከፊቶም ትኩስለ ሓንሳ ተኩሰን ተኩሰን ከይደ ሕጂ እንታይ ደፊእና ንኣነ እሰን ዝተኳሳልና ኩሉ ሰብ ካብ ማኪና ወሪዱ ሓንቲ መኪና ሃሪመ ቤትሮኦም ከባን ሃሪመ ኩሉ ሰብ ፋሒሉ ኣብ ጎልጎል ጎልጎል ስለ ዝኾነ ሸሽባኻካ ሒዝካ ፋሒሉ እቲ ሓያል ጎኒ ናይቲ ተጋዳላይ ዝነበረ እተ ኣብኡ ዝነበሩ መንእሰያት ልክዕ ብፍላይ ናይቲ ሰዓ መጀመርቲኦም ኩናት ዳኣቱ ደለዎ እዩ ኣብኡ ዘርእይዎ ዝነበሩ ተወፋይነት
0: ኣብ ዕዲ ሓደ ነገር ዘጋጠመና ደይተፀበናዮ ንሸነኽ የማና ዝነበረ ድባዕ ኣምሓሩ ፀኒሕናና ናብቶም ኣምሓሩ እንዳረኣና ከለና ኣብታ ዓዲ ከዓኒ ሄሊኮፕተር ዓሊበን ፀኒሐን ሕጂ ብጎንና ከዓ ንሕና ነቲ ዕዲ ተፀጊዕናዮ ስለ ዘለና ንዕዲ ከነጥቃዕ እንዳተፀበና ከለና እዘን ታንክ ምሳና ተገዲመን ስለ ዘለዋ እዘን ሄሊኮፕተር ክትስአ ከልዋ ኣይሰማዕናዮን ሕጂ ነቶም ብራርያ ኣምሓራ ብጎኒ ዝነበሩ ንዖም ንሪኦም ሓንቲ ቦጠሎ ንትክዶም ሓንቲ ቦጠሎ ንትክዶም ኢሎም ኩሎም በዓል ውጭ በዓል ወዲ መምር ገለ ዝዛረቡ ማለት እዩ ኣብኡ ረድዮ ተወልዐን ዋጭዋጭ ኮኑ ንሕና ስራሕና ንቕፅል ተመስዩ ኣንፈቶም ስለ ደይፈልጡ ኣይከውዱን እዮም ስለዚ ከይ መሰየት ከላ ኢና ከነብሎም ዘለና ንብል ተገዲምና ንኣቱ ታንክታቶም ሒዞም መፁ ናህና እውን ታንከኛታት ነይሮም ሽዑ ብጣዕሚ ንፋዓት እዮም ቶም ታንከኛታት
4: ቅድሚ ናብቲ ዕዲ ምእታውና ናይ 5 ኪሎ ሜትር ስጋብ 8 ኪሎ ሜትር ዝኸውን ወላ 10 ክኸውን ክእል ገምጋም ጎልጎል ስለ ዝኾነ ሄሊኮፕተር ነዚ ኩሉ ኣህዱታት ቦጠሎንታት ናይ ፓራኮማንዶ በሎ ናይ ታንከኛ በሎ ናይ መድፍዕ በሎ ናይ ረሻሽ በሎ ናይ ሕክምና ናይ ኤምዳድ ገለመለ ኣብታ ጎልጎል ንረኽቦ ሌጣ ጎልጎል ዋላ ሓንቲ ካልእ ማለስ መሕብእ ዘይብላ ማለት እዩ ረሻሻት ፋክረስ ከምዚ ብሪምሪም ናይ ነፋሪት ትኩሶ ዓይነት ካኣሎ

0: ከምኡ ከዓኒ ገይረን ከዓኒ በቃ ንመሬት ኣፀልምት ዝድሕን ዘሎ ሰብ ኣይመስለካኒ በቃ መወዳእታ ተኽስፋ ትግበር ኣብዚ ሕጂ ብዙሕ መዋእቲ የጋጥም ማለት እዩ ድሓር ግን እዚ ክዕገት የብሉን ተባሂሉ እዚ እውን ከሰናብደና ይብሉን ተባሂሉ ምትዕፃፍ ናይቶም ሓለፍቲ እውን ፅቡቕ እዩ ነይሩ ብዘለካ የእቶ መፅእ ብዘለካ የእቶ ምስ መፀ ታንኪ ብታንኪ ኣብዚ ናይ እንካን ሃባ ንኸውን ማለት እዩ ሕጂ ፀላኢ ካብተን ትሸዓተ ታንኪ ሓሙሽተ ክቃፀላ ከለዋ ተን ኣርባዕተ ከዓኒ ማሪክናየን ማለት እዩ ስለዚ እቲ ናይ ምሸት ውግእ ስለነበረ ክፅልምት ከሎ ስለነበረት ውግእ ኣዝዩ ደማዊ ውግእ እዩ ሓፂርን ደማዊ ውግእን እዩ ነይሩ ስለዚ ብወገና እውን ሰለስተ ታንኪ ተሃሪመናና ዘይተቃፀላ ማለት እዩ ንግዜኡ ሓደ ስዉእ ነርና ትሸዓተ ከዓ ውጋኣት ከፊ ኢልና ውሸዓተ ውጋኣት ሕጂ ናይ መን እዮም ናይተን ሄሊኮፕተር መፅአን ዝሃረማ መብዛሕተን ሓፂርን መራርን ውግእ ድማ ናይ ዕዲ ብከምዚኣ ትዛዘም ማለት እዩ
1: ኣብዚ ዕዲ መስኣተና ስዉእ ወዳዓንደ መርሒ መስርዐ ነይሩ ኣብታ ሸቕ መስኣተና ሓይልታት ነይሩ ምሳና ከም ባህሪ ሓይልታት ኣብታ ከተማ ፋሒሎምና ኣነ ንወዳዓንደ ዝሓዝና ታንኪ ድድሕሪ እቶም ሰራዊት ከይድና ባሕሪ መስዓ ፀውካ ናባና ተመሊሶም ክልተ ሰብ ቢንያም ዝበሃል ረውቲሳ ክልተ ሰብ ረጊፆ ምስ ማዓብዮሞ ተሰቂሎምና እንታይ ኢሉኒ ወዳ ዓንዲ ከይተኸፊት ከይተኸፊት ጥራሕ መድፊዕ ግረ ካህርሞም እየ እታ ትሩድ ዝውር እንድዩ ካህርሞም እየ ከይተወፅ ኢሉኒ ብዝኾነ እታ ድምፂ ምሓር ኣብቲ ልዕሊ ታንኪ ምስ ተማዕኹስ እታ ማዕፆ ከፊት ማዕፆ ከፊት ቡምባ ክድርብያ ሓስበስ ተምሃራይ ምስ ረእኹስ ዘይሃርሞ ክብኢደ ሕጂ ገጋማ ኢሉኒ እንታይ ገጋማ ሽዑ ኣይዝከረ ተቓል ሃሪመ ናብ ከይዳ ዕፀ ኢሉኒ መሊሱ ሚልያኖ ኩሉ ብረሃፂን ገለ ኮይና ነራ እዚኣ ምስሓበ ንወዳ ዓንተ ኩላ ኪዳን ኣብዱ ተሪፋ እታ ማዕፆ ዓፂና ዝኾነ ስትብለር ገይሩ ተረድ ሃሪምና ሃሪምና ሃሪምና ብዙሓት ሃሪሞማ ክወፈል ክወፈል ክሳብ ዘመፁና ከይትኸፊት ኢልና እንታይ ትዕድልና ግን ኣብ ላዓሊ እቲ ማዕፆ ቡምባ መእቶ ወላቱ ታንኪ ኣይፈልጥዋን ንዓንእንቲ ዝፈልጥዎ ኣባኤት እዮም መበሉና ማለት እዩ ሰዓ ዘይንፍላጡም ግን ኣብቲ ልዕሊ ቱረድ ተሰቂሎምና ብዝኾነ ድሕሪ ነዊሕ እቲ ቢና ኣውቲስታ ንኦም ክሪኢ ኢላታ ማዕፆ ክፍት ኣቢሉ ቡምባ ደርብዮም ንስኻ ተሃሪቡና ተታንኪ መን ዝውራ ተምሓራ ካ ልዕሊ ታንኪ ኮይኖምና ሰራዊት ከይምፁና ካ ደንጉዮምና ወዳ ዓንዲ ካ ኣትዩ ካሓልፈ ይሕልፈኒ ድሓን ከውፃእ ሶቕበል ከይንቀሳቐስ ፅናሕ ከምፁና እዮም ربع ساعات مزجبنا حلتات مزيومنا تزمرشم رشينمو زوسده وسيدمو
2: دحروشتم ساعتنا مقرام ساعتنا ثلاثه تانك زلو حد الشلقه كابعدي يدوب غصي هادي محادير تنصيل اجي نحنا نتبت ختمه زنبره كله عصيرينا افتي خوجج زنبره بتحيزا صلا انتي تتقمي نيرو قدم ثلاثه معلت قلت هون مركب اتي نيرو اب ادي بتا مركب ነተን ታንክታት ነዳዲ ዝፀዓነት ቦጥ ካልእ ረድኤት ከዓ ብብዝሒ ኣምፅ እዩ ሕጂ ነዚ ህዝቢ ዓፋር ኣንፃር ተሰውራ ንምስላፍ ካብ ኩሉ ፀዊዖም ረድኤት ህቦ ምስኣ ከዓ ሓንቲ ብረሴማ ንፍዕደል ነይሩ እቲ ነባሪ ህዝቢ ንሳቶም ግን ኣንፃር ሰውሮም ክንዲዚኣ ብረት ዘቕንዕዎ ይነበረን ኣብ ጎቦታት ወፂኦም ረድኤቶም ወሲዶም እቲ ማዓስከር ምስ ተቋፀርናዩ ከዓ መፂኦም ብረቶም እዮም ኣረኪቦም ካልእ ኣብታ ምሉጎይታ ኣጎስቲኖ ተፃዒንላ ዝነበረት መኪና ኦራል ኣብቲ ባሕሪ ኮይኖም ክትኩሱ እዞም ሰ ክልተ ወታደራት ከይረኣናዮም ናብታ ኦራል ናቶም መሲሉ ኣብቲ ኦራል ናትና ደይቦም ስቓም ፊጅን ተተኪሉሉ እዩ ዘለዉ ውግኡ ዋላ ሓደ ሰብ ከ የለ ንሕና ከ ፋፋዒልና ስለ ዝነበረ እቶም ኩነታት ስም ዝተበለ ግን ክንቋፀር ንብረት ናንጥረነፍ ገለኢልና ተበልና ከምዚ ገረ ውረት ነታ ጥራሕ ብሎ ናት ኣባላት መሲል እንታይ ኮንኩማታ ውረት ንቐልጥፍ ላምፓዲና ከምዝተወላዕ ቀጠልያ ዝተኸድኑ ክልተ ወታደራት እምባ ንዓ ውረት ገለም ስበልካ እቲ ሓደ ፈፂሙ ኣማሓርኛ ዘይሰምዕ ኣቃባጢርና ሽዑ ቡምባ ገለ ክድርብያ ክእላ ነረን ኤምዳድ እውን ነረና የውን ሕማቕ ኩነታት መጋጠሚ ዝኾነ ግን ኣቃባጢርና ከምዚ ወርዲ ገይርና እዮም

0: ብረቶምን ገለና ኣረኪብ እቲ ብረት ኣብቲ ባሕሪ ክትኩስሉ ስለዘምቲ ኣብ ገምገም ባሕሪ ስለ ዝነበሩ ጮሜሊ እቲ ቡምባ ግን ዋ ሓንቲ ፀገማ ይነበሮም ርዒዶም ስለ ዝነበሩ ግን ዋ ሓንቲ ነገር ገብሩ ይከኣለን ስጋዕ መጨረሽታ እውን ናቶም እዩ መሲልዎም ነይሩ ዝኾነ ሓበሬታ እንተሃባ ናብቶም ሓለፍቲ ሰዲድናያ በዚኣታ ፍሊቲ ፍፃሜ ነ
1: እቲ መጥቃዕቲ ሓፃርን ተራርን እያ ነራ ታንኪ ብታንኪ ሰብብሰብ ረሻሽ ብረሰባሽ ኣብዚ ፀላእ ምስ ሃደመ ንሕና ናይ ምሸት ኮይኑ ከባቢ 9 ሰዓት 10 ፀላ ማኣዚ ንፀፊዎ ብድሕረና መፀና መን ካትብሎ ይነየ ንብ ብጎንኻ መፀካ ፋሕ ኢልኩም ተኸታተሉ ከይትእከቡ ዝበሃል ምልእ ለይቲ ክንኣርዮም ንሓድር ዋላ ስጋዕ ንፅባሓይቱ ካብዚ ንዕዲ ምስከና ሓንቲ ኣብ ዕዲ ዘጋጠመትን ንዓጅ ንዮ ምስከና ከዓ ሞባእ ኣውቴሳ ምሳና ንብረት ፅዒንኩም ኣርኩ ብሉና ሞ ንሕና ናይ ምሸቲ ንየማን ፀጋም ተኣልዮም ዞም ጀምዓትና ከይረኣናዮም ንውሽጢ ንኣቱ ሽዱሽ ተምሓራ ተይራይ ማ ተምሓሩ መስሉ ዘበልና ከለና ጠጦ ተበለና ተሓደ ክፍት ኣቢሉ ብጋቢና ሞባእ በዘሎ ኣነ ምሳይ ኮፍ ብል ተን ሓሙሽተ ካብ ላዓሊ ድባ ምስ ሞባእ ከምዚ ኢልና ንፀማመስ ድዚ ሞባእ ንፍዕ እዩ ኣይተዳሃለን ብግስ ኣቢሉ ፅው የብላ ንድሕር ኣምሓረይቲ ከዓ ተጠራጢራ ድኾናታ ጋቢ እትዮም ሃለዉ እዮም ዘለዉ እቲ ጋቢና ዘለዎ ኢሎም ዛረቡን ሰምዖም ኣለና ትምሳና ዘሎ ግን ኣፅቅጥ ኣነ ካላሽን ኣለሃ ሞባእ ኣውቲስታ እዩ ምስ ወረድና በሪኽ ምስከድና ሓዊ ንርኢ እሞ ንፀገምቸና ክዚኦም ናና ክኑ ኣለዎ ኢልና ጠጠው ኢልና ታማንኪና ተወርድና ውርድ ኢልና ነቲ ማሕራያ ኢትካ ንላዓሉ ብሎ ተናብ ላዓሉ ዘለዎ ሓንቲ ከይገበረና እወርዳ
2: ዝበዝሐ ዓቕሚ ጸላይ ሽዑ ኣጋምሸት ምስ ተደምሰሰ ጸልማት ስለ ዘርከበ ወገን ወላ እኳ ዕዳኣትዩ እንተነበረ መሬት ምስ በረሀ ውግእ ክቕጽል ስለ ዝመረጸ ኣይቀጸለን ጸላይ ንጸልማት ጉልባብ ገይሩ ናይ ወገን ስንኩፋ ተሓዛ መዛግብ መዝሚዙ ሰለስተ ታንክታት ዝተረፈ ሰራዊቱን ጠርኒፉ ሰንጢቑ ይሃድም እንተኾነ መንገዲ ስሒቱ ናብቲ ብእሳተ ጎሞራ ዝተቓጸለ ህጉማት ዘሎ ከባቢ ስለ ዝኣተወ ኣይሰለጦን ንጽባሒት ንግሆ ናይ ወገን ሰራዊት ስለ ዝሰዕቦ ነተን ክልተ ታንክታት ኣቃጺሉ ሓንቲ ኸኣ ብጥዒታ ገዲፉ ክሃድም ተገዲዱ ይኹን እምበር ግዳይ ምድረ በዳ ደንከል ኮይኑ ተሪፉ
3: ተቐንዲኡ ዝረኸብናዮ ዕድል ግን ነዳዲ ወዲእና ስለ ዝነበርና ነዳዲ ዝፀዓነት ሓንቲ ኤነትረ ረኺብና መሚእቲ ፊስቶ ማለት እዩ እታ ሸርቶ ቤንዚን እተሓደ ከዓ ትሪ መርክያ ከዓኒ ናፍታ ነይሩ ዝያዳ ንብድሕሪ እዩ ዝኾነ ነገር ንክንገብር ዝሓሸ ስራሕ ንክንሰርሕ ዕድላት ተፈጢሩ ማለት እዩ ምክንያቱ ኦራላት ቤንዚን ሰትያ ነርናና ንኣሽቲ መካይን ቤንዚን ሰትያ ነርናና ተንዳንክታትን መካይን ዓበይትን ከዓ ናፍታ የን ሰትያ ተወዲ እዩ ምስቲ ዝነበረ ኩነታት ሃለክላኽ
4: ሕጂ ናይ ነዳዲ ፀገም ኣብኡ ይፍጠር ማለት እዩ ብዝኾነ ላዕለይ ሓላፊ ምስ ታሕተይ ሓላፊ ምስ ማእኸላይ ሓላፊ ዳርጋ እናተረኸብካ ምኻት ስለ ዝነበረ ኣነ ኸዓ ልዕለይ ሓላፊ ስለ ዘይነበረ ንሽዑ ቀጥታ ውጪ ምስዓል ዓንዲ ሕሸን ሓለፍቶ እዮም ብርግፅ ምስኦም ክረኸብ ፀኒሑ እንደገና ምሳ ይራኸብ ነይሩ ምርባሻት ነይሩ ናይ ነዳዲ ብርከ ነዳዲ ንሕዘየለ ሓንቲ ነገር ትገብር ኣይትኽእልኒ ኣብ መጨረሻ ንሓንቲ ሓሳብ ትመፀለይ ኣብቲ ደንደስ ባሕሪ ናይ ተንጀላቡ ነዳዲ ነይሩ ተር ዝበለ ነዳዲ ነይሩ ካልእ ዝተፈላለየ ነገር እዩ ነይሩ ነዳዲ የብልናን ክንዲዚ እዩ ዘለና እሞ ነተን ታንክታት ጥራይ ቆቁር ብሃበ ንብለኒ ነተን ታንክታት ሕጂ 7-8 ሊትሮ ኖርማል ይውሕድ እዩ ሂበየን ዝተረፈ ግን ነዳዲ ክንመልአን ስለ ዘለና ንመልአን እሞ ናይ ውጩን መሓሙድ ጀባር ሃ ነይሩ ናይ ክልቲኦም ሓደሽቲ ቶዮታ ክልተ መፅናና ነይረ ናይ ውጩ ካብ ትጥዒ መልያ ኣጋጣሚ ናይቲ ከዓ ነዳዲ ኢለ ዝሓዝኮ ዘይተዓሰ ካብኡ መልአ እያ ኣብ መገዲ ደው ኢላ ተባላሽያታ መኪና ማለት እዩ ጋራጅ መፅኦም ይዕርም ተበጊስና ከቢድ ምድላዋት ገይረን ታንክታት ሓደሽቲ ፈፂመን ተኩሰን ዘይፈልጣ ታንክታት ሓንቲ የነጥረ ከዓ ንዓይ ትኸውን ነዳዲ ዝመልአት ምስአን ፀኒሕና ናሽዑ ኣብ ዕዲ እዚአን ምስ ረኸብና ሕጂ እታ ነዳዲ ፀዓነት የነጥረ ከዓ ናባይ መፅያ ማለት እዩ ሕጂ ነዚኣ እንታይ ክገብራለኒ ኣዝየ ኣርሒቀ የ ሽጋ ካብኣ ከዓ ናፍታናተይ መልኣ ናፍታናተይ ክመልኣ እንተኮይነ ግን ጉድጓት ክኩዕት ኣለኒ 5-6 ሰባት ሒዘ ከይደ ካብቶም ኣባላተይ ጉድጓት ክዒትና ታናተይ መኪና ውእቲና ንዓ መሊእነ እሳ ሕጂ ዲፖ ኮይና ማለት እዩ ብኣ ጌርናኻ እናዓደልና ከምዚ ኢልና ጉዕዞና ቀፂልና
0: ስለዚ ሓንቲ ፍሊት ዝጠቕሳ ኣብዚኣ ነታ ቦጣ ኣውቲስታ ዝነበረ ኤርትራ ወይ ወዲ ከባቢ ደቂ

0: ኣምሓረ ግዳጅ ካብ ኢትዮጵያ ንዓሰብ ምስኣተወ ኤርትራዊ ስለ ዝኾነ ወደ ግንባር ኢሎምኒ እዩ ዝብለና ሽዑ እሱ ሕጂ ምስ ሓዝናዮ ኣብ ኣሕዋተይ እንኳዕ ኣተኹ ዳ እምበር ናይ ብሓቂ ኣነ ዕድለኛ የገለ ኢሉ ግን ሕማ ኣጋጣሚ ኮይኑ ንሕና ኣብ ዕዲ ተቋፂረን ኣብ ሰሓዝናዮ ፅባሓይቱ እውን ነቲ ሃዲሙ ዝነበረ ሻለቃ ክልተ ታንኪ ኣቃፂለን ፀኒሐ እቲ ሓንቲ ግን ኣርኪብናላ ሰራዊት ከ ብፅምማይን ብገለ ናብ ከሎ ተዳኺሙ ዕዲ ከዓ ፍፁም ቁፀራይቲ ኢና ዕጅብቲ ዕዲ ከለና ካብ ነፈርቲ ክመፃየን ካብ ዳህላ ከኣኒ ብመርከብ ፍሮ ትኮሲ ተጠንቁ ውፅእ ካብቲ ከተማ ተባሂልና ምስ ወፃና እቲ ኣውቲሳ ናይታ ቦጥ ምሳና እዩ ዘሎ ትሲብል ሕጂ ተኽሱ ምስተጀመራ ናይተን ነፈርቲ ቁርብ ላዕሊ ታሕቲ ክብል ከሎ ናብተን ጃላቦ ገፁ ስለ ዝተፀግዐ ነተን ጃላቦ ካርማ ክብላ ብፋክረስ ካብኣይ ይመውት ሰብኣይ ማለት እዩ ፍልይቲ ኣጋጣሚ
1: ዘለና ምክንያቱ ሕፅረታት ከም ዘለና እውን ስለ ንፈልጥ ዘለና ነቲ ኣብ ጢዖ ዝተረኽበ ስንቂ ንዑ ቀልጢፍካ ከመይ ጌርካ ኣዋሂድካ ናብ ኣካብታት ከም ትኸይድ ተባሂሉ ኣብዚ እቲ ሓምሳይ ክፍለጦ ንዊሕ ስለ ዝገበረ ዝበዝሕ ገንዘብ ብዙሕ ነይሩ ስለዚ እቲ ንቕርበ ዘለና ፈሳሲ ካልእ ተወዳዱ ምክንያቱ ካሎር ይብሉ ንኩሉ ስለ ንዚ ተገዚብና እቲ ዝርከቦ ሰሊ እውን ንብሶ ከበጠነዩ ከባቢ 7,000 ተባ ንስጋ
2: ብዕለ 8 ወርሒ 3991 ሰዓት 16:30 ዝጀመረ ውግእ ዕዲ ብዕለ 9 ወርሒ 3991 ሰዓት 11 እቲ ውግእ ተዛዚሙ ውግእ ዝተካየደሉ ሰዓታት ካብ 3 ሰዓት ዘይበዝሕ ኮይኑ እቲ ንፅባሒቱ ካብ ሰዓት 11 ባዶባዶ ዝተካየደ ናይ ምቕራም ስራሕ እዩ ነይሩ
3: ዕዲ ከይድና ካብ ዕዲ ምስ ሓለፍና ግን ከምዚ ጎቦ ኣለዋ ማይ ኣለዋ እቲ ማይ ክትሰትዩ ከለካ ጥዕሚ ሕጂ እንታይ ይገብረካ ግን ክትሸይን ከለካ ደም ትሸይን ቅርፀ ትገብረልካ ገለ ሕጂ ንሕና ተን ደቂ ኣንስትዮ ንሕና ጥራሕ መሲልና ኣይሓብርና ዳሓርሶም ከዓ ከምኡ ኣለዎም ድሒራና ኢና ንፈልጦ ዘለና ሕጂ ታዕላል ትስማዕ ማለት እዩ ንሕና ነንሕድሕድና ዕሊልና ኣለና ንሳቶም ከዓ ብገለ ይዕልሉና ሕጂ ናይ ምንታይ ዳ ከመይ ንስኻ ኩድኩም ከዓ ከምኡ ክንትኾን ዘለኹም እወ ወይ ሞዚ ገለ ማዓድና ኣለዎ ማለት እዩ ትማይ ገለ ኢልና ማለት እዩ ካብቲ ቦታ ምስከድና ግን ምድሕሩ ዝተረአየ ክሳይ ኣይነበረን
4: ዕዲ መውጋእቲ መስዋእቲ ነይሩ እዩ ግን ይፈኩስ እዩ ከምቲ ንፈራሕናዮ ከምቲ ከጋጥመና ክእል እዩ ንብሎ ንሕና ኣጋጠመና ስለዚ ዕዲ ምስተታሕዘ እንታይ ይኹን ንሕና ፀላኢ ገና ኣይመፀና ነቲ ሓድሽ ሓይሊ ዝበሃል ክመፅእ እዩ ክጎድል እዩ ካብ ኣስመራ ክጎድል እዩ ካብ ደቀም ሓደ ዝበሃል ነበረ ኣይጎደል ክቕፀል ኣለዎ ተባሂሉ መላዕሊ ትእዛዝ መፅኡ ናበይ ናኣፎምቦ

0: ሰላም ዝኸበርኩም ተዓዘብትና ከመይ ትውዕሉ? ንሎም ረቡዕ ሓደ ሓምለ ፍርቂ መዓልትን ፍርቓን ዝተዳለወ ሃገራውን ኣህገራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም እስጢፋኖስ ግርማይ ብቐንዲ ነጥብታት ይፍልም። ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክሰርሓሉ ከም ዘድሊ ተሓቢሮም። ኣብ ንኡ ዞባ ፀሮና ወከልቲ ጥዕና ዓዲ ንጥፈታቶም ክዕዝዙ መዘኻኸሪ ቀሪቦም። ኣብ ንኡ ዞባ ዒላ ብርዕድ ወፍራታት ምዕቃብ ማይን ሓመድን ይሰላሰል ኣሎም። ሰራዊት ሶማልያ ብዘካየዶ ደብዳብ ንተርኪ ብውሕዱ 35 ኣባላት ዕጡቅ ጉጅለ ኣልሸባብ ከም እተቐትሉ ተሓቢሮም። ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ሓድሽ ወተሃደራዊ እዚ ከቕውም ምዃኑ ኣፍሊጦም። ሩስያን ሩዋንዳን ኣብ ምምዕባል ንሰላማዊ መዓላ ዘገልግል ኒክሌሳዊ ፀዓት ዘተኮረ ስምምዕ ከቲመን። ዝርዝር ዜና። ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክስርሐሉ ከም ዘድሊ ተሓቢሮም። ጋዜጠኛ ሳሙኤል ሃብቲ ሚካኤል ዘዳለዎ ፀብጻብ ኣሎ። ኣዲብ ዓብዱ ከቕርቦ እዩ።
1: ኣገልግሎት ትምህርቲ ሃገርና በቑዕን ውፅኢታውን ንኸውን ተምሃሮ ተጨባጢ ክእለትን ፍልጠትን ንኸጥር እዩ ዝሕግዝ ስርዓተ ትምህርቲ ብዝለዓለ ክስርሐሉ ከም ዘድሊ ካብ ክፍሊ ሓፈሻዊ ትምህርቲ ኣቶ ኣብርሃም ርእሶም ገሊጹ። ምርግጋፅ ብሉፅ ተዛማድን ተወዳዳርን ስርዓተ ትምህርቲ ምዝርጋሕን ምክትታልን መምሃሪ መፅሓፍትን መምርሒ መምህራንን ገምጋምን ክለሳን ስነ ምህርናዊ ኣገባባትን ስርዓተ ምዘናን ምውዳብ ስልጠናታት ክትትል ርትዓውነት ሃገራዊ መርመራ ምድላው መምዘኒታትን ሕጋጋትን ዳህሳሳዊ መፅናዕትታት ከምኡውን ምምሕያሽ ዓይነትን ውፅኢትን ትምህርቲ ካብ ቀንዲ ዕማማት ክፍሊ ሓፈሻዊ ትምህርቲ ምዃኖም ዝጠቐሰ ኣቶ ብርሃም እዞም መሰረታውያን ተልእኾታት ሓቋፊ ምዕሩይን ዓይነታውን ዕድላት ትምህርቲ ንኹሉ ዜጋ ምርግጋፅ ዝብል ራእይ ሚኒስትሪ ትምህርቲ ንምስማር ወሳኒ ተራ ከም ዘለዎም ኣረዲኡ። ንጥፈታት ትኽፍሊ ኣብ ሰለስተ መድረኻት ክፋፊልካ ክረአ ከም ዝከኣል ዘነፀረ ኣቶ ኣብርሃም ካብ 1991 ክሳብ 2001 ኣብ ዝርጋሕ መድረኽ ተሃድሶን መፅናዕትታትን መንግስቲ ኤርትራ መግዛእታዊ ኣገባብ ትምህርቲ ብሃገራዊ ስርዓተ ትምህርቲ ከም ዝትካእ ከም ዝገበረ ነዝን ምዕዋድ ድማ ኣገደስቲ ንጥፈታትን መፅናዕትታትን ከም እተኻየደ ብርሂቡ። ካብ 2002 ክሳብ 2010 ናብ ዝርጋሕ ካልኣይ መድረኽ ኣምራዊ ወረቐት ተዳልዩ ክለሳ ስርዓተ ትምህርቲ ከም ተሰላሰለ ካብ ኣብ ትሕዝቶ ኣብ ውፅኢት ዘተኮረ ስርዓተ ትምህርቲ ተዳልዩ ከም ተሰርሐሉ ኣገባብ ኣመሃራ ካብ መምህር ዘማእኸሎ ናብ ተምሃራይ ዘማእኸለን ኣሳታፍን ከም ተቐይረ ውፅኢታውነት ትምህርቲ ብዝበለፀ ዝምዘን ቀጻሊ ስርዓተ ኣገማግማ ክስርሐሉ ከም ዝተጀመረ ብተወሳኺ ሓደስቲ ዓይነታት ትምህርቲ ከም እተኣታትዉ ኣገንዚቦም። ካብ 2011 ክሳብ 2026 ኣብ ዘሎ ሳልሳይ መድረኽ ድማ በብእዋኑ ገምጋማትን መፅናዕትታትን ከም ተኻየደ ድሒሩ እውን ስርዓተ ትምህርቲ ዝጠምር ፅላታዊ መፅናዕቲ ከም ተሳለጠ ገሊጹ። ክፍሊ ሓፈሻዊ ትምህርቲ ብዘካየዶ ገምጋማት ዋሕዲ ክኢላታትን መምህራን ቋንቋ ደን ዝሰልጠኑ መምሃራን ሕፅረት ናይ ትምህርቲ ግዜ ዋሕዲ መፅሓፍትን መሳርሒታትን ከምኡውን ብኽነት ንብቕዓት ትምህርቲ ካብ ዝፀልዉ ዘለዉ ብድሆታት ምዃኖም ኣቶ ብርሃማ ነፂሮም። ኣብ መወዳእታ ድማ ስልጠና መምህራን ምውዳድ ኣድላይ ትሕተ ቅርፂ ዕድጊ ናውቲ ምውሓስ ተሳታፍነትን ቀጻልነትን ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ምስፋሕን ምድልዳልን ኣገልግሎት ቅድመ ትምህርትን ፍሉይ ትምህርትን ብቕዓት ዝደኸሙ ተምሃሮ ምምሕያሽ ምምዕባል ኣብ ኣገልግሎት ፀንሐ መፅሓፍትን ምርግጋፅ ቀጻልነት ትምህርትን ኣካል ናይቲ ምዕሩይን ዓይነታውን ትምህርቲ ናብ ኩሉ ንብፃሕ ዝተሓንፀፂ መደባት ከም ዝኾነ ብርሂቡ።
0: ኣብ ንእዞባ ፀሮና ዝነጥፉ ወከልቲ ጥዕና ዓዲ ዘካይድዎ ዘለዉ ንጥፈታት ውፅኢታዊ ስለ ዝኾነ ብዝለዕለ ክቕፅልዎ ብ24 ሰነ ኣብ ዝተኻየደ ኣኼባ ተሓቲቶም። ሓላፊ ማእከል ጥዕናት ንእዞባ ነርስ ኣኽሊሉ ዮውሃንስ ኣብ ዝሃቦ መግለፂ ሕማም ዓሶን ንምቁፃር ብቕዓት ሞያውያንን ትካላት ጥዕናን ክም ንምባድ ፃዕርታት ይካየድ ከም ዘሎ ብምጥቃስ ወከልቲ ጥዕና ዓዲ ህዝቢ ኣከባብያዊ ፅ

ክዝነጥፉ ግቡእ ተርኦም ክፃወቱ ኣዘኻኺሮም። ኣብቲ ኣኼባ ንጠንቅን ሳዕቢናትን ዓሶ ዝምልከት ሰፊሕ መብርሂ ዝሃቡ ሞያውያን ምስ ዝሓለፈ ዓመታት ብምንፅፃር መልከፍቲ ሕማም ዓሶ ሎሚ ዓመት ብ42 ሚእታዊት ከም ዝጎድለ ገሊፆም። ሓላፊ ህዝባዊ ጥዕና ኣቶ ኣድሓኖም መዋእል ወከልቲ ጥዕና ዓዲ ኣብ ሜላታት ምክልኻልን ምቁፅፃርናት ሂቦም ክነጥፉ ኣዘኻኺሮም። ኣብ መወዳእታ ግዜያዊ ኣመሓዳሪ ንኡስ ዞባ ፀሮና ኣቶ ሃይለ መንገሻ ወከልቲ ጥዕና ዓዲ ምሳ

ማዓድት ሴክሌዛን ቀረብ ፅሩይ ዝስተ ማይ ንምውሓዝ ሰለስተ ተወሳኽቲ ምንጭታት ከም እተኳዕታ ሓላፊ ልምዓት ናብቲ ማይ እትንእዞባ ኣቶ ዮውሃንስ ብርሃነ ገሊፆም ነቲ መደብ ንምትግባር ኣቐዲሙ መፅናዕቲ ከም እተኸየደ ብምሕባር መስርሕ ምዝርጋሕ ገፋሕቲ ትቦታትን ምስራሕ ተወሰኽቲ ታንክራትን ክቐፅል ምዃኑ ኣብሪሆም ኣመሓዳር እትንእዞባ ሌትናል ኮንሬል የማነ መብራህቱ ብግድኡ ህዝቢ ንዘርኣዮ ተወፋይነት ብምጓዝ ተጀሚሩ ዘሎ ፕሮጀክት ኣብ መፍፅ ፈፀምትኡ ንምብፃሕ እጃሞ ከበርክቶ ኣዘኻኺሮም ዘይውሕሉል ኣጠቓቕማ ማይ ካብ ቀንዲ ጠንቅታት ሕፅረት ማይ ምዃኑ ዝጠቐሰ ድማ ህዝቢ ኣብ ኣጠቓቕማ ማይ ዕቱብ ጥንቃቐ ከዘውትር ተላብዮም ነበርቲ ብወገኖም ሕፅረት ማይ ንምፍዋስ ንዝግበር ዘሎ ኣበርክቶ ድሕሪ ምምስጋን ተታሒዙ ዘሎ መረባት ንምዕዋት ድልውነቶም ኣረጋጊፆም ኣብ ንእዞባ ዒላብ ርዕድ ነበርቲ ተወዲቦም ሰፊሕ መረባት ምዕቃብ ማይን ሓመድን የሰላስሉ ኣለዎም እቲ ካብ ወርሒ ለካቲት ጀሚሩ ብክኢላታት ሕርሻ እናተመርሐ ዝሰላሰል ዘለዎ ፍራታት ግራውት ተሓረስቶት ምዝላይን ማይ ኩዕታት ብምፍዋስን እቶትን እቶታውነትን ንምብራኽ ዝዓለመ ምዃኑ ኣመሓዳሪት እቲ ንእዞባ ወይዘሮ ዓሻ ዓሊ ኑር ገሊፃ ማዕረ ማዕረ ትንጥፈታት ናይ ምግራብ መደባት ንምስልሳል እውን ምድለዋት ተገይሩ ከም ዘሎ ብምሕባር ንተሳታፍነት ሕብረተሰብ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ መጒሳ ክኢላታት ሕርሻ ኢንጂነር ሰገን ዘካርያስን መንእሰይ ሽፋ መሓመድ ዓልም ብወገኖም እቲ ዕውት ማእተታዊ ንጥፈታት መርኣያ ናይቲ ኣብ ምዕቃብ ማይን ሓመድን እናሰለፀ ዝመፀ ርድኢት ከም ዝኾነ ሓቢሮም ድሕሪ ዛ መሰጋገሪት ሙዚቃ ዜና ወፃሒ ዘልኩም ክምለሰ ንምክትታልኩም ደጊመ ብኸብሪ ይዕድም። ዜና ወፃኢ ሰራዊት ሶማልያ ብ30 ሰነ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ዕጡቕ ጉጅለ ኣልሸባብ ከም እተቐትሉ ሓቢሮም በቲ ኣብ ደባዊ ሸነኽ ሃገሩ ዘካየዶም መጥቃዕቲ ልዕሊ 20 ከም ዝቆሰሉን ብርክት ዝበለ መርበባት ናይቲ ሽበራዊ ጉጅለ ኣብ ትሕቲ ቁፅሩ ከም ዘእተወን ሰራዊት ሶማልያ ብተወሳኺ ገሊጹሎም እቲ ስርሒት ኣብ 226 ኣብ ልዕሊ እቲ ዕጡቕ ጉጅለ ካብ ዝተኸየደ እቲ ዝዓበየ ሰብኣውን ነዋታውን ክሳራ ዘውረደሉ ምዃኑ ዝገለጹ ኣዘዝቲ ሰራዊት ሶማልያ ኣብ ዝተመርፀ ግዜ ክቕፅል ምዃኑ ኣፍሊጦም እቲ ዕጡቕ ጉጅለ ልዕሊ 10 ዓመታት ቀንዲ ፀጥታዊ ስግኣት ሶማልያ ኮይኑ ከም ዘሎ ፀብጻባት የረድኦም ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ሓድሽ ወተሃድራዊ እዚ ክቐውም ምዃኑ ኣፍሊጦም ሃገራት ባልቲክ በቲ ኣብ ፖላንድ ዘሎ ማእከል እዚ ኔቶ ክመሓደራ ምፅንሐን ዝፍለጥ ኮይኑ ካብ ዝመፅእ ቀረባ ግዜ ኣብተን ሃገራት ሓድሽ ማእከል እዚ ከም ዘቐውም ተገሊጹሎም ኔቶ ዕላማት መደብ ፀጥታ ኣባል ሃገራት ንምውሓስ ምዃኑ እኳ ይገልጽ እንተሎም መቐፀልታ ናይቲ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ዘካይዶ ዝፀንሐ ምንቅስቃሳት ምዃኑ ግና ይእመት ኣሎም በዚ ድማ ሩስያ ንምዕባለታቱ ብዕቱብ ክትከታተሎን ምላሽ ክትህበሉን ከም እትኽእል ይግለጽ ጎረብቲ ሃገራት ባልቲክን ኖርዲክን ካብ ሩስያ ክመፀን ዝኽእል ስግኣት ንምምካት ተወሳኺ ኣፅዋርን ሰራዊትን ኔቶ ኣብ ግዝኣተን ከዋፍራ ክጥልባ ፀኒሐን ኣለዋ ፊንላንድ ኣብ ግዝኣታ ኒክሌሳዊ ኣፅዋር ኔቶ ክዋደድ ኣብ ዝሓለፈ ሳለስቲ ምፍቃዳ ኣይርሳዕን ፀጥታ ምብራቕ ኤውሮጳ ብሰንኪ ምስ ፍሕፋሕ ኔቶ እናንቆልቆለ ይመፅእ ከም ዘሎ ምስቲ ዞባ ቅርበት ዘለዎም ወገናት ይጠቕሶም ሩስያን ሩዋንዳን ኣብ ምዕባል ንሰላማዊ መዓላ ዘገልግል ኒክሌሳዊ ፀዓት ዘተኮረ ስምምዕ ከቲመን እቲ ሩስያ ንሩዋንዳ ንኒክሌሳዊ ፀዓት ክትሃንፀላ ዝኽእል ስምምዕ ኣብ ዝሓለፈ ሳለስቲ ኣብ መንጎ ሰመዚ ፀዓት ክልትኤን ሃገራት ከም እተፈረመ ተገሊፆም ቀንዲ ዕላማ ናይዚ ኣብ ፈለማ 230 ክዛዘም ትፅቢት ዝግበረሉ ፕሮጀክት ቀረብ ኤሌክትሪሲቲ ሩዋንዳ ክም ንምባል ምዃኑ ክፍለጥ ተኻኢድሎም ንተበግሶ ሩስያ ዝመጎሰ መንግስቲ ሩዋንዳ ትግባርኡ ንምቅልጣፍ ብዕቱብ ከም ዝሰርሕ ሓቢሮም እቲ ስምምዕ ንኩሉ መድያዊ ዝምድና ሩስያን ሩዋንዳን ብእወንታ ከም ዝፀሉ ተገሊጹሎም ሩስያ ምስ ሃገራት ኣፍሪቃ ኣብ ህንፀት ኒክሌሳዊ ፀዓት ዘተኮረ ስምምዕ ክትገብር እዚ ናይ ፈለማ ከም ዘይኮነ ፀብጻባት የረድኦም ህዝባዊት ሪፓብሊክ ቻይናን ኤውሮጳዊ ሕብረትን ንግዳዊ ፍልልያቶም ንምፅባብ ዝሕግዝ ናይ ምምኽኻር መስርሕ ኣበጊሶም ከም ኣካል ናይቲ ስምምዕ ወከልቲ ክልቲኦም ወገናት ኣብ ምሕያሽ ንግዳዊ ዝምድና ምቁፅፃር መጠን ቀረፅ ወፍሪ ከምኡውን ኣብ ዳግሚ ህዳሴ ውድብ ንግዲ ዓለም ዘተኮረ ዝርርብ ከም ዘካየዱ ገሊፆም እቲ ዝርርብ ሃናፂ ምንባሩ ብምጥቃስ ከኣ ንተወሳኺ ርክባት ባይታ ከም ዘጣጣሓ ረዲኦም ቻይናን ኤውሮጳዊ ሕብረትን
ብጉዳይ ቀረፅ ኣብ መንጎኦም ዝተፈጥረ ንግዳዊ ዘይምቅራው ንምህዳእ ተደጋጋሚ ዝ

ርብ ከካይዱ ምፅንሖም ፀብፀባት የረድኦም። ክልቲኦም ወገናት ኣብ 225 ናይ ልዕሊ 860 ቢልዮን ዶላር ንግዳዊ ምልውዋጥ ከም ዘካየዱ ዝጠቕሱ ፀብፀባት እቲ ኣሃዝ ኣብዚ ዓመት እዚ ኣስታት 1 ትሪልዮን ዶላር ክበፅሕ ከም ዝኽእል ይእመቶም። ኤውሮጳዊ ሕብረት ሓደ ካብ ዝዓበዩ ንግዳውያን መሻርክቲ ቻይና ምዃኑ እዩ ዝጥቀስ። ዜና ንምዛም ቀንዲ ነጥብታት ክደግመልኩም፣ ስርዓተ ትምህርቲ ሃገርና ንምምሕያሽ ብዝለዓለ ክስራሐሉ ከም ዘድሊ ተሓቢሮም። ኣብ ንኡስ ዞባ ፀሮና ወከልቲ ጥዕና ዓዲ ንጥፈታቶም ክዕዝዙ መዘኻኸሪ ቀሪቦም። ኣብ ንኡስ ዞባ ዒላ ብርዕር ወፍራታት ምዕቃብ ማይን ሓመድን ይሰላሰል ኣሎም። ሰራዊት ሶማልያ ብዘካየዶ ደብዳብ ነፈርቲ ብውሕዱ 35 ኣባላት ዕጡቕ ጉጅለ ኣልሸባብ ከም እተቐትሉ ሓቢሮም። ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ሓድሽ ወተሃደራዊ እዝ ክቕወም ምዃኑ ኣፍሊጦም። ሩስያን ሩዋንዳን ኣብ ምምዕባል ንሰላማዊ መዓላ ዘገልግል ኒክሌሳዊ ፀዓት ዘተኮረ ስምምዕ ከቲመን። ዜና ተዛዚምሎ ብሩህ መዓልቲ።

0: ተኸይዱ ኣቐዲመ ፀወተን ዘካየደ ኣብ ታሪኻ ንፈለማ ግዜ ኣብዚ መድረኽ ዝበፅሐት ኣፍሪቃዊት ሃገር ኣይቨሪኮስት ኣንጻርታ ድሕሪ 28 ዓመታት ዳግማይ ናብዚ መድረኽ ዝተቐልቀለት ብማርቲን ኦዴጋርድን ኤርሊንግ ሃላንድን ትቕለስ ኖርዌየን ኣሰልጣኒ ኣይቨሪኮስት ኤመርሰን ቫየ ብዝያዳ ናይ ምክልኻል ባህሪ ዝሓዘት ጋንቲ ሒዙ ክቐርብ እንከሎ ኣሰልጣኒ ኖርዌይ ስታለ ሶልባከን ድማ ኣንጻር ፈረንሳ ካብ ዝገጠመት ጋንታ ን10 ተፃወቲ ምቅያራት ገይሩ ናብ ዝግጥም ኣትዩ ኣብ መበ 39 ድቕ ናይ ዝግጥም ኖርዌይ ብመንገዲ ኣንቶኒዮ ኑሳ ብልፅቲ ሸቶ ብምዝጋብ ንዕረፍቲ ሓደ ባዶ መሪሓ ውፅያ ወዲ 21 ዓመት ኣንቶኒዮ ኑሳ ኣብ ዓበይት መድረኻት ሸቶ ዘመዝገበ ብዕድመ ዝነኣሰ ኖርዌጃዊ ተፃወታይ ንምዃን ክኢሉ ንሸቶ ኑሳ ዝሃንደሰ ማርቲን ኦዴጋርድ ድሕሪ ሆላንዳዊ ዴሪካይት ናይ ፍለማ ኣብ 3 ተኸታተልቲ ናይ ዋንጫ ዓለም ግጥማት ናይ ሸቶ ቀረብ ዝገበረ ተፃወታይ ኮይኑ ድሕሪ ረፍቲ ተቀይሩ ዝኣተወ ኣማድ ዲያሎ ምስ ኒኮላስ ፐፐ ድሕሪ ዝገበርዎ ቅብብል ኩዕሶ ኣብ መበል 74 ደቂቕ ንኣይቨሪኮስት ናብ ፀወታ ዝመለሰት ሸቶ ኣመዝጊቡ ሙዱብ 90 ደቂቕ ንኽዛዘም 4 ደቃይቕ ጥራይ ምስ ተረፎ ኣብዛ ግጥም ኣፅቂጡ ዘምሴ ኤርሊንግ ሃላንድ ንሃገሩ ኖርዌይ ናብ ዝቕፅል ዙርያ ዘስገረት መዓዊት ሸቶ ናይቲ ግጥም ኣመዝጊቡ ሃገሩ ኣብ ናይ ኣውዲ ከምሕላፍ ግጥማት ዋንጫ ዓለም ናይ ፈለማ ዓወት ከተመዝግብ ዝመርሓ ሃላንድ ኣብ ናይ መወዳእታ 13 ኣህጉራዊ ግጥማቱ መበል 25 ሸቶ ኣመዝጊቡ ኣብዚ ግጥም ልዕሊ ኖርዌይ ዝሓሸ ናይ ፈተነ ቁፅሪ ዝነበረ ኣይቨሪኮስ ክሳብ 14 ዝኣኽሉ ናይ መኣዝን ቅልዓት ረኺባ እኳ እንተነበረት ናብ ጥቕሚ ከተውዕሎም ግን ኣይከኣለትን 20 ዓመት ከይመልአ 4 ግጥማት ዋንጫ ዓለም ዘካየደ ያን ዲያሞንደ ድሕሪ ናይ 1994 ናይጀርያዊ ሳንደይ ኦሊሰ ኣብ ንስ ዕድሚኡ ነዝኣሃ ዝበፅሐ ካልኣይ ኣፍሪቃዊ ተፃወታይ ኮይኑ ሓለቓ ጋንታ ኖርዌይ ማርቲን ኦዴጋር ድሕሪ ናይ ሕብረት ሶቪየት ኢጎር ቤላሮቭን ድሕሪ ጀመናዊ ማይክል ባላክን ኣብ ቀዳሞት 3 ናይ ዋንጫ ዓለም ግጥማቱ ናይ ሸቶ ቀረብ ዝገበረ ናይ ፍለማ ተፃወታይ ንምዃን በቂዑ ኣይቨሪኮስት ንጋና ኣልጀርያን ደቡብ ኣፍሪቃን ተኸቲላ ራብዒቲ ኣብ ናይ ፍለማ ናይ ኣውዴጋ ምሕላፍ ግጥማት ዝተገለፈት ኣፍሪቃዊት ሃገር ኮይና በዚ መሰረት ኖርዌይ ኣብ ዙር 16 ግጥማታ ኣንጻር ብራዚል ክትገጥም እያ እዚ ግጥም ድማ ነቶም ቀንዲ መተሃላለኽቲ ኣብ ፕሪምየር ሊግ እንግሊዝ ኤርሊንግ ሃላንድን ጋብርኤል ማጋላስን ክራኽብ እዩ ሓንቲ ካብ ሕፅያት ዕውታት ናይ ዝውድድር ትውሰድ ፈረንሳ ኣንጻር ካብ ምድባ ሳልሳይ ትርታ ሒዛ ዝሓለፈት ሽወደን ኣብ ዘካየረቱ ግጥም ካብ ኬልያን ምባፔ 2 ሸቶታት ካብ ብራድሊ ባርኮላ ድማ ሓንቲ ሸቶ ብምዝጋብ ንሽወደን 3 ባዶ ረቲዓ ናብ ዝቕፅል መድረኽ ሰጊራ ፈረንሳ ናብ ዙር 32 ድሕሪ ናይ 1998 ንፈለማ ግዚኣ ን3ስትዩ ናይ ምድብ ግጥማታ ድሕሪ ምዕዋታ እዩ እቲ ዓመት ድማ ፈረንሳ ንመወዳእታ ግዜ ንፅዋዕ ዓለም ኢዳ ዘንብረትላዩ ኣብዚ ግጥም ንኽልተ ሸቶታት ፈረንሳ ዝሃንደሰ ማይክል ኦሊሰ ብቕዲ ኣክሮባት ዝፈተና ሓንቲ ካብ ብሉፃት ሸቶታት ዋንጫ ዓለም ክትከውን ትኽእል ዝነበረት ፈተነ እውን ዓንዲ ልዳት መሊሱሉ ኣብዛ ግጥም ክልተ ሸቶ ዘመዝገበ ኬልያን ምባፐ መበል 18 ናይ ዋንጫ ዓለም ፀወቱ ብምክያ ድሕርቶም 20 ግጥማት ዘካየደ ሁጎ ሎሪስን 19 ግጥማት ዘካየደ ካሪም በንዞማን ኣብ ሳልሳይ ተርታ ተሰሪዑ ኬልያን ምባፐ ኣብዛ ግጥም ብዘመዝገበን ክልተ ሸቶታት ምስ ሊዮኔል ሜሲ ብማዕረ 6 ሸቶ ተማዓራሪ ወርቂ ኩዕሶ ንምዕታር ኣብ ዝግበር ዘሎ ቅልስ ኣብ ተዳሎ ምህላው ንቐንዲ መወዳድርቱ መልእኽቲ ይሕሊፉ ብዘይካዚ እምባፐ ምብል 18 ናይ ዋንጫ ዓለም ሸቶ ብምዝጋብ ንሚሮዝላቭ ክሎዝ ሓሊፉ ካብቲ 19 ሸቶ ብምዝጋብ እዚ ክብረ ወሰን ካብ ግጥም ናብ ግጥም ዘበርኾ ዘሎ ሜሲ ብሓንቲ ድሒሩ እግሪ እግሩ ይኽትለሎ ምባፐ ኣብ 2018 ዋንጫ ዓለም ሩስያ ፋልማይ ፀወቱ ካብ ዘካይድ ልዕሊኡ ናይ ሸቶ ኣበርክቶ ዝገበረ ተፃወታ የለን ምባፐ 18 ሸቶ ከምዝግብ እንከሎ 4 ድማ ናይ ሸቶ ቀረባት ገይሩ ብዘይካዚ ምባፐ ኣብ ናይ ኣውዴጋ ምሕላፍ ግጥማት ዋንጫ ዓለም 10 ሸቶታት ብምዝጋብ ነቲ ብሊዮኒዲስን ሮናልዶ ዓብን ኣብዚ መድረኽ ተመዝጊቡ ንዝነበረ ናይ 8 ሸቶ ክብረ ወሰን ሰጊርዎ ማይክል ኦሊስ ኣብ ናይ ዝዓመት ውርድራት ዋንጫ ዓለም 5 ናይ ሸቶ ቀረባት ክካየድ ብምኽኣሉ ድሕርቲ ኣብ 1994 ብተማሳሊ 5 ቀረባት ገይሩ ዝነበረ ጀርመናዊ ቶማስ ሃብለር ተማዕራርዩ ኣብ ሓደ ግጥም ዋንጫ ዓለም ዝበዝሐ ቀረባት ዘካየደ ብራዚላዊ ፔለ ኣብ ዋንጫ ዓለም 1970 ዝገበሮም 6 ቀረባት እዮም ኦሊሰ ድማ ነዚ ቁፅሪ ክበፅሖ ሓንቲ ቀረብ ተሪፋቶላ ካብ ምባፐ 6 ካብ ደንበለ 4 ካብ ባርኮላ ድማ 2 ሸቶ ኣመዝጊባ ዘላ ፈረንሳ ምስ ሆላንድ ብማዕረ ካብ 3 ተፃወታ 2 ልዕሊን ሸቶታት ዘመዝገበት ሃገራዊት ጋንታ ኮይና ፈረንሳ ኣብ ቀፃሊ ፀወታ ኣንጻርታ ንጀርመን ገሊፋ ዝመፀት ፓራጓይ ክትገጥም እያ ናብ ሎሚ ኣብ ዘውግሕለይቲ ብሰንኪ ዝነበረ ሕማቅ ኩነታት ኣየር ካብ ዝተመደበለን ግዜ ድሕረ ንሕሪ ሓደ ሰዓት ፀወተን ዘካየዳ ሓንቲ ካቢኤን ገቲ ሃገራት ናይ ዝውርድር ዝኾነት ሜክሲኮ ኣንጻር ኤኳዶርን ገጢመን ኣብ መሬታን ኣብ ቅድሚ ደገፍታን ዝሓለፉ ሰለስተ ናይ ምድብ ግጥማታት ዓውታትሉ ዝመፀት ሜክሲኮ ንኤኳዶር እውን ኣይነሓፈታን ቅድሚ ዕረፍቲ ካብ ኩዊኒልሶን ራውል ጂሚኔዝን ብዘቁፀረተን ክልተ ሸቶታት ክልተ ባሎት ዓዊታ ናብ ዝቕፅል ናይ ዙር 16 ግጥማት ሰጊራ ኤኳዶር ኣብ ተወሳኺ ደቂቕ ንተኸላኸላይ ኣርሰናል ፒሮ ሂኒካፕ ብሕጊ ፐርስቲያን ብቀይሕ ካር ከሲራቶ ንቐዳሚት ሸቶ ኣመዝጊቡ ንሸቶ ራውል ጂሜነ ዝሃንደሰን ኩይኖኖስ ሙሉእ ተፀዋታይ ናይ ዝግጥም ተፀዊዑ ኩይኖነስ ኣብ ሰለስተ ተኸታተልቲ ግጥማት ዋንጭ ዓለም ሸቶ ብምዝጋብ ምስቲ ኣብ 98 ተመሳሳሊ ኣሃዝ በፂሑ ዝነበረ ሉዊስ ሄርናንደስ ተመዓራርዩ ሜክሲኮ ኣካይዳቶም ኣብ ዘላ 4 ግጥማት ዋንጭ ዓለም መዝገባ ካብ 1994 ንድሓር ካብ ዝተኸየዱ ግጥማት ዋንጭ ዓለም ድሕርታ ኣብ 2006 ኣብ 4 ግጥማት ሸቶ ዘይተመዝገባ ስዊዘርላንድ ተመዓራርያ ንቐዳሚት ሸቶ ሜክሲኮ ዝሃንደሰ ሮቤርቶ ኣልቫራዶ ናይ ፈለማ ሜክሲካዊ ኣብ ሰለስተ ተኸታተልቲ ናይ ዋንጭ ዓለም ግጥማት ሸቶ ዘመዝገበ ሜክሲካዊ ኮይኑ ኣብዛ ግጥም ወዲ 17 ዓመትን 259 መዓልታትን ዝነበረ ተፃወታይ ሜክሲኮ ኣልቫሮ ሙራ ንፔለ ተኸቲሉ ኣብ ናይ ወደቀ ምሕላፍ ግጥማት ዋንጭ ዓለም ምስ ቀዳሞ ተሰለፍቲ ዝወረደ ካልኣይ ብዕድመ ዝነኣሰ ተፃወታይ ኮይኑ ሜክሲኮ ኣብ ቀጻሊ መድረኽ ኣንጻር ካብ እንግሊዝን ኮንጎን ስዒራ ምስ ዝመፀት ጋንታ ክትፋለም እያ
1: ባርከ ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ተዛዚሙ ኣሎ ምስ ተረፍ ምረባት ኤረቲቪ ሓድገኩም ብወገነይ ሰላም።

0: ሰላምታይ ተቐበሉ ዝኸበርኩም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ከመይ ቀኒኹም? ኣብ ናይ ሎም መዓንቲ ሻሙናይ ምዕራፍ መበል 10ይ ክፋል መደብና ሓደ ሙሉእ ትሕዝቶ ፍልይ ዝበለ ጋሻ ሒዝና ቐሪብና ኣለና። ኣብዚ ናይ ሎም መዓንቲ ዓዲምናዮ ዘለና ጋሻ ተቐማጢ ሃገረ ጀርመን ኮይኑ ከም ኩሎም ብዙሓት ሞያውያን ኤርትራውያን ካብ ወፃኢ ሃገር እንዳመፁ ተመክሮኦም ዘካፍሉ ሓደ ካብኦም ኮይኑ ዘካርያስ ቴድሮስ ዝበሃል እዩ። ኣቶ ዘካርያስ ቴድሮስ ንሎም መዓንቲ ኣብ ዲጂታላዊ ኣርት ወይ ዲጂታላዊ ሜድያ ዝበሃል ኣብኡ ዘሎ ብዙሕ ዓይነት ብዳርጋ ቅድሚ ሕጂ ጠቂስናዮም ዘይንፈለጥ ቁርናዕ እንዳገበረ ነዚ ዲጂታል ኣርት ወይ ዲጂታል ሜድያ ዝበሃል ዲጂታላዊ ሜድያ ዘለዎ ትሕዝቶን ዘለዎ ፍልልያትን ብሓፈሻ ስፍሕ ድበለ መግለፂ ክህበና እዩ ማለት እዩ። ኣቐዲመ ንኣቶ ዘካርያስ ቴድሮስ ስለቲ ተገዳስነቱን ዝሃበና ሰፊሕ መብርህን ብስም ተኸታተልቲ መደብ ቴክ ኢንሳይት ኤርትራ እንዳመስጎንኩ ናብቲ ሙሉእ ትሕዝቶ ክብለኩም እየ። ሰናይ ምክትታል። ኣብ እዋኑ ብዙሓት ክኢላታት ሞያውያን ካብ ወፃኢ ሃገር እናመፁ ኣብ ዝተፈላለዩ ዓውድታት ብዘለዎም ዓቕሚ ኣበርክቶ ምግባር ሓደ ካብ ልሙድ ተርእዮታት እዩ። ብወገና ውን ንከምዚ ዝበለ ተበግሶታት እናተኸታተልና ናባኹም ነብሎ ኣካል መደባትና እዩ። ንሎሚ ካብ ሃገረ ጀርመን ንዝመፀ ኣብተ ናብ ኤርትራ ዝፀንሓለን እዋናት ድማ ኣብ ከተማ ዓሰብ፣ ኣስመራ፣ ከረንን ዒላ በርብዒድን ሰፋሕቲ ኣስተምህሮታት ዘካየደ ክኢላ ዲጂታላዊ ኣርት ዝኾነ ኣቶ ዘካርያስ ቴድሮስ ኢና ከም ጋሻ ኣምፂናዮ ዘለና። ኣቶ ዘካርያስ ኣብ ብዙሕ ሞያታት ዝነጥፍ ኮይኑ ከም ኣርቲስትን ቀብኣይን ንዝነበሮ ዝምባለ ናብ ናይ ዲጂታል ኣርት ቀይሩ ኣብ ዲጂታል ኣርትን ካልእን ተመሳሳሊ ዓውድታትን ዝነጥፍ እዩ። ንሎሚ ኣብዚ ዓውዲ ኣተኪርና ዕላል ኣካይድና ኣለና። ኣብ ፈለማ ምስ ከካይዶ ዝቐነየ ንጥፈታት ኣስተምህሮ መእተዊ ምስሃበና ድማ ዲጂታል ኣርት እንታይ ማለት ምዃኑ ብፍላይ ኣብ ቅብኣ ካብቲ ካልእ ዓይነታት ብምንታይ ከም ዝፍለን መብርህ ክህበና ሓቲትናዮ ኣለና።
1: መጀመርያ ኢሳያስ ቴክ ኢንሳይት ነዚ ኣጋጣሚ ዝፈጠርካ ክመስግነካ ፈቱ። ቀፂለ ድማ ቴክ ኢንሳይት ነቲ ዝገብሮ ደላ ፃዕሪ ህዝብና ርድኢቱ ኣብ ቴክኖሎጂ ንክሰፍሕ ትቃለስዎ ዘለኹም ከመስግነኩም ፈቱ። ምክንያቱ ኣብ ደገ እውን ብዙሕ ተዓዘብቲ ከም ዘለዎካ ሓደ ካብኣቶም ከዓ ኣነ እየ። ስለዚ ቴክ ኢንሳይት ሓንቲ ፍትውቲ መደብ ኤሪ ቲቪ እያ። ቀፂለ ዘካርያስ ቴድሮስ ዝበሃል ኣብ ጀርመን ቅመጥ ኣብ ግራፊክ ዲዛይንስ ይነጥፍ፣ ዲጂታል ኣርት ይነጥፍ። እቲ ፕሮግራም ዝቐረበሉ ቦታታት ኣብ ዓሰብ፣ ኣብ ፎምቦ፣ ኣብ ኣስመራ ጁኒየር ክላብ፣ ኣብ ከረን፣ ኣብ ሰለስተ ቦታ ማለት ናይ ንጎን ናይ ምሸትን፣ ቀፂሉ ድማ ኣብ ኤላበሬድ ክምለስ ከለኹ ኣብ ካልእ ዞባታት እውን ሕቶታት ነይሩ። እቲ ግዜ ንድሕር ኣርኪቡ እውን ክኸይድ እየ ዘዋድሩብ ማለት እዩ። ተሳተፍነት ናይ ህዝቢ ብጣዕሚ ተገዳስነት እዮም ዝከታተልዎ ነቲ ኣስተምህሮ ኣፍልጦም ከዓ ሰፊሕ እዩ ማለት ከምዚ ኣብ ጥርሑ ሰንኬሎ ይክንከን ማይትመልእ ማለት ኣፍልጦ ኣለዎም ኣብቲ ዘለዎም ይካንእሽ ተወስኸሎም እምበር ርድኢቶም ሰፊሕ ይሁ ዘለዎም ተገዳስነት ከዓ ብጣዕሚ ልዑል እዩ። ኩሎም ፅን ኢሎም እዮም ሰምዖም ብፍላይቶም ተምሃሮ ኣብ ዕላ በርዒ ድነበረ ሕጂ ከም ክጠቕሰት ኮይነ እቲ ቦታ ፀቢብናስ ብደጊ ኮይኑ ብፍኒ ስራ ኮይኖም ሰምዑ ነይሮም ፅቡቅ ከም ነበረስ በቲ ረብሽኦም ኢካ ትፈልጦ ኢሉኒ ክቐርብ ከለዎ ግን ፀጥ ኢሎም ሰሚዖሞ ማለት እዩ። ስለዚ ተገዳስነት ነይሮም ማለት እዩ። እዋ ከምቲ ሽሙ ዝሕብሮ ዲጂታል ኣርት ማለት ኣርት ብዲጂታላዊ መንገዲ ማለት እዩ። ናተይ ድሕረ ባይታ ከዓ መጀመርያ ከም ሰኣላይ ከም ስነ ጥበባዊ ነዊሕ ዓመታት ይሰርሐ ምሳይ ዝዓበየ ሞያ እዩ። ድሓር ግና ብዝሓለፈ 15 ክሳብ 20 ዓመታት ግን ኣብቲ ዲጂታላዊ ኣርት ክነጥፍ ጀሚረ ማለት እዩ። እቲ ፍልሊ ዳርጋ የብሉን ክበሃል ከኣል እንታይ እቲ ፍልሊ ተልና እቲ ናይ ቀደም ስእሊ ኣብ ወረቀት ኢካ ትገብሮ ብሕብሪ ወይ ድማ ኣብ ካንቫስ ብሕብሪ ዋተር ክለር ክኾን ይኽእል፣ ኦይል ከለር ክኾን ይኽእል፣ ዝተፈላለዩ ዓይነት ሚድያታት ኣሎ፣ ሚድዩም ኣሎ። እዚ ዲጂታል ኣርት ከዓኒ ኣርት ክነሱ ግን ብዲጂታላዊ መንገዲ ማለት እዩ። ግን እዞም ዝከታተሉና ዘሎ ብፍላይ መንእሰያት ሓደሽቲ ንሕሪ ናብ ዲጂታል ኣርት ክኣትዉ ደልዮም መጀመርያ እቲ ኣርት ዝበሃል ክፈልጥዎ ኣሎ። ኣነስ ኣብ እርሳስን ወረቀት ጌርካ ክስእል ኣሎ ሰብ እቲ ብልጫ ናይ ዲጂታል ኣርት ልክ ከምቲ ኣብ ካልእ ዓውዲ ማለት እዩ። ሓንቲ ታብሌት ተላትካ 20-30 መፅሓፍቲ ወረቀት ምስካ ማየድ ዘይካን እዩ ኣብኡ በቃ ኔክስት ፔጅ እናበልካ ክትከይድ ትኽእል ኢኻ። ካልኣይ ከዓ እቲ ስእሊ ክትዕብዮ ትኽእል፣ ከተንእሶ ትኽእል፣ ዱፕሊኬት ትገብሮ ትኽእል። ሌየርስ እዩ ሓፂሩ ከምቲ ካልእ ሰነዳት ዲጂታላዊ ሰነድ ልክዕ ከምኡ እዩ። ስለዚ ዲጂታል ኣርት ማለት ኣርት ክነሱ ብዲጂታላዊ መንገዲ ማለት እዩ። ንኽትሕትሞ ወይ ድማ ናብ ካልእ ቦታ ንክትሰዶ ኦንላይን ክትዝርግሖ ከዓ ዝያዳ ኮምፓቲብሊ ማለት እዩ። ዝያዳ ዲጂታል ስለዝኾነ ቀሊል እዩ ንክተሰጋግሮ ማለት እዩ። ሕጂ ብፍላይ ኣብቲ ደገ ዘሎ ኣብ ወፃኢ ዘሎ ናይ ግራፊክስ ዕዳጋ ኣሎ። እቲ ሓተካ ዘሎ ሰብ ኣይትፈልጦን ሃበይ ዓድሎ ኣነ እንዳሻሃላትኒ ከምዚ ሽማ ሎጎ ደልየለኹ ንኣብነት ደልየለኹ ወይ ድማ ከምዚ ደልየለኹ ማርኬቲንግ ክገብር ደልየለኹ ዕዳጋ ከስፍሕ ደልየ ሞ ዲዛይን ግበርሎ ኢሉ የውፅኦ። ኣብ ሙሉእ ዓለም ዘሎ ነታ ኣካውንት ነታ ሕቶ ዝረኣያ ከዓ ይፍትን ምስ ዋጋኣ ገይሩ ማለት እዩ። እጂ ኣነ ንድሕሪ ኣባል ኮይነ ይፍትን $50 ብሎ ኢሳያስ ዘሪሕካ 100 ትብሎ ኤማ ማለት ኩሉ ሰብ ነናት ዋጋን እቲ ዲዛይን ንገብር ሽዕት ዋና ይመርፅ ምስ መረፃ ኣነ እዚኣ ደልየ ኣለኹ ንድሕሪ ኢልካ ሰሪሕካ ትሰደሉ ንስኻ ሕሳብካ ገንዘብ ሰደልካ ማለት እዩ። ሕጂ ስኻ መን እዩ ኣይትፈልጦን እዩ ስእውን መን ኢኻ ኣይፈልጠካን እዩ። እቲ ርክብካ ኣብ ዕዳጋ ኣብ ኦንላይን እዩ ኣብ ክላውድ ኢካ ትራኸብ ካባካ ዕድግ ከፍለካ ከዓ ማለት እዩ።
0: ምስ ምምፃእ ዲጂታላውነት ሓደ ካብቲ ዘሰክፍን ብቕልጡፍ ናህሪ ዝኸይድ ዘሎን እቲ ናይ ዲጂታል ኣቑሑ ምውላፍ እኳ እንተኾነ ነቲ ኣብ ዲጂታላዊ መሳርሒ ዘሎ ኣወለፍቲ ኣልጎሪዝማት ተጠቂምካ ዝካየዱ ብዙሓት ኣሉታውያን ጎድታት እውን ካብቶም ዓብ ንቕሓት ዘድልዮም እዮም። እዚኣቶም ከም ዲጂታል ኣዲክሽን ወይ ምውላፍ ናይ ዲጂታላውነት ትሕዝቶ፣ ዲጂታላዊ ምክፍፋል ወይ ዲጂታል ዲቫይድ፣ ዲጂታላዊ ስእነት ብሕትውና ወይ ዲጂታል ሶቨርኒቲ፣ ከምኡውን ዲጂታላዊ ምጡን ኣጠቃቅማ ወይ ዲጂታል ዳይት ወዘተ እናበልካ ክረኣዩ ዝከኣሉ እዮም። ኣዝዩ ዓሚቕ ኣሉታዊ ወገን ከም ዘለዎም ዘረድኡ ብምዃኖም ድማ ነዚኦም እውን በብሓደ እናገበረ ትርጉሞምን ኣሉታዊ ሳዕቤነቶምን ብከምዚ ዝስዕብ ገሊፅልና ኣሎ።
1: ሓቂ ከዓ ኢሳያስ እዚአን ኣገዳሲ ሕቶታት እየን ከማ ምክንያቱ ኣብ ሙሉእ ዓለም ኣገዳሲ ውዑይ ቴማ ኮይኑ መፂ ሎ እዚ ጉዳይ እዚ። እሱ ድማ እንታይ እዩ እቲ ዲጂታላዊ ዓለም ሲ ናቱ ካልእ ዓለም ፈጢሩ ኣሎ። እቲ ኣብዚ ዓለም ዝነብሮ ነበርና ኣብቲ ዲጂታላዊ ዓለም ከዓ ልክዕ ኩሉ ብዲጂታላዊ መንገዲ መፂ ሎ ማለት እዩ። ንኣብነት ዲጂታል ዳይሜንሽያ ጠቂስና ነርና እሱ እንታይ ማለት እዩ ረሲዕ ክበሃል ከሎ ዳይሜንሽያ ሰብ ምስ ዓበየ ብዕድመ ምስ ደፍአ ወይ ሓንጎሉ እንዳተባላሸወ ምስ ዝኸይድ ይርስዕ። ሕጂ ግን ብዘበነ ዲጂታላዊ ዓለም ግን ኩሉ ሰብ ዝኾነ ነገር ምስኣል ጥራይ ኮይኑ ኣሎ። ቆፀራ ተለካ ትስእላ ንድሕሪ ቆፀራ ኣለካ ወይ ድማ ሰዓት ክንደይ ክትስእ ኣላርም ፕሮግራመር ሪማይንደር ገለ ዝበሃሉ ብዙሓት ዝተፈላለዩ ፕሮግራማት ኣለዉ። እዚ ሕጂ እንታይ እዩ ዝገብረና ሓንጎልና ንኸይሰርሕ። እንታይ እዮም ድብሉካ ሓንጎልናስ ማስል እዩ ጨዋዳ እዩ። እቲ ማስል ከዓ ንድሕሪ ክድልድል ኮይኑ ክሰርሓሉ ኣለካ ማለት እዩ። ሓቂ ዶ ሓንጎልና ካልካ ከምኡ ንድሕሪ ደይሰሪሕና ኣሉ እንዳደኸመ እዩ ዝኸይድ ማለት እዩ። ሕጂ ረሲዕ መፃና ማለት እዩ። ብሰንኪ ዲጂታላዊ መሳርሒታት ሕማም ረሲዕ ቀልጢፉ መፃና ሰብሲ ኣላርም ኣክንዲ ባዕሉ ተሲኡ ወይ ድማ ፅባሕ ቆፃራለ ንድሕሪ ፅባሕ ከምዝለኒ ኣክንዲ ዝብል ኩሉ ፕሮግራም ገብሩ ኣብቲ ናቱ ዲጂታል። ሕጂ ባዕሊ ኣላርም ትገብር ሪማይንደር ትነግረካ ዕለት ክንዲ ከምዝለካ ዕለት ክንዲ ኣይ ፕሮግራማት ውን መፂ ሎ ክሳብ ቆፀራታት ሕዘልካ ባዕሉ ቲኬት ቆርፀልካ እታ ትኬትካ ንድሕር ተቀይራ ኣላ ብለካ ብሓፂሩ እስኻስ ኣይድል ትኾን ማለት ልኡም ትኸውን ሽዑት ሓንጎልካ ዩዝ ኢት ኦር ሉዝ ኢት እዩ ዝበሃል እዚ ሕጂ ወይ ተጠቀመሉ እንዳደ ተጠቂምካ ኣሎ ከዓ ትኸስሮ ማለት እዩ። ጨዋዳ ስለ ዝኾነ ሓንጎልካ ክምጠጥ ኣሎ ክንቀሳቀስ ኣሎ ትሬኒንግ ክገብር ኣሎ ሽዑ ካብቲ ዲጂታላዊ ረሲዕ ትድሕን ማለት እዩ። ንኣብነት ኣብቲ ዲጂታል ዳይሜንሽን ድበልናዮ ብግብሪ ክንሪኦ ተኮይና ተጋደልቲ ቅድሚ 40 ዓመት 50 ዓመት ሰብዓታት ማለት 77 78 ዋላ 60 ግለን ዓመተ ምህረት ዘጋጠመ ሓደ ብሓደ ዕለት ክንዲዚ ክንዲዚ ሰባት ክንዲዚ ሰዓታት ተጓዒዝና ወዲ ክስቶ ዝበሃል ተሃሪሙ ድሓር ከምዚ ከይድና ኣብዚ ሓዲርና ከምዚ ተመጊብና ኢሎም ዲተይል በቃ ዝርዝራዊ ተዘክሮታት ኣለዎም። ስለምንታይ እዮም እዚኦም ካልእ መሳርሒ ይነበሮም ብምሉእ ሓንጎሎም ጥራይ ንጥቀሙ ነይሮም ማስል። ሕጂ እቲ ጨዋዳ ናይ ሓንጎልና ተስርሖቲ ኮይንካ እንዳዓበየ እንዳተወጠረ ከይድ እንዳደልደለ ከይድ ልክዕ ከምዚ ካልእ ኣካላት ማለት እዩ። ሕጂ ግን ዝሓድሽ ወለዶ ዘሎ ዋላ እዞም ሽዑ ናይ ቀደም ታሪክ ዝነግሩ ዝነበሩ ናይ ወድካ ቴሌፎን በላ ፅሕፈኒ ቅድሚ 4 መዓልቲ ክንደይ ብቁፅሪ ብፍላይ ከምዚ ዝበልኩካ ናይ ቀደም መን ተወጊኡ መን ሓሊፉ ክንደይ ሰዓት ተጓዒዞም ክንደይ ሰዓት ደቂሶም ክንደይ ጠያየት ተኩሶም ከይተረፈ እዮም ዝዝክርዎ። ናይ ሕጂ ግን ከምኡ ዝመስል ዝርዝራት ክዝክሩ ይክእሉን እዮም። ምክንያቱ ከማና ሰባት ስለዝኾኑ ኣብዚ ዲጂታላዊ ዓለም ስለ ዘለዉ ምሳና ዝኾነ ነገር ስክሪንሾት በዚ ጋጣሚ ክንዝክራ ደለና ኣብቲ ቀዳማይ ዲዳክሽን ዝበልናዮ ኩሉ ሰብ ክስእል እዩ ዝውዕል ቆፀራት ኣለካ ትስእል ሓንቲ ኖታ ግዳሲ ትብላ ምሽ ስክሪንሾት ትወስድ ትስእላ ተመሊስካ ኮይተን ብባንሃ ካባይ ጀሚርካ ሕጂ ንምውቃስ ተይኮነ ኩሉ ሰብ እዚ ዲጂታላዊ መሳርሒታት ከም ንስልቹ ከም ዘይነንብብ እዩ ገይርና ደሎ ኣብቲ ሶሻል ሚድያ እውን ንመፆ ንኸውን እምበር ዋላቶም ፀሓፍቲ ሓደ ንፉዕ ፀሓፋይ ኣክንዲ ፅሕፍ ኣክንዲ ፅቡቅ ገይሩ ግራማር ሓልዩ ዝፅሕፍ ደይኑ ሶሻል ሚድያ ኢሉ ቁርፅቁርፅቁርፅ ኣቢሉ ኣብሪቤሽን እናገበረ ብትኽብሎ እቲ ኣንባባይ ካልቃወሙ ጅምር ኣቢሉ ንድሕሪ ንውሕ ኢላቶ ገድፈ ኣይንብብኒ ዋላት ከንብብ ዝኽእል ሕጂ ነቲ ቋንቋ ንኮላ ይፀሊዎ ነቲ ወዲሰብ ከዓኒ እቲ ዲጂታላዊ መሳርሒ ሙሉእ መዓልቲ ደኒኑ ክውዕል ከሎ ሓንጎሉ ከዓ እንዳደኸመ እዩ ዝኸይድ እቲ ዲዳክሽን ከዓ ልቃ ከምኡ እዩ ወዲ ሰብ ቀደም ሲ ሓደ ነገር ክውስ እንተኮይኑ ወይ ድማ ንድሕር ተኻቲዑ ድዩ ወይ ክፈልጥ ደልዩ መፅሓፍ ከፊቱ የንብብ ሞ ፍልጠት ይድልብ ነይሩ ሎሚ ከምኡ ይኮነን ብዛዕባ ቻይና ትፈልጥ ዘለካ ኣብ ጉግል ድ ዝኾነ ፕሮግራም ታይፕ ትገብሮ ሰከንታት ከይወዳእካ ከለካ ከዓ መፅእካ ተንብብ ክንዲዚ ሚልዮን ክንዲዚ ስፍሓቱ ክንዲዚ ገለገለገለ ዕፁቡ ምሰበልካያ እቲ ትምህርቲ ከዓ ኣብ ሓንጎልካ የለ ሽዑ መፅእ ምሰ ጥፋእካያ ከዓ ካብ ሓንጎልካ ከዓ ጠፍእ ቀደም ግን እንድሕሪ ሓደ ፍልጠት ክትድልብ ደሊካ ወይ ድማ ክትፈልጥ ደሊካ መፅሓፍ ከፊትካ 2-3 መዓልቲ ንብቦ ሞ እቲ ፍልጠት ቀሲ ኢሉ ኣብ ሓንጎልካኣቱ ይፀንሕ ከዓ ነባሪ ማለት ሓዳሪ እዩ ፍልጠት ማለት እዩ እዚ ሕጂ ዘሎ ግን ቅፅበታዊ እዩ ብዙሕ እዩ ግን ብልጭ ኢሉ ጠፍእ ኣብ ሓንጎልካ ከዓ ንከምኡ ኢፌክት ኣለዎ ሕጂ እዚ እቲ ረሲዕ ማለት እዩ እቲ ዲዳክሽን ዝበልካዮ እዩ እቲ ሶቨረንቲ ወይ ድማ ፕራይቨሲ ዝበሃል ካ ለካ ከምኡ እዩ ቀደም ድሕሪ ሚሳይልን ታንክን ወታደራትን ኣለኹ ኣብ ግንባር እቲ ዓዲ ውሕስቲ እያ ንድሕሪ ኦንላይን ጌርካ ኩሉ ኣካላት ናይቲ መንግስቲ ናይ ጥዕና ናይ ባንክ ናይ ፀዓት ብሓፂሩስ እቲ ሲስተም ኩሉ ብኦንላይን ድሕሪ ጌርካዮ ሓደ ካልእ ሃከርስ መፂኦም ሃክ ክገብሩካ እዮም ስለዚ ልኡላውነት የብልካ ወይ ድማ ብውልቂ ሰባት ኮይኑ ከዓ ፕራይቨሲ ማለት እዩ ኣብነት ኣነ ናተይ ፋይልስ ናተይ ዳታ ብዛዕባ ኩሉ ደለካ ንብረት ናይ ጥዕና

0: ክህሉ ኩሉ ኦንላይን ድሕሪ እቲኻዮ እቲ ምሳኻ የለ ናትካ ንብረት ኣይኮነን ማለት እዩ ኣይኮኖን ዶ ናይ ውልቀ ሰባት ናይ በዓል ፔንታጎን ክኸውን ኣሎ ሕጂ እታ ምናልባት ካብዞም ተኸታተልቲ ሓሳብ ክብሉ ክእሉ ቲ ናትካ ዌብሳይት እታ ዝበለፀት መፍትሕ ወይ ድማ ዝበለፀት ሴፍቲ ቢ ኦፍላይን ይምልብልካ ድሕሪ ውሕስነት ዘለካ ኦፍላይን ሕጂ እዚ ናይ ሃገርና ፖሊሲ ከምኡ ኮይኑ ዝመዓኒ ክሳብ ኩሉ ናይ ሴኪሪቲ ኦንላይን ሴኪሪቲ ወይ ድማ ዲጂታል ሴኪሪቲ ዘረጋግፅ ኦፍላይን ክፅንሐ ኣለዎ ድሕሪ ኦንላይን ኣቲኻ ሚሳል ካብ ኒ ኮይኖም ክትክሶ ክእሉ እዮም ወይ ድማ ክተክስካ ንዓኻ ክሃርመካ ክእል ኣብ ደገ ኮይኖም ኮንትሮል ክገብሮ ክእሉ እዮም ባንክካ ክወስድዎ ክእሉ ጥዕናኻ ሓፂሩ ዲጂታላዊ ሰቨኒቲ ብጣዕሚ ኣገዳሲን ሓደገኛን ኣርእስቲ እዩ ስለዚ ንሕና ውን ክንፈልጦ ኣለና ብውልቂ ደረጃ ውን ብመንግስቲ ዝሓስብሉ ኣለዉ ብውልቂ ደረጃ ከዓ ንሕና ኩሉ ሰብ ንናቱ ዳታ ሕጂ ሶሻል ሜድያ ድሓር ንዛርበሉ ንኹን ኩሉ ናይ ደቁ ስእሊ ናቱ ስእሊ መዓስ ተወሊዱ ኣበይ ተማሂሩ ኩሉ ፕሮፋይል ከምዚ ጌርካ ትቦ ንመን ትቦ ኣለካ ሕጂ ስቲ ዲጂታል ሰቨንቲ ዝበሃል ዲጂታል ዲቫይድ ከዓ ተመሳሳሊ ቀደም ዓልትነት ፃዓዱን ፀለምትን ኣፍሪቃ ንገለገለ ባሃል ነይሩ ሕጂ ግን እቲ ዓልትነት ዲጂታላዊ ኮይኑ ስንታይ ንምባል እዩ ብቋንቋ እንግሊዝኛ ወይ ድማ ብዌስተርን ላንጅስ ከም በዓል ፈረንሳ በሎ ጀርመን በሎ ሓፂሩ ናይ ምዕራቢ ቋንቋ ጌርካ ንሓደ ሰብ ክትፅርፎ ወይ ድማ እዚ ሄት ስፒች ዝበሃል ክትገብር ዕድል ይብልካ እቲ ዌብሳይት ናትካ ዕፆ መቕፃዕቲ መፃእካ ክሳብ ክትእሰር ክትክሰስ ትኽእል ኢኻ ብእንግሊዝኛ ኮይኑ ወይ ድማ ብናይ ዌስተርን ዓለም ንኣብነት ዋላ ብቋንቋ ፈረንሳ በሎ ፍሬንች ማለት ዝካልእ በሎ ውቲ ኮይኑ ካታተብሎ ከዓ ንምንታይ ምቲ ሕጂ ድሕነት ናቶም ሕልው ኣሎ ማለት እዩ ብትግርኛ ጌርካ ብቋንቋ ብሊን ጌርካ ብቋንቋ ሳሆ ጌርካ ወይ ድማ ብቋንቋ ናይ ኬንያ በሎ ገለ በሎ ንድሕሪ ተዛሪብካ ንድሕሪ ዓዲ ዘጣፍእ ተዛሪብካ ግን ቁልሕ ድብለካ የለን እቶም ኮንተንት ኢቫሉዌተርስ ዝበሃሉ ኣብቲ ሶሻል ሚድያ ዘለዉ በሎም እቲ ነቲ ትሕዝቶታት ዝምርምሩ ሰባት ምናልባት ሓደ ሰብ ክልተ ሰብ ናይ ትግርኛ ክኢላታ ተቐምጡ ኮኑ ናይ ትግሪ ኣይረኽቡን እዮም ዋላ ተደለዩ ገንዘብካ ኢንቨስቲ ይገብሩኒ ሕጂ ተዓለይትነት ተርዲእካ ነቲ ናቶም ሳይድ በቃ ድሕም ክትብላ ይትኽእል ካብቲ ጉቡእ ንድሕሪ ወፂኻ መቕፃዕትን እገዳታትን መፅእ እገዳ ክብለካ ስ ናትካ ዌብሳይት ናትካ ፔጅ ይዕፆ ትኽሰስ መቕፃዕቲ ከዓ ትኸፍል ብካልእ ቋንቋ ግን ከምኡ ከዓ ኢና ንሪኦ ዘለና ንድሕር ኦንላይን ብትግርኛ ሪኢካ ዓድና ዓዲ ዘጠፍእ ዓሌታት ዘነውር ብሓፂሩስ ክትብሎ ክደግሞ ዘሸግር ትሕሶታት እዩ ዝፍኖ ዘሎ ግድሾም ሳእታ ዲጂታል ዲቫይድ ዝበሃል ዓሌትነት ሕጂ እንታይ ኮይኑሎ ብዲጂታላዊ መንገዲ ኮይኑሎ ማለት እዩ
1: እዚ ክግለፅ ፀንሐ ቀሊል ዝመስል ግን ሓደ ካብቶም ተጠቃምነት ናይ ዲጂታላዊ ምዕባለ ሒዝዎ ዝመፀ ኣሉታ እዩ ከምቲ ኩሉ ግዜ ንብሎ ፔን ኦፍ ግሮውዝ ወይ ኣብ ምዕባለ ዝርከብ ቃንዛ እውን ክበሃል ዝከኣል እዩ ካብዚ ዝገደደ ውን ነቲ ነዊሕ እዋናት ሰሚዕካ ዘይኮነ ርኢኻ እዩ ዝእመን ዝበሃል ዝነበረ ወይ ምርኣይ ምእማን እዩ ዝበሃል ሎሚ ሎሚ ምርኣይ ምእማን ከም ዘይኮነ ዘረጋግፅ ብዙሕ ኣብነታት ኣሎ እዚ ኦፕቲካል ኢሉዥን ዝበሃል ነቲ ትሪኦ ብዘእምን መንገዲ ዝቐርብ ዝተጋነነ ወይ ጌጋ መልእኽቲ ዘመሓላልፍ እዩ ነዚ እውን ምስ ሞይኡ እናዛመደን ኣብነታት እንዳሃበን ብዝርዝር መሊስልና ኣሎ
0: ኦፕቲካል ኢሉዥን ዓይንናስ ክሪኦ ዝደለየ ዝርኢ ወይ ድማ እቲ ንሪኦ ዘለና ኩላ ግዜ ሓቂ ይኮነን ሕጂ ኣብዚ መዋዓውዒ ብዙሕ ግዜ ንሰምዓይና ምርኣይ ምእማን እዩ ሞ ረኣዩ ገለባሃል እዩ ርኣይ ግን ምእማን ኣይኮነን ሕጂ ሓደ ብሓደ ክንምግቶ ንኽእል ኢና እዚ ንኣብነት እታ ትርእዋ ዘለኹም ናይ ዳማ ሰንጠረጅ ኤን ቢን እንድሕራ እናፃፂርናየን ክልቲኤን ዝተፈላለየ ሕብሪ ዘለዎን መስላ ዳማ ተኮይኑ እቲ ፀሊም እዩ እቲ ፃዕዳ ከዓ ፅዕዱ ድበሎ ወይ ሓመሽታ እዩ ክንሪኣ ኩልና ውን ከምኡ ትመስለና ኣላ እንድሕራ እንቀሳቂስና እታ ፊደል ቢ ንላዕሊ ገፅና ቀስ ኢልና ንድሕራ እንቀሳቂስና ትረኣየኩም ኣላ ሕ የንቀሳቀስ ኣለኹ ናብ ቢ ኣብቲ ኮርና ምስ ወሰድኳ ቢን ኤን ሓደ ሕብሪ ኣለዎን ተን ፀሊምን ፃዕዳን ዝነበራ ክልቲኤን ሓደ ዓይነት ሕብሪ ከም ዘለዎን ትረኣየና ኣላ ኣብታ ቦታ እንድሕር መሊስያ ግን ኤይ ፀላም ትመስል ቢ ከዓ ፃዕዳ ትመስል ሕጂ እዚ ኣብ ሓንጎልና ዝፍጠር ዘሎ ሃለውስታ ኢሉዥን እዩ ሓፂሩ ብትግርኛ እንታ ክንብሎ ኢና ሕጂ ቅርፅታት ጌርካ እዚ ሕጂ ብናይ ሕብሪ ማለት እዩ ብቅርፅታት እውን ኣሎ እዚኣ ሕጂ ክንደይ ትሪያንግል ኣለዋ ኢላ ድሓቶም ኣሎ ተማሃሮ ይኹን ዓበይቲ ዘይተማሃሩ ብዙሕ تشعدت شمون تعسر تخلت قليلي إمال سزهب.

0: በዚ ኣጋጣሚ እዚ ናይ ዝተምሃሩ ስለ ዝተምሃርካ ፍልጠት ስለ ዝደለካ ትፈልጦ ፍልጠት ተደይደሊብካ ደይትፈልጦ ኣይኮነን። እቲ ናይ እታ ንኣብነትና እታ ናይ ፐርስፔክቲቭ እዚኣ ትረኣየኩም ደላ እዛ ማኪና እዚኣ ሕጂ ኣርባዕተ መኪና ክሰርዐ ሓንቲላ ዓቐና ከይቀየርኩ እታ ማኪና ንቅድሚት ገፀ ክሰርዐ ንብብ ሓደ ንቅድሚት ክሰርዐ ንከለኹ እተን ማኪና እንዳናኣሳ ዝኸዳ ዘለዋ መስላ እንዳናኣሳ ግን ኣይከዳን እዩ ዓቐነን ሓደ እዩ ሕጂ እዚ ኢሉዥን እዩ። ስለምንታይ ኢሉዥን ዝፈጥር ዘሎ ቅድሚ ኣሽሓት ዓመታት ናይ ወዲሰብ ሓንጎልስ ብኸም እዩ ተዓሊሙ መፅ እዩ ቀለም ዝተማሃረ ዘይተማሃረ ኣብ ርሕቕ ደሎ ደቂቕ ኮይኑ ረኣየካ ምስ ቀረበ ከዓ እንዳዓበየ መፅእ ሕጂ እንድሕር ሓደ ዓይነት ዓቐን ዘሎን ማካይን ሰሪዕካይን ሓንቲ ድሕሪት ኮይና እንዳቅረብካይን ተመፅኻ እቲ ዝቐርብ ዘሎ ክዓቢ እዩ ዘለዎ ብሎጂክ እዚ ግን እንድሕሪ ፐርስፔክቲቭ ይበሃል ዕምቀት ከይተኸተልካ ሰሪሕካ ግን ተቐድሚ ዘላ ዝነኣሰት መስል ሕጂ ኣብ ሜድያ ኣብ ኒውስ ብጣዕሚ እዮም ንዝጥቀምሉ ብኣፎም ገይሮም እዚ ምዕሩይ ኣይኮነን ኣይብልኻንእዮም ግን ሓደ ቁፅሪ 4 ወሲዱ ሓደ ቁፅሪ ሓደ ወሲዱ ክበሃል ከሎ ሓደ ዓይነት ዓቐን ወሲዶም ከለዉ እቲ ንእሽቶ እቲ ዓብድ ወሰደ እዩ ዝመስል ሕጂ ብጣዕሚ እዮም ዝጥቀምሉ ከምዚ ዓይነት ቴክኒካት ማለት እዩ። እዚኣ ሕጂ እዛ ትረኣየኩም ዘላ ጣውላ እታ ቀዳመይቲ ብፀጋም ዘላ ዝነውሐት ብየማን ደላ ድማ ከምዚ ጭብጥ ዝበለት ሞ ካልእ ቅርፂ ዘለዋ እያ ትመስል ንድሕራ ንቀሳቂስናያ ግን ኢሉዥን እዩ ዝፍጠር ዘሎ እምበር ዓቐና ሓንቲ እያ ካብ የማን ንፀጋም ድሕራ ወሲደያ ዓቐና ሓንቲ ምዃና ትረኣየኩም እያ ናይ ቀጠልያን ናይታ ቀያሕ ትመስል ሕብሪ ሓደ እዩ ይንቀሳቀሰን ኣለኹ እወት ዕቤተን ሓደ እዩ ድሕሪ ጥቀስ ጌርና ወሲድና ልክ ዓብቲ ርእሳ ምስ መፀት ማዕረ ምዃንን ትረኣየና ማለት እዩ። እታ ናይ ስሉስ ኩርናዕ እውን ከምኡ እታ ስሉስ ኩርናዕ ማለት ሓንጎልና መሊ እዩ ዘርእየና ኩሉ ግዜ ነቲ ንሪኦስ ተመል ባዕሉ እዩ ዝቕፅሎ እምበር ኩሉ ኣይንሪኦን ኢና ክሪኦ ደሊ እዩ ዝርኢ ዓይንና እቲ ትረኣየና ዘለ ሕጂ ትራያንግል ዝበሃል የለና ትራያንግል ዝበሃል ሰለስተ መስመር ዕፁብ ክኾነ ኣሎ እዚኣ ግን ዕፁብ መስመር የብላ። ስለዚ ከምዝታት ዓይነት እቲ ኦፕቲካል ኢሉዥን ዝበሃል ቅርፂ ብቅርፂ እተን ኣርባዕተ ዓይነት ኢሉዥን ሓደ ብሓደ ብስእሊ ክንሪአን ኢና። እዚኣ ትረኣየና ዘላ ሕጂ ፀሊምን ፃዕዳን እቲ መስመር ካብ የማን ንፀጋም ዝኸይድ ዘሎ መስመር ንኩሉ ሰብ ተሰባበረ መስመር እዩ ዝመስሎ ዘሎ መሲሉ እዩ ዝረአ ሕጂ እቲ መስመር ግን ድሕሪ ፅቡቅ ጌርና ዝተርኤልናሉ ዝተሰባበረ መስመር ኣይኮነን ፓራለል እዩ። ፓራለል ማለት ስፍሓቱ ኣብ መንጎኡ ደሎ ፍልሊ ዘቂር እሞከዓ ብመስመር ዝተመስመር ዝተሓንፀፀ ትኽ ዝበለ መስመር እዩ ክንሪኦ ከለና ግን ዝተሰባበረ መስል ሕጂ እቲ ሕብሪ ጥራይ ምስ ቀየርኮ ኣብዛ ካልይቲ ስእሊ እቲ መስመር ትኽ ከም ዝበለ ይረአየና እንጂ እዚ ኣብ ሓንጎርና ዝፍጠር ዘሎ ኢሉዥን እዩ። ስለዚ እታ ምርኣይ ምእማን ድዩ ትብል ሕቶ ቅድሚ ኤኣይ ምምፅኡ ማለት እዩ ቅድሚ ኤኣይ እውን ምርኣይ ምእማን ኣይኮነን እታ ዓይነና ሲ ኩሉ ግዜ ዝመሰሎን ክሪኦ ዝደለየን እዩ ዝርኢ ሕጂ ብዘበነ ኤኣይ ከዓኒ ዝገደደ በቃ ንሓደ ሰብ ዘየለዎ ዘይገበሮ ክትገብሮ ትኽእል ኢኻ ማለት እዩ። ስለዚ ንዝኾነ ነገር ኩሉ ግዜ ክተ ግዜ ክትሓስበሉ ኣለካ ማለት እዩ። ሓንቲ ላ ኩሉ ግዜ ምስላ ዝነግሮም ኣብ ሓደ ዋን ኣብ ሓደ እንዳ ጥልያን ሬስቶራንት ዝሰርሕ ነይረ ኣብቲ ሬስቶራንት ዓባይ ታቤላ ኣላ እንታይ ድብለካ እቲ መሳርሕታት ኣብ ደሎ ውዕዩ ዝሕልዩ በሊሕ ነገር ኣሎ ስባር ጥሩሙዝ ኣሎ ዓባይታ ፖስተር እንታይ ትብል ኣብዚ ገዛ ክትኣት ከለካ ኣብዚ ክሽና ክትኣት ከለካ ኩሉ ግዜ ኩሉ ቑሕትካ ብጓንቲ ጌርካ ሓዞ ምክንያቱ መፅኡ እዚኣ ውዒትያ እዚኣ ዝሕልቲ ኣብዚ ካራሉ ኣብዚ ስባር ጥርሙዝ ኣሎ ኢሉ ዝነግረካ የለ። ስለዚ ኩሉ ግዜ ንጥንቃቐ ንናትካ ድሕነት ዋንቲ ጌርካ ክትሕዞ ኣለካ ኦንላይን ካልካ ከም ሓደ ሰብ ክስዕስዕ ርኢካ ወይ ድማ ከምዚ ንብሎ ዘለና ኢሉዥን ኣሎ ቅድሚ ኤኣይ ማለት እዩ ኤኣይ ምስ ተወሰኻ ዝገደደ ከምቲ ስኻ ኩሉ ግዜ ተርእየና ዲፕፌክ ኣሎ ካልእ እውን ክመፅእ ብ ሕጂ ኩሉ ግዜ ሕጂ ክተ ግዜ ንሓስብ ኣለና ክንዲ ከምዚ ንዲ ተባሂሉ ከምዚ ንዲ ገይሮ ክንዲ ምባል ክኸውን ይኽእል ድዩ ፌክ ዶ ክኸውን ይኽእል ኢልና ክንሓስብ ኣለና ማለት እዩ።
1: ንኣቶ ዘካርያስ ቴድሮስ ዘቕረብናሉ ሕቶታት ምስ ሞይኡ ዝዛመዱን ብሰፊሑ ክገልፀልና ዝደለናዮምን ክኾኑ ከለዉ ዲጂታላዊ ትሕዝቶ ዝፈጥሮም ኣሉታታት ኣተኪርና ኢና ሓቲትናዮ። እታ ራብዒቲ ዘቕረብናሉ ሕቶ ድማ ብዛዕባ ኣብ ዲጂታላዊ ትሕዝቶታት ወይ ስእልን ምስልን ዘለዉ ሕቡኣት ዝበሃሉ መልእኽትታት እዮም። እዚ ሳብሊሚናል ኣርት ዝበሃል ኮይኑ ንዓኻ ዝረኣየካን ብዘይውናኻ ወይ ሳብ ኮንሽስ ሌቨል ኣብ ውሽጥኻ ዝሰርፅ ትሕዝቶታትን ዘጠቓልል እዩ። ብፍላይ ኣብ ምውዕዋዕ ብዙሕ ግዜ ዝጥቀምሉን ሳብ

0: ሳብሊሚናል ማርኬቲንግ ወይ ሳብሊሚናል ኣድቨርታይዝን ብምባል ብዙሕ እዋን ዝጥቀስን እዩ። ነዚ እውን መብርሂ ክህበና ሓቲትናዮ ኣለና።
1: እዚ ኣገዳሲ ሕቶ ኢሳያስ፣ ምክንያቱ እዚ መዋዓውዒ ኣቑሑት ኩሉ ንሪኦ ሕቡእ መልእኽትታት ኣለዎ። ሓንቲ ሕጂ ዓለም ሙሉእ ድፈልጣ እዘን ናይ ኩባንያ ናይ ትንባኾ ናይ ሽጋራ እቲ ናይ ኣሜሪካን ኣብነት ኤፍዲኤ ዝበሃል ፉድ ኤንድ ድራግ ኣድሚኒስትሬሽን ዝበሃል ገዲድዎን እዩ ኣብቲ ናይ ሽጋራ ባኮ ቴክስት ክፅሕፋ ማለት እዚ ሓደገኛ እዩ፣ ሽጋራ ምስታይ ካንሰር ምፅ እዩ፣ ንጥዕና ከዓ ሓደገኛ እዩ ገለ ዝብል ክፅሕፉ ተገዲዶም ዝፅሕፉ ከዓ ነይሮም። እሱ ኣያክለን ስእሊ ከዓ ግበሩ ተባሂሎም። እቲ ስእሊ ግን መጀመርያ መን ሂቦሞም እቶም ናይ ኤፍዲኤ ዝበሃሉ ኢሎም ሂቦሞም እስካሕክሕ ቁስሊ ዝመስል ገለ መለ ዝለጥፉሉ ኢሎም ሂቦሞም ንዝተወሰነ ግዜ ለጢፎም ሸጥዎ ነይሮም። እቲ ዕዳጎም ቀልጢፉ ወዲቆ ሽዑ ሕጅሶም ከሲሶም እስኹም ክትግድድና መሰልኩም እቲ ኤፍዲኤ ዝበሃል ክግድዶም መሰሊ እዩ፣ ምክንያቱ ጥዕና ናይ ሕብረተሰብ ንክሕሉ እዝን ሰኣሉ በሉና ስእሊ ግን በዓልና ክንጥቀ ኣለና ኢሎም በዓልና ዝመረፅናዮ ስእሊ በዓልና ክንገብር ኣለና። እዚ ፍሪዶም ኦፍ ስፒች ዝበሃል ማለት እዩ። ሓደ ሰብሲ ንነብሱ ባዕሉ እዩ ዝገልፀ እምበር እዝን ከምዝን ኢልኩም ስ ንዓና ይትግለፁና በዓልና ነብስና ክንገለፅ ኢና ኢሎም እዚኦም ከምኡ ክብሎ ከለዉ ረቲዖም እዮም። ሓደ ኣብቲ ቤት ፍርዲ ከይዶም ረቲዖም እዮም። ከምኡ ክብሎ ከለዉ ግን በዓሎም ክገልፅዎ ስለዝደለዩ ይኮነን እንታይ ደኣ እቲ ሳብሊሚናል ዝበሃል ሜሴጅ ክሕልፉ ስለዝደለዩ እዮም። ሕጂ ክትሪኦ ከለካ ብኣካል ክዛረብሉ ይትኽእል ኒሃ ወይ ድማ ነቲ ስእሊ ክተምፅኦ ኣይትኽእል ኒሃ፣ ግን ኣብዚ ኩሉ ሽጋራታት ባኮ ተጠቂዑ ዘሎ ንድሕርኢናዮ ቁስለ ዝመስል ኦፕሬሽን ዝተገብረ ዝመስል ወይ በዚ ከፋት ዘለዎ መስተንፈሲ ዝተጎደ ዝመስል ኢሉዥን ይሰጅ ሳብሊሚናል ሜሴጅ ይሰጅ ድሕሪ ርኢካዮ ንሕፅቡ ጌርካ ዝተውዒልካዮ ካሊእ እዩ። እቲ ዕዳጎም ከዓ ብኡ መጠን ከዓ ወሲኮ ሽዑ። ሕጂ ኩሉ ግዜ ንሕና ዘይንሪኦ ፅሑፋት ኣሎ ዋላ ጎደና ሕጂ ዓባይ ናይ ሽጋራ ባኮ ስእልልካ እዛ ኩሉ ሰብ ኣብሒዱ ሒዝዋ ዘሎ ዓባይ ገይሮ ኣብ ጎደና ስእልዋ ሽጋራ ይኮነት ንሳ ድሕሪ ርኢካ ካልኣይ ነገር ኣብዚኣ ክንፈልጣ ዘለና እቲ ሽጋራ እቲ ነዚ ንምባር ምምሃር ኣየድለይካ ምሁር ስለዝኾንካ ተንብቦ ዘይተምሃርካ ከዓ ዘየንብቦ ኣይኮነን ዝኾነ ቋንቋ ዘየድልዮ ዝኾነ ትምህርቲ ዘየድልዮ ወዲ ሰብ ክሳብ ዝኾነ ክርኢ ሰብ ዝከኣለ ከንብቦ ክእል እዩ። እንታይ ትርኢላካ ተልካዮ ግን ክነግረካ ኣይክእልኒ ኣብ ከሎ ግን ደስ ብሎ ሕጂ መብዛሕትኡ ኣካላት ናይ ደቂ ሰባት እዩ ትብኡ ዘሎ ስእልታት ወይ ናይ በዓል ዝፈሳሲ መስተታት ናይ በዓል ዊስክ በሎ ናይ በዓል ኮካኮላ በሎ በረድ ገይሮም ገለ ታሕቲ ሕብራዊ ገይሮም ስእሉልካ ቴክስት ካ ፅሑፉ እንጂ እሱ ግን በረድን ዊስክን ኣይኮነን ትብኡ ዘሎ ስእሊ ድሕር ጌርካ ርኢካዮ ኣብ ሕቡእ ስእልታት ኣሎ ንኣኸ ርኢ ክተብሎ ከለካ ጥርሙዝ ዊስኪ እያ ትመስለካ ወይ ኮካኮላ መስለካ ወይ ዝኾነ ፈሳሲ መስለካ። እቲ ሓንጎልካ ግን የንብቦ እቲ ውሽጢ ተሓቢኡ ዘሎ እንታይ ምኳኑ ይፈልጦ እዩ። ሕጂ እስኻ ክትዕድጎ ትግደድ። ብዙሕ ሰብ ከይፈተወ እዩ መስተ ዘዕድግ፣ ከይፈተወ እዩ ሽጋራ ዘዕድግ፣ ከይፈተወ እዩ ካልእ ነገር። ንኣብነት ኣብ ሓደ ድኳን ክትኣቱ ከለካ ዘይትሪኦ ኮንዚዩም ዝብል ፅሑፍ ኣሎ ሓሽሽ ይብለካ ወይ ድማ ጎደና እዚ ቢልቦርድ ዝበሃል ምሻሉ ዓበይቲ ጎደናታት ኦበይ ዝብል ፅሑፍ ኣለዎ። እቲ ፅሑፍ ሕቡእ እዩ ግን ኦበይ መሻለካ መንግስቲ ዝበለካ ግበር ዝዓይነቱ ወይ ድማ ሓሽሽ በቃ ስእልካ ዱካን ሰዓትካ ትደልዮ እንደ ትደልዮን ገፋፊጥካ ትኸይድ መን ኣዚዝካ እቲ ሕቡእ መልእኽቲ። ሕጂ ስኻ እንታይ ትርኢ ኣለካ ተልካ ንሰብ ንወል ሓንቲ ዕምባባታት ትርኢ ኣለኹ ብለካ ንድሕር ኣብ ዕምባባት ሓቢ ኮይኑ ቴክስት ንድሕር ፈሳሲ ወይ ዊስኪ ኮይኑ ወይ ገለ ኮይኑ ከዓ እታ ትረኣየካ ዘላ እዚኣ የ ትርኢ ዘለካ ትብል ብውሽጢ ግን ሓንጎልካ ተኣዚዙሎ ነቲ መልእኽቲ ስለ ዘንብዎ ዘሎ ይትምብሮ። ሕጂ እዚ ንምንታይ ኢና ንዛረበሉ እዚ ቅድሚ ኤኣይ ዝነበረ መድረኽ ንደቂ ሰባት ብጣዕሚ ሓንጎልና ተቋፃፂርና ይፅል እዩ ቅድሚ ኤኣይ ማለት እዩ። ኤኣይ ምስ መፅእ ከዓ ዝገደደ ክኾን እዩ። ስለዚ ኩሉ ግዜ እዚ ክትዕድግ ከለካ ወይ ድማ ሓደ ነገር ትገብር ከለካ ስለምንታይ ልካ ትሕተ ኣለካ ኣብ ትሕቱካ ውን ኢልካ ሰብሲ ዝበዝሐ ሰዓታት ኣብ ስክሪን ውዕላሉ ኢልካ ሕጂ ካብተን ዓበይቲ ሚት እቲ ጌጋ ርድኢት ብዙሕ ሰብ ሕጂ ኣብቲ ሶሻል ሚድያ ድኣ ንመፆ ንኸውን እምበር ብዙሕ ሰብ ነቲ ኮንተንት ከም መቕረ ዝበሃሉ ገይሮ ውስጦ ድሕር ተኻትዑ ፀቕይን ሰበይትን ወይ ድማ ምስ ወድካ ኖ ኩዕሶ ኩዕሶ ድካ ትርኢ ዘሎ ሕራይ ዝወደ ትብሎ ወይ ድማ ማቴማቲክስ እንደ ዘፅንዕ ዘሎ ትብልካ ትሪኣ ከዓ ማቴማቲክስ ይፅንዕ ኣሎ ንፍዕ ልካየ ትኸይድ ኣይፅንዕኒ ግን ዘሎ ሕጂ እቲ ኮንተንት ሲ ታራ ይብሉ ትሕዝቶ ናይቲ ትሪኦ ዘለካ ታራ ይብሉ ሓቂ ተለዎ መፅሓፍ ደ ንብል መፅሓፍ ፍርቂ ሰዓት ኣይንብባኒ ንሳግን ከምዚ ደኒ ንውዕል ምክንያቱ ንዓኻ ዝስሕበካ ሕብርታትን ሕቡእ መልእኽትን ኣሎ

0: ንሳቶም ከዓ ናትካ ኢንጌጅመንት እዮም ደል ኣብታ ዳያት ዝበልናይ ዓንተዋይ ናብኣኢና ንመፅእ ንኣብነት ሓደ ሰብሲ ኣራንሺ ፕሮቲን ኩሉ ብሓፂሩ እዚ ቫይታሚናት ንድሕር በሊዑ ድሕር ኣብዚሕዎ ይኽስዕ ማለት እዩ ሓኪም ወይ ድማ ዝኾነ ሰብ እንታይ ድብሎ እሞ ዳያት ግበር ማለት ሲ ኣጉድለዎ እቲ ተህልኮ ዘለካ ኣጉድል ብለካ ንምንታይ ከይትኽስዕ ማለት እዩ ሚድያ ካልቀኹም እዩ ንድሕሪ ክትጥቀመሉ ኣለካ ኣንፃር ቴክኖሎጂ ኮና ቴክኖሎጂ ኣገዳሲ እዩ ግን ክትዕቅኖ ኣለካ ዳያት ልክዕ ከምዚ መዓር ፅቡቅ ኢልካ መዓር ጥራይ ዘይትበለ ወይ ድማ ፀባሰት ዘይትውዕል እቲ ሜድያ ከዓኒ ሰዓታት ትገብረሉ ኣብ ሰዓታት ከዓኒ ትጥቀም ማለት እዩ ሕጂ ዳያት ብስርዓት ትገብረሉ ኣለካ ካልኣይ ቤተሰባት እንታይ እዮም ዝገብርሉ ሕጂ ብዚ ምዕቡል ዓለም ምዕረባዊ ዓለም ክትኣቱ ከለካ ማዕፆ ሓንቲ ሳንዱቅ መሳሊት ኣላ ቀደም ሰብ ጫሙ ውፅኢ ዝኣቱ ነይሩ ሕጂ ግን ሰብኣይ ሰበይቲ ኣቦ ወዲ ብሙሉእ ስድራ ቤት ቴሌፎኑ ዘቐምጠላ ንእሽቶ ሳንዱቅ ኣላ ኣብ ኣቕሚጦ ኣቱ ኣብቲ ውሽጢ ገዛ ነንሕዶም ዝዛረቡ ከም ቀደሙ ማለት እዩ ከምኡ እንተደይ ኮይኑ ግን ኩሎም ነናቶም ሞባይል ሒዞም ከምዛ ትሪእዋ ዘለኹም ስእሊ ሕጂ ኣብዚኣ ስእሊ እዚኣ ንድሕር ሪኢኹም ሰብኣይን ሰበይትን ኣብ ሓደ ዓራት ደቂሶም ነናቶም ሞባይል ንሪኢ ኣለዎ ነናቶም ሞባይል ክሪኢ ከለዉ ምስ ካልእ ሰብ እዮም ዝዕልል ዘለዎ ሕጂ ምናልባት ሕማቅ ገብሩ ኣለዉን ከይኮኑ ክእሉ እዮም ሓደ ክዕሶ ርኢ ኣሎ እሳ ተኸታታሊ ድራማ እውን ትሪኢ ትልትኹም ግን ስለዚ ክፍትኦም ሕማቅ ኣይኮኑን ትዝርእዎ ዘሎሞ ጌጋ ኣይኮነን ድሕሪና ግን ተጋጊና ኣለና እቲ ኮንተንት እቲ ትሕዝቶ ትሪኦ ዘለካ ኣገዳሲ ኣይኮነ እንድሕር ኣብ ዓረት ብሓንሳ ኣለካ ትዕልል ኣለካ ትዛረብ ኣለካ ድሕሪ ሞባይል ሪኢካ ንስኻ ግን ሓንጎልካ ደክም ኣሎ እስኻ ከዓ ኣብ ካልእ ዓለም ኣለካ ማለት እዩ ኣካልካ ይውድ ኣሎ
1: ኣብ መወዳእታ ድማ ነዞም ዝተጠቕሱ ዓይነታትን ኣሉታታትን ዲጂታላዊ ሜድያ ምስ ማሕበራዊ መራኸቢታት ኣዛሚዱ ሓፂር መዛዘሚ ገይርልና ኣሎ
0: እዚኣ ከማን ብጣዕሚ ኣገዳሲ ትርኢቶ ሕቶ እያ ምክንያቱ ንዓና ንኤርትራን ጥራይ ዘይኮነስ ንሙሉእ ህዝቢ ዓለም ተቋፃፂርዎ ዘሎ እዩ እቲ ማሕበራዊ መራኸቢታት እዚ ዩኤስ ዋር ዲፓርትመንት ወይ ድማ ቀደም ዲፓርትመንት ኦፍ ዲፈንስ ዝበሃል ብወግዒ ሂማን ማይንድ ኢዝ ነክስት ባትል ግራውንድ ኢሉ እዩ ኣውጅ ማለት ናይ ደቂ ሰባት ሓንጎልሲ ድሕሪ ሕጂስ ኣው ኢና ክንወጋእ ሓይሊ ኣየር ሓይሊ ባሕሪ ሓይሊ ምድሪ ሳይበር ገለ ዝበሃል ነይሩ ሕጂ ግን ንወዲ ሰብ ኣብ ሓንጎሉ ከድካ ትዋግኦ ኣለካ ሚሳይል ኣብቲ ከሎ ኣብ ገዝኡ ምክንያቱ ቴሌፎን ባዕልካ ካትዕድጋ ባዕልካ ትመላእ ኤሌትሪክ ትሕልዋ ከይትባላሸ ሕጂ ኣብኡ ግን ንዓካ እንታይ ሰዱልካ እትሳቶም ዝደልዮን መልእክታት ሰዱልካ ከምዚ ንብሎ ዘለና እቲ መልእኽቲ ሕማቅ ግበር ዓድካ ንድምሰብ ተዋዓስ ገለ ይኮነ ንብለካ ዓሚ ብረቂቕ ዲዛይን ዝተሰርሐ ንዓካ ዘይጎድእ ዝመስለካ ጥራይ እቶ ሓደ ከማ ዲስትራክት ይገብረካ ይሕዘካ ኣክንዲ ትምሃር ስኻ ኣክንዲ ምስ ሰብ ትዛረብ ኣክንዲ ትንቀሳቀስ ኣክንዲ ዓይንኻ ናይ ርሑቕን ናይ ቀረባን ዝርኢ ብሓፂሩ ስ ቀደም ዝነበርናዮ ኣክንዲ ትኸውን ሙሉእ መዓልቲ ከምዘልካ ትብል እዚኣ ኹን ንባዕላ የጥቃዓካ ኣሎ ማለት እዩ ስኻ ንፉዕ ወታደራይ ትኸውን ኢኻ ንፉዕ ሓኪማ ኣይትኸውን ኢኻ ንፉዕ ኢንጂነር ኣይትኸውን ኢኻ ማለት እዩ ንፉዕ ተምሃራይ እውን ኣይትኸውን ኢኻ ንፉዕ ዜጋ እውን ኣይትኸውን ኢኻ ሕጂ ብዙሕ ግዜ እቲ ትሕዝቶ እዩ ዘስተብዕል ሰብ ወይ ድማ ደቅና ተባላሸዮም ዝብለሉ ሰዓታት ምና ኣሎ ግን እቲ እዚኣውን ካልኦይቲ ሚት እያ ደቅና ጥራይ ደይኮኑ ዋላ ዓበይቲ ንኣሽቱን ኩሉ ብማዕረ እዩ ዝፅሉ ዘሎ ኣብ ርእሲኡ እቲ ሰዓታት ከ ክንደይ ሰዓት ትርእያ ማዓልቲ እቲ ትሕዝቶ ዲጂታላዊ ኮይኑ ኦንላይን ይኹን ኣይኹን ኩሉ ሓደ እዩ ብዚ ኣነ ደቂ ሓፍተይ ድዮ ካልእ ሰባት ርእየ ካብ ቲክቶክ ዝተመልአ ካብ ብሓፂሩ ካብ ሶሻል ሚድያ ዝተመልአ ብክልተ ናቕፋ ብሰለስተ ናቕፋ ተዓዲጉ ክማቐልዎ ሼር ክገብሮ ገለ ርኢና ኣብ ምንታይ ና ንመፅእ ብሳይንስ ተረጋገፀ ናይተ ርእቶ ዘይኮነ ብሳይንስ ተረጋገፀ መፅሓፍት ኣሎ መፅሓፍ ሪፕልስ ዝበሃል እዚ ዓዲካ ተንብቦ መፅሓፍ ኣብ ወረቐት ዘይኮነ ግን ኣብ ዲጂታላዊ መልክዕ ሕጂ ብዙሕ መፅናዕቲ ተገይሩ ሰብ እታ መፅሓፍቲ ሓንቲ መፅሓፍ ኣብ ወረቐት ከተንብባን ኣብቲ ዲጂታላዊ መንገዲ ከተንብባን ሓደ ይኮነት ውፅኢ ሒዙ ብወረቐት ከተንብቦ ከለካ ዝያዳ ፍልጠት ኣለዎ ሓንጎልካ ምክንያቱ ዋላ እዚ ናተይ ኣነ ሰርሓ ኣላ ዓውዲ ሕጂና ዲጂታል ኣርት ሰሪሐ ኢለካ ምሽ ታብሌት ኣላ ትንገለ ፔሮ ብወረቐት ክስእሎን ኣብቲ ስክሪን ክስእሎን ሓደ ይኮነ ውፅኢቱ ሕጂ ንዓ ወረቐት ንከምስልዋ ብዙሕ የምፅዕሩ ዝዕደግ ኣሎ ሰብዓይ ዩሮ ሂብካ ትዕድጎ ትልጥፎ ኣብ ርእሲታ ታብሌት ናተ ሕጂ ኣይፓድ ኣብ ርእሲኣ ትልጥፎ ሓርፋፊ ሕጂ ክፅሕፍ ንፅፅ ከለካ ልክዕ ቁሩብ ድምፂ ገብር ከም ወረቐት ሓኹኽ ብል ሕጂ ታ ሓኹኽ ምባል ንባዕላ ንዓ ገንዘብ ከፊልካ ካ ተምፃእ ነታ ድምፂ ቀደም ነይሩ ላ ሕጂውና ኣሎ ንድሕር ገንዘብ ከተውፅደ ዘለካ ስእል ሞ ሸተት ሸተት ዝብለካ እቲ ፒሮን እቲ ክስታይን ሕጂ መቐረት ናይ ስእሊ ይብልካ ትሕንፅፅ ዘለካ ይመስለካኒ ሕጂ ግን እብለካ ኣለኹ 78 ኣለውን ክብር ዝበለ ክሳብ ሕብሪ ዘለዎሉ ናብ ብጭ ዝበለ ሕጂ ብኡ ክስእል ከለካ ልክዕ ከም ኣብ ወረቐት ስእል ዘለካ ይመስል ሕጂ እንታይ ንምባል ዲጂታላዊ መሳርሒ ክንረሕቕ የብልና ማለት ቴክኖሎጂ ኩሉ ግዜ ከምቲ ኩሉ ግዜ ንፈልጦ ሓዊ ተደሊካ ምግቢ ትሰርሓሉ ተደሊካ ግዛኻትን ይደሉ እዚ ቴክኖሎጂ ካልልክዕ ከምኡ እዩ እንድሕሪ ብመዓላ ብስነስርዓት ብግቡእ ኣጋብ ተጠቂምካሉ ብዙሕ ውፅኢት ከምፃልካ ክእል እዩ እንድሕሪ ብዘይ ዓቐን ስኢልካ ኣውዒልካ ግን ጉድኣት እምበር ጥቕሚ ይብሉን ሕጂ ከም ዝበልካዮ ዋላ ኦፍላይን ይኹን ሸር ዝግበር ነገራት ምስ ጓሓፊኡካ ሸር ትገብሮ ዘለካ ማለት እዩ እቲ ሕቡእ መልእኽቲ ምምፅኡ ይተረፎን ዕዮ ገዛ ኢልካ ሸር ትገብሮ ትኽእል ኢኻ ደርፊ ኢሉ ክሰደልካ ክእል መዘናግዒ ኢሉ ሰደልካ እዚ ግን ኩሉ መብዛሕትኡ ሕቡእ መልእኽትታት ኣለዎ ዋላ እተደይሃለዎ ከዓኒ ግዜኻ ዲስትራክት ገብረካ ኣሎ ግዜኻ ይድወስደልካ ደሎ እቲ ከማ ገይሩ ዘፅንእ ዝሰምዕ ዝከታተል ደሎ ዋላ ናይ ትምህርቲ እንድሕሪ ኢልካ ኣብ ወረቐት ክንዳ ግዜ ኣየጥፍእኒ ኣነ ናይ ነብሰይ ክነግረካ ክስእል ከለኹ ኣብዚ ዲጂታላዊ መንገዲ ነዊሕ ሰዓታት ኣጥፍእ እንዳፈለጥክዎ ከማ ማለ ከምኡ ክኸውን የብለይ እናበልኩ ኣነ ኣብዚ ናተይ ዕድመ ሓደ ወዲ 1 ዓመት ቆልዓ ይሕሰቦ ወዲ 15 17 ብዘይ የገድስ ሕጂ ንዕኦም መጀመርያ እንታይ ኢና ክንገብር ዘለና እቲ ዲጂታላዊ መሳርሒታት ገደብ ክግበረሉ ኣለዎ ኣብ ብዙሕቲ ሃገራት እተኣታተሎ ካብ 1 ክንዲዚ ንታሕቲ ንላዕሊ ንታሕቲ ባ ዝኾነ ዲጂታላዊ መሳርሒ ከይሕዙ በዓል ሞባይል ታብሌት ገለ መሳሊ ማለት እዩ ኣብ ገሊኡ ኣብ ቤት ትምህርትን ኣብ ገለ ንኽልከል ኣብ ገሊኡ ብሓፂሩ ብዙሕ ቃልሲ እዩ ዘሎ ወይ ድማ ሶሻል ሚድያ ዘይብሉ ሃገራት ኣሎ ቻይና ተኸድካ ሕጂ ፌስቡክ የለን ወይ ኣብ ሓደ ዓዲ ንድሕር ዕግርግር ኣሎ ተቀዳዲሞም እንታይ ምዘጥፍዎ ነቲ ሶሻል ሚድያ ምዘጥፍዎ ስለምንታይ ሶሻል ሚድያ መዘናግዒ ኣይኮነ ሕጂ ንሕና ንዘናጋዕ ዘለና መስለና በር ንዘናጋዕ ኣይኮና ዘለና ካልኣይ መብዛሕትኡ ግዜ ናይ ምህላኽ መልክዕ ኣለዎ እንታይ ንምባል እዩ ሓደ ሰብ ሙሉእ መዓልቲ ስራሕ ውዒሉ ደኺሙ ገልመለ ኩሉ ምስ ወድአ ሕጂ ቀልጢፎ ድቅስ ኣለዎ ግዜና ተያ እዚኣ ምስ በለ ታናቱ ግዜ ኣክንዲ ዝዕርፍ ዋክ ክገብር ማይ ሰቲ ንቀሳቀስ ዝግብኦ ናተይ ግዜ እንዳኢሉ ኩሉ ስርሐ ወዲ ኢሉ ሞባይል ሕስ ወይ ታብሌት ሕስ ፍርቂ ሰዓት ዝሓሰባ 3-4 ሰዓት ይርኢ ማለት እዩ ሽዑ ሙሉእ ለይቲ ደኺሙ ሓድር ንፅባሕ ሒዙ ኣክንዲ ሕጉስ ኮይኑ ፍሬሽ ኮይኑ ዝትስእ በቲ ዝሓደሮ ፀቕጢ ክትሪኦ ከለካ ሓደ ርስካ ኢዝሃር መካት ትሕዝቶ መዓት ጓሓፍ መዓት ሞራልካ ንሰብር ደይርዳእካ እየ ግን ቀጥታ ወደይኮነ ንዓኻ ድኻም ኮንካ ዝነግረካ ረጉድ ኮይንካ ከሲዕካ ኣለካ ፅቡቅ ኣይኮነን ቅርፅካ ገለ ዝብል እዩ መልእኽታት እዩ ዝመፀካ ሕጂ ንስኻ ሓዚንካ ካ ተሃገር ከይተረዳእካ መብዛሕትኡ ግዜ ሕጂ እቲ ሰብ ነቲ ዝጥቀመሉ መሳርሒ ዋላ ኦፍላይን ማለት ዋላ ከምዚ ብዛዕደ ንሪኦ ዘለና ሸር ዝግበር ድዩ ሰብ ዳውንሎድ ዝግበር ሕጂ እንታይ ድኾሎ እቲ ኦንላይን ኮይኑ ቅፅበታዊ እዩ ሓድሽሓድሽ ትርኢ ድሕሪ ዳውንሎድ ጌርካ ወይ ድማ ሸር ጌርካ እቲ ትሕዝቶ ሓደ ዓይነት ትሕዝቶ እዩ ጥራይ ሽዑሽዑ ቅፅበታዊ ኮንካ እንትሪኦ እምበር እቲ ማህሰይቲ ኣብዚ እውን ኣሎ ማለት እዩ ስለዚ ኣብዚ ወለዲ ይኹን ደቅና ተምሃሮ ድማ ዓበይቲ ንኣሽቱ ከስተዕልሉ ግባእ ኣነ እውን ቴክንሳይት ደጊመ ነቲ ዝተካይድዎለኹም ፃዕሪ ማለት ንነዊሕ ዓመታት ተኸታቲልያ እንደ ኩሉ ግዜ ተምፅዎ ኣርእስቲ ተምፅዎ ትመርፅዎ ኩርናዕ ፍሪድ በለ ደቅና ዋላ ንዓበይቲ ዝጠቅም ኣስተምሮ ሓዘል እንደገና ምስ ግዜ ዝኸይድ ሓደሓደ ግዜ እውን ግዜ ቀዲሙ ዝኸይድ ትሕዝቶታት ኢኹም ተቕርቡ ስለዚ በዚ ዘለኹሞ ሓይልን ናህርን ክትቅፅሉ ተስፋ ግብር ንኣይ ኣብ ዝዓደኩምና ከዓ የመስግነኩም ይቀንደለ
1: እምባርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ እዚ ክትከታተልዎ ፅናሕኩም ንሎሚ ዝተዳለወ መደብ እዩ ነይሩ ኣቶ ዘካርያስ ቴድሮስ ዘለዎ ህሉል ተመክሮ ኣብ ዲጂታላዊ ወይ ኣብ ናይ ሜድያ ኣርት ገይሩ ብፍላይ እዚ ኢሉዥን እንዳበልና ክንጠቕሶ ፅናሕና ክሳብ ክንደይ ንሪኦ ሓቂ ከምዘይኮነ ብፍላይ ኣብ መዕዋውዒታት ኣብ ዝተፈላለዩ ንሪኦም ነገራት ዳርጋ ርኢናዮ ፃዕዳ እዩሞ ፃዕዳ የርአ ፀሊም እዩሞ ፀሊም የርአ ትኽድበለ ሕንፃፂ ሞ ከምዚ የርአ ንብሎ ክሳብ ክንደይ ዝተጋነነ መበገሲ ክኸውን ዝኽእል ይሂብና ደጊመ ንኣቶ ዘካርያስ ቴድሮስ ስለቲ ዝሃበና ሰፊሕ ሕብሬታ እንዳመስገንኩ ዝመፅ ደሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ንሎሚ ስለምክታልኩም ደጊመ የመስግን ሰናይ ቅነ

0: ባንክ ቀደም ዲብ ሰለስ ኣካን ፈናትዮ በለት ፀዓዲ ሴላት ደም ቀሒ ሴላት ደም ወፕላትሌታት ወፕላዝማ ለማይ በንበር ንከርዮ ዲ ባንክ ቀደም ዘለለት ፈናት ሓረ ሓኪም ዲብ ዝኣዝዝ ዲበሃልና እላ ሓዘይኮ ትለልበል በለት ኣው ደም ካምል ሀየ ሓዝ ዘገብለ
1: ሓኪም ሓማይ ምሃላው ግል ይኮን እታ ስብዳልየት እሊ ሓኪም መወደ እሊ ነፈር ምላ ተሓዝዮ ማ ዓይነት ደም ሚ ጅንስ ደም ብትሉ ብቱ እላ ነፈር ሚ ጅንስ ደም ደብልቱ እንደ ቤላ ኣኽር የምክን እሊ መሽክለት ናይ ሊ ነፈር ል ሓማይ ምታ ሆስፒታል ከለዉ ሓተ ግልግባ ይቀድር ሓተ ነፈር ፕላትሌት ላስ ተሓዝዩ ሃላ ባህለቱ ሚቱ መሽክለት በልክም ገብእ ምናጎረቡ ብዙሕ ደም ልገይስቡ ገበይ ሃላ ባህለቱ ሕዳም ፕላትሌት ብባህለቱ ዋ ረግእ ይሃላ ሌጣ እንደይገብእ እተፈናታ ምትብሎ መሽክለት እሊ ሕማም ግልንፀቡ ሓተ ፕላትሌት ላስ ተሓዝዮ ጋ ምገብእ ምና ፕላትሌት ዝሂቦ እግል ነፈር ደም ነቕሰይ ምገብአ እላ ኣርቢሲ ንብሎ እቱ ዝሂቦ የምክን እሊ ነፈር እሳት ነዳ ምንገብእ መሽክለት ናይ ኤሌክትሪክ ብዕድ ረክበይ ምገብእ ማ ፕላትሌት ፕላዝማ ተሓዝዮ ምገብእ ፕላዝማ ዝሂቦ ለዚ ባንክ ደም ደም ይልሀይብ ደም ዝዓቀብ ደም ምና ከደን ነጌሳ ደም ላመፅእ መርመራ ወደ ኣኽር እታ ባንክ ደም ዝዓቁቦ እታ ኤርትራ ርህለያ እስራ ወስዕ ሆስፒታላት ለያ እግርና ዝፀበረ ደም ላዝተሓዝየን ደም ከም ረክባ ነፈር ኣላሓየ ደም ሓቆ ይረክባ ነፈር ግልቡ ትቀድር ሰበትሊ ገኣ እተን ምተን ኣሎ ቀደም ኣምቡላንስ እታ ባንከ ደም መፃእካ ደም ክን ዓይነት ደም ክን ዓይነት ደም ብኩም ንሓዚ ህልየና ኣለሉ ብና ከምቤልካኹም ኣጊት መፁ ትሉ ወቐትሊ ሽወያ ደም ናቕስ ምን ኢና ትሉ ወቐትሊ ምን ሸር 10 ኣይዋ ምን ሸር 10 ስክ እሊ ማዩ ኣኽር ደም እታ ባንክ ደም ምሉእቱ ኣዚ ላኪን ምና ጁን እስክ ሰፕተምበር ዝሃላ ሽወያ ደም ነቅስ ምን ኢና ሚቱ መሽክለት በልክም ገብእ እሎም መድረሰት ላዓለው ኩሎም ፈርተኮው ይኮ ኮለጃት ኩሉ ፈርተካ ይኮ ኩሉ ድቡእ ሃላ እሎም ሸባብ ይሄለት
0: ባህለትዋ
1: የለው እቶም ሓቆ ይህለው ደም እታ ተሓዝዮ ገበይ ግትርከቦ ይትቀድር እሊ ሰበት ከዓ እትሊ ወቅትሊ እትሊ ምምሕዳራት ንገይስ ሚኒስትሪታት ንገይስ ባሓተ ንገይስ ምክልኻል ንገይስ ኩሉ በፅሖ ላኪን ከምሰሊ ናይ መድረሰት ደም ግትርከብ ይትቀድር ሰበት ገአት እትሊ ወቅትሊ ኩሎም ሸባቢን መደረሲን ዝግብኡ ኣው እታ ሚኒስትሪታት ዝህለው እታ መሽክለት ናይ ባንክ ደም እንዳኣምረው እታም ባንክ ደም እንዳመፀው ደም ትበርዖ ሎም ሓማይ ምግልስ ደው ግል ባንክ ደም ህሌናኩም ገሉና ግን ሓዚ ህሌና ባህለቱ
0: እዘሊ ተበራዓት ደም መንቱ ለለት በራዕ ሸርሕ ግና ፀንሓ ከለ ሸባብቶም ተበራዓት ደም ኣቃሊም ገብእ ሓድላ ለደም እታያ መርመራ ገብእሉ እንደትፈናታ ብንዑ እንደትከራ ምዕላለት ሓዘያ ግሊግስ ዲብኣያ ትለገብእ ኩሉ ዲብ ኣስመራቶ ካብ ምኑ እስካ ቃሊም ገይስ ከፎት
1: ሰልፍ እተበራ ዓደም እሊ ሽቑል ናይ ባንክ ደምቱ ባንክ ደምቱ ልወድ እዮ ባንክ ደም ዶልወደ ምን ኩሉ ዓድና ነጌስና መሰለን ባንክ ደም ኣርባዕ ዞንስ ንገይስ ኣርባዕ ዞንስ ንገይሶ ማእከል ሃላ ደቡብ ሃላ ሰሜናዊ ቀሒ ባሕር ንብሉ ሃላ ዓንሰባ ሃላ ኩሉ ንገይስ ምን ኩሉ ኣካን ኣይዋ መተርዓ ደም ሓቆ ወዴና እታ ባንክ ደም ትመፅእ ሓቲ ሓቲ ወቅት ላኪን መሽክለት ሃላ ሃለት እታ ዞባታት ምንገይስ ንኡሳን ዞባታት ምንገይስ እታ ሆስፒታላት ሃላ ኣካን ምንገይስ መሽክለት መፅእ ደም ምን ባንክ ደም ግትረከብ ይቀድር ነፈርማ ደም ለስሓዝዩ ሃላ ምግትደብካ ማሕበር ወለንታውያን ለገስ ደም ልትበሃሎ እታ ዞባህሎ ንዞባን ብሎም ሐላ እግሎ ምስለ ሆስፒታላት ትሸቆህሎ ሎም ወድ መስለኪ አይዋ ወድ መስለኪ ሰልፍ ሎም ሸባቢን እታ ድዋር ናይላ ሆስፒታል አመለት ሆስፒታሌት ለሎ ኩሎም ቀደም እንደመጸው እታ ሆስፒታሌት ናዩም ጂንስ ደም ለአምሮ
0: ላምራጅንስታ
1: አ መርመራል ወድግሎ አኸር ደም ላስተሐዘሃላ ምንገብ ምን ባንከ ደም ሐቆ ይረከቦ ምንኖም ደላኮ ደም ምንኖም ደነሰው እግላ ደም ላስተሐዚ ነፈር ለይቦ ባለት
0: ዲቦታሊ
1: አ ዲባል ወዶ መርመራሃላ ባንከ ደም ለገብ መርመራታላ እት ባንከ ደም ለገብ መርመራታት እና WHO ቃኑንቱ ኩሉ ለተበራ አደም ባንክ ደም ገለተ ይለብል መሰለን ባንክ ደም ኤርትራ እክላ ሐላ አግልና አተላ አባይ ትልይ ለሐላ ባንክ ደም ናይናቱ ለካላይቴ ዞባጋሽ ማርካለ ይተግልና ባሮንት ህለት እታ ባሮንት ህለት ባንክ ደም እግላ ድዋራ ለሐላ ሆስፒታሌት እግሉታት ነፋ መስሎም ታሸቀ መሰለን ተሰነይ ለህለት ንሽ ባንክ ደም ታ ሆስፒታል ህለት እላ ባንክ ደም ምና ድዋራ ለሎው ሸባቢን ለል ብሎ ጸናህና ሊ ናይ ደም እርመራ እንደወደት ናይ ሎም ሸባቢን አይነት ደም ኦ ፋርዕ ደም ኩሉ ተአምሮ ምስላ አብ ክቱብ ጸብጦ አተወቀትላ ኤ ፕላስ አስሐዘ ምገብ ምንም ኤ ፕላስ ለጎኦ ነፈር እንደላከት መትበር አደም እንደወደት እግላ ህሙም አግት ግተይቦት ቀድር ሊ الا حتى جبي وادي امول هلنات وحلتو لا لعبت هي ناي WHO قانون كله لتبرع عدم اتبانك دم انت اتا مرمره اتبانك دم اقلدي بو منحار اللي دم اتا مثلا عن سبع من بنبه بكرم حتى ناي ديستريبشن سنتر جب فريج الحالاتو سنل جبا اتو قلت نحبو مني نقفع نفر حق ومتا دم لا استحزيو من افعبت نفر حق ومتا دم لا استحزيو او من حجاز وباكل هلا رد متا دم لا استحزيو ديبو دم قلقص نحبو اللي قلقبا بانك الدم للشوك اي دم كله دم قلن اسرا وسط هوسبيتالات هلا باق قانوناي باق كتبناي دم كله
0: ديبان بن...
1: ايوه وزع بحالته اللي سبت قاع تل وقت اللي كل دم لا استحزي نفر بانك الدم تل يكون مات تا هوسبيتالات تمات تا هوسبيتالات كمات لو هوسبيتال الحاكم ما عين الجنس دم لا استحزيو نرايا اخر
0: منهم
1: باكل هلا بانك الدم مش شقه مثلكي سلف نحنا باص انقيس باكل هلا ارد انقيس سك حيل بحر مبصح سك حيل اير مبصح كل الدوار على هلا كله تبرع دم وده اخر اللي تبرع دم الوداع نحنا مو وده مرمره عند ودينا وصيت نايو اقلي زبان هيبو اللي زبا مثل الهوسبيتال نغا مثل كل جنس دم لريو اللي محبر ولا تاين لقس دم بلهم مثلهم دغاو اللي دم تاكانو كم هلا تالا استحزي وقت منهم دلاكو

0: ሰላም ንኣኹም ይኹን ዝኸበርኩም ተኸታተልቲ መደብ ፍለፃዕሪ ከመይ ቀኒኹም? ኣብዚ ዘለኹምዎ ሰላምን ጥዕና ንምነየልኩም። ኣብ ናይ ሎም ኣተኩርዎ መደብና እምባር ካብ ከውሒ ናብ ሰውሒ ኣብ ትሕቲ ዝብል ኣርእስቲ ዛንታ ሓደ ፃዕራምን ኣብነታውን ዝኾነ ሓረስታይ ኣቶ ዮሴፍ ተክሊማርያም ንሕዝናልኩም ቀሪብና ዘለና ሰናይ ምክታል።
1: ሓረስታይ ዮሴፍ ተክሊማርያም እዩ ዝበሃል። ኣብ ዓዲ ቅስሞ ደንጎሎ እዩ ብሕርሻ ካብ እትናበር ስድራ ተወሊዱ ኣብኡ ውን ዓብዩ ኣማ ኣዳ ምስ በጽሐ ከዓ ኣብ ዝተፈላለየ ንግዳዊ ስራሕ ተዋፊሩ ክሰርሕ ጀሚሩ። ጸኒሑ ግና ናብ ሕርሻ ተመሊሱ። ኣብ ገደና ናይ ገዝኡ ብ10 ተኽሊ ፈልሲ ጌሶ ልምዓት ጀሚሩ። በተን ዝተተኽላ ጌሶ ደሓን ምንጪ ኣታዊ ክረክብ ምስ ጀመረ ናብዚ ሰብሐ ስራሕ ልምዓት ተበጊሱ። ምስ ዓዱን ምምሕዳሩን ብምርዳእ ድማ ኣብ በረኻ ዓዶም ኣብ ሓደ ሽንጭሮ ማይ ዝሓልፎ የማነ ጸጋሙ ድማ ከውሒ ዝኾነ ቦታ ክጥቀመሉ ሓቲቱ። እንተኾነ ኣብዚ ከውሒ እንታይ ተኣምር ክሰርሕ እዩ ተባሂሉ። ንሱ ግና ነቲ ተዋህቦ ቦታ ብምዝላይ ብምድልዳል፣ ከምኡ ውን ካብ ካልእ ቦታ ምሩፅ ሓመድ ብምምጻእ ደኪዑ ናብ ለሰግራት ብምቕያር ናብ ልምዓት ተዋፊሩ። ሓረስታይ ዮሴፍ ኣብ ፈለማ ተበግስኡ ዝነበሮ ኩነታትን ዘካየዶ ጻዕርን ከብርህን ከሎ፣
2: ኣነ ሕርሻ ክጅምር ዝኽኣለኒ ቅድሚ ሕርሻ ምጅማሬ ኣብ ካሊእ ንጥፈት ይነጥፍ ነይረ ኣብ ንግዲ። ካብ ንግዲ ግን ኣብ ሕርሻ ሕሸኒ ኢለ ኣብ ገደና ዝጀመርኩ ወንገይሶ ካብ 10 ዘይበዝሓ ፅቡቅ እቶት ምስ ሃባኒ ኣነ ዳሕራይ ካብዚአን እኳ ክንዲዚ እቶ ፅቡቅ ዝረኸብኩስ ኣብ ጥቓርባ ገይረ ረብሓ ረኺበ ደቀይ ዘዕብየሉ ኢለ ናብ ገማግም ሩባ ሃሰስ ኢለ ኣብቲ ዝረኸብኮ ቦታ ከዓኒ ኣኻዊሕ ነይሩ። ነቲ ኻዊሕ ምስ ሓተትኩ ምምሕዳር ከባቢ ኣናብርቲ ዋእ እዚስ ከይትህሰ ከውሒ ኢሎምኒ ዳሓን ጥራይ ፍቓድ ሃቡኒ እምበር ኣነ ነዚ ኸውሒ ፅዒረ ናብ ሰውሒ ክቕይሮ ኢለ ተበጊሰ።
1: ሓረስታይ ዮሴፍ ቅድሚ ሎሚ ዒላ ብምኩዓት እዩ ብሞተር ገይሩ ጀርዲኑ ማይ ዘስቲ ነይሩ። ምስ ግዜ ግን ዋጋ ነዳዲ ክዋፅኦ ስለ ዘይከኣለ ፀሓዊ ፀዓት ማለት ሶላር ብምትካል ማይ ከስቲ በቂዑ።
2: ንሕና ነዛ ኣብዛ ግደና እዩ ዘላ ዘበገሰትኒ ጀርዲን ጀርዲንና እዩዛ ግደና ካብቲ ሩባ ጀርዲናይ ብመኪና ኢና ማይ ንጓርተላ። ነዛ መኪና ካብ ዒላና ብሶላር ንመልእ ብሶላር መሊእና ነዛ ገደናና ነስቲ። ሶላር ግን ሎማ ዓመት ብጣዕሚ ዕውት ስራሕ ኢና ነርና ኣበይ ፀኒሕና ስጋዕ ንብል ኮይና ሶላር ዘለዎ ውፅኢት ናይ ብሓቂ ሓረስቶትና እቲ ዓቕሚ ዘለዎ ብሶላር ንክጥቀም ኣነ ክዛረብ ዝኽእል ብጣዕሚ ውፅኢታዊ እዩ ሶላር። ዒላና ካብ ምፍሳስ ነዳድን ገለ እንዲሒኑ
1: ሓረስታይ ዮሴፍ ኣብ ምዕቃብ ኣከባቢ እውን እተፈላለየ ባህርያዊ ኣግራብ ብምትካል ንኸባቢኡ ብምቕያር ዓብዪ ፅልዋ ኣሕዲሩ ይርከብ።
2: እጂ ኣብ ባህርያዊ ገረብ ንሕና ነጢፍና ኢና ኣብቲ ከባቢ እቲ ቦታ ንሕና ክንኣቱ ከለና ቀልጦ እዩ ነይሩ። ንሕና ምስ ኣተና ጎሞሮ ሸዊት ሓጋይ ልስንያ እዚ ተኺልና ኢና ብብዝሒ ኣብ ርእሲ ተወሳኺ ኣብ ባህርያዊ ገረብ ከዓኒ ከም በዓል መሞና ዓላ ጨዓ ስጋዕ መቂዕ ኣብቲ ከባቢና ሙሉእ ምግርራብ ገርና ኣለና። በቂ ብጣዕሚ ፅቡቅ በዓል መሞና ፈሪስ ንጥሪት ቀለብ በፂሑ ኣሎ። ዕንበባታት ሸዊት ሓጋይ ንንህቢ ፅገን ገለን ፅቡቅ ጀሚርና በፂሕና ማለት እየ። ኣብ ዘተኣምን ናይ ምግርራዊ ነጢፍና ኢና ምዕቃብ ሓመድን እጂ ከባቢና ናብ ጫካ ቀይርኒ ኣለና። ጀርዲን ጥራይ ዘይኮነስ ግሪቡስ ጫካ ኮይኑ እዩ ብኩሉ ኢና ንሕና ነጥፍ ዘለና ኣብቲ ከባቢ።
1: ሓረስታይ ዮሴፍ ሓደ ካብቶም ፍሉጣት ተጠቀምቲ ባህርያዊ ድኩዒ ምኳኑ ይፍለጥ። ንሱ ካብ ባህርያዊ ድኩዒ ዝረኸቦ ብልጫታት ከብርህን ከሎ፣
2: ኣነ ድኩዒ ኮምፖስት ይጥቀም ባህርያዊ ድኩዑ ከዓኒ ናይ ጥሪት ናይ ጤል ይጥቀም እዩ ኣብ ኩሉ ሕርሻይ ድኩዒ ናይ ጤል እየ ዝጥቀም ብጣዕሚ ርኡይ ለውጢ ከዓ ዝረከብ ኩሉ ከዓ ብድኩዒ ናይ ጤል እዩ ኣብ ስርናይ ነጢፈ ፅቡቅ ዓወት ኣምፅእየ ኣብ ኩሉ ሕርሻ ኣሕምልቲ ኹን ከዓኒ ርኡይ ለውጢ ዘርኢ ብኮምፖስትን ብባህርያዊ ድኩዕን ስለጥቀም እዩ ዋላ ነዚ ገይሰይ ኣነ ናይ ጤል ድኩዒ እየ ዝገብረሉ ስለምንታይ ማይ ዓይነት ትዕንዩ እንድሕር ናይ ጤል ጌርካሉ ሕጂ ኣነ ኩሉ ጠቕመይ ካብ መዳበርያ ውፅኢ ናብ ድኩዒ ኣነ ዝነጥፍ ብድኩዒ ከዓ ተዓዊት ሎ ዓመት ድንሽ ዝረከብናያ ሲ ብድኩዒ ነዘን ዓሰርተ ኩንታል ድንሽ ኣርባዕተ ብያጆ ድኩዒ ምስ ገበርና ኣለኒ ኢና ልዕሊ ንረኽቦ ነበርና ብዙሕ ምህርቲ ሓፊስና
1: ኣብ ንጥፈታት ሕርሻ ገይሶ ኸ ከመይ ከም ዝነጥፍ ክገልፅ እንከሎ
2: ብዛዕባ ገይሶ ኣነ ዝበፃሕኽዎ ፅቡቅ መረዳእታ ሒዚ እየ ገይሶ ኣብ ዓመት ክልተ ግዜ እዩ ዝቆርፅ ክልተ ግዜ ቆርፅ ከልኩ ኣብ ዓመት ንቀደም ትዕንብብ ትፈሪ ፈርያ ኣብ እግራ ብጫ ምስ ኮነት እንድሕር ቆሪፅናያ ወርሕን ክልተ ሰሙኑን ማይ ነፅምኦ ኬስተና ዳሕራይ እንድሕር ቆሪፅናያ ኣብ ፀሓይና ነንቅፆ ኣብ ካንሸሎና ብድሕሪ ብጣዕሚ ስውኡ ፍሉጥ ፅራይ ሕጂ ካብ ገዛና መፅኦም እዮም ንዓና ንመርዓታት ዝኮኑ ውራያት ዝወስዱ ሕጂ ገይሶ ኩሉ ሓረስታይ እንታይ እየ ክገብር ዘሎ ኣብ ዓመት ክልተ ግዜ ከይፈርየስ ክቆርፅ የብሉን እያ ነዝብል ገይሶ ስጋዕ ትፈሪ ዘይጦ ስጋዕ ተውፅእ እንድሕር ፀኒዓ ብጣዕሚ ኣብ ዕዳጋ ከይዱ ተጠቃማይ ዕጉብ እዩ ዝኮኑ ሽሕና ብከምኡ ኣነ ዝነጥፍ ቀልጢፍካ ናይ ምቁራፅ ባህር የብለይን ህዝቢ ዝሕጎሰሉ ስራሕ ኢለ ኣነ ዝወፍር እምበር ንዕዳጋ ኢለውን ብዙሕ ቁርፅቁርፅ ኣብለ ካብ ዕዳጋ ክረብሕ ኢለ ኣነ ይብግስኒ ህዝቢና ሲ ፍሉጥ ገይሶ እንድሕር ኣቅሪብካሉ እቲ ህዝቢ ዕጉብ ይኸውን ብኡ ስለ ዝዓገቡ ከዓ ካብ ርሑቅ መፅኦም ንዓና ዕዳጋ ዝወስድልና
1: ሓረስታ የሴፍ ሓደ ካብቶም ኣብ መደብ ንእሱን ርብሑን ቃፅኦ ሕርሻ ማለት ንርቃሕ ብምስታፍ ዕውት ውፅኢት ብምምዝጋብ ብኣብነት ዝጥቀስ ሓረስታ እዩ ንሱ ንረብሓታት ንርቃሕ ክምስክር ከሎ
2: ብዛዕባ ንርቃሕ ነጢፈ ብሚኒስትሪ ሕርሻ ዝተዋሃበኒ ሓበሬታ ነጢፈ ክነጥፍ ከለኹ ስርናይ ዘርአ ብመስመር 9.7 ኩንታል እያ ንረኪበ ሕጂ ብልጫ ናይ ምርቃሕ ብመስመር ዘርኢኻ ብዙሕ እዩ ዝጭንፍር ንዕ ክትዘርኦ ከለካ ብባህርያዊ ድኩዒ ዝጥቀማኒ ባህርያዊ ድኩዑ ገይረ ኣዝዩ ብሉፅ ምህርቲ ረኪብና ብሓቂ ክገርመኩም እቲኡ ዝነበረ ዝሓዞ ጉንቦ ዘገርም እዩ ኣበይዳ ኢና ነርና ኢልና ሕጂ ንመፃኢ ኣነ ኣዕብየኒ ክወፍር እየ መደብ ተተሓዝ እየ ዘሎ
1: ሓረስታ የሴፍ ኣብ ልምዓት ዘራእትን ኣሕምልትን ጥራይ ተሓፂሩ እውን ኣይተረፈን ኣብቲ ዝኩዓቶ ዒላ እኹል ማይ ብምርካቡ ኣብኡ ዓሳታት ብምዝራእ ንስድራ ቤቱ ዝኸውን ዓሳታት ብምፍራይ ተወሳኺ ረብሓ ይረክበሉ ኣሎ
2: ንብዙሕ ዓሳዊ ነጢፍና ኣለና ፅቡቅ ኣፍሪና ኣለና ኣባዚሕንዮም ኣለና ብሰለስተ ኣርባዕተ ዓሳ ዝጀመርና በዚሖም ሕጂ ቶም ዝዓበዩ ንሕና ምብላዕ ካብ ዒላና ጀሚርና ዓሳዊ ፈሊጥና ዓሳ ደቅና ሲ ዓሳ ተገፊፎም ከም ዝብላዕ ፈሊጦም ካብታ ዒላና
1: ድሕሪ ብልሓትን ፃዕርን ዓወት ከም ዝርከብ ዘጠራጥር ኣይኮነን ሓረስታ የሴፍ ተክሊ ማርያም እውን ሳላ ዘካየዶ ፃዕርን ዘተኣታተዎ ሜላታትን ኣብ መነባብርኡ ዞም ፀለውጢ ቀሊል ዘይምኳኑ የብርህ
2: ብዛዕባ መነባብሬ ክዛረብ እንድሕር ኮይነ ካብዚ ዝተበገስ ኩሉ ሰዓት ንቀደም ኣነ ጀሪነይ ይዕብዮ ዓብዩ ኩሉ ድኩዒኡን ምድልዳሉን ወዲአ ብድሕሪኡ ብናቱ ፍርያት ቸንቶ ደሽ ገይረ ንናብራይ ትሕግዘኒ ትመርሓኒኣለና ሶላረይ ገይረ ፀገም ነዳዲ ነበረ ፈቲሐ ኣብ ዘለኹ ደረጃ በፅሐ ኣነ ፅቡቅ እዩ ኣብ ሕርሻ ብምፋሪ ብጣዕሚ ዓጊበ ንቀደም ንቀደም ዝተመጣጠነ ምግቢ መኣዛ ምስ ደቂ ይረክብ ኣነ
1: ሓደ ሓረስታይ ናይ ብሓቂ ኣብነታዊ ክበሃል እተኮይኑ ብውሕዱ ኣብ ከባቢኡ ንዝርከቡ ሓረስቶት ፅልዋ ክፈጥር ይግባእ ሓረስታይ የሴፍ እውን ኣብዚ ጉዳይ ኣይሓመቐን።
2: ኣብ ከባቢና ዝገበርናዮ ፅልዋ ሰብ ነቲ ከውሒ ሰውዑ ከም ዝኸውን ኣሚን እዩ። መሬት ሰብ እንድሕር ስኢና ከውሒ እያ። ከውሒ ግን መሬት እንድሕር ረኺባ ሰውዒ ስለ ዝኾነ ኩሉ ሰብ ኣሚን እዩ። በዝና ኣነ ስራሕ ክወስራሕ ኩሉ ሰብ ይሕጎስ፣ መመፅ ይምሃር። ብዙሕ ሰብ እዩ ኣነ ካባይ መፅኡ ርዩ ዝኸይድ ዝሕጎስ ይምሃር። ከምዚ ንሕና ክንገብር ኢና ዝብል መሊእ ሰብ እዩ። ኣብቲ ስራሕ እውን ንሕና ብዙሕ ሰብ ይመፀና እዩ ንሰርሕ ኢና ምሳና ዝውዕሉ ኣለዉ። ደቂ ኣንስትዮ ኣብዚ ዓድና ዘለዋ ምሳና ይሰርሓ ፅቡቅ ናይ ትምህርቲ ስራሕ ከፊትና ኣለን ፈሊጠን። ንኣሽቱ ተምሃሮ እውን ኣብ ቀዳመ ሰንበት ቀዳም ቀዳም ኣብ ሰሙን ሓንቲ ግዜ ስራሕ ፈሊጦም ብዛዕባ ኩሉ ሕርሻ ብዙሕ ፅልዋታት ኢና ንሕና መናእሰይ እውን ንምህር ይመፁ ይምሃሩ። ስለዝኾነ ንሕና ኣብ ከባቢና ፅቡቅ ዲፕሎማሲ ምስ ህዝቢ ስለ ዘለና ፅቡቅ ሰብ እዩ መመፂኡ ክሰርሕን ክርእን ዝውዕል እጂ ብዙሕ ሰብ ምስ ረኣዩ ዋ እዚ ከውሒ እዚ እንድሕር ከምዚ ኮይኑ ድኣ ኢሎም ዝሕጎሱ ኩሉ ሰብ ዋ ንሕና ውን ረኣ ክንገብር ኢና ዝብል ሰብ ብዙሕ ዘሎ።
1: ወኪል ቤት ፅሕፈት ሕርሻ ንዞባ ዓዲ ኳላ ኣቶ ኪዳነ ማርያም ለኣኬ ብዓይኒ ሞያ ሕርሻ ንሓረስታይ ዮሴፍ ተክሊ ማርያም ብከምዚ ዝስዕብ ይገልፆ።
3: ኣቶ ዮሴፍ ተክሊ ማርያም ካብ ዜሮ ተበጊሲ ኣብዚ ሕጂ ደረጃ በፂሕዎ ዘሎ በፂሑ ማለት እዩ። እዚ ክንብል ከለና መጀመርታ ድሌት ናይ ሕርሻ ምስድርኡ ስለ ዝነበሮ ሓንቲ ሄክታር ሕርሻ በዚ ታሕቲ ናይ ከባቢ ዓዶም ማለት እዩ ኣብ ኮውሒ ዝበዝሐ መሬት ወሲዱ እዚኣ ኣስታት 700 ብጃጆ ልዕሊ እዩ መኪና ሓመድ ገይሩ ናብ ልሙዕ መሬት ቀይርዋ ማለት እዩ። ዮሴፍ ፍልይ ዘብሎ ነገር ከዓ እንታይ እዩ? ኣብነታዊ ሓረስታ እዩ። ኣብነታዊ ክንብል ከለና ምክሪ ሞያውያን ኣዝዩ ዝሰማዕ ሓረስታ እዩ። ኣብዚ ሓለፈ ዓመት ኣብዚ ናይ ምድቓል ዕፉን ንመጀመርታ ግዜ ኣብ ንዕዘባና ኣብኡ ጀሚርና ማለት እዩ። እዚ ክንብል ከለና ኣብ ርብዒ ጎደል ንሄክታር ዘርኢና ልዕሊ ሞያውያን እንዳተዋስአ ምክሪ ሞያውያን እንዳሰምዐ ፅቡቅ እቶት ኣትዩ ኣብ ምብዛሕ ዘርዕፉን ዓብዪ ኣበርክቶ ገይሩ ኣብ 2024 እዚ ናይ ንኡስ ርብሒ ቃፅዑ ሕርሻ ንርቃሕ ክተኣታተ ከሎ መጀመርታ ኣብ ኢና ጀሚርና ማለት እዩ። እዚ ክንብል ከለና ሓጂ ንሱ እታ 1000 ሜትር ስኬር ፈሊና ዓቂና ምሳብናዮ መጀመርታ ትግብኡ ንጥፈታት ናይ ምዕቃብን ማይን ሓመድ ንጥፈታት ገይሩላ ብድሕሪኡ ባህርያዊ ድኩዕ ምፅ እዩ ኣስታት ሓደ መኪና ዝኸውን ድኩዕ ገይሩላ ድኩዕ ናይ ጤለበጊዕ ማለት እዩ ገዚኡ ኣምፅኡ ምስ ገበረላ ካብዚኣ ንእሽተይ ቃፅዖ 97 ኩንታል ርኪቡ ማለት እዩ። እዚ ናብ ሄክታር ክቅየር ከሎ 97 ኩንታል ኣብ ሄክታር ስርናይ ርኪቡ ማለት እዩ።
1: ኣብ መወዳእታ ሓረስታይ ዮሴፍ ንሓረስቶት ካብ ዘተሓላለፎ መልእኽቲ ብምቕራብ ምስኡ ዘካየድና ዕላል ክንዛዝም።
2: ኣነ ንሓረስቶት ክብሎ ዝኽእል ኣብ ድኽዒ ቃሊብና ንደኩዕ ዝብል ኣነ ካሊእ ክብልና ይክእል። ኣነ ንሓረስቶት ደጋጊመ ዝዛረባ ባህርያዊ ድኩዒ ንጠቀም ባህርያዊ ድኩዒ ዘቐመጥናዮ ልክዕ ኣብ ግራትና እንድሕር ኣቐሚጥናዮ ኣብ ባንኪ ዘሎ ሰልድና እዩ ንመሬትና እንዳወለደ እዩ ዝሓድር። መዳበርያ እንድሕር ኣቐሚጥና ኣላ ንመሬትና ግን እንዳሞተት እንዳኸስርና ኢና ንሓድር ዘለና። ኣነ ባህርያዊ ድኩዒ ንጠቀም እየ ዝብል ሰልድና ሲ ተቐሚጡ ከም ዘሎ እዩ ሸሚትና ዋላ ገዚእና ባህርያዊ ድኩዕ እንድሕር ኣምፂና ከፍቲ ዋላ ክሕዳና ክእለየን ገዚእና ኣምፂና ኣብኡ እንድሕር ኣቕሚጥና ግራትና ግን ይወለድ እዩ ዘሎ ሰለስተ ምህርቲ ኣርባዕተ ምህርቲ ክንሓፍስ ስለ ንኽእል በቃ ኣብዚ ዓበይ ክንበፅሕ ንኽእል ኢና ባህርያዊ ድኩዕ ንጠቀም ሓረሶት እያ ንዝብል

ክቡራት ተኸታተልቲ መደብ ፈጻሪ፣ ካብዚ ክትከታተሉ ዝጸናሕኩም ኣብነታዊ ሓረስታይ እምበኣር ገለ ኣስተምህሮ ቐሲምኩም ክትኮኑ ትጽቢትና እዩ። ካብዚ ቐጺላ ትቐርበልና መደብ እምበኣር ንኡስ መደብ መኣዛ ፍረጻዕሪ እያ ክትከውን። ናብ ኣዳለውታ ኣስመረ ዳምር ከምኡውን ሕሩይ በረኸ ትከብለኩም እየ። ብሓባር ንከታተል።

ሰላም ዝኸበርኩም ተኸታተልቲ፣ እዚ መደማ ዛፍረ ፃዕሪ ንሎሚ ሒዝናልኩም ቀሪብና ዘለና ኣገባብ ኣካሻሽና ፓስታ ምስ ፀባ ይኸውን። ብሓባር ንከታተል።

ሕጂ እምበኣር ቅድሚ ናብቲ ገባብ ኣካሻሽና ምኻድና ከምቲ ኩሉ ግዜ ንገብሮ የዳወይ ኣፅሪ ኸፀበ ኣይ ሕጂ ናብ ኣገባብ ኣካሻሽና ክንኣቱና ቅድሚኡ ግን ንዕኡ ዘድልየና ዓቐን ኣስቤዛና ክንገልፅ ኢና። መጀመርያ ፓስታ ብማይ ኣብሲለየ ፀኒሐ ኪሎን ርብዕን ተጠቒመ ኣለኹ። ምክንያቱ ንሽዱሽተ ሰባት ሓሲበ ዝሰርሕ ዘለኹ ንሓደ ሰብ ብ200 ግራም ሓሲብና ስለ ንሰርሑ ዘለና ከዓ ኪሎን ርብዕን ወይ ከዓ 1250 ግራም ፓስታ ተጠቒምና ኣለና። ሽጉርቲ ገጅፍ ከም ዝስርይዎ ዘለኹም ብከቢብ ወይ ከዓ ብስላይስ ተመትረ፣ ጅንጅብል 100 ግራም፣ ሽጉርቲ ፃዕዳ 100 ግራም። እዚ ግራማ ዝገልፆ ዘለኹ ናይ ሽጉርቲ ፃዕዳ ናይ ጅንጅብልን ምስ ቅራፍ ከሎ ዝተመዘነ ማለት እዩ። 100 ግራም ከዓ ሓርጭ ናይ ዕፉን ተጠቂመ ኣለኹ፣ ፃዕዳ ዕፉን። ካብዛ ዘይቲ 4 ማንካ ጣውላ ክጥቀመ። በርሰሜሎን ስምስምን ከዓኒ ንመመላክዒ ዝኸውን። ካልእ ፍርቂ ሊትሮ ፀባ። ኣብ መወዳእታ እንተ ኣድላይ ኮይኑ ከዓ ፎርማጆ ክንጥቀም ኢና። ስለዚ ናብ ኣገባብ ኣካሻሽና ክኣት ሕጂ ሽጉርቲ፣ እዛ ጥሉል ጅንጅብል፣ ሽጉርቲ ፃዕዳ ብሓንሳብ ነእትዎ። ዘይቲ ኣቐዲማ ሓቢረ ፀኒሐተ ዓቐን 4 ማንካ ክገብር እዚ እዛ ሽጉርትና ፅቡቅ ፍኩስ ይልሃልና ኣላ። ከምዚ ኢሉ ልክዕ ፍኩስ ምስ በለልና እቲ ጅንጅብል ሃገግ ድበለ ሽታ ምስ ሃበልና ቀፂልና ኣብኣ ማይ ንገብረሉ። ሕጂ እዛ ማይና ክሳብ ትፈልሓልና ነዛ ሓርጭ ዕፉን ብማይ ገይረ ቁር ማይ ገይረ ለዛ ፀባና ገርና ንሕብሮ ማለት እዩ። ከየንኩረና እዚኣ ገርና ኢድና ከይፈለና እዚ ፅቡቅ ገይሩ ሓቢርና ኣሎ። ማይና እውን እዚኣ ሰኺትናያ ፀልትና እንዳፈልሐትልናያ ፅቡቅ ገይራ መሸረክር ክትበለልና። ሕጂ እዚ ዕፉና ብፃባ ጌርና ፅቡቅ ጌርና ይሕቢርና ኣለና። ሳኽቲት ናይ ድፀንሕና ጥሉል ጅንጅብል፣ ሽጉርቲ ፃዕዳ፣ ቀይሕ ሽጉርቲ ከዓ ማይ ወሲኽና ፅቡቅ ጌይሩ ፈሊሕልና ኣሎ። ስለዚ ነዛ ዘዳለናየን ብምልአን ኣብዚኣ ንዝውቀን ማለት እዩ። ሽጉርቲ ፃዕዳ፣ ሽጉርቲ ቀይሕ፣ ጥሉል ጅንጅብል ኣብኡ ከይሓልፈና ከምዚኣ ጌርና ንዘወቕናየን እዚኣ ከዓ ክፅልና ከምዚኣ ጌርና ንሕብራ ቁሩብ ደቃይቅ ክበስል ሓንሳብ ዓፂና ንገድፎ ማለት እዩ። ሕጂ ዘን ብሓንሳብ ዝሓዋወስናየን ፀባን ሓርጭን ምስኣተወ ከምዚ ዓይላ ሓፊሳትልና ኣላ። ኢደይ ክሕዘኒ ጀሚሩ መጀመርያ ኖርማል ቀጢን ነይሩ፣ ድሓር ግን ከምዚ ዓይላ ክሬም ይኮይንልና ኣሎ። ልክዕ ከምዚ ኢሉ ምስ ሓፈሰ ጨው ሓንቲ ንእሽተይ ማንካ ይጥቀም ኣለኹ ኣነ። ዝኸበር ክንተኸተልትና ከነዳለዎ ፀንሕና ፓስታ ምስ ፀባ እቲ ፓስታ ኣቐዲማ ኣብሲለ የፀኒሐ ግዜና ንምቁጣብ ዝተዋሃበና ግዜ ነታንካ ኣክለልና ኢልና ፓስታ ብማይ ጥራይ ዝበስል እዚኣ ከዓ ከምዛ ክትሪእዋ ፀናሕኩም ኮይና ወዲእና ኣለና። ሕጂ ናብ ምቕራብ ክንኣትና መጀመርያ ጋዝና ክነጥፍእ ፓስታና ክንቀርብ ኢና። ዝኸበርኩም ተኸተልትና ክንክሽኖ ዝፀንሕና ፓስታ ምስ ፀባ ሕጂ ናብ ምቕራቡ በፂሕ ኣሎ። ፓስታና ን6 ዝኣባላታ ስድራ ቤት ሓሲበ ሰሪሐ ዮ። እዛ ናይ ሎሚ ዓንቲ ትምህርትና ፓስታ ካብ ስልሲ ወፃኢ ወይ ካብ ስጋ ስጎ ወፃኢ ማለት እዩ፣ ካብ በርበረ ድዩ፣ ካብ ቶማቶ ሶስ፣ ካብ ብኮሚደረ ዝስራሕ ስልሲ ወፃኢ ብፀባ እውን ክንሰርሕ ከም ንኽእል እያ ትምህረና። ፀባን ሓርጭ ዕፉንን ተጠቒምና ዝሰርሕናዮ መግቢ ፓስታ እዚ ይመስል። ሕጂ እንተደሊና ፋርማጆ ተፀኒሕና ማለት እዩ ተሊና ፋርማጆን ንስንሰሉ ብላዕሊ
እዘን ሰለስተ ከዓ ብስምስም ስምስም ተደሊና ስምስም እንተይልና ፋርማቾ ከምቲ ኣብ ገዛና ዘለና ከከምቲ ትሕሶና ማለት እዩ። በርሶሜሎ ኣብ ማላኽ ኣቢልና

ጥዑም ሽታ ክሽትተካ ኣለዎ። ከም መወዳእቱ ከዓ ፅቡቅ ሰማዕካ ኣለዎ ትበልዖ ከለካ መቕረት ክህልዎ ኣለዎ ማለት እዩ። ስለዚ ከምዚ ጌርና ኣመላኪዕና ቀሪብና ኣለና። ናይ ሎሚ ዘደለናዮ ፓስታ ምስ ፀባ ዝያዳ ንስፖርታውያን ሓሲብ ኣዳለዩ ስፖርታውያን ኣመጋግባና ካብ ፓስታ ኩሉ ግዜ ነዘውትሮ ኢና። ካብቲ ፓስታ ብስልሲ ወፃኢ ከዓ ብከምዚ ዓይነት ክንፍትኖ ይላቦ ማለት እዩ። ካልእ እቲ ፓስታ እውን ከነብስሎ ከለና ከምዚኣ ፀቢቁ ክበስል የብሉን ኣልዴንተ ይብሉ ጥልያን ቁሩብሲ ኣብዚ ክሕስ ከብለካ ኣለዎ ዝክርምትካ ክትሕይኮ ከለካ ስኢሉ ምዉዝ ዝበለ ወይ ኣፀቢቁ ዝበሰለ ክኸውን የብሉን። ናይ ሎሚ ዘዳልኽዎ ፓስታ ምስ ፀባን ሓረጭ ዕፉንን ደጊመ ስፖርታውያን ክትፍትንዎ ይላቦ። ዝያዳ ንዕኦም ሓሲበ እየ ሰሪሕ ዮ ኩላህና ክንምገቦ። ብዝያዳ ከዓኒ ኬላ መኣዛ መግቢ ክሕብረና እዩ ከመይ ዓይነት ሰብን ዝምገብዎ። ንመኣዛዊ ትሕዝትኡን ጥዕናዊ ረብሓታትን ዝምልከት ከዓ ኬላ ስነ መኣዛ መግቢ ክሕብረና እዩ። ብሓባር ንከታተል።

ብጣዕሚ ጥሩ ሎማዓንቲ ማኣድና ከምዚ ክንሪኦ ፀናሕና ፓስታ ብፀባይ እዚ መግቢ እዚ ሎማዓንቲ ሓደ ካብቲ ፍልይ ዘብሎ ነገር እቲ ዘሎ መጠን ሓይሊ ካብቲ ብብዝሒ ልዕል ዝበለ ምዃን እዩ እዚ መግቢ እዚ ክንሪኦ ከለና ከባቢ 7600 ዝኸውን መጠን ሓይሊ ኣብቲ ክስራሕ ፅንሕ ድስተ ኣለና እዛ ኣነ ብውልቂ ሒዝያ ዘለኹ ከዓ ከባቢ 282 ዝኾን መጠን ሓይሊ ትህበኒላ እዚ መግቢ እዚ ቀንዲ ኣገዳሲ ዝገብሮ ወይ ከዓ ንመን ዓይነት ሰብ እዩ ዘድሊ ክንብል ከለና ንሓደ ኣካላዊ ንጥፈት ዝፀንሐ ሰብ ንኣብነት ከም ስፖርት ኮይኑ ጉያ ናይ ብሽክለታ ካልእ እውን ናይ ጉልበት ስራሕ ዝሰርሕ ወይ ከዓ ኣብ ናይ ማዕድን ኮነ ወይ ናይ ማሕረስ ስራሕ ዝሰርሕ ሰብ እዚ መግቢ እዚ ኣዝዩ ጠቓሚ ዝኾነ ትሕዝቶ ክህቦ ይኽእል እዩ ማለት እቲ ኣትፊዎ ዝፀንሐበት ናይ ሓላ እህሊኮ ፀንሐ ክመልሶ ብቐሊል እዩ ዝገብሮ ንዓይ እንሓደ ኣብ ኦፊስ ዝሰርሕ ዝኾነ ዓይነት ኣካላዊ ንጥፈ ዘይሰርሕ ዘሎ ሰብ እዚ መግቢ እዚ ከባቢ ልዕሊ ፍርቂ ዝኾኑ መጠን ሓይሊ ኣብ መዓልቲ ክምገቦ ዘለዎ እዩ ዝሽፍነና ዘሎ ነዞም ከምዞም ክንጠቕሶም ዝፀንሐና ኣብ ኣካላዊ ንጥፈ ዘለዎ ዝበልናዮም ሰባት ግን ከባቢ ሓደ ሲሶ ዝኸውን ናይ መዓልቶም መግቢ ሸፊንና ኣሎ ማለት እዩ ስለዚ እዚ መግቢ እዚ ኣዝዩ ሃብታም ዝኾነ ብመጠን ሓይሊ እዞም መጠን ሓይሊ ዝህቡና ከዓ መግቢ ክንሪኦም ከለና ከም በዓል ካርቦሃይድሬት ፕሮቲን ስፍሒ እዮም ማለት እዩ ብዘይካ እዚ ንዛረቦ ዘለና ካልእ ዓይነት ትሕዝቶ እውን ኣብዚ መኣዲ ኣለና እዚ ክንብል ከለና ማዕድን ቫይታሚናትን እዮም ቫይታሚን ኤ ኣብዚ መግቢ እዚ ሓደ ካብቲ ብሃብታም ወይከ ብብዝሒ ክርከበልና ዝኽእል ሓደ ቫይታሚን ኣለና ቫይታሚን ኤ ሓደ ካብቲ ቀንዲ ጥቕሙ ነቶም ብርሃን ዝቕበሉ ክፋላት ዓይኒ ብፅቡቕ ክቕበሉ ከምዚ ብርሃን ከይደኽሙ ኣዝዩ ዝድግፈና ትሕዝቶ ይህበና ካልእ ተወሳኺ ኣብ ማዕድናት ክንጠቅስ ከለና ኣብዚ መግቢ እዚ ዚንክ ኣለና ዚንክ ሓደ ካብቲ ፅቡቕ ዝኾነ ትሕዝቶ ናቱ እንታይ እዩ ንፀጉሪ ኣብ ቆይሙ ከምዝተርፍ ይገብር ምዃኑ እዩ ካብ ምርጋፍ ኣብ ቀልጢፉ ናይ ምርጋፍ ናይ ምብልሻው ዓቕሚ ከምዘይህሉ እዩ ዝገብር ኣብዚ መግቢ እዚ ከዓ ንረኽቦ ኣለና ማለት እዩ ካልእ ተወሳኺ ከዓ ሰለኒዮም ዝበሃል ማዕድን እዩ እዚ ሰለኒዮም ዝበሃል ማዕድን ንስርዓ ሓበሬታ ኣብ ስርዓተ መትኒ ማለት እዩ ብቁልጡፍ ከም ዝመሓላለፉ ንምብርባር ነቶም ስርዓተ መትኒ ዘለዉ ዝጠቕመና ካልእ ማዕድን እዩ ሓደ ከም ፅቡቅ ዝኾነ ትሕዝቶ ክንጠቕሶ ንኽእል እውን ሳልሳይ ሶዲዩም እዩ ሶዲዩም ሓደ ካብቲ ፅቡቅ ዝገብሮ ነገር ሓደ ከም ኤሌክትሮላይት ማለት ንምንቅስቃስ መግብታት ካብ ቀጢም ዓንጣ ናብ ሰራውርደም ይጠቕመና ምዃኑ እዩ ካልእ እውን ዝኾነ ዓይነት ሰብ ፀቕጥተም ጎዲሉሉ ብዝተባሃለሉ ግዜ ማለት እዩ ኣብዚ መግቢ እዚ ከምዚ ዓይነት መግቢ እዚ ብምምጋብ ነዚ ትሕዝቶ ናይ ምምላስ ዓቕሚ ይህበና ንኣብነት ከምዚ ክንጠቕሶም ፀናሕና ኣካላዊ ንጥፈት ዘለዎም ሰባት ናይ ሶዲዩም ወይ ከዓ ከም ረሃፅ ኮይኑ ዝወፅእ ትሕዝቶ ስለ ዝኾነ እዚ መግቢ እዚ ክንበልዕ ከለና ብቁልጡፍ ከምዚ ትክ ኢና ንገብሮ ዘለና ማለት እዩ ስለዚ ዝኾነ ዓይነት ስፖርታዊ ቀንዲ ከዓ ድማ ኣብቲ ግዜ ዕረፍቶም ማለት እዩ ነዚ መግቢ እዚ ክምገብዎ ኣዝዩ ጠቃሚ ስለ ዝኾነ ኣብ ቤትና እቶም ኣብ ኣካላዊ ንጥፈት ስራሕ ዘለዉ ከቢድ ናይ ጉልበት ስራሕ እዚ መግቢ እዚ ኣብ ቤቶም ክፍትሞም ክምገብዎ ካልእ መብዛሕትኡ ግዜ ሓደ ካብቲ ጉትት ነብሉ ዓይነት መግብታት ከዓ ፍሩታታት እዮም ፍሩታታት ሓደ ካብ ባይታ ወይ ካብ መሬት ንረኽቦም ዝኾነ ትሕዝቶታት ናይ ማዕድናት ናይ ቫይታሚናት ብብዝሕ ዝበለ ሒዞምና ዝርከቡ እዮም ንኣብነት ነዚ ኣነ ከቢድ ኢልና ንበልዖ ዘለና መግቢ ማለት እዩ ቀልጢፎም ንኽሓቁ ድሕር ኮይኖም ነዚ ኣብ ቅድመይ ተቐሪቡ ዘሎ

0: ማዕድናትን ቫይታሚናትን ብብዝሒ ዝለይፀንሕ መግቢ እየ ክምገብ ዘለኒ እዩ። ስለዚ ኣብዚ ዝተፈላለዩ ዓይነት ፍሩታታት እቲና ኣለና። ስለዚ ሓደ ሃብታም ዝኾነ ብቫይታሚናት ቢ ኤ ካልእ እውን ከም በዓል ሲ ዝበዝሐ ሒዝና ይርከብ። በዓል ሲ ክንርብል ከለና ተራ ነገር ይመስል፣ እዚ መግቢ እዚ ግን ስንኻ ወላ ኣብቲ ዝግብኦ ቦታ መታን ቆይሙ ነዊሕ ግዜ ክፀንሕ ዝጠቕመና ትሕዝቶ ካብዚ ፍሩታ እዩ ዝረክቦ ዘለኹ። ስለዚ ኣብ ዝኾነ ዓይነት መግብታት ከምዚ ዓይነት መግቢ ከዓ ቀንዲ ክምገብ ከለና ናይ ምትካም ወይ ከዓ ናይ ምፍዛዝ ነገር ስለ ዘምፅልና፣ ምክንያቱ ከብ ኣካላትካ ነዚኦም ክሕቅ ብዙሕ ግዜ ይወስድ እዩ። ስለዚ እዚኦም ምምጋበይ ግን ናብ ምድቃስ ምድላይ ወይ ምፍዛዝ ዘይኮነ ዘምፃለይ ናይ ምብርባር ደኣ ቀልጢፉ ደኣ ናይ ምምስራሕ ኣካላት ደኣ ይኸይድ። ስለዚ ነዚ በሊዐ ደጊመ ናብ ካልእ ስርሒ ከዓ ክምለስ ይገብረኒ ማለት እዩ። ንቀደም
1: ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍረፃሪ ንሎሚ ኣዳልልኩም ዝነበርኩ ኣገባብ ኣካሻሽና ፓስታ ምስ ፀባ ነዚ ክትከታተልዎ ፀናሕኩም እዩ ዝመስል ነይሩ። ካልእ ግዜ ካልእ መደብ ሒዘልኩም ክሳብ ዝቐርብ ሰላም ቅና።
2: ዝኸበርኩም ተኸታተልቲ መደብ ፍረፃሪ ንሎሚ ኣዳሊናዮ ዝነበርና መደብ ኣብ ዝንዛዝም ኣብ መደባትና ሕቶ ወይ ርእቶም ዝህለወኩም ኣብ ታሕቲ ተፃሒፉ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም። ኣብ ካልእ መደብ ብካልእ ትሕዝቶ ኢኹም ምርኻብና ክሳብ ሽዑ ግን ሰላም ቅነ ንኹልና ውሕስን ማእዛውን መግቢ ንኹሉ ኣብ ኩሉ

0: ኣብ ሃገርና ይኹን ኣብ ዓለምና ካብ ዝወሃብ ዓይነታት ትምህርቲ ምስ እንጠቅስ ቀዳማይ ምሃብ ኣገልግሎት ትምህርቲ ንተፈጥሮኣውን ባህርያውን ጸገም ዘለዎም ኣካል ሕብረተሰብ ንኣብነት ከም ቤት ትምህርቲ ዓይነ ስውራን፣ ቤት ትምህርቲ ጽሙማን፣ ቤት ትምህርቲ ናይ ኣእምሮ ጸገም ዘለዎም ከምኡ ውን ቤት ትምህርቲ ዘይምዕሩይ ጠባይ ዘለዎም ክጥቀስ ይካል። ካልኣይ ካብ ስሩዕ ቤት ትምህርቲ ንዝወፁ ተምሃሮ ዝወሃብ ዓይነት ትምህርቲ ንኣብነት ኮረስፖንደንስ ኤዲኬሽን ማለት ብስምምዕ ምስ ሓደ ትካል ይኹን ኮሌጅ ካብ ስራሕኻ እናሰራሕኻን ከለኻ እትወስዶ ዓይነት ትምህርቲ ዲስታንስ ኤዲኬሽን ማለት ናይ ርሕቐት ዝውሰድ ትምህርቲ ሳልሳይ ኣብ ፍሉይ ቦታታት ዝወሃብ ዓይነት ትምህርትን ልምምድን ንኣብነት ቤት ትምህርቲ ቴክኒካል፣ ቤት ትምህርቲ ሕርሻ ካልእን የጠቓልል። እቲ ኣብ ራብዓይን መወዳእታን ዝውሃብ ዓይነት ትምህርቲ ድማ ምሃብ ስሩዕ ኣካደማዊ ትምህርቲ እዩ። ስለዚ ብሓፈሻ ኣዋሳስዳ ዓይነት ትምህርቲ ኣብዘና ቐዲመን ክግለጻ ዝጸንሐ 4 ዝተሓፅረ ጥራሕ ስለ ዘይኮነ ኣዝዩ ብዙሕን መወዳእታት ዘይብሉን መስርሕ ሒዙ ካብ ዓመት ናብ ዓመት እናወሰኽን እናማዕበለን ይመጽእን ይኸይድን ኣሎ። ብሕጽር ዝበለ ቅርጽን ትርጉምን ትምህርቲ እዚ ኣብ ላዕሊ ክጥቀስ ዝጸንሐ እዩ። ሓደ ዝተምሃረ ዜጋ ምሁሪ ክበሃል እንተደኣ ኮይኑ በቲ ዝተምሃረሉ ዓውደ ትምህርቲ ይኹን ብኻልእ ወሳነ ተራን ኣበርክቶን ኣብ ሕብረተሰብን ህይወቱን ክጻወት ኣለዎ ኢሎም ዝገልጹ ሊቃውንቲ ኣለዉ። ነዚ ኣምር እዚ ብዝግባእ ዝተረድኡ ውፍያት መምህራን ኣብ ቤት ትምህርቲ ባርካ ኣለዉ። ተምሃሮ ኪነቲ ሒዞሞ ዘለዉ ስሩዕ ኣካደማዊ ትምህርቲ ኣብ ኮሌጃት ክጸንሖም ዝኽእል ዓውድታት ትምህርትን ዝምባሊኦም ብኣግኡ ኣለልዮም ዝሕሾም ዝመርጽሉ ኣገባብ ዝሕግዝ ዓውደ መጽናዕቲ ከዳሉ በቒዖም እዮም።
1: ሎሚ መምሃራን ተምሃሮን ማሕበራዊ ሳይንስ ቤት ትምህርትና ቤት ትምህርቲ ካልኣይ ደረጃ ባርካ ሶሻል ሳይንስ ፎር ሶሻል ዴቨሎፕመንት ኣብ ታሕቲ ዝብል ቴማ መዓልቲ ማሕበራዊ ሳይንስ ዝተፈላለየ ቅርበት ወይ ኣቕርቦት የእንግዶም ኣለዉ። እዞም ተምሃሮ ነፃ ባይታ ተኸፊቱሎም ብዝከኣሎም መጠን ዘድሊ መፅናዕቲ ከካይዱ ጸኒሖም ነቲ ኣብ መዓልታዊ ኣካዳሚያዊ ትምህርቶም ዝመሃርዎ ክለሳ ሓሳብ ድማ ብዝተኻእለ መጠን ክገልጽዎን ኣባይታ ከርእይዎን ፈቲኖም ኣለዉ።
0: ዓውድታት ባህርያዊ ስነ ፍልጠት ኣዝየን ብዙሓት እኳ እንተኾና ንገለ ምስ እንጠቅስ ሕክምና፣ ኩሎም ዓይነታት ምህንድስና፣ ሕርሻ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወዘተየን። ብተወሳኺ ዓውድታት ማሕበራዊ ስነ ፍልጠት እውን ብተመሳሳሊ ብዙሓት እየን። ንገለ ምስ እንጠቅስ ዓውደ ትምህርቲ ስነ ጽሑፍን ስነ ቋንቋን፣ ጋዜጠኛት፣ ቁጠባ፣ ፋይናንስ፣ ቱሪዝም፣ ስነ ሕብረተሰብ፣ ሕጊ፣ ፖለቲካዊ ስነ ፍልጠትን እየን። ዓውደ ትምህርቲ ስነ ቋንቋ ማለት ስነ ፍልጠታዊ ፍልስፍና ደቂ ሰባት ኣብ ስነ ቋንቋ ኮይኑ ሓፈሻዊ ዝኾነ መግለፅን መብርህን ናይ ቋንቋታት ዓለም መበገስን መሰረታውያን ዝኾነ ቋንቋ ምፍላጥ ወይ ምምርማር ከምኡ ድማ ቆልዑ ነቲ ምስ ተወልዱ እምበር ከይተወልዱ ዘይፈልጥዎ ቋንቋ ዓለም ብቐሊሉን ብዕምቆትን ከም ዝፈልጥዎን ዝለማመድዎን ዝሕግዝ መጽናዕቲ ምክያድ ከምኡ ድማ ምስ ዓበዩ ከመይ ገይሮም ነቲ ካብ ወፃኢ ዝኾነ ቋንቋታት ዓለም ኣብ ምልምማዱን ምፍላጡን ዝሕልፎ ግዜን ምቅናይ ናይ ሓንጎል ደቂ ሰባትን ኣስፊሑ ዝዝቲ ዓውደ ትምህርቲ እዩ። ዓውድታት ትምህርቲ ስነ ጥንትን ስነ ሕብረተሰብን። እዚ ዓውድታት እዚ ኣብ ሃገርና ዘሎ ቅርስታትን ጸጋታትን ነቲ ገና ዘይተመዝመዘ ቱሪዝማዊ ጸጋታት ሃገርና ሓበሬታ ንኸተመሓላልፍን ንኸተውርስን ኣብ ምዕቃቦም ከዓ እወንታዊ ተራ ክትጻወት ዘኽእል ዓውድታት እዩ። ፖለቲካዊ ስነ ፍልጠት ከም ኣካል ማሕበራዊ ስነ ፍልጠት ርእሱ ኽኢሉ ኣብ ዩኒቨርስታትን ኮሌጃትን ዓለምና ክጽናዕ ካብ ዝጅምር ነዊሕ እዋን ኮይኑዎ ኣሎም። ፖለቲካዊ ስነ ፍልጠት ኣብ ህንፀት ሃገርን ሃገርነትን ዝህልዎ መስርሕ ብስነ ፍልጠታዊ ኣገባብ ዝቓኒ ዓውደ ፍልጠት እዩ። ኣገዳስነት ፖለቲካዊ ስነ ፍልጠት ኣብ ዝምድናታት ሃገር ምስ ዓለም ውሽጣዊ መስርሕ ህንፀት ሃገርን ሃገርነትን ዓብ ምዃን እዩ ዝሕበር።

0: ሕጂ ስናይተይ መበገሲ እንጂ ዓመት ዓመት ኣብ ዘስተፍላለየ ቤት ትምህርትታት ዘስተፍላለየ ምድባት ይካየድ ብማሕበራዊ ስነፍልጠት ዘይኮነስ ብኢንጂነሪንግ ደይ ወይ ሳይንስ ደይ ተባሂሉ ኣብ ዘስተፍላለየ ቤት ትምህርትታት ይኽበር። ኣብዚ ቤት ትምህርትና ከ እዮሪኦም ኩሉ ግዜ ሕጂ ዓሚ ንየለበንስ መምህር ነይረ ንሕና ኸ ኣይንገብር ንዲና ንሕና ኸ ከምዚ ዓይነት ሓሳብ ኣለና ዝብሉ ተምሃሮ ብዙሕ ይመፁሉ ነይሮም። ካብዚ ጀመረ እቲ ሓሳበይ ማለት እዩ ንሕና ኸ እንተኮይና ናይ ማሕበራዊ ስነፍልጠ መዓልቲ ዘይንገብር ልክዕ ከምቶም ካልኦት ቤት ትምህርትታት ዝገብሮ ዘለዉ ፈጠራውነት ሓሓድሽ ነገራት ዝገብሩ ንሕና ከዓ ነዞም ተምሃሮ ባይታ ዘይንህቦም ብዝብል ሓሳብ ኢና ጀሚርና ማለት እዩ።
1: ንሕና ንሕሰብ ኢናት ነዚ ሓደ ረኣይ ሒዝና ኢና እሱ ከዓ እዞም ተምሃሮ እዚኦም ኣብቲ ናይ ሶሻል ሳይንስ ዘለዎም ተገዳስነት ተመዝሚዙ እቲ ሳብጀክት ወይ እቲ ዓውደ ትምህርቲ ማዕርክ ንደይ ክምዕብል ከም ዝኽእል ማዕርክ ንደይ ሓሳባት ከም ዘሎ ማዕርክ ንደይ ሰፊሕ ምዃኑ ኣብ ነንሕድሕዱ ምትእሳር ከም ዘሎ ከምኡውን ምስተኻልእ ናይ ናቹራል ሳይንስ ወይ ባህርያዊ ስነፍልጠ ተባሂሉ ዝሕሰብ እውን ምስኡ ዝተሓሓዝ ነገራት ምህላው ከነርኢልና ብምሕሳብ ናይና ጌርና እያ
2: እንታይ ዝብላ ባህላ ኣሎ

0: ሓንቲ ገረብ ክተኽላ እታ ዝበለፀት ግዜ ቅድሚ 20 ዓመት እያ ተኻልይቲ ዝበለፀት ግዜ ከዓ ኣሎ ማዓንቲ እያ ትምህርትናኻ ወላ ዝመደብ ቅድሚ ሕጂ ተገይሩ ኣይ እምበር እዚ ደፋር ስጉምቲ ወሲዱ ኣብ ግብሪ ከውዕሎ ምካሉ ኣዝዩ ምስጋና ግቦ ማለት እዩ መደብካ ኣዝዩ ፅቡፍን ፅቡቕን ነሩ ማለት እዩ
1: ኩሉ ሞያ ስነ ናቱ ክብሪ ኣለዎ ሶሻል ሳይንስ ናቱ ክብሪ ኣለዎ ናቹራል ሳይንስ ድማ ናቱ ክብሪ ኣለዎ ሕጂ እቶም ሶሻል ሳይንስ እቲ ናህና ዓቕሚ ክነርእዮ ስለ ዝደለና ኢና ማለት እዩ ስለዚ ብዙሕ ጥቕምታት እዩ ዘለዎ ብሂስትሪ እንድሕር ጀሚርካ እቲ ከምኡ ኢልና ውን ክንገልፅ ፀኒሕና ኢና ብዙሕ ጥቕምታት ኣለዎ እ ቤዝ ኦፍ ኦል ቲንግስ ኩሉ ነገራት ኣብ ፓስት ዘጋጠመ ኣብ ሕሉፍ ዘጋጠመ ንዓና ሕሉፍ ስለ ዘፅናዕና የና ሕሉፍ ስለ ዘፅናዕናስ ንዓናስ እንታይ ጥቕሚ ኣለዎ ብዙሕ ሓሳባት ክመፀና ይኽእል እዩ ማለት እዩ ሕሉፍ ስለ ዘፅናዕካ ብዙሕ ጥቕምታት ኣለዎ ማለት እዩ ቀዳማይ እንታይ ጥቕሚ ኣለዎ ንዝብል ሓሳብ እንተ ደኣ መፂና ኣብቲ እቶም ናይ ቀደም ሰባት ኣብ ዝተፈላለየ ዓለማት ሰባት ዝርከቡ እቲ ናቶም ፖለቲካል ስነ ቁጠባ ፖለቲካዊ ሓሳብ ናይ ባህሊ ሓሳቦም እንታይ እዩ ልክዕ ከም ማና ድማ እሶም እቲ ናቶም ድሌታት ንምርካብ ላዕልን ታሕቲ ንብሉ ነይሮም እዮም ንዑ ነቲ ድሌታቶም ንክረኽቡስ እንታይ እዮም ዝገብሩ ነይሮም ዝብል ሓሳብ ነዚ ዘፅናዓልና ሂስትሪ እዩ ፕላስ እቲ ናትና ካብ ሕሉፍ ተበጊስናስ ከመይ ጌርና ናይ ሕጂ ናህና ናይ መፃኢ መደባት ንሕንፅል ድማ ካብ ሕሉፍ ኢና ንብገስ ኣብ ሕሉፍ ብዙሕ ጌጋታት የጋጥም እዩ ነዚ ንኸይኑ ደግሞ ሂስትሪ ፅኒዕና ኢና ንፈልጦ ሂስትሪ ስለ ዘፅናዕና እቲ ኣብ ሕሉፍ ኣጋጢሙ ዘሎ ጌጋታት ክንእርሞ ንኽእል ማለት እዩ
2: ናይ ሎማዓንቲ ዝገበር ናይ ማሕበራዊ ትምህርቲ ወይ ከለ ማሕበራዊ ስነፍልጠት እናትና ዕላማ እቲያ ስሎጋን ወይታ ቴማ እናትና እንታይ ትብል ነራ ማሕበራዊ ስነፍልጠት ንማሕበራዊ ዕቤት እያ ትብል ነራ ወይ ማሕበራዊ ምዕባለ እያ ትብል ነራ እዚ ኸለ እንታይ ኢና ደሊና እቲ ትምህርትን እቲ ሕብረተሰብን ብሓንሳብ ተጠርኒፉ ከም ዝኸይድ ንምግላፅ ኢና ሓደ ኣብ ማሕበራዊ ስነፍልጠት እንታይ ዕቢና እቲ ናይቲ ሕብረተሰብ ወይ ከ ናይ ምዕባለ ናይቲ ሕብረተሰብ ከላይ ከም ዝወሓስ ንምርኣይ ኢና ወይ ከለ ክልትዩ ቢንቶ ምዃኑ ማሕበራዊ ስነፍልጠት ንማሕበራዊ ትምህርቲ ዕቤት ቢንቶ ምዃኑ ክነርኢ ስለ ዝዘለና ናታ ቴማ ተጠቂምና ኣላ ማለት እዩ
3: መጀመርያ ልምምድ ጌርና ኢና ነዊሕ ግዜ ትሬን ጌርና ኢና ከመይ ክኸውን ኣሎ ኣብ ኣመራርፃ ደርፊ ምስቲ መዓልቲ ዝኸይድ ደርፊ ኣመራርፃ ነዊሕ ትሬን ጌርና ከምዚኣ ክነእዘባ ፀናሕና ቅሪብና ኣለና ማለት እዩ
4: ኣነ ሂትያ ዝነበርካ ርእስቲ ፖለቲካል ሳይንስ እዩ ፖለቲካል ሳይንስ ብጣዕሚ ሰፊሕ ትምህርቲ እዩ ኣብ ሓደ ግዜ ኣብ ሓደ ወርሒ ትውድኦት ዓይነት ትምህርቲ ኣይኮነን ካብዚ መፅናዕቲ እዚ ዝፈለጥ ክኮን እንተሎ ብዛዕባ ዝኾነ ነገር ክትዛረብ ወይ ከተቐርብ ትኾንካ ፅቡቅ መፅናዕቲ ክትካይድ ከም ዘለካ እዩ እዚ ሰብ ንሰምዖ ኢና ብዛዕባ ፖለቲካ ዝዛረብ ብዛዕባ መሪሕነት ክዛረብ ንሰምዐ ኢና ግን ፖለቲካ እንታይ ከምዃኑ ግን ዝፈልጦ ብዙሕ ሰብ የለን እዚ ብዛዕባ ዝኾነ ነገር ክትዛርብ ብዛዕባ ዝኾነ መሪሕነት ክትዛርብ ብዛዕባ ዝኾነ ጋቨርመንት ክትዛርብ ትኾንካ መጀመርያ ፖለቲካ እንታይ ከምዃኑ እቲ ምትእስሳር ናይ ፖለቲካን ሓይልን መሪሕነትን ካ ክትፈልጦ ኣለካ ማለት እዩ
5: ኦኬ እንግሊሽ ሕጂ ዝተፈላለዩ ብራንችስ እዩ ዘለዎ ዝተፈላለዩ ጨንፈራት ኣለዎ እዚኦም ድማ ስቴሮታይፕ ኤንድ ዲስክሪሚኔሽን ኤንድ ስቴሮታይፕ ግእዝ ኣሎ እናትና ብዓብኡ ማለት እዩ ሊንግስቲክስ ብሓፈሻ ሊንግስቲክስ ኣሎ ላንጉጅ እዚ ኢታት ኣሎ ማለት እዩ እዚ ክንፈላለዩ ከለና ላንጉጅ ማለት ቋንቋ እዩ ሊንግስቲክስ ድማ እቲ መበቀል ቋንቋ እቲ ቋንቋስ ብኸመይ መፅኡ ዝነግረና ወይ ድማ ዝሕብረና ዓውደ ትምህርቲ እዩ ማለት እዩ
6: ኩሉ ግዜ ብሉፅነት ክመፅ እንከሎ ፍልልያት ካ ትፈጥር ሕጂ እቶም ተምሃሮ ከዓ ሶሻል ሳይንስ ካብ ናቹራል ሳይንስ ዝለዓለ ኢልካ ክትነብሮም ከለካ እንታይ ይኮና ኣሎ ፍልልያት ኣብቶም መንእሰያት ተምፅእ ኣለካ ማለት እዩ ሕጂ መንእሰይ ዝበሃል ካ ኩሉ ግዜ እንታይ እዩ እቲ ፒላርስ እቲ ዓንዲ ናይ ሕብረተሰብ መንእሰይ እዩ ሕጂ መንእሰይ በቲ ዝከኣሎ መጠን በቲ እሱ ዘሎ ብቕዓት እንተ ኣብ ማሕበራዊ ስነፍጠት ኮይኑ ድዩ እንተ ባህርያዊ ስነፍጠት ኮይኑ ድዩ ማዕረ ዝኾነ ኣበርክቶ ንሕብረተሰቡ ከገልግል ዝኽእል ዝኾነ ኢና ጌርናዮ ኤግዚቢሽን ማለት እዩ ካብ መጀመርቶ

0: ሕጂ ቀዳማይ ቀዳማይ ጸላብ እንታይ ተይልና ስድራ ቤት ሓገዝ ትኾንሎ ማለተይ ሕጂ ናይ በቲ መምህር እንዳጎስጎሰ ወላዲ ዘይሕግዙ እንተኾይኑ ወላ ሓንቲ ወላዲ እንዳሓገዘ መምህር ዘይጎስጎሱ እንተኾይኑኻ ወላ ሓንቲ እታ ኤፌክትስ ሓንቲ እያ ማለት እዩ እቲ ፅቡቅ ውፅኢት ኣብ ዝተምሃራይ ከነምፅእ እንተኮይና ግ እንታይ ክኾን ኣሎ ወለዲ እቲ ብቕዓት ናይ ውላዶም ኣብ ምንታይ ምዃኑ ኣብ ባህርያዊ ስነፍጠር ድዩ ዝምርከስ ወይስ ኣብቲ ማሕበራዊ ስነፍጠር ድዩ ወይስ ኣብቲ ባህርያዊ ክፈልዮ ክኽእል ኣለዎ ማለት እዩ ሕጂ ገሊኦም ወለዲ እንታይ ይብሎም ነቶም ተምሃሮ ማለት እዩ ማሕበራዊ ስነፍጠት ክትኣቱ የብልካ ንምንታይ እቲ ማሕበራዊ ስነፍጠት ከምዚ ከምዚ እዩ ገለ እዩ ተፀለውቲ ኢኻ ክትከውን ገለ ወይ ሕማቅ ኣቨሬጅ ኢኻ ክተምፅእ ሕማቅ ዝኾነ ውፅኢት ኢኻ ክትሕዝ ዳሕራይ ገለ ኢሎም እንታይ ገብሮ ማለት እቲ ወላዲ ንባዕሉ ኣይቅበሎን ማሕበራዊ ትምህርቲ ሕጂ እቲ ቀንዲ ሓሳብ ናይዛ ኤግዚቢሽን ከማ ንስ እዩ ነቲ ወለዲ ነቶም ወለዲ ዝበሃሉ ዘለዎ ሲ ነቲ ብቕዓት ናይ ማሕበራዊ ስነፍጠት ማዕረ ባህርያዊ ስነፍጠት ምዃኑ ንኸነርኢ ማለት እዩ ንመፃእ ኸ እቲ ተምሃራይ ብዝያዳ ነቒሑ ኣብ ከምዚኣስ ኣነስ ሂስትሪ እንተኣተየ ክምዕብል ኽእል እየ ጂኦግራፊ እንተኣተየ ክምዕብል ኽእል እየ ዋላ ኣብቲ ፋይን ኣርትስ ኣተየ እውን ምስ ዝኾነ ኣበርክቶስ ክገብር ይኽእል እየ ኢሉ ሲ ሓሳብ ንኸምፅ እቲ መጀመርቶ ማለት እዩ ሕጂ ልክዕ ከምቲ ኣብ ሓደ ሃገር ዶክተር ኣሎ ብዓብኡ ኸ ፈራዳይካ ኣሉ እቲ ባይታ ዘንፀባርቕሉ ዘሎ እቲ ብቕዓቶም ዝኽፍሉ ዘለዎ ባይታ በበይ ንኸውን ይኽእል እዩ ዶክተር ዝሰርሖ ስራሕን እቲ ጃዝ ዝሰርሖ ስራሕን በበይ ንኸውን ይኽእል እዩ ግን ፈራድ ተዘይሃልዩ ዶክተር ጥራሕ ሃልዩ ወላ ሓንቲ ትርጉም የብሉን ዶክተር ተሃልዩ ካ ፈራድ ተዘይሃልዩ ወላ ሓንቲ እቲ ዶክተር ናይ ባህርያዊ ስነፍጠት ክኾን ከሎ እቲ ጃጅ ከዓ እቲ ፈራድ ከዓ ናይ ማሕበራዊ ስነፍጠት ክኾን ኣሎ ማለት እዩ ሕጂ ክልቲኦም ግን ማዕሪ ኮይኖም እምነት ሕብረተሰብ ዘገልግልዎ ሓደ ካብ ሓደ ሲ ዝልዕል ኣይኮነን እቲ ባህርያት እዩ ዝፈላለ እቲ ባህርያት ናይ ስራሕ እዩ ዝኣ ዝፈላለ እምበር እቲ ብቕዓት ወይ ድማ እቲ ኣገልግሎት ዝህብዎ ዘለዉ ክልቲኦም እንታይ ጥቕምን ኣለዎ ማለት ነቲ ሕብረተሰብ
1: መብዛሕትኡ ሕብረተሰብና ከዓ ነቲ ሶሻል ሳይንስ ወይ ኣርት ሎ ናይ ዶኹማ ተምሃሮ ወይ ገለ እዩ ኣተሓሳስባ ዘሕደረ ማለት እዩ ስለዚ ሓደ እቲ ተምሃራይ የጓሳግስ ከምኡውን ሕብረተሰብ ኣብ ማሕበራዊ ስነፍጠት ዘለዎ ርዴት እውን ክበብል ይሓስብ ማለት እዩ
2: እዚ ናይ ማሕበራዊ ስነፍልጠት ዝበሃል ትምህርቲ ኩሉ ግዜ ኣብ ምፅሓፍ ኣብ መፅናዕቲ ምግባር እዩ ሓደ ተምሃራይ ናብ ካኣቱ እንድሕር ኮይኑ ናይ ምንባብ ልምዲ ኸጥር ክኽእል ኣለዎ ብዘይብኡ እዚ ሳብጀክት ዝዓውደ ትምህርትታት እዚ ብዙሕ ሰብ ከም ናይ ሕማቓት ተምሃሮ ነጥቢ ዘይብሉ ተምሃራይ ኢሉ ይሓስቦ እዩ ከም ዓይን ሓቂ እንድሕር መፂና ግን እዚ ዓውደ ትምህርቲ እዚ ኣብ ዝወድኡ እሶም እዮም ኩሉ ነቲ ሕብረተሰብ ዘማዕብል ነገራት ኣብ ምምእዛን ናይቲ ሕብረተሰብ ዝሰርሑ ምስቶም ምስ ከምኦም ዘሎ ናይ ባህርያዊ ስነፍልጠት ዝበሃል ዓውደ ትምህርቲ ስለዚ ሓደ ተምሃራይ ናይ መፅናዕቲ ክእለታቱ ዓብ ክክብ ክንብል ናይ ምንባብ ክእለቱ ዓብ ንክብል ድማ ኣብ ከምዚ ዓይነት ዓውደ ትምህርቲ ካኣቱ ይኽእል እዩ
3: ኣነ ኮ ናይ ሕማቓት እዩ ናይ ንፋዓት እዩ ዝበሃል ነገር የለን ኣብ ስትሪም ምምረፅ ማለት እዩ እቲ ቐንዲ ዘገድስ ነገር ንዓ እንታይ ደስ ይብለካ ኣብ ምንታይ ክትሰርሕ ትኽእል እዩ ማለት እዩ ትወሳኒ ኣነ ብዛ ነብሰ ፐርሶናሊ 98 ኣቨሬጅ ኣለኒ ናይ ዩኒት ቀዳማይ ኣለኹ ናይ ቤት ትምህርቲ ናይ ዝብኑ ቤት ትምህርቲ ዝመርጦ ስትሪም ከዓ ኣርት ስትሪም ወይ ሶሻል ሳይንስ ስትሪም እዩ ማለት እዩ
4: እንድሕር ንፍዕ ኮይንካ መብዛሕትኡ ሰብ ናብ ባህርያዊ ዘሎ ሳይንስ ናብ ናይ ማይ ነፍሒ ናብኡ ክትከድ ከም ዘለካ እዩ ዝደፈአካ ዶክተር ገለ እዩ ኣብ ዓድና ቀንዲ ዝኽበር እዞም ተምሃሮና ግን ኩሎም ዶክተር ክኾኑ ይክእሉን እዮም ካብዛ ነብሰ ጀሚርካ ኣነ እውን ዶክተር ኣይኮንኩን ወይ ከምኡ ዓይነት ዘለዎ ሞያታት ክሕዙ ይክእሉን እዮም እዚ ሓቂ ከምዘይኮነሎም ማዓንቲ በዚ ርኣናዮም በዘን ሳብጀክታት በዘን ዓውደተ ትምህርትታት ኣጉሊሕና ርኢናዮ ኣለና ሰብ ነናቱ ዓይነት ክእለት እዩ ዘለዎ ነናቱ ዓይነት ከ ፍልጠት ኣሎ ክገብሮ ዝኽእል ኣድማዕነት እውን ኣሎ እዞም ተምሃሮና ከዓኒ ተገዲዶም ከምኡ ሓሳብ ስለ ዘሎ እቲ ሕብረተሰብ ወላ ወለዶም ዘይኮነስ በዓሎም ዳ ብድሌቶም ከኣት ወይና ንደልደልና ከም ዝሪኦ ዘለና ከምኡ ናይ ሕማቐት ተባሂሉ ይኣቱ ኣብኡ ከዓኒ ኣብ እውን ክቕፅሉ ኣይክእሉን እዮም እቶም ኣብ ሳይንስ ወይ ኣብቲ ባህራዊ ትምህርቲ ንብሎ ዘለና እንዳኣት ከዓኒ ከይፈትህዎ ጥራይ ንሱ ክኸውን ስለ ዘሎ ኢሎም ከዓ ይኸዱ እዚ ነገር እዚ ክንቂሮ ንደሊ ንሕና ዘለና ካብኣተን ዕላማታት እየን ዘአን ሰብ ዘዝተፈላለየ ክእለታት ኣለዎ ኣብ ዘዝተፈላለዩ ከዓ ክድምዕ ይኽእል እዩ ናይ ግድን ዶክተር ጥራይ ኮንከን ክትኮን ዘለካ ወረባት እቶም ካልኦት ከ ደያኑ ኸ ባዕልኹም ጋዜጠኛታት ከ እቶም ፖለቲሽንስ ትበሃሉ ኸ እቶም ኣብ ቢዝነስ ዘለዉ ኣብ ባንክ ትሰርሑ ኸ እዚ ከ ዓብ ሞያ ኣይኮነን ድዩ ንሓንቲ ሃገር ክትፈሪ ኩሉ ዓይነት እዩ ዘድልያ ሰብ
5: ናኖ እዚ ናይ ሕማቓት ኣይኮነን ምክንያቱ እዚ ነቲ ናትና ንኣብነት ሕጂ ኣብ ሂስትሪ እንድሕር መፂና ታሪክና ሕሉፍ ታሪክና ኢና ንግር ዘለና ዝኾነ ሰብ ደይፈልጦ ነገር ማለተይስ ዝኾነ ቫስት ዝኾነ ታሪክ እዩ ዘለና ኣዝዩ ገፊሕ ዝኾነ ታሪክ እዩ ዘለና ነዚ ድማ ዘይፈልጥዎ ኣድቂቖም ደይፈልጥዎ ሰባት ብዙሓት እዮም ካብይ ጀሚርካ ማለት እዩ ስለዚ ነዚ ንኽንሕብር ድማ ሕግዘና ማለት እዩ ኣብ ቋንቋ እንድሕር መፂና ድማ ቋንቋና መበቀሉ ቋንቋና ሕጂ ንኣብነት ግእዝ እዩ ግእዝ ድማ ብዙሕ ሰብ ዘይፈልጦ ኣሎ እቲ ቁፅርታት ኣፀሓሓፉ ኣነበብኡ ዘይፈልጦ ብዙሓት እዮም ዘለዉ ስለዚ ነዚ ድማ ንኸነንብብን ንክንፈልጥን ይሕግዘና እዩ ስለዚ ድማ ናይ ሕማቓት ኣይኮነን
4: እወ ለክዕ ከምታ ዝበልክያ ንመጀመርታ ግዜ እዩ ተኻይዱ እዚ ድማ ኩሉ ግዜ ንሕና እውን ነታ ቀንዲ ዝፀቐጥናላ መጀመርቱ ክንካይዶ ስለዝደለና ለውጢ ወይ ከለ ናይ ሓሳብ ለውጢ ክነምፅእ ስለዝደለና ኢና መብዛሕትኡ እዋን ማሕበራዊ ትምህርቲ ወይ ማሕበራዊ ስነ ፍልጠት ናይ ሕማቓት እዩ ኢሉ ስለዝሕሰብ እዚ ሓሳብ እዚ ክቕየር ስለዝደለና እዩ እ ኣብ ተምሃሮና ከመይ ነይሩ ዝበል ሕቶ ክላይ ብጣዕሚ ፅቡቅ እዮም ተቐቢሎሞ ኩሉ ትኽትርይዎ ዝወዓልኩም ብተምሃሮና ንሕና ጀስት ከም ሓጊዝናዮም ጥራይና እምበር ሓሳባቶም ናቶም እዩ ምድለዋቶም ብሙሉእ ናት እዩ ስለዚ እቲ ዝወዓለ ሲ ፅቡቅ መርኣያ እዩ ብጣዕሚ ፅቡቅ እዮም ተቐቢሎሞ ዘለዎም ብቓዕት እዮም ኣውፅኦምሉ እሶም እውን ነቶም ተምሃሮ እውን ብጣዕሚ ሓጊዝዎም ዘለዎም ብቓዓት ንኸውፁ ወይ ከለ ኣበይ ነፍዑ ንኽፍትሽ እውን ብጣዕሚ እዩ ሓጊዝዎም

0: ሓደ ተምሃራይ እቲ ክሰርሖ ዝደሊ ንመጻኢ ኣብ ህይወቱ እንታይ ክኸውን ንደሊ ኣቐዲሙ ክሓስበሉ ኣለዎ። ብፍላይ ከም ተምሃራይ ኮይኑ ኣብ ሃይ ስኩል ወይ ድማ ኣብዚ ካልኣይ ደረጃ ምስ በፅሐ እቲ ቀዳማይ ክሓስቦ ዘለዎ ነገራት ንመጻኢ እንታይ ክኸውን ኣለኒ ሓደ ሰት ኦፍ ጎልስ ወይ ድማ ዕላማታቱ ከነፃፅር ክኽእል ኣለዎ። ናብዚ ንኻኣቱ ንድሕር ኮይኖም ናብዚ ዓውደ ትምህርቲ እዚ ድማ እቲ ክገብሮ ዘለዎም መጀመርታ ናይ ምንባብ ክእለቶም ዓብዲ ኣይኮነን ክርኢ ኣለዎም። ማዕረ ክንደይ ምስ ናይ እተን ዓውደ ትምህርትታት ኣብ ማሕበራዊ ስነ ፍልጠት ዘለዋ ማዕረ ክንደይ ፍትወትን ማዕረ ክንደይ ተገዳስነትን ኣለዎም ኣብ ግምት ክእቱ ኣለዎም። ክልእ ስለ ዝማርሃኹስ ግን እቲ ሓደ ካብቲ ሓደ ሓይሽን ኢልካ ውን ክትፈልዮ ስለ ዘይትኽእል እዞም ተምሃሮ እዚኦም እቲ ናቶም ዕላማታት እንድሕራ ነፂሮም ፈሊጦም ኣብ መወዳእቱ እንታይ ዓይነት ዓውደ ትምህርቲ ክመርፁ ከም ዝደልዩ ክበፅሕዎ ይኽእሉ እዮም።
1: ነቶም ድመፁ ከላይ ፅቡቅ ኣርኣያ ነቶም ድሌታቶም ንክፈልጡ እውን ነቶም ምናልባት ኣብዚ ዝወዓለ ኤግዚቢሽንና ቆልዑት ነይሮም ናዮም ዓበይቲ ነይሮም ናዮም ብፍላይ ነቶም ዘይመረፁ ብቕዓቶም ንኸለልዩ እውን ሓጊዝና ዝብል ርዲት ኣለኒ።
2: ንመጻኢ ከምዞም ዝሓለፉ ኣቦታትና ኣያታትና ማለት እዩ ብሙዚቃ ተመክሮ ዘለዎም ከምኦም ንሃገረይ ከገልግል ሙዚቃ እዩ ዘለኒ ክእለታ ማዕቢለ ነብሰይ ንሃገረይ ከምኡ ተስፋ ገብር
3: ኣነ ኣምላኽ ተፈቂዶ ትምህርተ ወዲየ ሕጊ ክወድእ ደሊ ማለት እዩ ሎ ኮይነ ሎየር ኮይኑ ድማ ንሃገረይ ፈትሒ ኣምጋስ ክሰርሕ ደሊ
4: ኣነ ናይ ኣርት እንድሕር ኮይነ ሳይኮሎጂስት ይኸውን ደሊ እንድሕር ኣብ ሳይንስ መፂና ድማ ናይ ስነ ልቦና ይኸውን ደሊ እንድሕር ኣብ ሳይንስ መፂና ወይ ድማ ኣብ ናቹራል ሳይንስ እንድሕር መፂና ድማ ሚድዋይፍ ይኸውን ደሊ ወይ ድማ ኦብስቴትሪክ ዶክተር
5: ዝኾነ ይኹን ዓውዲ ትፈትዎ ዝኾነ ዓውዲ ክኾነ ኣለዎ ጥዒርካ ጥራይ ካብቲ ዝደለካ ደረጃ ክትበፅሕ ትኽእል ማለት እዩ ፃዕዱን ብዙሕን ስራሕን ካ ይሓትት እዩ ማለት እዩ እዚ ኣነ ካብ ቀደመይ ምንባብ ብፈቱ ምፅናዕ ብፈቱ ምሽምዳድ ፈቱ ስለ ዝነበርኩ ባዕለይ ሶሻል ሳይንስ ክመርፅ ከም ዘለኒ ፈሊጦ ማለት እዩ ብኡ ከዓ ፖለቲካል ሳይንስ ወይ ለው ካ ክምባሃል ደሊ ማለት እዩ
1: ቀንዲ ንሕና ክንብሎ ንደሊ ማለት እዩ በዛ መዓልቲ እዚኣ ማሕበራዊ ስነ ፍልጠት ካብ ባህርያዊ ስነ ፍልጠት የዓቢ ኮና ንዝምዘርና ንሓንቲ ሃገር ክልቲኡ ማዕረ ማዕረ ከም ዘደሊ እዞም ተምሃሮ ከዓኒ ንኩሉ ብሓደ ባይታ ክፈተሎም ከም ዘለዎ ንክሪኦ ሕጂ ሓደ ሰብ ኮሌጅ ክኣቱ ወይ ማይነፍሒ እንታይ ከም ዝፅበዮ ብናቹራል ሳይንስ ወይ በዚ ባህርያዊ ሳይንስ ይፈልጥ እዩ እንታይ ኣለዋ ማይነፍሒ ኢንጂነሪንግ ገለ ንብል ብሶሻል ሳይንስ ወይ ብማሕበራዊ ስነ ፍልጠት ግን ስጋብ ሕጂ ብፍላይ ኣብ ሴኮንደሪ ወይ ካልኣይ ደረጃ ቤት ትምህርትታት ብዙሕ ኣይግበርን እዩ ስለዚ ብሕጂ እውን እንታይ ይፅበዮም ኣለው ብፍላይ እዞም ዓሳይ ክፍሉ ኣለው እንታይ ፅበዮም ኣለው እንታይ እንታይ ርእዮም ክኣት ከም ዘለው እዩ ትናህና ዕላማ ማለት እዩ
6: ከምዚ ሃይ ስኩል ተምሃሮ ዝሓስቦ ሓሳብ ኣይኮነን እዚ ከምዚ ኣብ ኮሌጃት ትሪኦ ዓይነት ሓሳባት እዩ ኣብ ኩሉ ማለት ኣብ ሂስትሪ ይኹን ኣብ ጂኦግራፊ ይኹን ኣብ ኢንግሊሽ ይኹን ዋላ ኣብቲ ናይ ሚዚክ ፋይን ኣርት ዘለዎ ከማኒ ክንሪኦም ከለና እቲ ብቕዓቶም ብጣዕሚ ፅቡቅ እዩ ዘሎ ሕዚ ንሶም ደኺሞም ስለዝኾኑ ከመስግኖም ይደሊ ዳሕራይ ከዓ ቤት ትምህርቲ ከዓ ብዓብዩ ማለት እዩ።

ክፍተታት መደባት ኤሪቲቪ ተኪእና ሰዓታት መደብ ህርመት ዝፍነወሉ ስለ ዝኣኸለ ንምዝናይኩም ኣብ ናይ ዕረፍቲ ግዜኹም ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሒዝና ከም ቆፀረና ተረኺብና ኣሎና። ሰላም ሰላም ኣብ ዝተፈላለየ ቦታታት እትርከቡ ክቡራትን ክቡራንን ተኸታተልትና ከመይቀኒኹም። ንሎሚ ቀርብናዮም ዘለና ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናብኹም ከነቅርቦም ኢና። ብብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ከም መኽፈቲ ቀሪብናያ ዘለና ደርፊ ድምፃዊ ዮሴፍ ተኽላይ ኣርባዓያ ክትከውን ካብ ደርፍታቱ ሳምራዊት እትብል ኣብ መጀመርታ ስርሑ ዝደረፋ ናይ መጀመርታ ስርሑ ማለት እዩ ሳምራዊት እትብል ደርፊ ቀሪብናልኩም ኣለና። ብኣ ክንጅምር ኢና። ምሳና ሕበሮም

ዝተኸታተልኩም ደርፊ ድምፃዊ የሴፍ ተኽላይ ክቡራትን ክቡራንን ተኸታተልትና ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ኣህዱ ኢላ ከፊታትልና ከም ዝተዓዘብኩሞ ብምቕፃል ቀሪብናን ዘለና ደርፊ ክልተ ክኾነ የን። ሓንቲ ናይ ድምፃዊ እስቲፋኖስ ኣብርሃም ዘማች ገዲም ድምፃዊ እስቲፋኖስ ኣብርሃም ዘማች ካብ ደርፍታቱ ህንፃ ፍቕሪ እትብል ደርፉ ክትከውን እያ። ካብኣ ተኸቲላ እውን ቀሪብና ዘለና ደርፊ ናይ ድምፃዊት ገዲም ድምፃዊትን ፋጥማ ኢብራሂም ብትግረ ሊቤ ልበል እትብል ደርፋ ክትከውን እያ። እዘን ደርፊ ተኸታቲለን ድሕር ምቕራብ እንደጊመ ክምለሰኩም ሕጂ እውን ምስ ትሕዝቶ መደብ ህርመት ክትሓብሩ ብክብሪ ዕደም።

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስናኩም ኣለና። መስትሕዝቶ መደብ ህርመት ኣለኹም። ካብዚ ብምቕፃል ቀሪብና ዘለና ደርፊ ድምፃዊ ጀማር ሮሞዳን ክትከውን እያ። ኣብዚ እዋን እዚ ድምፃውያን ሃገርና ተዳርእናዮም ኣብ ዝተፈላለየ እዋናት ዝደረፍዎ ደርፍታቶም ጠርኒፎም ኣብ ሸው ናብ ህዝቢ የቕርብዎ ኣለው። ከም ዝተዓዘብኩም እውን ኣብ መኽፈቲ ዝጋበዝናኩም ደርፊ ድምፃዊ የሴፍ ተኽላይ ኣርባዓ ሳምራዊት እትብል ደርፊ ካብቲ ብዙሕ ሓንቲ እያ። እዛ ንሕጂ ቀሪብናያ ዘለና ደርፊ እውን ብክሊፕ ዝሰርሓ ጀማር ሮሞዳን እያ ነራ ቅድሚ ሕጂ። እዛ ንሕጂ ግን ቀሪብናያ ዘለና ናብ ህዝቢ ሸው ዝቐረባ ንስኽዶ ትብደሊ እትብል ደርፊ ኣክትከውን ንሙሉ ትሕዝታ ናብታ ደርፊ ክንሰግር

ክቡራትን ክቡራን ተኸታተልቲ ኣፍቀርቲ ትሕዝቶ መደብር መቲ ደጊምና ተመሊስና ኣሎና። ካብዚ ብምቕፃል ቀሪብናየን ዘለና ደርፊ ከላልየኩም ሓንቲ ክልተ ድምፃዊያን ሃገርና ሓቢሮም ዝደረፍዋ ክትከውን እያ። ገዲም ድምፃዊ ነፍሴር መምራላሚን ዓብደልለጢፍ ምስ ድምፃዊት ሰማር ዮሃንስ ሓቢሮም ዝደረፍዋ ኪድለይ ኪድለይ እትብል ኣብ 2017 ዝተሰርሐት ስራሕ ክትከውን ከላ ካብኣ ቀፂላ እውን ድምፃውያን ሃገርና ኣብ 2016 እዚ ሒዝናዮ ዘለና ዓመት ብሓባር ዝሰርሕዋ ደርፊ ፍቅሪ ሕሸና እትብል ክትከውን እያ።